0: ምስ በልኪ ግን ንእክኒ ኣብ ልዕለይ ሰብ ኣይደልዩ።
1: እዚ ትዛረቡ ዘለኻ ብሓቂ ተኣምነሉ ዲኻ?
0: ኣይትሓብር እንዲ ጠሪጣስ እተሓንከለይ ዝበሃል ምስላኩ ከምዚ ናትኪ
1: ዋ መናይ ሓኖ ዝግበሮ ዘነ
2: እንታይ ፈሊጠ ኢልክኒ?
0: ክልትኹም ክልትኹም ፈገራግ
1: ሓንቲ ሕቶካ ሓተካ ደትኻ ክንደ እዮም
0: እንዲ ኣደ ዝሃበቶ ውብ ከም ዝበሃል ክልተ ስለ ዝበልክኒ ንዝሓተተኒ ክልተ ወሊደ ብል ሕጂ ግን ተጠራጢረ
1: ብዛዕባ እቶም ካባይ ዝወለድካዮም ወፅናሃልካ
0: ካባይ ዝወለድካዮም ባይትበሊ ዘረባ ክጥዕመልኪ እቶም ንስኻ ዘዕባ ካለ ይበል
1: ድሓን ብዛዕባ ደቅኻ ምዃኖም ዘይምዃኖምን ብድላይ ካብ መንገዲ ክትረጋግዝ ትኽእል ኢኻ ሰራቕ ግን ኩሉ ሰብ ይሰራቕ ዝመስሎ
0: መነዲኺ ሰራቕቲ
2: ወይ ደኣ ሰብ ዝተዘርበ ዘይኮነ ዝሓሰቦ ይሰምዐ እምበር ንሳ ሰራቂ ዘይኮነ ሰረቀ እያ ኢላ
0: ሰቦ ሓሳብ ብዝነ ናሰማዕኹ
2: እሞኸም እንተይናስ ንዓይ ኣትኸውን
0: እንሕርኩም ሰራቕ ሰራቕ ኢኹም ትበሃል
2: ኣነስ ኣስመረት ኢለ ትፅዋዕ
0: ኣስመረት እንታይ ትፅዋዕያ
1: መንዳ ክብለኒ መብራት
2: ኖ ብቻ ክብለክን የውኒ እምበር እንታይ ደኣ ወጣእታ ክትብል ጀሚርካ ቀፅልባ
1: ነታ መብራት ከሎ ስማ ናብ ልቻ ቀይርካ ልቾም እንዳበልካ ትፅዋዓ ኣባፅዕ ዘላ ውሽ መሃር ዘኪርካ
2: እታ ቅድሚ 3ለስተ ዓመት ዝሞተት ሓንቲ ቆልዓ ዝውለድካላ ኣብ ደቀ ምሓረ ዝነበረት ውሽ መኻኸ ዘኪርካ ያዶ
1: እታ ኣብተ ሰነይ ትቕመጥ ውሽ መኻኸ
2: ካብ ስመረት ክትሓብኦም ኢልካ ምሰዲኦም ንሱዳን ሰደድካ ያንኩ ዳያም ዶ ትገብር ኣለኻ
1: እታ በዓልቲ ዱባይ ንሳሳይ ግዜ ጥንስቲ ዝነበረትከ ሓሪሳ ዶ
2: ኣንቲ ስመረት እንተ ቆፂርካ ዮም ስባ መዋእለ ህፃናት ሙሉእ ወሊዱ
0: በጫ ክለካ ኣንቲ ንቕሮ እምባርሕናፍቲ ፈዲሕ ነዚ ሓኪም ኢለ ዘምፀኽሉ ክተወሽንኪ
1: ከምኡ ተዝሓስብ እሞ እዚ ሕጂ ፊት ንሂድ ኮይና ንዛረቦ ዘለና ዕድል ኣይምሃለወን
2: ብርግፅ ኣይምሃለወን ቀደም ምዝመስለኩም ናብራ ጌርኩም ሓዳርኩም ነበርያ ነበረ ምኾነ
0: እንታይዶ ተሪፎ እዩ ነበርያ ነበረኩ ኮይኑ እዩ
1: እንዲዕ ብወገንካ እምበር ኣነስ ኣብ ኪዳን እየ ዘለኹ
0: ድላይ ክበለ ኣያምነክን
1: ከም ርጫኻ ኣነ ግን እምንትን ፅንዕትን ኣብ ኪዳና ዘላ በዓልቲ ሓዳርካን እዩ
0: ንዘይፈልጠክዶ
1: ንኩሉ ዝፈልጠኒ እምበር ዘይትፈልጠኒ ንስኻ ጥራይ
0: እዋ እንታይ ክትብል ደሊ
1: ካብኻ ወፃእ ካልእ ሰብኣይ እንተዝደሊ ኮ እዚ ኩሉ ዘርዘርኩልካ ሓጢአትካ ንቤተሰብካን ቤተሰበ ነጊራ ክፈላለ ምኽኣል
2: ግን ኣይገበረቶን ንቤተሰብካ ኹን ንቤተሰባ ኣይነገረቶምን ብጀካይ እዚ ምስጢር እዚ ዝፈልጦ ሰብ የለን
0: ንስኻ ኸ ብኸመይ ፈሊጥካ
2: ወይ መቸም ጭንቀት ምስ ገበረት ክፍውሳ ዘምፀኻኒ ንስኻ ኢኻ
1: መበገስ ጭንቀተይ ከዓ እቲ ተሓብዩ ዝነብር ዝመሰለካ ጉድካ እዩ
2: ክፍውሳ እንተ ኾይነ ጠንቂ ሕማማ ክፈልጥ ስለ ዘለኒ ተወኪሰ እያ እቲ ኣዝዩ ዝገረመኒ ግን ጉድካን ምስጢርካን ከየቃልዓካ ቃል ስለ ዘእተወትኒ እዚ ኩሉ በዲልካዮ ከለኻ ንሳ ግን ንበላዐ ሃበትካን
1: እታ ሓንቲ ፅቡቕቲ ዝገበርካያ ብቕን እቲ ሓሚሰ ብጭንቀት ተጎብአ ነፍሰይ ከጥፋእ ኣብ ዝተናዳነርኩሉ እዋን ነዚ ዳሕንን ሓኪም ዘምፅኸሉ እያ
2: ብነፍስኻ ሓያልን ፅንዕትን ስለ ዝኾንክ እምበር ናተይ ደኣ መመላእታ እንዳኣሉ
1: ኖ ኣብ ትሕቲ ፈጣሪ ብሳላኸ ብ ዝበፅሒ ሞያኻ ብግቡእ ትጥቀመሉ ክኢላ ንዓቃልን ኢኻ ነዛ መዓዝዚኣ ክትመፃእ ማዕድ ኢኻ ዝረእኸያ ሓያል በዓል ሞያ ኢኻ
0: ኣነ ክመው ጥራይ ዘለኒ
1: ብርሃነ ነፍስኻ ምቕታል ናይ ፈራሓት ውሳኒ እዩ ቀደም ኣነ ንኸይፈልጥ ኢኻ ህይወትካ ትሕልፍ ነርካ ሕጂ ግን ኣንኹሉ በፂሒ
0: ከመይ ኢለ ገጽ ክኽርእየኪ ሕልናይ እናቆንዘወኒኻ ምንበር ሞት ክዳነ
1: ግደትባ ብርሃነ ጌጋ ውሳኒ ይትወስን ደቅና ኣብ የድልዮም ጥራይ ዘይኮነ ህይወቱ በዕሉ ብዝሕለፈቦም እንዳተሰቀይ እንዳሓፈሩን ክነብሩ የብሎም ወለዳ ይትረአየ እምበር ብኸምዚ ተሞይትካ ኩሉኻ ሓሜካ እዩ
2: ብርሃነ ነዛ ለባን በዓልቲ ቤትካ ስምዓየ
1: ድሓርካ ብርሂነይ ንደቀይ ኣሕዋትካ ወሲኽካሎም እምበር ማዓስ ኣውልልከዮ
0: ርዝነት ናይ ቃላትኪ ተደራቢ ጭንቀት ይውስኹን ኣለዉ ህይወተይ ክሕልፍ ዝደሃፋእኒ ዘሎ ምውላደይ ወይ ውሽማታት ምብዝሒ ዘይኮነ ብዘይ ኣበሳኺ ንዓኸ ምጥቃነ ክፈትሐክም ውሳነይ
2: ፅቡቕ ኣለኹ ግን ነዛ ለባን በዓልቲ ቤትካ ህይወትካ ብምሕላፍ ዘይኮነ ብሰናይ ነገር እዩ ክትሕሳ ዘለካ
0: ፍፁም ኣነ ክመውት ጥራይ ዘለኒ
1: ፊዮሪ ባባ

0: ኣበይ ፀኒሕኪ?
1: ሕማቕ ከይትሰምዕ ኣነ ኣብ ደገ ፅንኢል እያ።
0: ትፈልጥ ያዲ ኣበይ ረኺብክ እያ?
2: ዋ ባባ፣ እዚያ ኮየ ዝብለካ ነይረ። እቲ ኸማን ኣብ ክንዳ ዝኽታማት መፅያ ክዳን ትዕድገለይ መፃወቲ ትገዝኣለይ ዝብለካ ነበርኩ እኮ እዚአ።
1: ብርሃነ፣ ብኻሊእ ኩሉ ይቕረለልከ እየ። በዛ ቆልዓ እዚኣ ግን ልበይ ሰንቢረ እያ። ስለምንታይ ስለምንታይ እንዳ ዝኸተማት የት ኢኻ? ስለምንታይ ካብ ደቀይ ካብ ኣሕዋ ተፈሊኻ? ኣዲኣ ብሂወት ስለ ዘየላስ ክስኽትን ፈሪድከ?
0: ኣስሚር ይግደፍኒ፣ ኣነ ሞት ውን ውሕደኒ።
1: በዛ ውፅዕቲ ጓልካ ግደፍ ብርሃነ።
0: ኣስሚር፣ ብሽጉጥ ዘይኮነ ብልቦናይ ክቐትልክኒ። ናተይ ከይፈለጥኩ ብሰብ ተዋራዚ ኣነ መንሽሮ ናይዛ ስለዳ ክኸውን ስለዘይደሊ
1: ብርሃነ
0: ረሃቅ ከይትቐርብኒ ከይርክሰኪ። መላእኽን ሰይጣንን በብኢሉ ይቦቶ።
3: ኣታ ክንደይ ተሓመቕ! ደጋጊምካ ብሓንቲ እንክትዕንቀፍ። ዕላማና ኮ ንዓኻ ናብ የማናይ መንገዲ ምምላስ እዩ።
1: ግደፍባ ብርሃነ፣ ብሰማይን መሬትን ከይትቕፃዕ። ፈጣሪ መዓልቲ ፍርዲ ነዛ ኣነ ዝፈጠርክዋ ሂወት ባዕልካ ክተጥፋ መን ስልጣን ሂብካ ኢልካ ሓተካ እዩ።
0: በዝረመፅ ዝኾነ ገጽ ናይ ደቂ ሰባት ካብ ዝግረፍ ኣብታ ብሁረ ጥራይ ዝፈልጣ ሲኦል ኣዝየ ክጥበስ ሕሸኒ። ነዚ በደል ሒዘ ከመይ ገይረ ገጽ ክን ገጽ ደቀይን ገጽ ኣዝማር ግን ገጽ ብረባብተይን ክርኢ?
1: እዚ ቀደም ንዲኻ ክትሓስቦ ነይርካ። ድሕሪ ፍጻሜ ምጣዓስ ፋይዳ ኣልቦ እዩ ብርሃነ። ኣብዚ ፍጻሜ ዝቐዳሚት ግዳይ ኣነ እንደ ልዕለ ዝምልከተሎ ኣነ ኸዓ ይቕረደልካ እየ። ሕሚተ ደቂ ሰባት ድኣ ካብ ሳልስቲ ይሓልፍ።
3: ጌጋታትና ክንመሃረሎም እምበር ክንኩልዖም የብልና። ጌጋ እኮ ካብ ኣዳምን ሂዋንን ዝጀመረ መፋጥርትና እዩ። ንሶም ሕጂ ብጣዕሳ ሂወቶም እንተ ዘሕልፉ ነይሮም ንሕና ሕጂ መሃለና ኣይመሃለናን።
0: ኣብ ዓለም ትዝቕለለ ምምዓድ ከመይ ጌርኩም ኢኹም ንጌጋታት ኣናይስኩም ትርእይዎ ዘለኹ? ኣነ ኮ ጌገኛ ዘይኮንኩ ጌጋ እየ ዝበሃል። ናተይ ከይፈለጥኩ ብሰብ ተዋራዜ ንኹኑዓ ሰባት ከጸልምን ከፈራርህን ሽጉጥ ከዋጣውጡን ኮ የጸኒሐ። ኣነ ምሕረት ግበአኒ ፍጹም።
2: ዋ ባባ በጅኻ ንሽንዓይ ከማደን ከማቦን ክኾነ ልክኢልካኒ

0: ኣነስ ደሓን እዚ ኣይዘደንፀካን ኣደስ ኢናስ ኣቦኽስ
1: ፊርወለ ኣነ ቦኹ ሓጢኣተኛ እየ ክንዲ ቦኹን ኣዲ ክንቀስመረት ኣላትልኪ
0: ግደፍ ብርሃነ ኣነ ከመዲ ኣንበር ከምኻ ክኾነ ኣይክእልኒ
2: ብርሃነ ንስኻ እንተመትካ ኣነ እውን ውሽጠይ ክመውት እዩ እቲ ኸርተቲ ለፂዕረ ብኣፍ ደገ ዓወት ዘብፃሕክዎ መፅናዕታዊ ፅሑፈይ ከንቱ ክኸውን እዩ ንኽልተ ዕዋፊ ኢለ ዝደርበኽዎ እምኒ ተገምጢላ ንዓይ ክትሃርመኒ እያ
1: ንስኻ ሓንቲ ትኸውን ኒኻ ስለዚ ግዜን ግዜኹም ናይ ተትኽቡ
2: ብርሃነ

0: ናይ ነገር ሽጉጥ ዘይተኣማምን ኮይኑ ንበር ጠያይታብ ሳንዱቕ ዓፂ
1: ኣስሚር እንተ ግዜ ቀሰርክ
0: ብርሃነ ንዓይ ጥራይ ዘይኮንካ ንደቅኻውን ተድልዮምና ብፍላይ ንትዮሪ ኣደስ ኢናስ ኣቦ ክስእን
2: እቲ ኻልእ ሓቂ ከዓ ክንነግረካ ኣነ ናይ ስና ኣእምሮ ሓኪም ክኢላ ኮይነ ኣብ ሪሰርች እየ ዘለኹ በዓልቲ ቤተይ ጭንቀት ገይራ ምስ በልካኒ ኣዘራሪበያ ጭንቀታ እዚ ኩሉ ሕጂ ክዝርዝረልካ ዝፀንሐት ጉድካን ኣበርካን ስለ ዝፈለጠት እዩ
0: እዋ ሓቂ እዩ ሕጂ ንዓኻ ይምዕደካ ኣለኹ እምበር ኣነ እውን ሂወተይ ካሕልፍ ብዙሕ ይፈቲነ
2: ብዝኾነ ርክብና ከምቲ ንስኻ ተሓስቦ ዝነበርካ ኣይኮነን ኪኖ ናይ ሓኪምን ሕሙምን ዝሓልፍ ርክብ ኣይነበረና ኣስመረት በዓልቲ ቤትካ እምንቲ እያ ኣብ ዓለምና ከም ኣስመረት ኣዝን ኣዝን ውሕዳት እዩ
0: ከምሃ እምበር ኣዝዮም ውሕዳት ዘይኮኑ የለው እንተተባህለ እውን ኣይጋነንኩም

0: ዝኾነ ሰብ ትቐትሎ ዲኻ? ፅባሕ ንጎ ሓዳር ምስ ገበርኩም ከ መቸም ሰብ እዩ እንተበዲልክስ ክትቀትል እዮ ማለት ድ?
1: ፅቡቕ ትሕቶ እንዳስሚር እንተኾነ ግን ሰናይት ሒዛታ ዘላ ሽጉጥ ናይ ብሓቂ ሽጉጥ ዘይኮነ ካብ ድኳን ዝገዝአታ ኣርትፊሻል ሽጉጥ እያ።
0: ብኸመይ ፈሊጥካ? ማለተይ መን ነጊርካ?
1: ምስ መን ኮንክ ዲ ክገዚእክ እያ?
0: ምስ ትርሓስ መሓዛይ።
1: እሞ ትርሓስ መሓዛ ክኮ ኣባል ዝስርሒት እያ።
0: እናተይ እኳ ኣርተፍሻል ስለ ዝኾነ ፀገም ኣይነበሮ። ናይ ብርሃነ ሽጉጥ ግን ሓቀኛ ምዃና ምስ ረኣኽዋ ዋላ ፀሊእየ ከለኹ ብርሃነ ሓሪቑ ከይቀትሎ ፈሪሐ ከቢሕ ኣቒፉ እየ ነይረ።
2: ዓሻድ ኣነኸ ረዘነ ሽጉጥ ርኢ ፈሪሑ ከይዛረብ እሞ መፅናዕታዊ ፅሑፉን መደብና ፋሕ ከይብለና እታ ሽጉጥ ጠያይታ ከም ዘውፀኽዋ ብቴሌፎን ደው ኢለ ይነጊር እዮ።
3: ዝኾነ ቴሌፎን ይኹን ብኣካል ተፃዊትኩምና እንዲኹም ሕጂ ዕጫ ናይ ሰናይት እንታይ ይኹን
0: ሕጂ ኸመን እዩ?
1: ብተመን ዝተነኽሰ ብልሕፂ ተዳሃለ እንዲ። ሃሎ ፕሮፌሰር፣ ከመይ ውዒልኩም? ብጣዕሚ ፅቡቕ። እወ ኩሉ ወዲ ፅሒፈ ሰዲደሎም እየ ገዛ ኣለኹ። እወ ኩሉ ናብ ሓደ ኣለና ኣራይሺ። ኦኬ ኦኬ።
0: መን ፕሮፌሰር እዮም እቶም ኣድቫይዘርካ ድዮም ሓቀይ?
3: ስኸ ትፈልጥ እዮም ዲኽ
0: ምፍላጥ ጥራይ ኣይንሶም እንዲኦም ኩሉ ፀገመይ ምስ ነገርክዎም መፀናፀኒት ካሜራ ተኽለ ንኽከታተሎም ኣኺሮምኒ።
3: ካሜራ እሞ ዝኹሉ ክንገብሮ ፀናሕናስ ተሳኢሉሎ ማለት እዩ።
0: እንታይ እሞ ፀገም ኣለዎ?
3: ንሱ ስንሰናይ ነገር ስለ ዝኾነ ሓቂ ክለኺ ንዓይ እውን እኮ በዓልቲ ቤተ ሓይማ ምስ በልክዎም ናብ ረዘነ ዝሰደዱኒ ንሶም እዩ።
2: ዋው ሓቂ ባይ ስርሒት ክዕወት ናይ ብዙሓት ምሁራት ሓንጎል ይፈሲስዎ።
0: የቐኒልና ፕሮፌሰር ናይ ብሓቂ ኣድቫይዘር ግን ረዘነ ኣብቲ ካሜራ ይዝተቐድሐ ብቴሌፎን ምስ ብዙሓት ኣዋልድ ትዘራርብ ርኢ እንታወት እየ እንትን ኣዋልድ?
1: ብዙሓት ኣይኮናን ሰለስተ እየ።
2: እተን ሰለስተ ድማ ኣነ፣ ፌቨን ሓብትኺ፣ ትራሓስ ማሓዛኽን ኢና።
1: ብዝተፈላለየ ስማት እናገበራ ዝድውላለይን ቴክስት ዝፅሕፋለይን ዝነበራ ሰለስተ እየን እየ።
0: ናይ ብሓቂ ተፃዊትኩምለይ ብጣዕሚ ከቢድ ፈተና እዩ ነይሩ።
3: ረዘነ እዚኣ ናይ 217 ሞዴል መኪና ክሸጣ ኢለ ዘእትኽዋ ንዓኻ ክበካ ከለኹ ዓብ ኩርዓትን ሓበን እዩ ዝስምዓኒ እሞ ተቐበለኒ።
1: ንምንታይ ኣነ ኮ ስርሐ የ ሰርሐ ሓለፋ ስራሕ ኮ ነገር የለን ኣይግባኣንን እዩ።
3: ኖ እዚ ኮ ሓደሽ ሓሳብ ዝመፀለይ እምበር ካልእ ኮ እዩ ዝግባአካ።
2: ረዘነ ሓውቂ እዩ ኣብዛ ሓሰውትን መባኣስትን መጣቆስትን ዝመልኣ ዓለም ከምዚ ናትካ ሰናይ ተግባርን ዝገብር ካልእ እምበር ይግብኦ። ስለዚ ተቐበሎ
3: ወ ሚዛን ሓራርካ ዝተኻኺሉ ልቦና ንዝስኩዓልካ ሰብ ካልእ ኮ እዩ ዝግብኦ። ገንዘበይ ዳ ኣብ ክንደይ እከይ ተግባራት ኮጠፊ እዩ ፕሊዝ ተቐበለኒ።
1: ኖ ብርሃነ ድሕሪ ደጊም ናተይ ናትካ ንብሎ ነገር የለን ስድራ ኮይና እየ።

0: ኣስሚረ ይግነ ማዕረ ክብደትኪ ሚዛን ወርቂ እውን ተሰለምኩኺ ንበደለይ ኣይ መዓረይን እሞ ይቕሬታ ግበረለይ
1: ብርሃነ እዚ ኩሉ ዝኸፈልክዎ ዋጋ ምእንቲ ደቅና ክብሊ ምክንያቱ ኣቦን ኣዶን ኮይና ክንዕብዮም ስለ ዘለና ንዓይ ዘብለጭልጭ ሓፂን የድልየንን ወርቅናን ስልማትና ደቅና እዮም ስለዚ ሓፍ በል ይቕረቡካ
2: ተመስገን እንኳዕ እዚ ኣርአኻኒ ሰናይት ሓንሳብ ተዓመቲ እዩ።

0: እዚኣ ነዛ ኸቢድ ሽግርን ፈተነን ዝሓለፈት ናይ መጻኢ እምንቲ በዓልቲ ቤተይን ኣደውሉደይን ሰናይት ኣብ ቅድሜኹ ኣብ ኣጻብዕታ ኽእትዋ እንከለኹ ዓብዪ ሓጎስን ፍናንን ይስምዐኒ።
1: ሃንስ ኣፕ ፕሮፌሰር!
2: ንምንታይ ሓንሳብ? ስለምንታይ? እንታይ ማለት እዩ ሓንሳብ?
1: ህድእ፣ ስኽን፣ ርግእ ምባል ማለት እዩ ሓንሳብ።
2: ክሳብ መዓስ ርግእ? ክሳብ መዓስ ስኽን?
1: ናብቲ ክትበፅሖ ዝደለኻ ከይደኸምካ ንኽትበፅሕ ህድእ ምባል ዝፅላእ ኣይኮነን ሰናይ።
2: እሞ በፅሕና እንዲና ዝተጓዓዝና እኮ ቀሊል ኣይኮነን።
3: ፕሮፌሰር፣ ሰናይት ንርኢ ዘለን እኮ ብልቢ ዝፋተዉ ፍቁራት እዩ።
4: እምበርከ ሰናይት እኮ ንውሽጣዊ ቅንኣ ስዒራ ኣቦ ውሉዳ ተሓቁም ዝፃዕረት ኣፍቃሪት እያ።
3: ወ እዚ ትብልዋ ዘለኹም በቓላት ዘይኮነ ብተግባራት ዘረጋገፀት ፅንዕቲ ፍቃሪት እያ።
1: ብጣዕሚ ፅቡቅ። እሞ ሰናይት፣ ናይ መጻኢ ናይ ህይወት ጉዕዞ ኸ ምስ ረዘነ ክኾኑ ወሲንኪ?
4: ብዘይ ጥርጥር ናይ ህይወት ርምኔቶ እዩ እንዲ።
1: ወል ረዘነ ዋት ኣባውት እዩ?
0: ሰናይት፣ ናይ መጻኢ ህይወተይ ካልአይቲ ብፀይተይ ክትከውን ካብ ዝሓፅያ ነዊሕ ሃገይራ ምንዮት ጥራሕ በይኑ ኣኻሊ ስለ ዘይኮነ ምሳኹም ኮይነ ፈቲነ እያ። ሙሉእ ብምሉእ ከዓ ተዓዊታ።
1: እንኳዕ ሓጎሰካ፣ እንኳዕ ሓጎሰኪ፣ እንኳዕ ሓጎሰኩ። ድርብ ሽቶኻ ኣብ ሓደ እዋን ወቂዕካ።
0: እንታይ ትብሉ ኣለኹም ፕሮፌሰር? መፅናዕታዊ ፅሑፈይ ተዓዊቱ?
1: ሹር ተማሃራይካ ዘቕረቦ መፅናዕታዊ ድርሳን ዝለዓለ ነጥቢ ምፅኢሎም ሕጂ እዮም ክነግሩ ንፀኒሖም።
3: ዋው ድርብ ዓወት ዝበሃል ከምዚ
0: ፕሮፌሰር! እዚ ውፅኢት እዚ ሳላ ፃዕርኹምን ምኽርኹምን ዝተረኽበ እዩ። ብጣዕሚ እየ ዘመስግነኩም።
4: እንቋዕ ሓጎሰካ ረዘነ፣ እንቋዕ ፍረፃ መሃር ኣየካ።
3: ይግቦ እዩ ረዘነ። ከምቲ ህይወተይን ሓደረይን ዝዝክንካዮ ስኹን ሓዳርን ህይወትን ምነየልካ።
0: እዚ ምስጋና ዝንዓይ ኣይኮነን ዝግባእ፣ ንፕሮፌሰር እዩ ዝግባእ። ሳላ ምኽሮምን ፃዕሮምን እየ ተዓዊተ።
1: ኖ ኣነ እኳ ጃስት ኣማኺረካ ዳ እምበር ኩሉ ትስራሕን ምርምርን ባዕልኻ ኢኻ ፈፂምከ።
4: ብልቢ እየ ዘመስግነኩም ፕሮፌሰር፣ ግን እቲ ሓንሳብ ኢልኩም ዝኸለፍኩም ማልበይ ህርመታ ክሳብ ሕጂ ቀነሰ። ስለምንታይ ሓንሳብ ኢልኩም ከሊፍኩም?
1: ከም መግለፂ ሓጎሰይ ሎሚ ምሸት ኣብ ኣስመራ ፓላስ ናይ ድራር እንግዶት ኣዳልየ ኣለኹ። ድሮ እኳ ሓብትኽን መሓዛኽን ኣብኡ ፅበያን ኣለዋ።
4: ንምንታይ?
1: እዚ ናይ ቃል ኪዳንኩም ስነ ስርዓት ኩሉ ናብ ዘለናሉ ኣብቲ ዕሙር ናይ ድራር እንግሮት ክኸውን ስለ ዘለዎ። ስለዚ ሰዓቡን ብሓባር ንኺ።
4: ሓንሳብ ሓንሳብ ፅንሑኒ።
0: ፕሮፌሰር ብልቢ እየ ዘመስግነኩም። ኣብቲ መፅናዕታዊ ፅሑፈይ ብምኽሪ ሓጊዝኩምኒ። ኣብቲ ቓል ኪዳን ክኣስረሉ ዝመደብክዎ መደብ ከዓ ናይ ድራር እንጉደት ገይርኩምለይ። ብልቢ እየ ዘመስግነኩም። ኣብ ካሕሳኹም የውዕለኒ።
5: ترجمة نانسي قنقر.

0: ገጽታ ገጽታ ዘርእስታ ሓዳሽ ተኸታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞንሃንደ
2: ኣይፈለጥኩን መፅኻርያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጸናቶ ሰላም ሰባት ከተዕኑ ሰሓንእስነትካ ከም ጥንታ ቆጢርካ ሕነ ክትፈድየሉ

ተጸቢኻ ግርጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ጓሓላሉ ቅድሜ

0: ሓደን ብስስዐ ንሓዊ ዓዚቡ
1: ዘይፀዱ ሸውሃት ተንኮል ኩሉ ዓቕሙ ገፅታ
2: ካልእ ነገር ተዓልም ስለ ዘለካ መርቀሲንካ
3: ብገንዘበይ ድሌይተይ ክገብር ኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልፅመይ ድሌይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ።
1: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ግዜ ኣብ ኤርቲቪ ክትቀርብ እያ ገፅታ። ደራስን ዳይረክተርን ዮናስ ተኸስተ፣ ኣፍራይ ጀር ስቱድዮ፣ ዋና ኣፍራይ ሚኒስትሪ ዜና።

0: ፍንውና ኣብ ምክታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሎም ሶኒ 15 ሰነ ሰዓት 5 ዝተዳለወ ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ሮቤል በረኸት ምስ ኣቅራቢት ቋንቋ ምልክት ኣብርህት ተወልደ ብምዃን ኢና ንምክታልኩም ብክብሪ ንዓደምና ብቐንዲ ኣርእስቲ ዜና ንፍልም። ኣብ ዞባ ጋሽ ፓርካ ሕማም ዓሶ ንምቁፃር ዝውሰድ ዘሎ ስጉምታት እወታዊ ውፅኢት የመዝግብ ኣሎ። ኣብ ዞባ ደቡብ ስልጠና ጥበባት ምምራሕ መደብን ድምፅን ተዋሂቡ። ኣብ ኣፊምቦል ኣባስታት 30 ሄክታር ሕርሻዊ ቦታታት ባር ኣጋጢሙ። ሩስያ ኩናት ዩክሬን ብሰላም ምዕራፍ ንዝቐረበ እማመ ንምትግባር ቅርብቲ ከም ዘላ ሓቢራ። ኣሜሪካ ብልዕሊ እታ ፍርያት ነቢት ፈረንሳ ናይ 100 ሚእታዊት ቀረፅ ክትውስን ከም ትኽእል ኣጠንቂቓ። ኣውስትራልያን ጃፓንን ትግባረ ዝተበፅሐ ስምዓት ከቀላጥፋ ምዃነን ገሊፀን። ዝርዝር ዜና ኣብ ዞባ ጋሽ ፓርካ ሕማም ዓሶ ንምቁፃር ዝውሰድ ዘሎ ኣብ ሜላታት ምክልኻል ዘተኮረ ስጉምታት እወታ ውፅኢት የመዝግብ ኣሎ። ወኪል ኤሪና ተስፋ ኣለም ሰሎሙን ዘዳለዎ ፀብጻብ ሚካኤል ሓርጉ ክቕርቦ እዩ።
1: ኣብ ዞባ ጋሽ ፓርካ ሕማም ዓሶ ንምቁፃር ዝውሰድ ዘሎ ስጉምታት እወታ ውፅኢት የመዝግብ ከም ዘሎ ኣብ ሃይኮታ ኣብ ዝተኻየደ ዝተምህሮ ተገሊጾ። እቲ ካብ 12 ምምሕዳራት ከባቢ ዝተዋፅኡ ኣመሓደርቲ ከባቢ ኣነባብርቲ ዓዲ ዓበይቲ ዓዲ ወከልቲ ሚኒስትርታትን ምምሕዳር ዞባን ዝተሳትፎ ኣስተምሮ ሕማም ዓሶ ንምቁፃር ብዝተኻየደ ናይ ምክልኻል ምቁፃርን ዕዮ መጠን መልከፍቲ ናን ቆልቆሎ ይመፅእ እኳ እንተሎ ኣብ ገለ ከባቢታት ዝረአ ሸለልትነትን ጉጉያ ኣጠቓቕማ ናሙስያን ግና ዕንቅፋት ይኸውን ስለ ዘሎ ተራናበርክቶን ኣመሓደርቲ ከባቢን መሻርክቲ ኣካላትን ክዓዝዝ ፃውዒት ቀሪቦም። ኣብ ጨንፈር ጥዕና ዞባ ጋሽ ፓርካ ግዜያዊ ሓላፊ ምቁፃር ሕማም ዓሶ ኣቶ ኣማኑኤል ምሕረታብ ኣብ ዝሃቦ መግለፂ ሕማም ዓሶ ጉቡእ ምክልኻልን ፍወሳን እንተዘይተገይሩሉ ካብቶም ሓደገኛታት ሕማማት ምዃኑ ብምጥቃስ ምስ ምእታዊ ክራማት መጠን መልከፍቲ ንኸይንህር ህዝቢ መላታት ምክልኻልቲ ሕማም ብግቡእ ከተግብር ኣተሓሳሲቦም። ሓላፊ ጨንፈር ጥዕና ዶክተር ወልዱ ዮሃንስ ቦጎኑ በቢግዜኡ ዝውሰድ ዘሎ ስጉምታት ኣብ ምቁፃር ሕማማት ብሓፈሻ ሕማም ዓሶ ድማ ብፍላይ ልዑል ኣስተዋፅኦ ይገብር ብምህላው ንዝበለፀ ውፅኢት ሕብረተሰብ ብሰብ ሞያ ጥዕና ንዝውሃብ መምርሒታት ብግቡእ ከተግብር ኣተሓሳሲቦ። ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ኣቶ ፍራንኮ ኩባባ ብግድዩ ኣብ ምቁፃር ሕማም ዓሶ ተረኺቡ ዘሎ ገስጋስ ብምዕቃብ ናብ ዝበርኸ ዓወት ንምብፃሕ ሕብረተሰብን መሻርክቲ ኣካላትን ብንቕሓት ክሰርሑ ተላብዩ። ተሳተፍቲ ኣብ መወዳእታ ደረጃ ፍልጠት ወከልቲ ጥዕና ዓድን ኣጋር ሓካይምን ዝዕቢ ስልጠናታት ክውደብ ኣዘኻኺሮም።
0: ብደረጃ ዞባ ደቡብ ብጥበባት ምምራሕ መደብን ድሃያት ድምፅን ብክልሲ ሓሳብን ግብርን ኣብ ደቂ ምሓረ ዝሰልጠኑ ሰብዓ ሞያውያን ብ12 ሰነ ተመሪቖም። ስልጠና ጥበብ ምምራሕ መደብ መለይታት ኣድማዒ መራሕ መደብ ፍሉይተራ መራሕ መደብ ኣብ ባህላዊ ምርኢታት ኣድላይነት ብክእለት ምብሃል ኣብ ምምራሕ መደብ ቅርፂ መእተዊ ኣብ መድረኽ ምልላይ ኣቕረብቲ መደብ መሰጋገሪ መደባት ምሕደራ ዘይተሓስበ ፀገማት ምምሳጥ ተዓዘብቲ ፕሮቶኮልን ምሕደራ ኣዝዮም ኣገደስቲ ሰባትን ከምኡ ውን ነፍሰ ግንዛቤ ዝብሉ ኣርእስታት ዘጠቃለለ ነይሩ። ስልጠና ዓውዲ ድሃያት ድምፂ ድማ ሓፈሻዊ ክልሲ ሓሳብ ሙዚቃን ድምፅን መሰረታዊ ትምህርቲ ድሃያት ድምፂ ጥቕሚ ስርዓተ ምስትንፋስ ኣብ ድሃያት ድምፂ ክልሲ ሓሳባውን ግብራውን ትምህርቲ ኣብ ምብራኽ ስነ ፍልጠታዊ ጥበባት ድሃያት ድምፂ ኣገዳስነት ልምምዳት ደርፍን መዝሙርን ከምኡ ውን ክንክን ጥዕና ስርዓተ ድምፂ ኣብ ዝብል ኣምራት ዘተኮረ ነይሩ። ኣሰልጣኒ ጥበብ ምምራሕ መደብ ስነ ጥበበኛ ግርማይ ኣብርሃም ሰልጠንቲ ንዘርኣይዎ ተገዳስነትን ናይ ግዜ ዲስፕሊንን ብምጓስ ንዝቐሰምዎ ፍልጠት ብግብራዊ ስራሕ ከማዕብልዎ ኣተሓሳሲቦም። ዋና ዳይረክተር ክፍሊ ባህልን ስፖርትን ኣቶ ኣብርሃም ዮሃንስ በጎኑ እቲ ስልጠና ንዘሎ ሃጓፋት ንምምላእ ዝዓለመ ምዃኑ ብምጥቃስ ሰልጠንቲ ኣብ በቦቶኦም ንዘሎ ሕፅረት ክፈትሑ ተላብዮም። ኣብ ማሕዳር ዞባ ደቡብ ኣቶ ሃብቲ ኣብ ተስፋፅዮን በጎኑ ንኣገዳስነት ናይቲ ስልጠና ብምጥቃስ ከይተሓለልካ ምስራሕ ናብ ዝበረኸ ዓወት ዘደይብ መሳልል ስለ ዝኾነ ሰልጠንቲ ሞይኦም ከማዕብሉ ኣዘኻኺሮም። ሃማደ ጨንፈር ዘባጋሽ ባርካ ወዳ ቤታቱ ብምድልዳል ኩሉ መዳዊ ዓቅሚ ደቂ ኣንስትዮን ምሕያል ዘካየደ መደባት ቀፃል ምዃኑ ብ11 12 ሰነ ኣብ ባሮንቱ ኣብ ዘቃንዑ ርክብ ገሊፆም ጎኒ ጎኒ እቲ ማሕበረ ቁጠባዊ መናባብሮ ደቂ ኣንስትዮን ብደቂ ኣንስትዮ ዝእልያ ስድራ ቤታትን ምምሕያሽ ዝካየድ ፃዕሪ ኣብ ምውጋድ ጓዳእቲ ልምድታትን መሃይምነትን ብሓፈሻ ምውጋድ መርዓ ትሕቲ ዕድመን ክሽቦን ድማ ብፍላይ ብዕቱብ ይስራሕ ከም ዘሎ ሓላፊቲ ጨንፈር ወይዘሮ ይሕደጋ ዮሃንስ ኣረዲኣ ሓለፍቲ ማሕበር ኣብ ንኡዞባታት ኣብ ዘቕርብኦ ብልጫታትን ድኻማትን ዘጠቃለለ ፀብጻብ ደቂ ኣንስትዮ ተወዲበን ምንጪ ቁጠባዊ እተትን ዘውሕሳሉ ባይታ ንምፍጣር ኣብ ዘካይድዎ ፃዕሪ ማሕበር ኣቕሙ ዘፍቅዶ ኣበርክቶ ከም ዝገብር ከም ውፅኢቱ ድማ ኣብ ዝተፈላለየ ከባቢታት ናይቲ ዞባ ዝምስገን ለውጢ ከም ተመዝገበ ተርእዮ ጎዳእቲ ልምድታት እውን እናነከየ ከም ዝመፀ ኣብሪሄን ብዘይካዚ ተጠቃምነት ደቂ ኣንስትዮ ኣብ ኣገልግሎታት ጥዕናን ትምህርትን ክብ ከም ዝበለ ሞያዊ ዓቕሚ ደቂ ኣንስትዮ እውን ከም ዝበረኸ ሓቢረን ሓላፊቲ ጨንፈር ወይዘሮ ይሕደጋ ዮሃንስ ኣብ መወዳእታ ምሕያል ቁጠባ ዓቕሚ ኣባላትን ምዕባይ ኣታዊታት ማሕበርን ገና ፃዕሪ ዝሓትት ዕዮ ብምዃኑ ልዑል ኣድህቦ ተዋሂቦ ክስራሓሉ ብምዝኽኻር ደቂ ኣንስትዮ ሓያል ጎድንታትን ዓቂበን ንዝበረኸ ውፅኢት ኣበርቲዕን ክኣያ ኣተሓሳሲባ ኣብ ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ ብሞያ ዝሰልጠኑ 291 ተምሃሮ ሰራሕተኛታትን ብ13 ሰነ ተመሪቖም እቲ ኣብ 2 እብሪ ዝተዋሃበ ነናይ 3 ኣዋርሕ ሞያዊ ስልጠና ቋንቋ ዓረብ፣ ተንቀሳቓሲ ስእሊ፣ ቴክኖሎጂ ኮምፒውተር፣ ኣርትዖት ተንቀሳቓሲ ስእሊ ከምኡውን ግራፊክስ ዘጠቃለ እዩ። ዲን ናይቲ ኮሌጅ ዶክተር ወልደ ትንሳኤ ተወልደ ኣብ ዝሃቦ ቃል ኮሌጅ ራእይ መንእስያት ንምኩስኳስን ንምስማርን ምስ ሃማት ተሓባቢሩ ዝተፈላለየ መደባት ከም ዘካይድ ሞያዊ ስልጠናታት ድማ ኣካል ናቱ ከም ዝኾነ ብምጥቃስ ተምሃሮ ጎኒ ጎኒ ኣካዳሚያዊ ትምህርቶም ምስ ምዕባለ ቴክኖሎጂ ክጓዓዙ ነፍሶም ከማዕብሉን መድረኽ ዝጠልቦ ከም ዝኾነ ገሊፆም ፀሓፊት ሃማት ኣብቲ ኮሌጅ መንእሰይ ትዕግስቲ ዕቑባይ ወገና ማሕበር ዓመት መፅእ ንብዙሓት ተምሃሮ ሞያዊ ስልጠናታት እናወደበ ከመርቕ ምፅንሑ ብምጥቃስ እዚ ምስ ዝተፈላለዩ ኣካላት መንግስትን ግንባርን ከምኡውን ውልቀ ሰባትን ትካላትን ብዝግበር ምትሕባር ዝውደብ መደባት ውፅኢቱ ኣዝዩ ኣተባብዐ ከም ዝኾነ ኣብሪሃም ኣብ ኮሌጅ ዓዲ ቀይሕ ካብ 223 ጀሚሩ ልዕሊ 1,000 ተምሃሮ ብዝተፈላለየ ሞያታት ከም እተመረቑ ዝፍለጥ እዮም። ኣብ ሩባ ባርካ ከባቢ ኣፊምቦል ብ9 ሰነ ኣባስታት 30 ሄክታር መሬት ሕርሻ ባርዕ ሓዊ ኣጋጢሞም እቲ ባርዕ ኣብ መንጎ ንኡዞባታት ድገን ከርከበትን ካብ ዲጋ ከርከበት ንሸነኽ ደቡብ ኣብ ዝርከብ ከባቢታት እዩ ኣጋጢሞም በቲ ሓደጋ 750 ኣግራብ ዓርኮብ ከባይን ኣስታት 370 ኣግራብ ዑበልን ዝርከቦ ብርክት ዝበለ መበቆላዊ ሃብቲ ገረብ ከም ዝዓነወ ካብ ኮርፖሬሽን ዘራእትን ጥሪትን ሕርሻታት ሰሜናዊ ምዕራብ ደንጊዩ ዝበፅሐና ሓበሬታ ኣፍሊጦም እቲ ባርዕ ብምትሕባር ኣባላት ኮርፖሬሽን ሕርሻ ኣፊምቦል ህዝብን መምሕዳርንቲ ከባብን ኣብ ትሕቲ ቁፅፅር ከም ዝወዓለ ተሓቢሮም ጠንቂ ናይቲ ባርዕ ጫካ ጓሶት ንመዓልታዊ መነባብርኦም ዝጥቀምሉ ሓዊ ብግቡእ ዘይምጥፍኦም ክኸውን ከም ዝኽእል ተኣሚትሎም ስዕብ ዜና ወፃኢዩ ምሳና ፅንሖ ዜና ወፃኢ ሩስያ ኩናት ዩክሬን ብሰላም ንምዕራፍ ዝዓለመ ዝሓለፈ ዓመት ኣብ ኣላስካ ኣብ ዝተካየደ ርክብ ፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላድሚር ፑቲንን ንዝቐረበ እማመ ንምትግባር ቅርብቲ ከም ዘላ ሚኒስትር ጉዳያት ወፃኢ ሰርጌ ላቭሮቭ ሓቢሮም ሃገሩ ነቲ ብኣሜሪካ ዝቐረበ እማመ ሰላም ከም ተቐበለቶን ንትግባርኡ ከም ትሰርሕን ዝጠቐሰ ሚኒስትር ላቭሮቭ ዩክሬን ከምቲ ዝድለ ትስዕቦ ከምዘየላ ወቒሶም ፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላድሚር ፑቲንን ብ15/2025 ኣብ ኣላስካ ኣብ ዘካየድዎ ታሪካዊ ተባሂሉ ዝጠቐሰ ርክብ ኣብ ጉዳይ ኩናት ዩክሬን እወታዊ ዝርርብ ከም ዘካየዱ ዝፍለጥ እዩ ፕረዚደንት ዶናልድ ትራምፕ ኣብቲ ርክብ ዘቕረቦ እማመ ሰላም ኩናት ዩክሬን ብሰላም ንምዕራፍ ዝሓሸ ኮይኑ ከም ዝረከበቶ እያ ሩስያ እትገልጽ ይኹን እምበር ሃገራት ኤሮጳ ነቲ ናይ ሰላም ተበግሶ ንምትዕንቓፍ ይሰርሓ ከም ዘለዋ ሩስያ ክትወቅት ጸኒሓላ እዚ ከምዚ ኢሉ እንከሎ ኣሜሪካ ኣብ ጉዳይ ኩናት ዩክሬን ዝዝቲ ፍሉይ ልእኽ ፕረዚደንት ትራምፕ ስቲቭ ዊትኮፍ ዝምራሕ ተዛታይ ጉጅለ ኣብ ቀረባ ግዜ ናብ ሃገሩ ክትልእኽ ምዃና መንግስቲ ሩስያ ሓቢሮም ፕረዚደንት ትራምፕን ፕረዚደንት ፑቲንን ኣብ ጉዳይ ኩናት ዩክሬንን ዝምድና ሃገራቶምን እወታዊ ውፅኢት ከም ዝነበሮ ዝተጠቐሰ ተደጋጋሚ ናይ ቴሌፎን ዝርርብ ከካይዱ ምፅንሖም ይግለጽ ኣሜሪካ ብዕሊ እታ ፍርያት ነቤት ፈረንሳ ናይ 100 ትቀረፅ ክትወስን ከም ትኽእል ኣጠንቂቓ። ፈረንሳ ኣብ ልዕሊ ቴክኖሎጂያዊ ፍርያት ሃገሩ ወሲናቶ ዘላ ወስኽ ቅረፅ ምስ ዘይተልዕሎ ነቲ መደብ ከተግብሮ ከም ዝኽእል ፕረዚደንት ዶናልድ ትራምፕ ሓቢሩሎም። ፈረንሳ ነቲ ኣሜሪካ ዘቕረበቶ መጠንቀቕታ ብዝምልከት ዝሃበቶ ምላሽ ዛጊት የለን። ኣሜሪካ ነቲ ውጥን ምስ እተተግብሮ ንግዳዊ ዝምድና ክልጥን ሃገራት ብኣሉታ ክፅሎ ከም ዝኽእል ይእመት። ፈረንሳ ዓመታዊ ብገምጋም ኣስታት 2.5 ቢልዮን ዶላር ዝዋግኡ ፍርያት ነቤት ናብ ኣሜሪካ ከም ምትልእኽ ፀብፀባት የረድኡ። ኣውስትራልያን ጃፓንን ዝኸተምኦ ኣብ መዳይ ምክልኻል ፀዓትን ብርቂ ማዓደናትን ዘተኮረ ናይ ምትሕባር ስምምዕ ክሳብ መወዳእታ ናይዚ ዓመት እዚ ከተግብርኦ ከም ዝጅምር ኣፍሊጠን። ክልጥኤን ሃገራት ቀረብ ፀዓት ብርቂ ማዓደናትን መግብን ንምውሓስ ብሓባር ክሰርሓ ኣብ ፈለማ ዝሓለፈ ወርሒ ግንቦት ከም ተሰማምዓ ዝፍለጥ ኮይኑ ኣውስትራልያ ንፕሮጀክት ብርቂ ማዓደናት ዝውዕል 1.3 ቢልዮን ዶላር ደገፍ ከም ትገብር ተገሊጹ እዮም። ብዘይካዚ ኣውስትራልያን ጃፓንን 7 ቢልዮን ዶላር ዝግመት ወታደራዊ ውዕል ከም ዝኸተማ ዝጠቕሱ ፀብፀባት እቲ ውዕል ኣውስትራልያ 11 ዘመናውያን መራኸብ ካብ ጃፓን ክትሽምት ዘጠቓልል ምዃኑ ይረድኦም። እቲ ናይ ምትሕባር ውዕል ዘባዊ ሰላምን ርግኣትን ንምርግጋፅ ወሳነ ከም ዝኾነ መንግስትታት ክልጥኤን ሃገራት ሓቢሮም ኣለዉ። ህዝባዊት ሪፓብሊክ ቻይና ኣብ ዝተፈላለየ መድያት ዝነጥፋ 8 ሳተላይታት ባሕሊ ሮኬት ወንጭፋ። እዘን ናብ ሎሚ 15 ሰነ ኣብ ዘውግሒ ለይቲ ዝተወንጨፋ ሳተላይታት ኣብ መራኸቢታት ምክትታል ክሊማዊ ነውፂ መፅናዕቲ ሕርሻን መስርሕ ምኽታምን ዘተኮረ መፅናዕቲ ከካይደ የን። እቲ ተልእኾ መቕፀልታ ናይ ተሃገሩ ፅላት ጠፈር ምምዕባል ተካይዶ ዘላ እወታዊ ገስጋስ ምዃኑ ማእከል ምርምር ጠፈር ቻይና ገሊፆም። ቻይና ነቲ ፅላትን ምምዕባል ኣብ 2022 ናይ ገዛ ርእሳ መደበር ጠፈር ከም ዝደኮነት ኣይርስኣን። ኣሜሪካን ኢራንን ንኣዋርሕ ኣብ መንጎአን ዝቐፀለ ኩናት ደው ንምባልን መፀባቢ ሆርሙዝ ዳግማይ ንምኽፋትን ኣብ ዝኽእል ስምምዕ ሰላም ከም ዝበፅሓ ኣፍሊጠን። ስነ ስርዓት ምኽታም ናይቲ ስምምዕ ዝመፅእ ዓርቢ 19 ሰነ ኣብ ስዊዘርላንድ ክካየድ መደብ ተታሒዙሎም። ፕረዚደንት ዶናልድ ትራምፕ ብማሕበራዊ መራኸቢታት ኣብ ዝዘርግሖ ፅሑፍ ምስ ኢራን ዝካየድ ስምምዕ ከም ተዛዘመን ኣብ ልዕሊ ካብን ናብን ኢራን ዝካየድ ምንቅስቃስ ንግድዋይ ንመራኸብ ኣፅኒዑ ወፅንሐ እገዳ ብቕፅበት ከም ዝለዓልን ሓቢሮም። እቲ ስምምዕ ድሕሪ ምኽታሙ መፀባቢ ሆርሙዝ ንኹለን ንግድዋይ ንመራኸብ ብዘይክፍሊት ክፉት ከም ዝኸውን ፕረዚደንት ትራምፕ ብተወሳኺ ኣነፂሮም። ምኽትል ሚኒስትር ጉዳያት ወፃኢ ኢራን ካዝም ጋሪ ባባዲ ብወገኑ ንሊባኖስ ሓዊሱ ኣብ ኩሉ ግንባራት ዝካየድ ግጭት ደው ክብል ምዃኑ ብምግላፅ ኣብ ናይ መወዳእታ ስምምዕ ንምብፃሕ ክልጥኤን ሃገራት ንስሳ መዓልታ ዝቕፅል ሓድሽ ምዕራፍ ዝርርብ ከም ዘካይዳ ገሊጹሎም። እዚ ከምዚ ኢሉ እንከሎ ሓያሎ መራሕቲ ሃገራት ዓለም ነቲ ኣብ መንጎ ኣሜሪካን ኢራንን ዝተበፅሐ ስምምዕ ሰላም ብሓጎስ ብምቕባል ኣብ ማእከላይ ምብራቅ ሰላምን ርግኣትን ንምርግጋፅ ዓብ ተራ ከም ዝህልዎ ኣሚቶም። ምዚ ስምምዕ ብዝተኣሰር ዋጋ ነዳዲ ኣብ ዕዳጋታት ዓለም ንበርሚል ብ400ታዊት ብምንካይ ኣስታት 84 ዶላር ከም ዝበፅሐ እዚ ድማ ግጭት ኢራን ኣብ ዝሓለፈ ወርሒ ለካቲት ካብ ጅምር እቲ ዝተሓተ ከም ዝኾነ ተቓሊሖም። ቀዳማይ ሚኒስትር ስሎቫኪያ ሮበርት ፊኮ ሃገሩ ናብ ዩክሬን ናይ ዝለኣኸቶ ኣፅዋር ካሕሳ ካብ ኤሮጳዊ ሕብረት ክትሓትት ምዃና ኣፍሊጦም። እቲ ጉዳይ ዝመፅእ ሰሙን ኣብ ከተማ ብራስለስ ኣብ ዝካየድ ዋዕላ ኤሮጳዊ ሕብረት ከም ዘልዕሎን ምስ ፕረዚደንት ኮሚሽን ኤሮጳዊ ሕብረት ኡርሳላ ቫንደር ላየን ክመያየጠሉ ምዃኑን እቲ ቀዳማይ ሚኒስትር ገሊፆም። ቀዳማይ ሚኒስትር ስሎቫኪያ ኤድዋርዶ ሄገር ናብ ዩክሬን ነፈርቲ ውግእን ስርዓት ምክልኻል ኣየርን ብምልኣኽ ንሃገሩ ብዘይኣፅዋር ከም ዘትረፋ ቀዳማይ ሚኒስትር ፊኮ ብተወሳኺ ወቂሶም። ስሎቫኪያ ብ222 223 ዋጋ 700 ሚልዮን ዩሮ ወተሃደራዊ ደገፍ ናብ ዩክሬን ከም ዝለኣኸት ፀብፀባት ይሕብሮም። ይኹን እምበር ቀዳማይ ሚኒስትር ሮበርት ፊኮ ኣብ ወርሒ ጥቅምቲ 223 ናብ ስልጣን ድሕሪ ምምፅኡ ሃገሩ ንዩክሬን ክትገብሮ ፅንሐት ወተሃደራዊ ደገፍ ከም ዘቋረፀቶ ዝዝከር እዮም። ኤሮጳዊ ሕብረት ኣብ ሰደድ ወተሃደራዊ ንዋት ካብ ዘተኩር ነቲ ኩናት ብዘተ ንምፍታሕ ተበግሶ ክወስድ ከም ዝግባእ እዩ ቀዳማይ ሚኒስትር ፊጎ ብተደጋጋሚ ክፅውዕ ፀኒሑ። ሓያል ሃገራት ምዕራብ ንዩክሬን ዝገብርኦ ዘሎ ወተሃደራዊ ደገፍ ልዕሊ ዓቕመን እናኾነ ይመፅእ ከም ዘሎ ክግለፅ ፀኒሑሎም። ኣብ ከተማ ጀኔቫ ስዊዘርላንድ ካብ 15 ክሳብ 17 ሰነ ኣብ ፈረንሳ ንዝካየድ መበል 52 ዋዕላ መራሕቲ ጉጅለ 7 ዝቃወም ልዕሊ 60 ማሕበራትን ውድባትን ዝተሳተፎ ሰፊሕ ሰላማዊ ሰልፊ ትማሊ 14 ሰነ ተኻይዶም ዓሰርታት ኣሸሓት ሰልፈኛታት ኣብ ጎደናታ ከተማ ብምውፃእ ኩናት ዩክሬንን ማእከላይ ምብራቕን ብሰላማዊ መንገዲ ክዓርፍ ኣህጉራዊ ሕጊ ክኽበር ክሊማዊ ለውጢ ንምምካት ስጉምቲ ክውሰድ ከምኡ ውን መሰል ፍልስጥማውያን ደገፍ ክረክብን ዓለማዊ ቁጠባዊ ዘይምዕርይነት ክመሓየሽን ፀዊዖም ሰልፈኛታት ምስ ኣባላት ፖሊስን ሓይልታት ፀጥታን ከም ተጋጨውን ንዋታዊ ዕንወት ከም ዝወረደን ድማ ተገሊጹሎም ስዊዘርላንድ ኣብዚ ንሰለስተ መዓልትታት ዝካየድ መራሕቲ ብሪጣንያ ካናዳ ፈረንሳ ጀርመን ኢጣልያን ጃፓንን ኣሜሪካን ዝሳተፍዎ ኣኼባ ፀጥታ ንምውሓስን ዶባታ ንምቁፃርን 4,000 ወተሃደራት ኣዋፊራ ኣላ ፈረንሳ ወገና ኣብቲ ዋዕላ ዝካየደሉ ከባቢታት ልዕሊ 13,000 ኣባላት ፖሊስን ሓይልታት ፀጥታን ኣዋፊራ ትርከብ ብዘይካዚ ኣብ መንጎ ፈረንሳን ስዊዘርላንድን ዘለዎ 35 መሰጋገር ዶባት መብዛሕትኡ ተዓፂዩ ከም ዘሎ ተቓሊሖም ካብ ዜና ስዊዘርላንድ ከይወፀና መጠን ብዝሒ ህዝባ ኣብ 10 ሚልዮን ክድረት ንዝቐረበ እማመ ነፂጋቶም ትማሊ 14 ሰነ ኣብ ዝተኻየደ ሃገራዊ ረፈረንደም እቲ እማመ ብ55 ሚእታዊ ተቃውሞ ከም ዝፈሸለ ተቓሊሑ እቲ እማመ ብዝሒ ህዝቢ ስዊዘርላንድ ክሳብ 250 ካብ 10 ሚልዮን ንላዕሊ ከይሓልፍ ሕጋዊ ደረት ክግበረሉ ዝፅውዕ እዩ ነይሩ ብዘይካዚ እቲ እማመ ስዊዘርላንድ ብዝሒ ህዝባ 9.5 ሚልዮን እንተበፂሑ ንስደተኛታት ዕቑባ ምሃብ ደው ከተብል 10 ሚልዮን እንተሓሊፉ ድማ ምስ ኤሮጳዊ ሕብረት ዘለዋ ናፃ ምንቅስቓስ ሰባት ዘፍቅድ ስምምዕ ኣብ ውሽጢ 2 ዓመት ክስርዞ ዘገድድ ምንባሩ ተገሊፆም ኣብዚ እዋን እዚ ብዝሒ ህዝቢ ስዊዘርላንድ 9.1 ሚልዮን በፂሑ ከም ዘሎ ፀብፀባት ይሕብሩ ዜናታት ንምዛም እምበኣር ኣርእስቲ ዜና ክደግመልኩም ኣብ ዞባ ጋሽፓርካ ሕማም ዓሶ ንምቁፃር ዝውሰድ ዘሎ ስጉምታት እወታዊ ውፅኢት የመዝግብ ኣሎ ኣብ ዞባ ደቡብ ስልጠና ጥበባት ምምራሕ መደብን ድምፅን ተዋሂቡ ኣብ ኣፊምቦል ኣብ ኣስታት 30 ሄክታር ሕርሻዊ ቦታታት ባር ኣጋጢሙ ሩስያ ኩናት ዩክሬን ብሰላም ንምዕራፍ ንዝቐረበ እማመ ንምትግባር ቅርብቲ ከም ዘላ ሓቢራ ኣሜሪካ ኣብ ልዕሊ እቶም ፍርያት ነቢት ፈረንሳ ናይ 100 ሚእታዊት ቀረፅ ክትውስን ከም ትኽእል ኣጠንቂቓ ኣውስትራልያን ጃፓንን ትግባረ ዝተበፅሐ ስምምዓት ከቀላጥፋ ምዃነን ገሊፀን ዜና በዝተፈፂሙሉ ምስትርፍ መርባትና ንሓገኩም ብወገና ሰናይ ምሸት

0: ናይ ፅባሕ ፍረ ዝኾነ ቆልዑ ሃብ ዝብፃሕ ክበፅሑን ፅቡቕ ፍረ ክፈርዩን ብፍቕሪ ክኮስኮሱ ይግባእ። ነዚ ዝተረድአ ሕብረተሰብና ድማ ደቁ ብኣእምሮን ልብን መታን ክዓብዩ ብሕብረት ኣብ ምህናፆም ይርከብ። ኣብ መላእ ሃገር ብምልኣት ኣብያተ ትምህርቲ ብምኽፋት መሰረት መጻኢኦም የጣጥሑ ኣለዎም። ከንብብን ክፅሕፍን ጥራይ ዘይኮነ ዝተወልደ ቆልዓ ብዛዕባ ዓለም ብዙሕ ፈሊጡ ንኽነብራ ኣይሽከርን። እዚ ድማ ስሉሳዊ ጥምረት ወለዲ ምምሃራን ተምሃሩን ብልዕልና ይቕፅል ከም ዘሎ ዘረድኡ እዮም።
1: እቲ ህንፃ እቲ ገዛ ፍልጠት ዘፈልፍለሉ ክኸውን ንሃገር ዘበርክቱ ምሁራት ሰባት ከፍሪ ዝኽእለሉ መገዲ ንምፍጣር እቲ ህንፃ ዝስራሕ ዘሎ። ከምኡ እንተኮይኑ ምሕደራ እቲ ወሳኒ ነገር እዩ። ምሕደራ ወሳኒ ስለ ስጋብ ዝኾነ ኮሚቴ ወለድን ርእሰ መምህር ምምሕዳርን ርእሰ መምህር ናይታ ቤት ትምህርትን ምምሕዳር ናይታ ቤት ትምህርትን እዞም ሰለስተ ኣካላት እዚኦም ተዋሂዶም ካብታ ዝደቀቀት ንብረት ናይታ ቤት ትምህርቲ ስጋብቲ ዝዓበየ ምክትታል ክገብሩ ኣለዎም።

0: ማሕበረኩም ነብሱ ወከፍ ቤት ትምህርቲ ኣብ መስርሕ ምምሃርን ምስትምሃርን ዝጎደለየ ኣብ ምምላእ ይርከብ። ንሕጂ ኣብ ዞባ ማእከል ወለዲ ብሓፈሻ ከዓ ማሕበረኩም ኣብያተ ትምህርቲ ዝገብርዎ ዘለዉ ኣስተዋፅኦ ኢና ክንርኢ ምክትታልኩም ብክብሪ ንዕድም።
1: ኣብቲ ምሃር ምስትምሃር መምህራን ከመይ ይኸዱ ኣለዉ? ተምሃሮ ከመይ ይኸዱ ኣለዉ? ወለዲ ምክትታል ተምሃሮ ዘለዎ እንታይ ይመስል ኢሉ ኮሚቴ ወለዲ ናይ ሓንቲ ቤት ትምህርቲ ናይ ዝኾነት ብደረጃ ሃገር ዘለዋ ቤት ትምህርትታት ኣብ ሃገር ዘለዋ ቤት ትምህርትታት ብዛዕባ እዚ ብዕምቆት ክዘትዩሉ ክእሉ ኣለዎም። እዚ እንተተዘትዩ እታ ቤት ትምህርቲ ፍረ ዘለዎም ናይ ፅባሕ ናይዚ ሃገር እዚኣ መፃኢ ንብሎም ዘለና ፍረ ዘለዎ ነገራት ክረኽቡ ምዃኖም ርግፅ እዩ። ምክንያቱ ንሕና እዚ ፃዕርታ እዚ መስ ኣካየድና ዓመ ብደረጃ ዞባ ኣብ ዝተገብረ ውድድር ናይ ሓፈሻዊ ፍልጠት ቀዳማይ ዝወፀ ካብ ቤት ትምህርቲ ቀሓውታ እዩ። ምክንያቱ ኣብ ተምሃሮን ኣብ መምህራን ዘለና ዕቱብ ምክትታል ኣዝዩ ፅኑዕ እዩ። ሓደ ተምሃራይ ካብ ክላሱ ወፅኡ ኣብቲ ሜዳ መፃወቲ ኩዕሶ ክረአ የብሉን ብጀካ ናይ ስፖርት ፐሬድ ተዘይኮይኑ ሓንቲ መምህር ወይ ሓደ መምህር ካብ ሰዓታቱ ደንጊን ናብቲ ቤት ትምህርቲ ክኣቱ ከም ዘይብሉ ምስ ርእሰ መምህር ናይቲ ቤት ትምህርቲ ዘቲና መምህር ከዓ ብዕቱብ ስለ ዝሓዞ እቶም መምሃራን ኣብቲ ቦታ ዘሎ ብስነ ምግባር ኣብ ተምሃሮአን ኣብ ምምሃርን ምስትምሃርን ብዝዓበየ ደረጃ ዝከታተሉ ዘሎ እዚ ኣገባብ እዚ ኣብ ኩለን ኣብያተ ትምህርቲ እንተ ደኣ ኣታትዩ ኣሎ። ግን ብዝላዕለ ደረጃ እንተ ተሰሪሕሉ ዝዓበየ ውፅኢት ክርከቡ ክእል። ንሕና ሎሚ ኩለን ናይቲ ከባቢ ዘለዉ ተምሃሮ ናብ ቤት ትምህርቲ ቀሓውታ ዘይብል የለን። ግን ንመን ክትከውን ቦታ ቤት ትምህርቲ ቀሓውታ ንብላ ዘለና ኣብ መንጎ ፀሎትን ኣብ መንጎ ቀሓውታን ትርከብ ዘላ ቤት ትምህርቲ ኣብ ትሕትሕቲ መምሕዳእ ንእዞባ ጉዳይፍ ኮይና ኣብዚ መንጎ እዚኣ ዘላ እቲ ዓቕሚ ሰብ ከም ዝበልኮ ሰፊሕ እዩ። ንመን ክትከውን ሞዛ ቤት ትምህርቲ እዚኣ ሕጂ ዘን ብሎክ ንሰርሓ ዘለና ዘ ሓንቲ ብሎክ ሓሙሽተ ክፍሊ ዘለዋ ክፍ እንተ ተወዲኣ ተዛዚማ ብዛ ዓመት እዚኣ ዝዓበየ መሰረታዊ ፍታሕ ክትፈጥረልና ከም ትኽእል ርግፅ እዩ። ስለዚ ናብ ኣይና ንጎይ ዘለና ኩለን ካልኦት ኣብያተ ትምህርቲ ካ ከምኡ ገይረን ሽግራተን ክፈትሓ በዚ ጋጣሚ ተመክሮ ናይ ቤት ትምህርቲ ቀሓውታ ክቐስማን ክወስዳን ይኽእላየን ማለት እዩ።
0: ጎኒ መንግስቲ ደው ብምባል ነቲ መንግስቲ ብልዕሉ ወፃኢታት ዝሰርሑ ዘሎ ህንፃታት ትምህርቲ ብዋዒ ቆልዑ ክጎድል ከሎ ህዝቢ ብልዕሉ ህንጢነት ኣብ ምህናፁ ይርከብ። ስለዝኾነ ካብቲ ዝነእሰ ንብረት ክሳብ እቲ ዝዓበየ ህንፃ ቤት ትምህርቲ ብውሽጣዊ ዓቕሞም ዝሰሪሖምን ይሰርሕዎን ኣለዎም።
2: ነቲ ነዊሕ እዋን ዝመሃረና ቤት ትምህርቲ ተበግሶ ብምውሳድ እሞ ከዓኒ እቲ ነዊሕ ኣገልግሎ ስለዝሃበ ጎናዊ ህንፅኡ ስለዝፈረሰ ካብዚ ተበግሶ ብምውሳድ ምስ ኮሚኒቲ ብምርዳእ ምስ ሚኒስትሪ ትምህርቲ ብላዕሊ ዘለዉ ኣካላት ብምርራዕ ነዚ ፅገናዊ ከፊላዊ ክነካይድ እቲ ኮሚቴ ተበግሶታት ወሲዱ። እዚ ክንገብር ከለና ግን ኩሉ ብምእክል ዝበለ ሞያውያን ሰባት ዝተሓወስዎ ናይቲ ሶሳይቲ ናይቲ ኮሚኒቲ ብጉልበቶም ብፍልጠቶም ብክእለቶም ዝዋስእሉ ባይታን ውዳቤን ብምጥርናፍ እዩ።
0: እዚ ህዝቢ ኤርትራ ንንቕሓት ደቁ ዝገብሮ ዘሎ ድልውነት ዘረጋግፅ እዮም። ትማሊ ብሕብረት ናፅነት ተረኺቡ ሕጂ ድማ ብሕብረት መንእሰይ ኣብ ምህናፅ ይርከብ። ህንፃ ብዘይ ርእሲ ትርጉም ከም ዘይብሉ ኣሚኑ ወግሒ ፀብሐ ኣብ መትመፀ ወለዱ ኣብ ምግባር ይርከብ ኣሎ።
3: እቲ ኮም ብደረጃ ኮሚቴ ወለዲ ከምቲ ፖሊሲ መንግስቲ ዝሓንፀፆ ማለት እዩ ብኡ ቆይሙ ብኡ ተወዲቡ ኣብ ልዑል ተሳትፎ ኣብ ልዑል ንጥፈት ይርከብ ማለት እዩ። ሕጂ ክንብል ከለና ምናልባሽ ሕጂ ኣብዛ ሰዓት እዚኣ ንሕና ኣብ ፅዑቕ ናይ ህንፃ ናይ ስራሕ ወይ ከዓ ናይ ፅገና ንርከብ ኣለና ማለት እዩ። እዚ ዝግበር ዘሎ ዝካየድ ዘሎ ብዓብኡ ብሓገዝ ናይ ሚኒስትሪ ትምህርቲ ዞባ ማእከል ብኣላይነቱ ብኣበርክቶ ናይ ኮም እዩ ዝካየድ ዘሎ።
2: እቲ ኮሚኒቲ ብምእኩል ኣገባብ እንዳገበረ ዝስራሕ ዝነበረ ንጥፈታት ምዃኑ እየ ክሕብር ዝደሊ። ስለዚ ንሕና ከም መበገሲ ይካየድ ኣሎ ይጅመር ኣሎ እምበር ተወዲኡ ኣሎ እውን ኣይንብልን። ቀፃሊ እዩ ቀፃሊ ከዓ ስለ ዝኾነ እቲ ሶሳይቲ ኣብ መፃኢ ነዚ ዓበይቲ ዝምሮ ዘለና ፕሮጀክትታት እውን ብዝከኣሎ መጠን በተዓቕሙ ኣብ ብመት ብምእታብ ክፅግኖ እዩ ዝብል ድኢት ኣለና ኣብ ደገኹን ኣብ ውሽጢኹን ዘሎ ነዚ በኣካል ዝስራሕ

0: ነገራት ከዓ ኩሉ ግዜ ሕብረተሰብና ብኣካል ስለ ዝርኢ ሰብ ኣይኮነን ዝዛረብ እቲ ሂወታዊ ዘሎ ባዕሉ እውን ኣፍ ኣውፅኡ ዝዛረብ ስለ ዝኾነ እዚ እቲ መሰረት ናይቲ ኮሚኒቲ ንጥፋት ኣብ ንኡስ ዘባ ሰንበል ዝካየድ ዘሎ ብሓፈሻ ፅቡቕ ኢለ እየ ክግምግም ዝኽእል።
1: ምውሳኽ መምሃሪ ክፍልታት ምሕዳስ ህንፃን ምዕቃቡን ገለ ካብቲ ማሕበረኮም ብዕቱብ ዝሰርሐሉ ዘሎ እዩ። ከም ቤት ትምህርቲ ቀሓውታን ካልኦትን ድማ ብማሕበረኮም ብዙሕ ክፍልታት ብውሽጣዊ ዓቕምን ሃኒፀን ኣብ መመረቕታ ኣብፂሕኖ ይርከባ። ነዚ ዝረኣየ ጨንፈር ትምህርቲ ዝዋ ማእከል ድማ መባእታ ትምህርቲ ዝነበረት ናብ ማእከላይ ደረጃ ቀይርሎም ከም ዘሎ ኣብ ዕለተ መመረቕታ ኣበሲርዎም።
2: ብሓቂ ህዝቢ ሓበሬታ ጥራይ ዝደሊ ምምሕዳር ከባቢ ቀሓውታ ነዚ ሓሳብ እዚ ምስካፈልናዮም ጥራይ ዝሰልዑልና እምበር ንሕና ንደቅና ዘይንኸውን ኣይኮናን ክንሰርሕ ኢና ኢሎም ምሕዳር ከባቢ ጸሎት ኣኼባት ምስ ተፀዊዖም ምስ መፁ ብደረጃ ምሕዳር እዚ ሓበሬታ እዚ ምስሃብናዮም ንሕና ካብ ደቅና ነጉድሎ የለን ካብዚ ማእከል ዓዲ ጸሎት ተበጊሶም ንኣብ ኣፍ ደገ ቀሓውታ ከይዶም ካብኡ ማእከላይ ደረጃ ቅፅሉ ንብድሆ ይኸዱ ካብኡ ሃይስኩል ክቅፅሉ ካልእ ቤት ትምህርቲ ይቕፅሉ። ስለዚ እቲ መንገዲ ነዊሕ ስለ ዘሎ ንሕና ብ ከባቢና ክኾነልና ድልዋት ኢና ንሕና ኣበርክቶና ክንገብር። ምክንያቱ ናብ ሓላ እዮም ዝቕፅሉ ሃይስኩል ክቕፅሉ ተኮይኖም ናብ ቤት ትምህርቲ ሓላ እዮም ዝቕፅሉ። እዚ ፀገማትና ትፈትሑ እንትኾንኩም ንሕና ድልዋት ኢና ጥራይ ተለኣኹና ኢሎም ንሕና ከዓ ከም ኮሚቴ ንለኣኽ ኢልና በዚ መሰረት ህዝቢ ኣዋፅኡ 1.3 ሚልዮን ገንዘብ ኣውፅኡ ማለት እዩ። እዚ 1.3 ሚልዮን ካብ ክልቲኡ ምሕዳራት ምስ ተኣከበ ኣብ ከባቢና ሓደ ዓብዪ ቤት ፅሕፈት ጠቕላላ እሳብ ሓይልታት ምክልኻል ኤርትራ ኣብ ከባቢና ስለ ዘሎ ንሱ እውን ኣካል ናይትኮም ስለ ዝኾነ ኣበርክቶ እንታይ ክገብር ኣለዎ ምስ ሓተትና ንሱ እውን እጃሙ ንትምህርቲ ዘለዎ ኣረኣዩ ኣዝዩ ዕዙዝ ስለ ዝኾነ ሓለቓ ጠቕላላ እሳብ ሚኒስትር ምክልኻል ጀነራል ፊሊጶስ ወልዲ ዮሃንስ ከዓ ዝግባእ ሓገዝ ከዓ ነቲ ቤት ትምህርቲ ከዓ ገይሩ። ስለዚ በቲ ኮይኑ በቲ 4 ክላስ ዘለዎ ሓደ ብሎክ ክንሰርሕ ክኢልና ኣብ ውሽጢ 8 ወርሒ ዘይመልእ ሰዓት ግዜ ማለት እዩ። ምክንያቱ ታ ቤት ትምህርቲ ከምዚ ዝኾነትሉ ከዓ ኣብቲ ምምሃርን ምስትምሃርን ደረጃ እውን እንዳ ዓብየትን ተምሃሮ እንዳሓየሉን እናበርትዑን ስለ ዝመፁ ኩለን ገለ ኣብያተ ትምህርቲ ወለዲ ካብ ውፅአን ናብቲ ቤት ትምህርቲ ከምፅኦም ጀሚረን። ስለዚ ካብ 1050 ኣቢሎም ተምሃሮ ዝነበርዎ ኣብዛ እዋን እዚኣ 1620 ተምሃሮ ኣለዎ ኣብ ውሽጢ 2 ዓመት ክንዲዚ ዓይነት ዓቕሚ ሰብ ክትውሰኽ ክኢላ። ስለዚ እዛ ቤት ትምህርቲ ሓደ ብሎክ ተሰሪሑ መመረቕታ ተገይሩላ ኣብ ዝሓለፈ ዓሚ መመረቕታ ተገይሩ ኣብቲ መመረቕታ ኩሎም ሓለፍቲ መንግስታ ተኣኪቦም ኣብኡ ተፃዕዲሞም መፂኦም መባእታ ያ ነራ እዛ ቤት ትምህርቲ በቲ ፃዕርን በቲ ኣበርክቶ ናይቲ ህዝብን ምምሕዳርን ምስ ተረኣየ ከዓ ዕብት ናይታ ቤት ትምህርቲ ምስተር ገልፀ ካ ኣብቲ ርክብ ጨንፈር ሚኒስትሪ ትምህርቲ ዞባ ማእከር መምህር በላይ ሃብ ተጋብር ካብ ሎሚ ጀሚራ ማእከላይ ደረጃ ኮይና ኣላ ዝብል ከዓ ነቲ ህዝቢ እዚ ደስታ እዚ ከዓ ኣበሲርዎ።
1: እዚ ከም ኣብነት ተምፃንያ ድኣ እምበር ብዙሓት ኣብያተ ትምህርቲ ሃገርና ካብ ኣበየ ቦጡ ማሕበረኩም ብዘበርከጥዎ ሓገዝ ብዙሕ ለውጢ ገይረን እየን። ትምህርቲ ክቐፅል እንተ ደኣ ኮይኑ ብዘይደገፍ ወለዲ ኣይከውንን። ውፉይ መምህር ተዘየለውን ትርጉም ሓቀኛ ትምህርቲ ኣይረጋገፅን። ተማሃራይ መጭዎ እንተተማይሩ ድማ እዩ እዚ ኩሉ ክመፅእ ዝኽእል። ስለዚ ጥምረት ስሉሳዊ ኩርናዕ ዓቂቡ ንዝኸየድ ዘሎ ጨንፈር ትምህርቲ ዋ ማእከል ወለዲ መምሃራን ከምኡውን ንተምሃሮ ምስጋና ይግብኦም እናበልና ምስ ዝተረፉ መደባትና ንሓደገኩም ብረኽ ሰንበት።

ምስል በርናሚ ጃረት ቀናት ንለየኩም መተቕብለትና ብድግማነ ዘይመቕብልትኩም ለኮ ታብዑና ግታሉ ሰአቻ ዓባይታ መን እንዳትለየና ክል ሕላየት እስረ ድሕድግል ንቐድምቶ ለወለይት ሕላየት ፈናኒት ከም ሰሉማ መመስለት ጀዚራ ሓሰን ሰንደላይላ ትበል ሕላየት ግል ንቐድም እግልኩም ትግለ እንተተለየት መየ ሕላየት ብለን ግታለ ግናቱ ብፈናን ነሰሓፍቶም ለሓሌት እንተታብዕና ብድግማ ግነቕብልቱ በርናሚ ጃረት ቀናት ንሰብ ትለለየኩም ግልቲ ታብዑና ሰአቻ ዓባይታ

ኣዝየ መብድግማ ንቕብልትኩም ለይኩም ኣተቕብለትና ወታብዑና ግታሉ ሰኤች ዓባይታ በርናምጃትና ዝተላለ ለምሕላት ዓፈር ግታለ ግናቱ እመናስበት ዓመልት ፈንቅል ዲ መዲነት ባፅዕ እታ ሓልፋ ኣውካድ ለተቀደመት ሕላየት ሕበር ፈናን ረሺድ ሕሴን ከምሰሉማ ፈናኒት ሳራ ተክለ ብርሃን ብሕበርቶም ላሓለዋ ላሕላየት ላ ተቃልየተ ምዕል ላሓልየት እንደ ታብዕና ድግማ ግነቕብልቱ በርናምጃትና ዝተላለ ለመታብዓትኩም ትፈንቴና

0: ገጽታ ገጽታ ዘርስታ ሓዳሽ ተኸታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞልሃንደ
2: ኣይፈለጥኩ መፅኻርያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጸናቶ ሰላም ሰባት ከተዕኑ ሰሓን ስነትካ ከም ክምታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ጓሓላሉ
1: ቅድሜኹም ፀሓይ ዝረኣና ምዃና ዝፈለደ
3: እንታይ ማለት ከይ ተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበየ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
1: ካልእ ነገር ተዓልም ስለ ዘለኻ መድቀሲንካ
4: ብገንዘበይ ድለይተይ ክገብር ኽእል እየ ዝብላ ተሓሰባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ እያ ገጽታ ደራስን ዳይረክተርን ዮናስ ተኸስተ አፍራይ ጀር ስቱዲዮ ዋና አፍራይ ሚኒስትሪ ዜና

0: እዞም ካብ ከተማታት ዝወፁ ተምሃሮ ዩኒቨርሲቲ ሰራሕተኛታት መምሃራንን ገለን ክኾኑ ይኽእሉ ኣቐዲሞም ካብ ከተማታት ወፂኦም ኣብቲ ገጠራት ስለ ዝነበሩ ኣብዚ ሕጂ ብጀካቶም ናይቲ ክፍሊ ህዝቢ ምምፅኦም እሶም እውን ኣብቲ ህዝቢ ልዑል ታራ ነይርዎም እዩ። ኣብ ሓደ ዓዲ ነቲ ኣኼባተን ደቂ ኣንስትዮ ዝሳተፍኦ ንምቅዋም እዩ። ኣብቲ ኣኼባ ክሳተፋ ስለ ዝኸዳ ሓደ ሰብኣይ ኣብ ህድሞ ተሰቂሉ ሰበይተይ ድረኣየ ሰበይተይ ድረኣየ ኢሉ እቲ ሓደ ትቕብል ኣቢሉ ተራዳዲኦም ክኾኑ ኣለዎም። ንሱ ከዓ እንዳኣከለላትካ ኣንታታናትካ ኸ ናተይ ስባዕለይ ክደልያ እየ። እዚ ሕጂ ሓደ ካብቲ ተቃውሞታት በቲ ህዝቢ ዘጋጥም ዝነበረ እዩ።
1: በቲ መሰረታዊ መትከላዊ እምነት ናይ እቶም ቀዳም መተጋደልቲ ናይ ህዝባዊ ሓይልታት ነቲ ሓፋሽ ሽንቃሕ ይወደብ ይተዓጠቕ ዝብል መሰረታዊ ጭርሖ ኣብ ግብሪ ንምውዓል ህዝባዊ ምሕዳር ከም ተቐዲሙ ዝተገልፀ ኣብ ወርሒ 975 እዩ ኣብ ዞባ ደቡብ ቆይሙ
2: ዘይተ ሓሙተይ ኣምሓራ ኣትዋ ምስ ጋርዱ እንታ ሻዕብያ መፀታካ ሻዕብያ መፅያትካ ኢላቶ ኢሉ በርድ ድሉ ምስ ወፀ ክቐትላይ ነፈሪና ጤል ነይራት ንምኻን ንዓ ንዓ ንዓ እዚኣ ንዓኹም እዛ ሰበይቲ ሂባትኩም ዘረባ ይጠፊእዋ ኢልናዮ ጤሎም ወሲዶም ጤሎም ኣብ ኣኮላ ሓሪዶማ ኣየምሰልዋ ይበልዋ ነተን ማዓንጣ ዝርብያ ኣቢሎም ነተን ስጋ ቅንጥብ ቅንጥብ ኣቢሎም በሊዮ።
3: ሕራይ ፀጋ ኤልያስ ምስቲ ኩሉ ዘጋጥም ዝነበረ ዕንቅፋት ንስኻትኩም ዝገበርኩምሞ ፃዕርን ደቂ ኣንስትዮ እንታይ ለውጥ ምፅአን ንመሰለን ከ ክሳብ ክንደይ ክጣበቓ በቂዐን ድሕሪኡ ስልጠናታት ተዋሂቡ ቀያሕቲ ዕምባባ እውን ተመስሪቶም ሕጂ ሲ ዘምፀኦ ለውጢ ፅልኡ ሕብረተሰብ ከ ከመይ ነይሩ?
4: ከምቲ ኣቐዲሞም ክገልፆ ዝፀንሑ እንዲቲ ድሕረ ባይታ ሓደ ካብቲ ንደቂ ኣንስትዮ ልበን ክትንክፈን ዝተረእየስ እንታይ እዩ ተንቲ ማለት ማሊ ትሑታት ይኽን ፍርቂ ወዲ ተባዕታ ይኽን በይንኽን ትገብርኦ የብልክንን ዝበሃላ ዝነበራ ምስ ምምፃእ ህዝቦ ሓይልታት ድሕሪኡ እውን ህዝቦም ምሕዳር ማዕርነት ናይ ደቂ ኣንስትዮ ዝብል ኣርእስቲ ክላዓል ጀመረ። ማዕረ ደቂ ተባዕትዮ ኢኽን ብሓደ ኢት ከዓ ይጠቓዐን እዩ ስለዚ ንመሰልክን ክትቃለስ ኣለክን ዝብል ስርዓት ወይ ከዓ ውድብ ምስ መፀ እቲ ልዕሊ ኩሉ ኣብ ደቂ ኣንስትዮ ተቐባልነት ዝረኸበ ነጥቢ ንሱ እዩ ነይሩ። ንሱ ከዓ ብግብሪ ተሰኒዩ መዋእለን ደቂ ኣንስትዮስ እቲ ከቢድ ስራሕ ናይ ሓረስታይ መናብሮ ንሰን እየን ዝገብሮ ደኺማ እዛ ሰበይተይ ወይ ከዓ ደኺማ እዛ ሓፍተይ ኢሉስ ናብ መጥሓን ዝቐርብ ወዲ ተባዕታይ መሰረቱ ይነበረን ህዝቢ ሓይልታት ምስ መፁ ግን ማዕርነት ብስራሕ ተኸፋልነት እዩ ዝብል ጭርሖ ኣልዒሎ ኣብ ኩሉ ንጥፈታት ኣብቲ ኣድካሚ ዝበሃል ብፍላይ ንጥፈታት ናይ ደቂ ኣንስትዮ ክሳተፉ ገለ ምስ ተረአየ ደቂ ኣንስትዮ ንክውደባ ኣዝዩ ሓጋዚ እዩ ነይሩ ብጣዕሚ። እቲ ምውዳብ ግን ብጋህዲ ክኸውን ኣፀጋሚ ነይሩ ምክንያቱ በቲ ሓደ ወገን ናይቲ ሕብረተሰብ ፀቕጥን ተነፅሎን ኣሎ በቲ ሓደ ወገን ውን ኣብቲ ዳሕራይ ግዜ ብፍላይ ፀላኢ ኣብ ፅርግያታት ተወሲኑ ወላ ይንበር እምበር ከተማ ክትኣቱ እንድሕር ኮንካ ናይ ግድን ንፀላኢ ክትቃላዕ ስለዘይብልካ እቲ ዋዳ ድማ ምስጢራዊ እዩ ነይሩ ወላ ኣብቲ ሕብረተሰብ ንባዕሉ ክትውድኦ ዝደለኻ መደባት ዝኾነ መደባት ክትውድእ እንድሕር ደሊኻ ምሕዳር ዲኻ ክትተክል ካልእ ለውጢ ዲኻ ክትገብር እቲ ምስጢራዊ ውድባት ንሱ እዩ ትቐንዲ ሓጋዚ ነይሩ። ሕጂ ኣብቲ ምስጢራዊ ውድባት ብጣዕሚ እየን ፅቡቅ ከይደን ደቂ ኣንስትዮ ማዓት ለውጢ እየን ኣምፅአን ናተን ኣብተን ዋሄታት ሲ ናተን ሓርነት ዳርጋ ኣዊጀን እየን እቲ ንቕሓት እንዳደየበ እዩ ከይዱ ብፍላይ ኣብዚ ዘይርስዖ እንተበይም ጓል ሃይለ ጠቂሳታ ነራ ካብተን ገዳይ ተጋደልቲ ኣኽበረት ገብረዝጊ ቴብ ሒዛ እያ ናብ ኩሉ ትመፅእ ነራ ኩለን ዘን ኣብ ትሕቲ ህዝቢ ሓይልታት ዝነበራ ዓድታት ቴብ ሒዛያ ትመፅእ እቲ ደርፊ እውን ናይ በዓል ወዲ ትኹል እዩ ነይሩ ወትኹል ኣብዚ ኣብ ዝካየድ ዝነበረ ጓስጓስ ደርፊ ናይ ወትኹል ፈፂሙ ካብ ኣእምሮ ናይ ዝኾነ ሰብ ዘይከይድ እዩ ኣብ ፈቐዶ በረኻታት ኣብ እግሪ ኣግራብ ኮይና ንዋሒቶት ትምህርን ትምልምልን ነይራ ደቂ ኣንስትዮ ብጣዕሚ እየን ለውጢ ኣምፅአን። ብጋህዲ ንክትገብሮ ግን ከምቲ ኣቐዲማ ጓል ሃይለ እውን ዝገለፀቶ ቁሩብ የፀግም ነይሩ። ምክንያቱ እቲ ነዊሕ ዘበናት ዝኸደ ናይ ደቂ ኣንስትዮ ትሑት ኣረኣያት ሕብረተሰብ ጥራሕ ዘይኮነ ትሑት ዝርአን ንሰን ንባዕልን ናይዘይ ምእማን ናይዘይ ምትእምማን ስለ ዝነበረ ቁልጡፍ ሽዕሽዕ እቲ ለውጢ መፅኢ ክትብል ኣይትኽእል ኒኻ። እቲ ምስጢራዊ ምውዳባት ግን ብሓቂ ኣብ ደቂ ኣንስትዮ ለውጢ ኣምፂ እዩ። ድሓር ብፍላይ ኣብ ሓራ ከተማታት ወላ ኣብኡ ከለና ክንመፆ ልዕሊ ኩሉ ደቂ ኣንስትዮ ብጋህዲ ካብቲ ምስጢራዊ ውድባት ወፅአን ብጋህዲ ማሕበራዊ ሓይሊ ዝቆመሉ ኣብቲ ደድሮ ሓራ ከተማታትን ኣብ ሓራ ከተማታትን እዩ። ድሮ ሓራ ከተማታት እንታይ ነይሩ? እቲ ኩነታት ኣዝዩ ውዕውዕ እዩ ነይሩ። ኣቐዲሙ ንወዲ ቐልታ ገሊፅዎ ነይሩ ውዕውዕ እዩ ነይሩ እቲ ኩነታት ፀላኢ ኣብ ፅርግያታት ጥራሕ ተወሲኑሉ ዝነበረ እዩ። እቲ ቃልሲ ዳርጋ ናብ ጉህድ ገፁ ዝኸደሉ ዝነበረ እዩ። እተን ደቂ ኣንስትዮ ኣብዚ እዋን እዚ ክወፃውን ጀሚረን ነይረን። ብፍላይ ከዓ ኣቅድሚ ደቂ ኣምሓረን ሰገነይትን ሓራ ምውፀን ባህሊ ውድብ መፅኦም ነይሮም ኣብ ዓላ። ሕጂ ኣብ ዓላ ስለ ዝመፁ ኩሉ እዚ ሰብ ትሕቲ ፅርግያ ዘለኹን ልዕሊ ፅርግያ ዘለኹን ስግር ፅርግያ ብምሉእ ሰጊር እዩ ንዓላ መፂኡ። ኣብ ዞባ ደቡብ ሽዑ ላምባ ዝበሃል ኣይነበረን። ወላ ንዝኾነ ነገር ፀልሚት እኳ ኣብ ገዛሲ እታ ላምባ ታጋዝ ትበሃል እውን ላምባ ንክትረክበላ ኣሸጋሪ እዩ ነይሩ። ሕጂ ቲ ሰብ ባህሊ

ውድብ ክርኢ ናብዓላ ምስ መፀ ግን ጀነሬተራት ተወሊዐን ፍሎረሸንቲ ተወሊዑ ገለተ ሰብ ምስ ረአየ ዝነበረ ፍስሓ ካልእ ነገር እዩ። ሕጂ ደቂ ኣንስትዮ ፈፂመንን ፈንጢሶንኦ ነቲ ከይብሉኒ ምባል ፈፂመንን ፈንጢሶንኦ። ኣብዚ ሕጂ ምናልባት ቁሩብ እቲ ሕብረተሰብ ፀቕጢ ስለ ዝነበረ ተጋደልቲ እንታይ ንደልያ ነይረ ዝባነን ቀሊዐን ክጋደላ ንኩሉ ድልዋት እየን ግን ዝባነን ቀሊዐን ክጋደላ ውሰዱና እየን ዝብልኦም ነይረ ንህዝባዊ ምሕዳር ግን ኩሉ ቃልሲ እዩ። እቲ ቃልሲ ናይ ህዝቢ ከዓኒ ብዝያዳ ዓብ ግምት ስለ ዝውሃቦ ኣብ ዘለኹ ንኦ ኮይን ክንተቃለሳ እየን ዝበሃላ ነይረ እምበር እቲ ለውጢ ብጣዕሚ ቁልጡፍ ናህሪ ዘለዎ እዩ ነይሩ። ብፍላይ ኩሉ ሰብ ብዝከራኸቡ ናብቲ ግዜ ዝነበረ ባህሊ ውድብ ዕድል ኣለኒ ግንባር ኣለኒ ኣብ ህዝባዊ ግንባር ዘሰለፈኒ ዝብል ደርፊ ብጣዕሚ ንኩሉላተን ደቂ ኣንስትዮ ኣንቀሳቂስዎን እዩ። ልዑል ድልየት ኣብቲ ውድብ ናይ ምስታፍን ናይ ምግዳልን ከዓ ነይሩ። ድሕሪኡ ብተኸታታሊ ወርሒ ሓምለን ወርሒ ናሓሰን ከዓኒ ደቂ ኣምሓረን ሰገነይትን ድግሳ ሓራ ምስ ወፀ ኩሉ ሰብ ማዕረቶም ተጋደልቲ እዩ ናብቲ ግንባራት ደይቡ። ደቂ ኣምሓራ ክትህረም ከላ ኩን ሰገነይቲ ክትህረም ከላ ኩሉ እቲ ውድባት ምስጢራዊ ዝነበረ ረሲዖና እየን ከዋን ደቂ ኣንስትዮ ምስጢራዊ ውዳበድ እዩ ነይርዎ ንወላ ገለ ኩሉ ሰብ ደድሕሪ ተጋደልቲ እዩ ንከተማ ወፂኡ። ከተማታት ከዓኒ ህዝባዊ ምሕዳር ናይ ገጠር ኹን ዋላ ባዲ ሽዱሽተ እቲ ኣዋዳድባ ናብ ጉሁድ ቀይሮሞ ኣብኡ ሕጂ ምጥፋእ መሃይምነት ፖለቲካዊ ትምህርቲ ዝተፈላለየ ስልጠናታት ግበር ነይሩ። ሽዑሽዑ ከዓ እቲ ግንባራት ናይ ሳሕርትን ናይ ዓዲ ቀይሕን ስለ ዝወፀ እቲ ውዳበ ናይ ደቂ ኣንስትዮ ክሕይል ኣብ ዕድል ሂቡ። ብጉጅለታት ደረጃ ተወዲቡ ዝነበረ ናይ ደቂ ኣንስትዮ ማሕበራት ኣብቲ ግንባራት እውን ብደረጃ ምግብና ክሳተፋ ስለ ዝተገብረ ነቲ ንቕሓት ከዓ ነዳዲ ወሲኹሉ እዩ። ሕጂ እቲ ምግብና ጥራሕ ዘይኮነ እቲ ምግብና ንባዕሉ ደቂ ኣንስትዮ እንታይ እየን ዝርኦ ነይረን ከም ኣካል ገድሊ እየን ዝርኦ ነይረን። ተኣዚዘን ኣይኮናን ዝኸዳ ነይረን። ጉጅለና ትቕድም ንስኺ ድሕርና እኺ እንዳተባህለ ንሕና ኢና ንቕድም ንሕና ኢና ንኣቱ እንዳተባህለ እዩ ኣብ ግንባራት ምግብና ዝእቶ ዝነበረብቲ ግዜቲ። ምክንያቱ ነቲ ተጋደልቲ ዝዓፅዎ ኣብቲ ግንባራት ኮይኖም ተጋደልቲ ዝዓፅዎስ ብድሕሪት ኮይነን ብምግብና እንተ ደኣ ሸፊኖንኦስ ከም ዓብ ገድልን ከም ዓብ ተሳታፍነትን ስለ ዝረአ ዝነበረ እዩ። ኣብ ምግብና ጥራሕ ዘይኮነ ኣብ ሓራ ከተማታት ትሪኦ ከለካ ኣብቲ ከተማ ይኹን ወላ ከባቢ ዝነበራ ወረዳታት ብምሉኣተን ናይ ኮም ምሕዳር ከም ዝቐውን ተገይር እዩ። ቅድሚኡ ምናልባት ሕልፍ ኢልካ ይግበር ነይሩ ይኸውን። ኣብ ሓራ ከተማታት ግን ሓንቲ ምምሕዳር ናይ ኮም ምሕዳር ናይ ግድን ሓንቲ ወይ ክልተ ጓል ኣንስተይቲ ክትኣቱ ኣለዋ ስለ ዝተባሃለ ናይ ኮም መራሕቲ ኮይነን ሰሪሐን እየን። ኣብቲ ናይ መጀመርታ ግዜ ከማን ተቐባልነት ናይቲ ሕብረተሰብ ጓል ድያ ክትፈርደኒ ብጓል ዲ ክዳነ ዝብል ስምዒታት ዝነበሮም ነይሮም እዮም። ግን ኣብዚ ደቂ ኣንስትዮ ናይ ብሓቂ ዝምስከረለን ማለት እዩ ኣይድለላን እየን ዝተረእየኒን ዝዛረባ ፀግዒ ኣይኮናን እየን። ብፍላይ ኣብ ፍርዲ ተመረፅቲ ነይረን ወላቲ ሕብረተሰብ ይኣምነለን። ካልእ ምስኡ ኣጋር ሓኪም መባእታ ሕክምና እውን ካብተን ውድባት ካብተን ሓፋሽ ውድባት ይመሃራ ነይረን እየን ኣብ ሓራ ከተማታት። ሕጂ ሓንቲ ካብተን ዝዝከራ ሽዑ ከማን ስውእቲ ሓረጉ ተስፋን ክኤል ኣብቲ ኣጋር ሓኪም ተማሂራ ኣብቲ ናይ ህዝቢ ሕክምና ትነጥፍ ነይራ ካብተን ዝዝክረን ማለት እዩ። ካልእ እንታይ ነይሩ ህዝባዊ ማሊሻ ከም ሞዴል ተባሂሉ ኣብተን ከተማታትን ንኣብነት ኣብ እንጋናኣ ነይረን በዓል ሓጀር ኣብ ሰሓርቲ ነይረን ኣብ ደቂ ኣምሓረ በዓል ጓል ዓብደላ እውን ሽዑ ዘምዘም ዓብደላ ህዝባዊ ማሊሻ ነይራ ኣብ ሰገነይቲ በዓል ኣብርህት ነጋሲ ወላ ኣነ ነርና ንሱ ንባዕሉ እቲ ርሒቃ ክትጋደል በቲ ሕብረተሰብ እውን ቅቡል እዩ ነይሩ። ኣብ ከባቢ ዓድካ ኮይንካ ብረት ዓጢቅካ ክትጋደል ግን ተፀዋርነት ይሓትት እዩ። ብዝኾነ ግን ተሳታፍነተን ብጣዕሚ እየን ኣመስኪረን። ፀጥታ ናይ ከተማ ኣብ ምሕላው ንምግብና ዝሳተፋ ናብ ግንባር ኣብ ምብፃሕን ኣሰኒኻየን ኣብ ምምላስን ተሳታፍነት ነይሩ። ስለዚ ሓራ ከተማታት ብጣዕሚ ዳርጋ ደረጃ መንግስቲ ነይሩ ክበሃል እዩ ዝከኣል ብጣዕሚ ውዕውዕ ኩነታት እዩ። እተን ትማሊ ደቂ ኣንስትዮ ኣብቲ መድረክ ዘይነበራ ዓብላሊ ቦታ ሒዘን ብጣዕሚ ብዝለዓለ ደረጃ ዝተሳተፋሉ ተሳታፍነት ናይ ደቂ ኣንስትዮ ከዓ ጎሊሑ ዝተረኣየ

0: ይብሊ እዩ ነይሩ ሓረ ኸተማታት ብዙሕ ግዜ ንሜዳ ክኸዳ ሓታየን ግን ይኽልከላየን ነይረን እምበር ተጋደልቲ እየን በቃ ተጋደልቲ እየን ነይረን ክትብለን ኢኻ ትኽእል ወላ ብስም ካምቦድያ ተጠርኒፈን ታዕሊም ምስ ከዳ ናተን ዙርያ እውን ፍሉጥ እዩ ወላ ኣብቲ ሓይልታት ኣብ ምጉልባት መሳርዕ ናይቲ ሓይልታት ዘምፅኦ ለውጢ ክትርእን ከለካ ቀልጢፈን ኣብ ሓላፍነት እየን ደይበን ቀልጢፈን ኣብ ሓላፍነት እየን ተሰኪመን ኣስየን ልዑል ተወፋይነት እዩ ነይርዎን እሞ ሓረ ከተማታት ተሳታፍነት ደቂ ኣንስትዮ ብዙሕ ትዝታታት ዘለዎ ዘይርሳዕ ስምብራት ዘለዎ ምዃኑ ክዝክር ይደሊ ማለት እዩ።
1: ሕራይ ጠቂሳቶን ድያ ብስሒ ትዝተዋህበ ስልጠናታት ከመይ ይመስል?
2: እቲ ስልጠናታት እኳ ዝያዳ ኣብቲ ድሕሪት እንድዩ ድሕሪ እስትራቴጂካዊ ምዝላቅ ኣብቲ ናይ ዳሕራይ ግዜታት እዩ ብቲ ናይ ሰማንያታት ዝያዳ ኣደ ፅዒቑ ዝብሎ ዝኣጋር ሓኪም ናይ ህዝባዊ ድኳናት ናይ እንስሳ ሓካይም ሳርቶታት እዚታት ሕጂ ብዝማዕበለ ደረጃ ዝመፀ ኣብቲ ዳሕራ እዩ። እቲ ኣብቲ ምትሓዝ ከተማታት ዝነበረሉ ግዜ ግን ምናልባት ኣብቲ ከተማታት ከምዚ ክትገልፆ ዝፀብሐት ነይሩ።
1: ምስ ምትሓዝ ከተማታት ዳሕተ ተንኪፉ ኣሎ እስትራቴጂካዊ ምዝላቅ ምስ ኣጋጠመኸ ነሰራርሓኹም ብኸመይ ፀልይዎ?
2: ሕራይ ሕጂ ኣብቲ መጀመርያ እስትራቴጂካዊ ምዝላቅ ቀሊል ኣይኮነን ንኩሉ ሰብ እውን እቲ ናፅነት መፀ እናተባሃለ ዝኩሉ ህቡብ ነይሩ ህዝቢ ብልዑል ህንጥይነት ዝፅበዮ ዝነበረ እዚ ኩሉ ተጎሪሽዎ እዩ። ሕጂ እቲ ገለ ብዙሕ ተመክሮ ናይ ካልእ ሰውራታት ዘለዎ ተመሊስካ ንድሕሪት እንደገና ብዝለዓለ ደረጃ ክትምለስ ከም ትኽእል ዝርዳእ እቲ ዝያዳ ነቲ ኣፍልጦ ዘለዎ ናይ ካልኦት ተመክሮ ናይ ሰውራታት ዘለዎ ምሁራት እዮም ክኾኑ ዝኽእሉ። ኣብቲ ህዝቢ ግን እቲ መጀመርያ ብሓቂ ስምባደታት ነይሩ እዩ። ኣብኡ ሕጂ ገለገለ ካብ ደቂ ተባዕትዮ እውን ምስ ፍርሒ ንከተማታት ዝተጋለፁ ነይሮም እዮም። ኣብ ደቂ ኣንስትዮ ግን ዋላ ሓንቲ እውን ዝተረኣየ የለን። ሕጂ እቲ ገለ ዝነበረ ስምባደታት እውን ቀልጢፉ ክምለስ ተኽኢሉ እዩ። እቲ ህዝቢ እውን ሙሉእ ብሙሉእ ክጠፍኦም ዝብል እምነት እውን ኣይነበሮን። ሕጂ ገለገለ ኣብነታት ክትጠቅስ ንኣብነት ሓንቲ ደ ካብተን ደርሁታ ዝወለደ እንቋቑሖ ሓንቲ እንቋቑሖ ሓንቲ እንቋቑሖ ተቐምጥ ነዚኣ ሕጂ ኣብ ዕዳጋ ከይዳ ምስ ተኻልእ ኣሸይጣ እተን ገንዘብ ሽያጥናተን ኣብ ሓንቲ መቐመጢ ተቐምጠን እዚ ሕጂ እንታይ እዩ ምስ መፁ ከይፅግሞም ሓገዝ ክኾኖም ተባሂሉ ትገብሮ ዝነበረት እያ። በዚ መልክዕ ከዓ እቶም ተጋደልቲ ምስ መፁ ሂባቶም። ካልእ ሓንቲ ደ ኣብ ዓዲ ቀይሕ ሓደግቲ ኣብኡ ሕጂ እንታይ ኣብ ዝተገብረ ኣኼባ እንታይ ትብል ስምዑ እንደዞም ደቀይ ኣይትጀጅቡ ፅባሓን እኮ ክምለሱ እንድዮም ኣዴታት እኮ መጎጎ ክንስንክት ከለና ቀላል ኣብነት ኣዴታት እኮ ክንስንክት ከለና እታ ናይ መጀመርያ ጣይታ መፎዎ እንታይ ኢልና ኣይንእትዋን ኢና መሶብ ካብ ካልእ ኣይቲ ኢና ንጀምር። ሕጂ ከዓ ደቅና መጀመርያ መፂኦም ዓይንና ርእዩ ክሳብ ኣፍ ደገ ስመራ በፂሖም ፅባሓን እኮ ደልዲሎም ሙሉእ ብምሉእ ኮይኖም እኮ ተናፅነት ሒዞም ክመፁና እዮም። ስለዚ እዚኣ ኣጀኹም ዝብል እዚታት ቀሊል ኣብነት ክውሰድ ይኽእል። ሕጂ ኣብቲ ኣሰራርሓ እንታይ ለውጢ እዩ ትመፅኡ ቀዳይ ነገር ተን ቀዳሞት ዝወድብወን ዝነቕሓ ዝነበራ ንሳተን ከይደን የን ንሜዳ እተን መንእሰያት ክሰለፋ እተን ደቂ ቆልዑ ትሒዘን ዝነበራ እውን ክንከይድ ደድሕሪኹም በር ኣይ ኣብዚ ንተርፍኒ ኢና ተባሂሉ ንሳሕል እየን ከይደን። ሕጂ ኣብቲ ዓድታት ሓደ እቲ ምውዳብ ምስጢራዊ ምውዳብ እንዲ ተቐይሩ ነቲ ምስጢራዊ ውድብ ንክትቅይር ክትወተዋሃዮስ ብምስጢር ንክትገብሮ ኣብ ዓድታት ኣብ ገለገለ ዓድታት ኩለን ተነጥፋ ዝነበራ መንእሰያት ስለዝኸዳ ምእተው ትስእነሉ ግዜታት ነይሩ እዩ። ገለገለ ዘጋጥመና ዝነበረ ንኣብነት ኣብ ኣፈድባ ንሕና እተን መንእሰያት ብምሉአን ስለዝኸዳ ዝረኣያ መንእሰያት ስለዝሰኣና ኣዴታት ነይረን ዓበይቲ መራሕቲ ጉጅለ ቀደሙን መራሕቲ ጉጅለ እየን። ሕጂ ንሰን ታኸይ ንኸውን ንሕና ድሮ ናይ መዓልቲ ጋሻ ዝመፀ ተቐበልቲ ካባኹም ይመፅእ ብፀልማት ዝመፀ ንቕበል ኢልና ክንዛረብ ስለ ንኽእል ንሕና መጀመርያ ትዝበሃል በሉና ዝኾነ ይኹን ሓበሬታ ትደልይዎ ንምፅኣልኩም ንሕና እውን ንርእሲና ትወዲብና ነተን ካልኦት ኣብቲ ዓዲ ዘለዋ ንውድብ ኢለን ምእተው ውበ እንጀሚርና እቲ ስራሕ ክስራሕ ከም ዘለዎ ተገይሩ። ሕጂ ኣብቲ ካልእ ከባቢታት እውን ልክዕ ከምኡ ማለት እዩ። ኣብዚ ሕጂ ቀሊል ኣይነበረን እቲ ክፍሊ ህዝቢ ኣትዩ ኣብ ዝኾነ ዓዲ ዋላኳት ህዝቢ ይቕበለና እንተነበረ እቲ ናይ ስምባደ ዝነበረ እውን ኣብ ሓፂር ግዜ ክኸደሉ እንተኸኣለ ካልእ ዕንቅፋታት እውን ነርና እዩ። ንኣብነት ናይ ተጋድሎ ሓርነት ኤርትራ ነይሩ። ተጋድሎ ሓርነት ኤርትራ ሕጂ ዝበዝሕ ቦታታት ንኣብነት ናይ በዓል ከባቢ ፀሮና ከባዓል ባቢ በዓል ቴድረር ንበዓል ከባቢ ኩዓቲት ሒዞሞ ዝነበሩ እቲ ክፍሊ ህዝቢ ጉልባቡ ቆሊዑ ከምቲቀደሙ ከይንቀሳቀስ እቲ ዝስራሕ ስራሓት ከይሰርሕ ምንባርናታቶም ከም ድልየትካ ንምኳን ዳር ኣይክእልን ነይሩ። ብፍላይ ኣብተን ከባቢ ዝጠቀስክዎን ዳርጋቶም ክፍሊ ህዝብስ ተኣኪቦም ኣብ ምክልኻል እዮም ነይሮም። ኣብቲ ሓውሲ ክልትና ንኸዶ ዝነበርና እውን ኣብ ገለና እምነት መምሕዳር ክንቀይር ከለና ንሶም እውን ስለ ዘለዉ ዕንቅፋት ይገብሩልና። እንደገና ከዓኒ ንግደት ዓዲ ኮይኑ እቲ ህዝቢ ታንጢዩ ኩነታት ደቁ ኩነታት ናይ ሰውራ ክፈልጥ ኢሉ ዝመፀ ንሳቶምን ንሕናን ስለ ዘለና ኣብ ክንዲ እቲ ህዝቢ ፅቡቅ ብዛዕባ ሰውራ ሰሚዑ ንቂሑ ክንዲ ዝኸይድ ኣብ ናይ ክልቴና መንጎ ምስሓብ ህዝባ ግንባር ከምዚኣ ትገብር እናበሉ ኣንፃርና ይገብሩ። ንሕና ከዓ ንዕኡ ክንምልስ ከዓ ኣብ ጭቕጭቕ ንኣቱ። ሕጂ እቲ ህዝቢ እቲ ብፍላይ ካብ ከተማ ዝመፀ እቲ ካልእ እቲ ዝፈልጠና ሎሚ ከምኣትኾና ንበይንና ከለና ስለ ዝርኢና ኣይፅግምን። ኣብቲ ካብ ከተማ መፂኡ ዝኸይድ ዝነበረ ግን ናይ ሓበቂ ሕማቅ ፅልዋታት ዘሕድረሉ ነይሩ እዩ። ከምኡ ኮይኑ ግን እቲ ስራሓት ይካየድ ነይሩ እዩ። ኣብ ግዜ ሻድሻይ ወራር ንኣምነት ሕጂ ኣብኡ ቅድሚኡ ክሓልፎ ዘይደሊ ሓደ ናይ ድምፂ ሓፋሽ ምምፃእ ነይሩ እዩ። እንደገና ሓይልታት ካብ ሳሕል መፂኦም እንዳ 58 እዮም ተመደዲተ ዘይተጋግየ ኣብ ድግሳ ፀላኢ ሬድዮ ተኺሉ ጎንበዴታት ጠፊኦም ኢሉ ፈንጠዚያ ክገብር ዝሓሰበ መፂኦም ነታ ማይክሮዌቭ ከምዝሎሙ ተኺሎማ ንፅባሒታ ብለይቲ መፂኦም ነታ ማይክሮዌቭ ኣፍሪሶም ጥራይ ዘይኮነ ኩናት ኣብኡ ተገይሩ እቲ ህዝቢ እውን ደቂ ኣንስትኡ ደቂ ተባዕትኡ ዓቕሙን ዘይዓቕሙን እናተሰከመ እቲ ኩሉ ንብረት ንታሕቲ ክግዕዝ ከም ደለዎ ገይሩ ፀላኢ ትዝሓሰቦ መደብ ኩሉ ተሪፉ። ኣብቲ ህዝቢ ግን ናይ ብሓቂ መፂኦም ኣለዉ ኦም ዝብል ዓብዪ ፅልዋ ኣሕዲሩ ዋላ ፀላእ እውን ንርእሲኡ ከም ዘይጠፋእና ክርዳእ ክኢሉ ማለት እዩ ይቀልል ኣብነት ንሱ ይነበረን። ካልእ ተን ደቂ ኣንስትዮ ኣብ ዝግበር ዝነበረ ሰሚናራት ግጥምታትን ፅሑፋትን እንዳገበራ ንኣብነት በዓል ወይኒ ንጋሽ ኣለዋ ግጥሚ ክእለት ግጥሚ ስለ ዘለዎ ብዙሕ ግዜ ኣብ ሰሚናራት ዝገበራ ነይረን እየን። ኣዴታት እውን በዓል ስቲ በዓል ሓሊማ ካልኦት እውን ኣብ በዓል ፀሮና ካልኦት ኣብ ኩሉ ተኸቢዮ ከባቢታት እዚ በቢ ዓይነቱ ነቲ ህዝቢ ከነቃቅሕ ዝኽእል ሞራል ክህብ ዝኽእል ግጥምታትን ደርፍታትን በቢ እዋኑ እናውፃ ልዑል ታራ ኣብቲ ቃልሲ ነይርዎን እዩ። ንኣብነት ሕጂ ኣብ ንግደታት ምስቲ ብዝሒ ናይ ዋሕዲ ናተና ዝነበረ ተጋድሎ ሓርነት ኤርትራ ኣብኡ ምንባሮም እተን መንእሰያት ከካብ ዓደን ተኣኪበን ኣብ ንግደት ክህሉ ከሎ ኩለን እየን ተኣኪበን ደርፋ ሰራዊ ደርፍታት እናደረፋ ነቲ ቃልሲ ከተባብዕ ዝኽእል ኣብዚ ሕጂ ነቲ ህዝቢ ሲ ዝያዳ ፅቡቅ ሞራል ተስፋ ይህቦኦ ነይረን። እተን ደቂ ኣንስትዮስ ብዛዕለ ትራ ንርእሲአን ተቐቢሎ ንኦስ ኣብቲ ህዝቢ እውን ዓበይቲ ጎስጓሳት የካይዳ ነይረን እየን። ድሕሪኡ ሕልፍ ክብሎ ከይነውሓኒ ኣብዚ ግዜ ናይ ሻድሻይ ወራር ንኣምነት ሻድሻይ ወራር ዝመፀሉ ግዜታት ኣብኡ ሕጂ እተን ኣብ ሰሚናራት ኣብ ዝግበረሉ ዝነበረ ግዜታት ናይ ዕጥቂ ሽማግሌ ኣብ ዝቆመሉ ግዜታት ንኣብነት ሕጂ ሓንቲ ደ ኣብ ሓዲዳ ሰፊሕ ኣኼባ ብዛዕባ ናይ ዕጥቂ ሽማግለ ተገይሩ ነይሩ እዩ። ኣብዚ ሕጂ እቶም ናይ ዕጥቂ ሽማግለ በቲ ሓደ ወገን ከዓ ናይ ዕጥቂ ሽማግለ ምቋም ሰቢኻ ትህብ ደለኻ ፅባሕንኮ መስዋእቲ ክመፅእ ክእል ካልእ መፅእ ክእል ብእከለ ጠፋእኩ ከይበሃል ምእንቲ ተባሂሎም ዕጢጢ ይብሉ። ሕጂ ሓንቲ ደ ተስአን ኣደይ ምሕረት ዝበሃላ እዋ ስምዑ ዶ እሾኽ ብእሾኽ እያ ትወፅእ ፀላኢ ንዓና ከጥፍእ መፂ ኣሎ ንደቅና ጥራይ ዘይኮነ ሳሓል ዘለዉ ጥፍ እዩ ኣብዚ ዘለዎና እውን ኣጥፊ እዩ እታ ኤርትራ መሬታ እምበር ህዝባ የድልየናን እዩ ዝብልዎ ኣብ ግብሪ ከውዕሉ ንዓኣ መፁ ኣለዉ። ሕጂ ግን ፈቲና ፀሊእና እታ እሾኽ ብእሾኽ እያ ትጠፍእ ኣራግፃ ይንኽፍእ ትብል ምሳሌ መሲለን ኣጀኹም ኢለን ንሰን ኣብ ኣምስ ተዛረባ ብዙሓት መንእስያት ካብኡ ካብቲ ኣኼባ ዝኸዱ ነይሮም። ካልእ እውን እቶም ናይ ዕጥቂ ሽማግለ ዝነበረት ከም ትምረፅ ተገይሩ። ሕጂ ኣብነት እየ ዝጠቅስ ዘለኹ እምበር ኣብ ብዙሕ ቦታታት ኣሎ። ንኣብነት ኣብ በዓል እንጋናኣ ሓደ ካብቶም ናይ ዕጥቂ ሽማግለ ንደቁን ንወዱን ንወድሓውን ንሃዳሙ ኣስጊርዎም ሓዲሩ ሕጂ ኣብኡ መዓት ክስተያት ፈጢሩ ራእሲ ፈጢሩ ሕጂ ተን

ደቂ ኣንስትዮ ናይ ሰሳሕን ናይ ቀሕ ኮርን ዝነበራ እንታይ ደባእስ ኣለኩም ትባእሱ? ንሕና ብድልየትና ክንከይድ እንዳበልና ትኸልኡና ሓደ ክልተ ወዳት ከይዶም ኢልኩም ነቲ ሰውራ ከምዝሞተ ጌርኩም ትርእይዎ ንሕና በዓልና ድየ ኣለና እንተባሂለን ብዙሓት ደቂ ኣንስትዮ ድሓር ኣብ ቀይሕ ሰራዊት ከማ ብዙሓት ኣትየን በዓል ጓልቀሽ ዘለዎ ቀይሕ ኮር እዚኣተን ሕጂ ብድልየተን በዓለተን ወፂእን ሕጂ ነቲ ዝነበረ እቶም ዘፅንዕዎም መፂኦም እቲ ካልእ ከዓ እሳተን ነቲ ሽዑ ዝነበረ ኩነታት ከም ዝረግእ ገይሮ ንኦ። ሕጂ እቲ ኣብቲ ዳሕራይ ዝሰዓበ ሕጂ ድሕሪ ሻድሻይ ወራር ዝካየደሉ ዝነበረ ግዜታት እቲ ፀላኢ ሙሉእ ኣቓልቡኡ ንሳሕል ስለ ዝገበረ እቲ ዝሓሸ ግዜ ናይ ክፍሊ ህዝቢ ግዜ ረኺብና እቲ ኩሉ ንምውዳባትን ካልእን ብዝለዓለ ደረጃ እዚ ናይ ሞያ መምሃር ንብሎ ዘሎ ዝመፀ ድሕሪ እዩ። ምክንያቱ 1981 ተጋድሎ ሓርነት ኤርትራ ካብቲ ቦታ ተኣልዮ ፀላእ እውን ሙሉእ ኣቓልቡኡ ንሳሓል ስለ ዝገበረ ኣብኡ እኹል ዝኾነ ግዜታት ስለ ዝነበረ ኣብቲ ፖለቲካት ህዝቢ ኣብቲ ሰሚናራት ክሳተፍ ጭርሑታት ክጭርሕ ሰላማዊ ሰልፍታት ክገብር ዓብዪ ግዜታት ረኺቡ ኣብ ነቲ መናብርኡ ንምሕያሽ ተባሂሉ ናይ ሕርሻ ካድሬታት ናይ ተራድኦ ምግባር እዞም ናይ ማሕጉዳ ናይ ሳርቶታት ህዝባዊ ድኳናት እዚታት ሕጂ ሞያ ተማሂሮም ኣብቲ ህዝቢ ልዑል ኣበርክቶታት የበርክቱ ከም ዘበርክቱ ተገይሩ እዩ። ኣብ ሕጂ ደቂ ኣንስትዮን ደቂ ተባዕትዮን ኮይነን ደቂ ኣንስትዮ ብዙሓት ነረን ንኣብነት ናይ ሞተረ ዝተምሃራ ጓል ደቂ ኣንስትዮ ነረናና እየን ናይ ሕርሻ ዝተምሃራ ነረናና እየን። ሕጂ እቲ ህዝቢ ነቲ መናበሩ ንምምሕያሽ ተባሂሉ ካብቲ ኣብቲ ካልእ ኣብ ፀላኢ ከይዱ ክንዲ ድፅበ ንኣብነት ኣብቲ ህዝባዊ ድኳናት ካብ ፈሮ ካብ ጀዛን ዝመፀ ንብረት ካልእ እውን በስመራ ዝመፀ እቲ ኣብ ውሽጢ እቲ ህዝባዊ ድኳናት ኮይኑ ነቲ ህዝቢ ብዝሓሰረ መንገዲ ክሽየጠሉ ከም ዘለዎ ይግበር ነይሩ እዩ። እተን ሳርቶታት መጀመርያ ኣብ ዓደን ነይረን ድሓር ኣብ ሓደ ቦታ ተጠርኒፈን እዚኣተን ሕጂ እቲ ክዳውንቲ ካብ በዓል ጀዛን ዝመፅእ ዝነበረ ነቶም ህዝቢ መናብሮኦም ክቃላሉ ተባሂሉ ህዝባዊ ግንባር ዝሰደዶም ንዓኣቶም ነቲ ተራድኦታትን ንገለን ክሕግዙ ኣለዎም ይበሃል ስለዝነበረ በቢወገኖም ነቲ ህዝባዊ ድኳን ዘድሊ የምፅኡ ስለዝነበሩ ንኣብነት ተንሳርቶታት ብሕሱር ዋጋ ነቲ ንከተማታት ክኸዳ ዘይክእላ ንዓኣተን እናተሸጠ ኣብቲ ድኳናት እውን መፅአን እናስፈያ ብዙሕ ክስተያት ነይሩ እዩ። ኣብቲ ህዝባዊ ድኳን ልክዕ ንባዕሉ ታራ ነይርዎ ድሓር እውን ንባዕሉ መትረባት ሓፅብታት ዲጋታት እናሰርሐ ኣብቲ መነባብሮ ህዝቢ ለውጢ መፅ እዩ። ንኣብነት ኣብ በዓል መረታሲ እዚ ሩባ ሰመነ ስቂሉ መዓት ማይ ዘለዎ ዓመት ምልእ ዝዛሪ ማይ እዩ ነይሩ እቲ ህዝቢ ኣይጥቀመሉን እዩ ነይሩ። ሕጂ እቶም ሳሕል ከይዶም ምዕራብ ከይዶም ሳሕል ኣይመስለንን ምዕራብ ከይዶም ናይ ሕርሻ ካድረታት ተማሂሮም ዝመፁ ብኣላይነት ናቶም ኣብቲ ከባቢ ሞተረታት ክትከላ ከም ዘለዎ ተገይሩ ኣብቲ ናይ መስኖ ጌርካ ምትካል ዝያዳ ከም ዝሳተፉ ተገይሩ ሕጂ ዋላፍቲ መናብሮ ናይቲ ህዝቢ እውንሲ ለውጥታት ከም ዝመፅእ ተገይሩ እዩ። ሕጂ ኣብቲ ጥቃ ናፅነት ግዜ ማለት እቲ ቃልሲ ኣብ ዝለዓለ ደረጃ ዝበፅሓሉ ግዜታት ስለዝነበረ ሕጂ ብዙሕ ስራሓት ተሰሪሑ እዩ። ነዚ ዝዕንቅፍ ሕጂ እንታይ ነይሩ እዚ ምምፃእ ናይ ተጋድሎ ናይ ወደ ገባን ገለን ነይሩ እዩ። ወደ ገባ ሕጂ ኣብዚ ነቲ ቦታታት ልክዕ ከምቲ ክፍሊ ህዝቢ ነቲ ስንጭሩኡን ጎቡኡን ስለዝፈልጡ እቲ ንሕና ንሕባኣሉ ዝነበረ ቦታታት ኩሉ ውሽጢ ምሻጡ ንፈልጥዎ ስለዝነበሩ ኣብዚ ሕጂ ኣብቲ ስራሕና ኣብ ዋሂታት ኣብቶም ህዝባዊ ምልሻና ኣብ ዕንቅፋታት ይፍጠር ነይሩ እዩ። ንኣብነት ዋላ ብፀላእ እውን ንመተባብዒ ተባሂሉ ክፍሊ ህዝቢ ዝሓዘ 7,000 እዚ ምልሻ ዝሓዘ 3,000 5,000 እናበሃል ዘንሓፋሽ ውድባት ውሃዮታት ዝሓዘ እናተባሃለ ነይሩ እዚ ነዚአን ንክረኽቡ እውን ነቲ ምንቅስቃሳቶም ዝያዳ ኣተባቢዖም ኣብ ውሽጢ ቦታታት እናኣተዉ ዝንቀሳቀስሉ ግዜታት ነይሩ እዩ። ንኣብነት ሕጂ ጥቕላላ ክትሪኦ ከለካ ብወደ ገባ ክሳብ 24 ክፍሊ ህዝቢ ተሰዊኦምና እዮም 18 ተወጊኦም እዮም ኣብ ውሃዮታት ኣብ ሓፋሽ ውድባት እውን ልክዕ ከምኡ። ሕጂ ተጋድና እዞም ወደ ገባ እየ ድብል ዘለኹ ኣብ ወደ ገባ ሕጂ ኣብቲ ምንቅስቃስናሲ እሶም እውን ዓበይቲ ዕንቅፋታት ነይሮም እዮም። ሕጂ ክጠቕስን ምናልባት ዳሕራይ ክስታይ ክንገብረን ንኽእል ኣብኡ ዝተሰዋ ሓፋሽ ውድባት ኣገርሓካ እዮም ዝነበራ ዝተማረኻ ከምኡ ስራሕ እናሰርሓ ከለዋ ከምኡታት ብዙሕ ነይሩ እዩ።

ሰላም ኣብ ርሕቑ ናብ ቀረባን ኮንኩም መደብና መደብ ሸውሃት ሳይዳ ተከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ ምዉቕ ሰላምታይ ከቐርበልኩም ይፈቱ ከመይ ቀኒኹም ሎሚ ድማ ጥሑን ዓሳ ምስ እንቃቕሖ ሒዘ መፅእ ኣለኹ እዚ ንምስራሕ እን ኣብ ቅድሜና ኣስቤዛ ተቐሪቡሎ ከምቲ ናይ ኩሉ መዓልትና መዘኻኸሪ ይሕፀብ ኣለኹ ብሳምና ተሓፂበ የ መፅአ ግን ክንዝክሮ ስለ ዝግባአና ምሕፃብ ባዕዳውና መዘኻኸሪ ተሓፂበ ኣለኹ ሃራይ ዓሳ ማለት ዝተጣሕነ ብስሊ ኢሉ ቁሩብ ድሓር ብኸራ ጌርና ክትክት ኣቢልና ጥሒናዮ ኣለና ማለት እዩ እንቃቕሖ ቀሪበ ኣለኹ ሽጉርቲ ፃዕዳን በርሰሜሎ ጉዕ በርበረ ፅማቕ ለሚን ለሚን ከዓ ንደኮሬሽን ዝኾነና መባልዕቱ ከዓ ስለ ዝኾነ ሕጂ መጀመርታ እንቃቕሖ ክወቅዐ ሓሙሽተ እንቃቕሖ

ክልተ ማንካ ጣውላኻ በርሰሜሎ ይጥቀማለኹ። ሓደ ማንካ ጣውላ ጉዕ በርበረ ይጥቀማለኹ።

ሓደ ማንካ ሻይ ከዓ በርበረ ፀሊም ንዓሳ ቀመሙ እዩ ማለት እዩ። ጥቀመሉ ፅቡቅ ጌርና ፅቡቅ እዩ። ጨው ከም ኣድላይነቱ ኢና ንጥቀም ከምቲ እነዳልወሉ ዓይነት ሰብ ክልተ ማንካ ጣውላ ሓርጭ ጥቀም ኣለኹ።

ኣብ ዓሳ ፅቡቅ ትሕዝቶ ከም ዘሎ ኩላትና ኢና ንፈልጥ፣ ኩሉ መዓልቲ ኢና ከዓ ንገልፆ። ዓሳ ከም ኩሎም ዓይነት ስጋታት ብፕሮቲን ሃፍታም እዩ። ዓሳ ጠቃሚ ኮለስትሮል እዩ ዘለዎ። ዓሳ ዝተፈላለዩ ስብሕታት፣ ፅቡቅ ስብሕታት፣ ኣገደስቲ ንሰውነትና ዘድልዩ ስብሕታት ኣለዎ። ኦሜጋ 3 ዝበሃል ስብሕታት ኣዝዩ ፅቡቅ

ሕግ ማለት እዩ ኤሰንሻል ፋቲ ኣሲድ ዝበሃሉ ከዓ ኣዝዩ ንሰውነትና ዘገድስ ነገር ኣለዎ። ስለዚ ዓሳ ብጣዕሚ ኣዝዩ ተመራፂ መግቢ እዩ ማለት እዩ። ስለዚ ከነዳልዎ መመሊስና ብጣዕሚ ፅቡቅ እዩ።

ረቡን ይጠቅም እዩ። ስለዚ ዓሳ ዕድመ ዘይፈሊ ዋላ ንንኣሽቱ ዝበለፀ ኣዝዩ ብጣዕሚ ምስ ኣእምሮ ዘተተሓሓዘ ትሕዝቶ ኣለዎ። ንዓበይቲ እውን ከምኡ ኣዝዩ ጠቃሚ ትሕዝቶ ኣለዎ። ስለዚ ዓሳ ብጣዕሚ ዕድመ ዘይፈሊ ንኩሉ ሰብ ክምገቦ ኣዝዩ ጠቃሚ ዝኾነ ትሕዝቶ ዘለዎ እዩ ማለት እዩ።

ኣለኹ ግን ኣብ ሓዊ እውን ክንሰርሖ ንኽእል ኢና። ምክንያቱ ዓሳና ብሱል እዩ ትንቃቕሖ ሕትሕ ዝመሰበለልና ኣውፂና ንምግቢ ነዳልዎ ወላ ሓደ ፀገም የብሉን። ስለዚ ኣብ ዘለና ዓይነት መሳርሒ ክንሰርሖ ንኽእል ኢና። ኣብ ጋዝ ክንሰርሖ ንኽእል፣ ኣብ ፋርኔሎ ክንሰርሖ ንኽእል። ኣብ ዘለና ዓይነት ከምዚኣ ጌርና ወዲእና ኣብ ፈርኖ ከእትዋ እየ ሕጂ ፎርኖና ሰልጠና ምእንቲ

ሃራይ ኣሳና በሲላ ትልናላ ከምዚ ኢላ ደረቕ ምስ በለትልና ኣውፂና ንምግቢ ነዳልዋ ዓሳ ኩሉ ግዜ ለሚን መባልዕቱ ስለ ዝኾነ ደኮረሽኒ ዓሳ ለሚን እዩ

ብፎኪስ ዝተዳለወ ተዓሰአ ዝኾነ ብዘለና ዓይነት ክነዳልዋ ንኽእል ኣዳላልዋይ ኣተዳልያ ኣደላ እቲ ዓሳና ብማዩ ፈኽፈኺ ኢሉ ድሓር ኣጥቂቕና መቲርናዮ ማለት ቀጥቂጥናዮ ዳርጋ ጥሑም ጌርናዮ ማለት እዩ። ስለዚ ድሓር ብሓንሳብ ንቀቕሖ በርበረ ጸሊም ሽጉርቲ ጻዕዳ ጉዕ በርበረ በርሰሜሎ ጌርና ጨውን በርበረ ጸሊምን ጌርና ኣዳዊስናዮ ቁሩብ ሓርጭ ከዓ ጌርናሉ ሓሙሽተ ንቀቕሖ ወቕዕና ማለት እዩ። ምዝ ኩሉ ሓዊስና ኣፀቢቕና ወሃሂድና ነቲ ተጣሕነ ዓሳ ኣብኡ ጌርና ከምዚኣ ጌርና ኣመላኽዕና

ንምግቢ ንቕርባ ትሕዝቶ ዓሳ እናገለፅኩ የ ሰርሐ ዓሳ ኣዝዩ ተደላይ ጠቓሚ ብዙሕ ፅቡቕ ነገር ዘለዎ መግቢ እዩ። ኣብ ኩሉ ክልል ዕድመ ዘሎ ክምገቦ ዝኽእል ወይ ድማ ንክምገቦ ኣዝዩ ተመራፂ እዩ። ኣሰራርሕኡ ድማ ኣብ ዘይቲ ዝተጠባበሰ ዘይኮነ ከምዚ ዓይነት ኣሰራርሓ ጌርና ክንሰርሖ ከለና ኣዝዩ ፅቡቕ እዩ። ስለዚ ከምዚኣ ጌርና ብለሚን ኣመልክዕና ንምግቢ ነዳልዋ ማለት እዩ። ምስ ዝኾነ ዓይነት ምስ ሰላጣ ክንምገቦ ንኽእል፣ ምስ ዝኾነ ምስ ዓይነት ፓስታ ዓይነት ሩዝ ክንምገቦ ንኽእል። ከምዚ ዓይነት ኣሰራርሓ ሰሪሕና ማለት እዩ። ኣብ ዘለና ዓይነት ከነብስሎ ንኽእል ኢና። ስለዚ ናይ ሎም መዓልቲ ኣሰራርሓ ጥሑን ዓሳ ምስ እንቃቕሖ ኣብዚኣ ወዲእና ኣለና። ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ። ኣብ ዘለናዮ ሰላምን ጥዕናን ዝሰፈኖ ግዜ

0: ሕራይ ገርግሽ ሎሚ ብዝገበርካ ኣስተዋፅኦ ኣብየታዊ መንግስትና እዚአን ከመዋሽ ይብካ ኣሎ። ካብዚ ንላዕሊ እንተቐፂልካ ውን ዝያዳ ሞሳን ክውሃበካ እዩ። ኣብቲ ዓዲ ኣቲኻ ንዕኦም ተመሲልካ እሞ ኸዓ ጭቡጡን ፅፅዩን ዝኾነ ሓበሬታ እንተ ደ ኣምፂኻ ዝለዕለ ሓላፍነት ክውሃበካ እዩ።
1: ራይ ይቐኒየለ ክቡር ሊቀመንበር።
0: ኣይትሕመቕ፣ ኣጆኻ ብርተ
1: በረን ዓነይ
2: እንታይ ዝርኡ ዘለኹ እወይ ኣነ እንታይ እዩ ዝገብሮ ዋ እሾኽ ደገና ንቁስቁስ ኣብ ገዛ እሾኽ ከብቁል እንታይ ይበሃል እዚ እወይ እወይ ሰብኣይ ኣኽ
3: ኣልጋነሽ እዚ ትብልኒ ዘለኺ ረጊእ ክሕሰብሉ ንነገራት ኣግፊሕና ንረኣዮ ኣይተተሓወኺ
2: ስምዐሉ እንዶ ኣምና ከም ብዕረይ መኸይዳ ኣፈይ ሎጊ መስቕ ዘይበልኩ ዲ ክደሊኽኒ ጸሊም ደበና እኳ የብ ልዕለና ንጠጢዩ ዘሎ
3: እሱስ ሓቂኺ ላኪን ዘይፈለጥ ናይ ምስጢር ከይህሉ ንሕማቕ መዓልቲ የለኹን በላ እኳ ዝበሃል ዝግበል
2: ዝግ ድሕሪ ዝግ ከዓ ምዝራግ ኣሎ ካብ ፅቡሕን ዘይፅቡሕን ንዛረብ ግዳ ዝብለክ ዘለኹ ዘይትሰምዕኒ
3: ኣልጋነሽ ተራራይ ትኹኒ ምናልባት እዚ ሰብኣይ ንጹፍ ሰብ ክኸውን ይኽእል እዩ መስዳር እንደይ ትነስኢ ክልኣመረ ትፈክር
2: ብፍጹም ካብ መንጋጋ ኣንበሳ ዝመለቐት ማንቲ ለቀሲና ይተሓድርኒ ወይ ድራር ዝብኢ ወይ ድራር ወኻርያ ትኸውን ኣነ ድማ ድራር ጸላእ ክኸውን ኣይደሊኒ ኣምና ከለና ክተማኽርኒ እኳ ይዛረበኪ ዘለኹ
3: ኣንቲ ልጋነሽ ሻቕሎተይ ከምዚ ናትኪ ይኮነ ኣዝዩ ዝተፈልየ እዩ ኣይተን ፅርፅሪ ቀስበል እኳ እየ ዝብለኪ ዘለኹ
2: ሕደግና ንዶ ነገራት ንሕና ኣፀቢቕና እያ ፅባቅ ኣኽፊና ይከፍእ እቲ ሓቂ ጥራሕ እዩ ዝምልሶ ነእ ሰብኣይ እዚ ድማ ኣይገድፎኒ ኣብዚ ብፃሕ ከብፅሐ
3: ኣዑ ዝብላ ምትቀብልየት ኣለወለት
4: ኣቲ ሰብዓኒ ኽን ኣቲ ንዓኽን እንዴ ኣቲ
5: ይህታ ድሓዲኻ
4: ገበል ዓካት ገበል ዓካት ገበል ዓካት ኣንቲ ገበል ዓካት እቲ ሰምዓኒ ንመስልን ኣንታ ገበል ዓካት
5: ጋባ ጋባ
4: ብራቮ ብራቮ ሰላም በላኒ ሰላም በላኒ ብራቮ ብራቮ ርኸን ገባ ነዊሕ ጠመትኡ ነዊሕ ጠመትኡ ገባ በላ ገባ በላ ክትዕወታ ገባ በላ እወይ

0: በል ሕጂ ዕድና እንተኸፅብቕ እንተሃርፍፍ ካብ ሻዕብያ እንተኣምር መሪቕና ወፂኢና ኣለና። ሕጂ ሓንቲ ምርጫ ዘላትና።
1: እንታይ ምርጩ?
0: ምስ ኣቤታዊ ኢትዮጵያ ወይ ሞት ወይ ህየት።
1: ደርደር ኣነ ኮ ሰብን ህዝግን ዝፈልጠኒ ፃዕረኛ ደፋ እዱን ኩሉ ሓረስታ እዩ። እዚ ትብለኒ ዘለኻ ደርቲ ኣፍ ልበኸይን ፍሕን እዩ። የበሎ የበሎን የበሎን የበሎ
0: ሄ በርሀይ ዋዓሎ ይተዋዓሎ ሻዕብያ ተደቅሰና ዘምስለካ
1: ማርያም ኣበይ መስከደ
0: ንሱ መፅናሓልካ ሓንቲ ዕድል ኣብ ቅድሚና ፅብየና ኣላ። ወይ ጎቦኹን ወይ ምስ ጎቦ ህፀቃዕ ካልእ ምርጫ የብልና።
1: እዚ ነቲ እንተበልና ሕጂ ወላ ሓንቲ ዋጋ ይብሉ። ኣነ ግን ማርያመ ኣሚነ ናብ ጓለ ይኸይድ እዩ።
0: በርሀ ሻዕብያ ከም ገመል ነካስ እያ። ፅባሕ ንጎ ከም ጠስምጥኤል ወላ ኣላ ክተብለካ እያ። ሻዕብያ ዘይፈለጠ ፍለጣ
1: ዳሓንዳ ማርያመ ሒዛ ሓንቲ ይኸውን ትምብር ኮይና
2: መጥሉል ኣነ ጥሉል ኣነ ጥሉል ወ ኣነ ጥሉል እየ ፅሉል እየ ፅሉል ኣነ ጥሉል ስምዑ እያ ስምዑ ስምዑ ስምዑ ስምዑ ግበር ዓካት ግበር ዓካት ኣንታ ግበር ዓካት ግበር ዓካት
1: ኣታ ጋባይ ንደሊ ዓካት ንደሊ ናዕነታ
2: ገበላ ገበላ ኣበይና ኣይልክኖ ጠቕሙ ስለ ዘይትፈቶ ኩያ ኣይትፈቶን ይኽን ኣይትፈቶን ይኽን ገባ ገባ ገባ ዓንቃሪቦን በሊሕ ንእሽኩ ስለ ዘሎ ብቀርቀብ ግን ብዝሓዘክን ኣይከ ኣይትሰደክኒ ገባ ገባ ሓያል ገባ ሓያል ገባ ገባ ሓያል ገባ ሓያል ገባ ገባ ሓያል
3: ኣቦ ደጊም ኣነ ንስኻን ከም ዓይኑን ሽጉርቲ ኢና ኮይና ዘለና ብዕላማ ወላድን ውሉድን ኣይኮና
1: ኣልጋ ነሽጎለ ቆምቆኛ ዘረባኺ ዋላ ዋላ ዋላ ይርዳአንን እዩ ዘሎ
3: ኣቦ ኣነ ውድብቲ ሻዕብያ እየ ንስኻ ምስ ፀላኢድካ ትሕውስ ተባሂልካ ሻዕብያ ኣሲራትካ
1: ኣልጋ ነሽጓለ ልብኸ ምስ ሻዕብያ ከም ዝኾነት ኣይሰሓትኩን ግን እዚ ትብልዮ ዘለኺ ኣነን ማርያምን ጥራሕ ኢና ንፈልጡ ብላኸይማ ብበለካን ላኸዓካን እያ ሻዕብያ ኣሲራትኒ ኣነ ግን ኣብዚ የለኹ ኣብቲ የለኹ ከም ማይንጎቦ ንብፁ ሰብኣየ የብለክሎ
3: ብላኸይማ
1: ዎ ብላኸይማ
3: ኣቦ ካብ ገበን ነፃ እየ ትብለኒ ኣለኻ
1: እወ
3: ፅቡቅ መረጋገፂ ወርቕት ኣለካ ሃይ ባርእኒ
1: ኣልካ ነሽዋለ ኣነ ኮ ብተኣምር ኮይ ካብ ኢድ ሻዕብያ መሊቕ መፅ ዝብሎ
3: ኤኮ ገበነኛ ስለ ዝኾንካ በል ካብ ሕጂ ሰዓት እዚኣ ነዛ ገዛ ወይ ኣነ ወይ ንስኻ ኢና ንቕመጣ
1: ኣንቲ ቆልዓ እንታይ ክነዚ ዘረባ ተዋጃበር እዮ ዘለኺ
3: ኣቦ ኣነ ባዕለይ ኣይቀትለካኒ ሻዕብያ ግን ኣብዚ ከባቢ ስለ ዘሎ ፍተው ፅላዕ ሒዘካ ኸይዲ
1: ናብ ሻዕብያ
3: እወ ናብ ሻዕብያ ብጥቆማ እንተኾይኖም ኣሲሮም ኢኻ ናፃ ኢኻ ኢድካ እንተሓዊስካ ሓጢኣት እንተሃልይዋ ግን እታ ዘላ ብኣላ
1: እሞ ንሞት ዝሕሊፍካ ክትብኒ
3: ፍርድኻ ሞት እንተኾይኑ ኣነ ብህወተይ ናፅነት እንተርእያ ናይ ኣሕዋተይ ታሪክካ ክነግሮም እዩ እንተተሰውአ ግን ታሪክ በዕሉ ታሪክካ ክነግሮም እዩ
1: ኣልጋነሽ ጓል ናእዳን መልቀስን ብድሕሪ ዋኒ እዩ ግር ኣነ ግን ብጠጠወይ ኮየ ናእዳይን መልቀሰይን ዝርኢ ዘሎ
3: ንስኻ ንዕላማኻ ኣነ ድማ ንዕላማይ ካብ እምነተይ ነግፈረ ጊለ ይፈልጥኒ ኣቦ ንስኻ ነባሪ ኮንካ ሃገር ግን ነባሪት እያ ኤርትራ እንተሃሊና ንነብረላ ተሞይና ድማ ንቕበረላ እዛ ሃገር እዚኣ ኮ ናይ ውሉድ ወለዶ ውርሽዕ
1: ካ
3: እወ
1: ኣልጋነሽ ጓል ሽዕ ፈልፂ መጥመሪአን ልሕፂየ ከም ዝብልዎ ቦታት ሀየ ናይ ልቢ ክግበር እታ ዘላ ኣብ ኣላ
3: ፅቡቅ እሞ ንዓናይ ንኽድ
1: ርጋነሽ ጓለይ እንተ ሞትኩሲ ትሕልኪ ኢኸ ክትልቅስለይ
3: ንብዓ ድራማ ሰብ ዘይርዮ ሰብ ዘይሰምዖ ክኣባቑ ዝመልካ
2: ወይለ ንስኹም ዲኹም ንስኹም ዲኹም ስምዒ ስምዒ ስምዒ ስምዒ እዚ ሰብኣይ ኣምር ናይ ገባ የብሉንን እዩ ኣምር ናይ ገባ ፅቡቅ ጌርክ ማሃር እዮ ፅቡቅ ጌርኪ ዓጢያ ክማሃር እዮ
1: ሕራይዶሕራይዶ
2: ማሃር እዮ ማሃር እዮ ጥዕ ጌርክ ማሃር እዮ ማሃር ኣፀቡቕ ኣቢልክ ማሃር እዮ ማሃር እዮ ማሃር እዮ

0: ገባ እንታይ ሳይ ትፈልጦን ኢኹም
1: በሉ ስምዑ ስምዑ ስምዑ ስምዑ ስምዑ እንታይነት ገባ ክነግረኩም እየ ስምዑ
0: እወ ገባ ገባ ጠሞቱ ነዊሕ ነዊሕ ጠሞቱ ጠሞቱ ነዊሕ ስለዝኾነ ድማ ስሩ ነዊሕ
1: ሰሚዑም ዶ
0: ስሩ ነዊሕ ስሩ ነዊሕ ስለዝኾነ ዓብ ገረብ እዩ እዚ ዓብ ገረብ እዚ ኣብ ትሕቲ የጥልለካ ፍሩዩ ከዓ ኣዝዩ ኣዝዩ ኣዝዩ ብኩር እዩ ብፍሩዩ ድማ ይዕንግለካ ምግቢ ኮነካ ሰምዑ ኣለኹም ዶ እወ እዞም ኩለን እንስሳታት ኣብ ትሕቲ የፅልላ ቆፅሉ ይምገባ ዋላ ፍሩዩ ይምገባ ኩሉ ተረዲኩም ዶ ተረዲኩም ዶ
1: ግርም ግርም
0: ሕራይ ሕራይ ሕራይ ሕራይ ወለ ወለ ወለ ወለ ወለ ወለ ዝረሳዕኽዎ ዝረሳዕኽዎ ዝረሳዕኽዎ ሰምዑ ኣለኹም ዶ
1: ስምዑ
0: ገባ ገባ እሸኹ በሊሕን ዓንቃሪቦን ስለ ዝኾነ ሓፅር ድማ ኾነካ ኣብ ቦታት እንታይ ብሉ መስለኩም ኣብ ቦታት እንታይ ብሉ መስለኩም ብእሸኽ ጎባ ዝተሓፅረ ማንም ነይደፍሮ እዛ ምስላ ከሰሚሕኩማ ትፈልጥሮ ሰሚሕኩማ ትፈልጥሮ እወ ገባ ድማ ኣዝዩ ኣዝዩ ሓያል ዝኾነ ሓፁር እዩ ብገባ ንድሕርዳ ሓፂርካ ማንም ኣይሰግሮን እዩ ካልእ ድማ ካልእ ድማ ቆፅሊ ናይ ገባ ንፀጉርካ መለስለሲ ይኸውን ወ ሓቀይ እንደ ኣዴታት ንፀጉርና ምስ መለስለሲ ይኸውን ገባ ብራ ቦታት ብራ ቦታት

0: ዓራይ እምበር ኣበይ ብርሀ፣ ኣብዝ ሓለፈ እንታይ ከም ዝደለናኩም ከይፈለጥኩም ካብ ኢድና ምሊጥኩም ከይድኩም። ህዝባዊ ግንባር በደል ኣለኩም ኢሉ ይኮነን ፀዊዐኩም። ከምኡ ብመጠን ከምቶም ኣብ ማእከል ዓዲ ኮይኖም ኣጆኹም ዘም ደቀይ ኣብ ጎንኹም ኣለና ዝብሉ ኣቦታትን ኣዴታትን ምስኦም ኮይንኩም ኢድ ክትሕውሱ እሞ እሂን ምሂን ክንበሃል ኢና ፀዊዕናኩም ነርና። ሕጂ እውን ክምብል በለ እምበር ኣይተኸዕወን ሳላ ዘውዓሮ ጓልኩም ተራኺብና ኣለና። ከምቲ ኩሉ ኤርትራዊ እጃሙ ዘበርክት ዘሎ ምስ ደቂ ዓድኹም ሓቢርኩም ኣጆኹም በሉና ወዲእ ኣለኹ ክትከዱ ትኽእሉ ኢኹም።
1: ሓራይ ኣቦይ እተናይ ልበይካ እዚኣ ያ ነይራ።
2: ተመስገን ተመስገን ዛጓለይ

ሕራይ እምበዓር ምስሊ ብዙሓት ኣብነታውያን ኤርትራዊት ኣደ ዝኾነት ወይዘሮ ኣልጋነሽ ዕምባባ ትዕድለልና ሚኒስትሪ ሚኒስተር ቱሪዝም ኣስካሉ መንቆርዮስ ንመድረኽ ንዕድም። እዚኣያ እዛ ጅግና ትርእይዋ ዘለኹም ሰራሒት ቅያ ወይዘሮ ኣልጋነሽ እቲ ድራማ ናታ ታሪክ እዩ። አስኪለይ

0: ገጽታ ገጽታ ዘርስታ ሐዳሽ ተከታታሊት ናይ ትግርኛ ፊልም አብ ኤርቲቪ
1: ሞልሃንደ
2: አይፈለጥኩ መጽሐራያ አንጃ
0: አብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍአት ጸናቶ ሰላም ሰባት ከተእኑ ሰሓን ስነትካ ከም ቅምታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ብኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ጓሓላሉ
3: ቅድሜኹም ፀሓይ ዝረኣና ምዃና ዝፈለደ
4: እንታይ ማለትካ ይተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
3: ካልእ ነገር ተዓለም ስለ ዘለኻ መድቀሲንካ
5: ብገንዘበይ ድለይተይ ክገብር ዝኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ እያ ገጽታ ደራስን ዳይረክተርን ዮናስ ተኸስተ ኣፍራይ ጀር ስቱድዮ ዋና ኣፍራይ ሚኒስትሪ ዜና

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሎና ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል። ብምክንያት 20 ሰነ መዓልቲ ሰማዕታት ብፌደሬሽን ብሽክለታ ዞም ኣክል ተወዲቡ ዝተካየደ ውርድራት ብሽክለታ ትማሊ ሰንበት ብካልኣይ መድረኹ ተኻይዱ።
1: ሰላም ዝኸበርኩም ተኸታተልትና ከመይ ፀኒዕኹም? ዘለናዮ ቦታ ከባቢ ኢንሹራንስ ኮይኑ ብምክንያት 20 ሰነ መዓልቲ ሰማዕታት ኤርትራ ንክልተ ሰሙን ክካየድ ዝፀንሐ ፀወታ ሎሚ መፈፀምቱ ረኺቡሎ። ኣብዚ ፀወታ እዚ ስፖርታዊ ፍልኽ ዘይኮነ ሃገራዊ ኒሕን ዝኽሪ ሰማዕታትና ብልዑል ኒሕ ዝካየድ ዘሎ ፀወታ ተረኺብና ንርከብ ኣለና። ሕጂ እውን ቀፂልና ምስቶም ዕዉታት ናይዚ ክቡር ዝኾነ ረዚን በዓል ሕፅር ዝበለ ፃኒሕት ክንገብር ኢና ምሳና ፅንሑ።
2: ናይ ክልተ መድረኽ ዕምሪ ዘለዎ ውድድር ቅድድም ብሽክለታ ዞባ ማእከል ብምክንያት 20 ሰነ መዓልቲ ሰማዕታት ኤርትራ ዋንጫ ሰማዕታት 2026 ኣብ ዝሓለፈ ቀዳማይ

0: መድረኹ ከም ዝተካየደ ዝዝከር እዩ። ናይ ማውንቴን ባይክ ካልኣይ መድረኽ ውድድር ብምክንያት ምዕፃው ትምህርቲ ተምሃሮ ናይ መወዳእታ ፈተና ዝጅምሩሉ ዕለት ብምግጫቡ እቲ ንዕለት 13 ሰነ ኣብ መስመር ፅርግያ ዓዲ ሰጉዶ ተሰሪዑ ዝነበረ ካልኣይ መድረኽ ውድድር ንሰንበት ዕለት 21 ሰነ ኣብ መስመር 50 መደበር ፖሊስ ኣስመራ ክካየድ መዲቡ ኣሎ። ኣብ ናይ ማእከሎትን ዓበይትን ተቀዳደምቲ ምስ እንሰግር ድማ ኣብ መወዳደሪ ቦታ ኢንሹራንስ ዝተሰርዐ ኮይኑ ማእከሎት ተቀዳደምቲ እዮም ልክ 18 ፈረቓን ኣብ መስመር ተረኺቦም። ኣብቲ ዕለት ናይቲ ውድድር ቀዳማይ ኮይኑ ዝተዓወተ ናትናኤል ሃብቲ ኣብ ካብ ጋንታ ኤሪተል ክኸውን ከሎ ንዕኡ ቀፂሉ ድማ ዮናታን ቴድሮስ ካብ ደንደን፣ ዩኤል ሚካኤል ካብ ደንደን ብምዃን ተዓዊቶም። ብውህሉል ድማ ዮናታን ቴድሮስ ካብ ደንደን ጋንታ ደንደን ድማ ብውህሉል ዕውድቲ ኮይና። ቀፂለን ናይ ደቂ ኣንስትዮ ተቀዳድምቲ ኣብዚ ፀወታ ዝኾነ ናይ ምምላእ ኮነ ካልእ ዝኾነ ፀወታ ብዘይምንባሩ ድማ ብሓባር እየን ፀወተ እንዛዚመን። ናዚ ውፅኢት ድማ ኣድያም ዳዊት ካብ ደንደን ቀዳመይቲ ክትኣቱ ከላ ሚዛን ሃብተ ስላሴ ናርዶስ ፀጋን ካብ ደቡብ ብምዃን ስዒበና። ኣብዚ ናይ ክልተ ሰሙን ብውህሉል ግዜ ካብ ዞባ ደቡብ ሱዛን ፍሳይ ዕውድቲ ናይ ዚረዚም በዓል ኮይና። ቀፂሎም ናብ መዛዝም ፀወታ ዝተረኸቡ ዓበይቲ ተቀዳደምቲ ኮይኖም ኣብዚ ፀወታ ድማ ካብ መጀመርቱ እዩ ብረስኒ ጀሚሩ። ናይዚ መርኣይ ድማ ብዙሓት ክቁረፁ እንከለዉ ብዙሓት ጉጅለታት ድማ ክመቓቐላ ጀሚረን። ኣብዚ ናይ መተባብዒ ወፈያታት እንዳተገበረሉ ንፀወታን ተዓዘብትን ኣዘናይ ዝኾነ ፀወታ ዘሰላሰሉ ዓበይቲ ተቀዳደምቲ ኣብ መወዳእታ ድማ እተን ዝተጋማምዓ ጉጅለታት በብቆረብ እንዳተጠርነፋ መፃ። ኣብ መዛዘድሚ ድማ ነዚ ኩሉ ዝተዓዘበ ተቀዳዳማይ ገዛማንዳ ኤስሮም ተስፋይ ብምምላቕ ብዘይተቐጻጻይ ንመስመር ረጊፁ። ቀፂላ ዓባይ ጉጅለ ድገበሮቶ ቅፅበታ ውድድር ድማ ካብ ጋንታ ደንደን ኤፍሬም ዘረጋብር ካልኣይ ናኦድ በረኸት ካብ ሰንበል ሳልሳይ ብምዃድ መስመር ረጊፆም። ብሁሉል ግዜ ድማ ኤፍሬም ዘረጋብር ካብ ደንደን ናይዚ ውድድር ዕውድ ተባሂሉ።
1: መጀመርያ ሽመይ ኤፍሬም ዘረጋብር ይበሃል። ናይ ጋንታ ደንደን ተፃወተይ ማለት እዩ። ብጣዕሚ ዓብ ሓጎስ ማዓኒ ምስቲ 20 ሰነ ምዃኑ ፀወታ ብጣዕሚ ኣነስ ዝዓበይት ዋንጫ ይክብላ ዝኽእል እዋ ብጋንታና ንገብሮ ትሬይን ይኹን ላ ንትሕግጋዝ እኳ ካብ ንሓንቲ ፀወታ ይኮንና ይኮና እንዳሉ ንኩሉ ፀወታ ኩሉ ዘለ ፀወታስ ድልዋት ኮይና ንኣቱ ኣምላኽ ሓጊዝና ስትራቴጂ ዝገበርና ካብ ስልጣንና ጀሚርካ ትጋንታ ገ ኩሎም ተደጋንታ ካ ተሓጋጊዝና ዝዓወት ክነምፅኦ ክኢልና ማለት እዩ። እዋ ፀጋሚ ነሩ እኳ ዝብሎ ሓንቲ የብለየን ብደጋንታይ ኩሉ እቲ ፀገምሲ ኣይረኸበን ምክንያቱ እቶም ደጋንታይ ከይቦም እኒኦም ውዒሎም ዘድልየን ኩሉ እናገበሩ ዳርጋ ተሸጊረስ ክብላ ይክል ነሩ ማለት እዩ። 20 ሰነ ክበሃል ከሎ ቀሊል ሽማ ኣይኮነን ምክንያቱ ደሞም ኮፍ ኢሎም ናብ ዝደብፅሑና ማለት እዩ። ኣነ በቲሶም ዝገበሩለይ ኣብዚ ዓወት በፂሐ ኣለኹ ንዕኦም ሕድርናቶም ገይረ ከዓ እቲ ዝዓበየ እቶም ዓበይቲ ሕወትና በፂሐሞ ዘለዎ ክበፅሖ ኣምላኽ ሓግዘኒ እዋ ኣነ እኳ ዝዓወት ተዘይውሕድዎም ኣይበዝሖም ኣነ ዝብል ንዕኦም ሲ እዚ ክሕዶ እምበር ኣይበቕዖምኒ ምክንያቱ ድሓን ብዓቕሚ ዘን ዘለዋ ሕጂ ወፍየን ክንዖም ክፍየ ወፍየ ደሎ ማለት እዩ። ስጋዕቲ ዝወፀ ዝላዕሊ ደረጃ ንወፅሕ ብዓቕሚ ዘየ ወፍየ ሎ ማለት እዩ።
0: ሰላም፣ ብመጀመርታ እንኳዕ ሓጎሰኪ። ሙሉእ ሽምክን ጋንታኽን ከተላልየና።
2: ሽመይ ሱዛን ፍሳ በሃል ጋንታይ ከዓ ጋንታ ዘዋዶ እዎ። እዘን ክልተ ሰንበት ዝነበራ ዋንጫ ሰማታት ብጣዕሚ እየ ተዳልየሉ ንሻምፒዮን ኤርትራ እየ መዳለው ገይረ። እዚ ክልተ ሰንበት ዝነበረኻ ፀቂጠ ንሻምፒዮን ኤርትራ መዳለው ኢሉ የ ሓሲበዮ ኣብ ዝገበርክዎ ከዓ ተዓዊተ ማለት እዩ። ናይ ሎም ዓንቲ ኣብ ትኮርቱ ብርትዕ ኢሉ ዩ ነይሩ መጀመርታ ሰንበት ስለ ሰዓርኩ ናይ ግዜ ቀዳሚት እየ ነይረ ቁሩብ መጥቃዕ ትፍጠር ነይሩ ገለ ግዜ ዓቂባ ክወፅ ከዓ ብኣሰልጣን እየ ተዋሂብኒ በቲ ዝተዋሃበኒ ከዓ ሰሪሐዮ ማለት እዩ። እዚ ናይ ሎም ዓንቲ ውድድር ዝኽሪ ሰማታት እዚ ዝሓለፉ ማለት እዩ ብጣዕሚ እየ ሕጉስቲ እንደይ በቃ መግለፂ የብለይን ብጣዕሚ ተሓጒሰ ኣለኹ።
3: እቲ ሒዝናያ ዝኣተና ስልቲ ማለት እታ ጉርቦ ተተኣኪባ ነቶም ስፕሪንተራት ከመይ ጌርካ ተውፅኦም እዚ ኩሉ ከምቲ ናትና ዳርጋ መብዛሕቶም ኣብቲ ቀዳማይ ዲቪዥን ስፕሪንተራት ስለ ዘለዉ ከመይ ጌርና ንዓጦም ንሰርሓሎም እዩ ነይሩ። ኣብ መወዳእታ ግን እታ ዘጋጠመት ዝነበረት ኣብ እንዳ ማርያም ዝነበረታ ናይ ቀዳሚት ፀወታ ናይ ምምላቕ ደረጃ ነይሩ። ብድሕሪኡ እውን ናይ በዓል ፍሬም ናይ በዓል ሚካኤል ናብኡ ጃምፒንግ ገይረም ኣትዮም ናብታ ቀዳሜይቲ ግሩብ። ኣብ መወዳእታ ከዓ ሰለስተ ናትና ስለ ዝነበሩ ብጋንታ ናይ ቀዳማይ ኢድ ሒዝና ወፂና ናይ ብ44 ማሓዲግናን ኣቲና ነተን ምሳና ዝነበራ ብውልቂ እውን ናይ ቀዳማይ ናይ ሳልሳይን ሒዝና ወፂና ኣብ ካልኣይ ዲቪዥን እውን ከምኡ እታ ግሩፖ ዳርጋ ከምኡ ሕይል ዝበለ ፀወታ እዩ ነይሩ። እሱ እውን ብጋንታና እውን ኣብኡ ናይ ካልኣይ ዲቪዥን እውን ብዮናታል ቴድሮስ ናይ ቀዳማይ ልፍታ ኣሚናዳብ ወለ ዮሃንስ ከዓ ናይ ካልኣይ ራብዓይ ተሻዒ ሒዝና እውን ወፂና ኣብ ካልኣይ ዲቪዥን። ኣብ ናይ ሳልሳይ እውን ልክዕ ከምኡ ናይ ቀዳማይን ናይ ሻብዓይን ሒዝና ወፂ

0: ሒዝንያ ዝነበርና ስልትስ ናይ ብሓቂ ተዓዊትና ኣሉ ኣብ ካልኣይ ሰንበት ዝነበረ ዚ ውድድር ከዓ እቲ ዙርያ ብርትዕ ዝበለ ኣብ ቀዳማይ ዲቪዥን ብፍላይ ናይ 147 ኪሎ ሜተር እዩ ነይሩ። እሱ ከዓ ኣብቲ ቀዳማይ ሒዝንያ ዝኣተና ትስልቲ እንታይ እዩ ከመይ ጌርና ሒዝንያ ዘለና ዓቂብና ከመይ ጌርና ከዓ ነቶም ናይ ቀዳማይ ናይ ሳልሳይን ሒዞም ዘለዉ ከመይ ጌርና ንዕውት በቶም ጋንታ ልክዕ እቲ ዝሃብናዮ ፕላን ከዓ ነቶም ተቀዳደምቲ በቡ ጉቡእ ኣብ ሰሰዓት እውን ስለ ዝገበርዎ ብርትዕ ዝበለ ክብድ ዝበለ ፀወታ እዩ ነይሩ። ኣብ መወዳእታ እውን ልክዕ ከምቲ ዝሓሰብናዮ እውን ናይ ቀዳማይን ናይ ካልኣይን ሒዝና ወፂና ናይ ጋንታ እውን ናይ ቀዳሚት ተሸሊምና ኣብ ናይ ካልኣይ ዲቪዥን እውን ልክዕ ከምኡ ብዮናታል ቴድሮስን ብዩኤል ሚካኤልን ናይ ሳልሳይን ረኪብና ናይ ቀዳሚት እውን ናይ ጋንታ ኣብ ሳልሳይ ዲቪዥን እውን ናይ ቀዳማይን ናይ ጋንታ እውን ተዓዊትና እቲ ፕላንናስ ናይ ብሓቂ ዕውት ኮይኑ ቀሊል ነገር ኣይኮነን ነይሩ ማለት እዩ ስራሕ ናይ ብሓቂ እዚ 20 ሰነ ዝዓበየ ክቡር በዓል እዩ ናይ ብሓቂ። እሱ ከዓ እንታይ እዩ መዓልቲ ሰማእታት ቀሊል ኣይኮነን ኣብ ኩሉ ልቢ ኤርትራዊስ እንታይ ይስምዖ ድሳሓት ነገር ኣይኮነን በዚ ከቢድ ዋጋ ዝተኸፍሎ ከምዚ ኢላ ጋንታይ እውን ናይ ቀዳማይ ዲቪዥን ናይ ካልኣይ ዲቪዥን ናይ ሳልሳይ ዲቪዥን ከምዚ ኢሎም ናይ ቀዳሚት ብምውናና ናይ ብሓቂ ደይርሳዕ ታሪክ ንዓና ብኡ ከዓኒ ኦም ጥራይ ዘይኮነ ሚኒስትሪ ምክልኻልን እውን ጎስጓስን ሓበሬታን ቀሊል ነገር ኣይኮነን እቲ ዝግበረልና ንዓና ፕላስ ንዓና እውን ዓብ ዋጋ ኣለዎ ናይ ብሓቂ ከምዚ ኢልና ምዕወትለ ከዓ ናይ ብሓቂ እንቋዕ ሓጎሰና እየ ዝብል
1: እምበኣር ከስ ዝኸበርኩም ተዓዘብትና ነዚ ናይ ክልተ ሰሙን ዝኣክል ውድድር ክካየድ ዝቐነየ ህያብ ዘበርከተሉ ነዚ ናይ ፌደሬሽን ዞባ ማእከል ኣብ ደገ ዝቕመጥ ገዲም ተቀዳዳማይ ዝገበርክዎ ሓፂር ዕላል ኣሎ ናብኡ ከብለኩም።
2: መጀመርታ ሙሉእ ሽምካን ዝመፀኻሉ ሃገርን ክተላለየና
3: ቀኒለ መጀመርያ ስመይ ሃብቶም መንግስቱ ተቀዳዳማይ ኣስቢኮ ነበር ዝመፀኸሉ ዓዲ ካብ ሕቡራት መንግስታት ኣሜሪካ ኣትላንታ ጆርጂያ ነዚ ረዚን ዕለት ነዚ ሽልማት እዚ ሒዘ ክመፅእ ደገሰኒ መጀመርታ ነዚ ክቡር ዕለት ላይ ኪኖ ደሞ ምንዕፅምቶምን ላይ ኪኖ ደበርከቱ ላይ ኪኖ መስዋእቲ ላይ ኪኖ ነዚ ሃገር እዚኣ ነዚ ነዝተንፍሶ ዘለና ንፋስ ነዚ ንሪኦ ዘለና ላይ ኪኖ ሰላማዊ ድኾነት ሃገር ዝፈጠሩልና ደበርከቱና ንዓኣቶም ጎን ጎን ነዚኣቶም እውን ተቀዳደምቲ ብሽክለታ ዝተፈላለየ ዓይነት ስፖርት ዘለዎ ላይክኖ መስዋእቲ ተኸፈሉ ስለ ዝኾነ ንዕኦም ነቶም ተቀዳደምቲ ብሽክለታ ላይክኖ ተሰውኡና ንዕኦም ዝኽሪ ንክኸውን ሙሉእ ከዓ ብሓፈሻ ከዓ ንኩሎም ሰማእታት ኤርትራ ንእሽተ ኣበርክቶን ንዓይ ንሕሊ ናይ ዕረፍቲ ኮኑኒ ዝብል ቀጻሊ ናይ ሓሳብ ስለ ዝነበረኒ ነዛ መዓልቲ እዚኣ ላይክኖ እግዚኣብሄር ፍቓዱ መሊእለይ ከዓ ነዛ መዓልቲ እዚኣ ከዓ ንእሽተይ ንዕኦም ንዝኽሪ ትኸውን እየ ኣወፍያ ዘለኹ መጀመርታ ላይክኖ ኣብ እቶም ዘለውና ናይ ኣብ ሕብረት ኣሜሪካ ላይክኖን ካናዳን ኢኩና ትብል ሓንቲ ማሕበር ኣለሃና ቀጻሊ ዕላማ ናይዛ ማሕበረ እዚኣ ነዚ ናይ ስፖርት ሃገርና ላይክኖ ኣበርክትኡ ላይክኖ ንምብርካት እዩ እቲ ዕላማ ቀንዲ ዕላሞ ኣብኡን ንደቅና ላይክኖ ሕውነትን ፍቕርን ብስፖርት ተሃኒፆም ንክዓብዩ እቲ ቀንዲ ዕላማ ንዕኡ ጎኒጎኒ ነዚ እውን ኣብ ካልኦት ሃገራት ኣብ ኤሮፓውን ከምኡ ኣለውና ቀጻሊ ነቲ መደባቶም ነዚ ናይ ሽልማት ነዚ ላይክኖ ንሃገርና በፂሕዎ ዘሎ ደረጃ ናይ ቅድም ምሽክለታ ንዕኡ ንምዕባይ ላይክኖ ኣበርክትኦም ላይክኖ ከምዚ ንእሽተይ ኣበርክቶ ክገብሩ ንዕንስ እንታይ ይሕልፍ ላክን እቲ ኩሉ ግዜ ድሌታቶም ኣሎ ነብሶኮም መብዛሕትኦም ተቀዳድምቲ ነብሶኮፎም ኣበርክቶ ይገብሩ እዮም ላይክኖ ግን ብሓፈሻ ከምዚ ላይክኖ ኣነ ላይክኖ ንእሽተይ መበገሰ ኮይኑ ዘሎ ምክንያቱ እንታይ መበገሰይ ከዓ ካልኣይ ንሕና ኣብ ንቀዳደምሉ ነበርና ቅድሜና ነበሩ ኣሕዋትና ላይክኖ ኣያታትና እዮም ነዚ ንዕና እዳተባብዑ ኣብዚ ላይክኖ በፂሕዎ ዘሎ ብቅድም ምሽክለታ በፂሕሙ እዞም ኣብ ደገ ዘለዉ ተቀዳደምቲ ከዓ ጎኒ ጎነቲ ማያታትና ዘፅንሑልና ላይክኖ ናይ ምሃብ ናይ ምልጋስ ናይ ምትብባዕ ባህልና ከም ምኳኑ መጠን እቶም ኣብ ደገ ዘለዉ ነብሲ ወከፎም ላይክኖ ነዚ ሃገርና ናይ ምሽክለታ ዞባ ማእኸል ፌደሬሽን ላይክኖ ንዓኣቶም ንምሕጋዝ ነብሲ ወከፎም ኣብ ፌደሬሽን ቅድም ምሽክለታ ነባራ ተቀዳድምቲ ብደይ ምንም ክፍልት እዮም ላይክኖ ደሞ ምን ረሃፅኦም ንክፍሉ ዘለዉ እሞ ንሕና ላይክኖ ብዓቕምና ነዚኦም ጎንጎኒ ነቲ እሳቶም እውን ግዜኦምን ጉልበቶም ከይበቕቑ ላይክ ነዚ ምሽክለታ እዚ ናብ ምዕባይ ፀሓይን ቁርን እናተወቕዑ ዝገብሩ ዘለዉ ንሕና ከዓስ ንእሽተይ ኣበርክቶ ክንገብር በዚ ጋጣሚ እዚ ንነብሲ ወከፍ ደገ ዘለኹም ተቀዳድምቲ ምሕፅ እንታይ ሕልፍ ላይክኖ እዚ ገበርኩምለይ ንእሽተይ ሓፃር ቀንምዚ ከዓ ኤረቲቪ ከይመስገቡ ከምኩም ክሓልፍ ኣይደለን እዩ ታንክ ዩ
4: ብፌደሬሽን ኩዕሶ እግሪ

0: ብማእከል ተወዲቡ ዝካየድ ዞባ ውሉይ ግን ዋንጫ ሰማዕታትን ዝሓለፈ ቀዳሚ ሰንበትን ቀፂሩ ተኻይዱ ትማሊ ሰንበት ሊግ ዞባ ማእከል ኣብ ስታድዮም ኣስመራ ብክልተ ግጥማት ቀፂሩ ተኻይዱ ፈለማ ናብ ሜዳ ዝወረዳ ኣልተሕሪር ኣንጻር ማይ ተመናይን ነይረን ክልቲአን መብል 13 ፀወተን የካይደን ኣልተሕሪር ኣብ ካልኣይ ዙር ሓያል ተወዳዳርነት ብምርኣይ ንሰለስተ ብዓወት ሓደ ማዕረ ብምውፃእ ኣብ ሻምናይ ናብ ራብዓይ ተርታ ክብ ዝበለት ትማል እውን ኣንጻር ማይ ተመናይ ኣብ ዝገጠመትሉ እውን ኣይናሓሰትላን ፀወታ ምስ ፈለመ ኣብ ታሽዓይ ደቂ ብመንገዲ ሄርሞን ገብረ ገርግሽ ብዘመዝገባ ሸቶ ሓደ ባሮ ንዕረፍቲ መሪሓ ውፅያ ንዕረፍቲ ኣብ ዝቐፅለ ፀወ ኣልተሕሪር ፀወታ ምስ ፈለመ ኣብ መበል 46 ደቂ ብመንገዲ ብርሃነ ተክሊ ሚካኤል ብዘመዝገባ ሸቶም ክልተ ብሓደ መሪሕነት ኣደልዲላ ኣልተሕሪር በዚ ውፅኢት ኣየብቅዕትን ሄርሞን ገብረ ገርግሽ ንዕኡ ካልእቲ ንጋንቱ ድማ ሳልሰይት ሸቶ ወሲኹ ኣልተሕሪር ዓብላልነታ ብምቕፃል ኣብ 72 ከምኡ ድማ 9 ደቂ ካብ ኣክረም ኣደምን ኣቤል ክፍለን ሸቶ ወሲኻ ብገፊሕ ድማ 5 ባሮ ተዓዊታ ኣብዚ ግጥም ተፃወታይ ሄርሞን ገብረ ገርግሽ ብሉስ ተፃወታይ ናይዚ ግጥም ተፀዊዑ ቀፂለና ሜዳ ዝወረዳ ኣቶሊስ ምስ ዝራእትን ጥሪትን ነይረን ክልቲአን ሓሙሻይ ፀወተን ኣካይደን ኣብ ካልኣይ ዙር ክልተ ዓወትን ክልተ ማዕረን ብዘመዝገበቶ 23 ነጥቢ ሒዛ ናብ ዝግጥም ኣንጻር ኮርፖሬሽን ዘራእትን ጥሪትን ኣትያ ኣቶሊስ ንፀወታ ናብ ረብሓ ንምቕያር ግዜ ይወስደላን ኣብ 10ራይ ደቂ ብመንገዲ ቢንያም ግርማይ ኣብ መበል 13-17 ደቂቕ ድማ ብመንገዲ ሳምሶም ዝተኸስተ ብዝረኸበተን ሸቶታት ንዕረፍቲ 3 ባዶ መሪሓ ድሕረፍቲ ኣብ ዝቐፅለ ፀወታ ኮርፖሬሽን ዘራእትን ጥሪትን ንኣቶሊስ ዕድል ይሃብዋን ዘራእትን ጥሪትን ኣብ ተወሳኺ ደቂቕ መምለስ እግሪ ብመንገዲ ኣሮን ዑስማን ሸቶ ረኺባ ፀወታ ብመሪሕነት ኣቶሊስ 3 ብ1 ተዛዚሙ ኣቶሊስ ብዝያዳ ፀወታ ብ26 ነጥቢ ምስ ቀሕ ባሕርን ደንደንን ተማዕራርያ ኣብዚ ግጥም ተፃዋታይ ኣቶሊስ ሳምሶም ተኸስተ ደሚቑ እዚ ከምዚ ንኮሎ ትማል ሰንበት ናይ ዋንጫ ሰማእታት ንዋንጫ መን ሓለፈ ናይ ፍርቂ ፍፃመ ፀወታ ደቂ ተባዕትዮን ደቂ ኣንስትዮን ተኻይዱ ኣብ ንደቂ ኣንስትዮ 3 ክለባት ሊግ ደቂ ኣንስትዮ ዞባ ማእከል ራብዒተን ድማ ታለን ደቂ ኣንስትዮ ዞባ ማእከል ብምፅምባር ንዋንጫ መን ሓለፈ ፀወተን ኣካይደን ምምሕዳር ሰንበል ምስ ታለንት ዞባ ማእከል ፈላሚ ግጥም ኣብ ሰዓታት ቅድሚ ቀትሪ ዝተካየደ ምምሕዳር ሰንበል ንታለንት ዞባ ማእከል 4-2 ብምርታዕ ሰንበል ናብ ዋንጫ ሓሊፋ ቀፂለን ድማ ናብ ሜዳ ዝወረዳ ጎዳይፍ ምስ ዕዳጋ ሓሙስን ዝተመደበለን 9 2-2 ብምዛመን ሓንቲአን ንምሕላፍ ናብ ፍፁም ቅላዕ ኣምሪሐን ዕዳጋ ሓሙስ ድማ ብፍፁም ቅላዕ 2 ባዶ ብምዕዋት ንዋንጫ ሓሊፋ ናይ ደቂ ተባዕትዮ ድሕሪ ቀትሪ ካብ ካምፖቺቾሮ ዝተካየደ ጋንታታት ካልኣይ ዲቪዥን ኣኽርያ ደንደን ቢ ኣልተሕሪር ቢ ራብዒተን ታለንት ዞባ ማእከል ኣብዚ ናይ ፍርቂ ፍፃመ ብምብፃሕ ንዋንጫ መን ሓለፈ ፀወተን ኣካይደን ፈለማ ሰዓት 2 ደንደንቢ ምስ ኣልተሕሪርቢ ገጢመን ደንደንቢ ኣብ ዝካየድ ናይ ሻምፒዮን ኣብ ቀዳማይ ምድብ ቀዳሜይቲ ኮይና ትመርሕ ዘለያ ንኣልተሕሪር ድማ 4 ባሮ ብምስዓር ደንደንቢ ናብ ዋንጫ ሰጊራ ቀፂሉ ሰዓት 4 ድማ ምምሕዳር ኣኽርያ ምስ ታለን ዞባ ማእከል ገጢማ ኣኽርያ ኣብ ውድድር ሻምፒዮን ዞባ ማእከል ኣብ ካልኣይቲ ምድብ ብምዃን ስዕረት ከይቀመሰት ቀዳሜይቲ ኮይና ትመርሕ ዘላ ምስታ ቅድሚ ሕጂ ኣብዚ ውድድር ንፈለማ ግዜያ ተሳተፍ ዘላ ታለን ዞባ ማእከል ድማ ኣብ ዝገጠማሉ ቀዳሞት 45 ደቂ ብዘይሸቶ ባዶ ባሮን ተፈላለየን ንዕረፍቲ ኣብ ዝቐፅለ ፀወታ ኣብ መንጎአን ሓያል ተወዳዳርነት ብምርኣይ ታለን ዞባ ማእከል ናብ ኣኽርያ ብምፅጋዕ ናይ ሸቶ ዕድላት ትፈጥር ነይራ ናብ ሸቶ ብዘይምቕያራ ዋጋ ክፊልዋ ኣኽርያ ኣብ መበል 71 ደቂ ብመንገዲ ሮቤል የማነ ብዝረኸበታ ሸቶ ሓደ ባዶ መሪሕነት ሒዛ ብምዝም ንዋንጫ ሓሊፋ በዚ መሰረት ኣኽርያ ኣንጻር ደንደንቢ ኣብ ግጥም ፍጻመ ዋንጫ ሰማእታት ክረኸባየን ብምኽንያት በዓል ናጽነት ፌደሬሽን ባድሚንተን ዞባ ማእከል ተወዲቡ ክካየድ ጸንሐ ውርድራት ተዛዚሙ ፌደሬሽን ባድሚንተን ዞባ ማእከል ብምኽንያት በዓል ናጽነት ንኣስታት ሓደ ወርሒ ከካይዶ ዝቕነ ውርድር ባድሚንተን ስንበት 14 ሰነ ኣብ ጅምናዝየም ሃማማትእ ብዝተካየደ ውርድራት መጋረጃ ዓፅዩ እዚ 16 ግንቦት ዝጀመረ ውርድር ኣብ 3 ክሊ ዕድመ ማለት ኣብ ክሊ ዕድመ ትሕቲ 15 19 ዓመት ከምኡውን ልዕሊ 14 ዓመት ተኸፊሉ ብክልቲኡ ፀወታ ብንፅል ድርብ ሕውስ ዋስ ውርድራቱ ኣካይዱ ደቂ ኣንስትዮ ተወዳደር ትሕቲ 15 ዓመት ኣብ ዘካየዶ ግጥም ድባብ ዮናስ ኤልዳና ኢዮብ ሰሲና ኢዮብ ካብ ቀዳማይ ክሳብ ሳልሳይ ደረጃ ክሕዛን ከለዋ ኣብ ደቂ ተባዕትዮ ድማ ያስር ጀማል ዳዊት እስክንድር ብሩክ ዳንኤል ዕውታት ኮይኖም ኣብ ትሕቲ 19 ዓመት ሓያት ኢብራሂም ኤሌና ከሰተ መርም መሓመድ ብርሃን ቀዳሞት 3 ዕውታት ክኾናን ከለዋ ኤልሻይዳይ ሙሴ ኢዮቤድ መድሃኔ ዓብዱልቃድር ኣወርኬል ድማ ኣብ ንደቂ ተባዕትዮ ተዓዊቶም ኣብዚ ክሊ ዕድመ ደቂ ኣንስትዮ ብድርብ ኣብ ዘካየደ ውርድር መርም መሓመድ ብርሃን ሓያት ኢብራሂም ንመጋጥምተን ረቲዐን ንቐዳሞት ዕውታት ክኾናን ከለዋ ራንያ ገብረትንሳኤን ሜላሄር ኤፍሬምን ካልኣይ ኤለና ከሰተን ኣርያ መድሃኔን ድማ ሳልሳይ ደረጃ ሒዘን ኣብ ንደቂ ተባዕትዮ ዓብደልቃድር ኣወልከር ቀዳማይ ኤልቻዳይ ሙሴን ኢዮቤድ መድሃኒን ካልኣይ ሃይሰም የኑስን ብሩክ ፊልጶስን ሳልሳይ ደረጃ ሒዞም ብክልቲ ፀወታ ማለት ሕውስ ዋስ ጋንታ ኣብ ዘካይዶ ፀወታ ኤልቻዳይ ሙሴን ሓያት ኢብራሂምን ዓብደልቃድር ኣወልከርን ራንያ ገብረትንስአን ኢዮቤድ መድሃኒን መርያም መሓመድ ብርሃንን ካብ ቀዳማይ ክሳብ ሳልሳይ ዘሎ ደረጃ ሒዘን ንዕ 19 ዓመት ተፃወቲ ኣብ ዘካይዶ ግጥም ድማ ዳናይት ቢንያም ንመጋጥም ታረቲዓ ቀዳሚይቲ ዕውድቲ ክትከውን ከላ ሄርሜላ ብርሃነ ካልአይቲ ሊንዳ ከሰተ ሳልሰይቲ ብምዃን ውርድረን ዛዚመን ኣብ ደቂ ተባዕትዮ ቅዱስ ዮናስ ፋኑኤል ኣርዓዶም ሳሙኤል ሃይለ ካብ ቀዳማይ ክሳብ ሳልሳይ ዘሎ ደረጃ ሒዞም ብድርብ ኣብ ዘካይደው ፀወታ ኣነ ደቂ ኣንስትዮ ሄርሜላ ብርሃነን ሊንዳ ከሰተን ቀዳማይ ደረጃ ክሕዛን ከለዋ ዳናይት ቢንያምን ሳሮን ወልድ ኣብን ሚለና ተስፋ ሚካኤልን ንያት ኣስምሮምን ድማ ስዒበነን ኣብ ናይ ደቂ ተባዕትዮ ራእይ ዮናስን ቅዱስ ዮናስን ሌኩን ሙልጌታን ሄርሞን ሚካኤልን ሳሙኤል ሃይለን ፋኑኤል ኣርዓዶምን ካብ ቀዳማይ ክሳብ ሳልሳይ ዘሎ ደረጃ ብምሓዝ ውርድሮም ዛዚሞም ሕውስ ዋስ ማለት ብክልቲ ፀወታ ብዝቆማ ክለባት ኣብ ዘካይድዎ ግጥም ድማ ቅዱስ ዮናስን ሄርሜላ ብርሃንን ንመጋጥምቶም ብምርታዕ ቀዳማይ ደረጃ ክሕዙን ከለዉ ፋኑኤል ኣርዓዶምን ዳናይት ቢንያምን ካልኣይ ራእይ ዮናስን ሊንዳ ከሰተን ሳልሳይ ደረጃ ብምሓዝ ውርድሮም ፈጺሞም ኣብዚ ምክንያት በዓል ናፅነት ክካየድ ዝቐነየ ውርድር ነቢ ዮናስ ኣብ ትሕቲ 15 ዓመት ራንያ ገብረ ትንሳኤ ኣብ ትሕቲ 19 ዓመት ፅቡቕ ብቕዓት ዘንፀባርቕ ተባሂሎም ፍሉይ ክሽለሙ ከለዎ ኣብ ልዕሊ 19 ዓመት ድማ ደጀን ተስፋ ገርግሽ ብብዝሒ ውርድርን ዓወትን ዘካየደ ተባሂሉ ንሽልማት በቂዑ ኣብዚ ንኣስታት ሓደ ወርሒ ዝተኸየደ ውርድር ብድምር 76 ተወዳደርቲ ተሳተፉ ከሉ 217 ግጥማት ድማ ኣካይዶም ኣብ ከተማ ጊንዳዕ ትንሳኤ ስፖርት ብሓድሽ መንፈስ ንምብርባር ሓዳሽ ኮሚቴ ቆይማ
1: ፌደሬሽን ኩዕሶ እግሪ ንዞባ ጊንዳዕ ትንሳኤ ስፖርታዊ ንጥፈታት ንምብርባር ውዳበታቱ እሐይሉ ንክሰርሕ ሓዳስ ኮሚቴ ብምቓም ብሓድሽ መንፈስ ስርሑ ፈሊሙ እቲ ብ12 ክለባት ናይ ካልኣይ ዲቪዥን ኣብ 2 ምድብ ከምኡ ድማ 8 ናይ ቀዳማይ ዲቪዥን ዝተሰርዐ ውድዳት ንዓመት ሙሉእ ብዘይምቁራት ዝካየድ ምዃኑ ወኪል ኣገልግሎት ዜናት ንዞባ ሓቢሩ ናብ ፆወታታት ምስ ንሰግር ኣብ ቀዳማይ ዲቪዥን ጋንታ ዓወተ ንባቡራይ 3 ብ2 ክትረትዓን ክላ መደርባ ድማ ንሰገን 4 ብ2 ስዒራታ ብ67 ሰነ ኣብ ዝተኻየደ ግጥማት ምስሪ ድማ ናይ ካልኣይ ዲቪዥን ኣልነስ ንባቡራይ 2-1 ኣልነጅም ንኣልዓውዳ ከዓ 2-2 ክዕወት ኣለን ኣብ ናይ ቀዳማይ ዲቪዥን ድማ ኣልኣህሊ ንቀይሑ ባሕሪ 3-1 ብዝኾኑ ውፅኢት ተዓዊታት ኣላ ብዘካዚ ኣብ ጀርመን ዝቕምጥ ኣቶ ኖራይ ማሕሙድ ፍካክ ዝተባሃለ ጉዱሴካ ንክለብ መደርባ ሙሉእ ዕጥቂ ብምፋይ እቲ ዕጥቂ ንወኪል ናይታ ክለብ ኣቶ ዓብዱ መሓመድ ዓሊ ኣረኪቡ ኣብቲ ናይ ምርኻብ ስነስርዓት ኣብ ወንበር ፌደሬሽን ኩዕሶ እግሪ ንዞባ ጊንዳዕ ኣቶ ማሕሙድ ሳልም ኣብ ዘስምዖ ቃል ተበርኪቱ ዘሎ ህያብ ኣካል ናይቲ በቢግዜኡ ነትፈታ ስፖርት ናይቲ ንኡዞባ ንምትባዕ ብጉዱሳ ዜጋታት ዝካየድ ሰናይ ተግባር ምዃኑ ብምጥቃስ ካልኦት ወገናት ምድጋፎም ክዕዝዙ ተላብዩ
0: ፌደሬሽን ኣትለቲክስ ንኡዞባ ባረንቱ ብምክንያት 20 ሰነ መዓልቲ ሰማእታት ውርድራት ኣካይዱ
1: ፌደሬሽን ኣትለቲክስ ንኡዞባ ባረንቱ ዝወደቦ ብምክንያት 20 ሰነ መዓልቲ ሰማእታት 22 ደቂ ኣንስትዮ ዝርከበን 4 ተወዳደርቲ ካብ 9 ክሳብ 12 ሰነ ውድድር ኣካይዱ ኣብቲ ዝተረኽበ ውፅኢት ናይ 100 ሜትሮ ደቂ ተባዕትዮ ቀዳማይ ሓሙድ ሙሳ ካብ ምምሕዳር ከባቢ ዳሰ ካልኣይ ቅዱስ ወልደ ሩፋኤል ካብ ከተማ ባረንቱ ሳርሳይ ሄርሞን እስራኤል ካብ ከተማ ባረንቱ ኣብ ናይ 200 ሜትሮ ደቂ ኣንስትዮ ቀዳሚቲ ፌርዶስ ሞሮ ካብ ምምሕዳር ከባቢ ሶሶና ካልእቲ ሜዲና ድሪስ ካብ ምምሕዳር ከባቢ ዳሴ ኣብ ናይ ደቂ ተባዕትዮ 200 ሜትሮ ድማ ቀዳማይ ዓብዱልሰላም ጣህር ካብ ምምሕዳር ከባቢ ዳሴ ካልኣይ ያቆብ ዓዋተ ካብ ከተማ ባረንቱ ሳልሳይ ሓሙድ ሙሳ ካብ ምምሕዳር ከባቢ ዳሴ ብምዃን ንውድዶም ዛዚሞም ኣብ ናይ 400 ሜትሮ ደቂ ኣንስትዮ ቀዳሚቲ የደን ገብሪ ህይወት ካብ ከተማ ባረንቱ ካልእቲ ፌርዶስ ሞሮ ካብ ምምሕዳር ከባቢ ሶሶና ሳርሴቲ ኳልቱም ኤድሪስ ካብ ምምሕዳር ከባቢ ዳሰ ኣብ ናይ ደቂ ተባዕትዮ 400 ሜትሮ ቀዳማይ ዓብዱሰላም ጣህር ካብ ምምሕዳር ከባቢ ዳሰ ካልኣይ ሉካ መሓመድ ካብ ከተማ ባረንቱ ሳልሳይ ሪሞን መሓሪ ካብ ባረንቱ ኣብ ናይ 800 ሜትሮ ደቂ ኣንስትዮ ቀዳሚቲ ኤደን ገብሪ ህይወት ካብ ከተማ ባረንቱ ካልእቲ ፋጢያ ዓሊ ካብ ምምሕዳር ከባቢ ዳሰ ሳርሴቲ ኒዊላ ናስር ካብ ከተማ ባረንቱ ኣብ 800 ሜትሮ ደቂ ተባዕትዮ ቀዳማይ ፓስኳል ፊልሞን ካብ ምምሕዳር ከባቢ ሶሶና ካልኣይ ምድሃኒ ጃምቦ ካብ ባረንቱ ሳልሳይ ሪሞን መሓሪ ካብ ባረንቱ ኣብ ናይ 1500 ሜትሮ ደቂ ኣንስትዮ ቀዳሚቲ ሄለን ስምኦን ካብ ምምሕዳር ከባቢ ሶሶና ካልእቲ ማርስቴላ ጫማ ካብ ምምሕዳር ከባቢ ሶሶና ሳርሴቲ ፋጢያ ዓሊ ካብ ምምሕዳር ከባቢ ዳሰ ኣብ ተመሳሳሊ ርሕቀት ናይ ደቂ ተባዕትዮ ቀዳማይ በረኸት ኣማኑኤል ካልኣይ ተስፋይ ዓሊ ሳልሳይ ፓስኳል ፊልሞን ሰለስትዮም ተወዳደርቲ ካብ ጋንታ ባሮንቶ ብምዃን ውድድሮም ዛዚሞም ኣብ ናይ 3,000 ሜትሮ ደቂ ኣንስትዮ ቀዳሚቲ ሄለን ሶሞን ካብ ምምሕዳር ከባቢ ሶሶና ካልእቲ ማርስቴላ ጫማ ካብ ምምሕዳር ከባቢ ሶሶና ሳርሲ

እቲ ኳልቶ ሜድሪስ ካብ ምሕዳር ከባቢ ዳሰ ኣብ ናይ ደቂ ተባዕትዮ 3,000 ሜትሮ ቀዳማይ ብርኸት ኣማኑኤል ካብ ባሮንቱ፣ ካልኣይ ተስፋይ ዓሊ ካብ ባሮንቱ፣ ሳልሳይ ኪዳነ ትቱጉ ካብ ምምሕዳር ከባቢ ሶሶና ብምዝጋብ ውድድሮም ክዛዘሙ ከለዉ ካብ 2,000 ክሳዕ 3,000 ሜትሮ ንዕውታት ወዳደርቲ ናይ መተባብዒ ሽልማት ተዓዲሎም።

መዓደ ቀይሕ ብምኽንያት 20 ሰነ መዓልቲ ሰማእታት ብ14 ሰነ ጎርባብት ንኡዞባታት ዝተሳትፎ ጉያ ሰማእታት ተኻይዱ እዚ ውድድራት ብፌደሬሽን ውድድር ኣትለቲክስ ዝተወደቡ ኮይኑ ናይ 5 ኪሎ ሜትር ደቂ ተባዕትዮ 16 ኪሎ ሜትር ደቂ ኣንስትዮን ደቂ ተባዕትዮን ኣብ ከተማ ዓዲ ቀይሕ ዝርከቡ ሰራሕተኛታት ዝተሳትፎ ውድድር እዩ ነይሩ ዑታት ምስ ንሪኦ ኣብ ናይ 16 ኪሎ ሜትር ደቂ ተባዕትዮ ቀዳማይ ነቢ ተስፋ ሚካኤል ካብ ንኡዞባ ሰገነይቲ ካልኣይ ኣሌክሳንደር ዑቕባይ ካብ ንኡዞባ ዓዲ ቀይሕ ሳልሳይ መርሃዊ ገብሪ ሂወት ካብ ንኡዞባ ዓዲ ቀይሕ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ራንዳ መሓመድ ካብ ንኡዞባ ሰንዓፈ ካልቲ ሲዶና ግርማይ ካብ ንኡዞባ ዓዲ ቀይሕ ሳልሰይቲ ሳሮን ተስፋ ሚካኤል ካብ ንኡዞባ ዓዲ ቀይሕ ኣብ ናይ ደቂ ተባዕትዮ 5 ኪሎ ሜትር ቀዳማይ ብእምነት ሙሉእ ካብ ንኡዞባ ዓዲ ቀይሕ ካልኣይ ዓወት ዑቕባይ ካብ ንኡዞባ ዓዲ ቀይሕ ሳልሳይ ኣቤል መንቀሮስ ካብ ኣስመራ ብምዃን ተዓዊቶም ዑታት ተወዳድርቲ ዝተፈላለዩ ገንዘባዊ ሽልማትን መዳልያታትን ተዓዲሎም ብኻል ወገን ኣብ ከተማ ዓዲ ቀይሕ ን5 ሰናብቲ ዝቕፅልን ንመዳለዊ ውድዳት ዞባ ደቡብ ዝኸውን ቅድም ብሽክለታ ባዕሶት 4 ሰነ ፈሊሙ ኣብ ዝነበረ ውድዳት ኣብ መንጎ 4 ምምሕዳራት ከባቢ ንዞባ ሰንዓፈን ዝካየድ ዘሎ ኮይኑ ኣብ ዕዉታት ንኣሽው ቀዳማ ዮስያስ ዓገሶም ካልኣይ ኤርምያስ በረኸ ሳልሳይ ተስፋኣለም ደበሳይ 4 ሚልዮን ሙሉእ ሓምሻይ ዮናስ ተሸመ ሻርሻይ ኣነሲሞ ሳማኑኤል ኣብ ናይ ማእከሎት ቀዳማይ ምርሃዊ ኣባዲ ካብ ምምሕዳር ሓይነባ ካልኣይ ናኦዳ ተኽልቲ ካብ ምምሕዳር ዑናቡር ሳልሳይ ፊልሞን ፍሬዘር ካብ ምምሕዳር ዑናቡር ኣብ ናይ ዓበይቲ ቀዳማይ ዲቪዥን ድማ ቀዳማይ ናኦድ ሃብተ ገብርኤል ካብ ምምሕዳር ሓይነባ ካልኣይ ኣዛርያስ ሓየሎም ካብ ምምሕዳር ዑናቡር ሳልሳይ ናታን ኣማኑኤል ብውልቂ ራብዓይ ጅምዕ እስማዒል ካብ ንዞባ ሰንዓፈ ሓምሻይ ዑመር መሓመድ ካብ ንዞባ ሰንዓፈ ሻርሻይ ዳንኤል ጎርማይ ካብ ምምሕዳር ሒሽምለ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ዘቢብ ተስፋ ጋብር ካብ ምምሕዳር ሕሽምለ ካልእቲ ማዕድን ሙልጌታ ካብ ንዞባ ሰንዓፈ ሳልሰይቲ ኤልዳና ክብሮም ካብ ምምሕዳር ሓይነባ ራብዒቲ ስኒት ዮሃንስ ብውልቂ ብምዃን ተዓዊተን ብምኽንያት 20 ሰነ መዓልቲ ሰማእታት ዝተሰርዐ ቅድም ብሽክለታ ማውንቴን ባይክ ንዞባ ድባርዋ ተዛዚሙ እቲ ብዕለት 14 ሰነ ዝተኻየደ ውዕውዕ ስፖርታዊ ውድድር ብዝሒ ዝነበሮ ውድድራት እዩ ተሰሪዑ ኣብቲ ዕለት 18 ኪሎ ሜትር ካብ ዝተሰርዓሎም ተቐዳደምቲ 4ይ ዲቪዥን ቀዳማይ እሰይ ሰዓረ ካልኣይ ሄርሞን ወልደ ሚካኤል ሳልሳይ ኣሚና ዳብዮናስ 4ይ ኣቤል ዮሃንስ ሓምሻይ ቶማስ ቢንያም ሻርሻይ ድማ ነቢ ሃብቶም ብምኻል ንውድድሮም ዛዚሞም 23.4 ኪሎ ሜትር ካብ ዝተሰርዓሎም ሳልሳይ ዲቪዥን ሙኽታር ሓሰን ናወዱ ዑቕበ ሳምሶም ኢዮብ ኤቨን ተክለስጊ ፋኑኤል ስቴፋኖስ ከምኡ ድማ ናወዱ ዓንድ ኣብርሃም ተኸታቲሎም ንውድድሮም ፈጺሞም ካብ ግዜ ናብ ግዜ ብዝሕንን ዓቕምን ናዓበየን ዝኸይ ዘሎ ተቐዳድምቲ ደቂ ኣንስትዮ ንምትባዕ ብምውሃድ ፌደሬሽን ቅድም ብሽክለታን ኮሚሽን ባህልን ስፖርትን ዞባ ድባርዋን ዝተበርከተ 3 ሓደስቲ መዳደርቲ ብሽክለታ 15 ማልያ 11 ካስኮን 8 ጫማን ዘጠቓለለ ዕጥቂ ኣብቲ ኣጋጣሚ ክወሃብ ከሎ 18 ኪሎ ሜትር ንምሽፋን ኣብ ዝተኻየደ ፀወታ ድማ ቀዳሚቲ ሳምራዊት ደበሳይ ካልይቲ መርሃዊት ክፍለ ሳርሴይቲ ሊድያ መርሃዊ ራብዒቲ ኮኸብ ኣብርሃም ሓምሸይቲ ዮርሳሌም ማሪቆ ሻርሸይቲ ድማ ሙዚ ተስፋልደት ብምዃን ውድድረን ፈጺመ ካልኣይ ዲቪዥን 36 ኪሎ ሜትር ንምሽፋን ኣብ ዘካየድዎ ፀወታ ኣብ ሰዓት 37.8 ኪሎ ሜትር እናረገፁ መዛዘም ሕንፃፅ ካብ ዝበፅሑ ተቐዳድምቲ ሰነድ ሳብሶም ካብ ጋንታ ምስላም ሚካኤል ሃይለ ካብ ምስላም ናኤብ ተስፋኣለም ካብ ምስላም ኤቨን ኢዮብ ካብ ጋንታ ገዛ ላምዛ ሳይሞን ዓንደ መስቀል ካብ ጋንታ መረብ ሚሊ ሳምሶን ካብ ጋንታ መረብ ካብ ቀዳማይ ክሳብ ሻርሻይ ብምኻን ንውድድሮም ፈጺሞም ኣብ ቀዳማይ ዲቪዥን ኣብ መንጎ ተቐዳድምቲ ያፌት የማነ ካብ ጋንታ ምስላም ከምኡ ድማ ሳይሞን ፀገዛዊ ካብ ጋንታ ገዛ ላምዛ ተመሳሳሊ ነጥቢ ኣውሃሊሎም ብምፅንሖም ህልኽ ዝመሎ ፆታ ክንፀባርቕ ትፅቢት ተዓዘብቲ ነይሩ ኣብ መወዳእታ ዝተረኽበ ውፅኢቱ ድማ ያፌት የማነ ምስላም ሳይሞን ፀገዛ ኣብ ጋንታ ገዛ ላምዛ ሴም ዳዊት ካብ ጋንታ መረብ ኣሚናዳብ ኣለም ካብ ጋንታ መረብ ተመስገን እያሱ ካብ ጋንታ ምስላም ከምኡ ውን ኤቨኒሳ ካብ ጋንታ ምስላም ብምዃን ብተኸታታሊ ንውድድሮም ዛዚሞ ብሓፈሻ ኣብ ናይ 2 ሰናብቲ ድምር ውፅኢት ዑታ ዝኾኑ ተቐዳድምቲ ኣብ ናይ 4ይ ዲቪዥን ቀዳማይ ሄርሞን ወልደ ሚካኤል ብ12 ነጥቢ ተሸላሚ ወርቂ መዳልያ ካልኣይ እሰይ ሰዓረ ብ10 ነጥቢ ተሸላሚ ብሩ መዳልያ ሳልሳይ ኣቤል ዮሃንስ ብ8 ነጥቢ ተሸላሚ ነሓስ መዳልያ ተቐዳድምቲ ሳልሳይ ዲቪዥን ቀዳማይ ናወድ ዕቑባይ ብ12 ነጥቢ ተሸላሚ ወርቂ መዳልያ ካልኣይ ሙኽታር ሓሰን ብ11 ነጥቢ ተሸላሚ ብሩ መዳልያ ሳልሳይ ርእሶም እዮም ብ6 ነጥቢ ተሸላሚ ነሓስ መዳልያ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ሳምራዊ ደበሳይ ብ14 ነጥቢ ተሸላሚት ወርቂ መዳልያ ካልእቲ መርሃዊት ክፍለ ብ10 ነጥቢ ተሸላሚት ብሩ መዳልያ ሳልሴይቲ ኮኸብ ኣብርሃም ብ6 ነጥቢ ተሸላሚት ናሓስ መዳልያ ኣብ ካልኣይ ዲቪዥን ቀዳማይ ናኢብ ተስፋኣለም ብ16 ነጥቢ ተሸላሚ ወርቂ መዳልያ ካልኣይ ሰነድ ርእሶም ብ15 ነጥቢ ተሸላሚ ብሩ መዳልያ ሳልሳይ ሚካኤል ሃይለ ብ9 ነጥቢ ተሸላሚ ናሓስ መዳልያ
ኣብ ናይ ቀዳማ ዲቪዥን ቀዳማ ዩፌት የማነ ካብ ጋንታ ምስላም ብ21 ነጥቢ ተሸላሚ ወርቂ መዳልያ

0: ካልኣይ ሳይሞን ፀገዛብ ካብ ጋንታ ገዛላምዛ ብ15 ነጥቢ ተሸላሚ ብሩር መዳልያ፣ ሳልሳይ ኣሚናዳብ ኣለም ካብ ጋንታ መረብ ብ12 ነጥቢ ተሸላሚ ናሓስ መዳልያ። ዑታት ተቐዳድምቲ ዝተዳለሎ ሽልማት ካብ ኢድ ዝተፈላለዩ ሓለፍቲ ተዓዲሎም። እዚ ከምዚ ኢሉ እንከሎ ካልኣይ ዙር ሊግ ዞባ ደቡብ ኣብ ከተማታት ሰንዓፈን ዱባርዋን ኣብ ዝቕፀለሉ ዱባርዋን ሰንዓፈን ተዓዊተን ኣብ ዱባርዋ ብ14 ሰና መንጎ ጋንታታት ደቂ ኣምሓርን ዱባርዋን ኣብ ዝተኻየደ ፆታ መበል 12 ደ መገዲ ኤስትሮም እስያስ ቅልጥፍቲ ሸቶ ዘመዝገበ ዱባርዋ መሪሕነት ሒዛ ቀፂላ እውን ኣብ መበል 42 ደ ብውህደት ተፃውቲ ዱባርዋ ኤስትሮም እስያስን ዳዊት በረኸት ዝተሰርሐት ኩዕሶ ዳዊት በረኸት ኣብ ሰኪዐት ደቂ ኣምሓረ ኣዕሪፍዋ። ንዕረፍቲ ድማ ክልተ ባዶ ተመሪሖም ዝወፁ ተፃወቲ ደቂ ኣምሓረ ድሕሪ ዕረፍቲ ናይ ምጥቃዕ ሓይሎም ብምዝያድ ኣብ መበል 68 ደ ካብ ተፃወታይ ሰምረ በርሂ እኳ ሸቶ ተረኸቡ ክመዓራርዩ ግን ኣይከኣሉን። ኣብ ካልኣይ ዙርያ ሊግ ስዕረት ዘየመዝገበ ዱባርዋ ክልተ ባዶ ዝኾነ ውፅኢት ተዓዊታ። ብሉፅ ተፃወታይ ናይቲ ግጥም ተኸላኸላይ ዱባርዋ ዳዊት ተኽለ ሚካኤል እዩ። ብ13 ሰነ ኣብ ሰንዓፈ መንጎ ጋንታታት ዓረዛን ሰንዓፈን ዝተኻየደ ፆታ ድማ ብዓወት ሰንዓፈ 3-1 ዝኾነ ውፅኢት ተዛዚሞም።
1: ኣብ ከተማ ከረን መባእታዊ ስልጠና ናይ ውሽጢ ገዛ ውርድራት ተዋሂቡ። ኣብ ከተማ ከረን ብሃገራዊ ፌደሬሽን ውሽጢ ገዛ ኤርትራ ዝተወደበ መባእታዊ ስልጠና ዳንነት ክወሃብ ዝቐኒ ሓለፍቲ ስፖርት ኣብ ዝተረኽብሉ ብ11 ሰነ ብወግዒ ተዛዚሙ። እቲ ካብ 8 ክሳብ 11 ሰነ ዝተካየደ ስልጠና 6 ደቂ ኣንስትዮ ዝርከብዎም 15 ሰልጠንቲ ክስልጡን ከለዉ ማእሰልጠንቲ ቅሳነት በረኸትን ያስሚን መሓመድ ብርሃንን ብክለሰ ሓሳብን ተግባርን ፈተናን ቀሲሞም። ኣብ መኽፈቲ ፕሬዚደንት ናይ ውሽጢ ገዛ ውርድራት ዞባ ዓንሰባ መምህር ኣወልኬር ዓብዱራሕማን ኣብ ዘስምዑ ቓል ሰልጠንቲ ንዝረኽቦ ዕድል ሓያል ጻዕሪ ብምክያድን ብምምዕባልን ንዝቐስህምዎ ስልጠና ባድሜንተን ኣብ ንኡሳን ዞባታት ንምዕባዩ ንምስፍሑን ተርኦም ክጻወቱ ተላብዩ። ከምኡ ውን ሓላፊ ባህልን ስፖርትን ከተማ ከረን መንእሰይ ትንሳኡ ብወገኑ ባድሜንተን ብደረጃ ከተማ ይኹን ዞባ ንምስፍሑ ባህልን ስፖርትን ከተማ ከረን ኩሉ ካብ ዝሕተት ጥለባት ከማልእ ድሉ ምህላው ሓቢሩ። ካብ ሃገሮ ፌደሬሽን ሓላፊት ምክትታል ደቂ ኣንስትዮ ወይዘሮ ያስሚን መሓመድ ብርሃን እውን ሰልጠንቲ ንዝተዋህቦም ናይ ሓፂር ግዜ ስልጠና ብትግሃትን ብቕዓትን ከም ዝቐሰሙ ገሊጻ። ኣብ መወዳእታ ሰልጠንቲ እንስረለበሎም ናይ ምስክር ወረቐት ካብ ኢድ ዝተፈላለዩ ሓለፍቲ ስፖርት ዞባ ዓንሰባ ተቐቢሎም። ኣብ ከተማ ከረን ብምክንያት 20 ሰነ መዓልቲ ሰማእታት ውርድራት ብሽክለታ ተኻይዱ።
2: ፌደሬሽን ቅድድም ሽግለታ ከተማ ከረን ንክልተ ሰናብቲ ዝቐጸለ ብምኽንያት 20 ሰነ ዝኽሪ ሰማእታት ኤርትራ ዝተሰርዐ ውድድር ብሽግለታ ትማሊ ሰንበት ፈሊሙ። ኣብዚ ዕለት ኣብ ዝተኻየደ ውድድር ጎኒ ጎኒ እዚ ረዚን ታሪኻውን ዝኽሪ ሰማእታትና ዝካየድ ዘሎ ውድድር ነቶም ኣብዚ ዓመት እዚ ብመስዋዕቲ ሞትን ዝተፈለይዎም ቀዳማይ ነስረዲን መሓመድ ኣባል ፌደሬሽን ዞባ ዓንሰባ ብዘጋጠሞ ድንገታዊ መስዋዕቲ፣ ካልኣይ ተቐዳዳማይ እሰይ ከሰተ ተስፋፅን ካብ ጋንታ ዓዲ ተከሌዛን ብዘጋጠሞ ናይ መኪና ሓደጋ ብሕልና ብምዝካር 4 ጋንታታት ካብ ንኡሳን ዞባታት ከረን ከምኡውን ሓሓንቲ ጋንታ ካብ ንኡሳን ዞባታት ሓጋዝ ዒላበር ዒድ ዓዲ ተከሌዛን ዝተሳተፍዎ 4 ካታጎሪ ተመዲብሉ ስፖርታዊ ዲስፕሊን ዘነገሶ ውድድር ተኻይዱ። ውድድር ምውድዳር ከም ምዃኑ መጠን ንኽትዕወት ስለ እትወዳደር ተወዳደርቲ ኣብ ሓያል ግጥም ብምእታው ተደጋጋሚ መጥቃዕቲ ከካይዱ ፈቲኖም፣ ብፀረ መጥቃዕቲ ድማ ይብርዕኑ። ማዕረ ማዕረ እዚ ምፍኽኻርን ተዓዘብቲ ዝለዓለ ርሱን ውድድር ብምንባሩ ነቲ ብምኽንያት 20 ሰነ መዓልቲ ሰማእታት ዝተዳለወ ናይ ዝኽሪ ፅዋዕ ንምውናን ኣብ ዝተገበረ ናይ ኢንዶርትመንት ኮነ ፍጻሚ ውድድር ልዕሊ ኣብ ዝሓለፈ ውድድራት ሰሓብን ርሱንን ኮይኑ ውዒሉ፣ ከም ውፅኢቱ ድማ ምድግጋ መጥቃዕቲ ዝበዝሖ ኮይኑ ብምውዓሉ ናይ ምግላፍ ተርእዮታት ዝተረኣዮ ዕለት ኮይኑ ውዒሉ። ኣብ መወዳእታ ዝተረኸበ ውፅኢት ምስ እንርኢ ድማ ካብ ካታጎሪ ደቂ ኣንስትዮ ንዝተሰልዐለን 20 ኪሎ ሜትር ብምሽፋን ኣብ ዘካየደ ውድድር ኣብ ሰዓት 31.4 ኪሎ ሜትር እንዳሃረማ ቀዳመይቲ ደሊና ዳዊት ክብሮም ካብ ጋንታ ሽሉኽ ንመወዳደርታ ዙርያ ብምድራብ ንበይና ተዓዊታ። ኣብ ናይ ህንፃናት ማውንቴን ካታጎሪሲ ንዝተሰላዓሎም 20 ኪሎ ሜትር ንምሽፋን ኣብ ዝተኻየደ ውድድር ድማ ኣብ ሰዓት 32.2 ኪሎ ሜትር እንዳሃርሙ ቀዳማይ ፍኖት ዘርኣይ በርሀ ካብ ጋንታ ገዛባንዳ፣ ካልኣይ ኣሕመድዲን ያሲን ናስር ካብ ጋንታ ገዛባንዳ፣ ሳልሳይ ዮናስ ጣዓመ ኪዳን ካብ ጋንታ ዓዲ ተከለዛ ብምዃን ተዓዊቶም። ኣብ ማውንቴን ካታጎሪ ቢ ንዝተሰላዓሎም 79.8 ኪሎ ሜትር ንምሽፋን ኣብ ዝተኸየደ ውድድር ኣብ ሰዓት 37.7 ኪሎ ሜትር ናህሪ ብዘለዎ ውድድር ንክዛዝሙ 8 ኪሎ ሜትር ምስ ተረፎም ክልተ ተቐዳድምቲ እንዳተባራረዩ ንኩሎም 20 መወዳድርቶም ዙርያ ደሪቦም ካብ ፀወታ ገሊፎሞም። ኣብ መወዳእታ ቀዳማይ ሓሰን ዓብደልሓሚድ ሓሰን፣ ካልኣይ ያስሚን መሓመድ ዑመር ሕመድ ክልቲኦም ካብ ጋንታ መጓዓዝያ ተዓዊቶም። ኣብ ማውንቴን ካታጎሪ ኤ ንዝተሰላዓሎ 108 ኪሎ ሜትር ንምሽፋን ኣብ ዝተገበረ ውድድር ድማ ኣብ ሰዓት 39.9 ናሃሪ ብዘለዎ ውድድር ቀዳማይ ኣማን ነጋሽ ዮሃንስ ውድድሩ ንምዝዛም 44 ኪሎ ሜትር ምስ ተረፎ ንኩሎም 24 መወዳድርቱ ዝርያ ደርቢ ካብ ፀወታ ገሊፉ ንበይኑ ተዓዊቱ ኣብ ናይ መወዳእታ ዳኮርሶ ኣብ ዝገበሮ ውድድር ድማ ንዝተሰላዓሎ 109.2 ኪሎ ሜትር ኣብ ሰዓት 40 ኪሎ ሜትር ናህሪ ብዘለዎ ውድድር ዛዚሞም ቀዳማይ ድማ ዮናታን እድሪስ ሳልሕ ካብ ጋንታ ሬድሲ ካልኣይ ናትናኤል ኪዳነ ዮሃንስ ካብ ጋንታ ሽሉህ ሳልሳይ ኤቨን ታደሰ ታረቀ ካብ ጋንታ መጓዓዝያ ኮይኖም ተዓዊቶም ናይዚ ብምክንያት 20 ሰነ ንዝኽሪ ሰማዕታት ኤርትራ ዝተሰርዐ ውድድር ብሽግለታ ንዝቕፅል ሰንበት ዝካየድ ምዃኑ ፌደሬሽን ቅድድም ብሽግለታ ከተማከረን ሓቢሩ
1: ናይ ምድብ ግጥማት ዋንጫ ዓለም ዝሓለፈ ቀዳምን ሰንበትን ብብርክት ዝበሉ ግጥማት ቀፂሩ ተኻይዱ
0: ሜክሲኮ ኣንጻር ደቡብ ኣፍሪቃ ኣብ ዘካየርቶ ግጥም ስንምልከት ኣብ ናይ ቅድሚ ዕረፍቲ ፀወታ ፈለማ ሜክሲኮ ኣብ ታሸዒቲ ደቕናይት ግጥም ካብ ኪኑኖስ ብዝረኽበታ ሸቶ መሪሕነት ብምሓዝ ንዕረፍቲ ክትወፅእ ከላ ድሕሪ ዕረፍቲ ኣብ ዝቕፀለ ፀወታ ግን ካልእ መልክዕ ዝሓዘ ፍጻመይ ተኸሲቱ ኣብዛ ፀወታ ትሕቲ ብቕዓት ኮይና ዘቕርበት ኣካልት ጋንታ ደቡብ ኣፍሪቃ መበል 49 ደቕ ንተፃዋታ ያያ ሲቶለ ብቐይሕ ካርድ ብምኽሳር ናይ ፈለማ ተፃወታይ ብቐይሕ ካርድ ዝተባረረ ክኸውን ከሎ እቲ ፍጻመ ንብዝሒ ቁፅሪ ተፃወቲ ናብ 10 ብምውራድ ብገረሎ ንክትዛዝም ክትፍረድን ከላ ሜክሲኮ ድማ መበል 67 ደቕ ካብ ራውል ጂሚነስ ካልእ ሸቶ ከተመዝግብ እዚ ተፃዋታይ ናይ ፈለማ ሸቶ ንሃገሩ ኣብዚ ውድድር ዘመዝገባ ብምባራ ድማ ተዘካሪት ኮይና ሓሊፋ ኣብ መበል 84 ደቕ ደቡብ ኣፍሪቃዊ ቴምባ ዝዋነ ንተፃዋታይ ሜክሲኮ ብምፅፍዑ ብቫር ድሕሪ ምርጋፁ ብቐይሕ ካርድ ካብ ሜዳ ክባረር እንከሎ ምውፃእ ናይ ዝተፃወታይ ንቁፅሪ ተፃወቲ ሃገሩ ናብ 9 ክወርድ ቀሲቡ ፆታ ብምዝዛሙ ሜክሲኮ ኣብ መበል 92 ደቕ ንተፃዋትያ ሴዛር ሞንተዝ ብቐይሕ ካርድ ብምኽሳራ እቲ ፆታ ኣብ መኽፈቲ 3 ቀያሕቲ ካርድታት ዝተረዮ ኣገራሚ ክኸውን ከሎ ኣብዚ ፆታ ሃገረት ጋንታ ሜክሲኮ 2 ባዶ ተዓዊታ ራውል ጂምነዝ ድማ ብሉስ ተፃዋታይ ናይዛ ግጥም ዝተሰመ እዩ ሃገረ ቅጥር ዘንገርቶ ቅን 4-5 ካይዲ ዋንጫ ዓለም 2022 ኣብ መላእቲ ውድድር ዝተረኣየ ብዙሒ ቀያሕቲ ካርድታት 4 ክኸውን ከሎ ኣብ መኽፈቲ ናይዚ ውድድር ዝተረኣየ 3 ቀያሕቲ ካርድታት ካብቲ ዝሓለፈ ውድድር ብሓንቲ ካርድ ብምጉዳሉ ኣገሪሙ ኣሎ ወዲ 17 ዓመት ሜክሲካዊ ተፃወታይ ጂልቤርቶ ሞራ ድሕሪ ዕረፍቲ ተቐይሩ ናብ ሜዳ ብምእታው ኣብዚ ውድድር ዝነእሰ ተፃዋታይ ተባሂሉ ታሪክ ሰኒዱ ኣሎ ኣባላት ናይ ዝምድብ ዝኾነ ሃገራውያን ጋንታታት ዶብ ኮርያን ቼክ ሪፓብሊክን እውን ፀወተን ኣካይደን እየን ኣብ ናይ ቅድሚ ዕረፍቲ ፀወታ ዘን ሃገራት ብዘይሸቶ ክፈላለያ ከለዋ ድሕሪ ዕረፍቲ ኣብ ዝቐፀለ ካልይ ኣብረ ግጥም ቼክ ሪፓብሊክ እያ ኣብ መበል 59 ደቕ ካብ ክረጅክ ብዝረኸበታ ሸቶ ቀዲማ መሪሕነት ክትሕዝኪ ኢላ ዶብ ኮርያ መበል 67 ደቕ ካብ ህዋንግኢን ቢዮም ብዝረኸበታ ሸቶ ናብ ፀወታ ተመሊሳ ድዕዛ ሸቶ ናብ ልዳት መጋጥምታ ብቁልጡፋት ዝኾና ኩዓሳሱ ክፅጋዕ ዝጀመረት ኮርያ ኣብ መበል 80 ደቕ ካብ ተቐይሩ ናብ ሜዳ ዝኣትወ ኦህዮንግዩ ምዕወቲ ሸቶ ብምርካብ ካብ ድሕሪ ተበጊሳ 2-1 ክትዕወትን ከላ ኣብዛ ፆታ ሸቶ ዘመዝገበን ንካልቲ ሸቶ ኩዕሶ ዝቐረበን ህዋንግኢን ብዮም ብሉስ ተፃዋታይ ተባሂሉ ተሰይሞም ኣብዛ ፆታ ሓለቓ ሃገራዊት ጋንታ ዶብ ኮርያ ሶንሁን ሚን ማሊ ሃገሩ ወዲዩ መበል 145 ፀዋታታቱ ከካይድ እንከሎ እዚ ወዲ 36 ዓመት ተፃዋታይ 56 ሸቶታት ንሃገሩ ኣመዝጊብሎ ኣብ ካልይ ምድብ ዝተደራደላ ካብ እንግርቲ ናይ ዝውድድር ዝኾነት ካናዳ ኣንጻር ቦዝኒያ ሄርዘጎቪና ተፃዊቶም ኣብ ናይ ቅድሚ ዕረፍቲ ፀወታ ሃገራዊት ጋንታ ቦዝኒያ ኣብ መበል 21 ንቕ ካብ ሉኪች ብዝረኸብታ ሸቶ መሪሓ ንዕረፍቲ ክትወፅን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ካልይ ኣብረ ፀወታ ብቅድሚ ደገፍታ ትፃወት ዝነበረት ካናዳ ኣብ መበል 78 ንቕ ካብ ተቐይሩ ናብ ሜዳ ዝወረደ ካይል ላሪን ብዝረኸብታ ሸቶ ሓደብሓደ ተፈላለያ ካናዳዊ ካይል ላሪን ድማ ብሉስ ተፃዋታይ ናይ ዝግጥም ዝተሰመየ እዩ ኣባላት ናይ ዝምድብ ዝኾነ ሃገራውያን ጋንታታት ቀጠርን ስዊዘርላንድን እውን ተፃዊተን እየን ኣብ ናይ ቅድሚ ዕረፍቲ ፀወታ ስዊዘርላንድ ኣብ መበል 17 ደቕ ካብ እምቤሎ ብመገዲ ፍፁም ቅላዕ ኣብ ዝረኸብታ ሸቶ ሓደ ባዶ መሪሓ ንዕረፍቲ ክትወፅን ክላ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ቀጠር ፀወታ ኣብ ኣጋ ምዝዛሙ ኣብ መበል 94 ደቕ ካብ ዓለም ኮኺ ብዝረኸብታ ሸቶ ሓደብሓደ ተፈላለያ እዛ ፀወታ ንብዙሓት ኩዓሳሱ ክዓግድ ዝውዕለ ሓላው ልዳት ቀጠር ማሕሙድ ኣቡናዳ ብሉፅ ተፃዋታይ ተሰይሞ ሓንቲ ካብ እንግርቲ ናይ ዝውድድር ዝኾነት ሕቡራት መንግስትታት ኣሜሪካ ኣብ ሜዳ ኣንጻር ፓራጓይ ዘካየደቶ ፀወታ ግፊ ዓወት ብምዝጋብ ታሪክ ሰሪሓ ኣሜሪካ ኣብ ናይ ቅድሚ ዕረፍቲ ፀወታ ኣብ ሻውዒት ደቕ ካብ ፓራጋዊ ተፃወታይ ቦባዲላ ብዝረኸብታ ህያብ ቀዲማ መሪሕነት ናይ ፀወታ ክትሕዝን ከላ ኣብ መበል 31 ከምኡ ድማ 45 ደቂቕ ፍሎሪያን ባሎጉን ብዝቕፀረላ 2 ሸቶታት 3 ባዶ መሪሓ ንዕረፍቲ ክትወፅእ ክኢላ ድሕሪ ዕረፍቲ ኣብ ዝቐፀለ ካልይ ኣብሪ ግጥም ፓራጓይ ኣብ መበል 73 ካብ ዳሚያን ማውሪሽዮ ነቲ ውፅኢት ዘፅበ ሸቶ እኳ ተመዝገበት ጆቫኒ ሬና ብተወሳኺ ግዜ ማለት መበል 98 ደቂቕ ሸቶ ስለ ዘመዝገበ ኣሜሪካ ብድምር ውፅኢት 41 ብምዕዋት ኣብ ታሪኻ ንፈለማ እዋን ገፊሕ ዓወት ኣመዝጊባ። ኣባላት ናይ ዝምድብ ዝኾነ ሃገራውያን ጋንታታት ኣውስትራልያን ቱርክን ፀወተን ኣካይደን ኣብ ናይ ቅድሚ ዕረፍቲ

0: ፆታ ኣውስትራልያ ካብ ኒስሮይ ራኩንዳ ብዝረኸብታ ሸቶ ቀዲማ መሪሕነት ናይዚ ፆታ ብምሓዝ ንዕርፍቲ ክትምርሕ ከላ ድሕሪ ዕርፍቲ ኣብ ዝቐፅለ ፆታ እውን ኣውስትራልያ መበል 75 ካብ ሜቴካልፊ ብልስቲ ሸቶ ብምርካብ ነቲ ግጥም ክልተ ባዶ ተዓዊታ ብምውፃእ ኣገሪሞም። ኣብዛ ፆታ ናይ ኣውስትራልያ ሓላው ልዳት ቢች ይብሉ ሰፃታይ ተባሂሉ ተሰይሞም። ናይ ኣውስትራልያ ኢራኩንዳ ኣብዛ ፆታ ዘመዝገባ ሸቶ ኣብ ታሪክ ኩዕሶ እግሪ ሃገሩ እቲ ዝናሰ ተፃዋታይ ኣብ ውድዳት ዋንጫ ዓለም ሸቶ ዘመዝገበ ተባሂሉ ታሪክ ከፅሕፍ ክኢሉ ኣሎ። እዚ ተፃዋታይ ወዲ 20 ዓመትን 125 መዓልታትን ብምዃን ነዚ ሃገራዊ ክብረ ወሰን ክሕዝን ከሎ ኣውስትራልያዊ ብሬት ሆልማን ኣብ 2010 ኣንፃር ጋና ዘመዝገበ ሸቶ ወዲ 26 ዓመትን 84 መዓልታትን ከሎ ዝሰነዶ ብምባሩ ነቲ ክብረ ወሰን ሒዝዎ ጸኒሑ እዩ። ናይዚ ውድድር ዝዓበየ ግጥም ክበሃል ካብ ዝከኣል ፆታ ኣባላት ሳልሳይ ምድብ ዝኾነ ሃገራውያን ጋንታታት ብራዚልን ሞሮኮን ዘካይዶ ፆታ እዩ ነይሩ። እዘን ኣብ መሳልል ፊፋ ምስ ቀዳሞት 10 ሃገራውያን ጋንታታት ዝስርዓ ሃገራት ኣብ ዘካይዶ ፆታ ሃገራዊት ጋንታ ብራዚል ቅድሚ 4 ዓመት ብመዘና ካሜሮን ስዕረት ተቕቢላ ብምባራ ኣንጻር ብቕዓ ዘላ ሞሮኮ እተካይዶ ፆታ እውን በቲ ካልእ ቀሊል ከምዘይከውን ትፅቢት ነይሩ እዩ። ኣብ ናይ ቅድሚ ዕረፍቲ ፀወታ ሃገራዊት ጋንታ ሞሮኮ ሳይባሪ ካብ ኢብራሂም ድያዝ ዝተቐበላ ብልፅ ኩዕሶ ናብ ስክዒ ብራዚል ብምቕማጡ ሞሮኮ መሪሕነት ናይ ዝግጥም ሒዛ ብራዚል ኣብ መበል 32 ደቂ ካብ ቪኒሽስ ጁኒዮር ማዕረ ዝገበረታ ብልፅ ሸቶ ብምርካብ ናብ ፀወታ ብምላስያን ዕረፍቲ ምሪሓ። ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ እዘን ሃገራት ዝተፈላለየ ፈተነታት ተኳ ተካይዳ መዕውቲቱ ትኸውን ሸቶ ክረኽባ ግን ኣይከኣላን። እቲ ፀወታ ካብ ናይ ሓባር ውፅኢት ሓደ ብሓደ ተዛዚሙ። ቪኒሽስ ጁኒዮር ብልፅ ተፃታይ ናይዛ ግጥም ዝተሰመየ እዩ። ድሕሪ 28 ዓመታት ናብ ፆታ ዋንጫ ዓለም ንፈለማ እዋን ስቱፍያ ዝረጋግፀ ስኮትላንድ ኣንጻር ሄይቲያ ተፃዊታ። ስኮትላንድ ኣብ ናይ ቅድሚ ዕረፍቲ ፆታ መበል 28 ዶ ካብ ሜኪን ብዝረኸብታ ሸቶ ሓደ ባዶ መሪሓን ዕረፍቲ ክትወፅን ከላ ድሕሪ ዕረፍታ ዝቐፀለ ፆታ እውን ስኮትላንድ ነዛ ሸቶ ብምዕቃባ ነቲ ፆታ ሓደ ባዶ ብምዕዋት ድሕሪ 36 ዓመታት ኣብዚ ውድድር ናይ ፈለማ ዓወት ብምዝጋብ ታሪክ ሰሪሓ። ኣብዛ ፆታ ናይ ስኮትላንድ ጆን ሜኪን እዩ ብልስ ተፃታይ ተባሂሉ ተሰይሞ።
1: ተዓዋቲት ኣርባዕተ ውርድራት ዋንጫ ዓለም ጀርመን ኣንጻርታ ኣብ ታሪኻ ንፈለማ ግዜያ ናብ ዝውርድር ዝበጽሐትን እታ ዘወሓደ ህዝቢ ሒዛ ኣብ ዋንጫ ዓለም ክትሳተፍ ዝበቕዐትን ክሮሳዮ ገጢማ ጀርመን ኣብ ዝግጥም ካብ ካይ ሃቨርትስ ክልተ ሸቶ ካብ ኒሜቻ ሾልተርቤክ ጀማል ሙስያላን ናትናኤል ብራውንን ውንደቭን ብዘውፅረተን ሸቶታት ነታ ብመንገዲ ኮመኒሻ ናይ ፈለማ ናይ ዋንጫ ዓለም ሸቶኣ ዘመዝገበት ክሮሳኦ ብገፊሕ 7 ብሓደ ዲኻታ ካብ ዋንጫ ዓለም 2018 2022 ካብ ናይ ምድብ ግጥማታ ዝተሰናበተ ጀርመን ኣብ ብራዚል ኣብ ዝተኸየደ ዋንጫ ዓለም ንእንጋሪት ሃገር ብራዚል ብገፊሕ 7 ብሓደ ረቲዓ ምንባራ ዝዳእታ ግዜ ለል 10 ግጥማት ብተኸታታሊ ዝተዓወተትሉ ካብ 1979 ክሳብ 1980 ኣብ 12 ተኸታተልቲ ግጥማት እዩ። ኣብዚ ውርድር ንፈለማ ግዜኡ ዝተሳተፈን ንቀዳሚት ሸቶ ጀርመን ኣብ 5 ደቂቕን 17 ካልኢትን ዘመዝገበ ንሜቻ ኣብ ናይ ፈለማ ናይ ዋንጫ ዓለም ፀወቱ ዝቐልጠፈት ሸቶ ዘመዝገበ ተፃወታይ ጀርመን ንምዃን በቂዑ። ጀርመን ኣብ ዝግጥም ቅድሚ ዕረፍቲ 16 ፈተና ያካይዳ። እዚ ኣሃዝ ኣብ ዋንጫ ዓለም ኣብ ቀዳማይ እብሪ ክጋጥም 2006 ኣይቨሪ ኮስት ኣብ ልዕሊ ሰርቢያ ዘካየረቶ ፈተነ ናይ ፈለማ እዩ። ንፈለማ ግዜ ኣብ ዋንጫ ዓለም ተሳቲፋ ዝገፍሐ ስዕረት ኣመዝጊባ ፀናሕት ሃገር ኣብ ዋንጫ ዓለም 1954 ደቡብ ኮርያ ንሃንጋሪ 9 ባሮ ዝረትዐትሉ እዩ። ጀርመን ኣብ ዝግጥም ብዘመዝገበተን 7 ሸቶታት ሓጊዛ ድማ ኣብ ዋንጫ ዓለም ዘመዝገበቶም ሸቶ ናብ 239 ክብምባል ንብራዚል ብሓንቲ በሊፃ ነቲ ክብረ ወሰን በዓል ሒዛቶም። ጀርመን ኣብ ናይ መኽፈቲ ግጥማታ ብውሕዱ ብዕለ 3 ሸቶ ዓወት ከተመዝግብ ንሻሙናይ ግዜኣ እዩ። ብዘይካዚ ጀርመን ኣብ 4 ግጥማት ዋንጫ ዓለም 7 ልዕሊኡን ሸቶ ዘመዝገበት ሃገራዊት ጋንታ እያ።
2: But they don't. It's 3-1. Cool as you like, Kai Havertz.
1: ኣባላት ናይ ዝምድብ ድሕሪ 12 ዓመት ናብ ዝውርድር ዝተመልሰት ኣፍሪቃዊት ሃገር ኣይቨሪ ኮስት ኣንጻርታ ኣብ ዝሓለፉ 19 ግጥማታ ናይ ኩሎም ውርድራት ኣብ 12 ግጥማት ልዳታ ዓቂባ ስዕረት ዘይቀመሰት ኤኳዶር እያ ገጢማ። ኤኳዶር ኣብ ዝግጥም ንፈለማ ግዜያ ካብ ናይ ውሽጢ ሃገር ወፃኢ ኣብ ካልእ ሊግ ንዝፃወቱ ተፃወቲ ንሜዳ ምስ ቀዳሞት 11 እትያ። ቅድሚ ዕረፍቲ ኤኳዶራውያን ብተደጋጋሚ ናብ ልዳት ኣይቨሪ ኮስት ኣብ ፅጉዕሉ ዝነበር እዋን ዓንዲ ልዳት ብቐፃሊ ዓጊትዎም እዩ። ንዕረፍቲ እውን ገዲም ተፃዋታይ ኤኳዶር ቫሌንሽያ ዓንድ ልዳት መሊሱሉ እዩ። ብወገን ኣይቨሪ ኮስት ኣጥቃዓይ ኒስ ኤሊዋህ እውን ኣፈላሙ ደቃይቅ ናይ ድሕሪ ዕረፍቲ ልዳት ዝመለሰሉ ፈተነ ኣካይድ እዩ። ኣብዚ ግጥም ኤኳዶር ንፈለማ ግዜ ዕላማ ዝወቅዐት ፈተነ ዘካየደትሉ ኣብ መበል 68 ደቂቕ ብመንገዲ ጎንዛሎ ፕላታ እዩ። ኣብ 9 ደቂቕ ኣብ መበል 56 ደቂቕ ነቲ

ስረተኪኡ ናብ ሜዳ ዝኣትወ ናይ ክንፊ ኣጥቃዓይ ማንቸስተር ዩናይትድ ኣማድ ዲያሎ ካብ ሲንጎ ንዝተላኸድሉ ኩዕሶ ናብ ሸቶ ብምቕያር ሃገሩ ኣይቨሪኮስት ሙሉእ 3 ነጥቢ ሒዛ ክትወፅእ ዝኽኣለታ ሸቶ ኣመዝጊቦም። ኣብዚ ግጥም ያን ዲያሞንደ ብሉፅ ተፃዋታይ ናይ ዝግጥም ተፀዊዑ ማዕወጅት ሸቶ ኣይቨሪኮስት ዘመዝገበ ኣማድ ንሶሎሞን ካሎ ባቦርያን ካሎን ዊልፍረድ ቦኖን ስዒቡ ኣብ ዋንጭ ዓለም ካብ ወንበር ተላዒሉ ሸቶ ዘመዝገበ ሳልሳይ ተፃወታይ ኣይቨሪኮስት ኮይኑ ኣይቨሪኮስት ኣብዚ ውርድር ንፈለማ ግዜ ኣብ ልዕሊ ናይ ደቡብ ኣሜሪካ ሃገራት ዓወት ኣመዝጊባ። ኣባላት ምድብ 6 ሆላንድ ኣንጻር ጃፓን ዘካይዶ ግጥም ልዑል ትፅቢት ዝተገብረሉ ግጥም ኮይኑ እዩ ተኻይዱ። ቅድሚ ዕረፍቲ ብዘይሸቶ ዝተፈላለያ እዘን ክልተ ሃገራውያን ጋንታታት ድሕሪ ዕረፍቲ ሃገራዊት ጋንታ ሆላንድ ቪርጅል ቫንዳይክ ኣብ መበል 51 ደቂቕ ብዘውፅራ ሸቶ ሆላንድ ቀዲማ ሓደ ባዶ መሪሓ። መሪሕነት ሆላንድ ነዊሕ ከይተጓዕዘ ጃፓን ኣብ መበል 57 ደቂቕ ብመንገዲ ናካሙራ ተመዓራርያ። ሆላንድ ኣብ መበል 34 ደቂቕ ናይ ክንፊ ኣጥቃዓይ ወስትሃም ሳመርቪል ደጊማ ንሆላንድ ናብ መሪሕ ነት ዝመለሰት ሸቶ ኣመዝጊብላ። ብሉ ሳሙራይ ጃፓን ኣብ መበል 89 ደቂቕ ካብ ማዳ ብዝቑፅራ ሸቶ ማዕረ 2-2 ተፈላለያ። ኣብ መበል 34 ዓመቱን 341 መዓልታትን ሸቶ ብምዝጋቡ ኣብ ዋንጫ ዓለም ካልኣይ ብዕድመ ዝዓበየ ኣመዝጋብ ሸቶ ሆላንድ ዝኾነ ቪርጅል ቫንዳይክ ኣብዚ ናይ ውድድር ዓመት ምስ ክለቡን ሃገሩን ብዘካየዶም 66 ግጥማት ካብ 5ሽቱ ሊጋት ኤሮጳ እቲ ዝበዝሐ ግጥም ዘካየደ ተፃወታይ ኮይኑ ሆላንድ ኣብ ታሪክ ናይዚ ውድድር 2 ግዜ መሪሓ ካብ ዓወት ክትበኩር ንፍለማ ግዜ እዩ። ኣብዚ ግጥም 2 ሸቶ ሆላንድ ዝሃንደሰ ሪያን ግራቨንበርክ እዩ። ቅድሚ ሕጂ ናይ መወዳእታ ተፃወታይ ሆላንድ ኣብ ዋንጫ ዓለም 2ና ሸቶ ቀረባት ዝገበረ ዴይሊ ብሊንድ ኣብ ዋንጫ ዓለም 2014 እዩ። ንኻሊት ሸቶ ሆላንድ ዘመዝገበ ሳመርቪል ድሕሪ ዴይሊ ብሊንድ ኣብ ዋንጫ ዓለም ቀዳመይቲ ኣህጉራዊት ሸቱ ዘመዝገበ ተፃወታ እዩ። ንብሉፃት ኣጥቃዕቲ መድረኽ ፕሪምየር ሊግ እንግሊዝ ቪክቶርያ ኮሬሽን ኣሌክሳንደር ኢሳቅን ኣብ ቅድሚ ዘኽተተት ሽወደን ኣንጻር ኣፍሪቃዊት ሃገር ቱኒዝያ ኣብ ዘካየደቶ ግጥም ብገፊ 5-1 ተዓዊታ። ኣብ 7ይ ደቂቕ ናይ ዝግጥም ተጻዋታይ ብራይተን ያሲን ኣያሪ ንሽወደን መሪሕነት ዘተሓዘት ሸቶ ኣመዝጊቡ። ኣያሪ ቱኒዝያ መበቆላዊት ሃገር ውላድኡ ብምዃና ነዘመዝገባ ሸቶ ክጽምብል ኣይመረጸን። ብኽብሪ ወሰን መጠን ገንዘብ ካብ ኒውካስል ናብ ሊቨርፑል ካብ ጽምበር ቁሙኑ ክርክብ ዘይከኣለ ኣሌክሳንደር ኢሳቅ ኣብ መበል 30 ደቂቕ ካብ ቪክቶርያ ኮረሽ ንዝተረኸበት ኩዕሶ ብምዝጋብ ኣብ ፋልማይ ናይ ዋንጫ ዓለም ሱታፊኡ ፋልማይ ናይ ዋንጫ ዓለም ሸቶ ኣመዝጊቡ። ቱኒዝያ ኣብ መበል 43 ደቂቕ ካብ ዑመር ረቂቕ ሓንቲ ሸቶ ርኺባ ንዕረፍቲ 2-1 መሪሓ ውፅያ። ድሕሪ ዕረፍቲ ኣብ መበል 59 ደቂቕ ቪክቶርያ ኮረሽ ካብ ኣሌክሳንደር ኢሳቅ ንዝተበርከተትሉ ኩዕሶ ናብ ሸቶ ብምቕያር ንመሪሕነት ሽወደን ናብ 3-1 ዕሪጉ። ኣብ 84 ደቂቕ ተቐይሩ ንሜዳ ዝኣተወ ሳቨንበርግ ድሕሪ 12 ካልኢታት ኣብ ሜዳ ምጽንሑ ራብዒት ሸቶ ሽወደን ወሲኹ። ኣብ ታሪክ ናይ ዝውድድር ድማ እታ ዝቐልጠፈት ብተቐያሪ ዝተመዝገበት ሸቶ ኮይና ኣያሪ ኣብ ተወሰኺ ደቂቕ ብኻሊእ ሸቶ ተመሊሱ ሽወደን ድማ ነቲ ግጥም ብገፊ 5-1 ተዓዊታትሉ። ኣብዛ ግጥም 2 ሸቶ ዘመዝገበ ያሲን ኣያሪ ብሉፅ ተፃዋታይ ናይ ዝግጥም ተፀዊዑ። ሽወደን ድሕና 1962 ጀርመን ኣብ ውድድራት ዋንጫ ዓለም ኣብ ሓደ ግጥም ካብ ሳንዱቕ ወፃኢ 3 ሸቶ ዘመዝገበት ካልአይቲ ሃገራዊት ጋንታ ኮይና ኣብ ዋንጫ ዓለም 1938 ኣብ ልዕሊ ኩባ 8 ባሮ ተዓዊታ ዝነበረት ሽወደን እዚ ናይ ትማል ዓወታ ካልኣይ ዝገፍሐ ዓወት እዩ። ኣብዛ ግጥም 2ና ሸቶ ቀረብን ሓንቲ ሸቶን ዘመዝገበ ኣሌክሳንደር ኢሳ ድሪ 1966 ንቶማስ ብሮሊን ስዒቡ ኣብ ሓደ ግጥም ሸቶ ዘመዝገበን ናይ ሸቶ ቀረብን ዝገበረ ተፃወታይ ኮይኑ ግጥማት ዋንጫ ዓለም ሎሙሸት ብግጥም ቤልጅም ኣንጻር ግብፂ፣ እስጳኛ ኣንጻር ኬቨርደ ከምኡውን ስዑድ ዓረብ ኣንጻር ኡራጋይ ብዘካየዶ ግጥም ቀጺሉ ክካየድ እዩ። ባርከስ ዝኸበርኩም ተኸታተልቲ ሰሙናዊ ፍጻመታት ስፖርት ናይ ሎም ትሕዝቶና ኣብዚ ዛዚምና ኣሉና። ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቀ

0: ሰላምን ጥዕናን ንኣሃትኩም ይኹን ፈነወና ብምክትሳል ትርከቡ ዝኸበርኩም ተዓዘብትና ከመይ ተምስዮም ንሎም ሶኒ 15 ሰነ 99 ምሸት ዝተዳለወ ኣሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ እስጢፋኖስ ግርማይ ንምክትታልኩም ብኸብሪ እንዳዓደምኩ ብቐንዲ ኣርእስተ ዜና ይፍልም። ቤት ፅሕፈት ኣገልግሎት ውሸባ ብቕልን እንስሳ ንእዞባ ተሰነይ ዘይሕጋዊ ፍርያት ሕርሻ ንምቁፃር ይነጥፍ ኣሎም። ኣብ ዞባ ጋሽባርካ ሕማም ዓሶ ንምቁፃር ዝውሰድ ዘሎ ስጉምትታት እወንታ ውፅኢት የመዝግብ ከም ዘሎ ተሓቢሮም። ብምኽንያት 14 ሰነ ዓለምለኻዊ መዓልቲ ልግሲ ደም ኣባላት እዚ ምዕራብን ፖሊስ ዞባ ጋሽባርካን ደም ለጊሶም። ሩስያ ኩናት ዩክሬን ብሰላም ንምዕራፍ ዝቐረበ እማመ ንምትግባር ቀርብቲ ከም ዘላ ሓቢራ። ኣሜሪካ ኣብ ልዕሊ እታው ፍርያት ነቢት ፈረንሳ ናይ 100 ሚታዊት ቀረፅ ክትውስን ከም እትኽእል ኣጠንቂቓ። ኣውስትራልያን ጃፓንን ኣብ ትግባር ዝተበፅሐ ስምምዓት ቀላጠፍ ምዃነን ገሊፀን። ዝርዝር ዜና ቤት ፅሕፈት ኣገልግሎት ውሸባ ብቕልን እንስሳ ንእዞባ ተሰነይ ዘይሕጋዊ ፍርያት ሕርሻ ንምቁፃር ውፅኢታዊ ስራሕ ይዓመም ከም ዘሎ ተገሊፆም። በዚ መሰረት ብ14 ሰነ ብዘይሕጋዊ መንገዲ ናብ ሃገር ክኣቱ ዝፈተነ ፍርያት ሕርሻ ኣብ ትሕቲ ቁፅፅር ከም ዝውዓለ ሓላፍቲ ቤት ፅሕፈት ኣቶ ዘርእሰናይ ፀጋይ ሓቢሮም። እቲ ዝተሰሓዘ ፍርያት ሕርሻ ኣሕምልትን ፍረታትን ከምኡ ውን እንቃቑሑን ፍልስታትን ከም ዘጠቓልል እውን ገሊፆም። እቲ ንብረት ዝምልከቶም ኣካላት መንግስቲ ኣብ ዝተረኽብሉ ናይ ምቅፃል ስጉምቲ ከም እተወስዶ ብምሕባር ነጋዶ ዘይሕጋዊ ፍርያት ሕርሻ ዝኸትሎ ጥዕናውን ማሕበረ ቁጠባውን ሳዕቤናት ተገንዚቦም ክቕጠቡ ፀዊዖም። ሚኒስትሪ ሕርሻ ምስ ምቅልቓል ሕማም እንፍሉዌንዛ ዓዋፍ ኣብ ዓለም ኣብ 2005 ብኣዋጅ ደረጃ እታው ጨቓዊትን እንቃቑሖን ደው ከም ዘበለ ዝፍለጥ ኮይኑ ሓሓሊፉ ብዘይሕጋዊ መንገዲ ክኣቱ ዝፍትን ንምቁፃር ዕቱብ ፃዕሪ የካየድ ከም ዘሎ ፀብጻባት የረድኦም። ሓላፊ ቤት ፅሕፈት ኣገልግሎት ውሸባን ብቕልን እንስሳን ንእዞባ ተሰነይ ኣቶ ዘርእሰናይ ፀጋይ ኣብ መወዳእታ ብዘይካቲ ብዝምልከቶም ኣካላት ብቕዓቱ ተረጋጊፁ ዝኣቱ ፍርያት ሕርሻ ካልእ ኩልኩል ከም ዝኾነ ኣነፂሮም። ኣብ ዞባ ጋሽባርካ ሕማም ዓሶ ንምቁፃር ዝውሰድ ዘሎ ኣብ ሜላታት ምክልኻል ዘተኮረ ስጉምትታት እወታ ውፅኢት የመዝግብ ኣሎም። ወኪል ኤሪና ኣብ ንእዞባ ሃይኮታ ተስፋ ኣለም ሰሎሙን ዘዳለዎ ፀብጻብ ሚካኤል ሓድጉ ከቕርበ እዩ።
1: ኣብ ዞባ ጋሽባርካ ሕማም ዓሶ ንምቁፃር ዝውሰድ ዘሎ ስጉምትታት እወታ ውፅኢት የመዝግብ ከም ዘሎ ኣብ ሃይኮታ ኣብ ዝተኻየደ ዝተምህሮ ተገሊጾ። እቲ ካብ 12 ምምሕዳራት ከባቢ ዝተዋፅኡ ኣመሓደርቲ ከባቢ ኣነባብርቲ ዓዲ ዓበይቲ ዓዲ ወከልቲ ሚኒስትርታትን ምምሕዳር ዞባን ዝተሳትፎ ኣስተምሮ ሕማም ዓሶ ንምቁፃር ብዝተኻየደ ናይ ምክልኻል ምቁፃርን ዕዮ መጠን መልከፍቲ ናን ቆልቆሎ ይመፅእ እኳ እንተሎ ኣብ ገለ ከባቢታት ዝረአ ሸለልትነትን ጉጉይ ኣጠቓቕማ ናሙስያን ግና ዕንቅፋት ይኸውን ስለ ዘሎ ተራናበርክቶን ኣመሓደርቲ ከባቢን መሻርክቲ ኣካላትን ክዓዝዝ ፃውዒት ቀሪቦም። ኣብ ጨንፈር ጥዕና ዞባ ጋሽባርካ ግዜያዊ ሓላፊ ምቁፃር ሕማም ዓሶ ኣቶ ኣማኑኤል ምሕረታብ ኣብ ዝሃቦ መግለፂ ሕማም ዓሶ ጉቡእ ምክልኻልን ፍወሳን እንተዘይተገይሩሉ ካብቶም ሓደገኛታት ሕማማት ምዃኑ ብምጥቃስ ምስ ምእታዊ ክራማት መጠን መልከፍቲ ንኸይንህር ህዝቢ መላታት ምክልኻልቲ ሕማም ብግቡእ ከተግብር ኣተሓሳሲቦም። ሓላፊ ጨንፈር ጥዕና ዶክተር ወልዱ ዮሃንስ ቦጎኑ በቢግዜኡ ዝውሰድ ዘሎ ስጉምታት ኣብ ምቁፃር ሕማማት ብሓፈሻ ሕማም ዓሶ ድማ ብፍላይ ልዑል ኣስተዋፅኦ ይገብር ብምህላው

0: ንዝበለፀ ውፅኢት ሕብረተሰብ ብሰብ ሞያ ጥዕና ንዝውሃብ መምርሒታት ብግቡእ ከተግብር ኣተሓሳሲቦ ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ኣቶ ፍራንኮ ኩባባ ብግድዩ ኣብ ምቁፃር ሕማም ዓሶ ተረኺቡ ዘሎ ገስጋስ ብምዕቃብ ናብ ዝበርኺ ዓወት ንምብፃሕ ሕብረተሰብ ንመሻርክቲ ኣካላትን ብንቕሓት ክሰርሑ ተላብዮም ተሳተፍቲ ኣብ መወዳእታ ደረጃ ፍልጠት ወከልቲ ጥዕና ዓድን ኣጋር ሓካይምን ዝዕቢ ስልጠናታት ክውደብ ኣዘኻኺሮም
1: ሓማደ ጨንፈር ዞባ ጋሽ ባርካ ውዳበታቱ ብምድልዳል ኩሉ ሜድያዊ ዓቕሚ ደቂ ኣንስትዮ ንምሕያል ዘካይዶ መደባት ቀጻሊ ምዃኑ ብ11-12 ሰነ ኣብ ባሮንቱ ኣብ ዘቃንዑ ርክብ ገሊፆም ጎኒጎኒቲ ማሕበረ ቆጠባዊ መነባብሮ ደቂ ኣንስትዮን ብደቂ ኣንስትዮ ዝእልያ ስድራ ቤታትን ንምምሕያሽ ዝካየድ ፃዕሪ ኣብ ምውጋድ ጎዳእቲ ልምድታትን ማሃይምነትን ብሓፈሻ ምውጋድ መርዓ ትሕቲ ዕድመን ክሽቦን ድማ ብፍላይ ብዕቱብ ይስራሕ ከም ዘሎም ሓላፊት እቲ ጨንፈር ወይዘሮ ይሕደ ደጋ ዮሃንስ ረዲኣ ሓለፍቲ ማሕበር ኣብ ንኡዞባታት ኣብ ዘቕረብኦ ብብልጫታትን ድኻማትን ዘጠቓለለ ፀብጻብ ደቂ ኣንስትዮ ተወዲበን ምንጭ ቁጠባዊ እተተን ዘውሕሳሉ ባይታን ምፍጣር ኣብ ዘካይድኦ ፃዕሪ ማሕበር ዓቕሚ ዘፍቅዶ ኣበርክቶ ከም ዝገብር ከም ውፅኢቱ ድማ ኣብ ዝተፈላለየ ከባቢታት ናይቲ ዞባ ዝምስገን ለውጢ ከም እተመዝገበ ተርእዮ ጉዳእቲ ልምድታት እውን እናነከየ ከም ዝመፀ ኣብርሄን ብዘይካዚ ተጠቃምነት ደቂ ኣንስትዮ ኣብ ኣገልግሎታት ጥዕናን ትምህርትን ክብ ከም ዝበለም ሞያዊ ዓቕሚ ደቂ ኣንስትዮ እውን ከም ዝበረኸ ሓቢረን ሓላፊት እቲ ጨንፈር ወይዘሮ ይሕደጋ ዮሃንስ ኣብ መወዳእታ ምሕያል ቁጠባዊ ዓቕሚ ኣባላትን ምዕባይ ኣታዊታት ማሕበርን ገና ፃዕሪ ዝሓትት ዕዮ ብምዃኑ ልዑል ኣድህቦ ተዋሂብዎ ክስራሓሉ ብምዝኽኻር ደቂ ኣንስትዮ ሓያል ጎድንታትን ዓቂበን ንዝበርኸ ውፅኢት ኣበርቲዐን ከዓያ ኣተሓሳሲባ ብምኽንያት 14 ሰነ ዓለምለኻዊ መዓልቲ ልግሲ ደም ኣባላት እዚ ምዕራብን ፖሊስ ዞባ ጋሽ ባርካን ብ13 ሰነ ደም ለጊሶም ዕላማቲ ኣብ ቀፅሪ ሆስፒታል ባሮንቱ ዝተኻየደ ናይ ልግሲ ደም ትሕዝቶ መደብ ባንክ ደም ብምስሳን ሂወት ዜጋታት ንምድሓን ከም ዝኾነ ኣብ ጨንፈር ጥዕና ዞባ ጋሽ ባርካ ሓላፊ ኣሃዱ ሕክምናዊ ኣገልግሎት ነርስ ተስፋ ኣለም ተወልደ ገሊፆም በብእዋኑ ብዝካየድ ጎስጓሳት ንቕሓት ዜጋታት እናበረኸ ብምምፁ ልግሲ ደም ኣብ ሰራሕተኛታት መንግስቲ ተምሃሮ ህዝቢ ኣባላት ሓይልታት ምክልኻልን ፖሊስን ከም ባህሊ እናሰለፀ ብምምፁ ኣብ ትካላት ጥዕና ዝረአ ዝፅንሐ ፀገማት ብተዛማዲ ይቃልል ከም ዘሎ ኣብሪሆም ንርስ ተስፋ ኣለም ብዘይካዚ ቁጠባዊ ትሕዝቶ ማሕበር ንኽሕይል ሰብ ፀጋን ትካላት መንግስትን ኣበርክትኦም ክዕዝዝዎ ኣዘኻኺሮም ኣብ ሩባ ባርካ ከባቢ ኣፍ ሂምቦል ብ9 ሰነ ኣባስታ 30 ሄክታር መሬት ሕርሻ ባርዕ ሓዋ ኣጋጢሞም እቲ ባርዕ ኣብ መንጎ ንኡዞባታት ድገን ከርከበትን ካብ ዲጋ ከርከበት ንሸንኽ ደቡብ ኣብ ዝርከብ ከባቢታት እዩ ኣጋጢሞም በቲ ሓደጋ 750 ኣግራብ ዓርከብ ኮባይን ኣስታ 370 ኣግራብ ዑበልን ዝርከብዎም ብርክት ዝበለ መበቆላዊ ሃብቲ ገረብ ከም ዝዓነወ ካብ ኮርፖሬሽን ዘራእትን ጥሪትን ሕርሻታት ሰሜናዊ ምዕራብ ደንጊዩ ዝበፅሐና ሓበሬታ ኣፍሊጦም እቲ ባርዕ ብምትሕብባር ኣባላት ኮርፖሬሽን ሕርሻ ኣፍ ሂምቦል ህዝብን ምምሕዳርቲ ከባብን ኣብ ትሕቲ ቅፅፅር ከም ዝውዕለ ተሓቢሮም ጠንቂ ናይቲ ባርዕ ጫካ ጓሶት ንመዓልታዊ መነባብሮኦም ዝጥቀምሉ ሓዊ ብግቡእ ከም ዘጥፍዎ ክኸውን ብዘይምጥፍኦም ክኸውን ከም ዝኽእል ተኣሚትሎም ዝስዕብ ዜና ሃገራት ውፃኢ ንምክትታልኩም ደጊምና ብኸብሪ ንዕድም ዜና ወፃኢ ሩስያ ኩናት ዩክሬን ብሰላም ንምዕራፍ ዝሓለፈ ዓመት ኣብ ኣላስካ ኣብ ዝተኻየደ ርክብ ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ቭላድሚር ፑቲንን ዝቐረበ እማመ ንምትግባር ቅርብቲ ከም ዘላ ሚኒስተር ጉዳያት ወፃኢ ሰርጌ ላቭሮቭ ሓቢሮም ሃገሩ ነቲ ብኣሜሪካ ዝቐረበ እማመ ሰላም ከም እትቐበለቶን ንትግባርኡ ከም እትሰርሕን ዝጠቐሰ ሚኒስተር ላቭሮቭ ዩክሬን ከምቲ ዝድለ ትስዕቦ ከምዚ የላ ወቒሶም ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ቭላድሚር ፑቲንን ብ15 ናሕሰ 2025 ኣብ ኣላስካ ኣብ ዘካየድዎ ታሪካዊ ተባሂሉ ዝተጠቕሰ ርክብ ኣብ ጉዳይ ኩናት ዩክሬን እወንታዊ ዝርርብ ከም ዘካየዱ ዝፍለጥ እዮም ፕሬዚደንት ዶናልድ ትራምፕን ኣብቲ ርክብ ዘቕረቦ እማመ ሰላም ኩናት ዩክሬን ብሰላም ንምዕራፍ ዝሓሸ ኮይኑ ከም ዝረኸበት እያ ሩስያ እትገልጽ ይኹን እምበር ሃገራት ኤውሮጳ ነቲ ናይ ሰላም ተበግሶ ንምትዕንቓፍ ይሰርሓ ከም ዘለዋ ሩስያ ብተደጋጋሚ ክትወቀስ ጸኒሓላ እዚ ከምዚ ኢሉ እንከሎ ኣሜሪካ ኣብ ጉዳይ ኩናት ዩክሬን ዝዝቲ

ብፍሉይ ልኡኽ ፕሬዚደንት ትራምፕ ስቲቭ ዊትኮቭ ዝምራሕ ተዛታይ ጉጅለ ኣብ ቀረባ ግዜ ናብ ሃገሩ ክትልእኽ ምዃና መንግስቲ ሩስያ ሓቢሮም። ፕሬዚደንት ትራምፕን ፕሬዚደንት ፑቲንን ኣብ ጉዳይ ኩናት ዩክሬንን ዝምድና ሃገራቶምን እወንታዊ ውፅኢት ከም ዝነበሮ ዝተጠቕሰ ተደጋጋሚ ናይ ቴሌፎን ዝርርብ ከካይዱ ምፅንሖም ይግለጽ እዮም። ኣሜሪካ ኣብ ልዕሊ እታዊ ፍርያት ነቢት ፈረንሳ ናይ 100-100ታዊት ቀረፅ ክትውስን ከም እትኽእል ኣጠንቂቓ። ፈረንሳ ኣብ ልዕሊ ቴክኖሎጂካዊ ፍርያት ሃገሩ ወሲናቶ ዘላ ወሳኺ ቀረፅ ምዘይተልዕሎም ነቲ መደብ ከተተግብሮ ከም እትኽእል ፕሬዚደንት ዶናልድ ትራምፕ ሓቢሮም። ፈረንሳ ነቲ ኣሜሪካ ዝቐረበቶ መጠንቀቕታ ብዝምልከት ዝሃበቶ ምላሽ ዛጊት የለን። ኣሜሪካ ነቲ ውጥን ምስ እተተግብሮ ንግዳዊ ዝምድና ክልቲአን ሃገራት ብኣሉታ ክፅሎ ከም ዝኽእል ይእመት ኣሎ። ፈረንሳ ዓመታዊ ብገምጋም ኣስታት 2.5 ቢልዮን ዶላር ዝዋግኡ ፍርያት ነቢት ናብ ኣሜሪካ ከም እትልእኽ ጸብጻባት ይረድኦም። ኣውስትራልያን ጃፓንን ዝኸተምኦ ኣብ መዳይ ምክልኻል ፀዓትን ብርቂ ማዕድናትን ዘተኮረ ናይ ምትሕብባር ስምምዕ ክሳብ መወዳእታ ናይዚ ዓመት እዚ ከተግብርኦ ከም ዝጅምራ ኣፍሊጠን። ክልቴን ሃገራት ቅረብ ፀዓት ብርቂ ማዕድናትን መግብን ንምውሓስ ብሓባር ክሰርሓ ኣብ ፈለማ ዝሓለፈ ወርሒ ግንቦት ከም ዝተሰማምዓ ዝፍለጥ ኮይኑ ኣውስትራልያ ንፕሮጀክት ብርቂ ማዕድናት ዝውዕል 1.3 ቢልዮን ዶላር ደገፍ ከም እትገብር ተገሊጹ እዮም። ብዘይካዚ ኣውስትራልያን ጃፓንን 7 ቢልዮን ዶላር ዝግመት ወተሃደራዊ ውዕል ከም ዝኸተማ ዝጠቐሱ ጸብጻባት እቲ ውዕል ኣውስትራልያ 11 ዘመናውያን መራኽብ ካብ ጃፓን ክትሽምት ዘጠቓልል ምዃኑ የረድኦም። እቲ ናይ ምትሕብባር ውዕል ዞባዊ ሰላምን ርግኣትን ንምርግጋፅ ወሳኒ ከም ዝኾነ መንግስታት ክልቲአን ሃገራት ሓቢሮም ኣለዉ። ህዝባዊት ሪፓብሊክ ቻይና ኣብ ዝተፈላለየ መድያት ዝነጥፋ 8 ሳተላይታት ብሓደ ሮኬት ወንጭፋ። እዘን ናብ ሎሚ 15 ሰነ ኣብ ዘውግሕ ለይቲ ዝተወንጨፋ ሳተላይታት ኣብ መራኸቢታት ምክትታል ክሊማዊ ነውፂ፣ መፅናዕቲ ሕርሻን መስርሕ ምኽታምን ዘተኮረ መፅናዕቲ ከካይዳን እቲ ተልእኾ መቐፀልቲ ናይቲ ሃገሩ ፅላ ጠፈር ንምዕባል ተካይዶ ዘላ እወንታዊ ገስጋስ ምዃኑ ማእከል ምርምር ጠፈር ቻይና ገሊፆም። ቻይና ነቲ ፅላት ንምምዕባል ኣብ 2022 ናይ ገዛ ርእሳ መደበር ጠፈር ከም ዝደኮነት ኣይርስዓን። ኣሜሪካን ኢራንን ኣዋርሕ ኣብ መንጎአን ዝቐፀለ ኩናት ደው ንምባልን መፃብቢ ሆርሙዝ ዳግማይ ንምኽፋትን ኣብ ዘኽእል ስምምዕ ሰላም ከም ዝበፅሐ ኣፍሊጠን። ንስረ ስርዓት ምኽታም ናይቲ ስምምዕ ዝመፅእ ዓርቢ 19 ሰነ ኣብ ስዊዘርላንድ ክካየድ መደብ ተተሓይዙሉሎም። ፕሬዚደንት ዶናልድ ትራምፕ ኣብ ማሕበራዊ መራኸቢታት ኣብ ዘርግሑ ፅሑፍ ምስ ኢራን ዝካየድ ስምምዕ ከም እተዛዘመን ኣብ ልዕሊ ካብን ናብን ኢራን ዝካየድ ምንቅስቓስ ንግዳውያን መራኸብ ኣፅኒዕዎ ዘሎ እገዳ ድማ ብቕፅበት ከም ዝለዓለን ሓቢሮም። እቲ ስምምዕ ድሕሪ ምኽትሳሙ መፃብቦ ሆርሙዝ ንኹለን ንግዳውያን መራኸብ ብዘይ ክፍሊት ክፉት ከም ዝኸውን ፕሬዚደንት ዶናልድ ትራምፕ ተወሳኺ ኣነፂሮም። ምክትል ሚኒስተር ጉዳያት ወፃኢ ኢራን ካዝም ጋሪባባዲ ብወገኑ ንሊባኖስ ሓዊሱ ኣብ ኩሉ ግንባራት ዝካየድ ግጭት ደው ክብል ምዃኑ ብምግላጽ ኣብ ናይ መወዳእታ ስምምዕ ንምብፃሕ ክልቲአን ሃገራት ንሱሳ መዓልታት ዝቕፅል ሓድሽ ምዕራፍ ዝርርብ ከም ዘካይዳ ገሊጹሎም። እዚ ከምዚ ኢሉ እንከሎ ሓያሎም መራሕቲ ሃገራት ዓለም ነቲ ኣብ መንጎ ኣሜሪካን ኢራንን ዝተበፅሐ ስምምዕ ሰላም ብሓጎስ ብምቕባል ኣብ ማእከላይ ምብራቕ ሰላምን ርግኣትን ንምርግጋፅ ዓብ ተራ ከም ዝህልዎ ኣሚቶም። ምዝ ስምምዕ ብዝተኣሳሰር ዋጋ ነዳዲ ኣብ ዕዳጋታት ዓለም ንበርሚል ብ400ታዊት ብምንካይ ኣስታት 84 ዶላር ከም ዝበፅሐ፣ እዚ ድማ ግጭት ኢራን ኣብ ዝሓለፈ ወርሒ ለካቲት ካብ ዝጅምር እቲ ዝተሓተ ከም ዝኾነ ተቓሊሕሎም። ቀዳማይ ሚኒስትር ስሎቫኪያ ሮበርት ፊኮ ሃገሩ ናብ ዩክሬን ናይ ዝለኣኸቶ ኣፅዋር ካሕሳ ካብ ኤውሮጳዊ ሕብረት ክትሓተት ምዃና ኣፍሊጦም። ነቲ ጉዳይ ዝመፅእ ሰሙን ኣብ ከተማ ብራስለስ ኣብ ዝካየድ ዋዕላ ኤውሮጳዊ ሕብረት ከም ዘልዕሎን ምስ ፕሬዚደንት ኮሚሽን ኤውሮጳዊ ሕብረት ኡርሳላ ቫንደርላየን ከምመያየጠሉ ምዃኑን እቲ ቀዳማይ ሚኒስተር ገሊጹሎም። ቀዳማይ ሚኒስተር ስሎቫኪያ ነበር ኤድዋርድ ሄገር ናብ ዩክሬን ነፈርቲ ውግእን ስርዓት ምክልኻይ ኣየርን ብምልኣኽ ንሃገሩ ብዘይ ኣፅዋር ከም ዘትረፋ ቀዳማይ ሚኒስተር ፊኮ ብተወሳኺ ወቒሶም። ስሎቫኪያ ኣብ 2022ን 2023 ዋጋ 700 ሚልዮን ዩሮ ወተሃደራዊ ደገፍ ናብ ዩክሬን ከም ዝለኣኸት ጸብጻባት ይሕብሮም። ይኹን እምበር ቀዳማይ ሚኒስተር ሮበርት ፊኮ ኣብ ወርሒ ጥቅምቲ 2023 ናብ

ስልጣን ድሕሪ ምምፅኡ ሃገሩ ንዩክሬን ክትገብሮ ፅንሐት ወተሃደራዊ ደገፍ ከም ዘቋረፁ ዝዝከር እዮም። ኤውሮጳዊ ሕብረት ኣብ ሰነድ ወተሃደራዊ ንዋት ካብ ዘተኩር ነቲ ኩናት ብዘተ ንምፍታሕ ተበግሶ ክወስድ ከም ዝግባእ እዩ ቀዳማ ሚኒስተር ፊኮ ብተደጋጋሚ ክፅውዕ ፀኒሖም። ሓያሉ ሃገራት ምዕራብ ንዩክሬን ዝገብርኦ ዘለዋ ወተሃደራዊ ደገፍ ልዕሊ ዓቕምን እናኾነ ይመፅእ ከም ዘሎ ክግለፅ ፀኒሕሎም። ኣብ ከተማ ጀኔቫ ስዊዘርላንድ ካብ 15 ክሳብ 17 ሰነ ኣብ ፈረንሳን ዝካየድ መበል 52 ዋዕላ መራሕቲ ጉጅለ 7 ዝቃወም ልዕሊ 60 ማሕበራትን ውድባትን ዝተሳተፍዎ ሰፊሕ ሰላማዊ ሰልፊ ትማሊ 14 ሰነ ተኻይዶም። 13,000 ሰልፈኛታት ኣብ ጎደናታት ከተማ ብምውፃእ ኩናት ዩክሬንን ማእከላይ ምብራቕን ብሰላማዊ መንገዲ ክዓርፍ ኣህገራዊ ሕጊ ክኽበር ክሊማዊ ለውጢ ንምምካት ስጉምቲ ክውሰድ ከምኡ ውን መሰል ፍልስጥማውያን ደገፍ ክረክብን ዓለማዊ ቁጠባ ዘይምዕሩይነት ክመሓየሽን ፀዊዖም። ሰልፈኛታት ምስ ኣባላት ፖሊስን ሓይልታት ፀጥታን ከም እተጋጨውን ንዋታዊ ዕንወት ከም ዝወረደን ድማ ተገሊጹሎም። ስዊዘርላንድ ኣብቲ ንሰለስተ መዓልታት ዝካየድ መራሕቲ ብሪጣንያ፣ ካናዳ፣ ፈረንሳ፣ ጀርመን፣ ኢጣልያ፣ ጃፓንን ኣሜሪካን ዝተተፍዎ ኣኼባ ፀጥታ ንምውሓስን ደባታ ንምቁፃርን 4,000 ወተሃደራት ኣዋፊራ ኣላ። ፈረንሳ ብወገና ኣብቲ ዋዕላ ዝካየደሉ ከባቢታት ልዕሊ 13,000 ኣባላት ፖሊስን ሓይልታት ፀጥታን ኣዋፊራ ትርከብ። ብዘይካዚ ኣብ መንጎ ፈረንሳን ስዊዘርላንድ ዘሎ 35 መሳገሪ ደባት መብዛሕትኡ ተዓፅዩ ከም ዘሎ ተቓሊሕሎም። ስዊዘርላንድ መጠን ብዝሒ ህዝባ ኣብ 10 ሚልዮን ክድረን ዝቐረበ እማመነ ፅጋቶም። ትማሊ 14 ሰነ ኣብ ዝተኻየደ ሃገራዊ ረፍረንደም እቲ እማመ ብ55 ሚታዊት ተቃውሞ ከም ዝፈሸለ ተቓሊሖም። እቲ እማመ ብዝሒ ህዝቢ ስዊዘርላንድ ክሳብ 250 ካብ 10 ሚልዮን ንላዕሊ ንኸይሓልፍ ሕጋዊ ደረት ክግበረሉ ዝፅውዒ ነይሮም። ብዘይካዚ እቲ እማመ ስዊዘርላንድ ምስሕ ህዝባ 9.5 ሚልዮን እንተበፂሖም ንስደተኛታት ዕቁባ ምሃብ ደው ከተብል 10 ሚልዮን እንተሓሊፉ ድማ ምስ ኤውሮጳዊ ሕብረት ዘለዋ ናፃ ምንቅስቓስ ሰባት ዘፍቅድ ስምምዕ ኣብ ውሽጢ 2 ዓመት ክስርዞ ዘገድድ ምንባሩ ተገሊፆም። ኣብዚ እዋን እዚ ብዝሒ ህዝቢ ስዊዘርላንድ 9.1 ሚልዮን በፂሑ ከም ዘሎ ፀብፃባት ይሕብሮም። ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም፣ ቤት ፅሕፈት ኣገልግሎት ውሸባን ብቕንን እንስሳን ንእዘባ ተሰነይ ዘይሕጋዊ ፍርያት ሕርሻ ንምቁፃር ይነጥፋሎም። ኣብ ዞባ ጋሽ ባርካ ሕማም ዓሶ ንምቁፃር ዝውሰድ ዘሎ ስጉምትታት እወንታዊ ውፅኢት የመዝግብ ከም ዘሎ ተገሊፆም። ብምኽንያት 14 ሰነ ዓለምለኻዊ መዓልቲ ልግሲ ደም ኣባላት እዚ ምዕራብን ፖሊስ ዞባ ጋሽ ባርካን ደም ለጊሶም። ሩስያ ኩናት ዩክሬን ብሰላም ንምዕራፍ ንዝቐረበ እማመ ንምትግባር ቅርብቲ ከም ዘላ ሓቢራ። ኣሜሪካ ኣብ ልዕሊ እታዊ ፍርያት ነቢት ፈረንሳ ናይ 100 ሚታዊት ቀረፅ ከም ትውስን ከም እትኽእል ኣጠንቂቓ። ኣውስትራልያን ጃፓንን ትግባረ ዝተበፅሐ ስምምዓት ከቀላጥፋ ምዃነን ገሊፀን። ዜና ተዛዚሙሎ ሰናይ ምሸት።

0: ገጽታ ገጽታ ዘርስታ ሐዳሽ ተከታታሊት ናይ ትግርኛ ፊልም አብ ኤርቲቪ
1: ሞልሃንደ
2: አይፈለጥኩ መጽሐራያ አንጃ
0: አብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍአት ትጸናቶ ሰላም ሰባት ከተእኑ ሰሓን ስነትካ ከም ክምታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ብኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ጓሓላሉ
1: ቅድሜኹም ፀሓይ ዝረኣና ምዃና ዝፈለዶ
3: እንታይ ማለትካ ይተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ

0: ውላድ ደልዩ ብዓቕሊ ዝፅበየ ሓደን ብስስዐ ንሓዊ ዓዚቡ ዘይፀዱ ሸውሃት ተንኮል ኩሉ ዓቕሙ ገፅታ
1: ካልእ ነገር ተዓልም ስለ ዘለካ መርቀሲንካ
2: ብገንዘበይ ድለይተይ ክገብር ዝኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልፅመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ።
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ግዜ ኣብ ኤርቲቪ ክትቀርብ እያ ገፅታ። ደራስን ዳይረክተርን ዮናስ ተኸስተ፣ ኣፍራይ ጀር ስቱድዮ፣ ዋና ኣፍራይ ሚኒስትሪ ዜና።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቕጣታት መርበብ ሓበሬታ ሸባይዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራት ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። መንፋሕቲ ከስዐ ስለምንታይ የጋጥም? ጋዜጠኛ ሱሌማን ኣሕመድ ኣብ ዓምዲ ዓምዲ ጥዕና ዳሲስዎ ኣሎ። መፅናዕትታት ከም ዘመልክትዎ 18 ሚታዊት ካብ ህዝቢ ዓለም ኣብ ሰሙን ሓንሳብ መንፋሕቲ ከስዐ የጋጥሞ። መንፋሕቲ ከስዐ ኣብ ደቂ ኣንስትዮን ሽማግለታትን ብዙሕ ልሙድ ከም ዘይኮነ ይግለጽ። መንፋሕቲ ከስዐ ባህ ዘየብል ስምዒታት ስለ ዘለዎ ማሕበራዊ ንጥፈታት ኣብ ምክያድ ዓንቀፍ እዩ። ይኹን እምበር ብቐሊሉ ንምእላዩ ከም ዝከኣል ክንዝንግዕ የብልናን። ምውስዋስ ኣካላት ምክያድ፣ መተካእታ መድሃኒት ምውሳድ፣ ማሳጅ፣ ለውጢ ኣመጋግባ ወዘተ ነቲ መንፋሕቲ ብቐሊሉ ንምእላዩ ዝሕግዙ ኣገባባት እዮም። ኣብ ዓምዲ ርእቶ ዓገብ ውራያት መመረቕታ ይገፍሑ ኣለዉ። ዘርእስቱ እዋናዊ ርእቶ ፕሮፌሰር ገብረ ብርሃን ዕቕመዝጊ ይጸንሐና። ንዝኾነ ጸገም ንምፍታሕ ወይ ድማ ጌጋ ንምዕራም እቲ ብቐዳምነት ክንገብሮ ዘሎና ነቲ ጸገም ወይ ድማ ጌጋ ብግቡእ ምርዳ እዩ። ማለት ጥቕሚ ዘይብሉ ነገር ምዃኑ እናፈለጥና ጸገም ወይ ጌጋ ኣይኮነን ንብል እንተኮይና ፍታሕ ክንረክብ ኣይንኽእልን ኢና። ነቲ ርድኢት ናብ ኩሉ ዝምልከቶ ክበጽሕ ንኹሉ ድማ ብግቡእ ከም ዝርድኦ ምግባር መራኸቢታት ብዙሓን ህዝባውያን ትካላት ከም ሃማትኤ፣ ሃማድአ፣ ምምሕዳራት ወዘተ፣ ኮሌጃት፣ ወለድን ተምሃሮን ኣብዚ ቀንዲ ተዋሳእቲ ክኾኑ ይግባእ። ኣብዚ ቀረባ እዋን ብምምሕዳራት ዝውሰድ ዘሎ ስጉምታት ተስፋ ዝህብ እዩ። ንኣብነት ኣብ ኣስመራ ኣብ ንኡ ዞባ ቲራቨሎ ምምሕዳር ከባቢ ዊና ውርያት ቁርጥዋት ክኾኑ ዝኽእሉሉ ሜላታት ኣተኣታትዮም ኣለዉ። ኣብ ካልኦት ንኡሳን ዞባታት ከተማ ኣስመራ እውን ተመሳሳሊ ስጉምታት ይውሰድ ኣሎ ይርከቦ። ኣዳለዊ ዓምዲ ባህልን ስነ ጥበብን ጋዜጠኛ ኤፍሬም ሃብተጽዮን ጽውጽዋይ ዶ ንነጋገር ብዝብል ኣርእስቲ ጽውጽዋይ ብግጥማውን ስዲ ጽሑፋውን ኣገባብ ዝቐርብ ሞራላውን ግብራውን ትምህርቲ ድማ ዝህብ ኣካል ኣፋውያታ ወይ ኣፋዊ ተረት ኮይኑ ኣብ ህይወት ብኸመይ ክንዋሳእ ከም ዘሎና ዝምህረና ኣገዳሲ ኣካል ህይወትና እዩ። ዝተፈላለዩ ሕብረተሰባት ምስ ባህሎም፣ እምነታቶም፣ ኣነባብሮኦም፣ ልምድታቶም፣ ሕልምታቶም፣ ባህግታቶም፣ ክውንነቶም ዝኸዱ ጽውጽዋያት ፈጢሮም እዮም። ማእከል ብዙሕ ጽውጽዋይ እንስሳታት ወይ መናፍስቲ ኮይኖም ባህርን ተግባርን ሰባት ዝለበሱ እዮም ተጠቒሱ። ብተወሳኺ ኣብ ዓምዲ ባህልን ስነ ጥበብን ንኹሉ እንቋዕ ርከብ ኩሉ ሓጺር ምስትምቓር መጽሓፍ ሓጺር ታሪክ ህይወት ወዲ ገብሩ ከምኡ ድማ ኣረብረቦም ዘርእስታ ግጥሚ ኤፍሬም ሃብተጼን

ወድገደ ንረክብ ስለዘየለ ካብ ሪም ዝዓቢ ኩሉ ኮይኑላ ብዓዱ ኩሉ ይኮነላን ዓዱ ኣሂ ዘፀሓየ ኣረብራቢ ዓወት ዘድሃየ መዛረቢ ሃገር ወኒኑ ይምርሽ ንቕድሚት ሓያል ህዝቢ ሓያል መንግስቲ ሓያል ሰራዊት ኤርትራ ኣብ ዓሊት ዕንደራ ኤርትራ ኣልዛቤት ፈኸራ ኤርትራ ኣረብራቤት ኤርትራ ዘይረብራቤት ካብ ትሕዝቶ ግጥሚ ኣረብራቢ ዝተቆንጨለ እዩ ኣብ ዓምዲ ሸባብ ብሜርያም ዮሴፍ ዝዳለ ንኡስ ዓምዲ ሓሳባት ርኢና ንኣመን ዝኣመናዮ እውን ንርኢ ዘርእስቱ ዛዕባ ይፀንሐና ብሓፈሻ ድምር ናይቲ ኣብ ሰውራና ዝተጠርያ ተሓሳስባ ዝተኸስኮሰ ባህሊ ዝተደለበ ተመክሮ ወዘተ ናፅነት ክኸውን ከም ዝኽእል ጥራይ ዘይኮነ ከም ሓደ ዘይተርፍ ሓቂ ጌርካ ብምውሳድ ዝተኸደ ጉዕዞ እዩ ሰውሮ ኤርትራ እምበኣር ነቲ ዘይከኣል ዝበሃል ዝነበረ ዓለማዊ ስነመጎስ ሰይሩ ብሓይሊ ራእይ ሓድሽ ታሪክ ዝስርሓሉ ምክንያት እምነት ብቐዳምነት ስለዝሰርዐዩ ናፅነት ኤርትራ ኣብ 24 ግንቦት 1991 ጥራይ ኣይኮነትን ተረጋጊፃ ናፅነት ኣብ ኣእምሮ እቶም ብቆራፅነት ዝተበገሱ ሰውራውያን ተቓልእስቲ ገና ኣብ በረኻታት ሳሕል ከለዉ ዝተረኣየቶምን ርግፅትን እያ ነይራ ታሪክ ኤርትራ ንዓለም ዝምህሮ ዓብዪ ትምህርቲ እንተሃልዩ እምበኣር እዚ እዩ ሓይሊ ብቐዳምነት ኣብ ኣእምሮ ህዝብታት ዝህነፅ ዳኣ እምበር ብነገራዊ መዐየሪ ጥራይ ዝትመን ኣምር ኣይኮነን ብዝሕያ ኣፅዋርን ሰራዊትን እቲ ፍፁም መዐቀን ሓይልን ብቕዓትን ክኸውን ከም ዘይክእል ድማ ካብ ታሪክና ብቐረባ እንምሃሮ እንምህሮን ተመክሮ እዩ ረአዩ ንብረት ዝመርሕ እምነት ድማ ኣእምሮ ሰራዊት ይሃንፅ ስእላዊ መግለፂ ማራቶን ኣስመራ 2026 ቀሪቡሎ ጋዜጣ ኤርትርያል ሓዲሳ ብዘይካ ሰኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ ዋና ኣሰናዳይ መሓመድ ኑር ያሕያ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃደር ዜና ወፃኢ ዓረቢ መሓመድ ጌታ ሌኣውት ኑራ ዑስማን መሓመድ ፋጥማ ሕመድ እድሪስ ሪፖርታጅ ምዝዛም ውድድር ምጉት ኣብያተ ትምህርቲ ዞባ ማእከል ብደረጃ ዞባ ንኡስ ዞባን ጉጅለን ብጋዜጠኛ ዓድል ሳልሕ እድሪስ ዝተርጉሞ እዩ ጋዜጠኛ ጀማል ዓሊ ኣብ ዓምዲ መልሓቅ ላብዳብ ዋልፍኑን ንባህላዊ ውርሻታት ብሄረ ብሌን ብዝምልከት ምስ መምህር ዘካርያስ ዓንደ ብርሃን ዘካየዶ ቃል መጥያቅ ንረክብ ብሚኒስትሪ ዕዮን ሰብኣዊ ድሕነትን ኣብ ዝዳሎ ዓምዲ ማሕበራት ዕቤት ተራ ወለዲ ኣብ ዕቤትን ምዕባለን ህፃናት ዕዙዝ ምዃኑ መሓመድ ዑመር ናይር ኣብ ዝተርጎሞ ትሕዝቶ ተገሊጹ ብጋዜጠኛ ማሕሙድ ዓብደላ ኣብ ኪፋሓ ብትዳሎ ዓምዲ ሰያሓዊ ኣሰር ተኽእሎታት ዕቤት ፅላት ቱሪዝም ኣብ ኤርትራ ተዳሲሶም ይርከቡ ብወርዳ ገብሪ ሂወት ኣብ ዝዳሎ ዓምዲ ዕሉም ወቴክኖሎጂ ዝተፈላለዩ ሓደስቲ ምህዞታትን ርኽበታትን ሰፊሮም ይፀንሑና ስእላዊ መግለፂ ማራቶን 2026 ኣብ ዓምዲ ዓለማዊ ዛዕባ ኣብ ማሕበራዊ መራኸቢታት ሻህማት ፀወታ ኢራናውያን ዘርእስቱ ብሳሙኤል ገብረ ብርሃን ዝቐረበ ፅሑፍ ይፀንሐና ታሪክ ሻተራንጅ ካብ ጥንታዊት ህንዲ ማለት ቻቱራንጋ ተበጊሱ ኣብ መበል ሻርሻይ ክፍለ ዘመን ናብ ግዛኣት ሳሳኔድ ፋርስ ከም ዝኣተወ ይፍለጥ ይኹን እምበር እቶም ፋርሳውያን ነቲ ፀወታ ተቐቢሎም ጥራይ ኣይተዓገሱን ይግዳስ ናይ ግዛእ ርእሶም ማሕበራዊ ፖለቲካውን ወተሃደራውን ትርጉም ብምሃብ ኣመሓይሸሞ እቲ ሻህ ማለት ንጉስ ዝብል ስያመ ንባዕሉ ካብ ቋንቋ ፋርስ ዝመፀ እዩ ፀወታ ምስ ተወደአ ዝድመፅ ሻህማት ማለት ንጉስ ሞይቱ ወይ ተሳዒሩ ዝብል ቃል እቲ ሎሚ ኣብ መላእ ዓለም ቸክሜት ዝበሃል ዘሎ እዩ እዚ ፀወታ እዚ ንፋርሳውያን ንጉሳውያን ስድራ ቤትን ወተሃደራዊ መራሕትን ከም ናይ እምሮ ልምምድ ኮይኑ የገልግል ነበረ በቲ ቀደም ዘመን ሓደ መራሒ ኩናት ቅድሚ ናብ ሓቀኛ ግጥም ምውፋሩ ኣብ ሰሌዳ ሻተራንጅ ክልተ ግዜ ክዕወት ናይ ግድን ነበረ እዚ ድማ ኩናት ብሓይሊ ዘይኮነስ ብስልታዊ ብልሒ ከም ዝዕወት ዘርኢ ቀዳማይ ትምህርቲ እዩ ኣብዚ ሕጂ ዘሎ ውግእ 2026 እቲ ኣብ ሻተራንጅ ዝርአ ስልታዊ ምንቅስቓስ ምስቲ ኢራን ገጢምዋን ዘሎ ዘይተመጣጠነ ኩናት ማለት ኣሴሜትሪክ ዋርፌር ንምብዳህ እትኽተሎ ዘላ ሜላታት ዝመሳሰል ኮይኑ ንረኽቦ ተጠቒሱ ኣብ ዓምዲ ፀጋታት ባሕሪ ተኽለ መንግስቱ ንታሪካዊ ኣማዕባብላ ሕጊ ባሕሪ ዳሲሱ ይርከብ ብጋዜጠኛ ኣብርሃም ዘርአ ወዲ ሃለቃ ኣብ ዝዳሎ ዓምዲ ቐለ ምሕተት ሳልሳይ ክፋል ትሕዝቶ ገስጋስ ጉዕዞ ትምህርቲ ሃገርና ዝምልከት ምስ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ዝተኸየደ ቐለ ምሕተት ይፀንሐና ብጋዜጠኛ ምሉእ ብርሃን ሃብተ ገብርኤል ኣብ እትዳሎ ዓምዲ ልቦናን ፍልስፍናን ካልኣይ ክፋል ፅፈት ስራሕ ሰፊራ ኣላ
ንነፍሶ ወከፍ ስራሕ ገደብ ግዜ እንተደኣ ተገይርሉ ንስራሕተኛታት ዝያደ ሓላፍነት የሰክሞም እዩ። እቲ ገደብ ግዜ ንኣፍረይትን ዓማዊልን እንተደኣ ንፂርሎም ብኡ መጠን ሓድሕዶም ክፀዋፀቡ ይኽእሎም። እዚ ተሓታትነት ይዕዝዝ። እንታይ ክግበር ከም ዘለዎን ብመን ክግበር ከም ዘለዎን ኣብ ዝብሉ መዳያት ንዝፍጠሩ ምድንጋራት ወይ ምውጅባራት ከዓ ይንከይ። ንዋሕዚ ስራሕ ማለት ወርክፍሎውስ ከምኡውን ነቲ መስርሕ ምስላጥ ኣብ ምፍርያምነት ናይ ትትካል ከምፅኦ ዝኽእል እወታዊ ውፅኢት ዘርዜርካ ዝውዳእ ኣይኮነን። ብሱራፍኤል ተስፋ ብሮኻ ኣብ ዝዳሎ ዓምዲ ዳይሪ ሰማያዊ ርግቢ ምቁር ቃንዛ እናክትጥፍሽ ኣደ ንምዃን ዝብሉ ትሕዝቶ ዳይሪ ይፀንሑና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግሪ እያ። ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ብዓብደላ መሓመድ ዓሊ መዓለም ኣብ እትዳሎ ዓምዲ ደላባብ መበል ሸድሻይን ናይ መወዳእታን ክፋልን ዛንታ ዛዛሚ ኩናት ገድሊ ህዝቢ ኤርትራ መረብ ድብለ ናይ ደንጎበ ኣምዒላት ቀሪባ ኣላ። ብጋዜጠኛ ሳልሕ ጋማ ብትዳሎ ዓምዲ ዓማር ኣብ ዝሓለፉ ናይ ናፅነት ዓመታት ኣብ ህንፀት መዐቀቢ ማያት ዝተረጋገፁ ዓወታት ተዳሲሶም ንረኽቦም። ብሚኒስትር ትምህርቲ ኣብ እትዳሎ ክልተ ሰሙናዊት ዓምዲ ባና ተዕሊም ዑመር ኢብራሂምን ህወይዳ መሓመድ ስዒድን ዝተፈላለዩ ትምህርትን ፍልጠትን ጠቀስ ትሕሶታት ኣስፊሮም። ብጋዜጠኛ ካልሽም መሓመድ ኣብ እትዳሎ ዓምዲ ዓፍየት ኢቦላ ካባና ዝረሓቕ እኳ እንተኾነ ድልውነትና ንምክልኻሉ ኣቦትኡ ከም ዘሎ ብሰፊሑ ተገሊጹ ንረኽቦ። ብጋዜጠኛ ኣድማ ባሓርሻ ብዝዳሎ ዓምዲ ፍሬካደም ድሕነት መግቢ ናይ ኩሉ ሓላፍነት ምዃኑ ብሰፊሑ ተገሊጹሎ። ኣብ ዓምዲ ሸባብ ምስ ኣብነታዊ ሓኪም እንስሳ እድሪስ ዓብደላ ዘዳል ትሕዝቶ ብሕዱግ ስሌማን ተዳልዩ ይርከብ። ስላዊ መግለጺ ማራቶን ኣስመራ 2026 ኣብ ዓምዲ ፈኑ ዓፍየት ዝተፈላለዩ ባህልን ሕብረተሰብን ጠቀስ ትሕዝቶታት ይጸንሑና። ብፋጥና ኣደም ኣብ ዝዳሎ ዓምዲ ነፌት ኣምር ጥዑምን ሕማቕን ጨና ዝነዝዑ መግብታት ኣብ ጥንቲ ኣብ ምዕቃብ ዓሳ ዝዝውተሩ ዝነበሩ ሜላታት ኣስማት ከተማታት ደቡብ ኣሜሪካ ትፈልጥሎን 10 ፍልልያት ረኸቡን ይርከቡ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምነት እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ። ዋና ሰነዳኢ ኣማኑኤል መስፈን፣ ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ኣብ ዓምዲ ስፖትላይት ኤርትራ ኣባል ቤት ምክሪ ቁጠባውን ማሕበራውን ጉዳያት ውድብ ሕብራት ሃገራት ኮይና ንኽተገልግል ብሓፈሻዊ ባይቶት ውድብ ምምራፀን ኣመታቱን ብኣባላት መርበብ ሓበሬታ ሻባይት ዝቐረበ ጽሑፍ ይጸንሐና። ኣብ ዓምዲ ዴቨሎፕመንት ጋዜጠኛ ባና ንጉሰ ወለንተኛታት ለገስቲ ደም ባንክ ደምን ድሕነት ብዝትካእ ነጠብጣብ ደሞም ዘይትካእ ህይወት የድሕኑ ምህለዎም ዳሲሳላ። ኣብ ዓምዲ ስፖርት ኪዳነ ሽሞንዲ ዘቕረቦ ጸብጻብ ኣስመራ ማራቶን 2026 ንረክብ። ኣብ ዓምዲ ስፖትላይት ብዕርዲ ኢሳያስ ዝተዳለወ ኣብ ኤርትራ ምስሳን ውሽጣዊ ቱሪዝም ኣብ ምዕባለ ክህልዎ ዝኽእል ኣበርክቶ ተዳሲሱ። ኣብ ዓምዲ ኪዌንዲኤ ጋዜጠኛ ሳብሪና ሰሎሞን ትሕዝቶ ሌላ ምስ ኤርትራዊ ኣሜሪካዊ ሓኪም ኢንተርፕሪነርን ዶክተር መንግስ ባይሩን ጸገማት ጥዕና ዓይኒ ኣብ ኤርትራ ንምፍታሕ ምስ ብፀቱ ዝገብሮ ኣበርክቶን ኣቕሪባላ። ብጋዜጠኛ ተስፊት ሓጎስ ኣብ ዝዳሎ ዓምዲ ቆጠባን ዋኒንን መበል ሸምናይ ክፋል ቻይና ካብ ፍወሳ ብነውፂ ከመይ ኣምለጠት ቀሪባላ። እቲ ውጡን ደፋእታውነት ዝተሰሚዐ ኣገባብ ካብ ደምዳሚ መረዳእታ ብዝብገስ ምሉእ ናይ ኤረማ ኣገባብን ስጉምታትን ዝሓዘ እዩ። ደገፍቲ ናይ ዝበሓደ ይተግበር ዝተባሃለ ጥማር ኤረማ ከዓ ብሓደ ዝተወጠነ መገዲ ብጥብቅን ቅልጣፈን ክትግበር ይመርፁ ነበሩ። ናይቶም ቻይናውያን ኣገባብ ግና ነቲ መገዲ ኣብ ጉዕዞ ምንፃር ዝብል ነበረ። ነፍሲ ወከፍ ናይ ኤረማ ስጉምቲ እንታይ ውፅኢት የለዎ ከምኡውን ዝበለፀ ዝበሃል ኣጠቃላለዩ ኣገባብ እንታይ ምዃኑ ምሉእ ብምሉእ ከም ዘይፈለጡ ብምእማን ንቅድሚኦም ሃሰው እናበሉ ቀጣሊ ዳሳስ ምክያድ ይመርፁ ነበሩ ይርከቦ። ዝኽሪ ሰነ ጥርዚ ወራራት ኣላሽ ዝበላላ ወርሒ ብኣሴር ሰለሞን ቀሪቡሎ። ኣብ ሻርሻ ወራር ስርዓት ደርግ ኣስታት 50,000 ሰራዊት ኣጥፊኡ ከቢድ ሰብኣውን ንዋታውን ክሳራ ተሰከመ። ህዝባዊ ሰራዊት ዝኸፈለ ዋጋውን ቀሊል ኣይነበረን። ልዕሊ 2700 ብሉፃት ኤርትራውያን ተጋደልቲ ተሰዊኦም ልዕሊ 5,000 ቆሲሎም ክበሃል እንከሎ ዳርጋ ፍርቂ ዓቕሚ ናይቲ ሽዑ ዝነበረ ተዋጋእ ሰራዊት ህዝባዊ ግንባር ምዃን እዩ። ሻድሻይ ወራር ሰውራ ኤርትራ ክስዓርን ዘይክስዓርን ኣብ ከቢድ ፈተነ ዝኣተወሉ
ተገዳላይ ብጡሚ ከብዱ ኣብ ጠልጠላ ጻድፍ እናሓደረን እናዋዕለን

ብዓቕሚ ኣዝዩ ምስተዓፃፀፎ ሰራዊት ገጢሙ ክቡር መስዋእቲ ከፊሉ ነዚ ፈታኒ መድረኽ ብዓወት ሰጊሩ ቀጻልነትን ተዓዋትነትን ሰውራ ዘረጋገጸሉ ጽንዓትን ጅግንነትን ህዝቢ ኤርትራ ደሚቑ ዝወፀሉ ፍሉይ ታሪኻዊ መድረኽ እዩ። 20 ሰነ መበል 44 ዓመቱ እንዝክረሉ ኣጋጣሚ እምበኣር ነዚ ፍሉይን ድንቅን ዘሕብን ጅግንነታዊ ፍጻመ እዚ ብልዑል ሃገራዊ ሓበን ከደድምቆ ይግባእ እዩ።

ስርዓት ክምክት ዝኽኣሎ ኣብ ስርዓት ዘለዎ ግቡእ ግንዛበ ሓደ ካብ ዓበይቲ ርቑሒታት እዩ። ኣብዚ ምውሓስ ህላወና ፀጥታናን ስኒትናን ቀዳምነት ሂብና መሰርዕ ስርዓትና ከይዘረግና ልምዓታዊ መደባትና ከነተግብር ቁጥባዊ ኩነታትና ከነመሓይሽ ኣብ ንምክተሉ ዘለና እዋን ልሂቓን ኢና ዝብሉ ብምስምስ መሰል ህዝቢ ብፍላጥ ይኹን ብዘይፍላጥ ካብ ደገ ይኹን ካብ ውሽጢ ብስውር ይኹን ብግሁድ ጉዕዞና ንምስንኻልን ስርዓት ህዝቢ ንምዝራግን ሰሪሖምን ይሰርሑ ኣለውን። ንቕሓት ህዝብን ዘይመዓት ሓቀኛ መሪሕነትን ግን ንኹሉ ኣበርዒንዎ ስርዓት ክነቐድም ምርጫና እዩ። ኣብ ጉዕዞና ኩሉ ክንረክብ ስርዓትና ክነውሕስ ዘይተማታእናሉ ሓቂ እዩ። ከም ህዝቢ ፀገምና ክንፈትሕ ጎድሎና ክንመልእ ዝእግመና ከምዘየለ ታሪክና መምህር እዩ። ስርዓት ባህልና ጌርና ብስምዒት ከይተደረኽና ዝብፃሕ ክንበፅሕ ድማ ሓባርን ደጋፍን ዘድልየና ኣይኮነን። ስርዓትና መሰረት ኩሉ ዕቤትና ስለ ዝኾነ ብተወሳኺ ኣብ ንኡስ ዓምዲ ሓሳባት ነብሰ ምሕደራ ኣብ ውልቃዊ ሂወትካ ስድረኻ ከባቢኻን ሃገርካን ዘለዎ ረብሓ ከመይ ዝበለ እዩ ርእቶ መንስያት እድሪስ መሓመድን ሙና ወልደ ገብርኤልን ሰፊሩሎ። ብጋዜጠኛ ዮሴፍ ሃይለማርያም ኣብ እትዳሎ ዓምዲ ስድራ ቤት ዮሃንስ ኪዳነየ ዝበሃል ኣብ ሃገር ኣሜሪካ ከተማ ስያትል ይቕመጥ። ኣብ ሕዳር 2008 ኣብ ኣስመራ ተወሊደ ወዲ 18 ዓመት ኮይኑልኹ ማለት እዩ። ስም ወለዲተይ ማለት ኣደይ ወይዘሮ ምሉእ ተስፋ ምስጋና ይበሃል። ወለዲተይ ኣብ 2010 ሒዛትኒ ናብ ስደት ኣምሪሓ። ኣብዚ ግዜ እዚ ከዓ ብሓንሳብ ኣብ ኣሜሪካ ንቕመጥ ኣለና። ኣቦይ ኣቶ ኪዳነ ኣብ 2006 እዩ ምስ ኣደይ ተላልዮም። ኣብቲ ሽዑ ግዜ ኣደይ ኣብ ቤት ምግቢ ኣበባ ጥቓ ፑሽኪን ዘላ ትሰርሕ ነይራ። ኣቦይ ድማ ናብቲ ቤት ምግቢ ይመላለስ ምንባሩ ሓቢራትኒ። ኣብኡ ዝጀመረ ፍቕራዊ ሌሎኦም ከዓ ንዓይ ወሊዶምኒ። ሓበን ለገሰ ታደሰ ዝበሃል ካብ ኣቦይ ተጋዳላይ ለገሰ ታደሰ ኣርኣያን ካብ ኣደይ ተጋዳሊት ሳዕድያ ኣብበከርን ብዕለት 9/1991 ኣብ ከተማ ከረን ተወሊደ። ኣቦይ ወዲ 2 ዓመት ከለኹ ናብ ቦትኡ ምስ ተመልሰ ክሳብ ሎሚ ኣይተረኸብናን። ኣነ ምስ ወላዲተይ ተጋዳሊት ሳዕድያ ይዓበ ክንዲ ሰብ ኮይነ ደሃ ኣቦይ ክረክብ ብዙሕ እኳን ተፈተንኩ ክሰልጠኒ ግን ኣይከኣለን። ብመሰረት ዝረኸብክዎ ሓበሬታ ኣቦይ ኣብቲ ሽዑ እዋን ኣባል ክፍለ ሰራዊት 88 ብርጌድ 37 እንዳስለያ ምንባሩ ፈሊጠ። ነቦይ ኣዲኡ ወይዘሮ ፅገ ገብረ ክርስቶስ ከበደ ትበሃል ኮይና ኣሕዋቱ ድማ ሃብተ ታደሰ፣ ሰመራ ታደሰ፣ ትበርህ ታደሰ ይበሃሉ። ምብቆል ዓዲ ኣቦይ ዓዲ ክሳድ ንኡ ዞባ ማይምነ ማለት ዞባ ደቡብ ምዃኑ እውን ካብ ሚኒስትር ምክልኻል ዝተዋህበኒ ሓበሬታ የመልክት። ምሳሕ ዳሪት ቤት ትምህርቲ እዚ ማእከል ዘላሊ ፅሑፍ ብጴጥሮስ ተፈሪ ቀሪቡሎ። ብመትከላት መንግስትን መምርሒታት ሚኒስትር ትምህርትን ተኸቲሉ ብምእኩል መንገዲ ይትግበር። ከም ቀደም ኣብ ትሕቲ ገረብ ኮንካ ዘይኮነ ግን ዝተማልአ ትሕቲ ቅርፂ ናይ ትምህርቲ ኣብ ዝተማልኣሉ ምዕቡል ህንፃን መሳለጥያታትን ይካየድ። ሓንቲ ካብዘን ብምዕቡል ደረጃን ቀረብን ዘስተምህራ ኣብያተ ትምህርቲ ከዓ ኣሕዳሪት ቤት ትምህርቲ ካልኣይ ደረጃ እዚ ማእከል እያ። ቁልቁለት ቀይሕ ኮር ውሪድካ ነቲ ትኽ ዝበለ ፅርግያ ጋዴን ሒዝካ ሰሳሕ ስግር ምስ በልካ ብብሎካ ተኸፋፊሉ ኣብ ጎላጉል ለም ዝበለ ማሕበራውን ኣካደማውን መሰለጥያ ዝተመልኣሉ ምዕቡል ህንፃ ናይዛ ቤት ትምህርቲ እዩ ዝቕበለካ። ብጀካ እቲ መምሃሪ ክፍሊታት እንዳ ኮምፒዩተር ቤት ንባብ ዓራትን ፍርናሽን ዝተዋደደሉ መደቀሲ መመገቢ ኣዳራሽ መእከቢ ኣዳራሽ ብዘመናዊ ኣገባብ ዝተሃንፀ ነፍሲ ወከፉ ኣብ ሓደ ግዜ ልዕሊ 12 ሰባት ክእንግድ ዝኽእል 3 ብሎክ መሕፀቢ ሰብነትን ዓይኒ ምድርን ነዚ ዝምግብ ብፀሓያዊ ሰዓት ን24 ሰዓት ዝሰርሕ ናይ ማይ ቀረብ ዘጠቓለለ ዝተማልአ ቤት ትምህርቲ እዩ ተጠቒሱ። ብዓንዶም ግርማይ ወደረስ ኣብ ዝዳሎ ዓምዲ ልምዓት ምስ ዶክተር ተመስገን ሕረት ኣብ ዘላሊ ትሕዝቶ ይፀንሐና። ኣብ ዓምዲ ሜን ሁና ውህናክ ብሞተር ብሽክለታ ቱክቱግን ካሜራ ሌንስን ንብድሆ ስንክልና ኣዳው ዝሰዕረት ጓል 36 ዓመት ሊባኖሳዊት ሓኒን ፋሩቅ ህቡነት ከም ዝረኸበት ተገሊጹ። ደቡብ ሱዳናዊ ኣቦ ኣቡበካ ምስ ናይ 21 ዓመት ዝኾነ ዘረባን ሓሳብ ምግላፅን ዘይማዕበለት ጓሉ ብመሳርሒ ሙዚቃ ዑድ ከም ዝረዳዳ ይገልጽ። ጓል 26 ዓመት ጁልያና ማርስ ኣብ ቱሪስት ዝንቀሳቀሱሉ ቦታ ኢንዶኔዥያ ካብ 600 ሜትሮ ብረኸ ፀሪፋ ሞይታ ከም ዝተረኽበት ተሓቢሩ። ኣብ ሕርሻ ዓሳ ጃፓን ዝቁፀሩ ሓደሽቲ ሰራሕተኛታት ወግዓዊ ናይ ስራሕ ክዳን ተኸዲኖም ኦክስጅን ዓጢቖም ኣብ ባሕሪ ብምንቋት ወረቐት ስርሖም ከም ዝተዓድሉ ተገሊጹ። ኣብ ዓምዲያ ልኡስራ ሕርቀን ንምቁፀር ዝጠቕሙ ሜላታት ጥዕናዊ ጥቕምታት ባናና ምክ

ኣቦታትን ሜላታትን ጽበቐ ኣደው ክሽነ ስድራ ሜላታት ምድላው መረቕ ዱባ ይጸንሑና። ኣብ ዓምዲ ጥዕና ጋዜጠኛ ሱሌማን ኣሕመድ ንኣገዳስነት ወለንታዊ ልቅስ ደም ዳሲሱ። ደም ህይወት እዩ። ብዘይ ደም ቀጸልነት ህይወት የለን። ኣብ ኣገልግሎት ጥዕና ህላዊ ብቕዓቱ ዝተሓለወ ውሕስ ደም ወሳኒ እዩ። ብዘይ ደም ዝተፈላለዩ ቀለልቲ ይኹኑ ከበድቲ ሕክምናዊ ስራሓት ብምክያድ ህይወት ዜጋታት ንምድሓን ዝከኣል ኣይኮነን። ኣብ ዘመናዊ ፍልጠትን ምርምርን ደቂ ሰብ ንሓይለ ዝኸደሉ ዘሎ ዘመነ ቴክኖሎጂ ደም ክስናዕ ከቶ ኣይትኽእልን ዘሎ። በዚ ድማ ብዝተፈላለዩ ምክንያት ዘጋጥሙ ሕማማትን መጉዳእትን ንሱ ዘስዕቦ ምፍሳስ ደምን ንምትክኡ ካብ ደቂ ሰብ ደም ምእካብ እቲ እንኳ ኣማራፂ ድሕነት ተወሲዱ ይርከብ። ብሚርያም ኣብርሃም ኣብ ዝዳሎ ዓምዲ ትንታነ ዜና መዓልቱ ዘይተወድኣሉ ማእከላይ ምብራቕ ዝብል ፀዕባ ተላዒሉ ይርከብ። ኣብርሃም ዝርአ ወዲ ሃለቃ ኣብ ዘዳለዎ ዓምዲ ቀለ መሕተት መበል 4ይ ክፋል ጉዕዞ ግስጋስ ትምህርቲ ኣብ ኤርትራ ምስ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ዝተኸየደ ርክብ ሰፊሩሎ። ሽሞንዲ ዕቕባ ሚካኤል ኣዳላዊ ዓምዲ ማህደር ጀጋኑ ኮማንዶ ሮራ ቤት ገብሩ ብዝብል ኣርኣያ ዓንዱ ድራር ሓደ ካብቶም ኣብ ከባቢ ክረን ዝንቀሳቀሱ ዝነበሩ ውፍያት ነባሪ ሮራ ቤት ገብሩ እዩ። ኣርኣያ ኣብ ሰሜናዊ ምዕራብን ግንባር ከረን ስልያዊ ምክትል ብዝገብር ዝነበረ ኣባ ስልያ 72 መሓሪ ጭንዕ ኣብ 1988 ተወዲቡ። ድሕሪ ምውዳቡ ንዝተዋህቦ ቀዳማይ መደብ ስራሕ ኣብ ዝሓፀር ግዜያ ተግቢሩ ብዓወት ምስ ተመልሰ ወታደራዊ ክሻፋ ከላሽንን ቦምባን ተዋሂቡ ንዝያዳ ዓበይት ስራሕ ድሉ ኮነ። ብተወሳኺ መሳርሕቲ ዝኾኑ ምስ ሓደ ረሞዳን መሓመድ ዝተባህለ ዜጋ ከም ዝላለ ተገብረ። እዚኣቶም ከም ደቂ ዓዲ ክፋለጡ ዝፅንሑ ኮይኖም ንክልቲኦም ብሓንሳብ ናይ ሓንቲ መዓልቲ ኣቀባብራን ኣወፃፃ ነቶክቲ ትምህርቲ ከም ዝወስዱ ተገይሩ። ድሕርዚ ኣብ ከባቢታት ጀንግሬንን ሮራ ቤት ገብሩን ሓበራዊ መፅናዕቲ ከካይዱ ጀመሩ። ድሕሪ ነፍሲ ወከፍ ወፍሪ እውን ጸብጸባቶም ናብ መሓሪ ጭንዕን የማንን ማለት ወደብቲ የረክቡ ነይሮም። ኣብ ወርሒ መስከረም ናይ 1988 ብምክንያት ምምፃእ ናብ ስልጣን ስርዓት ደርግ ንምብዓል መስከረም 2 ኣብ ዝግበር ዝነበረ ምሽብሻባት ኣብ መስመር ጀንግሬን ንሓልሓል ዘብል ጽዑቕ ምንቅስቓስ ተረእየ። በዓል ኣርኣያ ኣብዚ መስመር እዚ ነተወቅቲ ክቐብሩ እንትኽኢሎም ንጸላኢ ዕንቅፋትን ልቢ መሊኡ ካብ ምንቅስቓስን ክዕንቅፎም ከም ዝኽእል ግምት ወሰዱ። ግርማይ ወልደ ገርግሽ መንከኒኖ ፍቕሪ ጋምባለ ከይወድአ ዝተሰውአ ወዲ ቕሉት ኣብ ዘስፈረ ጽሑፍ ወዲ ቕሉት ሓደ እዋን ብርቱዕ ሕማም ሓሚሙ ነይሩ ተሓኪሙ ከዓ ሓውዩ። ይኹን እምበር ከም ሳዕብየን ናይቲ ሕማም ጉረርኡ ልኽት ልኽት ከብሎ ጀመረ እሞ ከይፈተወ ናይ ምባል ባህርያዊ ግብረ መልሲ ኣማዕበለ። ዝተደጋጋሚ እሕሕ ናይ ምባል ባህርያት እዚ ምስ ናይ ድፋዕ ኩነት መንብሮ ምቅዳው ሰኣነ። ምሸት ድፋዕ ምስ ሓዙ ኣይኮነንዶ ብፀቱ እንተላይ ጸላኢ እቲ ኣሃዱ ምህላዋን ዘይምህላዋን በዛ እሕሕ የረጋግጽ ነበረ። ቦታ እንተቐይሩ እኳ በዚ የነበረ የወንበደ ቡድን ወደዚ ቀይረ፣ በዚ ዝነበረ በዚ ቀይሩ ብምባል የዛረቡ ምንባሮም ይፍለጥ። ወዲ ቅሉት ምስ ጸገሙ ብዙሕ ግዜ ናብ ዝእለየሉ ቦታ ማለት ደጀን ክኸይድ ተነጊርዎ ኣብዚ ምሳኹም ይስዋእ እምበር ካብ ድፋዕ ክፍለ ማለት ክሳደይ ንሴፍ ስለ ዝበለ ከም ባህጉ ክነብር ሓዲጎሞ። ብሄለን መኸታ ኣብ ዝዳሎ ዓምዲ ንቑሕ ደመና ትምህርትን ውፅኢቱን ኣብ ትምህርቲ ንፉዕ ዓዲና ዝብል ዛዕባ ቀሪቡ ይጸንሐና። ጋዜጠኛ ዮርዳኖስ ጽገያ ብተዳልዎ ዓምዲ ዜና ዓለም ካናዳ ትሕቲ 16 ዓመት ዝዕድሚኦም ቆልዑ ማሕበራዊ መራኸቢታት ከይጥቀሙ ዝእግድ ሕጊ ከም ዘውፀት ተሓቢሩ። እቲ ሓድሽ ሕጊ ነተን ንኣእምሮኣዊ ድሕነት ቆልዑ ኣብ ግምት ኣትየን ስራሓ ማሕበራዊ መራኸቢታት ግን ዝምልከት ከም ዘይኮነዩ ተነጺሩ ዘሎ። እቲ ሕጊ ንቆልዑ ካብቲ ብሰንኪ ማሕበራዊ መራኸቢታት ዘጋጥም ናይ ኣእምሮ ሕማማት ወልፍን ምትላልን ንምክልኻል ዝዓለመ ምዃኑ እዩ ዝግለጽ። ብመሰረት ተሓድሽ ሕጊ ዕድሚኦም ትሕቲ 16 ዓመት ዝኾኑ ቆልዑ ከም ፌስቡክ፣ ኢንስታግራም፣ ቲክቶክ፣ ስናፕቻትን ዩቲብን ዝኣመሰለ ማሕበራዊ መራኸቢታት ክጥቀሙን ሓድሽ ሕሳባት ክኸፍቱን ኣይክፍቀደሎምን እዩ። ጋዜጠኛ ዓረቢ መሓመድ ጌታ ዘዳለዎ ካልኣይ ክፋል ትሕዝቶ ቀለ መሕተት ምስ ዶክተር ምስማይ ገብሪ ህይወት ሰፊሩሎ። ኣገልግሎት ጥዕና ብምሉእ ድጎማ መንግስቲ ከም ዝሰላስል ተገሊጹ ይርከብ። ኣብ ትሕቲ ጽላል ሚኒስትሪ ሕርሻ ዝቐርብ ዓምዲ ሰምራ ጅህድ ሚኒስትሪ ሕርሻ ኣብ ድሕነት መግቢ ምሕላው ዘረጋግጾም ዓወታት መኣዛ ሰምራ ጅህድ ይጸንሑና። ኣብ ዓምዲ ወቕፋ ፍንያ ጋዜጠኛ ጀማል መሓመድ ዓሊ ዘዳለዎ ጸብጻብ ውድድር ምልከት ቋንቋ ቻይና ኣብ ኤርትራ ቀሪቡሎ።
ኣብ ዓምዲ ሸባብያት ትርጉም ናፅነት ንመንእስያት ተምሃሮ እንታይ እዩ ዝብል ፅሑፍ ብጋዜጠኛ መሓመድ ዓብድላ ብኪፋሕ ተተርጊሙ ቀሪቡሎ። ጋዜጠኛ ጳውሎስ ነተባይ ዘዳለዎ ሪፖርታጅ ዑደት ክቡር ፕረዚደንት ኢሳያስ ኣፈወርቂ ኣብ ግብፂ ሰፊሩሎ። ፕሬዚደንት ሪፐብሊክ ግብፂ ዓብደልፈታሕ ኣልሲሲ ብ8 ሰነ ኣብ ቤተ መንግስቲ ኣልዕትሓድያ ንፕሬዚደንት ኢሳያስ ኣፈወርቂ ዝገበሮ ብናይ ክብሪ ሰላምታ ሰልፍን ሃገራዊ ምዝሙር ኤርትራን ግብፅን ዝተሰነየ ምዕርጉ ውግዓዊ ናይ ምቕባል ስነ ስርዓት መግለፂ ናይቲ እናሰፍሐን እናዓምቕን ክመፅእ ዝፀንሐ ታሪካውን ሕውነታውን ዝምድናታት ኤርትራን ግብፅን እዩ። ክልቲኦም መራሕቲ ዘካየድዎ ኣብ ክልተኣዊ ግርባኣዊ ዞባውን ኣህጉራኣውን ጉዳያት ዘተኮረን ሰፊሕ ሸፈነ ማዕክናት ዜና ዝረኸበን ዓሚቕ ዘተ ድማ ንመጻኢ ዝኣመተ እዩ። ኣብዚ ናይ ሕጂ ዑደት ፕሬዚደንት ኢሳያስን ፕሬዚደንት ኣልሲስን ኣብ ዘካየድዎ ሓበራውን ዕፁውን ኣኼባታት ኩሉ መድያዊ ዝምድና ኤርትራን ግብፅን ናብ ዝበርኸ ናይ ምትሕባር መድረኽ ክብንምባል ኣብ መድያት ቁጠባ ፖለቲካን ዲፕሎማስን ጭቡጥ ስጉምትታት ክውሰድ ብመሰረት ዝተበፅሐ ስምምዕ ኣብ ሃብቲ ዓሳ ትሕተ ቅርፂ ወደባትን መጓዓዝያን ዕቱብ ንጥፈታት ክካየድ መምርሒ ስራሕ ሂቦም። ኣብ ዓምዲ ፍረ ጻዕሪ ንኡስ ርቡሕን ቃፅዖ ሕርሻ ንርቃሕ ብምልኣት ብዝብል ሚኒስትሪ ሕርሻ ኣብ ትሕቲ ውሕሱን ማእዛውን ምግቢ ንኩሉ ኣብ ኩሉ ዝብል መርሓ ጎደና ካብ 224 ክሳብ 228 ዝዝርጋሕ እስትራቴጂያዊ ውጥን ኣዳልዩ ኣብ ምትግባሩ ይርከብ ተጠቂሱ። ኣብ ዓምዲ ኩርናዕ ተምሃሮ ምህዞ ናይ ዘውትር መጓዓዝቲ ወዲ ሰብ ሰነ ኣትዩ ንፈተና ትዳለዉ ኣለኹም ዶ ጥቕሲ ዝሰሙን እዚ ይፀንሑና። ኣብ ዓምዲ ተርማ ፍቕሪ ዝሓዘለ መቕፃዕቲ ንልቦና ኣብ እዋን መርመራ ዘገልግሉ ምኽርታት መልሲ ዝተመሰቐለ ቓላት ሰፊሩሎ። ግርማይ ወልደ ጊዮርጊስ መንከኒኖ ኣብ ካልኣይ ክፋል ዛንታ ፍቕሪ ጋምባለ ከይወደአ ዝተሰውአ ወዲ ቕሉት ልኡል ከውታለይቲ መስርዕ ኣብልዋም ድቃስን ከላ ብሰላሕታ መፂኡ ከምታ ንግዜያዊ መራሕ ሓይሎም ጭቁን ዝገበሮ ነተን ጋምባለ ካብ እግሩ ፈቲሑ ወሰደሉ። ወዲ ቕሉት ንግሆ ካብ ድፋዕ ክወፁ ብድድ ምስ በለ ነብሱ ግንብድንበሎ እሞ ነቶም ዋርድያ ዝሓደሩ ጸላእ መጺኡ በዓልቲ ቓል ኪዳኑ ከም ዝወሰደሉ ብዝመስል ነድሪ ንዓኹም ኣሚና እንዲና ደቂስና ዝሓደርና፣ ስለዚ ተሓተቲ ኢኹም በዚ ሸለልትነትኩም እዚ ስጉምቲ ክውሰደኩም እዩ ክብል ከም ዝሕንሕን ከልብን ዕጣን ከም ዝተቐረቦ በዓል ቈለን ኣጉርዐ። እቶም ኩነታቱ ዝፈልጡን ዘዝተባሃሉ ብፆት ናብ ዘየድሊ ባእሲ ከይዓርግ ልኡል ይወሲዱልካ ዝኸውን ድሓን በዓልና ዝገበርና ጌርና ክነምፃ ኢና ክብሉ ልቡ ኣረጋግእሉ ተጠቂሱ። ብጋዜጠኛ ሃብተ ሚካኤል ዕዋ ስላሳብ ዝዳሎ ዓምዲ መዛነይ ኣድናቆት ናይ ንግሆ ሰላምታ ተስፋ ምስናቕ ቂምታ ጥቕስታት መዛነይ ይፀንሑና። ጋዜጠኛ ኣስማ ዓብደላ ሳላሕ ኣብ እተዳልዎ ዓምዲ ሚን ሆናዊ ሆናግ ስንክልና በዲዩ 450,000 ክሳብ 600,000 ዶላር ዝበፅሕ ዋጋ ክሽየጥ ምዃኑ ተገሊጹ። ክልተ ሕብሪ ዘለዋ ብርቂ ዝኾነት ትፋሕ ኣቐልቦ ሚልዮናት ምስሓባ ተሓቢሩ። ቻይናዊት በዓል ቤታ ነበር ቅድሚ ምፍትሖም 2,000,000 ዶላር ሓቢኡ ምንባሩ ድሕሪ ምርግጋጻ ኣብ እትነብረሉ ኣከባቢ ከቢድ ምድንጋጽ ክትረክብ ምኽኣላ ተገሊጹ። ኣብ ባሕሪ ብመንስፋፍ ምስ ሞት ን7 መዓልታት መመላታ ዝተቐለሰ ቻይናዊ ብገፈፍቲ ዓሳ ክድሕን ምኽኣሉ ተሓቢሩ። ብጋዜጠኛ ሃጅር መሓመድ እትዳሎ ዓምዲ ውሓት ሃልትፍል ህፃናት ጥቀስ ኣዘናጋዕትን መሃርትን ትሕሶታት ሒዛ ትፀንሐና። ብጋዜጠኛ ጳውሎስ ነተባይ ዝተዳለወ ሪፖርታጅ ዑደት ክቡር ፕረዚደንት ኢሳያስ ኣፈወርቂ ቀሪቡሎ። ኣብ ዓምዲ ዝርዓ ወቅት ሳድ ጋዜጠኛ ማሕሙድ ዓብደላ ብኪፋሕ ዘዳለወ ጸብጻብ ጽምብል ኣህጉራዊ መዓልቲ ድሕነት መግቢ ኣብ ኩሉ ከባቢ ቀሪቡሎ። ኣብ ዓምዲ ኣሰርዋ ኣልባሕርያ ተጎዳእቲ ዓይነት ዓሳታት ዘላል ትሕዝቶ ብመሓመድ እድሪስ ሰሊም ተተርጊሙ ይጸንሐና። ጋዜጠኛ ሙሴ ኤፍሬም ኣብ ዓምዲ ዴቨሎፕመንት ህልው ታሪክ መንገዲ ባቡር ሃፋ ኤርትራ ብመግለጺ በጻሕቲ ጸብጺብሎ። ኣብ ዓምዲ ስፖትላይት ጋዜጠኛ ባና ንጉሰ ኣብ ኤርትራ ኣብ ምክልኻል ዘድሃበ ርትዓውን ከም ማእከል ዝገበረ ስርዓት ኣገልግሎት ጥዕና ኣብ ባይታ ዘረጋግጹ ዓወታት ዳሲሳላ። ኣብ ዓምዲ ካልቸር ኤንድ ኣርትስ ኪዳነ ማርያም ፍዳይ ብመንገዲ ዓርኩ ናይ ዝተዋህቦ ጽሑፍ ዝኽርታት ዳዊት ዮሃንስ ወዲ ጆን ብፍላይ ኣብታ ንሽዳ እትምልከት ጽሑፍ ዝኽሪ ምስኣ ዝተኣሳሰሩ ጉዕዞታት ህይወት ተገረላይን ብድሆታቱን ኣቕሪቡ ይርከብ። ኣብ ዓምዲ ስፖትላይት ደቂ ኣንስትዮ ኣትሌታት ፍረ ጻዕሪ ኣብ ጽቡቕ መንገዲ ዓወት ረጊፀን ምህለወን ተገሊጹ። ኣትሌታት ዲያና ሽሻይን ፋጥማ ኣሕመድን ንኻልኦት መዘንአን ጽቡቕ ኣብነት ክኾና ዓብ ትፅቢት ይግበር። ኣብ ዓምዲ ኪዩ ኤንድ ኤ ጋዜጠኛ ሚካል ተኽሎም
تحستو ليلى مسقباي ماتيوس ابراهام اسفيرالا زخبركم تعزتنا نلوم استرالوت تحستو مدبنا ابس فتيملو سلام.

0: ስምዒ እንደጉዖይ እዚ ጉዳይ ይከናወን ዩዶ ትብል ዋላስ
1: ንሕና ዝሓዝናዮ ጉዳይ ከይተኸናወነ ይተርፍ ድዩ ንፀይቂ መቸም ቅናትና ተተዓጢቕና ትፈልጥ እንዲኻ
0: ኣነ ምሕዝነት ምሳኺ ምፍጣረ ይኮ ከም ዓወ ዓወት ገይረ ይቆፅሮ
1: ምሳይ ፍቕሪ እንተዘየለዎካ ደኣ ቀደም ቀደም ቀደም እንዶ ተገኒትካ መሃለኻ
0: እወእዋዕ ኣምላኽ ከዲንኒ ኣምላኽ ከዲንኒ
1: ሃለውለዉ ገዲፍና ናብ ጉዳይና ደንእቶ
0: ንፀይቅና ኣምላኽ ይባርኽ
1: ዎ ኣብዘይ ሓጣዕተይ ከይትእትወኒ ኣነ ግን እዚ ሰብ እዚ ፍጢሙ ፍጢሙ ብቐሊ ዝደኸም ኣይመስለኒ ባዕሉ ዘማዕበሎ ክታበት ኣለዎ ስለዚ ነቲ በዕሉ ዘማዕበሎ ክታበት ወይ ንዕኡ ከይተጥቀመሉ
0: ንኻልኦት ከይዓደለን ብቕልጡፍ ተዳኺሙ ክዓርፍን ክግነዝን ኣለዎ
1: ኣይብልሒ ኣይብልሒ እዚ ግን ብመንገድና ዘይኮነ
0: ብመንገዲ ልኡኽ መልእኽተኛ ከስዕኡ ዝመልእ ማለት ግን ድዩ
1: ልክዕ ተታሒዝና ኣለና ኣቤት ጉርሒ
2: ሰላማት ድሓን ዲኹም
1: ስማዕ ብዙሕ ዘረባ ደሊና ይኮንና ፀውዒናካ ታት ፎርታት እቲ ጉዳይ ዲኖሜን
0: ጉዖይ ትኽክል ኣላ ዘረባ ዝዓብስ ኣይኮነን ተግባር ዲኖ ፕራክቲካል
2: ከይተዛረብኩ ክንዲ ዝተግሳፅ ግርም ኣይኮነን ማለት ሲ ናብቲ ጉዳይ ደይናኣቱ
1: ኣይተዛረብካ እንዲኻ
2: ኣብ ሕልሚ ክንትሰምዖ ዘረባ ከይህሉ እምበር ክሳብ ዛሕጂ ኮ ሓንቲ ቓልትኹን እውን ብፅፅ ኣይበልኩን
0: ዘረባ ንግደፍ ንሰማማዕ
2: ያሕያ ቁም ነገር ኣይገብርን እዩ እሞ ክሳብ ሕጂ ኮ ናብ ቁም ነገር ይኣተኹምን ኣብ ሃበስ ቀደስ እኮ ልብን ኣጥፊኢኹምልና
0: ናብ ቁም ነገር
2: ንፅበየኩም
1: እንታይ ይመስለካ ገናዛይ
0: ንዓይ ሓዘኒ ገናዘይ ሓወይ ኣገናንዛኻ ብጣዕሚ ብጣዕሚ እዩ ዝምስጠኒ ጉዳን ትርኢት ኳ እዩ
2: ወደሳ ሞ ይፅንሓልና ንስኹም እንታይ ኢኹም ትሰርሑ ይሕዋት
0: ገናዞ
1: ኣብ ዝተፈላለዩ ቦታታት እንዳኸልና
0: ህኮት ንዘርኢ እሞ ነቲ ህጎት ቃርኢኻ ባዕልና ነመሓድሮ
1: ሽዑ ገሊኦም ባዕልና ንገንዞም ገሊኦም ከዓ ከምዚ ኸማኻ ውፍያት ገናዞም ፂና ነቶም ምዉታት ነግንዞም
2: ኣገናዕ ኣገናዕ ብእውነት ፅቡቕ ስራሕ እዚ ከምዚ ስራሕ እዚ ከጸልለንን ክዕብደንን እዩ ድደሊ
1: ኣፍካ ድማ ይመልእካ
2: ኣፍ ማይ ኣይመልእን እዩ ቤተይ ሳምቡ እዩ ማይ ዝመልኣ ዝተውዕላ ኣባ
0: ኦይ ማይ ተደልዩ ኣብ ኣፍ ተደልዩ ድማ ኣብ ሳምቡእ እንተደልዩ ናጀሪካ ንምላእ ጉዳይና ኣይኮነን
2: እሞ ጉዳይኩም ኣይጭበጥ ጠባይኩም ኣይጭበጥ እኮ ኮይኑናቶም ሰባት
1: ጉዳይና ጭቡጥ እዩ ጠባይና ምጭባጥ ካ ብዙሕ ዘድልየካ ይኮነን
2: ይኹን ይኹን እሺ እሺ ይኹን
0: ኣብዚ ከባቢ ሓደ ክንገንዞ ዘለና ሰብ ኣሎ ስለዚ
1: ንስኻ ክትሕግዘና እዩ መደብና
2: የቐኒ የለይ ንመግነስተይ ሃሪፍኩም ብሂኩም ብምምፃኹም ልዑል ኣኽብሮት እዩ ዘለኒ ግና ምሽ ኣለኩም ብዛዕባ ዓስበይ
1: ንሱ ናባና ግዱፍ ሰልዲ ዝብላዕ ኣብ ዝተፈላለዩ ቦታታት እንዳኸድካ ወዘተ
0: ክዳውንቲ ምዝንጋዕ ኮታስ ዝደለኻዮ
2: ኣይትሰከፉ ክሳብ ክንዱ ስሳዕ ኣይኮንኩን ማለተይሲ ብቕንጣሬ ድግዛእ ግን ካብ በልኩም ክትውኒ ትኽእሉ ኢኹም
0: ግርም ግርም ንኺድ በሉ ስለ ዝተሰማዕና ኣነ ብጣዕሚ ተሓጉሸ ስለ ዘለኹ ምሳሕ ክጋብዘኩም እዩ
2: ዋ እዚ ጉዳይ ብምሳሕ ክጅምሮ ደስ ዘብል እዩ ንኺድ በሉ ንኺድ
0: ንኺድ ንኺድ ንኺድ

0: Poupou.
1: ዘገርም እኮ እዩ ዝኾነታት
2: ተቕሊሉ ዝጭበጥ ወረ የብሉን ሕክሊ ቦሳ እዩ ዝኾነ ወረ እዩ
1: ሞይቱ እንዳበልካዮ ሰረረ ተገኒዙ እንዳበልካዮ ባድላ ገይሩ ኣብ ውራይ ክስዕስዕ ትርዮ ጉዳም ትርኢት እኮ እዙ
2: ትንግርቲዩ ትንግርቲዩ በልዮ እምበር ጸሊም በልየሎ ጌርና ልቕሊቕናዮሲ
1: ከማኻ ገይሩ መቸም ኣብዛ ዓለም ዘሰይጥን ሰብ ርየ ይፈልጥን እየ
2: ሓቂ ንምዝራብ ወረይ ሰኒዑ ኸማኽ ዘውሪ ቡቡቡቡቡቡቡ ኣብዚ ዓለም ፍጽሚ ኸማኽ ዘይተፈጥረ
1: ኣነ ቁሩብ ሓቂ ፈይ የብለሉ እየ ዋ ናትካ ኳ ውፁእ ልቕላቑ ሓሶት እኮ እዩ ኣነ ከምዚ ለካ ምሽ ከምዚ ጉራምራ ከምዚ ዚብራ ሻግራይ ዓይነት እኮ እዩ ትገብሮ
2: ሸውራር በልያ ሸውራር ከይትብለ ክባይ ክትገብር እየ ደለኺ ስምዐኒ ኣሎ ኣብዚ ቐነየ ሰሙስኒ ነዚ ሃፅሃፅሃፅሃፅሃፅ ዝብል ዝነበረ ጓህሪ መልሽ ሪፍዎ
1: ባብወገና መቸም ኦፍ እንዳበልና ነቲ ጓህሪ ሃፅሃፅ ኣቢልናዮን ዲና ዕፉን ጥበሰሉ ኮይ ድመፀካ እቲ ጓህሪ ክሕጉሰካ ግዳት ዓዊትናስ ንገናዞ ከማነ ሂብናዮ
2: ግን ሓቂ ይሓሽ ኣብዛ ዝቐነየት ሓቀ ኢሎ ብዙሕ ሰሊ ክተቓጢብኪ
1: ከምኡ ኢታት እዩ ዝሕመ እምበሪ የብሎን ቁጣሮ እዩ
2: እምበርከ ኣንቲ ጋህጣጢት ኣይጋሕጠት ክዮኒ
1: ኣንታ ናይ ዝንዶ ንግበርናቱ ፅንሓልና ክብረታ ይትረኽበሉ ሰልዲ ይትረኽበሉ ዘዘውረኻ እዩ ክፈሽለካ እንታይ ድበልዎም ዶ ይሕምዩ ዓብዲ እዮም እዚኦም
2: ማዕለና ዝጎየ ኮ ሓደ ኢና ርኢና ኣንቲ ብኣመዩ ድገበረኒ ኳ
1: ሃበኒ ወረ ኣቐብለኒ ሃበኒ ዕጉዘኒ
2: ሓዚ በሊ ሕዚ ዝፈሸለኒ ወረ ክነግረኪ
1: ራይ ኣቤትኣቤት ድምፂ ዶ ሰሚዕ ሓቀ
2: እንታይ ኣቱም ሰባት ትኽክል ክሰሚያ ክትኽክል ክሳይ ንግበርዶ ንኽድናዕልናይ ወረ ሓልፈና እዚ ግን ቀሲና ክንዕልሉ ኢና
1: እወናዕ ነይሓልፈና ኣ ነርክብ ነርክብ
2: ዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋ ኑ ንስከታ ኣዋና ቁርብ ቁርብ ስ ክትሓስቢ ትኽእሉን እቲ ርእስኹምሲ ካስብ ይኽእል ዶ
0: ኣምና ካብዛ ሓሊፍና እንታ ክንገብር ከም ዘለና ዋላ ዋላ ዋላ ክርዳእኒ ይከኣለና
2: ምሽቲ ኣፍካ መሊእኻ ኻኹም ኢልካ ክትዛረበኒ
0: ኣምና ምሽቲ ካብ ትብልዎ ኮ ሽንቲ ክትብልዎ ተመራፂ እዩ ነይሩ ማለት ከም ርእቶ እዩ
2: ኣታ ርእቶ ኣየድልየንን እዩ ነዚ ምግናስ ተሓባቢርና ብፅፉፉን ብውሕሉሉን ኣገባብ ክንገብሮስ ንላዘብ ንተሓጋገዝ የድብለኩም ደሎ
0: ኣነ ዝመስለኒ እኮ እዚ ንብሎ ዘለና ብፍፁም ብፍፁም ዝግነዝ ኣይመስለኒን
3: ኣይትሰምዑን ኢኹም እምበር እዚ ዳ መዓዝ ኢና ተንብህናልኩም
2: ንዓይ ንዓይ ንገና እዛይ ሳ ተንብህኹምለይ ነርኩም
0: ዓምና ከም ሕቶ ብዚኣ እቲ እዝኒኹምሲ ዳቢስታ ጥራዲኹም ትሰቕሉሉ ዋላ ዝትጥቀሙሉ ኢኹም
3: ኣነ ብወገነይ ንክልትኡ ዝጥቀሙሉ ይመስለኒን
2: እዚ ኸንታ እዩ ሰተታ ካብ መጎጎጣይታ ድ ደውፀሉ ወይስ ከምድሽ ወረ ጥራየ ዝክበሉ ስዑ ነዚ ሰብ እዚ ከም ዝዳኸም ንግበሮ ተሓባቢርና ሽዑ ምስ መተ ቀልጢፍኩም ፊስካ ትነፍዕለይ እስከ ፊስካ ትበሩ ትኽክል ሽዑ ግን ዛቢልና ናብዛ ጉድጓዱ ንስኮ ኪኑ ኪኑ ሕጂ ኪኑ
0: እንታ ሰብኣይ ሲ ዘይሰምዕ ንኽድበል ዕድልና ንፈትን በርታይ ዳ ክንገብር
4: መዓልካ ምእዙዝ
2: ምእዙዝ ጥራይ ዲኸ በሊሕን ምስተውዓልን እምበር
4: ንሱ ድኣ ቦትኡን ድዩ ኣዘራርቡኡ ኸ ከመይ ድዩ ድመስጠኒ
2: ምናብ ይፅናሓልኩም ነገራት ይኸሩ እዮም ዘለዉ ናብ መፍትሒ ንኺድ
5: ከመይ ማለት ተሩ ኣለዉ
2: ይተሩ ኣለዉ ደኣ ይዕፅቑ ኣለዉ ይግሕሸሩ ኣለዉ ኣዝዮም ይዕፅቑ ኣለዉ ማለት እዩ
4: ርግዕ በል ከመይ ከመይ ዝከስቢሓ ግለፀልና
2: መይቲ ወዲ ኢልካ ዓለበኻ ትቕርብ እሞ ብድድ ኢሉ ግራትኹ ኩስኩስ ይፀንሐካ ተማዊቱ ዓራት ሒዙሎ ምስ በልካዮ ኣፍካ ማይ ምስ መልአ ዋ ብድድ ኢሉ ክስዕስዒ ይፀናሓካ ጉዳም ትርኢት እዩ
4: ተማወት ብክልተ መታልሕ ከም ዝሓየካ ናበይ ድሕርሕር
2: ዘረባይ ንደለን ኢና ተልእኹካ ብግቡእ ፈፅም
4: እወ
2: በቃ
5: ኣዳኺሞም ኣሎ ሜትሮ ዓለባ ጌርካ ልክዕ ከምዛ ክዕሶ ጥቕልል ኣቢል ካብ ጉድጓዱ ምእታዊ ሕጂ
4: ኣዚኻ ሰነፊኻ ንዝዘይጠቅም ነገር ኣካቢልካ ክትነግረና ጥቕሊል ኣይተፀብኹኻ
2: ስለ ሰብኣይ ከዓ ትመስል ካባኻ ህፃን ቆልዓ ይሓይሽ ትርእስኻ ፃዕዳ እግሪ እዩ ዋላ እንተ ንግንጥለካ እውን ብርእስኻ ምኸድካ
5: ቅድሚ ደቃይቅ ግን ኣብየት ብልሒ ኣብየት ናኣዳ ገበታ ናኣዳ እዩ ነይሩ ኣበይዳ ተሸሪቡ
4: ስቕበል ሰነብ ሰብኣይ ከማና ይፍትወኒ
5: ኣብየት ሕስረት ይቐኒ የለ ይበሉ ይቐኒ የለይ
2: ኣታተሲዩ
6: ንእስኪ ትጉዒ ንእስኪ ከመይ ከመይ እዩ ዝኾኑሉ ዝኾኑታት
4: ካብ ቀደም እኳ ኣነ ነጊረካ እ ነጊረካ እዚ ሰብ እዚ ናይ ኩሉ ሕማማት ክታበት ኣለዎ ኢለካ እስኻ ገለ ሰማዕኸን ኣይተረዳእኻን ንጠቕሊልካ ዋ
6: ስምእስኪ ክሳብ ክንዲ ዝነብሱ ክከላኸል ዝኽእል ክታበት ከማዕበል ይኽእል
4: እዚ ብቐሊል ዝረአ ሰብ ኣይኮነን ንሕና ግን ኣቃሊልና ርኢናዮ
5: ንዓይ ኮይኦም ዳሓሚኑ ደለዉ እዞም ሓመይቲ
6: ጉዑይ እሞ ዝኾኑታት ግልል ናተተኻተልና ይሓይሽ
4: ዝብላዕ ዘረባ እዩ ንዓ እንከዓ ንዓ ገናዛይ ንዓስከ ንሕና ኣብዚኣ ትብፃሕ ኣላትና ኣብ ኣብፅሒልና ክንመጢና ስጋብ ዝኾነ ድኸውን ግን ንስኻ ኣብዚ ፅናሕ ኢኻ
5: ኣበይ ኣበይ ኣብዚ በይነይ
4: እተስማዕ ኣብዚ ትማል ዝገነዝናየ ሰብኣይ ኣሎንዶ ከነ ምስል ማእታን ከድና ኣልቀስ ኣቢልና ኣሉ ክንመጢ ኢና
5: መልቀስ ዳ በዛ ዓይነይ እንድያ ክትወፅእ ደልያ ደላ ኣነስ ከይደ ነዝሓወይሲ ኣልቅስ ደ የብለሉ እቲ
6: ዳሓንዳሓንዳ ንባዓት ንባዓት ነብስካ ክትንብዓላ እንዳ ፅቡ ጌርካ ንኺዳቲ ንኺድ
5: ኣብየት ምሳይ ዲኹም ዓምና
2: ምስ ነብሰ የ ምስ ነብሰ የ
5: እወ ግን ንነብስኻ ስከተልቅሰለያኻ ክትብሉ ሰሚዐ ነይረ
4: ኖኖኖኖኹም ይኮነን ጥራሕ ኺድ
5: ክትካዱ
2: ኣንታ ኺዱ ኣለዋ ኺድ ክንከይድና ንሕና ብለካ ኣለና
5: ደደደይ ፀኒሑ ግን ቁሩብ
4: ዋ
6: ስምዒ ጉዒ
2: እዛ ጉዳይ ናብ ዘርጣትነት ምለስ ዘላ ከየል ክምትና ኮላ ንኺድ ንኺድ ንኺድ በጃኺ
4: እወ ንኺድ ንቕናይ
5: በቃ ኸይድኩም ታ ዓረፈን ሰብኣይ ኣምና ዝዓርፍ ሰብኣይ ኮነን
0: ኣሻሓት ትንፋስ እዩ ዘለዎ ነብስኻ ውፅእ ናባኻ ከይግምጠል ዓምና
5: ዋ ታንታ ንዑ ንዑባ

ሰላም ፈነው ኤርቲቪ ኣብ ምክትል ትርከቡ ክብራትን ክብራን ከመይ ትውዕሉ? ሎም 36 ሰነ ፍርቂ መዓልቲ ፈረቓን ስላለዎ ዜናታት ውሽጥን ወፃእን እንሆ ዜና ዘቕርበልኩም ሎም ተኽለ ክትከታተሉና ብክብሪ እንዳዓደምኩ ድማ ኣርእስተ ዜና ክቐድም። ቤት ትምህርቲ ስነ ኪነት ዊ ናይ 118 ተምሃሮ ብሰርቲፊኬት ኣመሪቓ ቤት ፅሕፈት ኣገልግሎት ውሸባ ብቕልን እንስሳን ንኡዘባ ተሰነይ ዘይሕጋዊ ፍርያት ሕርሻ ንምቁፅፃር ይነጥፍ ኣሎ። ኣብ ዞባ ማእከል ምክንያት 20 ሰነ ማእታዊ ንጥፈታት ተሰላሲሉ። ብሪጣንያ ንዝመፅእ ክልተ ዓመታት ዝተመስርሐ ዩራኒየም ናብ ዩክሬን ከም እትልእኽ ኣፍሊጣ። ህንድን ስሎቫኪያን ዝምድነአን ናብ ኩሉ መድያዊ ሽርክነት ንምዕባይ ተሰማሚዐን። ብ52 ዝዓይነታ ደብዳቢት ነፋሪት ኣሜሪካ ወዲቓ ብምሕምሻሻ 8 ተሳፈርታ ብምልኦም ከም ዝሞቱ ተቓሊሑ። ኣብ ዝርዝር ክንሰግር፣ ኣብ ንኡስ ዞባ ናቕፋ እትርከብ ዋሕዳሪት ቤት ትምህርቲ ስነ ኪነት ዊና 42 ደቂ ኣንስትዮ ዝርከቡ 118 ተምሃሮ ብ14 ሰነ ብሰርቲፊኬት ኣመሪቓ። ተመረቕቲ ብዓውድታት ዕርያ መኪና ኤሌክትሪሲቲ ስራሕት ህንፃ ከምኡ ውን ፅርበት ዕንፀይትን ሓፂንን ንክልተ ዓመት ብግብርን ክልሳ ሓሳብን እዮም ትምህርቶም ተኸታቲሎም። ዳይረክተር እታ ቤት ትምህርቲ መምህር ቃል ኣብ ዘርኡ ኣብ ዘመሓላለፎ መልእኽቲ ተምሃሮ ቀሲሞምዎ ዘለዎ ፍልጠት ኣብ መስርሕ ህንፀት ሃገር ንዘለዎ ኣስተዋፅኦ ብምጥቃስ ንሃገሮምን ህዝቦምን ብዓፀፍ ስራሕ ከም ዝኸሕሱ ፅኑዕ እምነቱ ገሊጹ። ኣብ ሚኒስትር ትምህርቲ ዋና ዳይሬክተር ክፍሊ ቴክኒካውን ሞያውን ትምህርቲ ኣቶ ተስፋይ ስዩም ድማ ቤት ትምህርቲ ስነ ኪነት ዊና ኣብ ዝሓለፈ 36 ዓመታት ዘፍረየቶም ሓያሎም መንእሰያት ኣብ ዝተፈላለየ ከባቢታት ሃገር ኣድማዒ ስራሕ ይዓሙ ከም ዘለዉ ብምጥቃስ ዘመናዊ ናውቲ ንምዕጣቕ ብዕቱብ ይስራሕ ከም ዘሎ ገሊጹ። ወኪል ተመረቕቲ ብወገና መሰረታዊ ሞያዊ ዓቕሚ ደሊቦም ከም ዘለዉ ብምሕባር ሃገር እትጠልቦ ኣበርክቶ ክገብሩ ድልዋት ምዃኖም ኣረጋጊጻ። ኣብ መወዳእታ ጸብለልታን ዘርኣዩ ተምሃሮ ክሽለሙን ከለዉ ብተመረቕቲ ዝፈረየ ስራሕ ንምርኢት ቀሪቡ።

ኸብሉ ናይ ምቅፃል ስጉምቲ ከም እትወስዶ ብምሕባር ነጋዶ ዘይሕጋዊ ፍርያት ሕርሻ ዘኸትሎ ትኣናውን ማሕበረ ቁጠባውን ሳዕቤናት ተገንዚቦም ክቁጠቡ ፀዊዑ ሚኒስትሪ ሕርሻ ምስ ምቅልቓል ሕማም ኢንፍሉዌንዛ ኣዕዋፍ ኣብ ዓለም ኣብ 25 ብኣዋጅ ደረጃ እታው ጭቃዊትን እንቃቆሖን ደው ከም ዘበለ ዝፍለጥ ኮይኑ ሓሓሊፉ ብዘይሕጋዊ መገዲ ክኣቱ ዝፍትን ንምቁፅፃር ዕቱብ ፃዕሪ የካይድ ከም ዘሎ ፀብፃባት የረድ ሓላፊ ቤት ፅሕፈት ኣገልግሎት ውሸባ ብቕልን እንስሳን ንኡዘባ ተሰነይ ኣቶ ዘርሰናይ ፀጋይ ኣብ መደምደምታ ብዘይካቲ ብዝምልከቶም ኣካላት ብቕዓቱ ተረጋጊፁ ዝኣቱ ፍርያት ሕርሻ ካልእ ኩልኩል ከም ዝኾነ ኣነፂሩ ብምክንያት 14 ሰነ ዓለምለኻዊ መዓልቲ ልግስደም ኣባላት እዚ ምዕራብን ፖሊስ ዞባ ጋሽባርካን ብ13 ሰነ ደም ለጊሶም ዕላማቲ ኣብ ቀፅሪ ሆስፒታል ባረንቱ ዝተኻየደ ናይ ልግሲ መደብ ትሕዝቶ ባንክ ደም ብምስሳን ሂወት ዜጋታት ንምድሓን ከም ዝኾነ ኣብ ጨንፈር ጥዕና ዞባ ጋሽባርካ ሓላፊ ኣሃዱ ሕክምናዊ ኣገልግሎት ነርስ ተስፋ ኣለም ተወልደ ገሊጹ በብእዋኑ ብዝካየድ ጎስጓሳት ንቕሓት ዜጋታት እናበረኸ ብምምፅኡ ልግሲ ደም ኣብ ሰራሕተኛታት መንግስቲ ተምሓሮ ህዝቢ ኣባላት ሓይልታት ምክልኻልን ፖሊስን ከም ባህሊ እናሰረፀ ብምምፅኡ ኣብ ትካላት ጥዕና ክርአ ዝፀንሐ ፀገማት ብተዘማዲ ይቃልል ከም ዘሎ ኣብሪሁ ነርስ ተስፋ ኣለም ብዘካዚ ቁጠባዊ ትሕዝቶ ማሕበር ንክሕይል ሰብ ፀጋን ትካላት መንግስትን ኣበርክቶኦም ክዕዝዙ ኣዘኻኺሩ ኣብ ዞባ ማእከል ብምክንያት 20 ሰነ መዓልቲ ሰማእታት ኤርትራ መእቶታዊ ንጥፈታት ተሰላሲሉ በዚ መሰረት መበ 35 ዓመት ናፅነት ኣብ ሃገሮም ንምብዓል ዝመፁ ኤርትራውያን ነበርቲ ሆላንድ ብ11 ሰነ ኣብ መካነ መቓብር ሓረምኛታት ኣስመራ ከምኡውን ኣባላት ማሕበር ምትሕጋዝ ክፍለ ሰራዊት ረማ 85 ነበር ስራሕተኛታት ሃገራዊ መወከሲ ሆስፒታል ሓሊበትን ሚኒስትሪ ፋይናንስን ሃገራዊ ልምዓትን ብ13 ሰነ ኣብ ቀፅሪ ሃገራዊ መወከሲ ሆስፒታል ሓሊበት ምኩስኳስ ኣግራብን ወፈራ ፅሬትን ኣካይዶም በተወሳሳሊ ብ16 ሰነ 13 ስራሕተኛታት ኤሪቴል ኣብ መቓብር ሓርበኛታት ኣስመራ ተመሳሳሊ ንጥፈታት ዓሚሞም ኣብ ከተማ ከረን ኩሉ ዓቕምታትና ንፅሬት ከተማና ብዝብል ቴማ ህዝቢ ስራሕተኛታት መንግስትን ኣባላት ሰራዊትን ዝተሳተፍዎ ሰፊሕን ኣድማዕን ወፍራታት ፅሬት ብ13 ሰነ ተኻይዱ እቲ ብሓገዝ ናይ ፅዕነት መካይን ዝተኣመ ስራሕ ኣዝዩ ውፅኢታዊ ከም ዝነበረ ኣዋሃድቲ ናይቲ ስራሕ ሓቢሮም ሓላፊ ምክትታል ከባቢታት ከተማ ከረን ኣቶ በኼት ግብጣን ብወገኑ እቲ መደብ ብምውሃድ ምሕዳራት ዞባ ኣንሰባን ከተማ ከረንን ከም እተወደበ ብምጥቃስ ንተራ ኣመሓደርቲ ከባቢ መራሕቲ ዞናት ከምኡውን መራሕቲ ንኡስ ጨናፍርን ጉጅለታትን ህግደፍ ሞጊሱ ኣብ ከተማ ከረን ዝርከባ ውሃብቲ ኣገልግሎት ትካላት ቱሪዝም ንግድን ሰንዓን ከምኡውን ካልኦት ተመሳሳሊ ኣገልግሎት ዝህባ ትካላት ፅሬት ኣከባቢ ንምርግጋፅ ኣብ ዝካየድ ፃዕሪ ብንቕሓት ክዋስኣ ኣዘኻኺሩ ሓላፊ ጨንፈር ኣከባቢ ዞባ ኣንሰባ መሃንድስ ተስፋ ማርያም ገብሪ ሂወት ብግድኡ ጥዕንኡ ዝተሓለወ ኣከባቢ ጥዑይ ሕብረተሰብ ከም ዝፈጥር ብምግላፅ ጓሓፍ ብግቡእ እንተመሓዲርናዮ ፀጋና እንተዘይኮይኑ ድማ ጠንቂ ሕማምን ብከላን ምዃኑ ኣረድዩ እዚ ከምዚ ኢሉ እንከሎ ኣብ ንኡዘባ ናቕፋ ምምሕዳር ከባቢ ማሬት ኣብ ምዕቃብ ሓመድን ማይን ዘተኮረ ወፈራታት ይሰላሰላሎ ነበርቲ ኣብ ዝሃብዎ ርእቶ ንጥፈታት ብዕቀብ ሓመድን ማይን ኣብ ምህብታም ትሕተባይታዊ ማይን እቶታውነት ሕርሻን ልዑል ግደ ስለ ዘለዎ ክሳብ ምጅማር ክራማት ብዝለዓለ መልክዑ ክቕፅልዎ ምዃኖም ገሊፆም ክቡራትን ክቡራን ቀፅል ብዝቀረብ ዜና ወፃኢ ንምክታልኩም ደጊመ ብክብሪ ዕድ ዜና ወፃኢ ክንሰግር ብሪጣንያ ንዝመፅእ 2 ዓመታት ዝተመስርሐ ዩራኒየም ናብ ዩክሬን ከም እትልእኽ ኣፍሊጣ እቲ ስጉምቲ ኣካል ናይቲ ሓይሊ ኤሌክትሪክ ዩክሬን ንምድጋፍ ዝዓለመ ናይ 280 ሚልዮን ዶላር ስምምዕ እዩ ቀዳማይ ሚኒስተር ብሪጣንያ ኬር ስታርመርን ፕሬዚደንት ዩክሬን ቮሎዲሚር ዘለንስኪን ዝሓለፈ ሰሙን ኣብ ከተማ ለንደን ኣብ ዝገበሮ ርክብ እቲ ስምምዕ ተበፂሑ ብመሰረት እቲ ስምምዕ ዝተመስርሐ ዩራኒየም ዩሬንኮ ብዝተባህለ ኣብ ብሪጣንያ ዝመደበሩ ኩባንያ ናብ መንግስታዊ ትካል ክሎሳዊ ፀዓት ዩክሬን ክለኣኽ እዩ እዚ ከምዚ ኢሉ እንከሎ ቀዳማይ ሚኒስተር ብሪጣንያ ኬር ስታርመር ኣብ ልዕሊ ሩስያ ሓድሽ እገዳ ኣፅዲቑ
እቲ ንኣታዊታት ጽላት ነዳዲ ሩስያ ንምድኻም ዝዓለመ እገዳ ኣብ ምምልላስ ነዳድን ጋዝን

ዝነጥፋ መራኸብ ዘነጻጸረ እዩ። በዚ መሰረት ጠቕላላ ቁፅሪ ናይተን ብሪጣንያ እገዳ ዝገበረትለን ናይ ሩስያ መራኸብ ልዕሊ 600 በፂሕሎም። ብሪጣንያ ኣቐዲማ ኣብ ልዕሊ 3,000 ውልቀ ሰባትን ትካላትን ሩስያ እገዳ ከም ዝወሰነት ጸብጻባት ይሕብሩ። ህንድን ስሎቫኪያን ትማሊ 15 ሰነ ዝምድነን ናብ ኩሉ መድያዊ ሽርክነት ንምዕባይ ተሰማሚዐን። እዚ ስምምዕ ዝተበጽሐ ናብ ስሎቫኪያ ምብጻሕ ዝፈጸመ ቀዳማይ ሚኒስተር ህንዲ ናሬንድራ ሞዲ ኣብ ከተማ ብራቲስላቫ ምስ ቀዳማይ ሚኒስተር ስሎቫኪያ ሮበርት ፊኮ ኣብ ዘካይዶ ርክብ እዩ። ክልቲኦም መራሕቲ ኣብ መድያት ምክልኻል፣ ንግዲ፣ ቴክኖሎጂ፣ ጸዓት፣ ትምህርቲ፣ ምሕዞ፣ ምምካት ሽበራን ርክብ ህዝቢ ምስ ህዝብን ዝካየድ ምትሕብባር ንምድፋዕ ሰፊሕ ዘተ ኣካይዶም። ብዘይካዚ ሓበራዊ ምርድዳእን ምትእምማንን ንምሕያል ኣብ መንጎ ትካላት መንግስቲ፣ ሓገግቲ ኣካላትን ሓንፀፅቲ ፖሊሲን ዝካየድ ርክብ ክዛይድ ተሰማሚዖም። ቀዳማይ ሚኒስተር ህንዲ ናሬንድራ ሞዲ ኣብ ዝሃቦ መግለፂ ክልተኣዊ ዝምድና ናብ ኩሉ መድያዊ ሽርክነት ንምዕባይ ዝተወስደ ውሳኔ ኣብ መንጎ ክልቲአን ሃገራት እናማዕበለ ንዝኸይድ ዘሎ ድልዱል ምትእስሳር ዘንጸባርቕ ምዃኑ ሓቢሩ። እዚ ከምዚ ኢሉ እንከሎ ክልቲአን ሃገራት ኣብ ጽላታት ምክልኻል፣ ዲጂታላዊ ቴክኖሎጂ፣ ትምህርቲ፣ ቱሪዝም፣ ስነ ፍልጠታዊ ምርምር፣ ምፍራይ ዜናዊ ትሕዝቶታትን ካልእን ናይ ምትሕብባር ስምምዓትን ሓበራዊ ናይ ምርድዳእ መዘክርን ተፈራሪመን። ብዘይካዚ ስሎቫኪያ ነቲ ህንዲ ኣብ ባይቶ ጸጥታ ውድብ ሕቡራት ሃገራት ቀዋሚት ኣባል ንኽትከውን ተቕርቦ ዘላ ጠለብ ዘለዋ ደገፍ ደጊማ ኣረጋጊጻ። ቀዳማይ ሚኒስተር ህንዲ ኣብ ስሎቫኪያ ምብጻሕ ክፍጽም ድሕሪ 93 እዚ ናይ ፈለማ እዩ። ብ52 ዝዓይነታ ደብዳቤት ነፋሪት ኣሜሪካ ትማሊ 15 ሰነ ወዲቓ ብምሕምሻሻ 8 ተሳፈርታ ብምልኦም ከም ዝሞቱ ተቓሊሑ። እታ ነፋሪት ስሩዕ ናይ ፈተነ ተልእኾ ንምክያድ ኣብ ክፍለ ሃገር ካሊፎርኒያ ካብ ዝርከብ መደበር ኣየር ድሕሪ ምብጋሳ ነዊሕ ከይጸንሐት ከም እተሓምሸሸት እዩ ዝግለጽ ዘሎ። ጥንቅቲ ሓደጋ ንምፍላጥ መርመራ ይካየድ ከም ዘሎ ሰበስልጣን ኣሜሪካ ሓቢሮም። ይኹን እምበር እቲ መርመራ ብወግዒ ተጻሪው ንህዝቢ ክግለጽ ክሳብ 6 ኣዋርሕ ክወስድ ከም ዝኽእል ተሓቢሩሎ። ኣሜሪካዊ ኩባንያ መፍረ ነፈርቲ ቦይንግ ክልተ ካብቶም ግዳያ ሰራሕተኛታቱ ምዃኖም ኣረጋጊጹ። እዚ ከምዚ ኢሉ እንከሎ ኣብ ተመሳሳሊ መዓልቲ 2-22M3 ዝዓይነታ ስትራቴጂያዊ ደብዳቢት ነፋሪት ሩስያ ወዲቓ ከም እተሓምሸሸት ሚኒስትሪ ምክልኻል ገሊጹ። እቲ ሚኒስትሪ ኣብ ዘውፅኦ መግለጺ እታ ነፋሪት ልሙድ ናይ በረራ ልምምድ ተካይድ ከም ዝነበረት ሓቢሩሎ። ኩሎም ኣባላት እታ ነፋሪት ብሰላም ከም ዝወፁን ኣብ ህይወት ዝወረደ ክሳራ ከም ዘየለን እውን ብተወሳኺ ኣነጺሩ። ጥንቅቲ ሓደጋ ኣብ ሞተረ ዘጋጠመ ምብልሻው ክኸውን ከም ዝኽእል እዩ ዝእመት ዘሎ። ኤሮጳዊ ሕብረት ንመስርሕ ምጽምባር ዩክሬንን ሞልዶቫን ዝምልከት ዝርርብ ብወግዒ ኣበጊሱ። ኣምባሳደራት 27 ኣባል ሃገራት ናይቲ ሕብረት ብክልተ ሰነ ኣብ ከተማ ብራስልስ ኣብ ዘካየድዎ ኣኼባ ምስ ክልቲአን ሃገራት ኣብ ላክሰምበርግ ዳግማይ ዝርርብ ክጅምር ከም እተሰማምዑ ዝዝከር እዩ። እቲ ትማሊ 15 ሰነ ዝተኸፍተ ናይ መጀመርያ ምዕራፍ ዝርርብ ኣብ መሰረታውያን መትከላትን ክብርታትን ናይቲ ሕብረት ዘተኮረ ምዃኑ ተገሊጹሎ። መራሕቲ ኤሮጳዊ ሕብረት ንምጽምባር ዩክሬንን ሞልዶቫን ዝምልከት ዝርርብ ኣብ ወርሒ ታሕሳስ 2023 ክጅምር እኳ እንተተሰማምዑ ብቀዳማይ ሚኒስተር ቪክቶር ኦርባን ዝምራሕ ዝነበረ መንግስቲ ሃንጋሪ ብሰንኪ ዘቕረቦ ተቃውሞ ደው ከም ዝበለ ዝዝከር እዩ። መስርሕ ምጽምባር ናብ ኤሮጳዊ ሕብረት ካብ ሕርሻ ክሳብ ንግዲ ኣብ ዝዝርጋሕ ሰፊሕ ዝርርብ ፖሊሲ ክካየድ ከም ዝጠልብ፣ እዚ መስርሕ እዚ ድማ ነዊሕ ዓመታት ክወስድ ከም ዝኽእል ጸብጻባት ይሕብሩ። ዩክሬንን ሞልዶቫን ናብ ኤሮጳዊ ሕብረት ንምጽምባር ኣብ 2022 ወግኣዊ ሕቶ ከም ዘቕረባ ኣይርስዓን። ሩስያ ኩናት ዩክሬን ብሰላም ንምዕራፍ ዝሓለፈ ዓመት ኣብ ኣላስካ ኣብ ዝተኻየደ ርክብ ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ቭላድሚር ፑቲንን ንዝቐረበ እማመ ንምትግባር ቅርብቲ ከም ዘላ ሚኒስተር ጉዳያት ወፃኢ ሰርጌይ ላቭሮቭ ሓቢሩ። ሃገሩ እቲ ብኣሜሪካ ዝቐረበ እማመ ሰላም ከም እትቐበለቶን ንትግባሪኡ ከም እትሰርሐን ዝጠቐሰ ሚኒስተር ላቭሮቭ ዩክሬን ከምቲ ዝድለ ትስዕቦ ከም ዘየላ ወቒሱ። ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ቭላድሚር ፑቲንን ብ15 ነሓሰ 2025 ኣብ ኣላስካ ኣብ ዘካየድዎ ታሪካዊ ተባሂሉ ዝተጠቕሰ ርክብ ኣብ ጉዳይ ኩናት ዩክሬን እወታዊ ዝርርብ ከም ዘካየዱ ዝፍለጥ እዩ። ፕሬዚደንት ዶናልድ ትራምፕ ኣብቲ ርክብ ዘቕረቦ እማመ ሰላም ኩናት ዩክሬን ብሰላም ንምዕራፍ ዝሓሸ ኮይኑ ከም ዝረኸበቶያ ሩስያ እትገልጽ። ይኹን እምበር

ሃገራት ኤውሮጳ ነቲ ናይ ሰላም ተበግሶ ንምትዕንቓፍ ይሰርሓ ከም ዘለዋ ሩስያ ክትወቅስ ጸኒሓ እያ። እዚ ከምዚ ኢሉ ከሎ ኣሜሪካ ኣብ ጉዳይ ኩናት ዩክሬን ዝዝቲ ብፍሉይ ልኡኽ ፕሬዚደንት ትራምፕ ስቲቭ ዊትኮፍ ዝምራሕ ተዛታይ ጉጅለ ኣብ ቀረባ ግዜ ናብ ሃገሩ ክትልእኽ ምዃና መንግስቲ ሩስያ ሓቢሩ። ፕሬዚደንት ትራምፕን ፕሬዚደንት ፑቲንን ኣብ ጉዳይ ኩናት ዩክሬንን ዝምድና ሃገራቶምን እወታዊ ውፅኢት ከም ዝነበሮ ዝተጠቕሰ ተደጋጋሚ ናይ ቴሌፎን ዝርርብ ከካይዱ ምፅንሖም ይግለጽ። ኣሜሪካ ኣብ ልዕሊ እቶ ፍርያት ነቢት ፈረንሳ ናይ 100 ሚታዊት ቀረፅ ክትውስን ከም እትኽእል ኣጠንቂቓ። ፈረንሳ ኣብ ልዕሊ ቴክኖሎጂያዊ ፍርያት ሃገሩ ወሲናቶ ዘላ ወሳኺ ቀረፅ ምስ ዘይተልዕሎ ነቲ መደብ ከተግብሮ ከም ዝኽእል ፕሬዚደንት ዶናልድ ትራምፕ ሓቢሩሎ። ፈረንሳ ነቲ ኣሜሪካ ዘቕረበቶ መጠንቀቕታ ብዝምልከት ዝሃበቶ ምላሽ ዘግየት የለን። ኣሜሪካ ነቲ ውጥን ምስ እተተግብሮ ንግዳዊ ዝምድና ክልቲኤን ሃገራት ብኣሉታ ክፅሎ ከም ዝኽእል ይእመት። ፈረንሳ ዓመታዊ ብገምጋም 12.5 ቢልዮን ዶላር ዝዋግኡ ፍርያት ነቢት ናብ ኣሜሪካ ከም እትልእኽ ጸብጻባት የረዱ። ኣውስትራልያን ጃፓንን ዝኸተሞ ኣብ መዳይ ምክልኻል ፀዓትን ብርቂ ማዕድናትን ዘተኮረ ናይ ምትሕብባር ስምምዕ ክሳብ መወዳእታ ናይዚ ዓመት እዚ ከተግብርኦ ከም ዝጅምራ ኣፍሊጠን። ክልቲኤን ሃገራት ቀረብ ፀዓት ብርቂ ማዕድናትን መግብን ንምውሓስ ብሓባር ክሰርሓ ኣብ ፈለማ ዝሓለፈ ወርሒ ግንቦት ከም እተሰማምዓ ዝፍለጥ ኮይኑ ኣውስትራልያ ብርድ ፕሮጀክት ብርቂ ማዕድናት ዝውዕል 1.3 ቢልዮን ዶላር ደገፍ ከም እትገብር ተገሊጹ እዩ። ብዘይካዚ ኣውስትራልያን ጃፓንን 7 ቢልዮን ዶላር ዝግመት ወታደራዊ ውዕል ከም ዝኸተማ ዝጠቐሱ ጸብጻባት እቲ ውዕል ኣውስትራልያ 11 ዘመናውያን መራኽብ ካብ ጃፓን ክትሽምት ዘጠቓልል ምዃኑ የረድኡ። እቲ ናይ ምትሕብባር ውዕል ዞባዊ ሰላምን ርግኣትን ንምርግጋጽ ወሳኒ ከም ዝኾነ መንግስታት ክልቲኤን ሃገራት ሓቢሮም ኣለዉ። ህዝባዊት ሪፐብሊክ ቻይና ኣብ ዝተፈላለዩ መድያት ዝነጥፋ 8 ሳተላይታት ብሓደ ሮኬት ወንጪፋ። እዘን ናብቲ መዓልቲ 15 ሰነ ኣብ ዘውግሐ ለይቲ ዝተወንጨፋ ሳተላይታት ኣብ መራኸቢታት ምክትታል ክሊማዊ ነውፂ፣ መፅናዕቲ ሕርሻን መስርሕ ምኽታምን ዘተኮረ መፅናዕቲ ከካይዳ የን። እቲ ተልእኾ መቐፀልታ ናይቲ ሃገሩ ፅላት ጠፈር ንምምዕባል ተካይዶ ዘላ እቦታዊ ገስጋስ ምዃኑ ማእከል ምርምር ጠፈር ቻይና ገሊጹ። ቻይና ነቲ ጽላት ንምምዕባል ኣብ 2022 ናይ ገዛ ርእሳ መደበር ጠፈር ከም ዝደኮነት ኣይርስዕን። ክብሯትን ክርማን ዘነቅድ ምዛምና ኣርስታቶ ክደግመልኩም ቤት ትምህርቲ ስነ ኪነት ወይ ናይ 18 ተምሃሮ ብሰርተፊኬት ኣምሪቓ ቤት ፅሕፈት ኣገልግሎት ውሸባ ብቑልን እንስሳ ንኡዘባ ተሰነይ ዘይሕጋዊ ፍርያት ሕርሻ ንምቁፅፃር ይነጥፍ ኣሎ። ኣብ ዞባ ማእከል ምክንያት 20 ሰነ ማተታዊ ንጥፈታት ተሰላሲሉ። ብሪጣንያ ንዝመፅእ 2 ዓመታት ዝተመስርሐ ዩራኒየም ናብ ዩክሬን ከም እትልእኽ ኣፍሊጣ። ህንድን ስሎቫኪያን ዝምድነ ናብ ኩሉ መድያዊ ሽርክነት ንምዕባይ ተሰማሚዐን። ብ52 ዝዓይነታ ደብዳቢት ነፋሪት ኣሜሪካ ወዲቓ ብምሕምሻሻ 8 ተሳፈርታ ብምሉኦም ከም ዝሞቱ ተቓሊሑ። ንምክታል ክመስግን ምስ ተረፍ መደባት ኤርቲቪ ክሓድገኩመ ብወገነ ግን ብኹም ዓልቲ

ሙሽ ሓያሎ ሸቶ ኮና ዝኽእላ ዝነበረ ዕድላት እኳ ተፈጥረት ቤልጅም ኣብ መበል 25 ናብ ሜዳ ቀራ ዘእተወቶ ሮሜሎ ሉካኩ ድሕሪ ሓንቲ ደቂቕ ብናቱ ጸቕጢ ተኸላኸሊ ግብፂ መሓመድ ሃኒ ናብ ገዛ ልዳቱ ሸቶ ብምዝጋቡ ቤልጅም ናብ ፀወታ ተመሊሳ። ብድሕሪ ዛ ሸቶ ክልቲአን ሃገራውያን ጋንታታት ምዕውቲ ሸቶ እትኸውን ንምንዳይ እኳ ተሰርሓ ክሰልጠን ግን ኣይከኣለን። እቲ ግጥም ብናይ ሓባር ውፅኢት ሓደ ብሓደ ተዛዚሙ። ኣብዛ ፀወታ ንስሙያ ተፃወቲ ቤልጅም ካብ ስራሕ ወፃኢ ገይሮም ዘምሰዩ ተፃወቲ ግብፂ ኣብ ታሪኳን ጫዓለም ንፅበይዋ ዘሎ በኹሪ ዓወቶም ርኦም ክስእንዋ ከለዉ ሃገሮም ኣብ ዝውድድር ዓወት ካብ ዘይትሪ 92 ዓመታት ኣቑፂራ ኣላ። ሮሜሎ ሉካኩ ኣብዛ ግጥም ብሉስ ተፃታይ ዝተባሃለ እዩ። ሓለቓ ግብፂ መሓመድ ሳላሕት ማሊ መበል 34 ዓመት ዕለተ ልደቱ ከብዕል እንከሎ ንሸቶ ትኸውን ኩዕሶ ብምቕራቡ ኣብ ታሪክ ዋንጫ ዓለም ድሕሪ 1966 ንፈለማ ግዜ ኣብ እዋን ልደቱ ንሸቶ ትኸውን ኩዕሶ ዝቐረበ ተፃዋታይ ተባሂሉ ኣብ ታሪክ ሰፊሩኣሎ። ሎሚ ሰዓት ሓደ ለይቲ ዝተራኸባ ሃገራት ኣባላት ሻምናይ ምድብ ዝኾነ ሃገራውያን ጋንታታት ስዑድ ዓረብን ኡራጋይን እየ ነይረን። ኣብ ናይ ቅድሚ ዕረፍቲ ፀወታ ኡራጋይ ብዝተፈላለዩ ፈተነታት እኳ ንልዳት መጋጥምታት ትፍትኖ ተነብረት ውፅኢታዊት ኮይና ግን ኣይቀረበትን። ስዑድ ዓረብ ኣብ መበል 41 ንቕ ካብ ኣልኣምሪ ብዝረኸብታ ሸቶ መሪሓን ዕረፍቲ ወፅያ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ኡራጋይ ንፀወታ ብምዕብላል ናብ ልዳት ስዑዲ ብዝተፈላለዩ መጥቃዕታት ክፅጋዕ ድሕሪ ምፅናሕ ኣብ መበል 80 ንቕ ካብ ማክሲ ኣሩጆ ማዕረ ዝገብረታ ሸቶ ብምዝጋብ ነጥቢ ተማቒላ። ኣብዛ ፀወታ 9 እትዋት ኩዓሳሱ ዘድሓነ ሓላው ልዳት ስዑድ ዓረብ መሓመድ ኣልወይስ ብሉፅ ተጻታይ ተባሂሉ ተሰይሙ። ስዑድያ ዝመፅ 21 ሰነ ኣንጻር እስጳኛ ከምኡ ድማ ኡራጋይ ኣንጻር ኬቨርደ ኣብ ተመሳሳሊ ዕለት ክራኸባየን። ሰዓት 4 ወጋሕታ ግጥምን ዘካየደ ሃገራውያን ጋንታታት ኢራንን ኒውዚላንድን እየን። እዘን ኣባላት ሻምናይ ምድብ ዝኾነ ሃገራት ቤልጅምን ግብፅን ነጥቢ ብምቓልን ተዓዚበን ናብ ሜዳ ኣትየን። ኣብ ናይ ቅድሚ ዕለፍቲ ፀወታ ኒውዚላንድ ኣብ ሻውዒት ደቕ ካብ ኤሊጃ ጃስት ብዝረኸብታ ሸቶ ክትመርሕን ከላ ኢራን ኣብ መበል 32 ንቕ ካብ ራዝያን ብዝረኸብታ ሸቶ ተመዓራርያን ዕረፍቲ ምሪሓ። ድሕሪ ዕረፍቲ ኣብ ዝቕፅለ ካልይ ኣብረት ፀወታ ኒውዚላንድ ኣብ መበል 54 ንቕ እንደገና ካብ ጃስት ካልኦት ሸቶ ብምርካብ ናብ መሪሕነት ክትምለስን ከላ ኢራን ድሕሪ 10 ድርካባት ፀወታ ብናይ ሓባር ውፅኢት 2-2 ተዛዚሙ። ኣብዛ ፀወታ ኢራናዊ ተፃወታይ ራሚን ራዝያን ብሉስ ተፃወታይ ተባሂሉ። ሕብራት መንግስታት ኣሜሪካ ካናዳን ሜክሲኮን ብሓባር ብምዃን ዘእንግድኦ ዘለዋ ዋንጫ ዓለም 2026 ሎሚ ሰሉስ ብዝተፈላለዩ ፀወታታት ቀፂሉ ከምሲ እዩ። ኣባላት ተሽዓይ ምድብ ዝኾና ሃገራውያን ጋንታታት ዘካየዶ ፀወታ ሎሚ ምሸት ተሰሪዑ ዘሎ ግጥም ክኸውን ብቆፃፅሪ ሃገርና ሰዓት 10 ምሸት ዝካየድ ግጥም ሃገራውያን ጋንታታት ፈረንሳን ሴኔጋልን እቲ ዝለዕለ ግምት ተዋሂቦ ዘሎ እዩ። ዘና ሃገራት ቅድሚ 24 ዓመታት ማለት ኣብ 2002 ኣብ መኽፈቲ ፀወታ ተራኺበን ኣብ ዝነበራሉ ሴኔጋል ሓደ ባዶ ተዓዊታ ምንባራ ዝዝከር ኮይኑ ኣሰልጣኒ ናይዛ ሃገራዊት ጋንታ ፐፐትያው ድማ ኣባልታ ሃገራዊት ጋንታ ዝነበረ ክኸውን ድሕሪ 24 ዓመታት ድማ ከም ኣሰልጣኒ ብምዃን ካልእ ታሪክ ክደግም ትፅኢት ይግበር። ኣሰልጣኒ ሃገራዊት ጋንታ ፈረንሳ ዲድየር ዶሻምፕ ብዛዕባ ናይ ሎሚ ምሸት ፀወታ ኣመልኪቱ ትማልሶ ናብ ዘካየዶ ጋዜጣዊ መግለፂ ሓቂኡ ገሊኦም ናይ ፅባሕ ፀወታ ሎሚ ምሸት ምዃኑ እዩ። ብምዕዋት ሕነና ክንፈዲ ዝደልዩና ወገናት ኣለዉ፣ ግና ኣብ ኩዕሶ እግሪ ሕነ ምፍዳይ ዝበሃል ነገር የለን። ቅድሚ 24 ዓመታት ሴኔጋል ረቲዖምና ነይሮም እንኳ ሓጎሰኩም እብሎም። ናይ ሽዑ ነገር ተዓፅዩ ሓድሽ ምዕራፍ ካ ተኸፊትሎም። ሓደ ነገር ክብሎ ዝደሊ ግን ዝውፅኢት ናብ ረብሓና ንኽንቅር ኢና ክንሰርሕ ክብል ተዛሪቦ ዶሻምፕ ብምቕጻል ሴኔጋል ቀላል ዘይኮነት ሃገራዊት ጋንታ ምዃና ኣብ ውድዳት ኣፍኮን ብብሉፃት ተፃወታ ተሓጊዛ ዕውቲ ክትከውን ዝበቕዐት ሓንቲ ካብ ብሉፃት ሃገራውያን ጋንታታት ዓለምና እያ። ስለ ዝኾነ ኣንጻራ ዝካየድ ግጥም ጥንቁቕ ዝኾነ ፀወታ ብምክያድ ንኽንዕወት ክንሰርሕ ኢና ክብል ወሲኹም። ሃገራውያን ጋንታታት ዒራቅን ኖርወይን እውን ፅባሕ ረቡዕ ሰዓት ሓደ ለይቲ ክራኸበን። ዝኸበርኩም ተዓዘብቲ ንሎሚ ዝተዳሉ ዕለታዊ ዜና ስፖርት ኣብቲ ፍፅም ስለምክታልኩም ኣዝየ መስኪ ምስ ተረፉ መርባቶ ኤርቲቪ ሓድጎኩም ብወገነይኩም ሰላም።

0: ዝግጅት ናይ ትግርኛ ፊልም ኣብ ኤርቲቪ
1: እሞ ንሓንደ
2: ኣይፈለጥኩን መፅሃርያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትፀናቶ ሰላም ሰባት ከተዕኑ ሰሓን ስነትካ ከም ቅምታ ቆፂርካ ሕነ ክትፈድየሉ ግዜ ተፀቢኻ ገፅታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ብኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ጓሓላሉ
1: ቅድሜኹም ፀሓይ ዝረኣና ምዃና ዝተፈለደ
3: እንታይ ማለት ከይ ተረዳእኒ
0: ሓደ ተፀጊሙ ዓቕሉ እናፅበበ ሓደን ውላድ ደልዩ ብዓቕሊ ዝፅበ ሓደን ብስስዐ ንሓዊ ዓዚቡ ዘይፀግብ ሸውሃት ተንኰል ኩሉ ዓቕሙ ገፅታ
1: ካልእ ነገር ተዓልም ስለ ዘለካ መርቀሲንካ
4: ብገንዘበይ ድለይተይ ክገብር ኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልፅመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ግዜ ኣብ ኤርቲቪ ክትቀርብ እያ ገፅታ ደራስን ዳይረክተርን ዮናስ ተኸስተ ኣፍራይ ጀር ስቱድዮ ዋና ኣፍራይ ሚኒስትሪ ዜና

ምህናፅ ሃገር ዘየቋርፅ ምስርሕ ዝሓትት ናብቲ ዝድለ ክብታ ንምብፃሕ ከዓ ወትሩ ሓያልን ረቂቕን ስራሕ ይጠልብ። ጉዕዞ ልምዓትን ዳግሚ ህንፀትን ኤርትራ ኣብ ዓሚቑን ተሪርን መሰረት እዩ ተሰሪቱ። ዓበይትን ፅኑዓትን ዓንድታት ድማ ኣቆይሞሞ ቤት ቅድሚ ምህናፅካ መን ከም ተስፍረሉን ተንብረሉን ክትፈልጥን ክትውስንን ናይ ግድን እዩ። ሓርነት ዘምፃእካሉ ህዝቢ እውን ቅድሚ ናብ ሰፊሕ ዳግሚ ህንፀት ሃገር ምፅምባርካ መንነት ክትህቦ ይግባእ። ኣነ ኤርትራውየ ዝብለሉን ዝሕበነሉን መንነት ክህልዎ ኣለዎ። ነዚ ዕላማን ክንኡ ንዝጥምት መንግስቲ ኤርትራ እምበኣር ንመደባት ዳግሚ ህንፀትን ልምዓትን ብመሰረትን ሰራውርን ጀሚርዎ። ኣብ 1992 ልክዕ ድሕሪ ዓመት ሓርነት ኤርትራ ቤት ፅሕፈት ዜግነትን ኢሚግሬሽንን ብምቓም ኩሉ ኤርትራዊ ዜጋ መንነት ንክህልዎ ተሊሙ። ብዘደንቕ ቅልጣፈን ዝሕብን ዕማምን ከዓ ምልኣት ዕድመ ዝበፅሐ ኩሉ ኤርትራዊ መንነት ጨቢጡ። ድሕሪ ደጊም ኣነ ኤርትራውየ ወለቐት ስደተኛ ዝሕዝ ዜግነት ኣልቦ ሰብ ኣይኮንኩን። ብደምን ኣዕፅምትን ዝተቐለመ ኤርትራዊ መንነት ወኒነ የ ክብል ከኣለ። ኤርትራዊ ወለቐት መንነት ንማሕበራዊ፣ ቁጠባዊ፣ ፖለቲካውን ስነኣእምራውን ርግኣት ዝፈጠረ ክስተት እውን እዩ። እዚ መሰረት ሓደ ካብ ዓበይቲ ሃገራዊ መደባት ህንፀት እዩ ነይሩ። ምዝገባ ዜግነትን ምዕዳል ወረቐት መንነትን ክንዮ ሓበን ዝኸይድ ዕማምን ስራሕን እዩ ኣሳሊጡ። እቲ ብደም ዝተረኽበ ሓርነት ብድምፂ ክረጋገጽ ዝኽኣለ ሓያል ስራሕ እውን እዩ። ህዝቢ ኤርትራ ነቲ ብፖለቲካዊ ዓሉቕ ዝተነፍጎ መሰል

ብመሪር ተጋድሎን ከቢድ መስዋዕትነትን ምስ ረጋገፀ ነቲ ዝኣመነሉን ኣቐዲሙ ዘን ረፈረንድም ንምትግባር ሕጋዊ መስርሕ ተኸቲሉ ንማሕበረሰብ ዓለም ዓብዪ ትምህርቲ ዝኾነ ረፈረንድም ኣካይዱ። ምጽፈትን ኣወዳድባን ረፈረንድም መጽሕፍቲ ታሪኽ ብዕንቆት ክገልጹ ኣይክእሉን። ኣብቲ እዋንቲ ኩሉ ድምፁ ኸስምዕ ብዝኽእሎን ዝከኣሎን መንገዲ ተሳቲፉ፣ ብዓረብያ፣ ብቓሬዛ፣ ብሰብ ተጸይሩ ድምፁ ስሚዑ። እቲ ዝነበረ ስምዒታት ናይ ገዛ ርእሱ ተገንጺሉ ዘይውዳእ ሰነድ እዩ። ኣብ መናጽ ሃገርን ሃገራውነት እውን ናይ እምነ ኵርናዕ ቦታ ነይርዎ።

0: ህንፀት ሃገር ብምሉእ ሱታፊ ዜጋታት እዩ ዘረጋገጽ። ኣብ መደባት ህንፀት ሃገር ነፍሲ ወከፍ ኤርትራዊ ዜጋ እጃሙ ከበርክት ተዓዲሙ ንምትግባር እቲ መደብ ሓያል ጻዕሪ ተኻይዱ። ብሕልፍቶም ብኣደራዕ መግዛዕቲ መረበቶም ገዲፎም ዓዲጓና ክስደዱ ዝተገደዱ ዜጋታት ናብ ሃገሮም ተመሊሶም ኣብ መደባት ዳግመ ህንፀት ክሳተፉ ባይታ ተጻጢሕሎም። ምምላስን ምጥያስን ስደተኛታት እውን ድሕሪ ናጽነት ካብ ዝተዓመሙ ዓበይቲ መደባት ልምዓት እዮም። ካብ 1992 ክሳብ 1995 ኣብ ውሽጢ 3 ዓመታት 14 ሚልዮን ኤርትራውያን ስደተኛታት ካብ ዝተፈላለያ ሃገራት ናብ ሃገሮም ተመሊሶም። እግሪ ዘይተኸለ መንግስቲ ዝተፈላለየ መትከል እግሪ ዝኾኑ ፕሮግራማት ኣዳልዩ። ካብ ቴንዳ ስደተኛ ወፂኦም ብሕርሻ ብንግድን ካልእ ሞያን ተጻይሶም ቀድም ገዛ ርእሶም ክኢሎም ኣብ ሃገራዊ መደባት ህንፀት ከዓ ምቕሉል እጃም ኣበርኪቶም። እዚ ሓደ ካብ ዓበይቲ መደባት ልምዓትን ህንፀትን እዩ ነይሩ።
1: እቲ ዓቕሚ እንተልዩ ናይ ትራንስፖርት ሓገዝ እውን ይወሃብ እዩ። ግን እቲ ናይ ትራንስፖርት ዓቕሚ ኣዝዩ ውሱን ስለ ዝኾነ መብዛሕትኦም ብናቶም ዓቕሚ እዮም ዝመፁ። እዚኣቶም ከምዚ ዝበልኩ ካብ ከተማታት ዝመፅኦም ካብ ማዓስከራ ዝመፁ ብዙሕ ፀገም ኣለዎም። እዚ እቲ ካብ የማን ፀጋም ካብ ቤተሰብ ድዩ ካብ ሓደ ሓገዝ ረኺቡ ከምኡውን ኣጉድኡ ሸይጡ ዘለዎ ንኣሽቱ ንብረት ሸይጡ ዝመፅእ ማለት እዩ። እቲ ካልእ ክፋል ከዓ እቲ ብናትና በዚ ሕጂ ዝበልናዮ ብውድብ መልክዕ ዝመፅእ ማለት እዩ። ስለዚ ኣብ ሃገር ምስ ኣተወ እቲ ብፍኑ ዝኣቱ ዝበልናዮ ድሕሪ 3 ወርሒ ልክዕ ከም ኣብዚ ሃገር ዘሎ ኩሉ ኤርትራዊ ስደተኛ ምዃኑ ተሪፉ ልክዕ ኣብቲ ዘሎ ዓድታት ተመቓሪሑ ይነብር ማለት እዩ።

0: ምረት መግዛእቲ ዘየዝተማቐረ መቐረት ናፅነት ክግንግም ይሽገር እዩ። ናፅነት ምቁር እዩ፣ መቐረቱ ግን በቲ ዝተኸፍለ ዋጋ እዩ ዝልካዕ። ዋጋ ናፅነት ከቢድን መሪርን እዩ። ኣብቲ ናይ 30 ዓመት መሪር ተጋድሎ ሓፊስ ደንፈሲሱ ዓፅሚ ሓቂ ተቐቢሩ ኮታ ልዕሊ 65 ሽሕ ተጋደልቲ ተሰውዮም ክቡር ህይወቶም በጂ ሃገር ወፍዮም። ሚዛን ምስ ማእትነት ከቢድ እዩ። ሰማእት ረዚን ክብሪ ይውንኑ። ኣብ ቋሕን ሰምን ሽሞም ብኽብሪ ይለዓል ብዝኽሪ ሰማእታት። ብኡ እውን ደዋ ይበለን መንግስቲ ኤርትራ ንነፍሲ ወከፍ ስድራ ሰማእታት ብኽብሪ ወረቐት ምስክር ሓርበኝነት ዓዲሉ። እዚ ኽቡር ስራሕ እዚ መግለፂ ሓበንን ኩርዓትን ጥራይ ዘይኮነ መነፀሪ ትርጉም ናፅነት እውን እዩ። መንግስቲ ዓቕሙ ዝፈቕዶ መጠን ደቢሱን ስድራ ስውኣት ምንባይ ደቂ ስውኣትን ኣብ እንግድዑ ፀይሩ ናይ ሕልና ሓላፍነት ንመላእ ህዝቢ ኤርትራ ኣሰኪሙ። እቲ መሰረት ከዓ ብድልድሉ ይቕፅል ኣሎ።
1: ብሰለስተ መድረኻት ክገልፆም ደለኹ። ንኣብነት ቅድሚ ሕጂ ዝነበረ ናይ 30 ዓመት ብረታዊ ቃልሲ ኤርትራ ነቶም ዝሓለፉ ሂወት ሓቲታቶም እቲ መዐቀኒ ከዓ ሂወቶም ሂቦም ዋዶ እዩ መሊሶም ለኸዓ

ህይወታታቶም ህይወት ናፅነት ከምፅኦም ሕጂ ትምዕቀኒ ዝበለፀ ምዕቀን እሱ ብድሕሪ ቀፂሉ ናፅነት መፅኡ እንደገና እውን ትርጉም ናይቶም 65,000 ዝሓለፉ ትርጉም ክህልዎ እንተኮይኑ ናፅነት ክትዕቀብ ኣለዋ እሱ ድማ እቲ 10,000 መንእሰይ ዝሓለፈ ነቶም ናይ ዝሓለፉ 65 ትርጉም ሂብዎ ዓቂብዎ ንሕና ከዓ ናይዞም ክልቲኦም ድምር ሃገር ተሓተና ደለ ሕቶ ንምልስ ኣለና ዶ እንታይ ያ ክትሓተና ሃገር ኣብ ምዕባለ ያ ዘላ ሃገርና ሕዚ ብኩሉ እንትኑ ብቑዕ ዝኾነ መንእሰይ ያ ክትሓትት

ህዝባዊ ግንባር ኣንጻር ኩሉ ብድሆታት እናተቓለሰ ኣብ እዋን ብለታዊ ቓልሲ ዝሃነጾ ትካልን ትካላውነትን ተደጊፉ ድሕሪ ናጽነት ናብ መምሕዳር ከባቢ ዝወረደ ማሕወራት መንግስቲ ክቕውም ኣይተሸገረን፣ ግዜ እውን ኣይወሰደን። ንሰፊሕ ሱታፊ ህዝቢ ብሓፈሻ ንመንእስያት ከዓ ብፍላይ ክውድብ ኣይተሸገረን። ኣብ ግዜ ብረታዊ ቓልሲ ኣብ ሳሕል ዝቆሞ ቅርፂ ኣወዳድባ ድሕሪ ሓርነት እውን ካብ ክፍሊ ናብ ሚኒስትርታት ዓብይዎ። ነፍሲ ወከፍ ሚኒስትሪ፣ ኮሚሽን፣ ኮርፖሬሽን እውን ንዝቆማሉ ዕላማ ራእይ መትከልን ዝሓዘ ሰነድ ሕጊ ኣውጀን። ኣብ ምምዕባል ሰብኣዊ ዓቕሚ ዘተኮረ ኣብ ስራሕ ተዓሚሙ። እዚ ድማ ተሬር መሰረት ናይቲ ዓብ ህንፃ ክኸውን ክኢሉ

መንግስቲ ኤርትራ ማሕበራዊ ፍትሒ ከረጋግፅ ብምትከል እዩ ዝሰርሕ። ኣብ ፅባሕ ናፅነት ማሕበራዊ ኣገልግሎት ናብቲ ኣውራ ግዳይ መግዛእቲ ዝነበረ ከባቢታት ክዓምም ኣተኮረ። ካብ ከተማን ሓውሲ ከተማን ናብ ርሑቕ ገጠራትን ቁሸታትን ኣድሃበ። በተን ኣብ ሜዳ ታሪክ ዝስራሕ ኣህዱታት ህንፃ ኣቢሉ እውን መስመር ፅርጊያ ሃኒፁ ጎቦታት ቀዲዱ ሰጣሕን ሕፃውን መንገዲ ኣዘልዲሉ መገዲ መዓልትታት ዝነበረ ጉዕዞ ናብ ሰዓታት ኣውረደ። ካብኡ ዝዓበየ እውን ነፍሲ ወከፍ ዜጋ ኣብ ዓዲ እምበር ኣብ ቁሸት ፅሩይ ማይ ክሰቲ መሰሉ ምዃኑ ኣረጋጊፁ ቀረብ ዝስተ ማይ ንምውሓስ ብዓብኡ ኣብ ምዕቃብ ሓመድን ማይን ዘተኮረ ዓበይቲ ስራሕ ከሰላስል ተረእዩ። ሃገር ናይ ወለዶታት ሓረግን ሰንሰለትን እያ። ብሓደራን ሕድርን መንእሰይ ከዓ ትጸንዕ። መንእሰይ ማእገር ሃገር እዩ፣ መላግቦ ወለዶ እውን ንሱ እዩ። ግደን ግዴታን መንእሰይ ልዕሊ ኩሉ ምዃኑ ኣይካትዕን። ክብረትን ክብደትን ሕብረተሰብ ህላወን ቀጻልነትን ሃገር እውን ኣብ መንእሰይ ዝምርኮት። ነዚ ረዚን ሓላፍትነት ዝከም ዜጋ ብኩሉ እንትኡ ብቑዕ ካውን ይግባእ። ብቕዓት ብኣካል ብመንፈስ ብኣእምሮ እዩ ዝልካዕ። መንግስቲ ኤርትራ ከም ኣካል መደባት ዳግሚ ህንፀት ሃገር ኣብ ህንፀት ናይቲ ሃገር ዝሃንፅ መንእሰይ ልዑል ኣተክሮ ገይሩ ሰሪሑ። ንተምሃሮ ባህሊ ስራሕን ፍቕሪ ሃገርን ክሓድሮም ምእንቲ

0: መደባት ክረምታዊ ማእቶት ወዲቡ ብዓብዩ ኸዓ ዋልታ ልምዓትን ምክልኻልን ካብ ምዃን ሓሊፎም ኣብ ሰፊሕ ሃገራዊ መደብ ብበቕዓት ዝዋስኡ መንእስያት ብመደብ ሃገራዊ ኣገልግሎት ሓኒፁ
1: ሃገራዊ ኣገልግሎት ከምዚ ድሕሪ ናፅነት መፀ ኣተሓሳስባ እሞ ብፍላይ ከዓ ምስ ምክልኻል ናይ ሃገር ተኣሳሰረ ኣምሲልካ ምርድኡ ካብ መቓን ወፃኢ ኢኻ ትሪኦ ዘለኻ ማለት እዩ። ሃገራዊ ኣገልግሎት ኣብ ቅድሚ ናፅነት ኣብ ሓርነታዊ ቃልሲ ሃገራዊ ኣገልግሎት እዩ። ኩሉ ሰብ ንሃገሩ ክገልግል ኢሉ እዩ ተሰሊፉ ዝተኸፍለ መስዋእቲ ኩሉ ዓይነት ድኻማት ኩሉ ዓይነት ብድሆታት ብሃገራዊ ኣገልግሎት ኩሉ ሰብ ንሃገሩ ብተወፋይነት ናፃ ሃገር ንምምፃእ ሲ ኣገልግሎት እዩ ነይሩ።
0: እቲ ኣብ 1992 ተኣውጁ ኣብ ሓምለ 1994 ብታዕሊም ኣብ ሳዋ ዝፈለመ መደብ ሃገራዊ ኣገልግሎት ሓደ ካብ ዓበይቲ ዓውነት ህንፃ ሃገር ይኮይኑ መደባት ሃገራዊ ኣገልግሎት ብዙሕ ረብሓታት እዩ ተረኺብዎ። መንእሰያት ወልትሃ ስራሕ ክኾኑ ዘሪኹ ብፍቕሪ ሃገር ዝነድድ መንእሰይ ወለዶ ፈጢሩ መደባት ሃገራዊ ኣገልግሎት ምስጢር ጽንዓት ዘመስከረ ሓደ ካብ ዓበይትን እስትራቴጃውን ዕማማት ሃገር እዩ።

0: ርእሰ ምርኮሳ ሓደ ካብ ዓበይቲ መደባት ህንፀት መንግስቲ ኤርትራ እዩ። ኣተሓሳስባ ርእሰ ምርኮሳ ኣብ ኩሉ ጽላት ክስርሓሉ ኽኢሉ ኣብ ገዛ ርእሱ ዝተኣማመን መንግስቲ ሓራ መስመር ዝኽተል ስርዓት ንሓፋሽ ህዝቢ ኣተሓሳስባ ርእሰ ምኽኣል ኣስሪጹሉ ህዝቢ ሓርነት መሬት ጥራይ ዘይኮነ ሓርነት ኣእምሮ እውን ክውንን ኣኺልዎ ንተጸባይነት ወጊድ ክብል ግዜ ኣይወሰደን። ረድኤትን ብረድኤት ዝኣቱን ዘይሓዊ ሕማም ተጸባይነት ካብ ኣእምሮን መንፈስን ዜጋታት ተሓኺኹ። በቲ ካልእ ሸነኽ እውን ብእኩብ ዝሓስብ ብጥሙር ዝሰርሕ ንሃገራዊ ረብሓ ዝቐድም ሕብረተሰብ ተሃኒጹ። እዚ ልምዓት ኣእምሮ እዚ ኣብ ህንፀት ሃገር ቀሊል ትርጉምን ክብርን ኣይኮነን ዝሕዝ
1: ዓሪ ናይዚ ሚኒስትሪ ንደቂ ኣንስትዮ ዝያዳ ዘተባብዕ ኣገባባት እናተጠቐምካ ናታትን ተሳታፍነት ኣብ ኩሉ ደረጃታት ናይ ትምህርቲ ክብ ከም ዝብል ምግባር እዩ። እዚ ፃዕሪ እዚ ንባዕሉ ከምዚ መባእታ ንሪኦ ዘለና ፅቡቅ ውፅኢት ኣምፅእ ኣሎ። ኣብቲ ካልእ ደረጃታት ከዓ በቢግዚኡ ምእንቲ ከምኡ ዝኣመሰለ ለውጢ ከምፅእ ብቐፃሊ ይስርሓሉ ኣሎ። ባህሊ ናይ ሓደ ሕብረተሰብ ንመዋእል ሰሪፁ ዝፀንሐ ተሓሳስባ ናይ ሓደ ሕብረተሰብ ግን ምፅእ ኢልካ እሞ ከዓ ብዙሕ ሕፅረታት ናይ ፋይናንስ ናይ ዓቕሚ ኣብ ዘለካ ኣብ ሓፂር ግዜ ክትልውጦ ቀሊል ስለ ዘይኮነ እዚ ብሕጂ ብዙሕ ዓቕሚ ብዙሕ ፃዕሪ ዝሓተና ስራሕ ከምምኳኑ ጌርና ኢና ንግምግሞ።

መንግስቲ ኤርትራ ኣብ ውህደትን ሓባራዊ ስራሕን ንልምዓት ጎደቦታት ብፅንዓት እዩ ዝምራሕ። ምስ ናይ መሬትን ባሕርን ጎደቦታት እውን ብሰላም ብሓልዮት ንሓባራዊ ርግኣትን ፀጥታን ከውሕስ ይሰርሕ። ኩሉ ዘጋጥም ጉዳያት እውን ብሰላምን ብሕግን ክፈትሕ ዓቃልን ዕጉስን ኣካይዳ ይኽተል። ኣብ ቀዳሞት ዓመታት ናፅነት እውን ብመትከል ከም ዝሰርሓሉ ኣረጋጊፁ፣ እወታዊ ኣተሓሳስባ ንልምዓት ጎደቦታት ኣበጊሱ፣ ካብኡ ሓሊፉን ንሕጋዊ ውሳኔ ዝቕበልን ኣተግባሪ ሕጊ ምዃኑን ኣረጋጊፁ። እቲ ምስ የመን ዘጋጠመ ሕትዋንነት ደሴታት ዝቑል ሓድሽ ዝሰረኣየ ጽንዓት መንግስቲ እኹል መርትዑ እዩ። ድሕሪ ናጽነት ኣብ መጀመርያ 99

192 ዝፈለመ ጠንቅታት ግጭት መንግስቲ ኤርትራ ብዓቕሊል ዝምን ልቦናን ሒዙ ናብ ዳንነት ኣብፅሕዎ ኣብ 1995 ንውሳነ ቤት ፍርዲ ተቐቢሉ ሕጋዊ መኸተምታ ገይሩሉ ኢትዮጵያ ብምስምስ ዶብ ልዑላዊ መሬት ኤርትራ ንምውራር ዘካየደቶ ሃቐነ እውን እንተኾነ ብዓቕልን ልዝብን ብሕግን ውሳነ ቤት ፍርድን ናብ መዓልሞ ከብፅሖ ዝተኸተሎ መንገዲ ጽንዓት ተወሳኺ ጭብጢ እዩ

0: ማዕፆን መፍትሕን ዘይብሉ ገዛ ክበሃል ኣይክእልን። ብናይ ካልእ ሃገር ባጢራ ብምጥቃም ቁጠባዊ ምንቅስቃስ ዝካየድ ህዝቢ ወይ እውን ናይ ገዛ ርእሱ ባጢራ ዘይብሉ ሕብረተሰብ ብትብዓት ሃገር ኣለኒ ክብል ኣይክእልን እዩ። ስለ ዝኾነ ከዓዩ መንግስቲ ኤርትራ ኣብ 1997 ናይ ገዛ ርእሱ ባጢራ ዘሕተመ ናቕፋ እውን ዝበሎ ናቕፋ ትእምርቲ ጽንዓት እያ። ህዝቢ ኤርትራ ንፈለማ እዋን ንቁጠባዊ ሓርነቱ ሓርነቱ ዘውሕስ ባጢርኡ ወኒኑ ነፍሲ ወከፍ ዜጋ ብባጢርኡ ንግዳዊ ንጥፈታቱ ኸሰላስል ክኢሉ እዩ። ኣብ እዋን ወራር ይኹን ድሕሪ ወራር ብዓብዩ ኣብ መደባት ወፍሪ ዋርሳ ይከኣሎን ብድሕሪኡ ኣብ ዝቕፅል ዘሎ ሰፊሕን ኣሳታፍን ልምዓታዊ መደባት ዓብዪ ኣበርክቶ ክገብር ጸኒሑን ኣሎን። ብዓብዩ መንግስቲ ኤርትራ ክብሪ ባጢራ ናቕፋን ቁጠባዊ ዓቕሚ ሃገርን ንምዕባይ ዝተኸተሎ ናይ ጽንዓት ስራሕ ኣብ ጃምላ ቁጠባዊ ልምዓት ሃገር ዝፈጠሮ ሓይሊ ብቐሊል ዝግምገም ኣይኮነን። ኣብዚ መገዲ ጽንዓት እዚ ኣብ ኩሉ ማሕበራዊ፣ ቁጠባዊ፣ ስነ ኣእምራዊ፣ ፖለቲካውን ወተሃደራውን ዓቕሚ ክጎልብት ኣኽኢልዎ እዩ። ብጽንዓት ስለ ዝተጓዕዚ ከዓ ክዕወት ይርአ ኣሎ። ጽንዓት መለለዪ መንግስቲ ኤርትራ ኣብ ህንፃ ሃገርን ሃገራውነትን እዩ።
1: እቶም ክብርታት እዚኣቶም ስለምንታይ ኢና ንግደሰሎም? ኣብ ሃገር ሓራ ምግባር ተርኦም ተፃዊቶም ንዕኦም ስለ ዝሓዝና ኢና ሓይልና ሰሪሕና እሞ ተዓዊትና ሕጂ ኸ ንዓቶም ካኣቶም ክብርታት ክንሕዞም ክንክእል ኣለና።

0: ገጽታ ገጽታ ዘርስታ ሐዳሽ ተከታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞልሃንደ
2: ኣይፈለጥኩ መጽሓራያ ኣንጃ
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጸናቶ ሰላም ሰባት ከተዕኑ ሰሓን ስነትካ ከም ቅምታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪዝካዮ ንዱእ ከተፍርስ ተሓንጊድካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ባሓላሉ
3: ቅድሜኹም ፀሓይ ዝረኣና ምዃና ዝፈለደ
4: እንታይ ማለት ከ ይተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
1: ካልእ ነገር ተዓልም ስለ ዘለኻ መድቀሲንካ
5: ብገንዘበይ ድለይተይ ክገብር ኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ ገጽታ ደራስን ዳይረክተርን ዮናስ ተኸስተ ኣፍራይ ጀር ስቱድዮ ዋና ኣፍራይ ሚኒስትሪ ዜና

0: ከመይ ፀኒሕኩም? ዝኸብርኩም ተዓዘብቲ በዛ ክተስተማቅሩ ፅናሕኩም ደርፊና ኢሎም ሰውን መደብና ፈሊምና ኣለና። ናብ ዝቕፅል ትሕዝቶና ምስ ንሰግር ስፖርታዊ ውድዳት እዚ ተወርዋሪ ዝሓለፈ ሰሙን ከም ዝተዛዘመ ይፍለጥ እዩ። ብዛዕባ እዚ ዝተዳልወ ፀብጻብ ክስዕብ እዩ። ሰናይ ምክት ኣሎ
1: ዓመት መፀት ዝካየድ ቅነ ስፖርት እዚ ተወርወረ ሓይሊ ብስፖርታዊ ህልኽን ተወዳዳርነትን እዩ ዝፍለጥ። እቶም ኣብ ኩናት ንስለ ሃገር ብማዕረ ግንባርና ንዓረር ዝበሉ ኣብ ልምዓታዊ ስራሓት ኢደኢድ ካይሎም ረሃፆም ዝኽዓቡ

0: ስፖርታዊ ውድድራት ክጅምሩ እንከሎ ኣብ ዲቕ ዝበለ ህልኽ ይፅመዱ ናይ ሎም ዓመት ሻምፒዮን ንሕና ኢና ንኸውን ጎብለል ንሕና ኢና ንወስዳ ዝብል ወግዒ ካብ ኣዘዝቲ ክሳብ ተራ ኣባላት ዘለዉ ይደጋግምዋ። እቲ ናይ ዓወት ድልየት ይብርኽ፣ እቲ መንፈስ ፀወታ ይረዝን፣ ኣህዳዊ ስምዒትን ሓድነትን ድማ ይብርኽ። ንዓወት ማዕረኽ ንደይ ከም ዝበሃግዋ ኣብ መዛዘሚ ዕለት ንኣዘዝቶም ሓንጊሮም ዘንፀባረቕዎ ስምዒት ምስኩር መግለጺ እዩ። ናይ 226 ቅነ ስፖርት እዚ ተወርወረ ሓይሊ ድሕርቲ ኣብ ክረን ዝተኸየደ ስፖርታዊ ውርድራት ሓይልታት ምክልኻል ኤርትራ ይካየድ ብምንባሩ ክለባት ብሉፃት ተፃወተን ኣኸቲተንን ተቐሪበን ንኸባቢ 2 ዓመት ስሩዕ ውሽጣ ውርድራት ብምክያድ ንጋንታና ይውክሉን ዓወት የግዝሙናን ዝበልኦም ተፃወቲ ብክልቲ ፆታ ብምድላው እኹል ስልጠናን ልምምድን ብምቕሳብ ናብቲ ናይ ሓባር ውሽጣዊ ግጥማት እዚ ተወርወረ ሓይሊ ዝሰላስለሉ ሜዳ ኣቕንዓ
1: ጅግና ሰራዊት እዚ ወርዋር ሓይልን እንኳዕ ድሓን መጻኹም እናበልና እዚ ብዕለት 16 መጋቢት ሃይሉ መጋረጅኡ ዝቐንጠጠ ስፖርታዊ ፅፈታት እዚ ተወርዋር ሓይሊ ኣብ መንጎ 7 ጋንታታት ብናይ ክልቲ ፆታ ኣብ ዝተፈላለየ ዓውድታት ብዝተኻየደ ሓያል ምትህላቕ ዝዓብለሎ ፀወታ ጌና ክቕፅል እዩ። ሕጂ እታ ሃንኮው ኢልኩም ትፅበይዋ ዘለኹም ጉጅለ ባህሊ ሓሬና እዚ ተወርዋር ሓይሊ ነዚ ናይ ዕረፍቲ ግዜ ድምቀት ክትውስኸሉ ጥበባዊ ስራሕት ሒዛ ጆባ ኢላ መፅያትኩም ኣላ። መደባተይ ከላልየኩም ቀዲሙ ዝመፃና ድምፃዊ ጣህር ሑሴን ሾናም መሸኖም ላጋና ካላ እናበለ ብቋንቋ ኩናማ ምስ መፀ ካብኡ ቕፅል ኣቢሉ ነቲ ሕድሪ ተቐቢሉ ልኡላውነት ከይድፈር ዝዕበረ ቃሉ ገሸል ኮይኑ ሂወት እናተኸልፈ ክሳብ ሎሚ ዕጥቁ ዘይራገፈ ጅግና ሰራዊት እዚ ተወርዋር ሓይሊ ንዕኡ ትገልፅ ተወርዋሪ እትብል ጣዕመ ዜማ ትመፃናያ እሞ ሰናይ ምክትታል

ኔብሮ ባረ ዓላ ኣልጌን ተውለ ዓድረሶ ቶከር ኣውገት ብድሆን ሓደስትን ክኢላታትን ስፖርታውያን ፀንቢረን ሓያል ስፖርታዊ ህለ ከንፀባርቓ ትፅቢት ተገይርለን ናብ ውሽጣዊ ስፖርታዊ ውርድራት እዘ ተወርዋሪ ዘምርሓ ናይ ሎም ዓመት ውርድር ኣብ ርእስቲ ዝነበረ ውርድራት ውርድራት ኩዕሶ ስክዔት ቸዝን ምሕምባስን ጠርኒፍ ውርድራቱ ኣሃዲሉ ፈሊሙ።

0: ዘለን ሞራል ትን መተላለፍን ከምዚ ትርኢ ዘዛሚ ዋንጫ
1: ናይ ሎም ዓመት ቅነ ስፖርት እዚ ተወርወረ ሓይሊ ከም ወትሩ ኣብ ክልተ እብረ ተኸፊሉ ተኸይዱ ኣልጌን ኣብ 224 ኣብ ዝተኸየደ ቅነ ስፖርት እዚ ተወርወረ ሓይሊ ጎብለል ኮይና ብምዛማ ናይ ሎም ዓመት ስፖርታ ውርድራት ደጊማ ክትዕወተሉ ኣንቂድያ ፈሊማ እተን ቀመም ውርድራት ናይ ዝእዝ ዝኾናን ንነዊሕ ዓመታት መተሃለኽቲ ዝኾና ብድሆን ባርዕን እውን ዓም ዝሰኣኖ ክብሪ ናይ ምምላስ ባህጊ ነይሩዎን ብሓደስትን ተስፋ ተፃወትን ዝተሃንፀት ዓላ ተጠማቲት ብምዃን ብኣጉ ግምት ተዋሂቦዋ ዝነበረት ጋንታያ ዓድሮሶ ንብድሆረት ይዓ ሻምፒዮን ኩዕሶ እግሪ ኮይና መንባራ ሎም ዓመት ክብራ ንምዕቃብ ናብ መድረኽ ውርድር ኣምሪሓ ኔብሮ ቶከር ተውለ ኣውገት ዝነበረን ሃጓፍ ሸፊነን ሰናፋት ከም ዘይኮና ንምንፅብራቕ ኩሉ ምድላዋተን ኣፃፊፈን መፃ ላዕለዎት ኣዘዝቲ ሓይልታት ምክልኻልን ሓለፍቲ እዚ ተወርወረ ሓይልን ኣብ ዝተረኽብሉ ድማ ብወግዓዊ ስፖርታዊ ውርድራት እዚ ተወርወረ ሓይሊ ኣሃዱ ኢሉ ፈሊሙ

0: ስፖርታ ውርድራት እዚ ተወርወራ ሒሊ መድረኽ ብመድረኽ ርስን ህልኽ እናንፀባረቐ ናብ ናይ ፍጻመ ሰዓት በፅሐ ኣብ ናይ ፍጻመ ፀወታ ብኩዕሶ እግሪ ዓላን ባርዕየን ንሜዳ ወሪደን ጋንታ ባርዕ 29 ነጥብን 12 ሸቶን ዝኣከበት ነይራ። ዓወትን ማዕረኔ ዋፃ ብምንባሩ ርእሰ ተኣማንነቶም በሪኽቢ ነይሩ። እቶም ኣብ መድረኽ ስፖርታዊ ውርድራት እዚ ተወርወራ ሒሊ ሓደስቲ ብምልከት ኣፃወታ ተጠምቲ ዝነበሩ ጋንታ ዓላ ድማ 29 ነጥቢ ምስ 11 ፀብለልታ ሸቶ ዝነበሮም ብምዃን ነታኒ ዓወት ታሪክ ዝነበራ ባልዕረቲዖም ብኹሪ ዓወት ክጓናፀፉ ናብ ሜዳ ወረዱ። ክልተን ክለባት ንዓወተን ብሸቶ ከድምቆ ናብ ልዳት መጋጥምቶም ብተደጋጋሚ ከጥቅዑ ተረእዩ። ሸቶ ኣመዝጊባ መሪሕነት ዝሓዘት ብኣንጻር ጋንታ ሸቶ ተመዝጊብዋ ክትመዓራረ ፀኒሓ መሪሕነት ክትሕዝ ምዱብ ፀወታ ሰዓት ኣኸለ። ፀወታ ድማ 2-2 ተዛዘመ። ባርዕ ድማ ብ30 ነጥብን 14 ሸቶን ሻምፒዮን ስፖርታዊ ውርድራት እዚ ተወርወራ ሒሊ ኮነት። ዓላ ካልእቲ 29 ነጥብን 13 ፀብለልታ ሸቶን ዘመዝገበት ነብሮ ድማ ሳልሰይቲ ኮይና ውርድረን ዛዚመንኦም።
1: ጋንታ ባርዕ ምስ ጋንታ ዓላ ድምቕ ዝበለ ጠቕዒት ጌርና ንቅበል ርልና ተፃወትና ሞራል ጌርኩም ትውልና ተፃወትና ሞራል ጌርኩም ትውልና ጋንታ ባርዕ ምስ ጋንታ ዓላ ናብ ሜዳ ይወርዳ ኣለዋ ኣብ ዘለናያ ሞራል ጌርና ንቀበለን ሓያል ፀወታ ናይ ብሓቂ ሓያል ፀወታ።
0: ኣብ ናይ ደቂ ኣንስትዮ ውርድራት ድማ ባርዕን ቶከርኒን ናብ ፍጻመ ፀወታ ኣምሪሐን። ባርዕ ብ35 ነጥቢ 20 ቶከር ድማ ብ33 ነጥብን 20 ተማሪሐን ነይረን። ባርዕ ዓወትን ማዕረን ቶከር ድማ ዓወት ጥራይ የገደሳ ብምንባሩ እቲ ፀወታ ብኣጉ ርሱን ነይሩ። ቶከር ሸቶ ንምርካብ ክግዝግሳ ባርዕ ልዳተን ኣፅኒዐን ዓወትን ከውሕሳ 90 ደቂቕ ሰሓበን ጥንቁን ፀወታ ዝተራዩ ግጥም ኣሕለፋ። ዝተመዝገበ ሸቶ ብዘይምንባሩ ፀወታ ባዶ ባዶ ተዛዚሙ። ባርዕ ድማ ሻምፒዮን ስፖርታዊ ውርድራት እዚ ተወርወራ ሒሉ ኮይና ቶከር ካልኢቲ ኣልጌን ድማ ሳልሰይቲ ብምዃን ውርድረን ዛዚመን። ኣብ ኩዕሶ እግሪ ባርዕ ብክልቲኡ ፀወታ ጎብለል ብምዃን ሕልፊ ካልኦት ክለባት ዝደመቐት ጋንታ ነይራ።

ኣውረድራት ኩዕሶ እግሪ ሸቶ ውሕስነት ዓወት ድንቀ ጸወታን እዩ ኩዕሶ ምስ ኣክዐት ብምርኻብ ዓወት ጋንቶም ዝፈጠሩን ዘውሓሱን ተጻወቱ ድማ ብሉጻት ኮይኖም ተሸሊሞም 17 ሸቶ ዘመዝገበት ወይኒ ገብረ መስቀል ናይ ኣልጌን ቀዳሜት ክትከውን ከላ ሰለማዊት ሳሙኤል ካብ ዓላ ብ13 ሸቶ ካልእቲ ናይ ባርዕ ሰምሃር መሓር ድማ ብ10 ሸቶ ሳልሰይቲ ኮይና ቃና ሙልጌታ ካብ ኔብሮ ሲራክ ምስግና ካብ ባርዕ ሳልሕ ስዑድ ካብ ዓላ ድማ ብዘመዝገበዎ ሸቶ ካብ ቀዳማይ ክሳብ ሳልሳይ ዘሎ ደረጃ ዝሓዙ ተጻወቱ ኮይኖም

ኣብ ውርድራት ኩዕሶ መርበብ ኣውገት ኣልጌን ብድሆም ካብ ቀዳማይ ክሳብ ሳልሳይ ዘሎ ደረጃ ዝሓዛ ናይ ደቂ ተባዕትዮ ጋንታ ክኾናን ከለዋ ኣብ ናይ ደቂ ኣንስትዮ ድማ ቀዳሚት ጋንታ ኣልጌን ክትሕዝን ከላ ዓላን ብድሆን ድማ ካልኣይን ሳልሳይን ብምውፃእ ስዒበን

0: መጥነ ስፖርታዊ ውድድራት እዚ ትብሮ ራሒሊ ናይ 224 ክዛዘምን ከሎ ጋንታ ኣልጌን ኣብ ኩሉ ስፖርታዊ ውድድራት ብዘመዝግበቱ ዓወት ጎብለል ቅነ ስፖርት እዚ ትብሮ ራሒሊ 224 ብምዃንያ ነቲ መድረኽ ዓፅያቶ ጋንታት ኣድሓና ዓመታ የራኽበና ብምባል ክሕርናን ከለዋ ኣልጌን ድማ ሽዑ የራኽበና ብምባል ኣተፈንያተን ስፖርታዊ ውድድራት ናይዚ ዓመት ምስ ፈለመ ክለባት ካብ ጎብለልነት ንምጉንፃፍ ኣብ ሓያል ውድድር ተጸምዳ ዋንጫ ጎብለል ናይ መን ትኸውን ሕቶ ኩሉ ነይሩ መድረኽ ውድድር ክዕፅ እንከሎ ድማ ጋንታ ኣልጌን ጸብለል ብምባል ደጊማ ጎብለል ብምዃን ዓባይ ዋንጫ ዓቲራ ንዓመታ ንሳልሳይ ግዜ ሃትሪክ ክትሰርሕ ብምንቃድ ድማ ናብ ስፍራ ተመሊሳ ቅነ ስፖርት እዚ ትብሮ ራሒሊ ነቲ ካብ ሓይልታት ዝጀመረ ውድድራት ስፖርት ኣብ ዝዕለ ደረጃ ዘካይድ እዩ ኪኖ ዝሰይሩ ድማ ነታ ኣውርድራት ስፖርት ሓይልታት ምክልኻል ነቲ ወርወር ሓይሊ እትውክል ጋንታ ሓሪና ድርዕ ዝኾንዋ ተፃወቲ ምምራፅን ኪኖ ድማ ንሃገራዊት ጋንታ ዝበቕዑ ተፃወቲ ምምልማልን እዩ ዝተበገሱ ዕላማ ብግቡእ ብምፍፃም ስፖርት ኣብ ወተሃደራዊ ታዕሊም ምዃኑ ብዘንፀባረቕ ውዕውዕ ስፖርታዊ ውርድርን ኣህዳዊ ስምዒትን ብዘርኣዮ ኣገባብ ድማ መጋረጅ ዓፅዩ
1: ቀዳማይ ደረጃ ተዓዋቲ ብሙዚቃን ደርፍን ክፍለ ሰራዊት ክፍለ ሰራዊት 526 ወጅለ ባህሊ ዓዲረሶ ዋንጫን 5000 ኣቅፋል
2: ዝብራ ኮሎኔል እድሪስ ኣሕመድ ዋንጫን ወርቂ መዳልያን 7000 ኣቅፋል ሴ ጋንታ ኣብዚ ቅድሚኦም ዘለዋ ሞራል ሃውለይ ሞራል ሃውለይ
3: እዚ ሎም መዓልቲ ነካይዶ ዘለና መዛዘም ስነ ስርዓት ስፖርታዊ ንጥፈታት ዝተወርወረ ሓይሊ ዕድሜና ክቢርኩም ብምምፃኹም ብስመይን ብስም ሓበሬታ ጎዝጓዘን ብዝተወርወረ ሓይሊ ልዑል ምዝጋና ይብፃሕኩም እዚ ሎም ነካይዶ ዘለና ፅምብል መዛዘም በዓልና ኣብ ቅድሚያት መበሰረታን ሓሙሽተን በዓልና ፅነት ነውዕሎ ምህላውና ተወሳኺ ዝምከት እይበና እዩ ኩለን ጋንታትና ዘረየኦ ዘይተሰዓርነትን ኣህዳውነትን ናይ ክትሰዓር ዘይብድላይ መንፈስ ብጣዕሚ ዝምስገን ገይሩ ኩልኹም ስፖርታውያት ብቕዓትኩም ደረጃኹም ናብ ዝለዕለ ደረጃ ንምብፃሕ ከም ንምባልን ብዲስፕሊን ተቐይድኩም ስፖርታዊ ስነ ምግባር ከተዘውትሩ ይላበኩም ብዲስፕሊን ስፖርታዊ ስነ ምግባርን ተኸስኪሱ ዝዓበየ መንእሰይ ንህዝቡን ሃገሩን ዘበርክቶ ኣበርክቶ ኣዝዩ ልዑል እዩ እሞ ናብ ዝለዕለ ደረጃ ንምብፃሕ

0: እዚኦም ክሰርሑ ደኪሉ ይለዎ
1: ኣካል ናይቲ ኩሉ ኩነካይዘ ስራሕና ዝተፈላለየ መደባትና ንፅባሕና ስለዝኾነ ቀፃሊ እቲ መደብ ከም ኣካል ናይ ፃል ስራሕ ቀስ ምዃኑ ፈሊጥኩም ቅርብነትኩም ብዛዕለ ደረጃ ዝቐርቡ ንዓመታኩም ዝሕጂ ከዓ ኣብዚ ሜዳ ዝራኽበና ዓወትና ኣፋ
2: خينا خاتم فقط تسمى خاتم

ולויחה בקר זה ילך לאחר

tre.

0: ኣቶ ግርማይ መጀመርያ ስለቲ ግዜኹም ኣዝና ኢና ንምስግን። ድሕሪ ዝሓለፈ ሰሙን ብድምቀት ዝተካየደ ማራቶን ኣስመራ ኢና ተረኪብና ዘለና። ናይ ሎም ዕላና ድማ ብሓፈሻ ብዛዕባ እቲ ማራቶን ኣስመራ ሓፈሻዊ ኢና ከነዕልል። ማራቶን ኣስመራ ከም ዝዝከር ኣብ 2017 እዩ ኣብ ትሕቲ ስዋ ማእከል ፈሊሙ፣ ኣብ ዝቐፅል ዓመት ድማ ኣብ ትሕቲ ሃገራዊ ፌደሬሽን ኣትለቲክስ ኤርትራ ተወዲቡ ክሳብ እዚ ዓመት እዚ ይካየድ ኣሎ። ብሓፈሻ ዕላማ ናይዚ ዓመታዊ ዝካየድ ማራቶን ኣስመራ እንታይ እዩ?
1: ብመጀመርያ ከምዝኣመሰለ ዕድል ብምሃቡ ሚኒስትሪ ዜና ከመስግን ፈቱ እቶም ኩሎም ሰዓብቲ ናይቲ ስፖርትን ነቶም መራሕቲ ናይቲ ስፖርትን። ኣብ መፃፃ ናይ ማራቶን ክንሓስብ ከለና ብቅድሚ ልደተ ክርስቶስ ብ490 ዓመት ኣብ ሃገረ ግሪክ ኣብ መንጎ መንግስትታት ፋርስን ግሪክን ብዝነበረ ውግእ ግሪክ ምስ ተዓወተት ካብቲ ባትል ኦፍ ማራቶን ዝበሃል ናብ ኣቴንስ ሓደ ፊልፒደስ ዝበሃል ወተሃደር ናይ ግሪክ

0: ብእግሩ እናጎየ ከበስር ነቲ ዓወት 42 ኪሎ ሜትርን 195 ሜትርን ጎዩ ኣብታ መድረኽ ምስ በፅሐ ኣብኣ ይዓርፍ። ቅድሚ ምዕራፉ ግን ፊልፒደስ ወዲ ኣቴነ መዓልትናያ ኢልዎ ሞተ እዩ ዝብል እቲ መዝገብ። ካብ ዝተላዒሉ ማራቶን ኣብ ሙሉእ ዓለም ውሩይ ኮይኑ እቲ ዓብ መድረኽ ናይ ውድድር እዩ ማለት እዩ። ከምኡ ስለ ዝኾነ ከዓ ነፍሲ ወከፍ ኦሊምፒክ ዝኽፈተሉ ግዜ እታ ሽግ ናይ ኦሊምፒክ ካብ ሃገረ ግሪክ ኣተን ዝተላዒላ ናብታ ውድድር ዝካየደላ ሃገር ይኸይድ ማለት እዩ። እዚ እቲ መሰረት እዩ። ስለዚ በዚ መሰረት እዚ ብዙሓት ሃገራት ኣብ ዓለም ከተማታት ማለት እየ ከም ቦስቶን፣ ሎንዶን፣ ኒውዮርክ ማራቶን ናይ ከተማታተን ይገብራ እየን። ኣባና ኣብ ኤርትራ እውን ኣብ 2017 ኣትሒዙ እምበኣር ብሽምታ ውሪትን ፍልጥትን ዝኾነት ርእሲ ከተማና ኣስመራ ማራቶን ዝብል ክንፍፅም ይግባኣና ዝብል ሓሳብ ተላዒሉ ካብቲ ግዜ ተጀሚሩ ን9 ዓመታት ክኸይድ ዝግብኦ ዝነበረ ብምክንያት ናይ ኮቪድ 2 ዓመት ተቋሪፁ ማለት እዩ። 7 ዓመታት ግን ካብ ግዜ ናብ ግዜ እናማዕበለ እናተመሓየሸ እቲ መደብ ይኸይድ ኣሎ። ነዚ ንምግባር ከዓኒ እታ ሃገራዊ ፌደሬሽን ኣትሌቲክስ ሓደ ቦርድ ናይ ኣሰናዳኢ ኮሚቴ ኣቑማ እንደገና 8 ዝኾና ጉጅለታት ጨናፍር ንዕዮ መዲባ ካብ መጀመርያ ጀሚሩ ክሳዕ መወዳእታ እዚ መደብ እዚ ብውብእን ስሩዕን ኣገባብ ክኸይድ ኣብ ኤርትራ ዘለዉ ተወራደርቲ ጥራሕ ዘይኮኑ ከዓኒ ብዝተኻእለ መጠን ንግዚኡ ካብ ምብራቅ ኣፍሪቃ እንዳ ዓበየ ምስከደ ከዓኒ ካብ ኩሉ ዓለም እውን ዝሳተፍሉ ውድድር ብምስራዕ ይካየድ ኣሎ ማለት እዩ። ስለዚ ብዙሓት ሃገራት ኢና ንዕድም ካብ ምብራቅ ኣፍሪቃ። እሱ ጥራሕ ዘይኮነ ከዓ ኣካየቲ ናይ ዓለም ናይ ኣትሌቲክስ እውን ብፍላይ ዋና ፀሓፊ ናይ ምብራቅ ኣፍሪቃ ናይ ኣትሌቲክስ ዓመት ዓመት ኣተናህና ንምገብሮ ውድድራት ይሳተፍ እዩ። ከምዝኣመሰለ ድባብ ዝሓዘ ምስ ዓለም ዘረኽበና ከተማና ምስ ህዝቢ ዘፋልጥ መደብ እዩ። ከተማ ኣስመራ ካብ ዓለም ብብራኺኣ ሻድሻይ ካብ ኣፍሪቃ ከዓ ካልኣይ ዝኾነት እያ። ስለዚ ነዚ መደብ እዚ መማዕረጊኡ ከዓኒ ብማስ ስፖርት ወይ ከዓ ሓበራዊ ጉያ ኩሉ ህዝቢ ዝሳተፎ ብምክያድን ናይቶም ስንኩላን ኣሕዋትናን ደቅናን ዝሳተፍሉን ፆታ ናይ ደቂ ኣንስትዮን ናይ ደቂ ተባዕትዮን ዝወዳደርሉን መደብ ሰሪዕና ኢና ነካይዶ። ስለዚ ህዝቢ ደቂ ኣንስትዮ ስንኩላን ኣትሌታት ዝሳተፍሉ ዓበ መደብ እዩ ማለት እዩ። ዝበዝሕ ግዜ ድሕሪ እቲ ክቡር ናይ ነፃነት በዓልና ኣብ ወርሒ ሰነ እዩ ዝካየድ ዚ መደባት እዚ። ከም ዝረአኹሞ ከዓ ብፅቡቅ ድባብን ብፅቡቅ ናይ ዜና ምውካልን ይካየድ ኣሎ። እዚ መደብ እዚ ንምፍፃም ብፍላይ ሚኒስትሪ ትምህርቲ ብፍላይ ከዓኒ ጨንፈር ናይ ዞባ ማእከል፣ ሚኒስትሪ ዜና፣ ሚኒስትሪ ጥዕና፣ ሚኒስትሪ ምክልኻል፣ ሃገራዊ ፖሊስን ፀጥታን ከምኡ እውን ዝተፈላለያ ሃገራውያን ማሕበራት ህዝባዊ ማሕበራት ማለት እየ መወልቲ ኩላቶም ዝሳተፍዎ እዮም። እቶም ኣባላትና ከዓኒ ብውሕዱ እታ ቀንዲ ቦርድ ካብ 17 ክሳብ 10 ዝኾኑ ኣባላት ክህልዋ ከለዉ ኣብ ትሕቲኣ ዝተፈላለዩ ጨንፈራት ልዕሊ 120 150 ዝበፅሑ ንጡፋት ኣባላት ኣለዉና። ናይ ነዊሕ ዓመታት ተመክሮ ስለ ዝደለቡ ከዓ ዝበዝሑ መምህራን እዮም። ናይ ብሓቂ እቲ መደብ ዕውት እንዳኾነ ይኸይድ ኣሎ። ብመንገዲ ተዓዘብቲ እንተረኣና እውን ብዘይካቲ ብሚኒስትሪ ዜና ዝፍኖ ናይ ቴሌቭዥን መደብ ኣብ ኩሉ ኩርናዓት ናይቲ ዙርያ ዝካየደሉ ኩሉ ህዝቢ ክሳተፎ ንርኢ ኢና። እዚ 42.195 ኪሎ ሜትር ብ6 ዙርያ ማለት ነፍሲ ወከፍ 7 ኪሎ ሜትር እንዳኸዱ ዝፍፅሙዎ ዘለዉ እዩ። ኣብ ለብዘበን ዝፈፀምናዮ ፍሉይ ኣገባብ እንታይ እዩ? እዚ 42 ሜትርን 195 ሜትርን ብፍላይ ምስቲ ናይ ዓለም መለክዒ ከይድ ስለ ዝግብኦ ካብ ኣህጉራዊ ናይ ዓለም ማሕበር ውርያት ሰሙያ መፂኦም ዘድላ ዓቐን ኣካይዶም ኣብ ከተማ ኣስመራን ኣብ ከተማ ምፅዋዕ ነካይድ ስለ ዝኾነ ናይ ፍርቂ ማራቶን እዚ ሓደ ስሩዕ ዝኾነ ኣገባብ ኣትሒዞምና ኣለዎ ማለት እዩ። እዚ ክኸውን ከሎ እዚ መደብ እዚ ኣብቲ ናይ ኣህጉራዊ ዓውደ ኣዋርሕ ወይ ከዓ ካላንደር ናይ ዓለም ምዝጎብ እዩ ዝውድድር እዚ። እዚ ውድድር ዝኾነ እቲ ናይ ምፅዋዕ ውድድር ማለት እዩ። ስለዚ ዓብ ግምት ዝውሃቦ ኣብ ዓለም ዝምዝገብ እቶም ተወዳደርትና እውን ካብ ግዜ ናብ ግዜ ዝሳተፍሉ ዓብ ጉያ እዩ። ቅድሚ ሕጂ ኣስተቢልኩም እንተኮይንኩም ኣብ 3-4 ውድድራት ካልኣይ ወይ ሳልሳይ ናይ ወፃኢ ሃገራት እዮም ዝወስዱ ነይሮም ነቲ ዋንጫ ማለት እዩ። ኣብዚ ዓመት እዚኣ ግን ኣጋጣሚ ኮይኑ ክሳዕ 7ይ 8ይ ዘለዉ ብምልኦም እቶም ናህና ኣትሌታት እዮም። ክሳዕ ክንደይ ኣብቲ ዕብት ናይቲ ምድራባት ከም ዘሎ ዘርዲ እዩ። እቶም ካብ ደገ ድመፁ ዘለዉ ኩሎም ክኢላታት ዝተፈልጡ ተወዳደርቲ እዮም። ግን ንዓታቶም ከምዝኣመሰለ ብድሆ ክንቀርቦም ከሎና ንሃና ተወዳደርቲ ዓብዪ ዝላ ይካይዱ ከም ዘለዉ ዝፍለጥ እዩ። ኣብዚ ክዝክሮ ዘሎ እንታይ እዩ? እዚ ዓመት እዚ ኣብ ናይ ኣፍሪካን ሻምፒዮንሽፕ ኣብ ናይ 5,000 ሜትር ዳዊት ሳዕረ ቀዳማይ ኮይኑ ሪኹምቶ ተዘርጊሑ እውን ነይሩ እዩ። ዓብ ስታይ ዝሓለፈ ዓመት እውን ኣሌክሳንደር ከምኡ ዝኣምሰለ ናይ ወርቂ ስታይ ኣምፂ እዩ። ብዙሕ ሰብ ሕጂ ክዝክር ከሎ ንዘርሰናይን ንግርማይን ጥራሕ እዩ ዝዝክር። ነገር ግን ብድሕሪኡ ዝሓድሽ ወለዶ እውን ምስ ሙሉእ ዓለም እዮም ዝወዳደሩ ዘለዉ። ካብ ናይ ሙሉእ ዓለም ብደቂ ኣንስትዮ ኮነ ብደቂ ተባዕትዮ ኣብቲ ፍቕዲ 10 ዝበሃል ደረጃታት ብዙሓት ተወዳደርቲ ዘፍሪ ዘሎ እዩ። እዚ ንምግባር ከዓ ብፍላይ ሚኒስትሪ ትምህርቲ ነቶም ኩሎም ተምሃሮን ነቶም ኩሎም ኣትሌታትን ኩለን ጨንፈራት ናይ ስፖርት ኣብ ሙሉእ ዞባታት ዘለዋ ሚኒስትሪ ምክልኻል ሳዋ ዘሎ መደባት ናይ መንእሰያት እንዳፍረየ ከይ ስለ ዘሎ ዓብዪ ተስፋን ህወትን ዝዘርኢ እዩ።
1: ኣራይ ኣቶ ግርማይ፣ ከምዚ ኣቐዲምካ ዝገለፅካዮ ማራቶን ኣስመራ ዝሓለፉ ዓመታት ካብ ዓመት ናብ ዓመት ኣዝዩ ፍሉይ ምዕባላታት እንዳምፀ እዩ ክኸይድ ፀኒሑ ክንብል ፀኒሕና። ማዕረቶም ዓበይቲ ውርድራት ማራቶን ኮይኑ ዓበይቲ ኣትለታት ዝስሕበሉ መንገዲ ኣብ ምፍጣር ማራቶን ኣስመራ እንታይ ስራሕ እዩ ዝተርፎ? ተፈላጥነቱ ብተወዳዳርነቱን ሰሓብነቱን ማዕረቶም ዓበይቲ ውርድራት ንክስራዕ እንታይ ዕማማት እዩ ዝተርፎ ዘሎ?
0: ንሱ ስለ ዝኾነ ሓደ ናብ ኩለን ምብራቅ ኣፍሪቃ ዝርከባ ሃገራት ዕድመታት ተሓላለፍ እዩ መታንቶም ዝሓሽ ተወዳደርቲ ክመፁ ብዝብል ካልኣይ ምስ ቁጠባካ ዝተተሓሓዘ ጉዳያት ከዓ ኣሎ። ካልኣይ ነገር ከዓኒ እቶም ኩሎም ተወዳደርትና ኣብ ሙሉእ ዓለም ዘለዉ ኣብ ናይ ኣትሌቲክስ ኣብቲ ዝግባእ ደረጃን ዓቐንን መፂሖም ዘለዉ ብምልኦም ዝሳተፉ ውድድር እዩ። ሕጂ ብዛ ናይ ትማሊ እንድሕር ዝተቢልካ ኮይንካ ዳርጋቶም 7ቲኦም ኣብቲ ላዕሊ ዘለዉ ደረጃ እዮም። ስለዚ በዚ ዕብት እዚ እናሰጎመ ዝኸይ ዘሎ እዩ። እሱ ጥራሕ ዘይኮነ ከዓኒ ከተማ ኣስመራ ምስተን ካልኦት ከተማታት ናይ በዓል ቦስቶን ናይ በዓል ኒውዮርክ ገለን ንብሎ ዘለና ደረጃ እንዳዓበየ ምስ ከደ ከዓኒ ኣብ ኣፍሪቃ ኮነ ኣብ ሙሉእ ዓለም እተዓብየሉ ክኸውን ይኽእል። በቲ ዝዝርግሕዎ ዘለኹም መደብ ከዓኒ ኣብ ሙሉእ ዓለም ይዝርግሐን ይረአን ስለ ዘሎ ንሃና ክስታይ ኣብ ኣፍሪቃ ሲ ከምዝኣመሰለ ማራቶን ዘዳልዋ ርእሰ ከተማታት ዳርጋ የለዋ እንተበልና ክስታይ ኣይኮነን። ስለዚ ብከምዚ ዓይነት ኣገባብ እናዓበየ ይከይድ ከም ዘሎ ኢና ንርኢ። ነዚ ዝኾኑ ከዓኒ ሃገራዊ ፌደሬሽን ኣትሌቲክስ ዝተፈላለየ ግዜ ንነዊሕ ግዜ ደጋጊሙ ኣብዚ ዓመት ዝጥራሕ ብዙሕ ስልጠናት ኣካይድ እዩ። ኣንቲዶፒንግ ወሲኹ ብመደባትን ካልእን እንዳሰርዐ ብዙሕ መደባት ዘርጊሑ እዩ። ካልእ ክንርድኦ ዘሎና ብፍላይ ካብ ዓብን ጀሚሩ ቅዋም ናይቲ ፌደሬሽን ኣብ 2003 ዓመተ ምህረት ጀሚሩ እንደገና ተኸሊሱ ምስቲ ሓድሽ ኣካይዳ ይኸይዳ ኣሎ። መተሓዳደርን ሕግታትን መምርሒታትን ናይ ኣትሌታት ከዓኒ ብ4-5 መፅሓፍቲ ካብ ናይ 12 ሃገራት ቅዋምን መምርሒታትን ተደሊቡ ወፂኡ ዝዓበየ ምድራውን ዝዓበየ ምቅራባት

0: ዝግበረሉ ሎ ጉዳይ እዩ ማለት እዩ
1: ራይ ኣቶ ግርማይ መብዛሕትኡ ሰብ ማራቶን ኣስመራ ናይ ሓንቲ መዓልቲ ፀወታ እዩ ድመስሎ ይኹን ግን ቶም ኣካየድቲ ኣካል ይኹን ኣባላት ቦርድነት ውርድር ፅፉፍነቱ ሓልዩ ኣብ ምክያድ ብዙሕ መስራሕት እዩ ዝሓልፉ ሞ ብዝያዳ ብቓላትኩም ተነሰምዖ ተተሓልፎ ብድሆታት ነቲ ውርድር ፅፉፍነቱ ሓልዩ ምውዕሩግ ኣገባብ ንክካየድ

0: ሽዱሽተን ወዲእና ኣለና ን227 ካብ ሕጂ ዝነበረና ኩነታት ርኢናን ገምጊምናን ኣመሓይሽናን ን227 ከበየናይ ኣገባብ ኢና ንቀርብ ዘለና ብዝብል መደባት ይካየድ ማለት እዩ። እንደገና ፍሉይ ማንዋል ማለት መምርሒ ፅሑፍ እዚ ዓመት ዚ ብፍላይ ተዳልዩ ነተን 8 ጉጅሎታት ክብለን ፀናሕኩ መመምርሒአን ፈሊጠን ይኸይድ ኣለዋ። እንታይ ከዓ ጠቕመና ኣሎ ዝርዝር ናይቶም ኩሎም ዘገልግሉና ስለ ዘሎ እቲ ዘለዎም ተመክሮ በታ ንክካፍሉ ኩሉ ግዜ በቲ ዝርዝር እቲ እናሰርሕዮም ዝነብሩ ዘለዉ ብነፃ ጉልበቶም ግዜኦም እናወፈዩ ዘገልግሉና ዘለዉ መንእሰያት ኮነ ኣሰልጠንቲ ኮነ መምህራን ኮነ ኩሉ ግዜ ከነመስግኖም ይግባእ። እቲ ሰብ ሓንሳ እዩ ድርያ ዘሎ ንዓ ንምድላው ግን ዝግበር ፃዕርን ድኻምን ኣዝዩ ብዙሕ እዩ። ነፍሲ ወከፎም ክፅሕፉ ከንብቡ ከለማመዱ ክማኸሩ ዘሕልፍዎ ግዜ ኣዝዩ ፅንኩር እዩ። ብዝኾነ ግን ሃገራውነት ወሲኾም ተወፋይነት ወሲኾም ዝህብዎ ዘሎ ኣገልግሎት ስለ ዝኾኑ ኩሉ ህዝቢ ክፈልጦን ከመስግኖምን ከኽብሮምን ዝግባእ እዩ። እቶም ተወዳደርትና እውን ኩሉ ግዜ ትሪእዎ ኣለኹም ኣብቲ መገዲ ኣብ ብዙሕ ግዜ ክጎዩ ንሪኦም ኢና ናቱ መንፈስ ስለ ዘሎ እዩ። ኣብ ዞባታት ተኸትካ እውን ኣብ ኩለን ዞባታት ውድድራት ይካየድ እዩ ዘሎ። ስለዚ ከምዝኣመሰለ ኩነታት ይኸይድ ኣሎ። ብፍላይ ከዓ ሚኒስትሪ ትምህርቲ ብሓቂ ዝገብሮ ዘሎ ፀዓት ኣብ ቤት ትምህርቲ ሜዳ ዘይብሉ የለን። ኣብ ቤት ትምህርቲ መምህራን ኣብኡ እዮም ዘለዉ፣ እቶም ዝሳተፉ ተወዳደርትና ኣብኡ እዮም ዘለዉ። ከምኡውን ናይ ምክልኻል ውድድራት ንሪኦ ኣለና። ስለዚ እዚ እዩ ዘሎ። ብከምዚ ዓይነት መገዲ ከዓኒ ኣብዚ ዓበየ ደረጃ ከም ንበፅሕ ብዙሕ እምነትን ተስፋን ኣሎና ማለት እዩ።
1: ራይ ኣቶ ግርማይ ሓደ ውርድር ክዓቢ ዝኽእል ህዝባዊ ሰረት ምዝህልዎ ከምኡ ድማ ካብ ብቐፃሊ ካብ ኣብ መንግስቲ ጥራይ ተፀባይ ካብ ዝኸውን ኣብ ህዝብን ኣብ ትካላትን ወሪዱ ምዝስራሓሉ እዩ እሞ ምናልባት ንማራቶን ኣስመራ ዝምውላ ትካላት ኣብ ምድላይ ትገብርዎ ስራሕት እንታይ ድመስል?
0: ናይ ምምዋል ብዙሕ ፃዕሪ ይካየድ እዩ። ዘበን ንኣብነት ካብ ዘካየድናዮ ፃዕሪ ብደረጃታት ፈሊናየን ኣለና። እተን ቀዳማይ ደረጃ ሂብናየን ዘለና 6 ትካላት እየን። ንሳተን ከዓ ምምሕዳር ዞባ ማእከል፣ ሃገራዊ ኦሊምፒክ ኮሚቴ፣ ቶታል ኤሪትራ፣ መገዲ ኣየር ቱርኪ ምክልኻል፣ ፍረ ፃዕሪ ሚኒስትሪ ሕርሻ። እዚአን 6 ብቀዳማይ ደረጃ ውፈያን ምትሕጋዝን ዝገበራ የን ማለት እዩ። እተን ካልኣይ ደረጃ ከዓኒ ትካል ዋርሳይ፣ ትካል ማይ ጋዝ ድባርዋ፣ ኦይል ሊብያ ዝኣመሰላ፣ ከምኡ ከዓ ማሕበር ስንኩላን ከይተረፈ ኣብዚ ካልኣይ ደረጃ እዮም። ኣብታ ሳልሳይ ደረጃ ከዓኒ ከም ኤሪትራኮ፣ ኢግል ትራቨል፣ እዛ ሚድያን ሆቴል ከዓ እዚኣቶም እዮም። ሕጂ ልክዕ እዩ ምስ ዘሎ ኩነታት ማሕበር ታክሲ እውን ኩሉ ግዜ ዓመት ይሕግዙናን ይወዳደሩን እዮም። ነዚ ርእዩ ከዓኒ እቲ ህዝቢ እውን ባዕሉ ብፍላይ ሕጂ ኣማ ስፖርት ማልኡ ሒዙ ዕጥቁ ገይሩ ኢድ መፅእ ዘሎ። ስለዚ ብከምዚ ዓይነት መንገዲ ፃዕርታት ይካየድ ኣሎ። ነዚ ኩሉ ንሽፍን ከዓ እቲ ኩሉ ሃጓፋት ናይ ባጀት ኮነ መምርሒታት ኮነ ኣገባብ ኮነ ኮሚሽን ባህልን ስፖርትን ተሰኪሙ ዝኸይድ ዘሎ ንዕብት ናይ ሃገርና ናይ ስፖርትን ዓብዪ እጃም ዓብዪ ምዕባሌ ዘርኢ ዘሎ ምኳኑ ከዓ ክንዝክርን ክንፈልጥን ይግባአልና። መንግስቲ ዝዓበየ ኣካል ናይቲ ፅሮት ናይቲ ባጀትን ናይቲ መደባትን ከም ዝኾነ ኩሉ ግዜ ክንዝክርን ክንፈልጥን ይግባእ። ዕብት ናይ ስፖርት መለክዒኡ ዝያዳ ብመንግስታዊ ደረጃ እዩ። ኣብ ህዝቢ ንክሓልፍ ከዓ ማሕበራት ኩላተን ክሳተፋ ንዕድመን ኢና። ብዘይብክኡ ከዓኒ ምምሕዳራት ናይ ንኡሳ ዞባታት ኮነ ናይ ዓድታት ኮነ ንክሳተፍኦ ፃዕሪ ይግበር ኣሎ። ኩሎም ተምሃሮ ከዓኒ ካብ ነፍሲ ወከፍ ገዛ ዝወፁ ዘለዉ እዮም። ስለዚ ነፍሲ ወከፍ ሰብ ነፍሲ ወከፍ ቤት ብዛዕባ ኣትሌቲክስ ኮነ ብዛዕባ ስፖርት ዘይፈልጥ ኣብ ኤርትራ ኣሎ ንምባል ኣይከኣልን። ኣብ ነፍሲ ወከፍ ቁሸት ናይ ኤርትራ ኣብ ፍልልኒ 5 ኪሎ ሜትር ሓደ ቤት ትምህርቲ ኣሎ። ኣብቲ ቤት ትምህርቲ ከዓ እዚ ዓይነት ስፖርት ኣሎ ሞ እዚ እዩ ዘሎ እቲ ኩነታት።
1: ራይ ምናልባት ጎኒ ጎኒ ማራቶን ኣስመራ ዝካየድ ናይ ህዝቢ ዝሳተፉ ሓበራዊ ጉያ ኣሎ። እዚ ድማ ፆታን ዕድመን كيف ليزكايديو

0: ምናልባት ሓበራዊ ጉያ ባህሊ ስፖርት ዘዕቢ ጥዕና ዘውሕስ እዩ ኩሉ ሰብ ንክሳተፎ ኣብቲ ዓመት ሓንሳ ብ ትካየድ ዘለና ሓበራዊ ጉያ ጥራይ ዘይኮነ እውን ህዝቢ ብቐፃሊ ስፖርት ከዘውትር እንታይ ጎስጓስ እዩ ክካየድ ዘለዎ በዚ ቀጠሚ
1: ይካየድ እዩ። መጀመርያ ነገር ኩሉ ሰብ ሕጂ ኣብ መደብ ስፖርት እቲ ዓቕሚ ዘይብሉ ብምዕዛብ ይኽእሎ እቲ ዓቕሚ ዘለዎ ከዓኒ ኣብ ቤቱ ከይተረፈ ምንቅስቃስ እናገበረ ብእግሩ እናተንቀሳቐሰ ክሳተፍ ከም ዘለዎ እዚ ንሪኦ ዘለና ኩነታት እዩ። ኤርትራውያን ከዓኒ ኣብ ኣትሌቲክስ ጥራሕ ዘይኮነ ኣብ ኩሉ ዓይነት ስፖርት 14 ፌደሬሽናት እየን ዘለዋና። ከምቲ ዝበልኩ ኣብ ቤተ ትምህርቲ ተዘርጊሑ ኣሎ፣ ኣብ ምክልኻል ተዘርጊሑ ኣሎ፣ ኣብ ሰዋ ተዘርጊሑ ኣሎ። ኣብ ገሊኡ ኣብያተ ፅሕፈት እውን ብመደብ ተታሒዙ ዝኸይድ ኣሎ። ከም በዓልካ ኮስእ ማሕበራት ኮነ ከም ካልኦት ማዕረባት ኮነ እዩ። ስለዚ ንሕና ከዓኒ ማስ ስፖርት እታ መዓልቲ እቲኣ ጥራሕ ደይኮነሲ ኩሉ ግዜ ከነዘውትሮ ዝግባአና ንጥዕናና እዩ። ንጥዕንኡ ስለ ዝኾነ ሰብሲ ብእግሩ ክንቀሳቀስ ብእግሩ ወይ ብእግሩ ክኸይድ ዓበ ነገር እዩ ሞ እዛ ነካይዳ ዘለና ማስ ስፖርት ሓደ ኪሎ ሜተርን ፈርቓን ገፃ እያ። ከም ጉቡእ ግን ሓደ 10 ኪሎ ሜተር ዝኸውን ክወዳደርሉ ዝግባእ እዩ ሞኒ ኩሉ ግዜ ጎዝጓስ ነካይደሉ ኢና። በዚ ኣጋጣሚ እውን ነዛ መዓልቲ እዚኣ ንምኽባር ጥራሕ ደይኮነስ ንህወትካ ንምእላይ እውን፣ ምክንያቱ ኣካልካስ ምስፖርት ተተሓሓዘ ስለዝኾነ ስለዝኾነ ህዝቢ ክሳተፎ ክፈልጦ ክወዳደር በዚ ዕድሜና ከነሕልፍ ይደሊ፣ መልእክትና ከነሕልፍ ይደሊ። ነታትኩም ሓጎስ እውን ገልየና እዩ።
0: ስራሕና ይፀገም የብሉን። ኣብ መወዳእታ ምናልባት ናይ ሎም ዓመት ማራቶን ኣስመራ ከመይ ገምጊምኩምዎ? ምስቲ ኣብዝ ሓለፉ ዓመታት ንመፃኢ ሒዝኩምዎ ዝነበርኩም ትልምታት ከመይ ተዛሚድልኩም?
1: ፅቡቅ ሎም ዓመት ብፍላይ ሓደ ርእሱ ዝኽኣለ ከም ዝበልኩ ጥራዝ ናይ መምርሒ ዝያረ ካብ ናይ ቅድሚ ተመክሮታት ኣውፅኢና እዘን 8 ጉጅለታት ነናተን መደብ ዕዮ እንታይ ከም ዝመስል ከመይ ክገብራ ከም ዘለዎን ኣብቲ ሓበራዊ ኣኼባ ሓበራዊ መምርሒ ዝውሃብ ከይደን ከዓ ነናተን ምስቶም ናቶም ጉጅለታት ከይደን ዝሰርሓሉ ኣገባብ ተፈፂሙ እዩ። ስለዚ ከም መወከሲ ከዓ እዚ ፅሑፍ እዚ ንነፍሲ ወከፎም ተዋሂቡ ዘካይድሉ ዝነበሩ እዩ። ኣብዚ ክንርስዖ ዘይብልና ቀፃሊ ኣኼባታት ይካየድ እዩ። ብፍላይ ድሕሪ መዓልቲ ነፃነት ንዘሎ ዝተዋሳ ሰነ መዓልቲ ዳርጋ ዕለታዊ ናይ 3 ናይ 4 ሰዓታት ውድእ እንስሳይ እንዳገበርካ እንታይ ጎደሎት ኣለና፣ እንታይ ፀገማት ኣለና፣ ከመይ ጌርና ንፍታሓዮ ኩነታት ዝፈጥሮ ኩነታት እውን ኣሎ። ንኣብነት ናይ ልብዘበን ኩነታት ንድሕር ኢና ናይ መጓዓዝያን ናይ ካልእን ዝነበረ ሽግራት ኣሎ። ነዚ ኩሉ እዚ በየና ዓይነት መንገዲ ኢና ንብድሆ እንዳተባሃለ ብዙሕ ፃዕርን ብዙሕ ድኻምን ይካየደ እዩ። ነዚ ኩሉ ንክንፍፅም ኣጋጣሚ ብዝተዋህበኒ መድረኽ ነቶም ኩሎም ኣባላት ናይቲ ኮሚቴና ከመስገን ይደሊ። ምክንያቱ ብዘይ ቀላ ዓለም ለይትን መዓልትን ደኺሞም ፅዒሮም እዮም። ብመሪሕነት ኮሚሽን ስፖርት ንረኽቦ ዘለና ሓገዝ ከዓኒ ማልያ ይብሉን ከምቶም ካልኦት ሚኒስትራት ማለት እዩ።
0: ራይ ኣቶ ግርማይ ርኣያ ስለቲ ሰፊሕ መብሪኻ ኣዝና ንመስግን። ኣብ ቀፃሊ ስራሕኩም ድማ ዓወትና ሳልጦ ንምነ። ብኣርከስ ዝኸበርኩም ተኸታተልቲ ንኡስ መደብ ዘተ ስፖርት ናይ ሎሚ ዛዕባና ኣብ ማራቶን ኣስመራ ኣተኪርና ምስ ኣባል ቦርድ ኣካየዲት ኮሚቴ ማራቶን ኣስመራ ኣቶ ግርማይ ኣርኣያ ዘካየድናዩ ዕላል እዩ ነይሩ። ኣብዚ ድማ ዛዚምና ኣለና። ምስ ተረፉ መደባት ለስ ስፖርት ንሓድገኩም ወገነይ ሰላም።

ኣብ ገዛውትና ኤብሰኒታ ዝበሃል እዚ ወረታ ቀዳማይ ረድኤት ዝበሃል እዩ ገዛውቲ ሕጂ ተሰሪሑ ዘሎ ኣብኡ ነይሩ ሕጂ ገዛውቲ ስለ ዝስራሕ ነበረ ይእማን ነይሩ ቲ ገዛውትና ከምዚ ንገዛውቲ ድራገፍ ፀሊም እምኒ ሕጂ ኣብ ኮይንና ቦሊቦል ከምዚ ቴኒስ ገለ ንቀባበል ስለ ነበርና ሕጂ ኣብ ኣርባዕተ ሰብ ኢና ተኸፋፊልና ሕጂ ከም እዳገበርና ኣጋጣሚ እታ እምኒ ሽው ትብል ናብ ክልቲኡ ትወስደኒ ማለት እዩ በዝን በዝን እንታይ ዝበሃል ትኸውን ማለታት ደም ወፅእ ሕጂ ጥቁኡ ስለ ነበረቲ ቀዳማይ ረድኤት ሆስፒታል እዚ እዚ ተሰርሐ ነይሩ ኣብኡ ከላ ግን ኣብኡ ከላ ሒዞም ንኸዱ ምስከዱ ሽዑ ኣብዚ ሊሕምኒ ድሕር ከዓ ኣብዚ ሊሕምዋ ሕጂ ርእኒ ሕጂ ብክልቲኡ ተላሒምካ ክትከይድስ ደሳ ይብል ኣብኡ ከሎ ሽዑ ጠምጢምዎ ምስ ጠምጠማ ሽዑ ከይድ ሓደ መንግስተ ሰማይ ዋርሶ ተሰዊኢ ኣሎ ቴድሮስ ዝበሃል ወድ ግዛውትና ምፅም ሰር ክርኢ ምሰበለ ነሱ ወይ ቀሺ ንእሽተይ ኢልኒ በቃ በኣ ኣይትቅበሎን ኢኻ ግን ዋላ ሓንቲ ከይወፃኺ ውዒሉ ኣጋጣሚ ኣብ ሓመ ስለ ንፀዋት ምሸት ሰዓት ሓሙሽተ ሽዑ ይፅውዑ ድማ ይመፅ ነ ኢለ ዮ እዚ ከይፈትኡ ምፅኦምኒ ገለ መለ ፀዋትና ኩዕሱ ከዓ ብዝበለፀ ኩዕሶ ይፃወትን እዩ ግን ከምኡታት ከምዚ ካቦ ስለ ዝነበረ ማለት እዩ ብኣ ትቕፅል ቀሺልካ ከምኡኢልካ ትከይድ ብንእሽተኻ ማለት እየ ብጣዕሚ በቃ የሰክፈኒ ስለዝነበረ በቃ ድሓር ግን እናተለመደት ከይዳ ድሓር ኣብ ቤት ትምህርቲ ኣብዚ ዳህላክ ኣጋእዝያን እንዳስላሴ ቀፂላ ከማ ኢላ ብሽመይ ትፅዋዓኒ የለን ብቐሺ ትፅዊዓ ናብ ልኡ መኮነን ዘኪራ ካብ ልኡ መኮነን ከዓ ሽዑ ኣብኡ ናብ ትኩዕሶ እግሪ ምስኣቶ ከዓ ብኣቐፂላ ሓድሽ ዝብለኒ የለን ብቐሺ ትፅዋዕ ማለት እየ

ናይ ቀቢሮታት እንዳተፃርና ከለና ብወዲ መምህር ወይ ድማ ብባግራይ ዝፍለጥ ነይረ። ድሓር ግን ኣብ ኣድሊስ ምስኣተኹ ቅድም ኣብ ቅድሚት የ ድፃት ነይረ ጥቃዓይ ድሓር ግንቲ ቁፅሪ ሰለስተ ናይ ኣድሊስ ዝነበረ ምስተሃረመ እስኪ ንድሕሪት መሊስና ደይ ንፍትኖ ኢሎም በዓል ኣሰልጣኒ ተኪ ብርሃ ኣብ ድሕሪት ምስ ተመለስኩ ምክልኻል ገዲፈስ ናብ ምጥቃዕ ከዓ ዘለሃብ ኩሉ ፀወታታት ስለ ዝነበረ የሴፍ ማና ዝበሃል ነይሩ ሓደ ብጣዕሚ ጎያያይ ንፉዕ ክገርመካ ብምምድ ብጣዕሚ ሓያላይ ትሕዞን ኢኻ ኣለዉ ሕጂ ተፃወቶት ኣብ ልምምድ ሓያላት እሞ ኣብ ሜዳ ምስኣተወኻ ምስ ናይቲ ሰብዲ ምስ ናይ ገለ ጭንቀት ስለዘሎ ዝገብሩ ድኦም ገለ የሓንቁ ኣብ ልምምድ ግን ብጣዕሚ ንየሴፍ ማናስ ኣይትሕዞን ኢኻ ብጣዕሚ ካብቶም ሓያላታት ክዓይ ነይሩ። ሽዑ ቁጥሪ ሰለስተ ንዕኡ ምስ ሓስክዎ ቅድሚኡ ጫዓይ ዝበሃል ናይ ኣድሊስ ተፃታይ ነይሩ ገብ ሂወት ሽሙ ንችበይ ነይሩ ኣሳዚስ ልክዕ ከምቲ ጫዓይ ይመሲሉ ይመስል ቀይሕ እዩ ንዓይ ዝመስል ዋላ ብፀወትኡ ንሱ ራፊዩ ኣነ ግን ዳሓነ ኣብ ክዕሶ ደረሃብኩ ስለዝፃወት ብዙሕ ኣይተሃራርምኒ ግን እዚ ሰብኣ ከሎ ጫዓይ ዝመስል ምስ በለኒ ብኣ ጫዓይላ ዘጊባትኒ የሴፍ ማና ሕጂ ኣሜሪካ ኣሎ የሴፍ ማና ሙሴ ማና ድበሃል ተፃወቶት ነይሮም ሕጂ ኣሜሪካ ኣለዉ ንሱ ይውፅኢለ ብኣ ካብኣ ብኣ ርዒማ መጀመርታ ካብታ ባግራይ ናብ ጫዓይ ምስ ኣበለሲ ከምዚ ዕራይ ጫዋይ እንዳሕላ ኮይኑስ ጫዓይ ገለገለ ቁሩብ ትላይ ኣይተቐበልኩዋ ነይረ ድሓር ግን ምስገነነት ከይፈትኹ ርዒመ ማለት እዩ ሕጂ ብኣ ፅዋዕ ኣለኹ ማለት እዩ። ብድሕሪኡ ግን ካልኦት ቤተሰብና ገለ ዝፈልጡስ ኣሕዋትካ ሓቦታትካን ኣቦኻ እውን ኮ ጫዓይ ይበሃሉ ነይሮም እዮም ኢሎምን እሞ ርዒማ ሕጂ ድማ ናባይ ከይዳስ ናብ ኣሕዋተይ እዚ ድማ ናብ ወደይ ምስ ማይ ተመናይ ዝፃደሎ ጫዓይ ይበሃል ኣሎ ሰንሰለታዊት ኮይና ትቕፅላላ ማለት እዩ።

ዝኸበርኩም ተዓዘብቲ መደብ ለሰ ስፖርት ናብ ምዝዛም ገፂኡ ተርፈና መደብ ሌላ ስፖርት እያ ክትከውን ኣብ ናይ ሎሚ ሌላ ስፖርት ንንጥፈታት ግራስሩት ምምሕዳር ንኡ ዞባ ሰንበል ዝድስስ ትሕዝቶ ይክኸውን ሰናይ ምክትታል።

ንጥፈታት ግራስሮት ኩዕሶ እግሪ ኣብ መላ ሃገር ዝካየድ ዘሎ ዓብዪ ስፖርታዊ ወፍሪ እዩ። እዚ ወፍሪ ዕላሙ ህፃናት ነቲ ካብ ንእሶም ዝመርፁ ዋዕሩ ስፖርት ብስነ ፍልጠታዊ መገዲ እናተማሃሩ ክእለቶም ክዕብሉ ምእንቲ እዩ። ሃገራት ኤሮጳ ኮነ ላቲን ኣሜሪካ ኣብዚ እዋን ብፍላይ ኣብ ውድዳት ኩዕሶ እግሪ ዓብለልቲ ዝኾናሉ ምኽንያት ኣብዚ መደብ ፀቒጠን ብምስራሕን እዩ። ነዚ ንምስራሕ ከኣ ንኩዕሶ እግሪ ክሳዕ ናብ ኮም ደረጃ ከም ዝወርድ ብምግባር ንምዕባል እዩ ብቐረባ ክትከታተሎ ዝከኣል እዩ። ሃገርና ኤርትራ ቅድሚ 10 ዓመታት ነዚ መደብ ከተተግብር ካብ እትጅምር ብቁፅሪ ብዙሓት ዝኾኑ ህፃናትን ኮተቴን በዚ መደብ ብምሕላፍ ተጠቀምቲ ክኾኑ ከም ዝኽኣሉ ድማ ካብ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ኣብ ዝተፈላለዩ እዋናት ዝወፀ መግለፂታት የነፅርን። ኣብ ዞባ ማእከል እውን መደባት ግራስሩት ኣብ ዝተፈላለዩ ንኡስ ዞባታት ኣብ ምክያድ ዝርከብ ኮይኑ ከም ኣካልቲ ዝካየድ ዘሎ ወፍሪ ድማ ብዙሓት ተስፋ ዘለዎም ተፃወቲ ክርከቡ ክኢሎም እዮም። ኣብ ናይ ሎሚ መደብና እምበኣር ኣብ ምምሕዳር ንኡስ ዞባ ሰንበል ንዝካየድ ዘሎ ንጥፈታት ግራስሩት ዝድስስ መደብ ሒዝና ኢና ቀሪብና ዘለና። ሰናይ ምክትታል

0: ግራስሮስ ምምሕዳር ንዞባ ሰንበል ኣብ ቀዳመ ሰንበት ዝካየድ ኮይኑ ካብ ዕድመ 89 ክሳብ 17 ዓመት ዝዕድሜን ቆልዑን ኮተቴን ኣብ ዝተፈላለዩ ጋንታታት ብምጥርናፍ ስልጠና ይህብ። ኣብ ትሕትኡ ልዕሊ 300 ሰልጠንቲ ተጠርኒፎም ድማ ኣለዉ። ዝተፈላለየ ምስ ዕድሚኦም ዝሳነ ልምምዳትን ስልጠናታትን እናተዋህቦምካ ንዓመት መመላእታ ብዝተፈላለዩ ስፖርታዊ ንጥፈታት ውሽጣዊ ውድዳትን ኣብ እዋን ክረምቲ ድማ ብክብሪ ባህልን ስፖርትን ዞባ ማእከል ኣብ ዝውደብ ዞባዊ ውድድር ንንዞቦም ወኪሎም ኣብ ዝተፈላለዩ ውድድራት ይፅመዱ። ንሓፈሻዊ ንጥፈታት ግራስሮት ናይዚ ንዞባ ዋና ፀሓፊ ኮሚቴ ስፖርት ንዞባ ሰንበል መምህር ፍስሓ ገብረ ንጉስ መብሪ ሂብና ኣሎ። መምህር ፍስሓ
1: ግራስሮት ከም ንፈልጦ ብሃገራዊ ፌደሬሽን

ካብ ዲጅምር ዳርጋ 10ታት ዓመታት ኣለዎ። ኣብዚ ንዘባና ከ ክንዶ ድኸውን ዕድመ ኣለዎ። ኣብዚ ንዘባና ንዘባ ሰንበል ብፅሓት ተፃወቲ ብክሊ ዕድመ ዝተፈላለየ ካብ ዕድመ 6 ክሳብ 15 ዘለዉ ብዙሓት ተፃወቲ የፍሪ ኣለዉ። ብክልቲኡ ፆታ ብደቂ ተባዕትዮን ደቂ ኣንስትዮን ማለት እዩ።

0: እዚ መደብ ካብ ዝጅምራት ሒዙ ልዕሊ ሓደ ዕቑድ ዝኾነ ግዜ ኣውፂሩ ኣሎ። ኣብዘን ዓመታት ዝዓመሞ ንጥፈታት እንታይ ይመስል፣ ንጥፈታቱ ዝግምግም ውድዳት የካይዶ፣ ነቲ ወዳዳርነቱ ኣመልኪቱ እውን መምህር ፍስሓ ገሊጹልና ኣሎ።
1: እዋ ቀንዲ ዕላማ ናይቲ ኮሚቴ ናብዚ ምምሕዳር ስንበል መጀመርያ እቲ ዕላሙ እንታይ እዩ? ብዲስፕሊን ዝተሃነፀ መንእሰይ ወይ ከዓ ቆልዑት ምፍራይ እዩ። እዚ ክንብል ከለና ግን ጎኒጎኑ ምስ ትምህርቲ ዝተተሓዘ ነገር ትምህርቲ ቀዳምነት ሂብና ማለት እዩ። ኣብዚ ክካየድ ድቐነየ ዓመታት ናይ ግራስሩት ምምሕዳርና ዝተፈላለየ ዓወታት ተጎናፂፈ እያ። ብቅድዲ ምሽክሌታ ይኹን ብኣትሌቲክስ እውን ብኩዕሶ እግሪ እውን ድሓን ድኾነ ደረጃታት ኬና ኢና ብዙሓት ዓወታት ካ መዝጊብና ኢና ማለት እዩ። ሓቂ ምዝራብ ሓይሽ ብዘይተሳትፎ ናይ ህዝቢ ወላ ሓደ ድኽየን ነገር ኣይኮነን። ንሕና እዚኦም ኮሚተ ክንሰርሕ ከለና ኣብ ፅላል ምምሕዳር ኮይና ኢና ንሰርሕ። ስለዚ ምምሕዳር ምስ ኮሚተ፣ ኮሚተ ከ ምስ ህዝቢ ተወሃይዱ ዓብ ስራሕ ኢና ንሰርሕ ዘለና ማለት እዩ። ስለዚ ተሳትፎ ናይ ህዝቢ ኣብዚኣ ኮሚተ ይኹን ኣብዚ ስፖርት ናይ ምምሕዳርና ዓብይ ዓበ ዝተዋፅኦ ኣሎ። ብዓብዩ ከምዚ ትሪኦ ዘለካ ቁፅሪ ተፃወትና ኣዝዩ ብዙሓት እዮም። እንታይ ማለት እዩ እዚ እቲ ወላዲ ፍቓደኛ ኮይኑ ንደቁ ደቂ ኣንስትዮ ይኹና ደቂ ተባዕትዮ ሰዲዱ የሳትፋሎ ማለት። ስለዚ ተሳትፎ ህዝቢ ኣዝዩ ልዑል ማለት እዩ።

0: ንሓፈሻዊ ዝምድና ህዝቢ ምስ ዝመደበር ኣመልኬትና እውን ሓበሬታ ንክንረክብ ንፕረዚደንት ናይዚ ንኣቦ ንበር ናይዚ ኮሚተ ኣቶ ስቴፋኖስ ተወኪስና ነርና ኢና። ኣቶ ስቴፋኖስ ኣብ መብሪኡ ህዝቢ ምምሕዳር ንኡ ዞባ ሰንበል ከምኡ ድማ ኣብ ወፃ ሃገር ዝነብሩ ተወለድቲ ናይዚ ከባቢ ንዕቤት ናይዚ መደበር ስፖርት ዓብዪ ዝኾነ ኣበርክቶ ይገብሩ ከም ዘለዉ ብምግላጽ ኣብ ቀጻሊ እውን ብዝለዓለ ኣገባብ ተወዲቡ ንኽስራሕ ተላብዩ
1: ይቐኒለይ ክብረት ሃበለይ ፈለማ ምስ ተዓዘብቲ ስምካ ከተላ ኣለና ኣብዚ ኮሚተ ዘለካ ፅፍ ሓላፍነት
2: ሽመይ ስቴፋኖስ ገብረ ኣባል ኣብዚ ናይ ንኡ ዞባ ኮሚቴ ስፖርት ከም ኣብ ወንበር ኮይነ ይነጥፍ ኣለኹ።
1: ኣቶ ስቴፋኖስ ንጥፈታት ግራስሮት ናይ ዝንኡ ዞባ ኣቐዲሙ ክግለፅ ከም ዝፀንሐ ንሱ ኣቦቱ እናሃለወ ዝምድና እዚ ግራስሮት ምስ ህዝቢ ዘለዎ ምስ ማሓወራ ዘለዎ ወይከዓ ምስ መሻርክቲ ከመይ መስል ንኸምዕብል ከ እንታይ ክግበር ዘለዎ ትብል?
2: እቲ ዝምድናታት ከም ዝተገልፀ ኮይኑ ምስ ህዝብን ምስቲ ምምሕዳር ንኡ ዞባን ኮይኑ ካልኦት መሻርክቲ ዝበሃሉ ናይ ደቂ ሰንበል ኣብዚ ከባቢ ዝዓበዩ ማለት እዩ ገዳይም ተፃወቲ ዝነበሩ እሳቶም ብዙሕ ኣበርክቶ እዮም ዝገሩና ኣብ ዝተፈላለየ እውን ብማዕከና ዜና ተቃዲሑ ነይሩ እዩ። ሕጂ እውን ኩሉ ግዜ ካብ ጎንና ስለ ዘይፍለ እዩ ኣብዚ ቀረባ ግዜ እውን ገለ ሓገዝ ሂቦምና። ስለዚ እቲ ዝምድናና ምስኦም ጥብቅ ዝበለ ኮይኑ ኣብ ቀፃሊ እውን ብናቶም ሓገዝ ኢና እቲ ዝዘድልየና ምክንያቱ ስፖርት ባጀት እዩ ኩሉ ነገሩ እምበር በቲ ምምሕዳር ይኹን ወይ ከዓ ብዞባ ዝስላዓልና ባጀት ኣሎ ድዩ እቲ ባጀት ግን እኹ ስለ ዘይኮነ ኩሉ ግዜ ናይ መሻርክቲ ደገፍ ንደሊ ኢና ዝያዳ ከዓእቲ መሻርክቲ እቲ ህዝቢ ከምቲ ተጠቅሶ ኮይኑ ልዕሊ ኩሉ ግን እቶም ኣብ ደገ ዝቕመጡ ተፃወቲ ኣዝዮም ፍሉጣት ናይ ሰንበል ተፃወቲ ኩሉ ግዜ ከየመስገናዮም ኣይናሓልፍን። ዳሓር ብኩዕሶ እግሪ ከዓ ዝና ዝነበሮም ኩሎም ሃገራዊት ጋንታ ዘይኣተወ ወዲ ሰንበል ኣይነበረን ክብል ንኽእል ምክንያቱ ኣዝዮም ንፉዓት ተፃወቲ ዝነበሩ ነዚ ከዓ ተገዲሶም ሕጂ ከምንስሳቶም ብሉፃት ናይ ሃገር ኮይኖም ዝነበሩ እዞም ንኣሽቱ ቆልዑት ከዓኒ ናብቲ ሰብ ዘጥሑ ደረጃ ንክበፅሑ ንሕና ብዓቕምና ዘድልየና ፃዕሪ ንገብር ኣለና። ህዝቢ ከዓ ኣብ ጎንና ከም ዘሎካ ንረጋግፅ ማለት እዩ ከምኡውን ምምሕዳር ንዞባ ሰንበል

0: ሰልጠንቲ ኣብ ዝተፈላለዩ ግዜ ኣብ ስታድዮም ኣስመራ ምስ ዓበይቲ ክለባት ዝተፃወቱን ክሳዕ ንሃገራዊት ጋንታ ኤርትራ ዝወከሉን ተፃወቲ ዝነበሩ ዝዕለሙ ብምዃኖም ኣብ ሓደ ግዜ ትምህርቲ ናይ ኩዕሶ ክወስዱ ከለዉ ኣብቲ ካልእ ኸ ተመክሮ ይቐስሙ ብምዃኖም ኣብ ዕቤቶም ዓበይ ግደ እዮም ዝፃወቱ። እዞም ኣሰልጠንቲ ዝተፈላለዩ ናይ ኣሰልጠንቲ ስልጠና ብምቕሳም ናብዚ መደብ ዝተፀንበሩ ብምዃኖም ድማ መደብ ግራስሩትስ ብከምቲ ዝተመደቦ ብፅቡቕ ይዕመም ኣሎ።
1: መጀመርታ እቲ ግራስሩት ማለት ከምዚ ናይ ተኽሊ ግራስሩት ኣምፂኻ ነቲ ቆልዓ ካብ የማን ንፀጋም ምምፃእ ማለት ዓላማ እዞም ሰባት እዚኦም ከዓ ዋላ ሓንቲ ኣፍልጦ ዘይብሎም ኩዕሶን ምስ እግሮም ከም ድኸይ ትገብሮም ካብዚ ደረጃ ውፅኦም ካ ዘማቆሎ ኸ ኣቢልካቢልካ ኣፍሪኻ ታ ከላይ ጅናላትና ናይ ሰንበል በቲ ኸ ንሃገር ድኾኑ ተፍሪ ማለት እያ ታ ናይ ግራስሩት ስራሕ ሳይና ሳታ ኮሶ

0: ስፖርታዊነት ፈታት ግራስሮትስ ክዓብቲ ኮይኑ ህዝቢ ነዚ ዕላማ ብዝግባእ ብምርዳእ እጃሞ ምስ ዘበርክት እዩ። ወለዲን ደቆም ናብዚ መደብ ምስ ዝልእኹ ኣካላውን ኣእምራውን ዕቤት ደቆም ክረጋገጽ ስፖርት ካብቲ ወሳኒ ብምዃኑ ምትሕባሮም ክዓቢ ከምኡ እውን ልምምድ ዝገብርሉ ዘለዉ ሜዳ ምትዕራይ ክግበረሉ ዝምልከቶ ኣካል ምስ ምምሕዳርን ህዝቢ ብምዃን ነዚ ሜዳ መሰረታዊ ፍታሕ ክግበረሉ ተማሕፂኖም።
1: መጀመርታ ወለዲ ነዚ ነገር ክፈልጦ ኣለዉ። እዚ ግራስሩት ማለት ነቶምቆሎ መጀመርታ ካብ ወልፊ ናጣ ክኾኑ ኣለዎም። በቲ ከዓ ፊዚካሎም ኣካላዊ ፍሉይ ማለት እዩ፣ ስፖርተኛ ማለት ፍሉይ ማለት እዩ። እዚ ከዓ ካብ ወልፊ ናጣ ተምጢኻ ዝሓሰብ ንሃገሩ ንህዝቡ ነቲ ብዓብዩ ንነፍሱ ከዓ ጥዕና ረክባሉ ማለት እዩ። እቲ ቻለንጅ ደሎ ከዓ ሓደ ከም ዝርከያ ኩዕሶ የድልየካ፣ ናይ ሜዳ ዋሓድ የድልየካ፣ ምስቲ ብዙሖም ምህላው ኣብዚ ከ ፀገም ኣለና በለስ ኣሎ ዝሽግር ኣሎ እምበር ብጣዕሚ ብዓቕምና ካልእኻ ሓገዝ ገብሩና ኣለዉ። እቲ ቻለንጅ ኣሎ። ናይ ግድን ግን መስዋዕትና ከፈርክያ ከ ዘማቆል ተፍርዮ ምናቱ እቲ ዕላማኻ ሓደ ኤርትራስ ከመይ ኢሉ ኣብ ደረጃ ኣብ ሲካፋ ድዩ ኣብ ዋንጫ ኣፍሪካ ድዩ ኣብ ዓለም ከም ዝሳተፍ እስኻ ብዓቕምኻ ሰርሕ ኣለካ። ፀወት ካብ ዝበፅሑ ከዓ ኣብ ዲቪዥን ዝበፅሑ ኣለዉ፣ ብሃገራዊ ዝጋንታ ዝበፅሑ ኣለዉ፣ ኣብ ክንደይ ጋንታት ከዓ ዝበፅሑ ኣለዉ። ማለት ክትፅዕር ኣለካ ኢድካ ትክትብ ይብልካ። ካልይ ተወሳኺ እንታይ ክብረካ ዘለ ኣለዋና ፀገም ዘንበለስ ዘለዋ ፀገም ኣለዋና ነቲ እሾክ ቀፃሊ ዮንኩላና እስኻ ብመንግስቲ ደረጃ ድዩ ብዞባ ዲ ገለ ዘንተልግስልናካ ፅቡቅ

0: ደቂ ኣንስትዮ እውን ኣብዚ መደብ እትዋት ኮይነን ማዕረ መዛኖ ናይ ልምምድን ፀወታታትን ግዜ ይስርዓለን እዩ ምምሕዳኑ ዞባ ሰንበል ኣብ ሻምፒዮን ሊግ ደቂ ኣንስትዮ ዞባ ማከል እትሳተፍ ክለብ ስለ ዘላታ እውን ካብዚ መደብ ብዛዕብያ ተፃወቲ እናተመገበት ውድድራታ ተካይዳ ኣላ ኣሰልጣን ግራስሮት ደቂ ኣንስትዮ ንዞባ ሰንበል ኣቶ ኣብርሃለይ ኣብርሃ መብሪ ይብና ኣሎ
1: ኣ ከምዝተባሃለ ኣብ ደቂ ኣንስትዮ ብዙሕ ፀቂጠ ዝሰርሓነ ምክንያቱ ደቂ ተባዕትዮ ደፀግም ነገር ስለ ድየለ ብዝሕ እውኝ ስለ ደሎ ከምቲ ድላይና ክንረክብ ስለ ንክእል ኣብ ደቂ ኣንስትዮ ግን ካብ ምስድርአና ትሒዝካ እናተረዳእኹ ስጋብዛ ሰዓት እዚኣ ከዓ ካብ 212 ክምስረት ከሎ ግራስሩት ማለት እዩ 212 ወርሒ 3 እዩ ተመስሪቱ ናብ መሰራርቱ ንምልከት ብጨንፈር ከዓ ኣብዚኣ ምስ ተመደብኩ ስጋብዛ ሰዓት እዚኣ ከዓ ደቂ ኣንስትዮ ኣብ ምጉስጓስ ይርከብ ኣለኹ ማለት እዩ ሕዚ ተን ደቂ ኣንስትዮ ከምዚ ድበልናዮ ብዙሕ ኣፀጋምናት ስለ ዘለዎ ነቲ ስድራ ቤት ረዲእኻ ኢኻ ተምፀን ምስ ተምፃ ኮንካ ብግቡኡ ከዓ ከም ወላድ እዮም ኮንካ ተኸታቲልካ ከዓ ናይ ምውፅእ ሓላፍነት እውን ኣለኒ ቀደም ብብሽክለታይ ኣጓራቢተ የብፅሕ ነረ ስጋ ቦንዳ ስጋ ብኤርሶ ከባቢ ስለ ዝኾነ ናይ ንኡስ ዞባ ሰንበል ከምኡ እንዳገበርኩ ስጋ ብዛ ሰዓት እዚኣ ከዓኒ ተወሳኺ ከመን ግራስሩት ሓንቲ እንዲ ኣብ ሰሙንቲ በቲ መምርሒ ተዋሃበና ደቂ ኣንስትዮ ግን ምስ ዝደለና ዋሓደ ኢለ ኣብ ሰሙን 3 ግዜ የደግብረን ትሬን እሱ ከዓ ከምኡ እንዳበልና እንዳዕበናየን ምስ ከድና ከዓ ኣብ ድብፃሕ ክበፅሓ ድከኣለ ከዓ 212 ተጀሚሩ ከምቲ ድበልክዎ ኣብ 217 ዕውድቲ ኮይና ማለት ናይ 17 ዕድመ ቀዳመይቲ ኮይና ምስ ሓለፍና ቀዳማይ ዲቪዥን ተመስሪቱ ናይ ደቂ ኣንስትዮ ካብኡ ከዓ ኣብ ቀዳማይ ዲቪዥን ተን ዓበይቲ ሒዝና ማለት እዩ ተን ድበፅሓ ንኣሽቱ ከዓ እንዳመልመልና ከምዛ ትሪእዎ ዘለኹም ኣብዚ ቅድሚኹም ዘሎ ከምኡ ከዓ እንዳመልመልና ከዓ ስቲል ስጋ ሕጂ ንኸይዳ ኣለና ምክንያቱ ተን ደቂ ኣንስትዮ ክትከኣ ስለ ደይክእላ ምስስድራ ቀን ድርክብ ንገብርና ሕጂ ምስስድረ ስድራ ቤተ ዘይፈልጥዎን ኣየምፀኒ መፀት ከዓ ብናተይን ብናይ ስድርአኒ

ተመሪሐን ከምኡውን ምስ ኩሉ ምስ ኮሚቴ ምስ ገለ ምርዳእ ብምግባር በዚ ንኸይድ እተን ደቂ ኣንስትዮ ሕጂ ኣብ ድብፃሕ በፂሐን ኣለዋ ማለት እዩ። ብዝያዳ ኣብ ስታድየም ከም ንፈልጦ ዓበይቲ ጋንታታት ኣለዋ ድበሃላ ንዕአን ሕጂ ካባና ኣላትና ከዓ ናይ ሰንበል ካብዚኣ ኣፍሪና ናብ ዓይና ነስግር ካብኡ ከዓ ንክምዕብላ ከዓ ንሃገርን ገለን ወኪለን ድፀዋታ ከምኡውን እታ ፕሮፌሽናል ተፃዋቲት ንመጀመርያ ግዜ ናይ ኤርትራ ንዲስ ኣበባ ናብ ባንክ ተሸጠት ከዓ ካብዛ ምምሕዳር እዚኣ ድፈረትያ ብኣና ድፈረትያ ብምምሕዳር ንእዘዋ ሰንበል ሪም ገዛኢ ትበሃል ማለት እዩ። ስጋብ ከምዚ ኣብ ፅሕና ኣለና ሕጂ ከዓ ካዋ ንላዕሊ ከዓ ሓንቲ ሳብ ፅሕና ኣለና ካልኦት ውን ኣለዋ ስጋ ሕጂ ዝፃወት ኣለዋ ኣብ ናሽናል ቲም

0: ንዝምድና ህዝቢ ምዝምደብ ዘመጎሳቱ ኣብርሃለይ ወለዲ ብቐጻልና መፁ ኩነታት ደቆም ክከታተሉን ምስ መምህራኖም ድማ ክላዘቡን ድሕሪ ምፅዋዕ ኩነታት ሜዳን ቀረብ ናውቲ ስፖርትን ክሕሰበሉ ተላብዩ
1: ናብ ህዝቢ ደሞ ሓላልፎ ብዘይቀልዓለምቲ ህዝቢ ምስ ዘሎ ናይ ስራሕ ኩነታት ገለ እምበረይ ይስዕበና እዩ እቲ ብዝያዳ ሕጂ እዞም ኩሎም ደቅና ትርእዎም ዘለኹም መፂኦም ኣብዚ ሓደ ሓደ ዘተባብዑ ኣለዉ ብዝያዳ ግን ኩሎም ከምኡ መመፂኦም ንደቆም ሞራል ተዝህቡ ካብኡ ዳዓቢ ነገር የለን ብፍላይ ኣብ ደቂ ኣንስትዮ ኣለዋ ይመፃናየን ኣብ ደቂ ተባዕትዮ ከዓ ከምኡ ዝያዳ እንተዝመፁና እቲ ህዝቢ እታት ዝግብኦ ስለ ትገብር ዘሎ ትሕጎሰሉ ኢኻ እዚ ህዝቢ ናይ ሰንበል ፈቃሪ ናይ ስፖርት ፍቕሪ ኣለዎ ካብ ብንእሽትኡ ስጋ ብዛ ሰዓ እዚኣ ኣብዚኣ ተወሊደ ከም ዓብየ ከምዚ ድበልኩኻ ኣብ ስፖርት ዘለዎ ኣረኣያ ህዝቢ ሰንበል ብጣዕሚ ይፅቡቅ ግን ምስቲ ናይ ስራሕ ኩነታት ገለ ግን ከምቲ ድላ ኣይመፃእካን ይትሰብ ብሕጂ ግን ክመፁና ተስፋ ንገብር ሕፅረት ሕጂ እዛ ሜዳ ንባዕላ ከምዚ ትርእዋ ዘለኹም ቀዳመይቲ ሕፅረት ናብ ሰንበል እዛ ሜዳ እያ ሜዳ እኹል ክልተ ሜዳ ኣለና ግን ሓፁር ሰኣን ምኽባብ ከምዛ ክትከባተልዋ ፀንሕኹም ብኣጋር ሓልፉና ብሽክለታ ሓልፉ ከምኡ ናፍ ራስ መኪናታት ገለ ሓልፍዎ እንድን ታቐ እንዳኣነ ፀገም ኮይና ስማዓኒ እዚኣ ሓፁር እንተዝግበረላ ነይሩ በቲ ድምልኮት ኣካል ንሕና ነፃ ኮይና ምሰራሕና እቶም ቆልዑ ከዓ ነፃ ኮይኖም ኣብዚ ድላዮም ገበሩ ካልእ ግን ኣብቲ ናይ ስፖርት መሳርሒ ከዓ ድሕጉዝና ከምዚ ኣብዚ ዳዓበዩ ደቂ ሰንበል ኣለዉ ኣብዚ ዓብዮም ሲ ኣብ ወፃኢ ሃገራት ዘለዉ ብጣዕሚ እዮም ነዞም ቆልዑ እዚኦም ከምዚ ኮይኖም ስለ ዳዓበዩ ይሰዱልና በቲ ድምልኮታ ኣካል ኣትዩ ከዓኒ ኣብኦም ነውዕሎ ኣለና እቲ ዝሰድዎ ነገራት እዚ እቲ ሓደ ሓደ ግን ከም ኩዕሶ ከም ኮን መሳሊ ግን ኣዝዩ ቁርብ ዋሓድ ኣለና ከምቲ ድለ ነቶም ቆልዑስ ነፃ ኮንካስ ነቲ ከተሰልጥን ከምቲ ድለ መሳርሒ ኣይትረክብን ኢኻ እምበር ካልእ ግን እቶም ቆልዑ ከምዚ ትሪኦም ዘለካ ተሓጒሶም ስለ ዝኸዱ ንሕና ፀገም ዝበሃል የብልና እታ ፀገምና ናይ ሜዳ ይቐንዲ

ዝኸበርኩም ተዓዘብቲ ምስ ንጥፈታት ግራስሮትስ ስፖርት ንዞባ ሰንበር ዘላሊ ዝተዳልዎ መደብ ኣብዚ ይፍፀም። ስለምክታልኩም ኣዜና ነመስግን። ሰላም።

ዝኸበርኩም ተዓዘብቲ መደብ ለሰ ስፖርት ናይ ሎሚ ሰሙን መደብና ኣብዚ ይፍፀም። ስለምክታልኩም ኣዚና ነመስግን። እዛ መደብ እዚኣ ብኩሉ ነገራ ንዓቤት ናወስኸት ክትከይድ ናትኩም ተሳትፎ የድልያ እዩ። ከምቲ ኩሉ ሰዓ ንብሎ ድማ እዛ መደብ እዚኣ ካባኹም ብኣኹም ንዓኹም ስለ ዝኾነት ምስ ኩላቶም ኣባላት ስቱድዮ ብሓባር ብምዃን ዝሰናበተኩም ሰላም።

0: ገጽታ ገጽታ ዘርስታ ሐዳሽ ተከታታሊት ናይ ትግርኛ ፊልም አብ ኤርቲቪ
1: ሞልሃንደ
2: አይፈልጥኩ መጽሐራ አንጃ
0: አብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍአት ትጸናቶ ሰላም ሰባት ከተእኑ ሰሓን ስነትካ ከም ቅምታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ጓሓላሉ
3: ቅድሜኹም ፀሓይ ዝረኣና ምዃን ኣስፈለደ
4: እንታይ ማለት ከ ይተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበ ሓደን ብስስዐ ንሓዊ ዓዚቡ ዘይጸዱ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
1: ካልእ ነገር ተዓልም ስለ ዘለኻ መርቀሲንካ
5: ብገንዘበይ ድለይተይ ክገብር ዝኽእል እየ ዝብላ ተሓሰባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ ገጽታ ደራስን ዳይረክተርን ዮናስ ተኸስተ አፍራይ ጀር ስቱዲዮ ዋና አፍራይ ሚኒስትሪ ዜና

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቕጠታት መርበብ ሓበሬታ ሸባይዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሃየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። መንፋሕቲ ከስዐ ስለምንታይ የጋጥም? ጋዜጠኛ ሱሌማን ኣሕመድ ኣብ ዓምዲ ዓምዲ ጥዕና ዳሲስዎ ኣሎ። መፅናዕትታት ከም ዘመልክትዎ 18 ሚታዊት ካብ ህዝቢ ዓለም ኣብ ሰሙን ሓንሳብ መንፋሕቲ ከስዐ የጋጥሞ። መንፋሕቲ ከስዐ ኣብ ደቂ ኣንስትዮን ሽማግለታትን ብዙሕ ልሙድ ከም ዘይኮነ ይግለጽ። መንፋሕቲ ከስዐ ባህ ዘየብል ስምዒታት ስለ ዘለዎ ማሕበራዊ ንጥፈታት ኣብ ምክያድ ዓንቀፍ እዩ። ይኹን እምበር ብቐሊሉ ንምእላዩ ከም ዝከኣል ክንዝንግዕ የብልናን። ምውስዋስ ኣካላት ምክያድ፣ መተካእታ መድሃኒት ምውሳድ፣ ማሳጅ፣ ለውጢ ኣመጋግባ ወዘተ ነቲ መንፋሕቲ ብቐሊሉ ንምእላዩ ዝሕግዙ ኣገባባት እዮም። ኣብ ዓምዲ ርእቶ ዓገብ ውራያት መመረቕታ ይገፍሑ ኣለዉ። ዘርእስቱ እዋናዊ ርእቶ ፕሮፌሰር ገብረ ብርሃን ዕቕመዝጊ ይጸንሐና። ንዝኾነ ጸገም ንምፍታሕ ወይ ድማ ጌጋ ንምዕራም እቲ ብቐዳምነት ክንገብሮ ዘሎና ነቲ ጸገም ወይ ድማ ጌጋ ብግቡእ ምርዳ እዩ። ማለት ጥቕሚ ዘይብሉ ነገር ምዃኑ እናፈለጥና ጸገም ወይ ጌጋ ኣይኮነን ንብል እንተኮይና ፍታሕ ክንረክባ ይንኽእልን ኢና። ነቲ ርድኢት ናብ ኩሉ ዝምልከቶ ክበጽሕ ንኹሉ ድማ ብግቡእ ከም ዝርድኦ ምግባር መራኸቢታት ብዙሓን ህዝባውያን ትካላት ከም ሃማትኤ፣ ሃማድአ፣ ምምሕዳራት ወዘተ፣ ኮሌጃት ወለድን ተምሃሮን ኣብዚ ቀንዲ ተዋሳእቲ ክኾኑ ይግባእ። ኣብዚ ቀረባ እዋን ብምምሕዳራት ዝውሰድ ዘሎ ስጉምታት ተስፋ ዝህብ እዩ። ንኣብነት ኣብ ኣስመራ ኣብ ንኡ ዞባ ቲራቨሎ ምምሕዳር ከባቢ ዊና ውርያት ቁርጥዋት ክኾኑ

ዝኽእልሉ ሜላታት ኣተኣታትዮም ኣለዉ። ኣብ ካልኦት ንኡሳን ዞባታት ከተማ ኣስመራ እውን ተመሳሳሊ ስጉምትታት ይውሰድ ኣሎ ይርከቦ። ኣዳለዊ ዓምዲ ባህልን ስነ ጥበብን ጋዜጠኛ ኤፍሬም ሃብተፅዮን ፅውፅዋይ ዶ ንነጋገር ብዝብል ኣርእስቲ ፅውፅዋይ ብግጥማውን ስዲ ፅሑፋውን ኣገባብ ዝቐርብ ሞራላውን ግብራውን ትምህርቲ ድማ ዝህብ ኣካል ኣፋውያታ ወይ ኣፋዊ ተረት ኮይኑ ኣብ ሂወት ብኸመይ ክንዋሳእ ከም ዘሎና ዝምህረና ኣገዳሲ ኣካል ሂወትና እዩ። ዝተፈላለዩ ሕብረተሰባት ምስ ባህሎም፣ እምነታቶም፣ ኣነባብሮኦም፣ ልምድታቶም፣ ሕልምታቶም፣ ባህግታቶም፣ ክውንነቶም ዝኸዱ ፅውፅዋያት ፈጢሮም እዮም። ማእከል ብዙሕ ፅውፅዋይ እንስሳታት ወይ መናፍስቲ ኮይኖም ባህርን ተግባርን ሰባት ዝለበሱ እዮም ተጠቂሱ። ብተወሳኺ ኣብ ዓምዲ ባህልን ስነ ጥበብን ንኩሉ እንቋዕ ርከብ ኩሉ ሓፂር ምስ ተመቐር መፅሓፍ ሓፂር ታሪክ ህይወት ወዲ ገብሩ ከምኡ ድማ ኣረብረቦም ዘርእስታ ግጥሚ ኤፍሬም ሃብተፅን ወዲ ገደ ንረክብ። ስለዘየለ ካብ ሪም ዝዓቢ ኩሉ ኮይኑላ ብዓዱ ኩሉ ይኮነላን ዓዱ ኣሂ ዘፀሓየ ኣረብራቢ ዓወት ዘድሃየ መዛረቢ ሃገር ወኒኑ ይምርሽ ንቅድሚት ሓያል ህዝቢ ሓያል መንግስቲ ሓያል ሰራዊት ኤርትራ ኣው ዓሊት ዕንደራ ኤርትራ ኣልዛቤት ፈኸራ ኤርትራ ኣረብራቢት ኤርትራ ዘይረብራቢት ካብ ትሕዝቶ ግጥሚ ኣረብራቢ ዝተቆንጨለ እዩ። ኣብ ዓምዲ ሸባብ ብሜርያም ዮሴፍ ዝዳለው ንኡስ ዓምዲ ሓሳባት ርኢና ንኣመን ዝኣመንናዮ እውን ንርኢ ዘርእስቱ ዛዕባ ይፀንሐና። ብሓፈሻ ድምር ናይቲ ኣብ ሰውራና ዝተጠርያ ተሓሳስባ ዝተኮስኮሰ ባህሊ ዝተደለበ ተመክሮ ወዘተ ናፅነት ክኸውን ከም ዝኽእል ጥራይ ዘይኮነ ከም ሓደ ዘይተርፍ ሓቂ ጌርካ ብምውሳድ ዝተኸደ ጉዕዞ እዩ። ሰውራ ኤርትራ እምበኣር ነቲ ዘይከኣል ዝበሃል ዝነበረ ዓለማዊ ስነ መጎስ ሰይሩ ብሓይሊ ራእይ ሓድሽ ታሪክ ዝስርሓሉ ምክንያት እምነት ብቐዳምነት ስለዝሰርዐዩ ናፅነት ኤርትራ ኣብ 24 ግንቦት 1991 ጥራይ ኣይኮነትን ተረጋጊፃ። ናፅነት ኣብ ኣእምሮ እቶም ብቆራፅነት ዝተበገሱ ሰውራውያን ተቓለስቲ ገና ኣብ በረኻታት ሳሕል ከለዉ ዝተረኣየቶምን ርግፅትን እያ ነይራ። ታሪክ ኤርትራ ንዓለም ዝምህሮ ዓብዪ ትምህርቲ እንተሃልዩ እምበኣር እዚ እዩ። ሓይሊ ብቐዳምነት ኣብ ኣእምሮ ህዝብታት ዝህነፅ ዳኣ እምበር ብነገራዊ መዐየሪ ጥራይ ዝትመን ኣምር ኣይኮነን። ብዝሕያ ኣፅዋርን ሰራዊትን እቲ ፍጹም መዐቀን ሓይልን ብቕዓትን ክኸውን ከም ዘይክእል ድማ ካብ ታሪክና ብቐረባ እንምሃሮ እንምህሮን ተመክሮ እዩ። ረአዩ ንብረት ዝመርሕ እምነት ድማ ኣእምሮ ሰራዊት ይሃንፅ። ስእላዊ መግለፂ ማራቶን ኣስመራ 2026 ቀሪቡሎ። ጋዜጣ ኤርትራያል ሓዲሳ ብዘይካ ሰኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ። ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ሪፖርታጅ ምዝዛም ውድድር ምጉት ኣብያተ ትምህርቲ ዞባ ማእከል ብደረጃ ዞባ ንኡስ ዞባን ጉጅለን ብጋዜጠኛ ዓድል ሳልሕ እድሪስ ዝተርጎሞ እዩ። ጋዜጠኛ ጀማል ዓሊ ኣብ ዓምዲ መልሓቅ ላብዳብ ዋልፍኑን ንባህላዊ ውርሻታት ብሄረ ብሌን ብዝምልከት ምስ መምህር ዘካርያስ ዓንደ ብርሃን ዘካየዶ ቃለ መጠያቅ ንረክብ። ብሚኒስትሪ ዕዮን ሰብኣዊ ድሕነትን ኣብ ዝዳሎ ዓምዲ ማሕበራት ዕቤት ተራ ወለዲ ኣብ ዕቤትን ምዕባለን ህፃናት ዕዙዝ ምዃኑ መሓመድ ዑመር ናይር ኣብ ዝተርጎሞ ትሕዝቶ ተገሊጹ። ብጋዜጠኛ ማሕሙድ ዓብደላ ኣብ ኪፋሓ ብትዳሎ ዓምዲ ሲሓ ወኣሰር ተኽእሎታት ዕቤት ፅላት ቱሪዝም ኣብ ኤርትራ ተዳሲሶም ይርከቡ። ብወርዳ ገብሪ ሂወት ኣብ ዝዳሎ ዓምዲ ዕሉም ወቴክኖሎጂ ዝተፈላለዩ ሓደስቲ ምህዞታትን ርኽበታትን ሰፊሮም ይፀንሑና። ስእላዊ መግለፂ ማራቶን 2026 ኣብ ዓምዲ ዓለማዊ ዛዕባ ኣብ ማሕበራዊ መራኸቢታት ሻህማት ፀወታ ኢራናውያን ዘርእስቱ ብሳሙኤል ገብረ ብርሃን ዝቐረበ ጽሑፍ ይጸንሐና። ታሪክ ሻተራንጅ ካብ ጥንታዊት ህንዲ ማለት ቻቱራንጋ ተበጊሱ ኣብ መበል ሻርሻይ ክፍለ ዘመን ናብ ግዛኣት ሳሳኔድ ፋርስ ከም ዝኣተወ ይፍለጥ። ይኹን እምበር እቶም ፋርሳውያን ነቲ ፀወታ ተቐቢሎም ጥራይ ኣይተዓገሱን። ይግዳስ ናይ ግዛእ ርእሶም ማሕበራዊ ፖለቲካውን ወተሃደራውን ትርጉም ብምሃብ ኣመሓይሸሞ። እቲ ሻህ ማለት ንጉስ ዝብል ስያመን ባዕሉ ካብ ቋንቋ ፋርስ ዝመፀ እዩ። ፀወታ ምስ ተወደአ ዝድመጥ ሻህማት ማለት ንጉስ ሞይቱ ወይ ተሳዒሩ ዝብል ቃል እቲ ሎሚ ኣብ መላእ ዓለም ቸክሜይት ዝበሃል ዘሎ እዩ። እዚ ፀወታ እዚ ንፋርሳውያን ንጉሳውያን ስድራ ቤትን ወተሃደራዊ መራሕትን ከም ናይ እምሮ ልምምድ ኮይኑ የገልግል ነበረ። በቲ ቀደም ዘመን ሓደ መራሒ ኩናት ቅድሚ ናብ ሓቀኛ ግጥ

ብምውፋሩ ኣብ ሰሌዳ ሻተራንጅ ክልተ ግዜ ክዕወት ናይ ግድን ነበረ። እዚ ድማ ኩናት ብሓይሊ ዘይኮነስ ብስልታዊ ብልሒ ከም ዝዕወት ዘርኢ ቀዳማይ ትምህርቲ እዩ። ኣብዚ ሕጂ ዘሎ ውግእ 2026 እቲ ኣብ ሻተራንጅ ዝርአ ስልታዊ ምንቅስቓስ ምስቲ ኢራን ገጢምዋን ዘሎ ዘይተመጣጠነ ኩናት ማለት ኣሴሜትሪክ ወርፌር ንምብዳህ እትኽተሎ ዘላ ሜላታት ዝመሳሰል ኮይኑ ንረኽቦ ተጠቒሱ። ኣብ ዓምዲ ጸጋታት ባሕሪ ተኽለ መንግስቱ ንታሪካዊ ኣማዕባብላ ሕጊ ባሕሪ ዳሲሱ ይርከብ። ብጋዜጠኛ ኣብርሃም ዘርአ ወዲ ሃለቃ ኣብ ዝዳሎ ዓምዲ ቐለ ምሕተት ሳልሳይ ክፋል ትሕዝቶ ገስጋስ ጉዕዞ ትምህርቲ ሃገርና ዝምልከት ምስ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ዝተኸየደ ቐለ ምሕተት ይጸንሐና። ብጋዜጠኛ ምሉእ ብርሃን ሃብተ ገብርኤል ኣብ እትዳሎ ዓምዲ ልቦናን ፍልስፍናን ካልኣይ ክፋል ጽፈት ስራሕ ሰፊራ ኣላ። ንነፍሲ ወከፍ ስራሕ ገደብ ግዜ እንተደኣ ተገይሩሉ ንሰራሕተኛታት ዝያደ ሓላፍነት የሰክሞም እዩ። እቲ ገደብ ግዜ ንኣፍረይትን ዓማዊልን እንተደኣ ንጺርሎም ብኡ መጠን ንሓድሕዶም ክጸዋጸቡ ይኽእሎም። እዚ ተሓታትነት ይዕዝዝ። እንታይ ክግበር ከም ዘለዎን ብመን ክግበር ከም ዘለዎን ኣብ ዝብሉ መዳያት ንዝፍጠሩ ምድንጋራት ወይ ምውጅባራት ከዓ ይንኪ። ንዋሕዚ ስራሕ ማለት ወርክ ፍሎውስ ከምኡውን ነቲ መስርሕ ምስላጥ ኣብ ምፍርያምነት ናይቲ ትካል ከምፅኦ ዝኽእል እወታዊ ውፅኢት ዘርዘርካ ዝውዳእ ኣይኮነን። ብሱራፍኤል ተስፋ ብሮኸ ኣብ ዝዳሎ ዓምዲ ዳይሪ ሰማያዊ ርግቢ ምቁር ቃንዛ እናኽትጥፍሽ ኣደ ንምዃን ዝብሉ ትሕዝቶ ዳይሪ ይጸንሑና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ብዓብደላ መሓመድ ዓሊ መዓለም ኣብ እትዳሎ ዓምዲ ደላባብ መበል ሻድሻይን ናይ መወዳእታን ክፋልን ዛንታ ዛዛሚ ኩናት ገድሊ ህዝቢ ኤርትራ መረብ ዲብለናይ ደንጎበ ኣምዒላት ቀሪባኣላ። ብጋዜጠኛ ሳልሕ ጋማ ኣብ እትዳሎ ዓምዲ ዓማር ኣብ ዝሓለፉ ናይ ናጽነት ዓመታት ኣብ ህንፀት መዐቀቢ ማያት ዝተረጋገጹ ዓወታት ተዳሲሶም ንረኽቦም። ብሚኒስትር ትምህርቲ ኣብ እትዳሎ ክልተ ሰሙናዊት ዓምዲ ባና ተዕሊም ዑመር ኢብራሂምን ህወይዳ መሓመድ ስዒድን ዝተፈላለዩ ትምህርትን ፍልጠትን ጠቀስ ትሕሶታት ኣስፊሮም። ብጋዜጠኛ ካልሽም መሓመድ ኣብ እትዳሎ ዓምዲ ዓፍየት ኢቦላ ካባና ዝረሓቕ እኳ እንተኾነ ድልውነትና ንምክልኻሉ ኣብ ቦትኡ ከም ዘሎ ብሰፊሑ ተገሊጹ ንረኽቦ። ብጋዜጠኛ ኣድማ ብሓርሻ ብዝዳሎ ዓምዲ ፍሬ ካደም ድሕነት መግቢ ናይ ኩሉ ሓላፍነት ምዃኑ ብሰፊሑ ተገሊጹሎ። ኣብ ዓምዲ ሸባብ ምስ ኣብነታዊ ሓኪም እንስሳ እድሪስ ዓብደላ ዘዳሊ ትሕዝቶ ብሕዱግ ስሌማን ተዳልዩ ይርከብ። ስላ መግለጺ ማራቶን ኣስመራ 2026 ኣብ ዓምዲ ፈኖ ዓፍየት ዝተፈላለዩ ባህልን ሕብረተሰብን ጠቀስ ትሕዝቶታት ይጸንሑና። ብፋጥና ኣደማ ብዝዳሎ ዓምዲ ነፌት ኣምር ጥዑምን ሕማቕን ጨና ዝነዝዑ መግብታት ኣብ ጥንቲ ኣብ ምዕቃብ ዓሳ ዝዝውተሩ ዝነበሩ ሜላታት ኣስማት ከተማታት ደቡብ ኣሜሪካ ትፈልጥሎን 10 ፍልልያት ረኸቡን ይርከቡ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምነት እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ ዋና ሰነዳኢ ኣማኑኤል መስፈን፣ ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ኣብ ዓምዲ ስፖትላይት ኤርትራ ኣባል ቤት ምክሪ ቁጠባውን ማሕበራውን ጉዳያት ውድብ ሕብራት ሃገራት ኮይና ንኽተገልግል ብሓፈሻዊ ባይቶ እቲ ውድብ ምምራፀን ኣመታቱን ብኣባላት መርበብ ሓበሬታ ሻባይ ዝቐረበ ጽሑፍ ይጸንሐና። ኣብ ዓምዲ ዴቨሎፕመንት ጋዜጠኛ ባና ንጉሰ ወለንተኛታት ለገስቲ ደም ባንክ ደምን ድሕነት ብዝትካእ ነጠብጣብ ደሞም ዘይትካእ ህይወት የድሕኑ ምህለዎም ዳሲሳላ። ኣብ ዓምዲ ስፖርት ኪዳነ ሽሞንዲ ዘቕረቦ ጸብጻብ ኣስመራ ማራቶን 2026 ንረክብ። ኣብ ዓምዲ ስፖትላይት ብዕርዲ ኢሳያስ ዝተዳለወ ኣብ ኤርትራ ምስሳን ውሽጣዊ ቱሪዝም ኣብ ምዕባለ ክህልዎ ዝኽእል ኣበርክቶ ተዳሲሱ። ኣብ ዓምዲ ኪዩንዲኤ ጋዜጠኛ ሳብሪና ሰሎሞን ትሕዝቶ ሌላ ምስ ኤርትራዊ ኣሜሪካዊ ሓኪም ኢንተርፕሪነርን ዶክተር መንግስ ባይሩን ጸገማት ጥዕና ዓይኒ ኣብ ኤርትራ ንምፍታሕ ምስ ብፆቱ ዝገብሮ ኣበርክቶን ኣቕሪባላ። ብጋዜጠኛ ተስፊት ሓጎስ ኣብ ዝዳሎ ዓምዲ ቆጠባን ዋኒንን መበል ሸምናይ ክፋል ቻይና ካብ ፍወሳ ብነውፂ ከመይ ኣምለጠት ቀሪባላ። እቲ ውጡን ደፋእታውነት ዝተሰሚዐ ኣገባብ ካብ ደምዳሚ መረዳእታ ብዝብገስ ምሉእ ናይ ኤረማ ኣገባብን ስጉምታትን ዝሓዘ እዩ። ደገፍቲ ናይ ዝበሓደይ ተግበር ዝተባሃለ ጥማር ኤረማ ከዓ ብሓደ ዝተወጠነ መገዲ ብጥብቅን ቅልጣፈን ክትግበር ይመርፁ ነበሩ።
ናይቶም ቻይናውያና ገባብ ግና ነቲ መገዲ ኣብ ጉዕዞም ምንፃር ዝብል ነበረ ነፍሲ ወከፍ ናይ እረማ ስጉምቲ እንታይ ውፅኢት የለዎ ከምኡውን ዝበለፀ ዝበሃል ኣጠቃላለዩ ኣገባብ እንታይ ምዃኑ ሙሉእ ብምሉእ ከምዘይፈለጡ ብምእማን ንቅድሚኦም ሃሰው እናበሉ ቀጣሊ ዳሳስ ምክያድ ይመርፁ ነበሩ ይርከቦ ዝኽሪ ሰነ ጥርዚ ወራራት ኣላሽ ዝበላላ ወርሒ ብኣሴር ሰለሞን ቀሪቡሎ ኣብ ሻርሻ ወራር ስርዓት ደርጊ ኣስታት 50,000 ሰራዊት ኣጥፊኡ ከቢድ ሰብኣውን ንዋታውን ክሳራ ተሰከመ ህዝባዊ ሰራዊት ዝኸፈለ ዋጋውን ቀሊል ኣይነበረን ልዕሊ 2,700 ብሉፃት ኤርትራውያን ተገደልቲ ተሰዊኦም ልዕሊ 5,000 ቆሲሎም ክበሃል እንከሎ ዳርጋ ፍርቂ ዓቕሚ ናይቲ ሽዑ ዝነበረ ተዋጋእ ሰራዊት ህዝባዊ ግንባር ምዃን እዩ ሻድሻይ ወራር ሰውራ ኤርትራ ክሰዓርን ዘይክሰዓርን ኣብ ከቢድ ፈተነ ዝኣተወሉ ተገዳላይ ብጡሙይ ከብዱ ኣብ ጠልጠላ ጻድፍ እናሓደረን እናዋዕለን ብዓቕሚ ኣዝዮም ዝተዓጻጸፎ ሰራዊት ገጢሙ ክቡር መስዋእቲ ከፊ ኢሉ ነዚ ፈታኒ መድረኽ ብዓወት ሰጊሩ ቀጻልነትን ተዓዋትነትን ሰውራ ዘረጋገጸሉ ጽንዓትን ጅግንነትን ህዝቢ ኤርትራ ደሚቑ ዝወጸሉ ፍሉይ ታሪኻዊ መድረኽ እዩ 20 ሰነ መበል 44 ዓመቱ እንዝክረሉ ኣጋጣሚ እምበኣር ነዚ ፍሉይን ድንቅን ዘሕብን ጅግንነታዊ ፍጻመ እዚ ብልዑል ሃገራዊ ሓበን ከደድምቆ ይግባእ እዩ ኣብ ዓምዲ ሸባብ ንውሱ ዓምዲ ሓሳባት ስርዓት መሰረት ኩሉ ዕቤት ምዃኑ ተነፂሩ ይፅንሐና ህዝቢ ኤርትራ ኣብዚ እዋን እውን ኣንጻር ኩሉ ተጻብኦ ብፅንዓት ክምክት ዝኽኣሎ ኣብ ስርዓት ዘለዎ ግቡእ ግንዛበ ሓደ ካብ ዓበይቲ ርቑሒታት እዩ ኣብዚ ምውሓስ ህላወና ፀጥታናን ስኒትናን ቀዳምነት ሂብና መሳርዕ ስርዓትና ከይዘረግና ልምዓታዊ መደባትና ከነተግብር ቁጠባዊ ኩነታትና ክነመሓይሽ ኣብ ንምክተሉ ዘለና እዋን ልሂቓን ኢና ዝብሉ ብምስምስ መሰል ህዝቢ ብፍላጥ ይኹን ብዘይፍላጥ ካብ ደገ ይኹን ካብ ውሽጢ ብስውር ይኹን ብግሁድ ጉዕዞና ንምስንኻልን ስርዓት ህዝቢ ንምዝራግን ሰሪሖምን ይሰርሑ ኣለውን ንቕሓት ህዝብን ዘይመዓት ሓቀኛ መሪሕነትን ግን ንኹሉ ኣበርዒንዎ ስርዓት ክነቐድም ምርጫና እዩ ኣብ ጉዕዞና ኩሉ ክንረክብ ስርዓትና ክነውሕስ ዘይተማታእናሉ ሓቂ እዩ ከም ህዝቢ ፀገምና ክንፈትሕ ጉድሎና ክንመልእ ዝእግመና ከምዘየለ ታሪክና መምህር እዩ ስርዓት ባህልና ጌርና ብስምዒት ከይተደረኽና ዝብፃሕ ክንበፅሕ ድማ ሓባርን ደጋፍን ዘድልየና ኣይኮነን ስርዓትና መሰረት ኩሉ ዕቤትና ስለ ዝኾነ ብተወሳኺ ኣብ ንኡስ ዓምዲ ሓሳባት ነብሰ ምሕደራ ኣብ ውልቃዊ ሂወትካ ዝተድረኻ ከባቢኻን ሃገርካን ዘለዎ ረብሓ ከመይ ዝበለ እዩ ርእቶ መንእስያት እድሪስ መሓመድን ሙና ወልደ ገብርኤልን ሰፊሩሎ ብጋዜጠኛ ዮሴፍ ሃይለማርያም ኣብ እትዳሎ ዓምዲ ስድራ ቤት ዮሃንስ ኪዳነየ ዝበሃል ኣብ ሃገር ኣሜሪካ ከተማ ስያትል እቕመጥ ኣብ ሕዳር 2008 ኣብ ኣስመራ ተወሊደ ወዲ 18 ዓመት ኮይነልኹ ማለት እዩ ስም ወለዲተይ ማለት ኣደይ ወይዘሮ ምሉእ ተስፋ ምስጋና ይበሃል ወለዲተይ ኣብ 2010 ሒዛትኒ ናብ ስደት ኣምሪሓ ኣብዚ ግዜ እዚ ከዓ ብሓንሳብ ኣብ ኣሜሪካ ንቕመጥ ኣለና ኣቦይ ኣቶ ኺዳነ ኣብ 2006 እዩ ምስ ኣደይ ተላልዮም ኣብቲ ሽዑ ግዜ ኣደይ ኣብ ቤት ምግቢ ኣበባ ጥቓ ፑሽኪን ዘላ ትሰርሕ ነይራ ኣቦይ ድማ ናብቲ ቤት ምግቢ ይመላለስ ምንባሩ ሓቢራትኒ ኣብኡ ዝጀመረ ፍቕራዊ ሌሎኦም ከዓ ንዓይ ወሊዶምኒ ሓበን ለገሰ ታደሰ ዝበሃል ካብ ኣቦይ ተገዳላይ ለገሰ ታደሰ ኣርኣያን ካብ ኣደይ ተገዳሊት ሳዕድያ ኣብበከርን ብዕለት 9/1991 ኣብ ከተማ ከረን ተወሊደ ኣቦይ ወዲ 2 ዓመት ከለኹ ናብ ቦትኡ ምስ ተመልሰ ክሳብ ሎሚ ኣይተረኸብናን ኣነ ምስ ወላዲተይ ተጋዳሊት ሳዕድያ የዓበ ክንዲ ሰብ ኮይነ ደሃ ኣቦይ ክረክብ ብዙሕ እኳን ተፈተንኩ ክሰልጠኒ ግን ኣይከኣለን ብመሰረት ዝረኸብክዎ ሓበሬታ ኣቦይ ኣብ ትሽዑ እዋን ኣባል ክፍለ ሰራዊት 88 ብርጌድ 37 እንዳስለያ ምንባሩ ፈሊጠ ነቦይ ኣዲኡ ወይዘሮ ፅገ ገብረ ክርስቶስ ከበደ ትበሃል ኮይና ኣሕዋቱ ድማ ሃብተ ታደሰ ሰመራ ታደሰ ትበርህ ታደሰ ይበሃሉ መበቆል ዓዲ ኣቦይ ዓዲ ክሳድ ንዞባ ማይምነ ማለት ዞባ ደቡብ ምዃኑ እውን ካብ ሚኒስትር ምክልኻል ዝተዋህበኒ ሓበሬታ የመልክት ምሳሕ ዳሪት ቤት ትምህርቲ እዚ ማእከል ዘላሊ ፅሑፍ ብጴጥሮስ ተፈሪ ቀሪቡሎ ብመትከላት መንግስትን መምርሒታት ሚኒስትር ትምህርትን ተኸቲሉ ብምእኩል መንገዲ ይትግበር ከም ቀደም ኣብ ትሕቲ ገረብ ኮንካ ዘይኮነ ግን ዝተማልአ ትሕቲ ቅርፂ ናይ ትምህርቲ ኣብ ዝተማልኣሉ ማዕቡል ህንፃን መሳለጥያታትን ይካየድ ሓንቲ ካብዘን ብምዕቡል ደረጃን ቀረብን ዘዝተምህራ ኣብያተ ትምህርቲ ከዓ ኣሕዳሪት ቤት ትምህርቲ ካልኣይ ደረጃ እዚ ማእከል እያ
ቁልቁለት ቀሕ ኮር ውሪድካ ነቲ ትኽ ዝበለ ፅርግ

ጊያጋዴን ሒዝካ ስሳሕ ስግር ምስ በልካ ብብሎካት ተኸፋፊሉ ኣብ ጎላጉል ለም ዝበለ ማሕበራውን ኣካደማውን መሰለጥያ ዝተመልዓሉ ምዕቡል ህንፃ ናይዛ ቤት ትምህርቲ እዩ ዝቕበለካ። ብጀካ እቲ መምሃሪ ክፍሊታት እንዳ ኮምፒዩተር ቤት ንባብ ዓራትን ፍርናሽን ዝተዋደደሉ መደቀሲ መመገቢ ኣዳራሽ መእከቢ ኣዳራሽ ብዘመናዊ ኣገባብ ዝተሃንፀ ነፍሲ ወከፉ ኣብ ሓደ ግዜ ልዕሊ 12 ሰባት ክእንግድ ዝኽእል 3 ብሎክ መሕፀቢ ሰብነትን ዓይኒ ምድርን

ሳብ ዝዳሎ ዓምዲ ልምዓት ምስ ዶክተር ተመስገን ሕረት ኣብ ዘላሊ ትሕዝቶ ይፀንሐና። ኣብ ዓምዲ ሜን ሆና ውህናክ ብሞተር ብሽክለታ ትኩትግን ካሜራ ሌንስን ንብድሆ ስንክልና ኣዳው ዝፃዕረት ጓል 36 ዓመት ሊባኖሳዊት ሓኒን ፋሩቅ ህቡነት ከም ዝረኽበት ተገሊጹ። ደቡብ ሱዳናዊ ኣቦ ኣቡበካ ምስ ናይ 21 ዓመት ዝኾነ ዘረባን ሓሳብ ምግላፅን ዘይማዕበለት ጓሉ ብመሳርሒ ሙዚቃ ዑድ ከም ዝረረዳ ይገልጽ። ጓል 26 ዓመት ጁልያና ማርስ ኣብ ቱሪስት ዝንቀሳቀሱሉ ቦታ ኢንዶኔዥያ ካብ 600 ሜትሮ ብረኸ ፀሪፋ ሞይታ ከም ዝተረኽበት ተሓቢሩ። ኣብ ሕርሻ ዓሳ ጃፓን ዝቁፀሩ ሓደሽቲ ሰራሕተኛታት ወግዓዊ ናይ ስራሕ ክዳን ተኸዲኖም ኦክስጅን ዓጢቖም ኣብ ባሕሪ ብምንቋት ወረቐት ስርሖም ከም ዝተዓደሉ ተገሊጹ። ኣብ ዓምዲ ያል ኡስራ ሕርቀን ንምቁፃር ዝጠቕሙ ሜላታት ጥዕናዊ ጥቕምታት ባናና ምኽርታትን ሜላታትን ፅበቐ ኣዳው ክሽነ ስድራ ሜላታት ምድላው መረቕ ዱባ ይፀንሑና። ኣብ ዓምዲ ጥዕና ጋዜጠኛ ሱሌማን ኣሕመድ ናይ ኣገዳስነት ወለንታዊ ልቅስ ደም ተሃሲሱ። ደም ህይወት እዩ። ብዘይ ደም ቀጸልነት ህይወት የለን። ኣብ ኣገልግሎት ጥዕና ህላዊ ብቕዓቱ ዝተሓለወ ውሕስ ደም ወሳኒ እዩ። ብዘይ ደም ዝተፈላለዩ ቀለልቲ ይኹኑ ከበድቲ ሕክምናዊ ስራሓት ብምክያድ ህይወት ዜጋታት ንምድሓን ዝከኣል ኣይኮነን። ኣብ ዘመናዊ ፍልጠትን ምርምርን ደቂ ሰብ ንሓይለ ዝኸደሉ ዘሎ ዘመነ ቴክኖሎጂ ደም ክስናዕ ከቶ ኣይትኽእልን ዘሎ። በዚ ድማ ብዝተፈላለዩ ምክንያት ዘጋጥሙ ሕማማትን መጉዳእትን ንሱ ዘስዕቦ ምፍሳስ ደምን ንምትክኡ ካብ ደቂ ሰብ ደም ምእካብ እቲ እንኳ ኣማራፂ ድሕነት ተወሲዱ ይርከብ። ብሚርያም ኣብርሃም ኣብ ዝዳሎ ዓምዲ ትንታነ ዜና መዓልቱ ዘይተወድኣሉ ማእከላይ ምብራቅ ዝብል ዛዕባ ተላዒሉ ይርከብ። ኣብርሃም ዝርአ ወዲ ሃለቃ ኣብ ዘዳለዎ ዓምዲ ቀለ መሕተት መበል 4ይ ክፋል ጉዕዞ ግስጋስ ትምህርቲ ኣብ ኤርትራ ምስ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ዝተኸየደ ርክብ ሰፊሩሎ። ሽሞንዲ ዕቕባ ሚካኤል ኣዳላዊ ዓምዲ ማህደር ጀጋኑ ኮማንዶ ሮራ ቤት ገብሩ ብዝብል ኣርኣያ ዓንዱ ድራር ሓደ ካብቶም ኣብ ከባቢ ክረን ዝንቀሳቀሱ ዝነበሩ ውፍያት ነባሪ ሮራ ቤት ገብሩ እዩ። ኣርኣያ ኣብ ሰሜናዊ ምዕራብን ግንባር ከረን ስልያዊ ምክትል ብዝገብር ዝነበረ ኣባ ስልያ 72 መሓሪ ጭንዕ ኣብ 1988 ተወዲቡ። ድሕሪ ምውዳቡ ንዝተዋህቦ ቀዳማይ መደብ ስራሕ ኣብ ዝሓፀር ግዜያ ተግቢሩ ብዓወት ምስ ተመልሰ ወታደራዊ ክሻፋ ከላሽንን ቦምባን ተዋሂቡ ንዝያዳ ዓበይት ስራሕ ድሉ ኮነ። ብተወሳኺ መሳርሕቲ ዝኾኑ ምስ ሓደ ረሞዳን መሓመድ ዝተባህለ ዜጋ ከም ዝላለ ተገብረ። እዚኣቶም ከም ደቂ ዓዲ ክፋለጡ ዝፀንሑ ኮይኖም ንክልቲኦም ብሓንሳብ ናይ ሓንቲ መዓልቲ ኣቀባብራን ኣወፃፃ ነቶክቲ ትምህርቲ ከም ዝወስዱ ተገይሩ። ድሕሪ እዚ ኣብ ከባቢታት ጀንገሬንን ሮራ ቤት ገብሩን ሓበራዊ መፅናዕቲ ከካይዱ ጀመሩ። ድሕሪ ነፍሲ ወከፍ ወፍሪ እውን ፀብፀባቶም ናብ መሓሪ ጭንዕን የማንን ማለት ወደብቲ የረክቡ ነይሮም። ኣብ ወርሒ መስከረም ናይ 1988 ብምክንያት ምምፃእ ናብ ስልጣን ስርዓት ደርግ ንምብዓል መስከረም 2 ኣብ ዝግበር ዝነበረ ምሽብሻባት ኣብ መስመር ጀንግሬን ንሓልሓል ዘብል ፅዑቕ ምንቅስቃስ ተረእየ። በዓል ኣርኣያ ኣብዚ መስመር እዚ ነቶክቲ ክቐብሩ እንትኽኢሎም ንጸላኢ ዕንቅፋትን ልቢ መሊኡ ካብ ምንቅስቃስን ክዕንቅፎም ከም ዝኽእል ግምት ወሰዱ። ግርማይ ወልደ ገርግሽ መንከኒኖ ፍቕሪ ጋምባለ ከይወድአ ዝተሰውአ ወዲ ቕሉት ኣብ ዘስፈረ ጽሑፍ ወዲ ቕሉት ሓደ እዋን ብርቱዕ ሕማም ሓሚሙ ነይሩ ተሓኪሙ ከዓ ሓውዩ። ይኹን እምበር ከም ሳዕብየን ናይቲ ሕማም ጉረርኡ ልኽት ልኽት ከብሎ ጀመረ እሞ ከይፈተወ ናይ ምባል ባህርያዊ ግብረ መልሲ ኣማዕበለ። እዚ ተደጋጋሚ እሕሕ ናይ ምባል ባህርያት እዚ ምስ ናይ ድፋዕ ኩነት መንብሮ ምቅዳው ሰኣነ። ምሸት ድፋዕ ምስ ሓዙ ኣይኮነንዶ ብፀቱ እንተላይ ጸላኢ እቲ ኣሃዱ ምህላዋን ዘይምህላዋን በዛ እሕሕ የረጋግጽ ነበረ። ቦታ እንተቐይሩ እኳ በዚ የነበረ የወንበደ ቡድን ወደዚ ቀይረ በዚ ዝነበረ በዚ ቀይሩ ብምባል የዛረቡ ምንባሮም ይፍለጥ። ወዲ ቅሉት ምስ ጸገሙ ብዙሕ ግዜ ናብ ዝእለየሉ ቦታ ማለት ደጀን ክኸይድ ተነጊርዎ ኣብዚ ምሳኹም ይስዋ እምበር ካብ ድፋዕ ክፍለ ማለት ክሳደይ ንሴፍ ስለ ዝበለ ከም ባህጉ ክነብር ሓዲጎሞ። ብሄለን መኸታ ኣብ ዝዳሎ ዓምዲ ንቑሕ ደመና ትምህርትን ውፅኢቱን ኣብ ትምህርቲ ንፉዕ ዓዲና ዝብል ዛዕባ ቀሪቡ ይፀንሐና። ጋዜጠኛ ዮርዳኖስ ፅገያ ብተዳልዎ ዓምዲ ዜና ዓለም ካናዳ ትሕቲ 16 ዓመት ዝዕድሚኦም ቆልዑ ማሕበራዊ መራኸቢታት ከይጥቀሙ ዝእግድ ሕጊ ከም ዘውፀት ተሓቢሩ። እቲ ሓድሽ ሕጊ ነተን ንኣእምሮኣዊ ድሕነት ቆልዑ ኣብ ግምት ኣትየን ስርሓ ማሕበራዊ መራኸቢታት ግን ዝምልከት ከም ዘይኮነ እዩ ተነፂሩ ዘሎ።
እቲ ሕጊ ንቆልዑ ካብቲ ብሰንኪ ማሕበራዊ መራኸቢታት ዘጋጥም ናይ ኣእምሮ ሕማማት ወልፍን

ምትላልን ንምክልኻል ዝዓለመ ምዃኑ እዩ ዝግለጽ። ብመሰረት ሓድሽ ሕጊ ዕድሚኦም ትሕቲ 16 ዓመት ዝኾኑ ቆልዑ ከም ፌስቡክ፣ ኢንስታግራም፣ ቲክቶክ፣ ስናፕቻትን ዩቲብን ዝኣመሰለ ማሕበራዊ መራኸቢታት ክጥቀሙን ሓድሽ ሕሳባት ክኸፍቱን ኣይክፍቀደሎምን እዩ። ጋዜጠኛ ዓረቢ መሓመድ ጌታ ዘዳለዎ ካልኣይ ክፋል ትሕዝቶ ቃለ መሕተት ምስ ዶክተር ምስማይ ገብሪ ህይወት ሰፊሩ ኣሎ። ኣገልግሎት ጥዕና ብምሉእ ድጎማ መንግስቲ ከም ዝሰላስል ተገሊጹ ይርከብ። ኣብ ትሕቲ ጽላል ሚኒስትሪ ሕርሻ ዝቐርብ ዓምዲ ሰምራ ጅህድ ሚኒስትሪ ሕርሻ ኣብ ድሕነት መግቢ ምሕላው ዘረጋግጾም ዓወታት መኣዛ ሰምራ ጅህድ ይጸንሑና። ኣብ ዓምዲ ወቕፋ ፍንያ ጋዜጠኛ ጀማል መሓመድ ዓሊ ዘዳለዎ ጸብጻብ ውድድር ምልከት ቋንቋ ቻይና ኣብ ኤርትራ ቀሪቡ ኣሎ። ኣብ ዓምዲ ሸባብያት ትርጉም ናጽነት ንመንእስያት ተምሃሮ እንታይ እዩ ዝብል ጽሑፍ ብጋዜጠኛ መሓመድ ዓብድላ ቡኪፋሕ ተተርጊሙ ቀሪቡ ኣሎ። ጋዜጠኛ ጳውሎስ ነተባይ ዘዳለዎ ሪፖርታጅ ዑደት ክቡር ፕረዚደንት ኢሳያስ ኣፈወርቂ ኣብ ግብፂ ሰፊሩ ኣሎ። ፕሬዚደንት ሪፐብሊክ ግብፂ ዓብደልፈታሕ ኣልሲሲ ብ8 ሰነ ኣብ ቤተ መንግስቲ ኣልዕትሓድያ ንፕሬዚደንት ኢሳያስ ኣፈወርቂ ዝገበሮ ብናይ ክብሪ ሰላምታ ሰልፍን ሃገራዊ ምዝሙር ኤርትራን ግብፅን ዝተሰነየ ምዕርጉ ውግዓዊ ናይ ምቕባል ስነ ስርዓት መግለፂ ናይቲ እናሰፍሐን እናዓሙቕን ክመፅእ ዝፀንሐ ታሪካውን ሕውነታውን ዝምድናታት ኤርትራን ግብፅን እዩ። ክልቲኦም መራሕቲ ዘካየድዎ ኣብ ክልተኣዊ ግርባኣዊ ዞባውን ኣህጉራኣውን ጉዳያት ዘተኮረን ሰፊሕ ሸፈነ ማዕክናት ዜና ዝረኸበን ዓሚቕ ዘተ ድማ ንመጻኢ ዝኣመተ እዩ። ኣብዚ ናይ ሕጂ ዑደት ፕሬዚደንት ኢሳያስን ፕሬዚደንት ኣልሲሲን ኣብ ዘካየድዎ ሓበራውን ዕፁውን ኣኼባታት ኩሉ መድያዊ ዝምድና ኤርትራን ግብፅን ናብ ዝበረኸ ናይ ምትሕባር መድረኽ ክብንምባል ኣብ መድያት ቁጠባ ፖለቲካን ዲፕሎማስን ጭቡጥ ስጉምትታት ክውሰድ ብመሰረት ዝተበፅሐ ስምምዕ ኣብ ሃብቲ ዓሳ ትሕተ ቅርፂ ወደባትን መጓዓዝያን ዕቱብ ንጥፈታት ክካየድ መምርሒ ስራሕ ሂቦም። ኣብ ዓንዲ ፍረ ጻዕሪ ንኡስ ርቡሕን ቃፅዖ ሕርሻ ንርቃሕ ብምልኣት ብዝብል ሚኒስትሪ ሕርሻ ኣብ ትሕቲ ውሕሱን መእዛውን ምግቢ ንኩሉ ኣብ ኩሉ ዝብል መርሓ ጎደና ካብ 224 ክሳብ 228 ዝዝርጋሕ ስትራቴጂያዊ ውጥን ኣዳልዩ ኣብ ምትግባሩ ይርከብ ተጠቂሱ። ኣብ ዓምዲ ኩርናዕ ተምሃሮ ምህዞ ናይ ዘውትር መጓዓዝቲ ወዲ ሰብ ሰነ ኣትዩ ንፈተና ትዳለው ኣለኹም ዶ ጥቕሲ ዝሰሙን እዙ ይጸንሑና። ኣብ ዓምዲ ተርሙማ ፍቕሪ ዝሓዘለ ምቕጻዕቲ ንልቦና ኣብ እዋን መርመራ ዘገልግሉ ምኽርታት መልሲ ዝተመሰቐለ ቓላት ሰፊሩ ኣሎ። ግርማይ ወልደ ጊዮርጊስ መንከኒኖ ኣብ ካልኣይ ክፋል ዛንታ ፍቕሪ ጋምባለ ከይወደአ ዝተሰውአ ወዲ ቕሉት ልኡል ከውታለይቲ መስርዕ ኣብ ልዋም ድቃስን ከላ ብሰላሕታ መጺኡ ከምታ ንግዜያዊ መራሕ ሓይሎም ጭቁን ዝገበሮ ነተን ጋምባለ ካብ እግሩ ፈቲሑ ወሰደሉ። ወዲ ቕሉት ንግሆ ካብ ድፋዕ ክወፁ ብድድ ምስ በለ ነብሱ ግንብድንበሎ እሞ ነቶም ዋርድያ ዝሓደሩ ጸላእ መጺኡ በዓልቲ ቓል ኪዳኑ ከም ዝወሰደሉ ብዝመስል ነድሪ ንዓኹም ኣሚና እንዲና ደቂስና ዝሓደርና፣ ስለዚ ተሓተትኢኹም በዚ ሸለልትነትኩም እዚ ስጉምቲ ክውሰደኩም እዩ ክብል ከም ዝሕንሕን ከልብን ዕጣን ከም ዝተቐረቦ በዓል ቆለን ኣጉርዐ። እቶም ኩነታቱ ዝፈልጡን ዘዝተባሃሉ ብፆት ናብ ዘየድሊ ባእሲ ከይዓርግ ልኡል ይወሲዱልካ ዝኸውን ድሓን በዓልና ዝገበርና ጌርና ክነምፃ ኢና ክብሉ ልቡ ኣረጋግእሉ ተጠቂሱ። ብጋዜጠኛ ሃብተ ሚካኤል ዕዋ ስላሴ ኣብ ዝዳሎ ዓምዲ መዛነይ ኣድናቆት ናይ ንግሆ ሰላምታ ተስፋ ምስናቕ ቂምታ ጥቕስታት መዛነይ ይጸንሑና። ጋዜጠኛ ኣስማ ዓብደላ ሳላሕ ኣብ እተዳልዎ ዓምዲ ሚን ሆናዊ ሆናግ ስንክልና በዲሁ 450,000 ክሳብ 600,000 ዶላር ዝበፅሕ ዋጋ ክሽየጥ ምዃኑ ተገሊጹ። ክልተ ሕብሪ ዘለዋ ብርቂ ዝኾነት ትፋሕ ኣቐልቦ ሚልዮናት ምስሓባ ተሓቢሩ። ቻይናዊት በዓል ቤታ ነበር ቅድሚ ምፍትሖም 2,000,000 ዶላር ሓቢኡ ምንባሩ ድሕሪ ምርግጋጻ ኣብ እትነብረሉ ኣከባቢ ከቢድ ምድንጋጽ ክትረክብ ምኽኣላ ተገሊጹ። ኣብ ባሕሪ ብምንስፋፍ ምስ ሞት ን7 መዓልታት መመላታ ዝተቐለሰ ቻይናዊ ብገፈፍቲ ዓሳ ክድሕን ምኽኣሉ ተሓቢሩ። ብጋዜጠኛ ሃጅር መሓመድ እትዳሎ ዓምዲ ውሓት ሃልትፍል ህፃናት ጥቀስ ኣዘናጋዕትን መሃርትን ትሕሶታት ሒዛ ትጸንሐና። ብጋዜጠኛ ጳውሎስ ነተባይ ዝተዳለወ ሪፖርታጅ ዑደት ክቡር ፕረዚደንት ኢሳያስ ኣፈወርቂ ቀሪቡ ኣሎ። ኣብ ዓምዲ ዝርዓ ወቅት ሳድ ጋዜጠኛ ማሕሙድ ዓብደላ ብኪፋሕ ዘዳለወ ጸብጻብ ጽምብል ኣህጉራዊ መዓልቲ ድሕነት መግቢ ኣብ ኩሉ ከባቢ ቀሪቡ ኣሎ። ኣብ ዓምዲ ኣሰርዋ ኣልባሕርያ ተጓዳእቲ ዓይነት ዓሳታት ዘላል ትሕዝቶ ብመሓመድ እድሪስ ሰሊም ተተርጊሙ ይጸንሐና። ጋዜጠኛ ሙሴ ኤፍሬም ኣብ ዓምዲ ዴቨሎፕመንት ህልውታ

ሬክ መንገዲ ባቡር ሃፋ ኤርትራ ብመግለጺ በጻሕቲ ጸብጺብሎ ኣብ ዓምዲ ስፖትላይት ጋዜጠኛ ባና ንጉሰ ኣብ ኤርትራ ኣብ ምክልኻል ዘድሃበ ርትዓውን ከም ማእከል ዝገበረ ስርዓት ኣገልግሎት ጥዕና ኣብ ባይታ ዘረጋግጹ ዓወታት ዳሲሳኣላ ኣብ ዓምዲ ካልቸር ኤንድ ኣርትስ ኪዳነ ማርያም ፍዳይ ብመንገዲ ዓርኩ ናይ ዝተዋህቦ ጽሑፍ ዝኽርታት ዳዊት ዮሃንስ ወዲ ጆን ብፍላይ ኣብታ ንሽዳ እትምልከት ጽሑፍ ዝኽሪ ምስኣ ዝተኣሳሰሩ ጉዕዞታት ህይወት ተገረላይን ብድሆታትን ኣቕሪቡ ይርከብ ኣብ ዓምዲ ስፖትላይት ደቂ ኣንስትዮ ኣትሌታት ፍረ ጻዕሪ ኣብ ጽቡቕ መንገዲ ዓወት ረጊፀን ምህለወን ተገሊጹ ኣትሌታት ዲያና ሽሻይን ፋጥማ ኣሕመድን ንኻልኦት መዘንአን ጽቡቕ ኣብነት ክኾና ዓብ ትፅቢት ይግበር ኣብ ዓምዲ ኪዩንዲኤ ጋዜጠኛ ሚካል ተኽሎም ትሕዝቶ ሌላ ምስ ቀባኢ ማቴዎስ ኣብርሃም ኣስፊራኣላ ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብ ዝተፈጺሙሎ ሰላም

0: ገጽታ ዘርእስታ ሓዳሽ ተኸታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞልሃንደ
2: ኣይፈለጥኩን መፅኻርያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጸናቶ ሰላም ሰባት ከተዕኑ ሰሓን ስነትካ ከም ቅምታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ጓሓላሉ
1: ቅድሜኹም ፀሓይ ዝረኣና ምዃና ዝፈለደ
3: እንታይ ማለትካ ይተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበየ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
1: ካልእ ነገር ተዓልም ስለ ዘለኻ መድቀሲንካ
4: ብገንዘበይ ድለይተይ ክገብር ኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ ገጽታ ደራስን ዳይረክተርን ዮናስ ተኸስተ ኣፍራይ ጀር ስቱድዮ ዋና ኣፍራይ ሚኒስትሪ ዜና

0: ወይ ኣታ ተበጊስና ኸበልኩም ስበሉ ኣይትጥፉኡና ኢኹም ምልስ በሉና
1: በሊ እንቋዕ ጥራይ ዝኾነ እሞ ካብ ሎሚ ክሳብ ሓሪስ ክነብሲ ክትድልድል ካብ ስራሕ ክትዕርፍ እየኺ
0: እንታይ
2: እወ ምእንቲ እዚ ክብሪ ሓድሽ ኤርትራዊ ውድብና ዓረፍቲ ሂባት ክላ
1: ግና ሕማ ኣሎ ፅቡቅ ኣሎ ወትሩ ጥንቀቕ ትኹኒ እቲ ምዝናይ ከይገርሃኪ
0: እዋይ ብፆተይ ነብሰይ ፈትዶ ጠሊመኩም ኣታ
1: ጓል ድራር ኮምባይ ትበሊ ሎም ቦኽሪ ኣበባ ውላድ ክምበር ቦኽሪ ውላድ ክዲና ክንርኢ ዝግባአና ነይሩ
2: እንታይ ነፍሱ ትወዲ ክዝበልኪ ነፍሱ ትወተ ዝህሉ ክደኣ ቀደም እንዶም ፈተኺ እዚ ኩሉ ንለይቶ ዓላን ባዳን ዓሳ ዒላን ነፍሲ ፈትወዲ ራ ውፅሒኪ
1: ኩሉ እቲ ዝኽፈል ዋጓጎ ከፊልኪ ኢኺ ወይጦታት ፀራና ተራእያ ሸሓማዓያ ወፅያ ደርዓንተ ደይብኪሎም ዶይ ኣየብሮ ኢልክን ተኸቢብኪ ካብ መንጎ ዝናብ ጠያይት ኩዕኪ ወፂኺ
2: እወ እምና ሓይሊ ሽኻ ወዲ ብስራት ሓልሓለ ካብ ምብራቕ ክሳብ ምዕራብ ክትመላለሲ ብትሕቲ እግሮም ደይኮን ክንተሓልፍ ነርኪ
1: ክላእ እዚ ሞምዓ ዘመክሕ ኮይኑ ከም ሰበይ ከመኻትኩም ኮይ ሓሊፈ እዮ
2: ድሓን እዚ ኹኑ እቲ ሓንቲ ጓል ድራር ንወዲ ተኽለ ኸዓ ኣባሕሰብሉ ወዲ ተኽለኮ ሓደ ይንስድሩ ሓድ ግባ ክገድፍ ሕማቓሎ ፅበቓሎኮ መስዋዕት ኣሎ
1: ሓቂ እዩ ብዝኾነ ደጊምና ፅነትና ቐሪብ እዩ ኣብ ሓፂር እዋን እውን ከነበስረኪ ኢና
0: ግር ብስራትኩም ትጥዓም ንፅበኻ ንሕና ኣታ ንዑበሉ እስኪ ንዕበሉ ዶ ኣቢለኩም ንዕኺሉ ናፍሰ ስራሕኩም ኣይትጥፉኡን ከዓ ምልስ በሉኒ እዚ ኸባቢ ፍትሽ ፍትሽ ከብለልኩም ሞ በዚ ኣቢልኩም ክትከዱ
2: ግረ ደይ ወዲእና ኢና ተላሊና ኢና እቲ ዘሎ ንብረት ከዓ ጠራኒፍና ኢና
0: ሓራይ ግር በሎ ምስከድኩም ከዓ ይትጥፉኡን ኢኹም ምልስ በሉኒ
2: ኣጀኺ ክንምለስ ኢና ምእንቲ ውላድና ክንብል

0: አበድ ስከበልዮ ኤልሳ አሎ ዶ ስኻ ምስኡ ምፅኒ
1: መርሓባ ኣካል
0: ንዑስከ ናብ ጓል ድራር ተበገሱ
1: መሬት ኣይድሓን ድ
0: ወዲ ጥረ ከምዚ ኸድዐ ተሓቢርና ኣሎ
2: ወዲ ጥረ
0: እወ
2: እዋ ኣካል ወዲ ጥረ ዳ ብስራሕ ኣይኮኑ ንተንቀሳቂሱ
0: ከዲዑ ንብለክ ኣለና ክድዓቱ ከይኣክል ድሮን ጸላእ መሪሑ ውፍያት ክሃድድ ናብ ጓል ድራር የምራሕ ኣሎ
2: እሞ ሕጂ ድ ዝሕበር ኣቐዲምና ኮይና ጥንቃቐ ክንገብር ዝግብኣና
0: ስምዐኒ ምኽድዑን ጸላኢ መሪሑ ምምፅኡን ኩሉ ብሓደ እዩ ዝመጸና ዘሎ ሕጂ ካብ ምፅራይ ንቀላጠፍ ብለክ ኣለኹ
2: ቁሩብከ እንተ ኮይኑ ይበሃል
0: ንሱ ጸኒሕካ ዝረአ እዩ ሕጂ ብዛዕባቶም ንሱ ዝፈልጦም ውድባት ንጓየ
2: ተረዲእካ ብፍላይ ንጓል ድራር ምትሓዝ እኮ ካብቲ ናቱ ክድዓት ትዝኸፍአ ሳዕብን እዩ
0: ብዛዕባ ህይወታ ደኣ እምበር ንውፀታን ንውድባን ኣሕሊፋ ትህብፀይቲ ይኮነት
3: ንሱስ ሓቅኻ ገለ ዘጠራጥር ዝሓዘቶ ነገር ኣለዋ ድ
0: ሽጉጥ ኣለዋ ወላ እውን ከኒና ኣለዋ ንኽድዑ ስለ ዘይፈለጠት ግን ከየገርሃ ንሰግእ ድሃይ ጓል ድራር ከነጣልሉ ሞ ተኸፋፊልና ክንንቀሳቐሲ ኢና ሎሚ ኣድካሚ ስራሕ ክህልወና እዩ ምዞም ኣብ ከባቢና ዘለዉ ኣህዱታት ተሓባቢርና ዝገበርና ገይርና ውድባትና ክነድሐ ኢና
2: መርሓባ ካሊእ ተተረፈስ ክምለሳ ከለዎ ኣድቢና ደይ ንጸንሐ
0: ኤልሳ ወዲ ጥረ ዓሻ ከይመስለኪ ነቲ መሓንቆታት ኣቐዲሙ ብዝሕቢ ዘለዎ ሰራዊት ከም ዝእሰር ገይሩ ኣሎ
2: ሓቅኻ ግን ንድሕሪ ተላኢኹ እናተባህለስ ምኽድዑ ብኸመይ ተፈሊጡ
0: ምንጭታትና ካብ ውሽጢ እቲ ዝሰለመሉ መዓስከር ሓቢሮም እንተኾነ ክስልምን ሒዝዎም ክወፍርን ሓደ ስለ ዝኾነ ክንዳሉ ዕድል ኣይሃበና
3: ዋይ ዝለኹመኛ ጓልድራር ከዓ ከም ቀደማ ከይተሓድም ሓዳሽ ሓራስ ያደላ እንታይ ግድኻ መእተው ገዛስ ክገብር እዩ
0: ሓሪሳ ድያ
2: እዋ ሓሪሳ ብቐዳማይ ብፆት መፂኦም ሓቢሮምና ነይሮም ግን ቁሩብ ዕድ ረኺባ ኣንቆልቁል ተተብል እኮ ደፊረ ናይ ስዕባኣኒ
0: ንሱስ ፈፂሙ ይገድፋን እዩ ክጻብኣ እዩ
3: ንሕና እውን ተጋጊና ኢና ዓይና ተኣክልሲ ኣብቲ ኣፋፍ ቦታ ክንገድፋ ኣይነበረና
0: ኣይትጋገ ብኣበት ኣብኡ ስለ ዘጽናሕና እኳ ኢና ዓይንና ኮይና ዘለ
2: እንታይ ኸ ክሳብ ክንዲ ዝብፂሕዎ ገለ ምሳኻ ወይ ምስ ብፆት ተባኢሱ ድዩ
0: ኣብ ክድዓት ምኽንያት ዝበሃል ነገር የለን ምሳይ ስለ ተባእሰ ወይ ከዓ ምስ ካልእ ስለ ተባእሰስ ክኸድዕ
2: ኣንስ ምናልባት ኢለ የ
0: ብዛዕባኡ ሕጂ ኢና ክነፅንዖ እንተ ብክድዓት ምስ ውልቀ ሰባት ዘለካ ባእሲ መምኽኔት ኣይኮነን ወላ ደም ዝሓለፎ ይኹን ቅቡል ኣይኮነን
2: እንድዕ በጀኻ ጀጋኑ እንዳበልናዮም ምኽድዖም ድዮ ተሓሳስበካ
0: ኣይትጋገይ ኤልሳ ጅግና ዝበሃል ሰብ ክሳብ መወዳእታ ጅግንነቱ ክዕቅብ ከሎ እዩ

በልዎ ሙሉእ ሓበሬታ መጺእና ኣሎ። ያላ ስለጡ ህይወት ጓል ድራራቢኢትኩም እያ ዘላ። ጥንቃቐ ኸዓ ኣቦቱ ይኹን ታህዋ ኻብ መጻወዲ እን ክእትወኩም ጉቡእ ምምስሳል ተጠቐሙ። ተበገስ

0: ሰሚዕኻ ሻምበል? እዚኣ በምንም ተኣምር ክተምልጥ የብላትን። ኣብ ቤትዋ ትራንኩል ደቂሳ ከም ትፀንሕ ፍሉጥ ነው።
1: ወደኛ ከምዚ ከዳእካ ኣይፈለጡን ትላለህ?
0: ኤ ሻምበል፣ ከምዚ መጻኻ ኣባበል ናብ ኣቤታዊት ኢትዮጵያ መምጣት ምኽዳዕ ነው እንዴ?
1: እሺ ደህና፣ ወደኛ ከምዚ መጻእካ ኣላወቁ?
0: ኣበይ ካኣውቁ፣ መገሻ ድሕሪ መስመር ምስ ተላእኳቸው ነው እኮ ሕጂ ነው የምትዓወትላቸው ኢለ ጥዊ ኢለ መጽአኩም ተጫወትኩላቸው እኮ።
1: ወደ ኋላ ዞርክ መጣ ማለት ነው?
0: ሕጂ ረኺብካያ መሬት ደህና ነው እዮም ዝብሉ ዘሎ። ብፍላይ ይህቺ ስርኤል ብኢዳ ሕስ ኣቢልካ ግንባራ በጥይት መተኮስ ነው። ኣብ መሬት ድፍእ መባል፣ በካራ ደግሞ ከብድዋ ቅድድ ብትን መባል ነው።
2: ስማዓታ ዕልንተ ሻዕብያ ብእንቡ ክንቀትል ንሕናን ኣቤትና ንከታ ይጠማና
0: ሃይላይ እንታይ ደኣ ክትገብሯ ሒስናያ ክንምለስ ኢልኩም ከይተሓስቡ። ንሳ በዘን መንጎ ክልተ ፃውዕትኹም እኳ ሙሉቕ ኢላ ስውር ክትብል ዘይትፅገም ፍጹም ዘይትጭበጥ ንፋስ ፍጥረት እያ።
2: ንሱ ናባና ግደፎ ናትካ ተራ ቦታ ምርአ እዩ። ተራኻ ግበር

0: ንሱ ናይ በዓልና ውሳነ ይኹ።
1: ሳምበል ዘረቡኡ ሰማዕካቸው?
2: ኣዎን።
1: ግና እዚ ዘረባ በሽተኛ ኖ
2: ብቻ ንቀጥል።
1: እሺ ምቅጣል ዳኣ ንቀጥል። ምቅጣል እየተደሰትኩ ሰሚዕካ ሻምበል? ጓልድራር ማለት አንደኛ አደገኛ ሻዕብያ ማለት ነው። ለሱዋ መሓዝ ማለት ደግሞ ንኹሎም ኣብዚ ከባቢ ዘለዉ ወንበዴዎች መሓዝ ማለት ነው።
2: አንተስ ስንተኛ ሻዕብያ ነበርክ?
1: እንታይ እሞ ክንዛረበሉ እምበር ነበርና። ዋና ሓላፊ ነበርኩ። ሚስ ኢሳያስ ኣፈወርቂ ከይተረፈ ዝተዋወቅ ዋና ሓላፊ ነበርኩ።
2: እንዴ ለኢሳያስ ታውቀ ኣለ? ምን ይመስላል?
1: ደህና ናብ ቤትዋ እሞ ንኽድ ከርእየከ። እዛ ወንበዴ ስእሉ ኣላት።
2: የኢሳያስን ፎቶ?
1: ኣዎ የኢሳያስ ኣብ ናቕፋ ምስኡ የተሰኣለቶ።
2: ኧረ በእግዚኣብሔር ናቕፋ ኣልክ? ናቕፋ?
1: ኣዎ። በሉ ሻምበል እቲ ዕ ቤትዋ ሂዱ። ኣነ ኣብዝ ኾይነ ወንበዴታት ከይመፁ እከታተል ኣለሁ። ግና ከይተምልጣችሁ ተጠንቀቁ።
2: ከማን ከኛ ካብ እጃችን ክትሃድም ኣሳይሃለሁ። ኣንተ ብቻ ወንበዴውን ጠብቅ።
1: ኦ ዋዛ ኣይደለችም ሻምበል። መምለቁን ተረኺባ ጥይት እውን ኣይተርክባነ ባው ብላ ትጐያለች።
2: ሽጉጥ ምናምን ትይዛለች እንዴ?
1: ኣዎ ሽጉጥ ኣለዋ። ኣብቲ ሽሻ ውሽጢ ታቀምጠዋለች።
2: እንዴ እሺ በልደህና። ግን አንተ ጥሩ ኣርገህ ጠብቅ።

0: ውፃእ ዕልንቲ ሸዓብያ
1: ውይ በስማ ወ ለንፈስ ቅዱስ ጥፈሎ እንታይ ሸዕቢ እዩ እታ
0: ንስ ቅዲቂ ሸዓብያ ጓልድራር
1: ዋ ኣንተ ሓወይ በጃኻ ስለ ሓራስ ጓል ማርያም ሓራስ ሸዕብያ ዶ ኣላ
0: እንድዒ ኣበድያ ደ ኣላ ኣምፅያ ኣይኮነን ከዓ ክምንጥለክ ወድምኡ ዝዋዛ ይብለ ወታደር ፈትሽ
1: ኣታወይ ኣታወይ እንድዒ ኣነ ድፈልጦ ሸዕብያ ይብለዩ በጃኹም ገዛ ተጋጊኹም ከይትኾኑ
0: እማየ ገዛኣ ሓብርኒ
1: ገዛ ክሕብረካ እንተኮይነ ድኣ እሞ ሽማ ክፈልጦ ኮለኒ መንድያ ሽማ
0: ሽማ ድኣ ፈሊጠላ ደ
1: ኣይ እንታይ ጉተረ ኸበደቀ እሞ እንታይ ንኣይናት ንብሎ እንታ መዓሪ እዛ ሸዕብያሲ ንዓነ ካልእ ሽም ንዓኻትኩም ድማ ካልእ ሽም እየን ዝጥቀማ ኢሎመ
0: ዋይ ሻምበል እዚ ሸዓብያ ከም ንፋስን ጥኢትኒ እናበለ ኣጋጊና እዩ ንኽድ
1: እዋይ ይሕዋተይ ኣጋጊምኹም እውእ ንዕስኪ ንዕ ኸፈሉ ብርክም ስበሩ ሞ ጋዓት ቀጥቀጥ ከብለልኩም እ ናይ ሓራስ ከዓት እያ
0: ኣይ እንኳዕ ማርያም ማሓረት ክጥራይ ዝሓውተይ
1: ሕራ ይበሉ እስኪ ሕራ የቃንዓልኩም ኣድኹም ትደፋ ብሰንኪ ዘን ሸዓብያታት ሲ ከብድኹም ብጥምዩ ጉረሮኹም ብጥምኡ ሲ ኩለልክትብሉ ኪዱ በሉ እስኪ የቃንዓልኩም።

0: ሂታ ሽንኩማ ድኹም
1: ስኽበል ወንበዴ ከም ንፋስሮ ከም በርቅና በልካ ናብ ሓንቲ እገራ ዘይትልዕል ሓራስ ክሰደና
0: ኣታ ንሳያታ ኣታ ንስዋነሽ ሻምበል ሒዝኩማ ከለኹም ፈኒኹማ ተመለሱ በጃኹም ንዑ ሩጡ ሩጡ በጃኹም ሻምበል
1: ኣታ ገዓት ክጉዕተልኩም ትብል ለዋ ሓራስ ጓል ማርያም ዒና ንብለካ ዘለና
0: ኣታ ወጉዮ እዩ ግዳ ከመይ ጥበበኛ ዳ መስለኩም ሃዮ ዶ ግዳ ጉዮ እዩ
1: ናይ ባሓቂ ኻዲኻ እዚ ሓራስ ሻዕብያ ሓራስ ሻዕብያ ኣላ ድያ
0: ኣታላወታ ሻምበል ሩጡ ንሩጡ ብለኩም ኣለኹ በጃኹም ወላ ንዑ ናይ ባዕለይ ክበርሐኩም

0: ኢለኩም እንዴ? እዚያ ዕድል ክትረክብ ዘይነበረ ሸዓ ኩያ ለቅብ ወይ ግንባራ በቅ ኔራታ። ወይ ኣነ እዚ ኩሉ ድኻመ ይባእ ንብላሽ።
1: አሁን አሁን እዚህ ነበረች፣ ወዴት ለመሄድ ትችላለች? ቤትን በሙሉ ፈልጉ።
0: ሻምበል ይህ ቤት እኮ ዝፍለግ የብላ ዝፈላለግ ንኺዳ ብዝኸባብያ ትህሉ ብማዕዶ ዝረአያ ተኩሽ ውድቃ

0: ዝሃፍቲ ገለ ቆልዓ ዝሓዘለት በዚ ሓለፈትን ንዓኽ ንዴ ኣይሰምዐን ዲኽ ዘለኒ
1: ኣበዳዳ
0: ኦይ ፀማምያ እዚኣ ወዲ ርግምቲ ተፃዊትልና ኣባ ናበየ ኸቢሉ

0: አንታሽ ጋር አቶም ለመጣ ከርከባዶ ዳርክ ሹጉር ይራተ መንከለት ነው አምንት ምንታ አታ በዛ ሐሊፋታ ናና መጻውት ይጋርከና በዚ ገይና በስ ሜልሰና በልካ አንግሊክ ተብለና መሬት ቆመሽ አንግሊክ ነን እሞንን እሞንን ብለኩም አሉ ናይ ሞድ አታን ተዘረኺብና ወራ ናይቁቱል ይልካ ንግለ ምራ
1: ዋ አንሳብ ይዳብል አብዚ ከባብ ሪ ጽናት እንታ ዋና ረሱል ይላ
2: ህዋ ጓልድራርከ ንኣኻትኩም እንደይ ኮንኩም እንታይ ዳ ፅቂጥኩም
1: ኣይረኸብናያን
2: እንታይ ትብላ ኣለኻ ኣበል ደሃያ ዲኹም ዘይረኸብኩም
1: ኣይፋሉ ክሳብ ካብቲ ዓዲ ትወፅእ ደኣ ደሃያ ነይሩና እምበር ድሓር ግን ናብቲ ሸኻ ናብቲ በለስ ምስኣተወት ስውር ኢላትማ በቲ ዝነበረቶ ቦታ ተኽስ ምስ ሰማዕና ናብቲ ኣንፈት እንተኸድና መሬት ከዓ ጸልሚቱ ስለ ዝነበረ ወላ ሓንቲ ክንረክብ ኣይከኣልና ናብዚ መጺያ ከይትኾን ኢልና ተኺልና ናብዚ መጺና
3: እሞ ተመሊስና ዶ ክንሪኣ
2: ክሳብ ዝኾነ ሓድሽ ሓበሬታ ዝመጸና ዝኾነ ሰብ ከይንቀሳቐስ
4: እዋይ ጽቡቕ ቈልዓ እቲ ውየስ ክበሊ ቁሩ ኸይኮኖ ነቡ እዩ ኸዓ ዝመስል

0: ብጻት ብጻት ጓልድራር መጽያ
1: መርሓባ ብጻት
2: መርሓባ ጓልድራር ዋ አንተ ማይልክ ተአመጽኺ አይበት ዝነበርከ ህወታ ተኹዝም ሰማዕና ቀቢጽና ከንና ነርና
1: ዘገርም እዩ ርኢ ምሰበልኩም ኣብቲ በለስቲ ሓበ ኣሕሊፈዮ ብድሕሪኡ ተኽሲ ሰሚዐ ካብቲ ዝነበርኩ ክወፅእ እንተበልኩ ግን ብድኻም ኣዝየ ተሰኒፈ ስለ ዝነበርኩ ድቃስ ወሲድኒ በቂ ሃልዋት የጥፍ ለይቲ ምስ ተበራበርኩ ግን ሰለይ እንዳበልኩ ናብ ሓደ ገዛ ተፀጊዐ ኣብ ውሕዲሮኒ ነቲ ሬሳ ንጎ ኸይደ እንተረእኽዎ ግን ኣክንዲ ክንዳይ ዝተሰውዑ እጅግና ብጻይና እዩ ነይሩ ብኽብሪ ከዓ ምስቶም ስድራ ኮይንና ቐቢርናዩ
2: ጓልድራር ብጻይና ኢልኪ ብጻይና ደኣ መን ኮይኑ
1: እህብ ክንዳይ ዝሓለፈ ብጻይ ወዲ ጥረ እዩ ነይሩ
2: ወዲ ጥረ ሞይቱ
0: ዋ ኣካ እንታይ ትብላ ኣለኻ ወዲ ጥረ ብጻይና ተሰዊኡ እንዳበልኩኻስ መይቱ ብጻይና እኮ እዩ
2: ወ መስዋእት እኮ ምእንቲ ህዝብኻን መሬትካን ምሕላፍ ደኣ እምበር ነብስኻ ምፍታው ኣይኮነ
0: ወ ጅግና ክኸዳዓ የጸብቐሉን እዩ ዋ ኣተንታይ ኹም ትብሉኒ ዘለኹም ወዲ ጥረስ ከዲዑ ትብሉኒ ኣለኹም
3: ኣዋ ንዓኸ ክትሕዘ ክዝሓሰበ ንስ እዩ ነይሩ

0: ወይ ሓወይ ደንጊፀሉ። ንማቱ ዘይተርፎስ ንምንታይ ንምንታይ ኣብ ከምዝ ወርዮ ምእንቲ ዝብኻን መሬትካ ንምስዋእ ሓላለኩ እዩ። ናይ ወዲ ጥረ ግን ክልተ ሞት ክልተ ሞት ሞይቱ ወይ ኣነ ሓወይ።
1: ኣንቱም ሰባት ብመንገዲ ኣመፅያ እቲ ቆልዓኻ ጠሚ ይበኩሎ ሃየ ድሃ ይግበሩ ንሕና ኸዓ ነናብ ስራሕና ንኽእል።

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል። ብምክንያት 20 ሰነ መዓልቲ ሰማዕታት ብፌደሬሽን ብሽክለታ ዞም ኣክል ተወዲቡ ዝተካየደ ውርድራት ብሽክለታ ትማሊ ሰንበት ብካልኣይ መድረኹ ተኻይዱ።
1: ሰላም ዝኸበርኩም ተኸታተልትና ከመይ ፀኒዕኹም? ዘለናዮ ቦታ ከባቢ ኢንሹራንስ ኮይኑ ብምክንያት 20 ሰነ መዓልቲ ሰማዕታት ኤርትራ ንክልተ ሰሙን ክካየድ ዝፀንሐ ፀወታ ሎሚ መፈፀምቱ ረኺቡሎ። ኣብዚ ፀወታ እዚ ስፖርታዊ ክልኽ ዘይኮነ ሃገራዊ ኒሕን ዝኽሪ ሰማዕታትና ብልዑል ኒሕ ዝካየድ ዘሎ ፀወታ ተረኺብና ንርከብ ኣለና። ሕጂ እውን ቀፂልና ምስቶም ዕዉታት ናይዚ ክቡር ዝኾነ ረዚን በዓል ሕፅር ዝበለ ፃኒሕት ክንገብር ኢና። ምሳና ፅንሑ።
2: ናይ ክልተ መድረኽ ዕምሪ ዘለዎ ውድድር ቅድድም ብሽክለታ ዞባ ማእከል ብምክንያት 20 ሰነ መዓልቲ ሰማዕታት ኤርትራ ዋንጫ ሰማዕታት 2026 ኣብ ዝሓለፈ ቀዳማይ መድረኹ ከም ዝተካየደ ዝዝከር እዩ። ናይ ማውንቴን ባይክ ካልኣይ መድረኽ ውድድር ብምክንያት ምዕፃው ትምህርቲ ተምሃሮ ናይ መወዳእታ ፈተና ዝጅምሩሉ ዕለት ብምግጫቡ እቲ ንዕለት 13 ሰነ ኣብ መስመር ፅርግያ ዓዲ ሰጉዶ ተሰሪዑ ዝነበረ ካልኣይ መድረኽ ውድድር ንሰንበት ዕለት 21 ሰነ ኣብ መስመር 5 መደበር ፖሊስ ኣስመራ ክካየድ መዲቡ ኣሎ። ኣብ ናይ ማእከሎትን ዓበይትን ተቀዳደምቲ ምስ እንሰግር ድማ ኣብ መወዳደሪ ቦታ ኢንሹራንስ ዝተሰርዐ ኮይኑ ማእከሎት ተቀዳደምቲ እዮም ልክ 18 ፈርቓን ኣብ መስመር ተረኺቦም። ኣብቲ ዕለት ናይቲ ውድድር ቀዳማይ ኮይኑ ዝተዓወተ ናትናኤል ሃብቲ ኣብ ካብ ጋንታ ኤሪቴል ክኸውን ከሎ ንዕኡ ቀፂሉ ድማ ዮናታን ቴድሮስ ካብ ደንደን፣ ዩኤል ሚካኤል ካብ ደንደን ብምዃን ተዓዊቶም። ብውህሉል ድማ ዮናታን ቴድሮስ ካብ ደንደን ጋንታ ደንደን ድማ ብውህሉል ዕውድቲ ኮይና። ቀፂለን ናይ ደቂ ኣንስትዮ ተቀዳድምቲ ኣብዚ ፀወታ ዝኾነ ናይ ምምላእ ኮነ ካልእ ዝኾነ ፀወታ ብዘይምንባሩ ድማ ብሓባር እየን ፀወተ እንዛዚመን። ናዚ ውፅኢት ድማ ኣድያም ዳዊት ካብ ደንደን ቀዳሜቲ ክትኣቱ ከላ ሚዛን ሃብተ ስላሴ፣ ናርዶስ ፀጋን ካብ ደቡብ ብምዃን ስዒበና። ኣብዚ ናይ ክልተ ሰሙን ብውህሉል ግዜ ካብ ዞባ ደቡብ ሱዛን ፍሳይ ዕውድቲ ናይዚ ረዚም በዓል ኮይና። ቀፂሎም ናብ መዛዘሚ ፀወታ ዝተረኸቡ ዓበይቲ ተቀዳደምቲ ኮይኖም ኣብዚ ፀወታ ድማ ካብ መጀመርቱ እዩ ብረስኒ ጀሚሩ። ናይዚ መርኣየ ድማ ብዙሓት ክቕረፁ እንከለዉ ብዙሓት ጉጅለታት ድማ ክመቓቐላ ጀሚረን። ኣብዚ ናይ መተባብዒ ወፈያታት እንዳተገበረሉ ንፀወታን ተዓዘብትን ኣዘናይ ዝኾነ ፀወታ ዘሰላሰሉ ዓበይቲ ተቀዳደምቲ ኣብ መወዳእታ ድማ እተን ዝተጋማምዓ ጉጅለታት በብቕረብ እንዳተጠርነፋ መፃ። ኣብ መዛዘሚ ድማ ነዚ ኩሉ ዝተዓዘበ ተቀዳዳማይ ገዛማንዳ ኤስሮም ተስፋይ ብምምላቕ ብዘይተቐጻጻይ ንመስመር ረጊፁ። ቀፂላ ዓባይ ጉጅለ ድገበሮቶ ቅፅበታ ውድድር ድማ ካብ ጋንታ ደንደን ኤፍሬም ዘረጋብር ካልኣይ፣ ናኦድ በረኸት ካብ ሰንበል ሳልሳይ ብምኻድ መስመር ረጊፆም። ብውህሉል ግዜ ድማ ኤፍሬም ዘረጋብር ካብ ደንደን ናይዚ ውድድር ዕውድ ተባሂሉ።
3: መጀመርያ ሽመይ ኤፍሬም ዘረጋብር ይበሃል። ናይ ጋንታ ደንደን ተፃወተ ማለት እዩ። ብጣዕሚ ዓብ ሓጎስ ማዕኒ ምስቲ 20 ሰነ ምዃኑ ፀወታ ብጣዕሚ ኣነስ ዝዓበይት ዋንጫ ይክብላ ዝኽእል ብጋንታና ንገብሮ ትሬይን ኮን ትሕግጋዝ እኳ ካብ ንሓንቲ ፀወታ ኣይኮና እንዳሉ ንኩሉ ፀወታ

0: ኩሉ ዘለሎ ፀወታት ድልዋት ኮይና ንኣቱ ኣምላኽ ሓጊዝና ስትራቴጂ ዝገበርና ካብ ስልጣንና ጀሚርካ ጋንታ ገዳ ኩሎም ተደጋንታ ካ ተሓጋጊዝና እዛ ዓወት ክነምፅኦ ክኢልና ማለት እዩ። ፀጋሚ ነሩ እኳ ዝብሎ ሓንቲ የብለየን ብደጋንታይ ኩሉ እቲ ፀገምሲ ኣይረኸብን ምክንያቱ እቶም ደጋንታይ ከቢቦምን እዮም ውዒሎም ዘድልየን ኩሉ እናገበሩ ዳርጋ ተሸጊረስ ክብላ ይክል ነሩ ማለት እዩ። 20 ሰነ ክበሃል ከሎ ቀሊል ሽም ኣይኮነን ምክንያቱ ደሞም ኮፍ ኢሎም እዮም ናብ ዝደብፅሕና ማለት እዩ። ኣነ በቲሶም ዝገበሩሉ ኣብዚ ዓወት በፂሐ ኣለኹ ንዕኦም ሕድርናቶም ገይረ ከዓ እቲ ዝዓበየ እቶም ዓበይቲ ኣሕዋትና በፂሕ መር ኣለዉ ክበፅሖ ኣምላኽ ሓግዘኒ እዋ ኣነ እኳ ዝዓወት ተዘይውሕድዎም ኣይበዝሖምኒ ኣነ ዝብል ንዕኦም ሲ እዚ ክውሕዶ እምበር ኣይበቕዖምኒ እዩ ምክንያቱ ድሓን ብዓቕሚ ዘን ዘለዋ ሕጂ ወፍክንዕኦም ክፍዮ ወፍዮ ደሎ ማለት እዩ ስጋዕቲ ዝበፅ ላዕሊ ደረጃ ንበፅሕ ብዓቕሚ ዘየ ወፍዮ ሎ ማለት እዩ።
1: ሰላም ብመጀመርታ እንኳ ሓጎሰኪ ሙሉእ ሽምክን ጋንታኽን ከተላልዩና።
2: ሽመይ ሱዛን ፍስሃ በሃል ጋንታይ ከዓ ጋንታ ዘዋዶ እዎ። እዘን ክልተ ሰንበት ዝነበራ ዋንጫ ሰማታት ብጣዕሚ እየ ተዳልየሉ ንሻምፒዮን ኤርትራ እየ መዳለው ገይረ። እዚ ክልተ ሰንበት ዝነበረኻ ፀቒጠ ንሻምፒዮን ኤርትራ መዳለው ኢልየ ሓሲበዮ ኣብ ዝገበርክዎ ከዓ ተዓዊተ ማለት እዩ። ናይ ሎም ዓንቲ ኣብ ትኮርቱ ብርትዕ ኢሉ ዩ ነይሩ መጀመርታ ሰንበት ስለ ሰዓርኩ ናይ ግዜ ቀዳሚት ነረ ቁሩብ መጥቃዕ ትፍጠር ነይሩ ገለ ግዜ ዓቂባ ክወፅእ ከዓ ብኣሰልጣኒ ተዋሂብኒ በቲ ዝተዋሃበኒ ከዓ ሰሪሐዮ ማለት እዩ። እዚ ናይ ሎም ዓንቲ ውድድር ዝኽሪ ሰማታት እዚ ዝሓለፉ ማለት እዩ ብጣዕሚ እየ ሕጉስቲ እንደዒ በቃ መግለፂ የብለይን ብጣዕሚ ተሓጒሰ ኣለኹ።
3: እቲ ሒዝናያ ዝኣተና ስልጢ ማለት እታ ጉሩፖ ተተኣኪባ ነቶም ስፕሪንተራት ከመይ ጌርካ ተውፅኦም እዚ ኩሉ ከምቲ ናትና ዳርጋ መብዛሕቶም ኣብቲ ቀዳማይ ዲቪዥን ስፕሪንተራት ስለ ዘለዉ ከመይ ጌርና ንዓኣጦም ንሰርሓሎም እዩ ነይሩ። ኣብ መወዳእታ ግን እታ ዘጋጠመት ዝነበረታ ብእንዳ ማርያም ዝነበረታ ናይ ቀዳሜት ፀወታ ናይ ምምላቕ ደረጃ ነይሩ። ብድሕሪኡ እውን ናይ በዓል እፍሬም ናይ በዓል ሚካኤል ናብኡ ጃምፒንግ ገይረ ማለትእዮም ናብታ ቀዳሜቲ ግሩፕ ኣብ መወዳእታ ከዓ ሰለስተ ናትና ስለ ዝነበሩ ብጋንታ ናይ ቀዳማይ ኢድ ሒዝና ወፂና ብ44 ማሕሊግና ኣቲና ነተን ምሳና ዝነበራ ብውልቂ እውን ናይ ቀዳማይ ናይ ሳልሳይን ሒዝና ወፂና ኣብ ካልኣይ ዲቪዥን እውን ከምኡ እታ ጉሩፖ ደርጋ ከምኡ ሕይል ዝበለ ፀወታ እዩ ነይሩ ሱ እውን ብጋንታና እውን ኣብኡ ናይ ካልኣይ ዲቪዥን እውን ብናታል ቴድሮስ ናይ ቀዳማይ ሉፍታ ብኣሚናዳብ ወለ ዮሃንስ ከዓ ናይ ካልኣይ ራብዓይ ተሸዒ ሒዝና እውን ወፂና ኣብ ካልኣይ ዲቪዥን ኣብ ናይ ሳልሳይ እውን ልክዕ ከምኡ ናይ ቀዳማይ ናይ ሻብዓይን ሒዝና ወፂና ሒዝናያ ዝነበርና ስልትስ ናይ ብሓቂ ተዓዊትና ኣሉ። ኣብ ካልኣይ ሰንበት ዝነበረ ዝውድድር ከዓ እቲ ዙርያ ብርትዕ ዝበለ ኣብ ቀዳማይ ዲቪዥን ብፍላይ ናይ 147 ኪሎ ሜትር እዩ ነይሩ። እሱ ከዓ ኣብቲ ቀዳማይ ሒዝናያ ዝኣተና ትስልቲ እንታይ እዩ ከመይ ጌርና እቲ ሒዝናያ ዘለና ዓቂብና ከመይ ጌርና ከዓ ነቶም ናይ ቀዳማይ ናይ ሳልሳይን ሒዞም ዘለዉ ከመይ ጌርና ንዕውት በቶም ጋንታ ልክዕ እቲ ዝሃብናዮ ፕላን ከዓ ነቶም ተቀዳደምቲ በቡ ጉቡእ ኣብ ሰሰዓት እውን ስለ ዝገበርዎ ብርትዕ ዝበለ ክብድ ዝበለ ፀወታ እዩ ነይሩ። ኣብ መወዳእታ እውን ልክዕ ከምቲ ዝሓሰብና እውን ናይ ቀዳማይን ናይ ካልኣይን ሒዝና ወፂና ናይ ጋንታ እውን ናይ ቀዳሚት ተሸሊምና ኣብ ናይ ካልኣይ ዲቪዥን እውን ልክዕ ከምኡ ብዮናታል ቴድሮስን ብዩኤል ሚካኤልን ናይ ሳልሳይን ረኺብና ናይ ቀዳሚት እውን ናይ ጋንታ ኣብ ሳልሳይ ዲቪዥን እውን ናይ ቀዳማይን ናይ ጋንታ እውን ተዓዊትና ትፕላናስ ናይ ብሓቂ ዕውት ኮይኑ ቀሊል ነገር ኣይኮነን ነይሩ ማለት እዩ ስራሕ እዎ። ናይ ባሓቂ እዚ 20 ሰነ ዝዓበየ ክቡር በዓል እዩ ናይ ባሓቂ። እሱ ከዓ እንታይ እዩ መዓልቲ ሰማእታት ቀሊል ኣይኮነን ኣብ ኩሉ ልቢ ኤርትራዊስ እንታይ ይስምዖ ንስሓት ነገር ኣይኮነን። በዚ ከቢድ ዋጋ ዝተኸፍሎ ከምዚ ኢላ ጋንታይ እውን ናይ ቀዳማይ ዲቪዥን ናይ ካልኣይ ዲቪዥን ናይ ሳልሳይ ዲቪዥን ከምዚ ኢሎም ናይ ቀዳሚቲ ብምውናና ናይ ባሓቂ ደይርሳዕ ታሪክ ንዓና ብኡ ከዓኒ ኦም ጥራይ ዘይኮነ ሚኒስትሪ ምክልኻልን እውን ጎስጓስን ሓበሬታን ቀሊል ነገር ኣይኮነን እቲ ዝግበረልና ንዓና ፕላስ ንዓና እውን ዓብ ዋጋ ኣለዎ ናይ ብሓቂ ከምዚ ኢልና ምዕወትና ከዓ ናይ ብሓቂ እንኳዕ ሓጎሰና እየ ዝብል
1: እምበኣር ከስ ዝኸበርኩም ተዓዘብትና ነዚ ናይ ክልተ ሰሙን ዝኣክል ውድድር ክካየድ ዝቐነየ ህያብ ዘበርከተሉ ነዚ ናይ ፌደሬሽን ዞባ ማእከል ኣብ ደገ ዝቕመጥ ገዲም ተቐዳዳማይ ዝገበርክዎ ሓፂር ዕላል ኣሎ ናብኡ ከብለኩም መጀመርታ ሙሉእ ሽምካን ዝመፅኻሉ ሃገርን ክተላለየና
4: ይቀኒለ መጀመርያ ስመይ ሃብቶም መንግስቱ ተቀዳዳማይ ኣስቢኮ ነበር መፃኸሉ ዓዲ ካብ ሕቡራት መንግስታት ኣሜሪካ ኣትላንታ ጆርጂያ ነዚ ረዚን ዕለት ነዚ ሽልማት እዚ ሒዘ ክመፅእ ደገሰኒ መጀመ

0: ተነዚ ክቡር ዕለት ላይክ ዩ ኖ ደሞ ምንዕፅምቶምን ላይክ ዩ ኖ ደበርከቱ ላይክ ዩ ኖ መስዋዕቲ ላይክ ነዚ ሃገር እዚኣ ነዚ ነስተንፍሶ ዘለና ንፋስ ነዚ ነዚ ዘለና ላይክ ዩ ኖ ሰላማዊ ድኾነት ሃገር ዝፈጠሩልና ደበርከቱና ንዓኣቶም ጎን ጎን ነዚኣቶም እውን ተቀዳደምቲ ብሽክለታ ዝተፈላለየ ዓይነት ስፖርት ዘለዎ ላይክ ዩ ኖ መስዋዕቲ ተኸፈሉ ስለዝኾነ ንዕኦም ነቶም ተቀዳደምቲ ብሽክለታ ላይክ ዩ ኖ ተሰውኡና ንዕኦም ዝኽሪ ንክኸውን ሙሉእ ከዓ ብሓፈሻ ከዓ ንኩሎም ሰማእታት ኤርትራ ንእሽተ ኣበርክቶን ንዓይ ንሕሊ ናይ ዕረፍቲ ኮኑ ዝብል ቀጻሊ ናይ ሓሳብ ስለ ዝነበረኒ ነዛ መዓልቲ እዚኣ ላይክ ኖ እግዚኣብሄር ፍቓዱ መሊእለይ ከዓ ነዛ መዓልቲ እዚኣ ከዓ ንእሽተይ ንዕኦም ንዝኽሪ ትኸውን እየ ኣወፍያ ዘለኹ መጀመርታ ላይክ ኖ ኣብ እቶም ዘለውና ናይ ኣብ ሕብረት ኣሜሪካ ላይክ ኖን ካናዳን ኢኩና ትብል ሓንቲ ማሕበር ኣለሃና ቀጻሊ ዕላማ ናይዛ ማሕበር እዚኣ ነዚ ናይ ስፖርት ሃገርና ላይክ ኖ ኣበርክትኡ ላይክ ኖ ንምብርካት እዩ እቲ ዕላማ ቀንዲ ዕላማ ኣብኡውን ንደቅና ላይክ ኖ ሕውነትን ፍቕርን ብስፖርት ተሃኒፆም ንክዓብዩ እቲ ቀንዲ ዕላማ ንዕኡ ጎኒ ጎኒ ነዚ እውን ኣብ ካልኦት ሃገራት ኣብ ኤሮፓውን ከምኡ ኣለውና ቀጻሊ ነቲ መደባቶም ነዚ ናይ ሽልማት ነዚ ላይክ ንሃገርና በፅሕዎ ዘሎ ደረጃ ናይ ብቅድም ብሽክለታ ንዕኡ ንምዕባይ ላይክ ኖ ኣበርክትኦም ላይክ ኖ ከምዚ ንእሽተይ ኣበርክቶ ንክገብሩ ንዕንስ እንታይ ይሕልፍ ለክነት ኩሉ ግዜ ድሌታቶም ኣሎ ነብሶኮም መብዛሕትም ተቀዳድምቲ ነብሶኮፎም ኣበርክቶ ይገብሩ እዮም ላይክ ኖ ግን ብሓፈሻ ከምዚ ላይክ ኖ ኣነ ላይክ ኖ ንእሽተይ መበገሰ ኮይኑ ዘሎ ምክንያቱ እንታይ መበገሰይ ከዓ ካልኣይ ንሕና ኣብ ንቀዳደምሉ ነበርና ቅድሜና ነበሩ ኣሕዋትና ላይክ ኣያታትና እዮም ነዚ ንዕና እዳተባብዑ ኣብዚ ላይክ ኖ በፅሑ ዘሎ ብቅድም ሽክለታ በፅሑ ሞ እዞም ኣብ ደገ ዘለዉ ተቀዳደምቲ ከዓ ጎኒ ጎኒ ነቲ ማያታትና ዘፅንሑልና ላይክ ኖ ናይ ምሃብ ናይ ምልጋስ ናይ ምትብባዕ ባህልና ከም ምኳኑ መጠን እቶምና ኣብ ደገ ዘለዉ ነብሲ ወከፎም ላይክ ኖ ነዚ ሃገርና ናይ ቅድም ሽክለታ ዞባ ማእኸል ፌደሬሽን ላይክ ኖ ንዓኣቶም ንምሕጋዝ ነብሲ ወከፎም ኣብ ፌደሬሽን ቅድም ሽክለታ ነባራ ተቀዳድምቲ ብደይ ምንም ክፍልት እዮም ላይክ ኖ ደሞ ምንረሃፅም ንኸፍሉ ዘለዎ እሞ ንሕና ላይክ ኖ ብዓቕምና ነዚኦም ጎንጎኒ ነቲ ንሳቶም እውን ግዜኦምን ጉልበቶም ከይበቕቑ ላይክ ነዚ ብሽክለታ እዚ ናብ ምዕባይ ፀሓይን ቁሪ እናተወቕዑ ዝገብሩ ዘለዉ ንሕና ክኣስ ንእሽተ ኣበርክቶ ክንገብር በዚ ጋጣሚ እዚ ንነብሲ ወከፍ ደገ ዘለኹም ተቀዳድምቲ ምሕፅ እንታይ ሕልፍ ላይክ ኖ እዚ ገበርኩምለይ ንእሽተይ ሓፃር ቀንምጥ ከዓ ንኤረቲቪ ከይመስገውን ከምኩም ክሓልፍ ኣይደለኒ ን ዩ
1: ብፌደሬሽን ኩዕሶ እግሪ ዞባ ማእከል ተወዲቡ ዝካየድ ዞባ ውሊግን ዋንጫ ሰማእታትን ዝሓለፈ ቀዳሚ ሰንበትን ቀፂሩ ተኻይዱ ትማል ሰንበት ሊግ ዞባ ማእከል ኣብ ስታድዮም ኣስመራ ብክልተ ግጥማት ቀፂሩ ተኻይዶ ፍለማ ናብ ሜዳ ዝወረዳ ኣልተሕሪር ኣንጻር ማይ ተመናይን ነይረን ክልቲአን ምብል 13 ፀወተን የካይደን ኣልተሕሪር ኣብ ካልኣይ ዙር ሓያል ተወዳዳርነት ብምርኣይ ንሰለስተ ብዓወት ሓደ ማዕረ ብምውፃእ ኣብ ሻምናይ ናብ ራብዓይ ተርታ ክብ ዝበለት ትማል እውን ኣንጻር ማይ ተመናይ ኣብ ዝገጠመትሉ እውን ኣይናሓዘትላን ፀወታ ምስ ፈለመ ኣብታሽ ዓይደቕ ብመንገዲ ሄርሞን ገብረ ገርግሽ ብዘመዝገባ ሸቶ ሓደ ባዶ ንዕረፍቲ መሪሓ ውፅያ ድሕሪ ረፍቲ ኣብ ዝቐፅለ ፀወታ ኣልተሕሪር ፀወታ ምስ ፈለመ ኣብ መበል 46 ደቂ ብመንገዲ ብርሃነ ትኽሊ ሚካኤል ብዘመዝገባ ሸቶም ክልተ ብሓደ መሪሕነት ኣደልዲላ ኣልተሕሪር በዚ ውፅኢት ኣየብቅዕትን ሄርሞን ገብረ ገርግሽ ንዕኡ ካልእቲ ንጋንቱ ድማ ሳልሰይት ሸቶ ወሲኹ ኣልተሕሪር ዓብላልነታ ብምቕጻል ኣብ 72 ከምኡ ድማ ቴስዓ ደቂ ካብ ኣክረም ኣደምን ኣቤል ክፍለን ሸቶ ወሲኻ ብገፊሕ ድማ 5 ባሮ ተዓዊታ ኣብዚ ግጥም ተፀዋታይ ሄርሞን ገብረ ገርግሽ ብሉ ተፀዋታይ ናይዚ ግጥም ተፀዊዑ ቀፂለና ሜዳ ዝወረዳ ኣትሉስ ምስ ዝራእትን ጥሪትን ነይረን ክልቲአን 5 ፀወተን ኣካይደን ኣብ ካልኣይ ዙር ክልተ ዓወትን ክልተ ማዕረን ብዘመዝገበቶ 23 ነጥቢ ሒዛ ናብ ዝግጥም ኣንጻር ኮርፖሬሽን ዘራእትን ጥሪትን ኣትያ ኣዱሉስ ንፀወታ ናብ ረብሓ ንምቕያር ግዜ ይወስደላን ኣብ 10 ደቂ ብመንገዲ ቢንያም ግርማይ ኣብ መበል 13:17 ደቂቕ ድማ ብመንገዲ ሳምሶም ዝተኸስተ ብዝረኸበተን ሸቶታት ንዕረፍቲ 3 ባዶ መሪሓ ድሕሪ ረፍቲ ኣብ ዝቐፅለ ፀወታ ኮርፖሬሽን ዘራእትን ጥሪትን ንኣዱሉስ ዕድል ይሃብዋን ዘራእትን ጥሪትን ኣብ ተወሳኺ ደቂቕ መምለስ እግሪ ብመንገዲ ሮን ዑስማን ሸቶ ረኺባ ፀወታ ብመሪሕነት ኣዱሊስ 3-1 ተዛዚሙ ኣዱሊስ ብዝያዳ ፀወታ ብ26 ነጥቢ ምስ ቀሕ ባሕርን ደንደንን ተማዕራርያ ኣብዚ ግጥም ተፃዋታይ ኣዱሊስ ሳምሶም ተኸስተ ደሚቑ እዚ ከምዚ ንኮሎ ትማል ሰንበት ናይ ዋንጫ ሰማእታት ንዋንጫ መን ሓለፈ ናይ ፍርቂ ፍፃመ ፀወታ ደቂ ተባዕትዮን ደቂ ኣንስትዮን ተኻይዱ ኣብ ናይ ደቂ ኣንስትዮ 3 ክለባት ሊግ ደቂ ኣንስትዮ ዞባ ማእከል ራብዒተን ድማ ሳለን ደቂ ኣንስትዮ ዞባ ማእከል ብምፅምባር ንዋንጫ

ሓምሻይ ዑመር መሓመድ ካብ ንዞባ ሰንዓፈ ሻርሻይ ዳንኤል ጎርማይ ካብ ምምሕዳር ሒሽምለ ኣብ ናይ ደቂ ኣንስትዮ ቀዳመይቲ ዘቢብ ተስፋ ጋብር ካብ ምምሕዳር ሒሽምለ ካልይቲ ማዕድን ሙልጌታ ካብ ንዞባ ሰንዓፈ ሳርሴይቲ ኤልዳና ክብሮም ካብ ምምሕዳር ሓይነባ ራብዒቲ ስኒት ዮሃንስ ብውልቂ ብምዃን ተዓዊተን

0: ፈፂሙ። እዚ ብዕለት 14 ሰነ ዝተኻየደ ውዕውዕ ስፖርታዊ ውድድር ብዝሒ ዝነበሮ ውድድራት እዩ ተሰሪዑ። ኣብቲ ዕለት 18 ኪሎ ሜትር ካብ ዝተሰርዓሎም ተቐዳደምቲ 4ይ ዲቪዥን ቀዳማይ እሰይ ሰዓረ፣ ካልኣይ ሄርሞን ወልደ ሚካኤል፣ ሳልሳይ ኣሚናዳብ ዮናስ፣ 4ይ ኣቤል ዮሃንስ፣ 5ይ ቶማስ ቢንያም፣ 6ይ ድማ ነቢ ሃብቶም ብምዃኑ ንውድድሮም ዛዚሞም። 23.4 ኪሎ ሜትር ካብ ዝተሰርዓሎም ሳልሳይ ዲቪዥን ሙኽታር ሓሰን፣ ናወዱ ዑቕበ፣ ሳምሶም ኢዮብ፣ ኤቨን ተክለዝጊ፣ ፋኑኤል ስቴፋኖስ ከምኡ ድማ ናወዱ ዓንደ ብርሃም ተኸታቲሎም ንውድድሮም ፈጺሞም። ካብ ግዜ ናብ ግዜ ብዝሕንን ዓቕምን ንዓበየን ዝኸዩ ዘሎ ተቐዳድምቲ ደቂ ኣንስትዮ ንምትባዕ ብምውሃድ ፌደሬሽን ቅድም ብሽክለታን ኮሚሽን ባህልን ስፖርትን ዞባ ድባርዋን ዝተበርከተ 3 ሓደስቲ መወዳደርቲ ብሽክለታ፣ 15 ማልያ፣ 11 ካስኮን፣ 8 ጫማን ዘጠቓለለ ዕጥቂ ኣብቲ ኣጋጣሚ ክወሃብ ከሎ 18 ኪሎ ሜትር ንምሽፋን ኣብ ዝተኻየደ ፀወታ ድማ ቀዳመይቲ ሳምራዊት ደበሳይ፣ ካልአይቲ መርሃዊት ክፍለ፣ ሳርሴይቲ ሊድያ መርሃዊ፣ ራብዒቲ ኮኸብ ኣብርሃም፣ ሓምሸይቲ ዮርሳሌም ማሪቆ፣ ሻርሸይቲ ድማ ሙዚ ተስፋልደት ብምዃኑ ውድድረን ፈጺመ። ካልኣይ ዲቪዥን 36 ኪሎ ሜትር ንምሽፋን ኣብ ዘካየድዎ ፀወታ ኣብ ሰዓት 37.8 ኪሎ ሜትር እናረገፁ መዛዘም ሕንፃፅ ካብ ዝበፅሑ ተቐዳድምቲ ሰነድ ሳብሶም ካብ ጋንታ ምስላም፣ ሚካኤል ሃይለ ካብ ምስላም፣ ናኤብ ተስፋኣለም ካብ ምስላም፣ ኤቨን ኢዮብ ካብ ጋንታ ገዛ ላምዛ፣ ሳይሞን ዓንደ መስቀል ካብ ጋንታ መረብ፣ ሚሊ ሳምሶን ካብ ጋንታ መረብ ካብ ቀዳማይ ክሳብ ሻርሻይ ብምኻን ውድድሮም ፈጺሞም። ኣብ ቀዳማይ ዲቪዥን ኣብ መንጎ ተቐዳድምቲ ያፌት የማነ ካብ ጋንታ ምስላም ከምኡ ድማ ሳይሞን ፀገዛው ካብ ጋንታ ገዛ ላምዛ ተመሳሳሊ ነጥቢ ኣውሃሊሎም ብምፅንሖም ህልኽ ዝመሎ ፆታ ክንፀባርቕ ትፅቢት ተዓዘብቲ ነይሩ። ኣብ መወዳእታ ዝተረኽበ ውፅኢቱ ድማ ያፌት የማነ ምስላም፣ ሳይሞን ፀገዛ ኣብ ጋንታ ገዛ ላምዛ፣ ሴም ዳዊት ካብ ጋንታ መረብ፣ ኣሚናዳብ ኣለም ካብ ጋንታ መረብ፣ ተመስገን እያሱ ካብ ጋንታ ምስላም ከምኡ ውን ኤቨኒሳ ካብ ጋንታ ምስላም ብምዃን ብተኸታታሊ ንውድድሮም ዛዚሞ። ብሓፈሻ ኣብ ናይ ክልተ ሰናብቲ ድምር ውፅኢት ዕወታ ዝኾኑ ተቐዳድምቲ ኣብ ናይ 4ይ ዲቪዥን ቀዳማይ ሄርሞን ወልደ ሚካኤል ብ12 ነጥቢ ተሸላሚ ወርቂ መዳልያ፣ ካልኣይ እሰይ ሰዓረ ብ10 ነጥቢ ተሸላሚ ብሩር መዳልያ፣ ሳልሳይ ኣቤል ዮሃንስ ብ8 ነጥቢ ተሸላሚ ነሓስ መዳልያ። ተቐዳድምቲ ሳልሳይ ዲቪዥን ቀዳማይ ናወድ ዕቑባይ ብ12 ነጥቢ ተሸላሚ ወርቂ መዳልያ፣ ካልኣይ ሙኽታር ሓሰን ብ11 ነጥቢ ተሸላሚ ብሩር መዳልያ፣ ሳልሳይ ርእሶም እዮም ብ6 ነጥቢ ተሸላሚ ነሓስ መዳልያ። ኣብ ናይ ደቂ ኣንስትዮ ቀዳሚቲ ሳምራዊ ደበሳይ ብ14 ነጥቢ ተሸላሚት ወርቂ መዳልያ፣ ካልአይቲ መርሃዊት ክፍለ ብ10 ነጥቢ ተሸላሚት ብሩር መዳልያ፣ ሳልሴይቲ ኮኸብ ኣብርሃም ብ6 ነጥቢ ተሸላሚት ናሓስ መዳልያ። ኣብ ካልኣይ ዲቪዥን ቀዳማይ ናኤብ ተስፋኣለም ብ16 ነጥቢ ተሸላሚ ወርቂ መዳልያ፣ ካልኣይ ሰነድ ርእሶም ብ15 ነጥቢ ተሸላሚ ብሩር መዳልያ፣ ሳልሳይ ሚካኤል ሃይለ ብ9 ነጥቢ ተሸላሚ ናሓስ መዳልያ። ኣብ ናይ ቀዳማ ዲቪዥን ቀዳማ ያፌት የማነ ካብ ጋንታ ምስላም ብ21 ነጥቢ ተሸላሚ ወርቂ መዳልያ፣ ካልኣይ ሳይሞን ፀገዛብ ካብ ጋንታ ገዛ ላምዛ ብ15 ነጥቢ ተሸላሚ ብሩር መዳልያ፣ ሳልሳይ ኣሚናዳብ ኣለም ካብ ጋንታ መረብ ብ12 ነጥቢ ተሸላሚ ናሓስ መዳልያ። ዕውታት ተቀዳደምቲ ዝተዳለሎም ሽልማት ካብ ኢድ ዝተፈላለዩ ሓለፍቲ ተዓዲሎም። እዚ ከምዚ ኢሉ እንከሎ ካልኣይ ዙር ሊግ ዞባ ደቡብ ኣብ ከተማታት ሰንዓፈን ዱባርዋን ኣብ ዝቕፀለሉ ዱባርዋን ሰንዓፈን ተዓዊተን ኣብ ዱባርዋ ብ14 ሰና መንጎ ጋንታታት ደቂ ኣምሓርን ዱባርዋን ኣብ ዝተኻየደ ፆታ መበል 12 ደ መገዲ ኤስትሮም እስያስ ቅልጥፍቲ ሸቶ ዘመዝገበ ዱባርዋ መሪሕነት ሒዛ ቀፂላ እውን ኣብ መበል 42 ደ ብውህደት ተፃወቲ ዱባርዋ ኤስትሮም እስያስን ዳዊት በረኸት ዝተሰርሐት ኩዕሶ ዳዊት በረኸት ኣብ ሰኪዕ ደቂ ኣምሓረ ኣዕሪፍዋ። ንዕረፍቲ ድማ 2 ባዶ ተመሪሖም ዝወፁ ተፃወቲ ደቂ ኣምሓረ ድሕሪ ዕረፍቲ ናይ ምጥቃዕ ሓይሎም ብምዝያድ ኣብ መበል 68 ደቕ ካብ ተፃወታይ ሰምረ በሪሁ እኳ ሸቶ ተረኸቡ ክመዓራርዩ ግን ኣይከኣሉን። ኣብ ካልኣይ ዙርያ ሊግ ስዕረት ዘየመዝገበ ዱባርዋ 2 ባዶ ዝኾነ ውፅኢት ተዓዊታ። ብሉፅ ተፃዋታይ ናይቲ ግጥም ተኸላኸላይ ዱባርዋ ዳዊት ተኽለ ሚካኤል እዩ። ብ13 ሰነ ኣብ ሰንዓፈ መንጎ ጋንታታት ዓረዛን ሰንዓፈን ዝተኻየደ ፆታ ድማ ብዓወት ሰንዓፈ 3 ባሕረብ ዝኾነ ውፅኢት ተዛዚሞ።
1: ኣብ ከተማ ከረን መባእታዊ ስልጠና ናይ ውሽጢ ገዛ ውድድራት ተዋሂቡ። ኣብ ከተማ ከረን ብሃገራዊ ፌደሬሽን ውሽጢ ገዛ ኤርትራ ዝተወደበ መባእታዊ ስልጠና ዳንነት ክወሃብ ዝቐኒ ሓለፍቲ ስፖርት ኣብ ዝተረኽብሉ ብ11 ሰነ ብወግዒ ተዛዚሙ። እቲ ካብ 8 ክሳብ 11 ሰነ ዝተካየደ ስልጠና 6 ደቂ ኣንስትዮ ዝርከብዎም 15 ሰልጠንቲ ክስልጡን ከለው ማሰልጠንቲ ቅሳነት በረኸትን ያስሚን መሓመድ ብርሃንን ብክለሰ ሓሳብን ተግባርን ፈተናን ቀሲሞም። ኣብ መኽፈቲ ፕሬዚደንት ናይ ውሽጢ ገዛ ውርድራት ዞባ ዓንሰባ መምህር ኣወልኬር ዓብዱራሕማን ኣብ ዘስምዑ ቓል ሰልጠንቲ ንዝረኽቡ ዕድል ሓያል ፃዕሪ ብምክያድን ብምምዕባልን ንዝቐስህምዎ ስልጠና ባድሜንተን ኣብ ንኡሳን ዞባታት ንምዕባዩ ንምስፍሑ እንተርኦም ክፃወቱ ተላብዩ። ከምኡ ውን ሓላፊ ባህልን ስፖርትን ከተማ ከረን መንእሰይ ትንሳኡ ብወገኑ ባድሜንተን ብደረጃ ከተማ ይኹን ዞባ ንምስፍሑ ባህልን ስፖርትን ከተማ ከረን ኩሉ ካብኡ ዝሕተት ጥለባት ከማልእ ድሉ ምህላው ሓቢሮም። ካብ ሃገሮ ፌደሬሽን ሓላፊት ምክትታል ደቂ ኣንስትዮ ወይዘሮ ያስሚን

0: መሓመድ ብርሃን እውን ሰልጠንቲ ንዝተዋህቦም ናይ ሓፂር ግዜ ስልጠና ብትግሃትን ብቕዓትን ከም ዝቐሰሙ ገሊጻ። ኣብ መወዳእታ ሰልጠንቲ እንስረለበሎም ናይ ምስክር ወረቐት ካብ ኢድ ዝተፈላለዩ ሓለፍቲ ስፖርት ዞባዓን ሰባት ተቐቢሎም
1: ኣብ ከተማ ከረን ብምክንያት 20 ሰነ መዓልቲ ሰማእታት ውርድራት ብሽክለታ ተኻይዱ።
2: ፈደረሽን ቅድድም ሽግለታ ከተማ ከረን ንክልተ ሰናብቲ ዝቐጸለ ብምክንያት 20 ሰነ ዝኽሪ ሰማእታት ኤርትራ ዝተሰርዐ ውድድር ብሽግለታ ትማሊ ሰንበት ፈሊሙ። ኣብዚ ዕለት ኣብ ዝተኻየደ ውድድር ጎኒ ጎኒ እዚ ረዚን ታሪኻውን ዝኽሪ ሰማእታትና ዝካየድ ዘሎ ውድድር ነቶም ኣብዚ ዓመት እዚ ብመስዋዕቲ ሞት ንዝተፈለይዎም ቀዳማይ ነስረዲን መሓመድ ኣባል ፈደሬሽን ዞባ ዓንሰባ ብዘጋጥሞ ድንገታዊ መስዋዕቲ፣ ካልኣይ ተቀዳዳማይ እሰይ ከሰተ ተስፋፅን ካብ ጋንታ ዓዲ ተከሌዛን ብዘጋጥሞ ናይ መኪና ሓደጋ ብሕልና ብምዝካር 4 ጋንታታት ካብ ንኡሳን ዞባታት ከረን ከምኡውን ሓሓንቲ ጋንታ ካብ ንኡሳን ዞባታት ሓጋዝ ዒላበር ዒድ ዓዲ ተከሌዛን ዝተሳተፍዎ 4 ካታጎሪ ተመዲብሉ ስፖርታዊ ዲስፕሊን ዘነገሶ ውድድር ተኻይዱ። ውድድር ምውድዳር ከም ምዃኑ መጠን ንኽትዕወት ስለ እትወዳደር ተወዳደርቲ ኣብ ሓያል ግጥም ብምእታው ተደጋጋሚ መጥቃዕቲ ከካይዱ ፈቲኖም፣ ብፀረ መጥቃዕቲ ድማ ይብርዕኑ። ማዕረ ማዕረ እዚ ምፍኽኻር ንተዓዘብቲ ዝለዓለ ርሱን ውድድር ብምንባሩ ነቲ ብምክንያት 20 ሰነ መዓልቲ ሰማእታት ዝተዳለወ ናይ ዝኽሪ ፅዋዕ ንምውናን ኣብ ዝተገበረ ናይ ኢንዶርትመንት ኮነ ፍጻሚ ውድድር ልዕሊ ኣብ ዝሓለፈ ውድድራት ሰሓብን ርስንን ኮይኑ ውዒሉ፣ ከም ውፅኢቱ ድማ ምድግጋ መጥቃዕቲ ዝበዝሖ ኮይኑ ብምውዓሉ ናይ ምግላፍ ተርእዮታት ዝተረኣዮ ዕለት ኮይኑ ውዒሉ። ኣብ መወዳእታ ዝተረኸበ ውፅኢት ምስ ንርኢ ድማ ካብ ካታጎሪ ደቂ ኣንስትዮ ንዝተሰልዐለን 20 ኪሎ ሜትር ብምሽፋን ኣብ ዘካየደ ውድድር ኣብ ሰዓት 31.4 ኪሎ ሜትር እንዳሃረማ ቀዳመይቲ ደሊና ዳዊት ክብሮም ካብ ጋንታ ሽሉኽ ንመወዳድርታ ዙርያ ብምድራብ ንበይና ተዓዊታ። ኣብ ናይ ህንፃናት ማውንቴን ካታጎሪሲ ንዝተሰልዓሎም 20 ኪሎ ሜትር ንምሽፋን ኣብ ዝተኻየደ ውድድር ድማ ኣብ ሰዓት 32.2 ኪሎ ሜትር እንዳሃርሙ ቀዳማይ ፍኖት ዘርኣይ በርሀ ካብ ጋንታ ገዛባንዳ፣ ካልኣይ ኣሕመድዲን ያሲን ናስር ካብ ጋንታ ገዛባንዳ፣ ሳልሳይ ዮናስ ጣዓመ ኪዳን ካብ ጋንታ ዓዲ ተከለዛ ብምዃን ተዓዊቶም። ኣብ ማውንቴን ካታጎሪ ቢ ንዝተሰልዓሎም 79.8 ኪሎ ሜትር ንምሽፋን ኣብ ዝተኸየደ ውድድር ኣብ ሰዓት 37.7 ኪሎ ሜትር ናሃሪ ብዘለዎ ውድድር ክዛዝሙ 8 ኪሎ ሜትር ምስ ተረፎም ክልተ ተቐዳድምቲ እንዳተባራሪ ንኩሎም 20 መወዳድርቶም ዙርያ ደሪቦም ካብ ፀወታ ገሊፎሞም። ኣብ መወዳእታ ቀዳማይ ሓሰን ዓብደልሓሚድ ሓሰን፣ ካልኣይ ያስሚን መሓመድ ዑመር ሕመድ ክልቲኦም ካብ ጋንታ መጓዓዝያ ተዓዊቶም። ኣብ ማውንቴን ካታጎሪ ኤ ንዝተሰላዓሎም 100.8 ኪሎ ሜትር ንምሽፋን ኣብ ዝተገበረ ውድድር ድማ ኣብ ሰዓት 39.9 ናሃሪ ብዘለዎ ውድድር ቀዳማይ ኣማን ነጋሽ ዮሃንስ ውድድሩ ንምዝዛም 44 ኪሎ ሜትር ምስ ተረፎ ንኩሎም 24 መወዳድርቱ ዙርያ ደርቢ ካብ ፀወታ ገሊፉ ንበይኑ ተዓዊቱ። ኣብ ናይ መወዳእታ ዳኮርሶ ኣብ ዝገበሮ ውድድር ድማ ንዝተሰላዓሎም 109.2 ኪሎ ሜትር ኣብ ሰዓት 40 ኪሎ ሜትር ናህሪ ብዘለዎ ውድድር ዛዚሞም። ቀዳማይ ድማ ዮናታን እድሪስ ሳልሕ ካብ ጋንታ ሬድሲ፣ ካልኣይ ናትናኤል ኪዳነ ዮሃንስ ካብ ጋንታ ሽሉኽ፣ ሳልሳይ ኤቨን ታደሰ ታረቀ ካብ ጋንታ መጓዓዝያ ኮይኖም ተዓዊቶም። ናይዚ ብምክንያት 20 ሰነ ንዝኽሪ ሰማእታት ኤርትራ ዝተሰርዐ ውድድር ብሽግለታ ንዝቕፅል ሰንበት ዝካየድ ምዃኑ ፈደሬሽን ቅድድም ብሽግለታ ከተማ ከረን ሓቢሩ።
0: ናይ ምድብ ግጥማት ዋንጫ ዓለም ዝሓለፈ ቀዳምን ሰንበትን ብብርክት ዝበሉ ግጥማት ቀፂሩ ተኻይዱ።
3: ሜክሲኮ ኣንጻር ደቡብ ኣፍሪቃ ኣብ ዘካየድቶ ግጥም ዝንምልከት ኣብ ናይ ቅድሚ ዕረፍቲ ፆታ ፈለማ ሜክሲኮ ኣብ ታሽዒቲ ዳናይት ግጥም ካብ ኪኑኖስ ብዝረኸበታ ሸቶ መሪሕነት ብምሓዝ ንዕረፍቲ ክትወፅን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፆታ ግን ካልእ መልክዕ ዝሓዘ ፍጻመይ ተኸሲቱ። ኣብዛ ፆታ ትሕቲ ብቕዓት ኮይና ዘቕርበት ሃገሬት ጋንታ ደቡብ ኣፍሪቃ መበል 49 ደቕ ንተፃዋታ ያያ ሲቶለ ብቐይሕ ካርድ ብምኽሳር ናይ ፈለማ ተፃዋታይ ብቐይሕ ካርድ ዝተባረረ ክኸውን ከሎ እቲ ፍጻመ ንብዝሒ ቁፅሪ ተፃወቲ ናብ 10 ብምውራድ ብጎደሎ ንክትዛዝም ክትፍረድን ከላ ሜክሲኮ ድማ መበል 67 ደቕ ካብ ራውል ጂሚነስ ካልእ ሸቶ ከተመዝግብ፣ እዚ ተፃዋታይ ናይ ፈለማ ሸቶ ንሃገሩ ኣብዚ ውድድር ዘመዝገባ ብንባራ ድማ ተዘካሪት ኮይና ሓሊፋ። ኣብ መበል 84 ደቕ ደቡብ ኣፍሪቃዊ ቴምባ ዝዋነ ንተፃዋታይ ሜክሲኮ ብምፅፍዑ ብቫር ድሕሪ ምርጋፁ ብቐይሕ ካርድ ካብ ሜዳ ክባረር እንከሎ ምውፃእ ናይ ዝተፃወታይ ንቁፅሪ ተፃወቲ ሃገሩ ናብ 9 ክወርድ ቀሲቡ። ፆታ ብምዝዛሙ ሜክሲኮ ኣብ መበል 92 ደቕ ንተፃዋትያ ሴዛር ሞንተዝ ብቐይሕ ካርድ ብምኽሳራ እቲ ፆታ ኣብ መኽፈቲ 3 ቀያሕቲ ካርድታት ዝተረዮ ኣገራሚ ክኸውን ከሎ ኣብዚ ፆታ ሃገረት ጋንታ ሜክሲኮ 2 ባዶ ተዓዊታ። ራውል ጂምነዝ ድማ ብሉስ ተፃዋታይ ነዛ ግጥም ዝተሰመ እዩ። ሃገረ ቅጥር ዘንገርቶ ቅን 4-5 ኸይሩ ዋንጫ ዓለም 2022 ኣብ መላእቲ ውድድር ዝተረኣየ ብዙሒ ቀያሕቲ ካርድታት 4 ክኸውን ከሎ ኣብ መኽፈቲ ናይዚ ውድድር ዝተረኣየ 3 ቀያሕቲ ካርድታት ካብቲ ዝሓለፈ ውድድር ብሓንቲ

ድ ብምጉዳሉ ኣገሪሙ ኣሎ። ወዲ 17 ዓመት ሜክሲካዊ ተጻዋታይ ጅልቤርቶ ሞራ ድሕሪ ዕረፍቲ ተቐይሩ ናብ ሜዳ ብምእታው ኣብዚ ውድድር ዝነእሰ ተጻዋታይ ተባሂሉ ታሪክ ሰኒዱ ኣሎ። ኣባላት ናይ ዝምድብ ዝኾነ ሃገራውያን ጋንታታት ዶብ ኮርያን ቼክ ሪፓብሊክን እውን ፀወተን ኣካይደን እየን። ኣብ ናይ ቅድሚ ዕረፍቲ ፀወታ ዘን ሃገራት ብዘይሸቶ ክፈላለያ ከለዋ ድሕሪ ዕረፍቲ ኣብ ዝቐፀለ ካልኣይ ኣብ ርግጥም ቼክ ሪፓብሊክ እያ ኣብ መበል 59 ካብ ክሬጂክ ብዝረኸበታ ሸቶ ቀዲማ መሪሕነት ክትሕዝኪ ኢላ። ዶብ ኮርያ ኣብ መበል 67 ካብ ህዋንግኢን ቢዮም ብዝረኸበታ ሸቶ ናብ ፀወታ ተመሊሳ ድዕዛ ሸቶ ናብ ልዳት መጋጥምታ ብቕልጡፋት ዝኾና ኩዓሳሱ ክፅጋዕ ዝጀመረት ኮርያ ኣብ መበል 80 ካብ ተቐይሩ ናብ ሜዳ ዝኣትወ ኦህዮንግዩ ምዕወቲ ሸቶ ብምርካብ ካብ ድሕሪ ተበጊሳ 2-1 ክትዕወትን ከላ ኣብዛ ፆታ ሸቶ ዘመዝገበን ንካልቲ ሸቶ ኩዕሶ ዝቐረበን ህዋንግኢን ቢዮም ብሉሶ ፀዋታይ ተባሂሉ ተሰይሞም። ኣብዛ ፆታ ሓለቓ ሃገራዊት ጋንታ ዶብ ኮርያ ሶን ሁን ሚን ማሊ ሃገሩ ወዲዩ መበል 145 ፀዋታታቱ ከካይድ እንከሎ እዚ ወዲ 36 ዓመት ተፀዋታይ 56 ሸቶታት ንሃገሩ ኣመዝጊብሎ። ኣብ ካልኣይ ምድብ ዝተደራደላ ካብ እንግርቲ ናይ ዝውድድር ዝኾነት ካናዳ ኣንጻር ቦዝኒያ ሄርዘጎቪና ተጻዊቶም። ኣብ ናይ ቅድሚ ዕረፍቲ ፀወታ ሃገራዊት ጋንታ ቦዝኒያ ኣብ መበል 21 ካብ ሉኪች ብዝረኸብታ ሸቶ መሪሓ ንዕረፍቲ ክትወፅን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ካልኣይ ብረት ፀወታ ብቅድሚ ደገፍታ ትፃወት ዝነበረት ካናዳ ኣብ መበል 78 ካብ ተቐይሩ ናብ ሜዳ ዝወረደ ካይል ላሪን ብዝረኸብታ ሸቶ ሓደ ብሓደ ተፈላለያ። ካናዳዊ ካይል ላሪን ድማ ብሉሰ ፀዋታይ ናይ ዝግጥም ዝተሰመየ እዩ። ኣባላት ናይ ዝምድብ ዝኾነ ሃገራውያን ጋንታታት ቀጠርን ስዊዘርላንድን እውን ተፃዊተን እየን። ኣብ ናይ ቅድሚ ዕረፍቲ ፀወታ ስዊዘርላንድ ኣብ መበል 17 ካብ እምቤሎ ብመገዲ ፍፅም ክላ ኣብ ዝረኸብታ ሸቶ ሓደ ባዶ መሪሓ ንዕረፍቲ ክትወፅን ክላ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ቀጠር ፀወታ ኣብ ኣጋ ምዝዛሙ ኣብ መበል 94 ካብ ብዓለም ኮኺ ብዝረኸበታ ሸቶ ሓደ ብሓደ ተፈላለያ። ኣዛ ፀወታ ንብዙሓት ኩዓሳሱ ክዓግድ ዝውዕለ ሓላው ልዳት ቀጠር ማሕሙድ ኣቡናዳ ብሉፅ ተፃዋታይ ተሰይሞ። ሓንቲ ካብ እንግርቲ ናይ ዝውድድር ዝኾነት ሕቡራት መንግስትታት ኣሜሪካ ኣብ ሜዳ ኣንጻር ፓራጓይ ዘካየደቶ ፀወታ ግፊዕ ዓወት ብምዝጋብ ታሪክ ሰሪሓ። ኣሜሪካ ኣብ ናይ ቅድሚ ዕረፍቲ ፀወታ ኣብ 7 ደቂ ካብ ፓራጓዊ ተፃወታይ ቦባዲላ ብዝረኸብታ ህያብ ቀዲማ መሪሕነት ናይ ፀወታ ክትሕዝን ከላ ኣብ መበል 31 ከምኡ ድማ 45 ደቂቕ ፍሎሪያን ባሎጉን ብዝቕፀረላ 2 ሸቶታት 3 ባዶ መሪሓ ንዕረፍቲ ክትወፅእ ክኢላ። ድሕሪ ዕረፍቲ ኣብ ዝቐፀለ ካልኣይ ብርግጥም ፓራጓይ ኣብ መበል 73 ካብ ዳሚያን ማውሪሽዮ ነቲ ውፅኢት ዘፅበ ሸቶ እኳ ተመዝገበት ጆቫኒ ሬና ብተወሳኺ ግዜ ማለት ኣብ መበል 98 ደቂቕ ሸቶ ስለ ዘመዝገበ ኣሜሪካ ብድምር ውፅኢት 41 ብምዕዋት ኣብ ታሪኻ ንፈለማ እዋን ገፊሕ ዓወት ኣመዝጊባ። ኣባላት ናይ ዝምድብ ዝኾነ ሃገራውያን ጋንታታት ኣውስትራልያን ቱርክን ፀወተን ኣካይደን። ኣብ ናይ ቅድሚ ዕረፍቲ ፀወታ ኣውስትራልያ ካብ ኔስትሮይ ራኩንዳ ብዝረኸብታ ሸቶ ቀዲማ መሪሕነት ናይዚ ፀወታ ብምሓዝ ንዕረፍቲ ክትምርሕ ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ እውን ኣውስትራልያ መበለ 75 ካብ ሜቴካልፊ ብልስቲ ሸቶ ብምርካብ ነቲ ግጥም 2 ባዶ ተዓዊታ ብምውፃእ ኣገሪማ። ኣብዛ ፀወታ ናይ ኣውስትራልያ ሓላው ልዳት ቢች ይብል ዝተፃዋታይ ተባሂሉ ተሰይሞም። ናይ ኣውስትራልያ ኢራኩንዳ ኣብዛ ፀወታ ዘመዝገባ ሸቶ ኣብ ታሪክ ኩዕሶ እግሪ ሃገሩ እቲ ዝናእሰ ተፃዋታይ ኣብ ውድዳት ዋንጫ ዓለም ሸቶ ዘመዝገበ ተባሂሉ ታሪክ ከፅሕፍ ክኢሉ ኣሎ። እዚ ተፃዋታይ ወዲ 20 ዓመትን 125 መዓልታትን ብምዃን ነዚ ሃገራዊ ክብረ ወሰን ክሕዝን ከሎ ኣውስትራልያዊ ብሬት ሆልማን ኣብ 2010 ኣንጻር ጋና ዘመዝገበ ሸቶ ወዲ 26 ዓመትን 84 መዓልታትን ከሎ ዝሰነዶ ብምባሩ ነቲ ክብረ ወሰን ሒዝዎ ጸኒሑ እዩ። ናይዚ ውድድር ዝዓበየ ግጥም ክበሃል ካብ ዝከኣል ፀወታ ኣባላት ሳልሳይ ምድብ ዝኾነ ሃገራውያን ጋንታታት ብራዚልን ሞሮኮን ዘካይዶ ፀወታ እዩ ነይሩ። እዘን ኣብ መሳልል ፊፋ ምስ ቀዳሞት 10 ሃገራውያን ጋንታታት ዝስርዐ ሃገራት ኣብ ዘካይዶ ፀወታ ሃገራዊት ጋንታ ብራዚል ቅድሚ 4 ዓመት ብመዘና ካሜሮን ስዕረ ተቕቢላ ብምባራ ኣንጻር ብቕዓ ዘላ ሞሮኮ እተካይዶ ፀወታ እውን በቲ ካልእ ቀሊል ከምዘይከውን ትፅቢት ነይሩ እዩ። ኣብ ናይ ቅድሚ ዕረፍቲ ፀወታ ሃገራዊት ጋንታ ሞሮኮ ሳይባሪ ካብ ኢብራሂም ድያዝ ዝተቐበላ ብልስ ኩዕሶ ናብ ስክዒ ብራዚል ብምቕማጡ ሞሮኮ መሪሕነት ናይ ዝግጥም ሒዛ። ብራዚል ኣብ መበል 32 ካብ ቪኒሽስ ጁኒዮር ማዕረስ ገበረታ ብልስ ሸቶ ብምርካብ ናብ ፀወታ ብምላስያ ንዕረፍቲ ምሪሓ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ዘን ሃገራት ዝተፈላለየ ፈተነታት እኳ ተካይዳ መዕውቲቱ ትኸውን ሸቶ ክረኽባ ግን ኣይከኣላን። እቲ ፀወታ ካብ ናይ ሓባር ውፅኢት ሓደ ብሓደ ተዛዚሙ። ቪኒሽስ ጁኒዮር ብሉፅ ተፃዋታይ ናይዛ ግጥም ዝተሰመየ እዩ። ድሕሪ 28 ዓመታት ናብ ፀወታ ዋንጫ ዓለም ንፈለማ እዋን ስቱፍያ ዝረጋግፀ ስኮትላንድ ኣንጻር ሄይቲያ ተፃዊታ። ስኮትላንድ ኣብ ናይ ቅድሚ ዕረፍቲ ፀወታ መበል 28 ደቂ ካብ ሜኪን ብዝረኸብታ ሸቶ ሓደ ባዶ መሪሓን ዕረፍቲ ክትወፅን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ እውን ስኮትላንድ ነዛ ሸቶ ብምዕቃባ ነቲ ፀወታ ሓደ ባዶ ብምዕዋት ድሕሪ 36 ዓመታት ኣብዚ ውድድር ናይ ፈለማ ዓወት ብምዝጋብ ታሪክ ሰሪሓ። ኣብዛ ፀወታ ናይ ስኮትላንድ ጆን ሜኪን እዩ ብል

0: ስጻታይ ተባይሉ ተሰይሞ
1: ተዓዋቲት ኣርባዕተ ውርድራት ዋንጫ ዓለም ጀርመን ኣንጻርታ ኣብ ታሪኻ ንፈለማ ግዜያ ናብ ዝውርድር ዝበጽሐትን እታ ዘወሓደ ህዝቢ ሒዛ ኣብ ዋንጫ ዓለም ክትሳተፍ ዝበቕዕትን ክሮሳዮ ገጢማ ጀርመን ኣብ ዝግጥም ካብ ካይ ሃቨርትስ 2 ሸቶ ካብ በኒሜቻ ሾልተርቤክ ጀማል ሙስያላን ናትናኤል ብራውንን ውንደቭን ብዘውፅረተን ሸቶታት ነታ ብመንገዲ ኮመኒሻ ናይ ፈለማ ናይ ዋንጫ ዓለም ሸቶኣ ዘመዝገበት ክሮሳኦ ብገፊሕ 7 ብሓደ ዲኻታ ካብ ዋንጫ ዓለም 2018 2022 ካብ ናይ ምድብ ግጥማታ ዝተሰናበተ ጀርመን ኣብ ብራዚል ኣብ ዝተኻየደ ዋንጫ ዓለም የንጋሪት ሃገር ብራዚል ብገፊሕ 7 ብሓደ ረቲዓ ምንባራ ዝዳእታ ግዜ ልዕሊ 10 ግጥማት ብተኸታታሊ ዝተዓወተትሉ ካብ 1979 ክሳብ 1980 ኣብ 12 ተኸታተልቲ ግጥማት እዩ ኣብዚ ውርድር ንፈለማ ግዜኡ ዝተሳተፈን ንቀዳሚት ሸቶ ጀርመን ኣብ 5 ደቂቕን 17 ካልኦትን ዘመዝገበ ንሜቻ ኣብ ናይ ፈለማ ናይ ዋንጫ ዓለም ፀወቱ ዝቐልጠፈት ሸቶ ዘመዝገበ ተፀወታይ ጀርመን ንምዃን በቂዑ ጀርመን ኣብ ዝግጥም ቅድሚ ዕረፍቲ 16 ፈተና ያካይዳ እዚ ኣሃዝ ኣብ ዋንጫ ዓለም ኣብ ቀዳማይ እብሪ ክጋጥም 2006 ኣይቨሪ ኮስት ኣብ ልዕሊ ሰርቢያ ዘካየረቶ ፈተነ ናይ ፈለማ እዩ ንፈለማ ግዜ ኣብ ዋንጫ ዓለም ተሳቲፋ ዝገፍሐ ስዕረት ኣመዝጊባ ፀናሕት ሃገር ኣብ ዋንጫ ዓለም 1954 ደቡብ ኮርያ ንሃንጋሪ 9 ባሮ ዝረትዐትሉ እዩ ጀርመን ኣብ ዝግጥም ብዘመዝገበተን 7 ሸቶታት ሓጊዛ ድማ ኣብ ዋንጫ ዓለም ዘመዝገበቶም ሸቶ ናብ 239 ክብምባል ንብራዚል ብሓንቲ በሊፃ ነቲ ክብረ ወሰን በዓል ሒዛቶም ጀርመን ኣብ ናይ መኽፍቲ ግጥማታ ብውሕዱ ብዕሊ 3 ሸቶ ዓወት ከተመዝግብ ንሻሙናይ ግዜኣ እዩ ብዘይካዚ ጀርመን ኣብ 4 ግጥማት ዋንጫ ዓለም 7 ልዕሊኡን ሸቶ ዘመዝገበት ሃገራዊት ጋንታ እያ
2: But they don't. It's 3-1. Cool as you like, Kai Havertz.
1: ኣባላት ናይ ዝምድብ ድሕሪ 12 ዓመት ናብ ዝውርድር ዝተመልሰት ኣፍሪቃዊት ሃገር ኣይቨሪ ኮስት ኣንጻርታ ኣብ ዝሓለፉ 19 ግጥማታ ናይ ኩሎም ውርድራት ኣብ 12 ግጥማት ልዳታ ዓቂባ ስዕረት ዘይቀመሰት ኤኳዶር እያ ገጢማ ኤኳዶር ኣብ ዝግጥም ንፈለማ ግዜያ ካብ ናይ ውሽጢ ሃገር ወፃኢ ኣብ ካልእ ሊግ ንዝፃወቱ ተፃወቲ ንሜዳ ምስ ቀዳሞት 11 እትያ ቅድሚ ዕረፍቲ ኤኳዶራውያን ብተደጋጋሚ ናብ ልዳት ኣይቨሪ ኮስት ኣብ ፅጉዕሉ ዝነበረ እዋን ዓንዲ ልዳት ብቐፃሊ ዓጊትዎም እዩ ንዕረፍቲ እውን ገዲም ተፃዋታይ ኤኳዶር ቫሌንሽያ ዓንድ ልዳት መሊሱሉ እዩ ብወገን ኣይቨሪ ኮስት ኣጥቃዓይ ኒስ ኤሊዋህ እውን ኣፈላም ወዲቃይቕ ናይ ድሕሪ ዕረፍቲ ልዳት ዝመለሰሉ ፈተነ ኣካይድ እዩ ኣብ ዝግጥም ኤኳዶር ንፈለማ ግዜ ዕላማኣ ዝወቕዐት ፈተነ ዘካየደትሉ ኣብ መበል 68 ደቂቕ ብመንገዲ ጎንዛሎ ፕላታ እዩ ኣብ 9 ደቂቕ ኣብ መብል 56 ደቂቕ ንትረተኪኡ ናብ ሜዳ ዝኣተወ ናይ ክንፊ ኣጥቃዓይ ማንቸስተር ዩናይትድ ኣማድ ዲያሎ ካብ ሲንጎ ንዝተላኸድሉ ኩዕሶ ናብ ሸቶ ብምቕያር ሃገሩ ኣይቨሪ ኮስት ሙሉእ 3 ነጥቢ ሒዛ ክትወፅእ ዝኽኣለታ ሸቶ ኣመዝጊቦም ኣብዚ ግጥም ያን ዲያሞንደ ብሉፅ ተፃዋታይ ናይ ዝግጥም ተፀዊዑ ማዕወጅት ሸቶ ኣይቨሪ ኮስት ዘመዝገበ ኣማድ ንሶሎሞን ካሎ ባቦርያን ካሎን ዊልፍረድ ቦኖን ስዒቡ ኣብ ዋንጫ ዓለም ካብ ወንበር ተላዒሉ ሸቶ ዘመዝገበ ሳልሳይ ተፃዋታይ ኣይቨሪ ኮስት ኮይኑ ኣይቨሪ ኮስት ኣብዚ ውርድር ንፈለማ ግዜያ ኣብ ልዕሊ ናይ ደቡብ ኣሜሪካ

ሓደ መዓልታትን ሸቶ ብምዝጋቡ ኣብ ዋንጫ ዓለም ካልኣይ ብዕድመ ዝዓበየ ኣመዝጋቢ ሸቶ ሆላንድ ዝኾነ ቪርጅል ቫንዳይክ ኣብ ዝነ ውድድር ዓመት ምስ ክለቡን ሃገሩን ብዘካየዶም 66 ግጥማት ካብ ሓሙሽቲኡ ሊጋት ኤሮጳ እቲ ዝበዝሐ ግጥም ዘካየደ ተፀወታይ ኮይኑ ሆላንድ ኣብ ታሪክ ናይ ዝውድድር ክልተ ግዜ መሪሓ ካብ ዓውበት ክትበኩር ንፍለማ ግዜኣ እዩ። ኣብዚ ግጥም ክልተ ሸቶ ሆላንድ ዝሃንደሰ ሪያን ግራቨንበርክ እዩ። ቅድሚ ሕጂ ናይ መወዳእታ ተፀወታይ ሆላንድ ኣብ ዋንጫ ዓለም ክልተና ሸቶ ቀረባት ዝገበረ ዴይሊ ብሊንድ ኣብ ዋንጫ ዓለም 2014 እዩ። ንኻሊእ ሸቶ ሆላንድ ዘመዝገበ ሳመርቪል ድሕሪ ዴይሊ ብሊንድ ኣብ ዋንጫ ዓለም ቀዳሚቲ ኣህጉራዊት ሸቱ ዘመዝገበ ተፃወታ እዩ። ንብሉፃታት ቃዕቲ መድረኽ ፕሪምየር ሊግ እንግሊዝ ቪክቶርያ ኮሬሽን ኣሌክሳንደር ኢሳቅን ኣብ ቅድሚ ዘኽተተት ሽወደን ኣንጻር ኣፍሪቃዊት ሃገር ቱኒዝያ ኣብ ዘካየደቶ ግጥም ብገፊሕ 5 ባሕሪ ተዓዊታ። ኣብ ሸውዓይ ደቂቕ ናይ ዝግጥም ተፃወታይ ብራይተን ያሲን ኣያሪ ንሽወደን መሪሕነት ዘተሓዘት ሸቶ ኣመዝጊቡ። ኣያሪ ቱኒዝያ መበቆላዊት ሃገር ውላድኡ ብምዃና ነዘመዝገባ ሸቶ ክፅምብላ ይመረፀን። ብክብሪ ወሰን መጠን ገንዘብ ካብ ኒውካስል ናብ ሊቨርፑል ካብ ፅምበር ቁሙኑ ክርክብ ዘይከኣለ ኣሌክሳንደር ኢሳቅ ኣብ መበል 30 ደቂቕ ካብ ቪክቶርያ ኮረሽ ንዝተረኸበት ኩዕሶ ብምዝጋብ ኣብ ፋልማይ ናይ ዋንጫ ዓለም ሱታፊኡ ፋልማይ ናይ ዋንጫ ዓለም ሸቶ ኣመዝጊቡ። ቱኒዝያ ኣብ መበል 43 ደቂቕ ካብ ዑመር ረቂቕ ሓንቲ ሸቶ ርኺባ ንዕረፍቲ 2-1 መሪሓ ውፅያ። ድሕሪ ዕረፍቲ ኣብ መበል 59 ደቂቕ ቪክቶርያ ኮረሽ ካብ ኣሌክሳንደር ኢሳቅ ንዝተበርከተትሉ ኩዕሶ ናብ ሸቶ ብምቕያር ንመሪሕነት ሽወደን ናብ 3-1 ዕሪጉ። ኣብ 84 ደቂቕ ተቐይሩ ንሜዳ ዝኣተወ ሳቨንበርግ ድሕሪ 12 ካልኢታት ኣብ ሜዳ ምፅንሑ ራብዒት ሸቶ ሽወደን ወሲኹ። ኣብ ታሪክ ናይ ዝውድድር ድማ እታ ዝቐልጠፈት ብተቐያሪ ዝተመዝገበት ሸቶ ኮይና ኣያሪ ኣብ ተወሰኺ ደቂቕ ብኻሊእ ሸቶ ተመሊሱ ሽወደን ድማ ነቲ ግጥም ብገፊሕ 5-1 ተዓዊታትሉ። ኣብዛ ግጥም 2 ሸቶ ዘመዝገበ ያሲን ኣያሪ ብሉ ተፃወታይ ናይ ዝግጥም ተፀዊዑ። ሽወደን ድሕና 1962 ጀርመን ኣብ ውድድራት ዋንጫ ዓለም ኣብ ሓደ ግጥም ካብ ሳንዱቕ ወፃኢ 3 ሸቶ ዘመዝገበት ካልይቲ ሃገራዊት ጋንታ ኮይና ኣብ ዋንጫ ዓለም 1938 ኣብ ልዕሊ ኩባ 8 ባሮት ዓዊታ ዝነበረ ሽወደን እዚ ናይ ትማል ዓወታ ካልኣይ ዝገፍሐ ዓወት እዩ። ኣብዛ ግጥም 2ና ሸቶ ቀረብን ሓንቲ ሸቶን ዘመዝገበ ኣሌክሳንደር ኢሳ ድሕሪ 1966 ንቶማስ ብሮሊን ስዒቡ ኣብ ሓደ ግጥም ሸቶ ዘመዝገበን ና ሸቶ ቀረብን ዝገበረ ተፃወታይ ኮይኑ ግጥማት ዋንጫ ዓለም ሎሙሸት ብግጥም ቤልጅም ኣንጻር ግብፂ፣ እስጳኛ ኣንጻር ኬቨርደ ከምኡውን ስዑድ ዓረብ ኣንጻር ኡራጋይ ብዘካየዶ ግጥም ቀጺሉ ክካየድ እዩ። ባርከ ዝኸበርኩም ተኸታተልቲ ሰሙናዊ ፍጻመታት ስፖርት ናይ ሎም ትሕዝቶና ኣብዚ ዛዚምና ኣሎና። ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቅነ

0: ገጽታ ገጽታ ዘርስታ ሓዳሽ ተከታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞልሃንደ
2: ኣይፈለጥኩ መጽሓርያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጸናቶ ሰላም ሰባት ከተዕኑ ሰሓንእስነትካ ከም ቅምታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ብኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ጓሓላሉ
3: ቅድሜኹም ፀሓይ ዝረኣና ምዃና ዝተፈለደ
4: እንታይ ማለት ከ ይተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
3: ካልእ ነገር ተዓልም ስለ ዘለኻ መድቀሲንካ
5: ብገንዘበይ ድለይተይ ክገብር ዝኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ ገጽታ ደራስን ዳይረክተርን ዮናስ ዘኸስተ አፍራይ ጀር ስቱዲዮ ዋና አፍራይ ሚኒስትሪ ዜና

0: سلام كمي توعلو ز خبركم انت خطاتلتي نلومي سالس 16 سنه ساعه عام مش تستدالو هاجراون هاجراون زينات تحيزنا لكم كريمنا لنا مسام نصنح بيتروس منجس مسا اقرابيت كون كاملكت ابره تولد بمخانينا ارست زينا لوق ارترا اب جنيفا ابستخايده اب كنتات 7 مسلاز زتير كب مدرس ميعو ኣብ ናቕፋ ትርከብ ቤት ትምህርቲ ስነኪነት ዊና 118 ተምሃሮ ብሰርቲፊኬት ኣመሪቓ መደበር ፈልሲ ንውዘባት ፆረና መደባት ምግራብ ንምዕዋት ዘድሊ ፈልስታት ኣብ ምድላው ትነጥፋላ መራሕቲ ኣሜሪካን ሩስያን ኣብ ዝተፈላለየ ዛዕባታት ዘተኮረ ናይ ቴሌፎን ዝርርብ ኣካይዶም ካናዳን ኢጣልያን ኣብ ጉዳይ ብርቂ ማዕድናት ዘተኮረ ስምምዕ ከቲመን ቁጠባ ቻይና ኣብ ዝሓለፈ ወርሒ ግንቦት ወታዊ ዕብየት ከም ዘመዝገበ ተገሊጹ ሎክ ኤርትራ ኣብ ጀኔቫ ብዝተካየደ ኣብ ኩነታት ሰብኣዊ መሰላት ዘተየርክብ ንርእቶን መርገፂ ንኤርትራ ዘነፅር መዳር ኣስሚዑ ሙሉእ ትሕዝቱ ብመልክዕ ፀብጻብ ተዳሊዩሎ ገረመስቀል ገረዝግሄር ካቅርቦ እዩ
1: ብቀዋሚት ኣምባሳደር ኤርትራ ኣብ ውድብ ሕቡራት ሃገራት ወይዘሮ ሶፊያ ተስፋ ማርያም ዝትመርሐ ልኡክ ኤርትራ ብ15 ሰነ ኣብ ጀኔቫ ኣብ ዝተካየደ ንኩነታት ሰብኣዊ መሰላት ኣብ ኤርትራ ብዝምልከት ኣብ ዝቐረበ ፀብጻብ ኣብ ዘተየርክብ መደር ኣስሚዑ ኣምባሳደር ሶፊያ ኣብ መደረኣ ነቲ ብቤት ምክሪ ሰብኣዊ መሰላት ዝቐረበ ፀብጻብ ብዝተኸተሎ ስነ ኣገባብ ዘይተጣለለ ትሕዝትኡን ሒዝዎ ዘሎ ኣባይታ ካብ ዘሎ ክውንነት ዝረሓቐ ሓበሬታን ኤርትራ ብመንፈስን ትሕዝትኡን ከም እትነፅጎ ብምግላጽ ርክበታቱን መደነምትኡን እውን ከም ተኣማኒ ምንጭን መዛረቢ ዛዕባን ክኸውን ከም ዘይክእል ኣነፂራ ጸብጻብ ኣካል ብቐንዱ ኣብ ስውራትን ዘይተኣምንትን ምንጭታት መሰረት ብምግባር ንሓበሬታ ናይቶም ስኑድ ገስጋስ ኣገልግሎታት ጥዕና ትምህርቲ ውሕስነት መግቢ ትሕተ ቅርፂ ከምኡውን ማሕበር ቁጠባዊ ምዕባለ ዘለዎም ትካላት ሕቡራት ሃገራትን ካልኦት ውድባትን ብዙሕ ግምት ስለ ዘይህብ እዚ ክውነት እዚ ኣብ ጸብጻቡ ትርጉም ዘለዎ መልክዕ ከም ዘይንፀባረቕ ብምግላጽ ብኣንጻሩ ብድፊኢት ጸቢብ ናይ ግዳም ዓንኬል ንዝቐርብ ዘንቀደ ክስታት ከየጻረየ ከም ዘሳሲ እዚ ድማ ንመትከላት ምፅብጻብ ሕቡራት ሃገራት ዘይክተልን ናብ ጉጉይ መድምታ ዝወስድን ከም ዝኾነ ኣምባሳደር ሶፊያ ገሊጻ ኣብ መወዳእታ ኤርትራ ከምዚ ንዝበለ መርትዖ ዘይብሉን ኣባይታ ንዘሎ ዘየንፀባርቕን ዝደጋገም ክስታት ብቐጻሊ ክትምልሰሉ ከም ዝፀንሐት ብምጥቃስ ምንድግጋም መርትዖ ክኸውን ወይ ድማ ንናይ ጸለመ ክሲ ናብ ክውን ሓቂ ክልውጥ ከም ዘይክእል ኣነፂራ
0: ኣብ ንዘባ ናቕፋ ትርከብ ኣሕዳሪት ቤት ትምህርቲ ስነኪነት ዊና 42 ደቂ ኣንስትዮ ዝርከቦም 118 ተምሃሮ ብ14 ሰነ ብሰርቲፊኬት ኣመሪቓ ተመረቕቲ ብዓውድታት ዕረያ መኪና ኤሌክትሪሲቲ ስራሓት ህንፃ ከምኡውን ፅርበት ዕንፀይትን ሓፂንን ንክልተ ዓመት ብግብርን ክልሲ ሓሳብን እዮም ትምህርቶም ተኸታቲሎም ዳይረክተር ታ ቤት ትምህርቲ መምህር ቃል ኣብ ዘርዋ ብዘመሓላለፎ መልእኽቲ ተምሃሮ ቀሲሞሞ ዘለዉ ፍልጠት ኣብ መስርሕ ህንፀት ሃገር ንዘለዎ ኣስተዋፅኦ ብምጥቃስ ንሃገሮምን ህዝቦምን ብዓፀፋ ስራሕ ከም ዝኽሕሱ ፅኑዕ እምነት ገሊጹ ኣብ ሚኒስትሪ ትምህርቲ ዋና ዳይረክተር ክፍሊ ቴክኒካውን ሞያውን ትምህርቲ ኣቶ ተስፋይ ስዩም ድማ ቤት ትምህርቲ ስነኪነት ዊና ኣብ ዝሓለፈ 36 ዓመታት ዘፍረየቶም ሓያሎ መንእስያት ኣብ ዝተፈላለየ ከባቢታት ሃገር ኣደማዕ ስራሕ ይዓሙ ከም ዘለዉ ብምጥቃስ ዘመናዊ ናውቲ ንምዕጣቕ ብዕቱብ ይስራሕ ከም ዘሎ ገሊጹ ወኪል ተመረቕቲ ብወገና መሰረታዊ ሞያዊ ዓቕሚ ደሊቦም ከም ዘለዉ ብምሕባር ሃገር እትጠልቦ ኣበርክቶ ክገብሩ ድልዋት ምህላዎም ኣረጋጊፃ ኣብ መወዳእታት ፀብለልታ ንዘረኣዩ ተምሃሮ ክሽሎም እንከለዉ ብተመረቕቲ ዝፈረየ ስራሕ ድማ ንምርኢት ቀሪቡ መደበር ፈልሲ ንዘባ ፆረና መደባት ምግራብ ንምዕዋት ዘድሊ መጠንን ዓይነትን ፈልስታት ኣግረብ ኣዳልያ ከም ዘላ ተሓቢሩ ሓላፊ በዓል ስልጣን ኣግራብን እንስሳ ዘገዳምን ናብቲ ንኡ ዞባ ኣቶ ክብሮም ገብረ ዮሃንስ ልዕሊ 150,000 ፈልስታት ናይ 21 ዓይነታት ኣግራብ ፈሊሱ ኣብ ኣብያተ ትምህርቲ ናይ እምነት ቦታታት ትካላት መንግስትን ካልእ ቦታታትን ክትከል ተዳሊኾም ዘሎ ገሊጹ። ክኢላ ልምዓት ኣግራብ መንእሰይ ኣልኣሚን ማሕሙድ ብወገኑ እታ መደበር ፈልሲ ዝምስገን ንጥፈታት ተሰላስል እኳ እንተላ ዘለዋ ሕፅረታት ምስ ዝፍታሕ ብዝለዓለ ክትነጥፍ ከም ትኽእል ኣረድዩ። እቲ ኣብ መደበር ፈልሲ ንዞባ ፀሮና ተዳልዩ ዘሎ ፈልስታት ቀላሚጦስ፣ ዒቃ፣ መቒዕ፣ ቅንጭቢ፣ ዓላ፣ ጌሶ፣ ሉሲንያ፣ ኒም፣ ኮሸም፣ ሕና፣ ሞሪንጋ፣ ታህሰስ፣ ኣውሊዕ፣ ጋባ፣ ኣውሒ፣ ዓየ፣ ጭጎኖን ጎሞሮን ዝርከቦ ምስቲ ከባቢ ዝሰማማዕ ከም ዝኾነ ተፈሊጡ። ኣብ ዞባ ማእከል ብምክንያት 20 ሰነ መዓልቲ ሰማዕታት ኤርትራ ማእተታዊ ንጥፈታት ተሰላሲሉ በዚ መሰረት መበል 35 ዓመት ናፅነት ኣብ ሃገሮም ንምብዓል ዝመፁ ኤርትራውያን ነበርቲ ሆላንድ ብ11 ሰነ ኣብ መካነ መቃብሪ ሓርበኛታት ኣስመራ ከምኡውን ኣባላት ማሕበር ምትሕጋዝ ክፍለ ሰራዊ 85 ነበር ሰራሕተኛታት ሃገራዊ መወከስ ሆስፒታል ሓሊበትን ሚኒስትሪ ፋይናንስን ሃገራዊ ልምዓትን ብ13 ሰነ ኣብ ቀፅሪ ሃገራዊ መወከስ ሆስፒታል ሓሊበት መኮስኳስ ኣግራብን ወፈራ ፅሬትን ኣካይዶም። ብተመሳሳሊ ብ16 ሰነ 13,000 ሰራሕተኛታት ኤሪቴል ኣብ መቓብሪ ሓርበኛታት ኣስመራ ተመሳሳሊ ንጥፈታት ዓሚሞም። ኣብ ከተማ ከረን ኩሉ ዓቕምታትና ንፅሬት ከተማና ብዝብል ቴማ ህዝቢ ሰራሕተኛታት መንግስትን ኣባላት ሰራዊትን ዝተሳተፎ ሰፊሕን ኣድማዕን ወፈራታት ፅሬት ብ13 ሰነ ተኻይዱ። እቲ ብሓገዝ ናይ ፅሬት መካይን ዝተዓመ ስራሕ ኣዝዩ ውፅኢታዊ ከም ዝነበረ ኣዋህቲ ናይቲ ስራሕ ሓቢሮም። ሓላፊ ምክትታል ከባቢታት ከተማ ከረን ኣቶ በኺት ጉብጣን ብወገኑ እቲ መደብ ብምውሃድ ምሕዳራት ዞባዓን ሰባን ከተማ ከረንን ከም ተወደበ ብምጥቃስ ንተራ ኣመሓደርቲ ከባቢ መራሕቲ ዞናት ከምኡውን መራሕቲ ንኡስ ጨናፍርን ጉጅለታትን ህግደፍ መጊሱ። ኣብ ከተማ ከረን ዝርከባ ዋሃብቲ ኣገልግሎት ትካላት ቱሪዝም፣ ንግድን ሰንዓን ከምኡውን ካልኦት ተመሳሳለ ኣገልግሎት ዝህባ ትካላት ፅሬት ኣከባቢ ንምርግጋፅ ኣብ ዝካየድ ፃዕሪ ብንቕሓት ክዋሶ ኣዘኻኺሩ። ሓላፊ ጨንፈር ኣከባቢ ዞባ ዓንሰባ መሃንድስ ተስፋ ማርያም ገብሪ ሂወት ብግድዩ ጥዕኑ ዝተሓለወ ኣከባቢ ጥዑይ ሕብረተሰብ ከም ዝፈጥር ብምግላፅ ጓሓፋት ብግቡእ እንተ ደኣ ኣመሓዲርናዮም ፀጋና እንተዘይኮይኑ ግን ጠንቂ ሕማምን ብከላን ምዃኖም ኣረድዩ። እዚ ከምዚ ኢል ከሎ ኣብ ንዞባ ናቕፋ ምምሕዳር ከባቢ ማሬት ኣብ ምዕቀበ ሓመድን ማይን ዘተኮረ ወፈራታት ይሰላሰል ኣሎ። ነበርቲ ኣብ ዝሃብዎ ርእቶ ንጥፈታት ምዕቀብ ሓመድን ማይን ኣብ ምህብታም ትሕተ ባይታዊ ማይን እቶታውነት ሕርሻን ልዑል ግደ ስለ ዘለዎ ክሳብ ብምጅማር ክራማት ብዝሓየለ መልክዑ ክቕፅልዎ ምዃኖም ገሊፆም። ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት መራሕቲ ኣሜሪካን ሩስያን ትማል 15 ሰነ ኣብ ዝተፈላለየ ዛዕባታት ዘተኮረ ናይ ቴሌፎን ዝርርብ ኣካይዶም። ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ቭላድሚር ፑቲንን ኣብ ዝርርቦም ትግባረ ኣቐዲሙ ዝተበፅሐ ክልታዊ ስምምዓት ክቀላጠፍን ዝምድና ሃገራቶም ንምምሕያሽ ዝግበር ርክባት ክሰፍሕን ምዃኑ ሓቢሮም። ብዘካዚ ሃገራቶም ኩናት ዩክሬን ብዘተ ንምዕራፍ ዝጀመሮ ርክብ ክቕፅል ምዃኑ ክገልፁ ከለዉ ፕሬዚደንት ትራምፕ ኣብ ቀረባ መጻኢ ተዛታይ ጉጅለ ናብ ሩስያ ከም ዝለኽል ኣፍሊጡ። ሩስያ ነቲ ኩናት ንምዕራፍ ኣሜሪካ ብዝሓለፈ ዓመት ንዘቕረበቶ እማመ ሰላም ከም ተቐበለቶ ብምጥቃስ ዩክሬን ተመሳሳሊ ተበግሶ ክህልዋ ክትፅውዕ ፀኒሓላ። ብዘካዚ ፕሬዚደንት ትራምፕን ፕሬዚደንት ፑቲንን ኣብ ቅልውላዊ ማእከላዊ ምብራቕ ከም ተዘራረቡ ተገሊጹ። ኣብ መንጎ ኣሜሪካን ኢራንን ዝተበፅሐ ስምዕ ዝመጎሰት ሩስያ ንትግባር እዩ ኣድላይ ደገፍ ክትገብር ቅርብቲ ምዃና ኣነፂራ። ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ቭላድሚር ፑቲንን ኣብ ዝሓለፈ ወርሒ ሚያዝያ እውን ኣብ ዝተፈላለየ ጉዳያት ዘተየ ናይ ቴሌፎን ርክብ ምክያዶም ዝከር እዩ። ክልቲኦም መራሕቲ ኣብ ወርሒ ነሓሰ ናይ ዝሓለፈ ዓመት ኣብ ኣላስካ ሕቡራት መንግስታት ኣሜሪካ ብኣካል ተራኺቦም እወታዊ ውፅኢት ከም ዝነበሮ ዝተጠቕሰ ዝርርብ ከም ዘካየዱ ይዝከር። እዚ ከምቲ ኢል እንከሎ ፕሬዚደንት ትራምፕ ኣብ መወዳእታ ናይዚ ዓመት እዚ ኣብ ሩስያ ምብፃሕ ክፍፅም ከም ዝኽእል ኣሚቱሎ። ካናዳን ኢጣልያን ኣብ ጉዳይ ብርቂ ማዕድናት ዘተኮረ ስምምዕ ከቲመን። እቲ ስምምዕ ቀዳሞት ሚኒስትራት ክልተን ሃገራት ሎሚ 16 ሰነ ጎኒ ጎኒ ዋዕላ ሃገራት ጉጅለ ሸውዓተ ኣብ ፈረንሳ ኣብ ዘካየደ ዝርርብ ተኸቲሙ። እቲ ክልታዊ ውዕል ኩባንያታት ኢጣልያ ኣብ ካናዳ ኣብ ዕድና ክነጥፋ ዘኽእል ምዃኑ ተፈሊጡ ኣሎ። እዚ ካብ መወዳእታ ናይዚ ዓመት እዚ ክትግበር ከም ዝጅምር ዝተጠቕሰ ውዕል ንቁጠባዊ ዝምድና ክልተን ሃገራት ብወታ ከም ዝፀልዎ ይእመት እዚ ከምዚ ኢሉ እንከሎ ካናዳን ኢጣልያን ኣብ ፅላታት

ንኻልእ ፀጥታን ጠፈርን ክተሓጋገዛ ምዃነን ሓቢረን። ቁጠባ ህዝባዊት ሪፐብሊክ ቻይና ብዝሓለፈ ወርሒ ግንቦት ምስ ተመሳሳሊ ወርሒ ናይ ዝሓለፈ ዓመት ክነፃፀር እንከሎ ዕብየት ከም ዘመዝገበ ስታስቲካዊ ፀብፀባት ሓቢሮም። ኣብ ዝሓለፈ ወርሒ ግንቦት ቁጠባ ቻይና ብኣስታት 4.5 ሚታዊት ከም ዝዓበየ ዝተቐስቶም ፀብፀባት ካብ ናይ ዓሚ ተመሳሳሊ ወርሒ ብባዶ ነጥብ 4 ሚታዊት ከም ዝወሰኸ የረድቡ። በዚ መሰረት ቻይና ኣብ ውሽጢ ሓደ ወርሒ ጥራይ ምስ መሻርክታ ኣስታ 660 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየደት እቲ ዝዓበየ ክፋሉ ድማ ንሰደድ ዝቐንዐ ምንባሩ ተሓቢሩ። ፍርያት ኢንዱስትሪን ስናዕን ናብቲ ገስጋስ እወታዊ ተራ ከም ዝነበሮ ሚኒስትሪ ንግዲ ቻይና ፍሊጡ ኣሎ። ቁጠባ ቻይና ኣብዚ ዓመት እዚ ብልዕሊ 4.5 ሚታዊት ክዓቢ ከም ዝኽእል እዩ ተገሚቱ ዘሎ። ምምሕዳር ካሊፎርኒያ ሕብራት መንግስታት ኣሜሪካ ብሰንኪ ሓደጋ ባርዕ ህፁፅ ናይ እዋን ሓደጋ ድንጋጋ ኣዊጁ። እቲ ምምሕዳር ነቲ ስጉምቲ ዝወሰደ ብሰንኪቲ ዛጊት ጠንቁ ዘይተነፀረ ሓደጋ ልዕሊ 2000 ሄክታር ጫካ ከም ተሃሞኸን ኣብ ኣባይቲ ዕንወት ከም ዝወረደን ብምጥቃስ እዩ። እቲ ባርዕ ናብ ዝሰፍሐ ከባቢታት ይልሕም ብምህላው ኣከባብያዊ ክሳራታት ክውስኽ ከም ዝኽእል ይእመት። ነቲ ባርዕ ንምቁፅፃር ኣማይት ሰራሕተኛታትን ብርክት ዝበላ ሄሊኮፕተራትን ይሳተፋ ምህላውን ተፈሊጡ። ኣብቲ ከባቢ ተኸሲቱ ዘሎ ልዑል መጠን ዋዒ ጠንቂ ናይቲ ሓደጋ ክኸውን ከም ዝኽእል ሰመዚ ምምሕዳር ክፍለ ሃገር ካሊፎርኒያ ኣሚቶም። ብሪጣንያ ንዝመፅእ 2 ዓመታት ዝተመስርሐ ዩራኒየም ናብ ዩክሬን ከም ትልእኽ ኣፍሊጣ። እቲ ስጉምቲ ኣካል ናይቲ ሓይሊ ኤሌትሪክ ዩክሬን ንምድጋፍ ዝዓለመ ናይ 280 ሚልዮን ዶላር ስምምዕ እዩ። ቀዳማይ ሚኒስተር ብሪጣንያ ኬር ስታርመርን ፕሬዚደንት ዩክሬን ቮሎዲሚር ዘለንስክን ዝሓለፈ ሰሙን ኣብ ከተማ ለንደን ኣብ ዝገበሮ ርክቢ እቲ ስምምዕ ተበፂሑ። ብመሰረት ስምምዕ ዝተመስርሐ ዩራኒየም ዩሬንኮ ብዝተባህለ ኣብ ብሪጣንያ ዝመደበሩ ኩባንያ ናብ መንግስታዊ ትካል ኒኩሌሳዊ ፀዓት ዩክሬን ክልኣኽ እዩ። እዚ ከምዚ ኢሉ እንከሎ ቀዳማይ ሚኒስተር ብሪጣንያ ኬር ስታርመር ኣብ ልዕሊ ሩስያ ሓድሽ እገዳ ፅዲቑ። እቲ ንኣታዊታት ፅላት ነዳዲ ሩስያ ንምድኻም ዝዓለመ እገዳ ኣብ ምምልላስ ነዳድን ጋዝን ንዝነጥፋ መራኽብ ዘነፃፀረ እዩ። በዚ መሰረት ጠቕላላ ቁፅሪ ናይተን ብሪጣንያ እገዳ ዘንገበረትለን ናይ ሩስያ መራኽብ ልዕሊ 600 በፂሑ ኣሎ። ብሪጣንያ ቀዲማ ኣብ ልዕሊ 3000 ውልቀ ሰባትን ትካላትን ሩስያ እገዳ ከም ዝወሰነት ፀብፀባት ይሕብሩ። ህንድን ስሎቫኪያን ትማል 15 ሰነ ዝምድነአን ናብ ኩሉ መዳያዊ ሽርክነት ንምዕባይ ተሰማሚዐን። እዚ ስምምዕ ዝተበፅሐ ናብ ስሎቫኪያ ምብፃሕ ዝፈፀመ ቀዳማይ ሚኒስተር ህንዲ ናሬንደራ ሞዲ ኣብ ከተማ ብራቲሲልቫ ምስ ቀዳማይ ሚኒስተር ስሎቫኪያ ሮበርት ፊኮ ኣብ ዘካየዶ ርክብ እዩ። ክልቲኦም መራሕቲ ኣብ መዳያት ምክልኻል፣ ንግዲ፣ ቴክኖሎጂ፣ ፀዓት፣ ትምህርቲ፣ ምህዞ፣ ምምካት ሽበራን ርክብ ህዝቢ ምስ ህዝብን ዝካየድ ምትሕባር ንምድንፋዕ ሰፊሕ ዘተካይዶም ብዘካዚ ሓበራዊ ምርዳእን ምትእምማንን ንምሕያል ኣብ መንጎ ትካላት መንግስቲ፣ ሓገግቲ ኣካላትን ሓንፀፅቲ ፖሊስን ዝካየድ ርክብ ክህዛይ ተሰማሚዖም። ቀዳማይ ሚኒስተር ህንዲ ናሬንድራ ሞዲ ኣብ ዝሃቦ መግለፂ ክልታዊ ዝምድና ናብ ኩሉ መዳያዊ ሽርክነት ንምዕባይ ዝተወስደ ውሳነ ኣብ መንጎ ክልቴና ሃገራት እናማዕበለ ንዝኸየድ ዘሎ ድልዱል ምትእሳር ዘንፀባርቕ ምዃኑ ሓቢሩ። እዚ ከምዚ ኢሉ እንከሎ ክልቴና ሃገራት ኣብ ፅላታት ምክልኻል፣ ዲጂታላዊ ቴክኖሎጂ፣ ትምህርቲ፣ ቱሪዝም፣ ስነ ፍልጠታዊ ምርምር፣ ምፍራይ ዜናዊ ትሕዝቶታትን ካልእን ናይ ምትሕባር ስምምዓትን ሓበራዊ ናይ ምርዳእ መዘክርን ተፈራሪመን። ብዘካዚ ስሎቫኪያ ነቲ ህንዲ ኣብ ባይቶ ፀጥታ ውድብ ሕብራት ሃገራት ቀዋሚት ኣባል ንክትከውን ተቕርቦ ዘላ ጠለብ ዘለዋ ደገፍ ደጊማ ኣረጋጊፃ። ቀዳማይ ሚኒስተር ህንዲ ኣብ ስሎቫኪያ ምብፃሕ ክፍፅም ድሕሪ 1993 እዚ ናይ ፈለማ እዩ። ብ52 ዚ ዓይነታ ደብዳቢት ነፋሪት ኣሜሪካ ትማል 15 ሰነ ወዲቓ ብምሕምሻሻ 8 ተሳፍርታ ብምልኦም ከም ዝሞቱ ተቓሊሑ። እታ ነፋሪት ስሩዕ ናይ ፈተነ ተልእኮ ንምክያድ ኣብ ክፍለ ሃገር ካሊፎርኒያ ካብ ዝርከብ መደበር ኣየር ድሕሪ ምብጋሳ ነዊሕ ከይፀንሐት ከም ተሓምሸሸት እዩ ዝግለጽ። ጠንቅቲ ሓደጋ ንምፍላጥ ምርመራ ይካየድ ከም ዘሎ ሰበስልጣን ኣሜሪካ ሓቢሮም። ይኹን እምበር እቲ ምርመራ ብወግዒ ተጻሪ ንህዝቢ ክግለጽ ክሳብ 6 ኣዋርሕ ክወስድ ከም ዝኽእል ተሓቢሩሎ። ኣሜሪካዊ ኩባንያ መፍረ ነፈርቲ ቦይንግ 2 ካብቶም ግዳያት ሰራሕተኛታቱ ምዃኖም ኣረጋጊጹ ኣሎ። እዚ ከምዚ ኢሉ እንከሎ ኣብ ተመሳሳሊ መዓልቲ ቲዩ 23 ኤም3 እዛ ዓይነታ ስትራቴጂያዊ ደብዳቢት ነፋሪት ሩስያ ወዲቓ ከም ተሓምሸሸት ሚኒስትሪ ምክልኻል ገሊጹ። እቲ ሚኒስትሪ ኣብ ዘውፀ መግለፂ እታ ነፋሪት ልሙድ ናይ በረራ ልምምድ ተካይድ ከም ዝነበረ ተሓቢሩ ኣሎ። ኩሎም ኣባላት እታ ነፋሪት ብሰላም ከም ዝወፁን ኣብ ሂወት ዝወረደ ሓደጋ ከምዘየለውን ብተወሳኺ ኣነፂሩ።
ጠንቅቲ ሓደጋ ኣብ ሞተረ

አጋጠመ መብልሻው ከም ከምዝኽእል እዩ ዝእመት ዘሎ ኤሮፓ ሕብረት ንመስርሒ ምፅምባር ዩክሬይንን ሞልዶቫን ዝምልከት ዝርብ ወግዒ ኣበጊሱ ኣምባሳደራት 27 ኣባል ሃገራት ናይቲ ሕብረት ብክልተ ሰነ ብከተማ ብራስለስ ኣብ ዘካየደዎ ኣኼባ ምስ ክልተን ሃገራት ኣብ ሉክሰምበርግ ዳግማይ ዝርብ ክጅመር ከም ተሰማምዑ ዝዝከር እዩ እቲ ትማል 15 ሰነ ዝተኸፍተ ናይ መጀመርታ ምዕራፍ ዝርብ ኣብ መሰረታውያን መትከላትን ክብርታትን ናይቲ ሕብረት ዘተኮረ ምዃኑ ተገሊጹ ኣሎ መራሕቲ ኤውሮጳ ሕብረት ንምፅምባር ዩክሬይንን ሞልዶቫን ዝምልከት ዝርብ ኣብ ወርሒ ታሕሳስ 223 ክጅመር እኳ እንተተሰማምዑ ብቀዳማይ ሚኒስትር ቪክቶር ኦርባን ዝምራሕ ዝነበረ መንግስቲ ሃንጋሪ ብሰንኪ ዘቕረቦ ተቃውሞ ደው ከም ዝበለ ዝዝከር እዩ መስርሕ ምፅምባር ናብ ኤውሮጳ ሕብረት ካብ ሕርሻ ክሳብ ንግዲ ኣብ ዝርጋሕ ሰፊሕ ዝርብ ፖሊሲ ክካየድ ከም ዝጠልብ ዝመስርሕ ድማ ነዊሕ ዓመታት ክወስድ ከም ዝኽእል ፀብጻባት ይሕብሩ ዩክራይንን ሞልዶቫን ናብ ኤውሮጳ ሕብረት ንምፅምባር ኣብ 222 ወጋዕ ሕቶ ከም ዘቕረባ ዝዝከር እዩ ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ ልኡኽ ኤርትራ ኣብ ጀኔቫ ኣብ ዝተኻየደ ኣብ ኩነታት ሰብዊ መሰላት ዘተ ርክብ መደረ ኣስሚዑ ኣብ ናቕፋ ትርከብ ቤት ትምህርቲ ስነኪነት ዊናም 18 ተማሃሮ ብሰርቲፊኬት ኣመሪቓ መደበር ፈልሲ ንእዞባ ፀረና መደባት ምግራብ ንምዕዋት ዘድሊ ፈልስታት ኣብ ምድላው ትነጥፍ ኣላ መራሕቲ ኣሜሪካን ሩስያን ኣብ ዝተፈላለየ ዛዕባታት ዘተኮረ ናይ ቴሌፎን ዝርርብ ኣካይዶም ካናዳን ኢጣልያን ናብ ጉዳይ ብርኪ ማዕድናት ዘተኮረ ስምምዕ ከቲመን ቁጠባ ቻይና ብዝሓለፈ ወርሒ ጉንበት ወታዊ ዕብየት ከም ዘመዝገበ ተገሊጹ ዝኸበርኩም ተኸታተልቲ ዜና ተፈጺሙ ምስ ዝተረፉ መድባትና ብርኩምሸት

0: ገጽታ ገጽታ ዘርስታ ሓዳሽ ተኸታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞንሃንደ
2: ኣይፈለጥኩን መፅኻርያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጸናቶ ሰላም ሰባት ከተዕኑ ሰሓን ስነትካ ከም ጥንታ ቆፂርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ንኽፍኣት ክትረሩ ቤትካ ጓኒኻዮ ሞፍቶ ባሓላሉ
1: ቅድሜኹም ፀሓይ ዝረኣና ምዃና ዝፈለደ
3: እንታይ ማለት ከይ ተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበየ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
1: ካልእ ነገር ተዓልም ስለ ዘለኻ መድቀሲንካ
4: ብገንዘበይ ድለይተይ ክገብር ኽእል እየ ዝብላ ተሓሰባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ እዩ ገጽታ ደራስን ዳይረክተርን ዮናስ ተኸስተ ኣፍራይ ጀር ስቱድዮ ዋና ኣፍራይ ሚኒስትሪ ዜና
5: በቃ በቃ ኣብዚኣ ፊስታ ደዋ ብላ
6: ኣታ ደው እደብላ
5: ኣብዚኣ ኢና ናብታ ከይትነጥር ከይትስበር
6: ቀስበልብላ
5: ተዋጣ ቀስበልቀስበል ኖጆ ብሃበሎም ኖጆ ኣንታ ናበኢኻ ፀፋዕ ፀፋዕ ትብል ንዓንዶ በዚ
6: ኣንታ እታ ፌሊጠ ኩሉ ኒ ተዋጃቢርኒ ሕውስውስውስውስውስውስ ኢሉኒ
5: እንታቤቤቤቤቤቤቤ
6: ኣታታይ ዝበለ ህዝቢ እዚ
5: ዋዕ እንታይ ፈሊጠ ፀጉሪ ርእስስ ንርኢ ኣለና እምበሪ
6: ብዕናይ ቀዲምና ሓሊፉ እንታ
5: እንታይ ፈሊጠ
6: እወእወእወ ኢለካ ኳዕ ናይ ዝጊ ናይ ዝጊ ኢለካ ያ ግን ኣይሰምዕን ኢኻ ይሕፊርካና ይሕፍርካ መንሰይ ንመንሰይ ዝመልኦ ጎልጎል ክተም

0: ፃኒ ከመይ የእጋሪ ሰበረ ወደይ ብጀካይን ብጀካ ሃንሲ እስካ ሕጂ መን ኣሎ ኣረጊት ቋንቋን ሰብኣይ እወ ተዛርብ
1: ኦሆ ከምዚ ኣኢልካ ይትቕነን እያ ብሃበሎም
0: ኣይትቕነን ወይ ትቕነን
1: እንታ ከመይ ዝበልዋ ጎበዝ ንጎ ንዓቕርብ ቀርብ ምቕረብ ከምዚ ኣኢልካ ይትቕነን እያ ብውሕዱ ሽምና ንቐይር ሓዘኒ
0: ብሃበሎምወ
1: ናይ ዝጊኢልካ ከይትፅውዐኒ
0: እንታይ ለዳ ክፅዋዕካ
1: መሮን ኢልካ ትፅውዕኒ
0: መሮን
1: እወ ንዓኻ ከዓ ዕንዱ ክብለካ
0: ኣይደለ ኣይደለ ንዓይ ከዓ እንታይ ኢልካ ፅዋዕኒ መሲልካ ተማስ ብልን
1: ተማስ
0: ወ
1: እዚኣስ ናብ ተውሳስዶ ቀሪባ ትረፈና ሸሸምና ሕሸና
0: ይሸሸምና
1: ሕሸና
0: ተማስ ሜራን ኢልካ ክንታይ ምፅ
1: ስማዕ ድሓር ከዓ ሽምግልናኻ ኣይትእመነሉ እንታይ ዶ በሊዕና ኣሉኢና ብሃበሎም
0: ምብላዕስ በሊዕና ኣላ ኢና
1: ዓልቆ ብላዕ እስክ ርአ እንታይ ንእስነት እንታይ ርኢና ኣሉ ዘይንኣስና እንታይ ርኢና ኣሉ
0: ርኢና ኣሉ ኢና ናይ ዝጊ
1: እንታይ ርኢና ኣሉ
0: ርኢና ኣሉ ኢና ኣመስግንካ
1: ስማዕ ንዶ መን ኸ ንምዃኑ መን እዩ ንምዃኑ ሲ ካብ ኣርባዓ ንታሕቲ ጎበዝ ካብኡን እኒሄው ሽማግሌ ኢሉ ከም ግራት ሓፁር ዝገበረሉስ መን እዩ
0: ንሱስ ሓቅኻ ናይ ዝ
1: እምበርከ እስክርአ ንሕሰብ እስኪ ካብ 50 ዛናብ 60 ዘለዋ 10 ዓመታት ሲ ኣይቁልቁለት እንድ እንታይ ርኢና
0: ሸታሕታ
1: ኢለ እንድ ዝኸዳ እንታይ እዩ መንእስያት ኢና
0: መንእስያት
1: ስማዕ እ ናይ ምሽያብ ሕቶት ኮይኑ ናይዕድል እዩ
0: ወበቲኽበል
1: ኣፍ ልቢ ንፋሕ ካበል እንታይ ኢኻ ጎበጥበጥ ትብል
2: ኣቦ ታኻት ገብሩ ዳ መፂኹም ደቅኹም ክትርዮ
1: ኣይባሉን ተምሃሮና ዝሓፍተይ
2: እንታይ ዳ ተፅንዑ
1: ሕርሻ ዝሕርሻ በ
2: ንስኹም ከቦ
0: ህንፃ እምበርካለና
1: ታኺ ብይፅኢዝ ትብል ፃቐ ስራሕ ይጠውሉ ግና እምበር ኣይ መንእስያት እንዲና
0: ኣንተ ጠርጢርሃና ዶ ትኾ
1: እስኻ ጠርጢርካና ኣይትቕረብ ከምዚኦም ቅርብ ክብሉካ ቆልዑስ ኣይትቕርብ እናተፈለጥካ እንታይ ኢኻ ኾንካ እንታ
0: ኣንታ እዛ ሳዋሲ ከተማ ብያ ትቐይራ እንታ
1: ነስመራሲ ቀሪባታ እንታይ ተሪፍዋ
0: ኣታ ክንደይ ወልደፍደፍ ክትብል ኢኻ እንታ ነስመራኻሲ ክትቀርባ
1: ወረብ ገለሲ ሓሊፋታ ኣላ መስለኒ
0: ይ ዓቢልካ እንዲኻ ኣነ ኮ ምስ ዕቡድ ምምፀእ ይገድል ኣንታ እንታይ ደሳቐካ
1: ንዓሚ ቅርብ ሃበሉ ስማዕ እስኪ ብምንታይ ከም ትበልፅ ዶ ክነግረካ
0: እወ
1: እስከ ስማዕ ወርሒ መፀት ማዕፆኻ እናኸሓኩሐ ቢልናይ ልችናይ ማይን ዝድርብልካ ኣለዉዚ
0: ይልዎን
1: ስማዕ እስጊ ነግራም ከምቲ ጎረቤትካ በዓል ገዛ ወርሒ መፀት ገምገም እናበለ ማዕፆ ክሳብ ዝስበር ናይ ገዛ ክራይ ክፈል ዝብለካ ኣለውሲ
0: የልቦን
1: ታይ ድኣ መስቁ ኢልካ ትዕወጅውጅ መን እንታ ዝርኢ ዘለኹ እንታ ዓይነይ ድዩ ዋላ ታፍላ መስል ኣንታ ተለኺ ክካ ዲኻ ኣንታ ትእዝንኻ መርገፅ ዲኻ ትጥቆመሉ ታፍላ ድዩ ብለካ ኣለኹ ንህለ መፅእ
3: ንፍቕ እንደ ቢለካ ታቦ
4: ኣንተ ኢለን ጓል ኣነኸ በዛ ዓይነይ ክትወፂ
3: እሞ ርኣ እዚ ኩሉ መንገዲ ኣኸመይ ጌርካ ኸኢልካዮ
4: ዋ ካብዚ ዕብ ውራይ ዶ እንታይ የለኒ ተሓጉሸ ንድ ተሓጉሸ ኮ
3: ወቦ እንኳዕ ተሓጎስካ ፎርኮ የምፅ እዮም ማነ
4: ፎር
3: ሙሉእ ማለት እዩ ኤክስዘ ይብለይ
4: ኤክስዘ ይብልክ
3: ወ
4: ኣዋይ ግጥም ቢልከ
3: ወ
4: ሰይ ዛጓለ
1: ታፍላታፍላ
0: ድዩ
1: ታፍላ ወ ምስ ጓል ንህለ ዕምበባ ሒዝል
0: ተተኸገብር መፂ
4: ናይ ዝገሃወይ ኣታ ንስኻ ዲኻኣታ ንስኻ ዲኻ
1: ንሕና ዝተጠራጢርና እንዲና ድሓርዮ ኣረጋግጭዋ ብሃበሎም ስ ኢሉ ምበር
4: ናይ ተሳዮ ወድኻ ከንታይ ኮነ
1: ኣይ ኪዳ ኪድ እንዶ ታፍላ ጓል ካፋኑ
4: ኣይ
1: ኪድ ኣወ ክንደየ ክምፅእ ክዛ ጓል
0: ይንስኺ
4: ክስ ባህል
3: የብላ
1: ፎር ንፎር ጌርክያ ግርም ዛ ጓል እያ ንበሲት
0: ፎርኖ ድያ ትብል ዘላታ
4: ክስ የብላ
1: ታገለ ሒዚየ መፅ ኪዳ
4: ናይ ተስፋይ ወድኻ ግን
1: ዳሓንዳሓን ኪዳ እንታይ ኢልካ ኢኻ ብዛዕባ ሰብ ሒዝና እናዓለልና ብዛዕባ ቅጭን ጓልካስ ብዛዕባ ጎዱፍ ኣይንዕልልና ኪዳ ኣፋንዋድሓር
4: ትነግረኒዳሓን
1: ኪዳ ኣኺድ ክጎድአኒ ኮ ይደል እዩ
0: ክጎድአኒ ከምኡ ዩ ትበል ዶ እንታይ ኮንከ ኢኻ
1: ጓሉን ፎሩን ሒዙ ዘይከይዱ እንታይ ምፅኦ ብዛዕባ ተስፋ ይምልዓል
0: እሞ ወድኻ ኣብዚ ሰባ መፅ ፎር ምምፃእ ዲስኢኑ
1: ኣኻበ ምፅኡ ከምፅእ ፎር ኣብ ገዛ ኮይኑ ድኣ ፈሮፈር የርግፈለ ኣሎ እምበሪ
0: ዳንዳን ፅዋሕ ንዎ ክኩርዓካኒ ከምኡ ኢሉ ዶ ይነብር ኢልካ ሕጂ ብጮቶን ምርይርኢኻ ንስኻኒ ኮር ከም ፀልካ ኢዳ ወይ ማሕበር
1: ግና እንታ ብሃበሎ ናትና ናይ ሽማግሌታትሲ ኣይ ናይ ማሕበር ኣለና ስክበል ብጀካ ተንክልተስ እንታይ ማሕበር ኣለና
0: ኣይኖት ከ ተንክልተ ከ ኣዮኖት
1: ተንክልተስ ኣለዋና ግደ
0: ኣዮኖት
1: ታሓንቲ ታናትካ ናይ ማሕበር ዕቁብ
0: ታናትካኸ
1: ታናተይ ከኣታ ማሕበር ሽኮር
0: ኣይ
1: ሰኔን ካልእ ዳ እንታይ ኣሎ ኣታ ሕጂ ደሞ ዝዳንጋ ዘተነፊሑ መንእሰይ ኮይኑ
0: ግደፍ ከም ንዶ ይትበል
1: ኣታ ዝጎባጥ ሕቆዶ ሕጂ ተሳሪሩ ሰጢ ኢሉ ብሃበሎም እየ
0: ኣንታ ግደፍ እንደ ድለካ ሉ
1: ኣንታ ሓጂ ደሞ ቆርበትና ስብስብ ጠቢልና ንድሕሪት ኣሲርና ኤልቢስ ተቐይርና።

0: ንሰብሳዋ ይከበኒ ደኺምና ኢልኩም ዘይሰልችኹም ዓታ ገርናው ደኺምና ኢልኩም ዘይሰልችኹም
1: ደኺምና ኢልኩም ደኺምና ኢልኩም ዘይሰልችኹም
0: ፅዕርና ኢልኩም ዘይረብረብኩም
1: ፅዕርና ኢልኩም ዘይረብረብኩም
0: ንዓዲ ሓሶት ብጠውያ ምሰውደቕኩም
1: ንዓዲ ሓሶት ብጠውያ ምሰውደቕኩም
0: ርኢናዮ ፍረጥ ክብል ናብ ቅድሜኹም
1: ርኢናዮ ርኢናዮ ፍረጥ ክብል ናብ ቅድሜኹም
0: ርኢናዮወ ትፍቕሩኹም
1: ርኢናዮወ ትፍቕሩኹም
0: ርኢናዮወ ትፍቕሩኹም
1: ርኢናዮወ

Eine Sahne.

0: ገጽታ ገጽታ ዘርስታ ሐዳሽ ተከታታሊት ናይ ትግርኛ ፊልም አብ ኤርቲቪ
1: ሞልሃንደ
2: አይፈለጥኩ መጽሐራ አንጃል
0: አብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍአት ትጸናቶ ሰላም ሰባት ከተእኑ ሰሓን ስነትካ ከም ቅምታ ቆጢርካ ሕነ ክትሰድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ባሓላሉ
3: ቅድሜኹም ፀሓይ ዝረኣና ምዃና ዝፈለደ
4: እንታይ ማለት ከ ይተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበየ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
3: ካልእ ነገር ተዓለም ስለ ዘለኻ መድቀሲንካ
5: ብገንዘበይ ድለይተይ ክገብር ኽእል እየ ዝብላ ተሓሰባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ እያ ገጽታ ደራስን ዳይረክተርን ዮናስ ተኸስተ አፍራይ ጀር ስቱዲዮ ዋና አፍራይ ሚኒስትሪ ዜና

ሰላም ክቡራት ተኸታተልትና ከመይ ወኢልኩም። ዶክተራት ኣብ ስቱድዮ ሰዓት ኣኺሉ ጀሚሩ ኣሎ። ንሎሚ ኣብዚ መደብ ዝቐሪብናዮ ዘለና ትሕዝቶ ብንጣብ ሰብኣውነት ደም ብምልጋስ ሂወት ነድሕን ብዝብል ኣርእስቲ ዓለማዊ መዓልቲ ንግስ ደም 14 ሰነ 2026 ዝሓለፈ 14 ሰነ ተባዒላ ኣላ። ነዚ ምርኩስ ብምግባር ኣገዳስነት ምልጋስ ደም ኣብ ጥዕና ሕብረተሰብ እንታይ እዩ? ብደም ብምልጋስ ሕብረተሰብ ዝረብሓሉ ዝጥቀመሉ እንታይ እዩ? ከም ዜጋታት ከ ንሕና ኣብ ምልጋስ ደም እንታይ ተራኸልወና ይኽእል? ኣብዚ ኣተኪርና ምስ ዶክተር ዮሃንስ ተኸስተ ዳይረክተር ሃገራዊ ባንክ ደም ኤርትራ ኣብዚ ኣብ ስቱድዮ ዓዲምና ዕላል ክንነካይድ ኢና። ዶክተር ስለተዝሃብካኒ ግዜ የመስግነካ። ብስመይን ምስም ተኸታተልትን ድማ ምስጋናይ ደጊመ ኣቕርበልካ። እዚ ነልዕሎ ዘለና ርእስቲ ኣዝዩ መሰረታዊ ጉዳይ ኣብ ህዝባዊ ጥዕና እዩ። ህዝቢ እኹል ቀረብ ናይ ደም ረኺቡ ጥዕንኡ ውሕስ ንክኸውን ትካልኩም ተሰኪሞ ዘሎ ሓደራ ቀሊል ኣይኮነን። ስለዚ እስከ ምናልባት ሰብ ንክርድኦን ክፈልጦን ዕላማን ተልእኾን ምናልባት እቲ

0: እቲ ቀንዲ ዕማማትኩም እንታይ እዩ?
1: ዓላማ ሃገራዊ ባንኪ ደም ኤርትራ ብሓፈሽኡ እኹልን ውሑስን ደም ብምእካብ ንኹለን ሆስፒታላት ሃገርና ውሑስ ደምን ውፅኢት ደምን ብምቕራብ ብሰንኪ ሕፅረት ደም ንኽስዕብ ዝኽእል ስንክልናን ሞትን ምጉዳል እቲ ቀንዲ ከም ዓላማ። ነዚ ምግባር ግን በይና ዘይኮነስ ምስ ኩሎም መሻራት ኮይነና ስራሕ ንሰርሖ ማለት እዩ። ኣብዚ ኣብቲ ኣገባብ ኣሰራርሓና ንኣብነት ምሕያል ጎስጓስ ንገብር ኢና ስሩዕ ወለንታይ ለገስቲ ደ ንክህልውና ጎስጓስ ኣብ ከተማ ኣስመራ ክኸውን ኽእል ወይ ኣብ ዞባታት እንዳኸደ ጎስጓሳት ይግበሪ ኣብ ተፈላለዩ ትምህርቲ ቤታት ክኸውን ኽእል እዩ ትካላት ኮታብ ኩሉ ሰብ ክብፅሕ ዝግብኦ ንበፅሖ ኢና ማለት እዩ። ድሕሪኡ እቲ ደም ድማ ምርመራታት ናይ ተፈላለዩ ሕማማት ይግበረሉ እዩ። እንደገና ዓይነት ደም እንታይ ምዃኑ እውን ብኡ ኣብቲ ሃገራዊ ባንኪ ደም ኤርትራ ይግበር እዩ። እቲ ደም ምስ መፀ እውን ናብ ተፈላለየ ክፋላት ናይ ደም ይኽፈል ማለት እዩ። ኣብ መጨረሻ ናትና ኣለና ሪፍሪጀረተር ወይ መኽዘነ ግበር እዩ እሱ እንዳተገብረ ዝሓልፍ ማለት እዩ ተኣሽሙ። ኣብቲ ሆስፒታላት ምስ በፅሐ ከዓ ጉቡእ ኣጠቃቅማ ናይ ደም ወይ ክሊኒካል ዩዝ ኦፍ ብላድ ዝበሃል ቶም ሓኻይን በቲ ናይ ፕሪንስፕል ናይ WHO ዝወፀ ብኡ ተመስሪሕቶም ክኸዱ ከም ዘለዎም ይድሕብር። ኣብ መወዳእታ ደርጋ እቲ ብላድ ባንክ ናይ ኳሊቲ ማነጅመንት ኣለዎ። ኳሊቲ ክህልሉ ሓደ ደም ጥራሕ ምእካብ ዘይኮነ ብቕዓቱ ክህሉ ውሑስ መታን ክኮነልካ እሱ ከዓ ኣብ ገዛና ናይ ብቕዓት ሲስተም ኣሎ። እንደገና ምስቲ ናይ ኢንተርናሽናል እውን እንዳተዘራረብና ወይ መልእኽቲ እንዳሃቡና ኣብ ከመይ ደረጃ ኣለና እንዳርኣና ንኸይድ ማለት እዩ። ኣብቲ መጨረሻ ግን ቁፅፅርን ክትትልን ኣለዎ ዝብሓፈሻ ከም ምእተዉ ማለት እዩ። እዚኣታ መሰረታዊ ሰንሰለት ናይ ሌክስ ደም ወይ ብላድ ትራንስፊዥንሲ ንኣብነት ደም ዝልግሱ ሰባት ኣድሊኻ ንሕና ከይድና ደም ንእክብ ምስ መፀ ኣብ ትካልና ዝተፈላለየ መስርሓት ሓልፍ ደም ምርመራታት እውን ይግበር ዓይነት ደም እውን ይፍለጥ እቲ ሰብ ማለት እዩ። እቲ ዓንቱ ይድበልኩ ከዓ ናይ ኮልድ ቸይን ወይ ከዓ ናይ ምኽዛን ኣለዎ ኣብ መጨረሻ ናብቲ ሕሙም መፀ። ሕጂ እዚ ሰንሰለት ትብሎ ዘለኹ ኣብ ሓንቲ ሰንሰለት እንድሕር ተቋሪፃትከ ኩላታ ነገር እያ ትበላሾ። ንኣብነት ወለንታይ ለገስቲ ደም እንተ ዘይብልካስ ወላ ሓንቲ ታእሽ ትርጉም የብሉን ማለት እዩ። ንሕና ከይድና ደም እንተ ዘይኣኪምና እውን ትርጉም የብሉን። እቲ ድመፀ ድማ ኣብ ብላድ ባንክ ዘይተሰሪሑ ትርጉም የብሉን። ናይ ደም መመርመሪ ወይ ባግ ይኹን ከረፂት ማለት እዩ ናይ ደም ወይ ከዓ እቲ ቀመማት ናይ ላቦራቶሪ ተዘይብልካ ውን ጠጠው ኢኻ ትብል ወይ ከም ዘለዎ ክትቦ ኢኻ ንሰብ ሕጂ ፀገም ፍጠር። ናይ ሪፍሪጀረተር ወይ ከዓ መዝሓለ ከዓ ክህልወካ ኣለዎ 24/7 ኩልሻዕ ቴምፕሬቸሩ ዝዓቀበ ደም ክኾን ኣለዎ። ተደይ ኮይኑ ኣኪብ ካምፂኻ ውን ኤሌክትሪሲቲ ክጠፍአካ ከሎ ክባላሸወካ ከእል። ስለዚ እንታይ ዘለኹ መሰረታዊ ሰንሰለት ናይ ልክሰብ ክሕሉ ኣለዎ። ሕጂ ብዚ ጥንቃቐ ድልዮ ማለት እዩ። ቀሊል ኣይኮነን ተሰራርሓ ማለት እዩ።
0: ፅቡቅ ዶክተር ዮሃንስ፣ ስለምንታይ ደም እንታይ እዩ? ስለምንታይ ኢና ኣተኪርና ንዛረበሉ ዘለና? ብኸመይና ኸ ናይ ሓደ ሰብ ደም ናብ ካልእ ሰብ ደም ንመሓላልፎን ንጥቀመሉን ኣዝዩ ውሑስ ድኸ? እንታይ ዝገበርኩም ኣለኹም ከ ኣንድሕር ክሳዕ ክንድ ኣገዳሲ ኮይኑ ከም ትካል ከስኹም እንታይ ንጥፈታ ዘካየድኩም ኣሎ?
1: ሕጂ ደም ኩላትና ከም ንፈልጦ ኦክሲጅን ተሰኪሙ ካብ ክፋላት ናብ ክፋላት ኣብ ደም ዘመሓላልፍ ዘጓዓዓዚ ማለት እዩ። ኣብ ዝኾነ እኹል ሰብ ሓደ 5 ወይ 6 ሊትሮ ደም ዝኸውን ኣለዎ ኣብ ነብሱ ማለት እዩ። ሕጂ እቲ ደም ዝፈሰሰ ብዝኾነ ይኹን ብሓደጋ ክኸውን ይኽእል ኣብ ሕርሲ ክኸውን ይኽእል እንተደይ ተሰኪኡ እታ ህይወት ኣብ ሓደጋ ትበፅሕ። እዚ ስለዝኾነ ናታ ዓንቶይ ሰንሰለት ዝበልኩ ሃገራዊ ባንኪ ደም ደም ክእክብ ኣለዎ ምርመራታት ተፈላለየ ክገብር ኣለዎ ክፍለ ኣለዎ። ኣብ መጨረሻ ከዓ ነቲ ሆስፒታላት ከይዱ ብነፃ እዩ ዝወሃብ ብዘይ ክፍሊት ዝወሃብ ዋላካ ክሰራሕን ክእከብን ከሎ ብዙሕ ገንዘብ ወፃኢ ገበረሉ እምበር ንሕና ከምቲ ኣብቲ ፕላንና ንወፅኦ ወይ መደብና 15,000 ድኸውን ደም ክንእክብ ኣለና ኣብ ዓመት ኢና ንበል። ሕጂ ኣብ 25 ንኣብነት 16,000 ድኸውን ደም ኣኪብና። እዚ ምስቲ 2002 እቲ ሃገራዊ ደም ባንክ ክምስረት ከሎ ዝነበሮ 3,500 ድኸውን ደም ድእከብ ነበረ ብቁፅሪ ክትሪኦ ከለካ እንዳ ዓበየ ኸይዱ ማለት እዩ። እዚ ክንብል ከለና ግን ኩሉ 100% ካብ 100 ነተን ሆስፒታላት ኣማሊእና ኣለና ኣይኮነን። 80% ኢና ጠለባት ንእክቦ። እዚ ከዓ እቲ ምክንያቱ ዳሕራይ ምናልባት ገወፀ ምስ ክረምቲ ተተሓዘ ገለ ፀገማት ስለ ዝገጥናይ ካብዚ ዝበዝሕ ክፋሉ ኣብቲ ሃገራዊ ባንኪ ደም ኤርትራ ዝእከብ ደም 99 ወይ 100%

0: ብወለንተኛታት ይርከብ ኣብ 2268 ሚእታዊት ነይሩ ኣብዘ ናይ ትማል ድወፀብ ናይ ሪጅናል ናይ WHO ድማ ኣብ ኣፍሪቃ 7 ካብ 10 ወለንታውያን ኣለዉ 7% ሕጂ ናይ ዝሃገራዊ ክደምሲ ዝሓሸ ኮይኑ ስማዓኒ ካብተን ካልኦት ኣብኡ ዘሎ ኣፍሪቃ ሃገራት እዚ በብዓመቱ ድማ ትንእክቦ ደም ብግራፍ መልክዕ ዚ ክንሪኦ ኣለና ንኣብነት ናይ ዘን 5 ዓመታዊ ወዳዲረ ሰሪሐ ዘለኹ ኣብ 221 1870 ዝነበረ ኣብዛ ሕጂ ዝሓለፈት ዓመት ማለት እዩ 16,000 በፂሑ ኣሎ ሕጂስ እንዳዛየደ ይኸይድ ከም ዘሎ ድሕብረና ማለት እዩ
1: ዶክተር ምናልባት ደም ክላዓል ከሎ ምስ ባህል እውን ምትእሳር ዘለዎ እዩ ስልጣነ ናይ ዓለም ኣብ ጥርዚ በፂሕሉ ዘለወሉ እዋን ክምስራሕ ስለ ዘይክእል ወይ ክምሃዝ ስለ ዘይክእል ዲ ደም ካብ ሰብ ክንእክቦ ንግደት ዘለና ምንጭ ደም ካበይ እዩ
0: ምንጭ ደም ስጋብ ሕጂ ኣብ ሰብ ጥራሕ እዩ ዝርከብ ደም ህወት ስለ ዝኾነት ኣብ ሰብ ጥራሕ ትርከብ ዘላ ኣብ ፋብሪካ ይኹን ወይ ኣብ ዝኾነ ካምፓኒ ወይ ናይ ፋርማቲካል ትካላት ክስራሕ ይክእል እኒ እዚ ከዓ ካብ ሰባት ጥራሕ ይክእከብ እዚ ከዓ ወለንተኛታት ለገስቲ ደም ኣብ ሃገርና ሕጂ ብወለንተኛታት ናፀቂጥና ንስርሐሉ ንኩሉ ከዓ ይዕደል ብዘይ ዝኾነ ዓልት ይኹን ሃይማኖት ይኹን ፆታ ይኹን ዕድመ ብዘይ የገድስ ንኩሉ እዩ ዝውሃብ እቲ ቀንዲ ምንጭና ግን ኣብ ተምሃሮ እዩ ብሕልፊ ኣብ ግዜ ትምህርቲ ኣብ ተምሃሮ እዩ ዘሎ ኣብ ግዜ ክረምቲ ሓምለ ንሓሰ መስከረም ኣብቲ ግዛም ፈተናታት ዝገብሉ እውን ዋሕደ ቀረበ የጋጥም እዩ ተዓንቲ ወይ 80 ካብ 100 ኢና ንማልእ ኣለና ነተን ሆስፒታል ዝበልክዎ ኣብ ክረምቲ ፀገም ከም ዘሎ በዚ ኣጋጣሚ ነዞም ድርኢና ወይ ዝሰምዑና ዘለዎ ከማን ኣብ ክረምቲ ካብ ሕጂ ጀሚሮም ወር 7-8-9 እቶም ለጊሶም ዘይፈልጡ ወይ ዝልግሱ እውን ተመፁና ንዓና ፅቡቅ ምኾነ ሕሙማትና እውን ተፈወሱ ኮይኑ ስማዓኒ
1: ከይሰገርና ስለምንታይ እዮም ተምሃሮ ቀንዲ ምንጪ ዝኾኑ
0: እወ ሕጂ ተምሃሮ ንሕና ሓደ ውሑስ እዩ ኣብ ተምሃሮ ምስ ገለ ሕማማት ዝሓሸ ኮይኑ ዝረአ ብፍላይ ድማ ብእኩብ ኢና ንረክቦም ኣብ ትካላት ኬትካ ሕጂ ትረክቦ ደም ሓንቲ ካል 100 ሰራሕተኛታት ለ ውሑድ ኢካ ትረክብ ኣብ ተምሃሮ ግን መንእስያት እዮም ያንግ እዮም ብሕማም ደረጃ ክትሪኦም ንዳሓን እዮም ስለዚ ዳርጋ ኣብ ፅቡቅ ኩነታት ካብ ተምሃሮ ንረክበሉ ማለት እዩ
1: ፅቡቅ ክፅል ንኽእል ኢና
0: ካብኡ ምስታ ዝበልክዋ ተሓሒዘ ለግሲ ደም ኣብ ሃገርና ብክልተ ዓይነት ይለግሲ ዘሎ ወለንታኛታት ለግሲ ደም ወይ ከዓ ቮለንተርስ ብላድ ዶነርስ ንብሎም ኣለው ስድራ ቤታዊ ከ ኣሎ ንሕና ቀፃሊ ፀቂጥና ንሰርሐሉ ብሕልፊ ብዘ ሃገራዊ ባንኪ ደም ኤርትራ ብወለንቶኦም ድህቡ እዮም ብዘይ ድፊኢት ብዘይ ፀቕጢ ብወለንቶኦም ዝፍፀም ለግሲ እዚ ከዓ እቲ WHO ይድግፎ ማለት እዩ ውድብ ጥዕና ዓለም ከምኡ ክኸውን ኣለ ወይ ድብል ውሑስ እዩ ዛ ዓይነት ደም እቲ ናይ ስድራ ቤታዊ ወይ ከዓ ፋሚሊ ዲፕረስመንት ንብሎ ግን ዘይውሕስነት ክህልዎ ክእል እዩ ንዘመትካ ኢኻ ክትህብ ንመቕርብካ ኢኻ ሕጂ ገለ ኢንፎርሜሽን ክትሓብእ ትኽእል ኢኻ ተሰኪፍካስ ዝኾነ ነገር ክስቕኢልካ ክትሕልፎ ትኽእል ኢኻ ስለዚ ንሕና ኩሉ ሻዕ ንብል ኣብቲ ናትና ሚሽን ይኹን ታኣሽሙ 100 ካብ 100 ወለንታውያን ለገስ ደም ክህሉ ኣለዎ ኢና ንብል እዚ ንምግባር ከዓ ኩሉ ሕብረተሰብ እጃሙ ከበርክት ኣለዎ ኢና ንብል ኣብ ስመራ ይኹን ኣብ ዞባታ ዘሎ ኩሉ ሃይማኖታዊ ትካላት ኹና ሰራሕተኛ መንግስቲ ኹና ሰራዊት ኹኑ ፖሊስ ታክሲ ማሕበራት ሓማደ ሓማተ ብምሉኦም ኮታ ለግሲ ደም ይቡናዮም ንኣብነት እዚኦም ሕጂ ቀዳማይ ዙር እዮም ብጣዕሚ ደስ ዝብለካ እዮም ቀዳማይ ዙር ኣብ ዓመት 3 ሳዮም ዝቡና ፍሉይ እዩ ታክሲ እውን ከምኡ ቡናዮም ሕጂ ኩሉ ኣብ ትካል ዘለኹን ገለ እውን 2 ወይ 3 ተዝበና ንዓና ፅቡቅ ምኾነ ማለት እዩ ኣብ ተምሃሮ እንዳኸድና እውን ጎስጓሳት ንገብር ኢና ኣብ ተፈላለየ ቦታ ማለት እዩ ኣብ ዞባታት እዚ ናይ ዞባታት እዩ ሰሜናዊ ቆሕ ባህሪ ወይ ደቡብ ዓንሰባ እንዳኸድና እውን ደም ንእክብ ኢና ማለት እዩ
1: ሃራይ ዶክተር ምናልባት ከምዚ ክትቀስ ፀንሐ ሓፈሻዊ መምዘን ረቑሒታት መን ክልግስ ከምዘሎ ኢካ ክትጠቕሰለ ፀኒኻ ተምሃሮ ዝሓሹ ውሑሳት የርኩም ተሓስቡ ድሕሪ እውን ወለንታውያን ከዓ ዝዓበየ ተራ ከምዘለዎም ኢካ ክትጠቕሰልና ትኽእል ኣብቲ ግለሰብ መፂና መን እዩ ክልግስ ዝኽእል መን እዩ ብቑዕ ንደም ምልጋስ
0: ኣብቲ ምልጋስ ዝኾነ ሰብ ክልግስ ክእል እዩ ግን ገለ ክራይቴርያ ሜዲካል ክራይቴርያ ኢልና ንማልኦ ኣሎ ዕድመ ኩሉ ሻዕ ካብ 16 ካብ 60 ዘሎ ሰብ ክልግስ ክእል እዩ ቀፃሊ ለጋስቲ ኮይኑ ዋላ 70 ክህብ ክእል እዩ ክብደት እውን ኣብ ክራይቴርያ ጌርና ንእትዎ ኢና 50 ኪሎ ወይ ልዕሊኡ ዝምዘን ክህብ ክእል እዩ ፀቕጢ ደም ድማ ከምኡ ደስዓብ ልዕሊ 60 ወይ ከዓ እቲ ሲስ

0: በሊክ ንብሎ ላዕለዋይ 180 ስጋብ 90 ክህብ ይኽእል እዩ። እዚ እንታይ ክብል ደሊ ደም ብዝሕ ዘለዎውን ክህብ ይኽእል እዩ። ኣንለስ ግን ፀገም ምስ ልብ ድዩ ምስ ኩሊት ድዩ ካልእ ምስኡ ተተሓዘ ፀገም ተደይብሉ ክህብ ይኽእል እዩ። ሄሞግሎቢን እውን ንርኢና ልዕሊ 12.5 ዝኾነ ሰብ ጓል ይኹን ወዲ ክህብ ይኽእል ማለት እዩ። ኣብ ገለ እዋን ግን ክልግሱ ዘይክእሉ ንብሎም ኣሎ። ግዜያዊ ዘይልግሱ ግዜያዊ ጉንፋዕ ይኹን ሰዓል ይኹን ወይ ግዜያዊ ሕማማት ንጥዕኑ ኣብ ዘይንቡር ዘለሉ ግዜ ተመሊስካ ምፃ ድሕሪ 2 ሰሙን ወይ ወርሒ ወይ 10 መዓልቲ ንብሎም ኸድና ፈፂሞም ብቐፃሊ ዘይልግሱ ወይ ፐርማነንት ዲፈር ዝበሃሉ ግን ዘይውሑስ ፆታዊ ርክብ ዝገብሩ ሰባት ኣይንቕበሎምን ኢና ማለት እዩ። ሕዱር ሕማማት ዘለዎም ንኣብነት ሽኮር፣ ፀቕጢ ደም፣ ድኻም ልቢ፣ ምንፍርፋር ሕማም፣ ፀላም ከብዲ ካልእን ከይህቡ ይኽእሉ እዮም። ኖርማል ሽኮር ታብሌት ዝወስድ ክኒና ዝወስድ ክህብ ይኽእል እዩ። ፀቕጢ ደም ውሑድ ዘለዎ ክህብ ይኽእል እዩ፣ ግን ውሽጡ ሳዕቤን ዘይብሉ ማለት እዩ። ስለዚ ሲ ዳርጋ ኩሉ ሰብ ክህብ ይኽእል ኮይኑ ስማዓኒ ብኣይ ብወገነ
1: እንታይ መስርሕ ኢኹም ትኽተሉ? ምክንያቱ ደም ልጋስ ብቀሊል ዝረአይ ነገር ኣይኮነን ኣብ ገሊኡ ሕብረተሰባት። ስለዚ ካብ ፈለማት ሒዝኩም ክሳዕ መወዳእታታ ደም ልጋስ ናብ ሰብ ክሳዕ ትበፅሕ ትኽተልዎ መስርሕ እንታይ እዩ?
0: እቲ መስርሕ ምምማይ ወይከዓ ስክሪኒን ዝበሃል ምሻሎ ስክሪኒን ይግበር እዩ። ሓበሬታ ፕሪዶኔሽን ቅድሚ ምልጋስ እውን ሓበሬታ ውሃብ እዩ። ፎርሙታት ኣሎ ዝምላእ ዝኾነ ሰብ ክህብ ዝደለየ ፎርሙ ይመልእ። ኣካላዊ ምርመራታት ድማ ንኣብነት ሚዛን ዝበልናዮ ዘሄሞግሎቢን ዝበልናዮ ደም ብኡ ሓሊፉ ኣብ ካውንስለር ወይ ከዓ ኣማኸርቲ እውን ኣለው ሓደ ንሓደ ማለት እዩ። ምክሪ ተገይሮም ምስኡ ወይ ምስተኣ ዘላ ኣማኻሪ ዲስካስ ምስተረዳድኡ ብቑዑ ተይላቶ ደም ክህብ ይኽእል ማለት እዩ። ኣይ እስኻ ንግዜኡ ፅናሕ ንወርሒ ድዩ 2 ወርሒ 3 ወርሒ በቲ ናታ ዝተዋሂብዋ ዘሎ ኤስኦፒ ንብሎ ስታንዳርድ ኦፐሬሽን ፕሮሲጀር ንኽተሎ ማለት እዩ። ቆፀሮ ክትቦ ትኽእል እያ። እቲ ውሑዝ ዝኾነ ሽዑ ደም ህብ፣ እቲ ውሑዝ ዘይኮነ ከዓ ይምለስ ማለት እዩ። ኣብኡ ምናልባት ምስ ሓለፈ ዝኩሉ መስርሓት እውን እቲ ለጋሳይ ደም ምስቲ ናቱ ከረፂት ሒዙ ቴስቲ ቲዩብ ትበሃል ኣለዋ እታ ከረፂቱ ብደንብ ክረአ ኣለዎ ማለት ስትሪክትሊ ክረአ ኣለዎ ኣብኡ ጌጋታት ከይህሉ መዓስያ ተቐዲሓ እታ ደም መዓስያ ኤክስፓየር ትገብር ዓይነት ደማንታያ ኤ ተኮይና ኤ ቢ ኣብኡ ይልጠፈሉ ኩሉ ኩነታት ሽማ ይፀሓፍኒ ኮድ እዩ ዘለዎ። ምክንያቱ ዳታ ማነጅመንት ሲስተም ኣለና። ካበይ መፅያ መዓስ ተቐዲሓ መዓስያ ኤክስፓየር ትገብር ኣብ ከመይ ኩነታት ኣለዋ ተመርሚራ ድያ ኩሉ ኣለዎ ናቱ። ኣብ መጨረሻው ናብ ሆስፒታል ምስከለት ኣበይ ቦታ ያ ከይዳ ተሰነይ ድያ ከይዳ ኣስመራ ድያ ከይዳ ኣሎ ንመን ተዋሂባ ኩሉ ትሬስ መግበሪ ተመሊስካ ንድሕሪት ክንፍትሸሉ ንክእል ኣገባብ ኣለና ማለት እዩ።
1: ፅቡቅ ዶክተር ዮሃንስ፣ ምናልባት እስከ ቁርብ ዕሙቅ ኣቢልና ክንሪኦ ትርጉምን ኣገዳስነትን ደም ዝያዳ ትኩርና ክንዛረብ፣ ምክንያቱ ሰብ ክልግስ ተደ ኮይኑ ንምንታይ ዕላማ ይልግስ ከም ዘሎ ክርድኦ ክእል ኣለዎ።
0: ሕጂ ብሓፈሻዊ ደም ተተሓዘ ኣብቲ ጥቕሙ ክንዛረብ ተደ ኮይና ኣካላት ወዲ ሰብ ትሸዓተ ስርዓታት ዝቆመ ኮይኑ ሲስተም ንብሎ ከምዚ ናይ ስርዓተ ዙረት ወይ ከዓ ሲርኩላተሪ ሲስተም፣ ናይ ሪስፓራቶሪ ወይ ናይ ትንፋስ፣ ናይ ሽንቲ ንብሎ ብዙሓት ስርዓታት ኣለው። ሕጂ ደም ካብቲ ናይ ሲርኩላተሪ ወይ ስርዓተ ዙረት ደም እዩ ማለት እዩ። ምስኡ ምስቲ ናይ ደም ኣብ ሰውነትና ከየቋረፀ እዩ ዝንቀሳቀስ ዝዘውር ቀፃሊ ፈሳሲ ቀይሕ ፈሳሲ ኮይኑ ቀፃሊ ዝንቀሳቀስ ወይ ዝዘውር ማለት እዩ። እቲ ደም ብሓፈሽ ቀይሕ ኮይና ክንሪኦ ከለና ኣብ ውሽጡ 54 ሚእታዊት ፕላዝማ ድሓዘይ ወይ ከዓ 46 ሚእታዊት ከዓ ውሃዮታት ደም ኣለው ማለት እዩ። እዞም ውሃዮታት ሕጂ ቀያሕቲ ውሃዮ ደም ኣሎ፣ ፃዕዱ ውሃዮ ደም ኣሎ፣ መርጋእቲ ደም ኣሎ። ሕጂ እቶም ቀያሕቲ ውሃዮ ደም 44 ሚእታዊ ዝኸውን ሽፍኑ ፀዓዱ ትሕቲ 1% እዮም። ግን ኣገደስቲ እዮም 1% ናይቲ ውሃዮታት እንዳሃለው እዞም ፀዕዳ ውሃዮሶም ኣብ ገለ ፀገም ክህልዎም ከሎ ብሕማማት ክጥቃዕ ትኽእል ማለት እዩ። እቶም ፕላትሌት ድማ ትሕቲ 5.5% ዝኸውን ማለት እዩ። ብሓፈሽኡ እቲ ደም ቀይሕ ዝገብሮ ሄሞግሎቢን ዝበሃል ባእት ኣሎ። ሕጂ ምናልባት እቲ ቀያሕቲ ውሃዮ ደም ክንብል ከለና 120 መዓልትታት ይፀንሕ ኣብ ደምና። ድሕሪኡ ባዕሉ እቲ ናቸራል ተፈጥሮ ይሰዶም ማይክሮፌጅ ገይሩ ወይ ኣብ ስፕሊን ዲኻ ኣብ ሊቨር ኤኒሃው ከምዝኸ

0: እዩ ትገብሮ ብከምኡ ኢና ከዓ ዋላ ደምተ ደይለገስካ ስባዕሉ ነፍስኻ ስለዝኣልዮሲ ኣብ ሰለስተ ወርሒ እንዳመፀካ ለግስ ንብሎ ሓደ ወዲ ተባዕታይ ጓል ንሰይቲ ከዓ ብኣርባዕተ ወርሒ ተፈጥሮ ባዕሉ የልግሶ እዩ። ስለዚ ካብ ተፈጥሮ ዝለግስ ሂብካ ክትባራህ ከዓ ስለዝሓይሽ መሃብ የገድስ ኮይኑ ስማዓኒ ፀዓዲ ውሃዮ ደም ኣብ ደምና 11-15 መዓል ጥራሕ ዮም ዝፀንሑ። እዞም ፕላትሌታት ንርኢ መርጋእቲ ንብሎ ድማ 7-10 መዓልትታት ጥራሕ ዮም ዝፀንሑ ማለት እዩ። ምስኡ ተሓይዘ ምዝናይ ደም ጉጅለታት ደም ዝበሃለ ቶም ቀንዲ ንብሎም ኤቢ ወይ ኤቢኦ ኣብ 4 እዮም ዝክፈሉ። ሶም ከዓ ኤ እንተኮይኑ ኣንቲጂን ኤ ኣለዎ ማለት እዩ። ቢ እንተኮይኑ ከምኡ ኣንቲጂን ቢ ኣለዎ ማለት እዩ። ኤቢ እንተኮይኑ ክልቲኡ ኣንቲጂን ኣለዎ። ኦ እንተኮይኑ ግን ኣንቲጂን የብሉን። ብከምኡ ትሕጂ ኦ ኣንቲጂን ስለዘይብሉ ንኩሉ ክህብ ይኽእል ማለት እዩ። እዚ ኣድማሳዊ ውሃብ ይበሃል መሽ እቶም ሓደ ድማ ኣድማሳዊ ተቐበልቲ ኤቢ ማለት እዩ። ስለዚ እተን ዓይነታት ጉጅለ ደም ሰኒን ምናልባት ኣብ ስእሊ ክንሪአ እንተኮይና እቲ ደም ኣብ ምስ ተኣከበ ብከምዚና ንፈልዮ ኦ ኤ ወይ ከዓ ኤቢ ቢ ኢሉ ፍለ እንደገና ከዓ ነጋቲቭ ከዓ ንበይኑ ምፍለ እዩ ማለት እዩ። ሕጂ እዚ እታ ትሪያ ዘለካ ፃዕዳ ወረቐት ኩሉላ ካብ መንያ ተቐዲሓ ሽም ብዘየገድስ ኮድ ኣለዋ። መዓስያ ኤክስፓየር ትገብር መዓስያ ተቐዲሓ ኩሉ ኣብቲ ዳታ ኣትዩ ትሬስ ክትገብር
1: ኣብዚኣ ዛ ፕላስ ማይናስ ወይ ኣሉታ ኣወንታ ትብል ዘላ እንታይ እያ?
0: ሕጂ እቲ ፕላስ ንብሎ ኣንቲጂን ኣለዎ ማለት እዩ። እቲ ከዓ ኣንቲጂን ደይብሉ ኮይኑ ሕጂ ምናልባት ኣብዚኣ ስእሊ ተረኺበ ዳሕራይ ዋላ ክንሪአና ኣላ ኣብዚኣ እቲ ንኣብነት ሕጂ ውሃቢ ኤ ኣብዝሎ ንኤ እዩ ድህብ ድኽእል ወይ ከዓ ንኤቢ ይህብ። ቢ ተኮይኑ ንቢን ወይ ከዓ ኤቢ ኤቢ ኩሉ ተቐባላይ ካብ ኩሉ። ኦ ተኮይኑ ንኦ ንቢ ንኤ ንኩሉ ይህብ ማለት እዩ። ቢ ግን ተቐባሊ ጥራሕ እዩ። ሕጂ ምናልባት ምዚ ዓይነት ደም ዝበልካኒ ኣብዛ ስላይድ ክሪያ ብሚእታዊት ኣብ ወፃኢ ደርጋ 15% ነጋቲቭ ይብልዎ ኣብ ገለ ሃገራት ማለት እዩ። ኣብ ናይ ኤርትራ ካብዚ ዝገበርናዮ ብዙሕ ግዜ ግን 8-9% ሚእታዊት ጥራሕ እዩ ነጋቲቭ ዘሎ። መብዛሕትኡ ሰብ ፖዘቲቭ ዘሎ ዓይነት ደሙ ማለት እዩ። ሕጂ ኣብዚ እንታይ ንሽገር ነጋቲቭ ክመፅእ ከሎ ዋሕዲ ከጋጥመና ክእል። ምክንያቱ ካብቲ ኣብዚ ንረክቦ ዘለና ካብዚ ዓመታዊ ንእክቦ ናይ ኤርትራ ክበሃል ክኣል እዩ ጀነራል ማለት እዩ ኣብ መብዛሕቲ ሰብ ንወስዶ ዞባታት ውን ስለንኸይድ 8% ወይ 9 ጥራሕ እዩ ነጋቲቭ ዘሎ። ንሱ ከዓ ክከፋፈል ከሎ ኤ 2% ኢካ ትረክብ ቢ ከምኡ ኤቢ ነጥብ 4 ሕጂ ኣብ ሓንቲ ትምህርቲ ቤት ሃይስኩል ኬትካሲ ንኣብነት ቢ ነጋቲቭ 2 ሰብ ጥራሕ ኢካ ትረክብ ከይድና ሕጃብ
1: ሓንታይነጋቲቭ
0: ዝኾኑ ማለት
1: እዩ
0: እቶም ነጋቲቭ 2 ሰብ ትረክብ ካብ 100 ሕጂ ዝኾኑ ሆስፒታላት ካብቶም 100 ኣኪብና ንዓመት ሓንቲ መዓልቲ ወፊርና ሰብ ሓንቲ ቤት ትምህርቲ 70-80 ና ንእክብ ማክሲመም 100 ንእክብ ንበሎ ሞ ሒዝናያ ኩሉ ዝመፃና ዘን ሆስፒታላት ብሙሉአን እየን ብዙሕ ዓይነት ደም ተደልየን ኣብኡ ዋሕዲ ይጋጥም ክእል። ምክንያቱ ካብ 100 ሰብ ኣኪብካስ 2 ትረክብቲ ኮይንካ ካብኡ ከዓ ከምኡ 3 ወይ 4 ኢካ ትረክብ። ሕጂ ሕፅረታት ናይ ነጋቲቭ የጋጥሚ በዚ ኣጋጣሚ ነዞም ድርኢና ሰምዑና ውን ነጋቲቭ ዘለዎም እንዳፈለጥዎ ዘይልግሱ እንተሃለው መፂኦም ክልግሱ በዚ ኣጋጣሚ ንፅውዕ ማለት እዩ።
1: ንኦምን ሓደ እዋን ክትመፅኦም ስለትኽእል ታሰም ሽገር እዮም
0: ብጣዕሚ ሽገር ኢኻ ዝኾነ ነጋቲቭ ዘለዎ ሽገር ኣብ ሕርሲ ኣብ ገለ ሕጂ ለይቲ ክመፀካ ክእለን ቀትሪ ተጓይካ ውን ተምፀሎም ትኽእል ኢካ ለይቲ ግን ካብ ሰብ ፀዊዕካ ማኪና ልኢካ ገለ ኢካ ተምፅእ ተደይብልካ ሕጂ ሰብ ደቂሱ ከሎ ተስኢካ ክተምፆ ፕሮሰስ ኣድልዮ ንክስራሕ እውን 3-4 ሰዓት ይድወስድ ገሸብ ለካ ሓደ ገለ ሕጂ ካብ ከምኡ ኣብትናትና ተሓትሎ መቐመጢ ተኸዚኑ ተፀንሕ ፅቡቕ እዩ። ስለዚ በዚ ኣጋጣሚ ብሕልፊ መስመራ ዘለው ነጋቲቭ ዘለዎ መፂኦም ክቡና ንፅውዕ ማለት እዩ።
1: ፅቡቅ ኣብዚ ምናልባት ዝቐረብካዮ ስተይ ኣሎ
0: ናይ ምርመራ ላቦራቶሪ የልያ ዘለኹ ዝተለገሰ ደም ከምቲ ዓንተ ወይ ዝጠቐስክዎ ናብ ክፋላት ይምቀል እዩ። ሓንቲ ደም ከም ዘላታ መፅያ ናብ ቀያሕቲ ውሃዮ ደም ናብ ፕላዝማ ወይ ፕላትሌት ኢልና ንኸፍሎ ማለት እዩ። እቲ ሓንቲ ደም ድመፀት ከም ዘላታስ ኣይትኸይድን እያ ንሰለስተ ሰብ ክጠቕመካ ትኽእል እያ። እንደገና ከዓ ኣብቲ ላቦራቶሪናትና ምርመራ ናይ ሄፓታይትስ ቢ ወይ ኤች ኣይ ቪ ሲፍልስ ፍንጣጣ ማለት እዩ ወይቦ ኩሉ ይግበር ልክዕ ከምተን ካልኦት ሃገራት ማለት እዩ ኣብ ኣፍሪካ ኮነ ኣብ ዓለም ዝገብሮ ጉጅላ ዓይነት

0: እዚ ክንብሎ ፀናሕና ኤ ፖዘቲቭ ቢ ፖዘቲቭ ገለ ንብሎ ኣብኡ ኣብቲ ገዛ ናይ ስራሕ እዩ። እቲ ዓይነት ደም ከምቲ ድበልክዎ እዩ። ዘና ኣርባዕተን ቀፃሊ ምርመራ ድግበራ ሄፓታይትስ ይግበር እዩ፣ ሲ ይግበር እዩ፣ ወይቦ ማለት እዩ፣ ኤች ኣይ ቪ እውን ይግበር እዩ፣ ሲፊልስ ከዓ ፍንጣጣ ይግበር እዩ ማለት እዩ። እቲ ምርመራ ዓይነት ጉጅለ እውን ልክ ከምተን ካብተን ካልኦት ትካላት ሕሽ ብዝበለ ናይ ካልኦት ስላይት መተድ ወይ ቴስት ቲዩብ እዮም ጥቀሙ። እዝናትና ጀል ካር ዝብል ወይ ምዕብል ዝበለ ማለት እዩ፣ ፅቡቅ እዩ። ኣብ ጌጋ ሳዮም ፀካኒ ማለት ዓይነት ደሙ ናይ ሰብሲ ኤግዛክት ደርጋስ ክትፈልጣ ትኽእል ኢኻ ማለት እዩ። እዚ እቲ ኣብ ውሽጡ ዝሰርሕዎ ስራሓት ማለት እዩ። በቢ ዓይነቱ ክፍሊ ኣለና ኣብ ውሽጡ ዝስራሕ ማለት እዩ። በቢ ዓይነቱ ነናቱ ሰክሽን ኣለዎ። ናይ ተመሓላለፍቲ ሕማማት ዝምርምሩ በይኖም ኣለው። ናይ ከምኡ እንዳበለ ይኸይድ ማለት እዩ። ኣብ መጨረሻ እተ ደም ከምዚኣ ዝኾና ይወፃ ማለት እዩ። ቀያሕቲ ውሃዮ ደም ርኢ ኣቢልካ ቀይሕ ያው ቀይሕ ሬድ ብላድ ሴል ማለት እዩ። እቲ ፕላትሌት ንብሎ እውን ቀይሕ ኢሉ ናብ ፅዕድው ዝበለ ዝኸደ ማለት እዩ። እቲ ፕላዝማ ሞስትሊ ከም ፃዕዳ ዝኾነ ዓይነት እዩ። እዚአን ከፊልናና ንህቦ ነተን ሆስፒታላት ማለት እዩ። ካልእ ምስኡ ኣገዳሲ ድማ መኽዘን ክህልወካ ኣለዎ። ናይቲ ቴምፕሬቸር ተዕቅነሉ መኽዘን ክህልወካ ኣለዎ። ምክንያቱ ብዛ ድሕሪያ ዘላ ስላይድ ክገልፀ ቀያሕቲ ውሃዮ ደም ኣብ 2 ስጋብ 6 ዲግሪ ሴንቲግሬድ ክቕመጡ ኣለዎ። ልዕሊ እቲ ኮይኑ 10-15 እንዳ ሞት እዮም ዝኸዱ ማለት እዩ። ፕላዝማ ኣብ ትሕቲ ማይናስ 18 ዲግሪ ተቐምጦ ወይ ትሕቲኡ ከተቐምጦ ትኽእል ኢኻ። ፕላትሌት ኣብ 20-24 ኣብ ሩም ቴምፐሬቸር ኢኻ ተቐምጦ። ሕጂ እዚ ፕላትሌት እንታይ ፀገሙ? ሩም ቴምፐሬቸር ስለ ዝቕመጥ ባክቴርያ ክኣትዎ ክእል። ልዕሊ 5 መዓልቲ ከነቐምጦ ይንኽእልና፣ 5 መዓልቲ ጥራሕታት ኣሽማ። በዓል ቀያሕቲ ውሃዮ ደም ገለ ግን ነዊሕ 42 መዓልቲ ንጥቀመሉ ማለት እዩ። ሕጂ እዛ ፕላትሌት ኩሉ ሻዕ ንሽገር እንዲና ግን እዛ ሓዳሽ ኣፋሬሲስ ትብል ማሽን እቲና ኣለና። እዚኣ ሓዳሽ ማሽን እያ። እቲ ደም ለጋሳይ መፅኡ ምስ ለገሰ ተንቲ ደልየን ጥራሕ ኢኻ ደም ትወስድ። ንኣብነት ፕላትሌት ተደሊኻ ተን ፕላትሌት ትኻልእ ደም ናብኡ ተመሊሱ ናብቲ ሒዝዎት ሰብ ይኸይድ። ተንቲ ደልየን ጥራሕ ትወስደን። ሕጂ እዚ ፍሉይ ከረፂት ይደልዮ ከምቲ ካልእ ባጋ ኣይኮነን ወይ ከረፂት ኣይኮነን ፍሉይ እዩ። ሓደ ሰብ ቀደም ሕጂ ፕላትሌት ክልግስ መፅኡ ካብ ሓደ ዝለገሰኒ ሓንቲ ፕላትሌት ኢና ንወስድ። እቶም ሆስፒታላት ንሓደ ሰብ 4-5 ክጠልቡ ክእሉ ፕላትሌት። ሕጂ 5 ሰብ ንፅውዕ ነርና። ኣብዚ ሕጂ እዋን ግን ካብ ሓደ ሰብ ተን 5 ፕላትሌት ክተኸበን ትኽእል ኢኻ። ሕጂ እዚ ብልጫ ኣለዎ። 5 ሰብ ካብ ትፅውዕ ወይ 5 ሰብ ደም ካብ ትገብር ካብ ሓደ ደም ክትህብ ትኽእል ኢኻ። እንደገና እቲ ፕላትሌት ናይ 5 ሰብ ተኣኺቡ ናብቲ ሰብ ካብ ዝኸይድ ናይ ሓደ ሰብ ይመፀሎ ማለት እዩ። እቲ ፕላትሌት ከምቲ ትበልክዎ ደም ዘርጊ እዩ። ኣብ ደም ምርጋእ ድማ ዓብተሮ ይፃወት እዩ። እቶም ሓኻይም ብዝእዙዝና መሰረት ወይ ብዝጠልብዎ እሶም ንካንሰር ሕሙም ክሓቱ ይኽእሉ ኾኑ። ፕላትሌት ናይ ልቢ መጥባሕትታት ክገብሩ ከለዉ ኩሉ ሻዕ ፕላትሌት ይጠልቡ እዮም። በዚ ኣጋጣሚ ዓመት እንዳመፁ ናይ ልቢ ምርመራ ይገብሩ እዮም። ኣብዚ ናይ 25 ዳርጋ ልዕሊ 9 ዝኾኑ ህፃናት ተገይሩሎም ዕዉት ነይሩ ናይ ልቢ መጥባሕቲ። ሕጂ እውን ዝሓለፈ ወርሒ 25 ንኸውን ናይ ልቢ መጥባሕቲ። ሕጂ እዚኦም ቀፃሊ እዮም ጠልቡና ቀያሕቲ ደም ውሃዮ ክብሉካ ክእሉ ፕላትሌት ብሉካ እዚ ፕላዝማ ንብሎ ዘለና ክሓቱ ክእሉ ማለት እዩ። ፕላትሌት እንደገና ናይ ፕላትሌት ፀገም ዘለዎም ሕሙማት እውን ይጠልቡናዮም። ኣብ ግዜ ወሊድ እውን ይጥለብ እዩ። ሓንቲ ሰበይቲ ድሕሪ ሕርሲ ብዙሕ ደም ክፈሳ ክእል እዩ። ፅቡቅ ዝነበረት ኣብ ሕርሲ ናይ ሕርሲ ነገር ኣጋጣሚ እንዲ ብዙሕ ደም ክፈሳ ክእል ለንቅና። ሕጂ ቅድሚ ወርሒ ልዕሊ 10 ገለ ተወሰደት ደም ኣላ ሙሉእ ለይቲ ብሊድ እንዳገበረ ምስ ሓረሰት ጠጠሙ ባል ኣብዎም ልዕሊ 10 ትኸውን ደሞ ወሲዳ ፕላትሌት ኣጋጣሚ ተኣኪቡ ስለ ዝነበረ ክድሕን ክኢላ ኣሸጋሪ ኩነታት እያ ነራ ማለት እዩ። ፕላትሌት መን ክህብ ይኽእል? ዝኾነ ሰብ ክህብ ይኽእል እዩ። ከም ዝበልናዮ ሚዛኑ ከምቲ ካልእ ማለት እዩ። ልዕሊ 50 ዝኾነ ዕድመ 16 ዘለዎ ቁፅሪ ፕላትሌት ግን ኣብኣ ክትፍለጥ ኣለዋ። 150,000 ስጋብ 450,000 ወይ 400,000 ቁፅሩ ተራእዩ። ኣብዛ ኢልና ዘለና እዚኣ እንዲያታ ማሽን ኣብዛ ማሽን ይመፅእ ትለጋሳይ ኮምፒተራይዝ ድያ ሚዛኑ ትህባ ቁመቱ ትህባ ፕላትሌት ክንደይ ቁፅሩ ኣለዎ ትህባ በዕላ ካልኩሌት ገይራ ክንዲ ዝደ ፕላትሌት ክወስደሉ ኢላ 200 ዲ ገለ ትወስደሉ ን4 ሰብ ን5 ሰብ ዝኸውን ትሕግዝ ማለት እዩ።
1: ፅቡቅ ዶክተር ስለዚ

0: ተጠቃሚ ናይ ዝተለገሰ ደም መን እዩ?
1: ወሕጂ ተጠቃሚ ብዙሕ እንድዩ ምናልባት ኣብዚ እንታይ ክነብል ንኽእል ደም ዝፈሰሶ ሰብ ኣብ ዝኾነ ነገር ምስ ጥንሲ ክኸውን ንኽእል ኣብ ቅድሚ ጥንሲ ምሽ እቲ መድሓንቲ ብቅድሚት ተመፂኡ ክፈስስ ክእል እዩ። ኣብ ጥንሲ ግዜ እውን ክፈስስ ክእል እዩ። መብዛሕትኡ ከዓ ድሕሪ ሕርሲ ብዙሕ ደም ይድፈሰን። ኣብኡ እውን ኣገዳሲ ሓደጋ ድማ ኩሉ ከምዚ ንሪኦ ናይ ሳይክል ክኸውን ንኽእል ናይ ዝኾነ ሓደጋ ናይ ቃፀሎ ከበድቲ ሕማማት እውን ከምዚ ዝበለና ንተ ናይ ልቢ መጥባሕቲ ዝገብሩ ከለዉ ደም ኣድልዮም እዩ። ናይ መድመይቲ ዘለዉ ሕማማት ተፈላለዩ ካንሰር እውን በቢግዜኡ ይበዝሕ ኣሎ። ኣብኡ እውን ቀፃሊ ስለ ዝወስዶ ነቲ ደም ቲ ካንሰር ይበልዖ እንዲ ደም ውን የድልዮም እዩ። ናይ ኩሊት ሕማማት ዳያሊሲስ ምሽ ዝፈሸለ ኩሊት ከሎ እውን ኩሊት የድልዮ እዩ፣ ደም ኣድልዮ እዩ። ሽኮር ኮይኑ ሕጂ ዘይቋፃፀራ እንተዳልዩ ክትእታ ኩሊት ትባላሾ ትኽእል እያ። ሕጂ ኣብ ከምኡ እውን የድልዩ ትሕቲ ሚዛን ዝኾኑ ናፅላታት ውሉድ ምስ በሎ እውን ደም ከድልዮም ይኽእል እዩ። ናይ ዓፅሚ እዚ ሄማቶሎጂካል ማኒግናንስ ንብሎ ኣብ ብዙሓት ቆልዑት እውን ይርከብ እዩ። ደም ካንሰር ይመፆም ቀፃሊ ካትቦም ማለት እቲ መድሃኒቱ ኣሸጋሪ እዩ። ናይ ካንሰር ኣለዎ ትሪትመንት ዘይሓዊ እውን ኣለዎ፣ ግን ቀፃሊ ሓደ ሰብ 5-15 ደም ክወስደልካ ክእል እዩ። ቀፃሊ እንዳመፀ ናይ ፀላም ከብዲ ዘለዎ ኒ ብዙሕ እቲ ተኣሽሙኡሲ ብዙሕ እዩ። ምናልባት እዚ ካብቲ ኦፐሬሽናት ክግበር ከሎ ማለት እዩ። እዚአን ኣዴታት እየን ኣብ ጥንስን ሕርስን ዘጋጥም ማለት እዩ። እዚ ናይ ልቢ መጥባሕቲ እንዳገበሩ ከለዉ ማለት እዩ። እዚኦም ውን ህፃናት ናይ ልቢ መጥባሕቲ ተገብረሎም ማለት እዩ። ስለዚ ንኩሉ እቶም ሓኻይም ብዝጠልብዎ መጠረሲ ንሕና ንቕርበሎም ማለት እዩ።
0: ስለዚ ዶክተር ደም ልክዕ ከም ኦክሲጅን ኣብ ዕለታዊ ሂወትና ብቐፃሊ ክንረኽቦ ዝግባአና ማለት እዩ። ስለዚ ኣዝዩ ኣገዳሲ ወይ ኣድላይ እዩ ልክሲ ደም ክንብል ንኽእል ዶ ማለት ንኽእል?
1: ብሓቂ ኣድላይ እዩ ማለት ሲ ደም ሂወት ይብልዎ እዞም ናይ ሃይማኖት ሰባሲ ደም ሂወት ይብልዎ። ዋላስኻ እውን ተምላስ ገይሩ ወይ ውፅኣት ገይሩ ገለ ብዙሕ ደም ክፈሰስ ተሪኻ ግን ባዕላ ነብስኻ ስነግረካ ስምብድ ኢኻ ትብል። ሕጂ ደም ሲ ሂወት እዩ። ኣብ ነፍሲ ወከፍ ደቂ ድማ ኣብ መላእ ዓለም ደም የድሊ እዩ። ስለዚ ቀፃሊ ደድሊ ደም ባንክዳ እንታይ ኣክለኩምኒ ደም ብልካ ሰባት ኩሉ ሻዕደኹም ተቆድሑ ገልባሃ ግን ትንእክቦ ደም ንኣብነት ቀያሕቲ ውሃዮ ተ ኮይኑ 42 መዓልቲ ጥራሕ ኢና ክዕቀብ ዝኽእል ልዕሊ እዩ ከይድን እዩ ማለት እዩ። ስለዚ ነዊሕ ክዕቀር ዘይክእል እቲ ዝበዝሐ 42 እዩ ከምቲ ዝበልክዎ ፕላትሌት 5 መዓልቲ ገለ እዩ። ስለዚ ክዕቀር ስለ ዘይክእል ቀፃሊ ለገስቲ ደም የድሊና ማለት እዩ።
0: ስለዚ ትከይዶ ፃዕርታት እንታይ ከም ትገብሩ? ዚ ጎስጓሳት ድዩ ብፍላይ ኣብ ጎስጓስ ሓያል ስራሕ ዘለ ኮይኑ ስማዕኒ
1: ቀፃሊ ቀፃልነት ዘለዎ ጎስጓስ ኣድላይ ሰብ ይህብ እንድዩ ኣብ ሃይ ስኩል ኣብ ዩኒቨርሲቲ ኣብ ኮሌጃት ከለዉ ይህቡ ኣብ ስራሕ ዓለም ሰኣተው ግን ምርሳዕ ኣሎ ገለ ኣሎ ካልእቲ ማሕበራዊ ሂወት ካልእ እንዲ ሕጂ ቀፃሊ ገስጋስ ከምዚ ትገብርዎ ዘለኹም ናይ ቴሌቭዥን ድዩ ብሬድዮ ድዩ ጋዜጣ ድዩ ንሕና ው እንዳኸድና ኣብ ትምህርቲ ቤታት ጎስጓሲ ቀፃሊ ክገበር ኣለዎ። ካልእ ከምቲ ዓንቶ ወይ ክገልፆ ዝፈተንኩ ናይ ቴሌፎን ፃውዒት ንገብር ኢና። ኣብ ኣድላይ ኣብ ኢመርጀንሲ ግዜ ወይ ኣብ ደም ነጋቲቭ ክህሉ ከሎ ቴሌፎን ፀውዒና እንታኣሽሙ ንገብር ኢና። ትራንስፖርት እውን በተን ዘለዋ ማካይን ሰብ ካብ ገዝኡ ዋላ ንሓንቲ ደም ኢልና ነምፅ ኢና ኣብቲ ዘይብልና ግዜ። ካልእ ምስኡ ተተሓዘ ኣብ ዞባታት እውን ወፍሪ ንኸይድ ኢና ምስ ማሕበር ወለንተኛታት ለገስቲ ደም ኣለዎ ኣብ ዞባታት ምስኦም ተሓባቢርና እውን ካብተን ኣብኡ ዘለዎ ሃይ ስኩላት ኹኑ ናይ መንግስቲ ሰራሕተኛታት ደም ይውሰድ እዩ። ካልእ ኣብ ሆስፒታላት ውን ኮሚቴ ኣለዋ ብላድ ትራንስፊዥን ኮሚቴ ዝበሃላ እሰን እውን ከመይ ኣብቲ ሆስፒታል ከመይ ኣለዎ ጠለብ ኣዋህቦኦም ከመይ እዩ በቲ መምዘኒ ገይሮም ድዮም ዝህቡ ዘለዉ ኣብ ከመይ ደረጃ እዩ ኮታ ኮሚቴ ላ እሶም እውን ክሕይሉ ንደልዮም። ከምቲ ድበልኮ ድማ መሻርክቲ ብምልኦም ኩሎም ሚኒስትርታት ኩባንያታት ኮርፖሬሽናት ማሕበራት ቀፃሊ ምስኦም ንሰርሕ ኢና። ብጣዕሚ ፅቡቅ እዩ ትዝምድና ዘሎ ኣፍልጦ እውን ኣብቶም ሓለፍቲ ናይ ትካላት ብጣዕሚ ፅቡቅ እዩ ዘሎ ክዛይድ ግን ንደሊ ማለት እዩ።
0: ኣብ ምእካብ ደም እቲ ዝዕበየ ብድሆ ኮይኑ ዝስማዕካ ዋሕዲ ንቕሓት እዩ። ንቕሓት እንድሕር ኣጎዲሉ እቲ ዝግባእ ናይ ደም ልግሲ ከይትረኽቡ ትኽእሉ ኢኹም። ነዚ ጠንቂ ዝኸውን እውን እቲ ዝልገስ ደም እቲ ለጋሲ እቲ ተለጊሱ ብሰንኪቲ ብሳላቲ ዝተዋሃበ ደም ጥዕና ረኺቡ ሂወቱ ዝቕፅል ኣደ ትኸውን ካልእ ብኣካል ስለ ዘይርዮ እዩ። ስለዚ ምናልባት ኣብቲ ዓብዪ ጎስጓስ ክካየድ ከሎስ

0: እቲ ረብሑኡ ናይ ደም ምልጋስ ኣብ ሕብረተሰብ ኣብ ህፃናት ኣብ ኣዴታት ዓብይ ምዃኑ እዩ ዝጥቀስ ሞስከ እንታይ ረብሓታት እዩ ዘለዎ ኣብ ጥዕናውን ኣእምሮኣውን
1: ሕጂ እቲ ለጋሲ ደም ኩልሻዕ ረብሓ ኣለዎን ዲና ንብሎ ብዓብኡ መንፈሳዊ ሕልናዊ ዕግበት ትረክብ ኩሎም ዋላቶም ለጊሶም ዝኸዱ ሲ ከምኡ እዮም ዝብሉኻ ዋላ መፅናዕታዊ ፅሑፋት እውን ከምኡ እዩ ካልእ እቲ ለገስቲ ኣብ ብዙሕ መፅናዕትታት ተገብረ እቶም መንእሰያት እሩማት ኾኑ ዲስፕሊን ዘለዎም ሰባት ኾኑ ብሓቂ ካብ ካልእ ምሻለ ውፅእ ዝበለ እቲ ባህርያት ደሓ ንኸውን ስለዚ በዚ ኣጋጣሚ ኣብ ቦታት ኣዴታት ን ደቆም ደም ክልግሱ ከተባብዕዎም ኣለዎም ምክንያቱ ዲስፕሊን ኢኻ ልክዓ ስፖርት ዝገብር ሰብ ናብ ብዙሕ ጠንቀምቀም ይብለኒ ለጋሲ ደም ተኮይኑ ቀፃሊ ምክርን ማዕዳን ካብቲ ካውንስሊን ስለ ዘለዎ እሩም ስነ ምግባር ዘለዎ ውላድ ወይ መንእሰይ ዝኸውን ኩነታት ጥዕናኻ ከዓ ትፈልጥ ኣብኡ ብምምፃእካ ጥራሕ ኩነታት ጥዕና ትፈልጥ ሓደስቲ ደም ውሃዮ እውን ይስርሑ ፍረሽ ይኾኑ ማለት እዩ ኣብ 120 ስካ ኣልዮም እዩ ስለዚ ፍረሽ ዝኾነት ብላድካሲ ፍረሽ ይኸውን ምስ ለገስካሲ ፅቡቕ ይኸውን ሕማም ልቢ እውን ኣብ ብዙሕ መፅናዕቲ ይቕንስ ይብሉ ወዮም እቶም ለገስተሲ ናብ ሕማም ልቢ ወቕዒ ንኸይመፅእ ይሕግዝ እዩ ሓፂን ኣብ ሰውነትካ ወይ ዝኣይሮ ንብሎ ከይክዘን ይሕግዝ እዩ ኣብ ገለ ዓይነታት መንሽሮታት እውን ይሕግዝ እዩ ስለዚ ብዙሕ ትጥቕሙ እሞ ሃየ ደም ንለግስ ኢና ንብል ንሕና ምስ ተተሓዘ ረብሓታት ወይ ፅቡቕ ክትገብር ከለካ ሓጎስ ስምዓካ ዝኾነ ሰብሲ ፅቡቅ ጌርካ ተውዕልካ ናይ ውሽጣዊ ዝኾነ ደስ ዝብለካ ኣሎ ዕግበት ትረክብታ ውሽጥኻ ነቲ ምንበርካ ከማን ትርጉም ትረኽበሉ ኮይኑ ስምዓኒ እቲ ሰልፍ ስቲም ወይ ርእሰንያ ቲኻትብሎ ናትካ ይውስኽ እቲ ዝኾነ ፀቕጢ ዝመፀካ እውን ክቕንሰልካ ክእል እዩ ማለት እዩ ምዝ ኣጋጣሚ ኣብ ተፈላለዩ መፅናዕትታት ትግበርኒ ኣብ ለገስቲ ደም ጥራሕ ደይኮነ ዝኾነ ለጋስ ሰብቲ ኮይኑ ሲ ኣብ 700 ዝኾና ደቂ ኣንስትዮ ከምኡ ናይ ዝለገሳ ተገይሩ መፅናዕቲ እቲ ኢንዶርፊን ዝበሃል ኬሚካል ኣብ ሓንጎል ዘሎ ከም ዝበዝሕ እሞ ደስ ከም ዝብለካ ከምዚ ኢፎርያ ዝኾነ ስምዒት ኣብ ውሽጥኻ ከም ዝመፅእ እሞ ብኡ ብኢሉ ሽዑ ፀቕጢ ይቕንስ ሙሉእ መዓልቲ ከዓ ደስ ኢልካ ትውዕል ወይ ትቕኒ ማለት እዩ ካልእ እዚኣ ክመልሰልካ ንዘይክእል ሰብ ዝኾነ ፅቡቅ ክሳብ ዘይገበርካ ናይ ብሓቂ ኣይነበርካን ትክመልሰልካ ተኮይኑ እንካን ሃባኒ ግን ንዘይመልሰልካ ሕጂ ደምሲ ኣብዚኣ መፂኻ ሂብካ ብዛ ደም ባንክሲ ኣበያ ትኸይድ ናቕፋ ክትከይድ ትኽእል ኣፋዕበት ትኸይድ ትኽእል ተሰነይ ኣይደኖ ኣብ ዝኾነ ከረን መንደፈራ ዓዲ ኋላ ሰንዓፈ ዓዲ ቀይሕ ኣብ ዝኾነ እያ ትኸይድ ሕጂ ነቲ ዘይትፈልጦ ሰብ ክትብ ከለካ ካብዚኣ ንላዕለ ሲ ዕግበት የላን ኮይና ትስምዓኒ ምስ ተሓይዘ ምዝ ናይ መሃብ እንዲየዛረብ ዘለኹ ካብ ደም ዝበልፅ ህያብ የለን ዝኾነ ክንህብ ንኽእል ኢና ሰልዲ ንህብ ክዳን ንህብ ገለ ግን ደምቲ ዝለዓለ ህያብ ኮይኑ ስማዓኒ ህወት ከም ዘድሓንካ ካብ ምፍላጥ ዝበለ ፅቡቅ ስምዒት የለን በታቲ ባ ደምሲ ተረዲኣትካስ እዚኣስ ንሓንቲ ወይ ቆልዓ ከተድሕን የልካ ተሓሲብካስ ውሽጢ ዕግበት ስምዓካ ንዕሸል ክኸውን ይኽእል ንህፃን ድዩ ንቆልዓ ድዩ ንኹል ሰብይ ድዩ ነቦ ድዩ ነቦ ሓጎ ድዩ ንዝኾነ ክድሕን ይኽእል ማለት እዩ እቲ ሓንቲ ደምቲ ባ ከዓ ከምቲ ደጋጊምና ንጠቕሶ ንሰለስተ ሰብ ከተድሕን ትኽእል እያ ደም ምልጋስ ምስ ኣውንታ ውፅኢታት ጥዕናይ ተኣሳሰር እዩ ንኣብነት ምትሓት ተኽእሎ ቕዛነት ዲፕሬሽን ምሻሎ ካብ ዲፕረሲቭ ኮንካ ትውዕልሲ ደም ሂብካ ትመፅእ ከለካስ ሕጉስ ኢካ ትኸውን ነብሰ ቅትለት ወይ ስዊሳይድ ትገብሩ ኣለዎ ደም ለጊሱ ተኸይኑ ናብኡታት ኣይመፀልካ ንውሽጥካ ዕግበት ስለ ዘሎ ሰብ ኮ ነብሱ ዝቐትል ኮ ኣብታ ሞመንት ክጭነቕ ገለ ከሎ እዩ ሓቀይ ክጭነቕ ከሎ ካልእ መፅሑሹ ክብለካ ከላ ደይተቐትላ ነብስካ ብለካ ሂብካ ተመፂእካ ግን ዕግበት ስለ ዘሎ ዋላ ድምፅታት ምፃ ብዝኾነ ኣይትገብሮን ኢኻ ስለዚ ዕድመ እውን የንዊሕ ለገስቲ ደም ዕድመ ነዊሕ ከም ዘለዎ እውን ኣብ መፅናዕትታት ይሕብሩ እዮም እዚአን
0: ምናልባት ናብ ምዝዛም ገፅና እንዲና እቲ ዓለማዊ መዓልቲ ልግስ ደም እዩና ዝሓለፈ 14 ሰነ ኣብዒልና ቴማ ኣለዎ እንታይ እዩ ነይሩ እቲ መልእኽቲ ብፍላይ ኣብዚ ዓመት እዚ ኣተኪርና ክንሰርሓሉ ንደሊ ዘለና እንታይ እዩ ቁርምስ ዝተኣሳሰረ መብርህ ትበና
1: ፅቡቅ እዚ ዓለማዊ መዓልቲ ለግሲ ደም ሰነ 14 ይድበዓል ነዊሕ ዓመታት ይገይር ዘሎ 21 ግዜ ተባዒሉ ኣሎ እዚ ከዓ ብኣውስትራልያዊ ሳይንቲስት ኖብል ፕራይዝ ዝወሰደሉ እቲ ዓይነት ደማት ብምፍላይ እዩ ብናቱ ዕለትያታት ትውሃብ ማለት እዩ ናይ ሎም ዓመት ቴማ ዝነበረት ብንጣብ ሰብኣውነት ደም ንለግ

0: ህይወት ካ ነድሕን ትብል እያ እዚ ሰብኣውነት ወይ ከዓ ሂማኒቲ ዓንዲ ማእኸል ናይ ነብሲ ወከፍ ደም ዝልግስ ዜጋ ከም ዝኾነ ይገልፅ ማለት እዩ። እዚ ጭርሖ ምልጋሲ ምስ ራሕራሐ ምስ ሓድነት ሕድሕዳዊ ምትሕላ እዩ። ሕጂስ ክብድ በለ ታእሽሚ ቀሊል ኣይኮነን ማለት እዩ። ዓሚቕ ትርጉም ከዓ ኣለዎ እቲ ንብሎ ዘለና ማለት እዩ። ዓላማታት ናይ ሎሚ ዓመት ጎስጓስ ዝነበረ ቀፃሊ ዝኾኑ ወለንታውያን ክልግሱ ከም ዘለዎም ደም ምጉስጓስ ማለት እዩ። ካልእ ከዓ ማዕረተ በፃሕነት እቲ ደምሲ ኣክሰሳቢሊቲ ናብ ኩሉ ናብ ኩለን ዞባታት ንበሎ ገጠራት ናብቲ ዘለዎን ሆስፒታላት ክበፅሕ ከም ዘለዎ ኣብቲ ሕብረተሰብ ከዓ ኣገዳስነት ናይ ደም ክንሕብር ስለ ዘለና እዩ። መጨረሻ ድማ መንግስትታትን ዝኾነ ናይ ዓለም መንግስትታትን ናይ ልምዓት መሻርክትን ኣብ ሃገራዊ መደባት ጥዕናን ደምን ዘላቕ ወፍሪ ንክገብሩ ምትብባዕ እዩ ማለት እዩ። ከምዚ ክብሎ ፀናሕኩ ለግሲ ደም ብተዛማዲ ምቕሉል ተግባር ተበጉሶን ፃዕርን የድልዮ እዩ። ውሑድ ቃንዛ ኣለዎ ክትህብ ከለካ ትራንስፖርት እንገለስ እንድኻ ምህልዎ ግን ምስቲ ህወተ ድሕኖ ኣይዳረግን እዩ፣ ፈፂሙስ ኣይዳረግን እዩ። ስለዚ ለግሲ ደም ምስ መዳርክቲ ዘይብሉ ዓላማዊ ኣናፃፂርካ ብተዛማዲ ቀሊል ተግባር ኢልካ ክጥቀስ ይከኣል ማለት እዩ።
1: ዶክተር ዮሃንስ ምዛምና ገፅናና ስለዚ ለቦዋ ወይ ክትቦ ትደሊ መደምደምታ ናባኻ ክድፎ
0: ፅቡቅ ከም ለቦዋ ከምቲ ኩሉ ሻዕ ንብሎ መዓልታዊ ደም ዝፅበያ ነብሳት ኣለዋ። ከምቲ ዓንተ ይድበልኩካ ደም ባንክ ዳ ይኣክለኩም ኩሉ ሻዕ ደኹም ትቆሪሑ ብካ ግን ደይሊ መዓልታውስ ኣለዋ ነብሳት ኣብ ደቃይቁን ክኸውን ይኽእል እዩ። ስለዚ እታ ንህባ ደም ከዓ ዘይተካ ሂወት እያ ተድሕን ቀሊል ሲኮነን ማለት ሂብካ ክትመፅእ ከለካ ትስማዓካ ትኽእል እያ ንእሽተይ ግን ምስቲ ሂወት ሂወት ሓንሳ እንድያ ስለዚ ዘይትካ ህወት ከም ተዝሕን ዘለና ክንፈልጥ ኣለና። ኩልና ከዓ ለገስቲ ስሩዓት ክንከውን እቶም ደቂ ተባዕትዮ ሰለስተ ሳዕ ኣብ ዓመት ወይ ከዓ ኣብ ሰለስተ ወርሒ ክመፁ ደቂ ኣንስትዮ እውን ኣብ ኣርባዕተ ወርሒ ክመፃ በዚ ኣጋጣሚ ይፅውዕ ማለት እዩ። ከም መደምደምታ እንታይ ክብል ደሊ ንክብሪ ዋጋ ደም ዝማጣጠን የለን ብገንዘብ ዝዕቀን እውን ኣይኮነን ክቡር እዩ ደም ህወት እንድያ ህወት ሰብ ከዓ ክብርቲ እያ። ዋላ ከምቲ ደጋጊምና ዝበልናዮ ኣብ ፋብሪካ ድዩ ኣብ ቴክኖሎጂ ኣብ ኣይርከብኒ ኣብ ደቂ ሰባት ጥራሕ እዩ ዝውሃብ። እዚ ከዓ ናይ ደቂ ሰባት ፀጋ ዝተዋሃቦም እዩ። ስለዚ ታዝዓበየት ህያብ እዚኣያ ሰብ ንካልእ ሰብ ክህቦ ዝኽእል ዝለዓለ ህያብ ደም ጥራሕ እዩ። ስለዚ ደም ንሃብ እየ ዝብላ
1: ዶክተር ዮሃንስ ተኸስተ ኣዝየ የመስግነካ ዳይሬክተር ሃገራዊ ባንክ ደም ኤርትራ። ክቡራት ተኸታተልትና ኣገዳስነት ምልጋስ ደም ኣብ ምውሓዝ ጥዕና ሕብረተሰብ ተረዲእና ነዚ ብሃገራዊ ባንክ ደም ኤርትራ ዝውሃብ ዘሎ ለቦዋ ክነተግብር ንሕና ውን ብወገና ምሕፅንታና ንቕርብ ናይ ሎም መደብና ኣብ ዝተዛዚሙሎ ምስ ተረፉ መደባት ኤርቲቪ ገድፈኩም ሰላም።

ኣብ ዝሓለፈ መደብና ንኣመሰረርታ ኣሃዱ መጓዓዝያ ህዝባዊ ሓይልታት ኣብ ዝምልከት ትሕዝቶና እቲ በግማል ጥራይ ተወሲኑ ዝነበረ ምጓዓዝ ስንቂ ብትራክተራት ቀጺሉ መርሰደስ ዓይነተን መካይን ብምትእትታው ቀስ ብቐስ ክንቀሳቐስ ከም ጀመረ ምስ ምሕራር ከተማታት ቃሮራድ ናቕፋን ብዝሒ ወተሃደራዊ መካይን ብምምራኽን ቁፅሪ ተሽከርከርቲ ከም ዝዛየደ ምስ ዝርግሐ ቦታት ውድብ ድማ መጓዓዝያ ኣብ ሳሕል ከምኡውን ኣብ ፍልፍል ጨናፍር ብምኽባት ዝህቦ ኣገልግሎት ብኡ መጠን እናዓበየ ድሕሪ ምምፁ ኣብ 1978 ብዘጋጥመ እስትራቴጂያዊ ምዝላቕ ሳሕል ከም ደጀን ክኸውን ብምምራፁ ኩሉ ቦታታት ሳሕል ናብ ዕርዝታትን ትካላትን ስለ ዝተቐየረ ኣብ መመስራት ሓደስቲ ቦታታት መጓዓዝያ ዝለዓለ እጃም ከም ዝነበሮ ርኢና። ኣብ ናይ ሎሚ መደብና ድማ መጓዓዝያ ድሕሪ ምዝላቕ ዝነበሮ ተራ ከመይ ይመስል ከም ዝነበረ ክንርኢና።

0: ኩሉ ዓቕሚ ህዝባዊ ግንባር ዳግማይ ኣብ ሰሓል ድሕሪ ምስፋሩ ክፍሊ መጓዓዝያውን ብመጠን ዝርግሐ ናይቲ ደጀንን ግንባራትን ከም ኩሉ ትካላት ህዝባዊ ግንባር ብትሕዝቶ ኣወዳድባን ዓቕምን እናዓበየ ይመጽኡ። ኣብ ሜዳ ከም ዓራክ፣ ሓሊበት፣ ሂምቦል፣ ዓምበርበብ፣ ዓራርብ፣ ነቕፋን፣ ዛራን ኣብ ሱዳን ድማ መራፊትን ስዋኪንን ዝኣመሰሉ ዓበይቲ ጨናፍራት ብምኽፋት ንዅሉ ጠለባት ኣብ ምቕራብን ምጓዓዝን እጃማ ኣበርኪቱ።
1: ሬቶ ቃልየን ወድጋን ቀይሕ መሬት ማኺመት መልከት ሩባኣ ቐብረ ወእት ዒላ ጻዕዳ ተገ ካባታሃት ናይ ሽግለት ስትራተጂ ዓራር ሜዳኣታት ሓሊበት ኣሃ መስርሕ ቃልሲ ናይ ታሪክ ስፍራ ንፋዓት ዘረግህር ኣስመራ
0: ድሕሪ ምዝላቕ ጸላኢ ትንፋስ ሰውራ ንምሕናቕ ሓደ ካብ ዝጥቀመሉ ዝነበረ ሜላ ቀጻሊ ደብዳብ ብምክያድ ብቐትሪ ተሽከርከርቲ ከም ዘይንቀሳቐሳ ብምግባር መስመራት ህዝባዊ ግንባር ምዕጻዊ ነይሩ። ካብቲ ቐንዲ ዘተኰረሉ ድማ ብምሉእ እቲ ውድብ ዝጥቀመሉ ዝነበረ ብመገዲ ጐላጉል መራፊት ቶከር ዝሓልፍ መስመር ሳሓል ሱዳን ምሕናቕ እዩ ነይሩ። ነዚ ቐንዲ መስመር ምዕጻው ግን ንመራሕቲ መኻይን ኹን ነቲ ውድብ ኣየተሰናድበደን። ብተዓጻጻፍነት ሓደስቲ ጽርግያታት ብምህናጹ መጓዓዝያ ካብ ስርሑ ትጐናደበን። ንዘይተሰዓርነት ሰውራ ዘንጸባርቑ ከም ዓይንን ብርከኽን ብድሆን ዝኣመሰሉ ጽርግያታት ድማ ተኻኒጾም።
2: ቅድሚ ሻድሻይ ወራር ውን ካብ መራፊት መንገዲ ዓፂና ዩ ነይሩ። ኣብቲ ናይ ምዝላቕ ግዜ መንገዲ ዓፂና እዩ ነይሩ። እቲ ናይ ሻድሻይ ወራር ዋላ ቅድሚኡ እውን መንገዲ ቐሮ ዓፂና እዩ ነይሩ። ሱዳን ብኡ ዕድል ስለ ዝሃቦም ሕጂ ብምንታይ ነዚ ግን ኣቐዲሙ ሓሲቦ ስለ ዝፀንሐቲ ውድብ በዚ ናይ ጥሩቕሩቕ መንገዲ ከም ፅረግ ተገርና ዓራግ ዛኣቱ ኣብ መዓት ጉልበት ይፈሲሱ ናይ ብሓቂ መዓት ፃዕሪ ተኻይዱ መዓት ህንፃፃት እዩ ተሓንፂፁ በቶም መሃንድሳት ነዚ ኩሉ ዝተዘሊቑ መብራህቲ ኣጥፊኢኻ እዚ ኩሉ መንገዲ ስጋዕ ዓራግ ተንቆልቁል መብራህቲ ትውልዕኒ ኢኻ ነርካ መዓልዶም በቤት ብምልኡ ስለዝነበረ እቲ ብርሃን ባናታት ስለነበረ ባና እንተሪአን ትኩሳ ስለዝነበራ መብራህቲ ጥፊኻ ክትኸይድ ሓንቲ ማኪና ትሪያ ሕጂ ነቲ መብራህቲ እንታይ ንገብረሉ ላሜራ ከምዚ ክኸውን ዝኾን እቲ መብራህቲ ናብዚ ከም ዝኸውን ከምዘይወቅዕ ንዓኻ ከዓኒ ካብ ሜትሮም ፍረቓን ዘይሓልፍ ከም ዘርእካ ጭል ብሎ ዝበለ ጌርካ ብላሜራ ገሮም ቶም ጋራጅ ምሂዞም ከም ዝነገበሩ ብከምኡ ትኸይድ ሽዑብቲ ናይ ዓራጋን ቁልቁል ምሰበልካ መብራህትካ ውልዕኻ ናብቲ ጎቦታ ስለ ዘሎ ነቲ ደልየ ቦታታት ትበፅሖ
3: ናይ በዓል ጥሩቕሩቕ ሕጂ ኣይኮነን ከም ውድብ ኮንካ ክትሰርሐ ከምቲ ዝለዕለ ሃገራት ኮንካ ክትሰርሐ ብጣዕሚ ሓያል ነገር እዩ። ከም ማካይን ከዓ መብራህቲ ፊእካ እዩ ትኽየድ ነይሩ። እዚ ዓቕበት ናይ ጥሩቕሩቕ 24 ሰዓት ማይ ጀልሚ ዝብል ጭቃ እዩ ኣብ ልዕሊ ጭቃ ምዃኑ ዓቐበት ትሪር እዩ። ሕጂ ፀቢብ ፅርግያ ይብሉ ማለት ክልተ ማኪና ስከመሓላለፍ ደርጋ ኣይክእልኒ እዩ። ብዝኾነ ብኡ መብራህቲ ጥፊእካ ክየድ ነይሩ። ሕጂ ኣብቲ ገለገለ ዝፀገመ ቦታታት ከም ላምባዲና ቁልቁል ኣፉ ደፊእካ ቁሩብ እምበር ክትመፀካ ከላታ ማኪናስ ከምዝሓደ ፀሊም ነገር ዝመፀካ ደሎ ኮይና ትስማዕከን እዩ ኮላ ሕጂ ትጥንቀቕስኻ ስውን ከምኡ

0: ሓድሽቲ ፅርግያታት ተሃኒፆም ግን ኩሉ ብለይቲ ክኽየድ ነይርዎ። ከም ብድሆ፣ ጥሩሮ፣ ሕሽክብ፣ ሸንኮለት፣ ሓምድ በላይ ዝኣመሰሉ ፅርግያታት ኣሽንኳይዶ ብለይቲ እሞ ከዓ መብራህቲ ጥፊእካ ክትጓዓዘሎም ይትረፍ ብቐትሪ እኳ ዓይንኻ መሊእካ ክትርዮም ዘድፍሩ ይነበሩን። ኣብቲ መድረኽ ግን እቶም ዝበለፁ ፅርግያታት እዩ ነይሮም እተተባህለ ዝጋነን ኣይኮነን። ንመራሕቲ መካይን ከዓ ብዘይዝኾነ ሽግርን ሓደጋን ለይቲ ለይቲ በዞም ፅርግያታት ምጓዓዓዝ ምድብ ስርሖም እዩ ነይሩ።
1: ብድሆ ኣብቲ መድረኽ ክትሪኦ ከለኻ ነቲ ዝነበረ ኩነታት ናይ ሰውራና ኣዕዊትዎ እዩ። ብልክዕ ኣስታት ናይ 30 ገለን ኩርናዕ ኣለዎ። ከምቲ ትብሎ ፀናሕኻዊ ነተን መካይን ንባዕለን ብቕዓት ኣብቲ እዋንቲ ምስቲ ስፔር ደይምንባር ከም ድላይካ ዘይትረክበሉ ፅገናታት ውን ንባዕሉ ኣኻልል ስለ ዘይነበረ ንሰን ውን ኣይተኣማምናኻን እየን። ግን ድፍረት ጥራሕ እዩ ኩሉ በቲ ቆራፅነት ትወስዶ ናተይልካ ስለ ትሕዞ ንሱ ጥራሕ እዩ ድዕውተካ። ብድሆ እዚ ኣብቲ መጀመርታት ተፀርገሉ ንባዕለ ያነ ፈቲነዮ መጀመርታ ግዜ ብታሕቲ ፈቲነ እቲ ፅርግያታት ኩሉ ኩርናዓት ታሽሙ። ግን ብዙሕ ደሸግር ኣይነበረን። ናብ ሓንጎል ናይ ነብሰከፍ ክትሪኦ ከለካ ካባይ ጀሚርካ ብዙሕ ንስከፈሉ ይነበርና ሓያል እዩ ነይሩ። ምዝ ሕጂ ክትሪኦ ከለካ ብድሆ ቀሊል ኣይኮነን። ኣብቲ እዋንቲ ግን ንሕና ብዝተዋሃበና ተወፋይነት ናህና ኢልና ጉቡእና ኢልና ስለንወስዶ ነበርና እንተዘይኮይኑ ሓያል እዩ እቲ ቦታ። ክንፈተኒኡ ወይ ክንፍትነ ከለና መጀመርታ ግዜ እንታይ ሽም እዩ ብላዕሊ ብፍላይ ክትወርድ ከለካ ብዓንበር በብሲ ኣበይካ ተዓልብ ኣይርዳእካ ግን ብዙሕ ኣይግድሸካን እዩ። ንባዕሉ እቲ ድፍረት ነይሩ ኣይፅግመና እዩ ነይሩ። ብድኾነ ይኹን መንገዲ ኣነ ኹን ዋላ ብፆታይ
2: እርግያታትና ኩሉ ግዜ ብልሽው እዩ። ብልሽው ስለ ዝኾነ ምክንያቱ ንኩሉ ኣጣጢሕካ ክትከይድ ኣይትቕልና። ምክንያቱ ሓንቲ መኪና ወፊራት ሳብ ገላይ ናይ ግድን ክትኣቱ ገለ ሓጉዲላ ክትኣቱ ምክንያቱ እቲ መስመር ብምሉኡ ሕማቕ ስለ ዝኾነ እዚ መስመራት እዚ ሕማቕ ከሎ ስለ ትፈልጥ ግን ኣውቲስታ ዝኾነ ይኹን እቲ ሕማቕ መገዲ ከመይ ገይሩ ዝሓልፎ መምኪኖ ከይትበላሸዎን ክሳብ ክንደይ ጥንቃቕ ኣሎ እተን ዝበላሸዋ እውን ብናይ ቴክኒክ ለይትን መዓልቲ ሕጂ ኣብዚ ዝዝክር ብመካይን ብልሽዋት ከምዘን ከምዘናኣለዋ ንሕሪ ትበሃላ ድሕሪ ኮይነን ለይቲ ሰብ ክድቅስ የብሉን ተባሂሉ ዝስርሐሉ እውን እዋናት ነይሩ። ብደይ ዕርፍቲ እዘን መካይን እዚአን ክሳብ ዝፅገና ዝሰርሑ ኣለኩም ዝበሃል ከም መደብ ዋሃቡ ነይሮም ፍሉያት ሰባት ኣዋፂእካ እዘን መካይን እዚአን ቀልጢፈን ክመሓይሽ ወይ ድማ ክዝፅገናሉ ዝኽእላ መገድታት ከም መደብ ዋሃብ ነይሩ። በዚ መሰረት እዚ እውን ዝሳለጥ ነይሩ ትስራሕ መስመራህና ከዓ ኣዝዩ ሕማቅ ብፍላይ ኣብ ግዜ ክራማት ማይ ዝሃርመሉ ቀልጢፍካ እውን ከምቲ ድለ ናይ ዶዘራት ኹን ናይ ጉልበት ዘደ ኮይኑ ናብ ተወከፍ እቲ ክፍታሕ ትኽእል ወይ ድማ ነስፅርግያ ክትፅጉነ ትኽእል ኩለን ኣሓዶታት ኣብ ከከባቢአን ዘላ ፅርግያ ክዕርያ ከም ዘለአን መደብ ውሃብ ብከምኡ መሰረት ጥራይ ዝፅገር ነይሩ እምበር ማሽናት ኣምፅኢካ ዝፅረ ከምና ኢሎም ኣይኮነ ትትረ ሕጂ በዓል ብድሎ በዓል ሕሽግብ ከምኡውን ንዓራርብ ክወስዶ እዚ ተኣዝዩ ተኣፋፊ መገዲ እዩ። እዚ መገዲ እዚ ሕጂ ሓንቲ መኪና ብፅዕነታ እውን ትፍልጦ ናብዚ ቦታ ዝኸይ ንድሕር ኮይኑ ክንደያ ክትፅዕን ትኽእል እዚ ግምት እቲኻ ካዱ ትኽእል ዓይነይቲ መኪና ኸ ነዚ ክድይቦ ትኽእል ዓይነት ኣውቲሽቲ እዮም ነዚ ክኸድዎ ዝኽእሉ ተባሂሉ ተመሪፆም ኣብ በዓል ብድሆ ዝኸድሉ ሰባት ነይሮም። ኣብቲ መጀመርታ ብፍላይ ኩሉ ሰብ ሰብኦ ስለ ዝነበረ እዚኦም ፍሉጣት ኣውቲሽቲን ከምኡ ከዓ ነተን መካይን እውን ጥዕንአን ቁርብ ካብተን ካልኦ ዝሒሻ ተባሂሉ ዝስደዳ እዩ ነይሩ። እዚ ናይ መስመር ናይ ናቕፋ ዝነበረ ንሕራይ ከይተፀርቢ ከሎ እዚ ናይ መድሓኒት ተኽልካ ድኡቱ መሓመድ ዲቤላይ ከሎ መሓመድ ዲቤላይ ተኣዝዩ ኣፀጋሚ ዝነበረ እዩ። መሓመድ ዲቤላይ ሲ ንድሕሪት ንቕልሚት እንዳበልካ ይስገር ነይሩ። ሕጂ እዚ ቦታ እዚ እውን ኣዝዩ ፀቢፍ ስለዝነበረ ብዙሕ ሓደጋታት እውን ከምኡ ይጋጠሙ ገለገለ ስለዝነበረ ምስ ፍሬኖ ዘይምህላው ሓዲ መኪና ሒዛትካ ክትከይድ ስለ ትኽእል እዚ ሽግራት እዚ ኩሉ ግዜ

መራሕቲ መካይን ሓደ ካብቲ መንኪ ኢላ ናብ ዝኮደሎ መንኪ ኣነዚ መኪና እዚ ኣክሕዝ ኣሎ ኣብ ዓይነት ናይ መካይን እንዳተገብረ ወይ እንዳተመመየ ዝክየድ ነይሩ። ስለዚ እቲ መስመራት ናይ ሜዳ ኩሉ ሰፊሕ ጣ ይኹን እምበር ኩሉ ዝተበላሸወ እዩ ስለዝነበረ ሕማቅ ቦታታት እዩ። ብዘራ ዓሰርተ ክድይብ ብንገልጠም ክድይብ እዚ መስመራት እዚ ሙሉ እምኒ እንዳተሰገርካ ወይ ድማ እንዳተሸኸልካ እንደደይ ኮይንካ ኣይከየድን እዩ ነይሩ።

ንመራሕቲ መካይን ዘጋጥም ዝነበረ ዕንቅፋት በቶም ከበድቲ ጽርግያታትን ብለይትን ምጓዓዝ ጥራይ ኣይነበራን። ባህርያዊ ሽግራት እውን ቀንዲ ተጻባእዮም ነይሩ። ብፍላይ ኣብ ግዜ ክራማቱ ሓይዝ ስለ ዝመልኡን መብዝሕትኡ መንገድታት ድማ ሩባታትን ስንጭሮታትን እናሰንጠቕካ ይሕለፍ ምንባሩ እቲ ዝኸፍዕ ዕንቅፋት እዝዩ ነይሩ። እንተኾነ እዚ እውን ከም ኩሉ ሽግራት ተሰጊሩ መራሕቲ መካይን ከም ቀሊል ወሲዶም ኣብ ግዜ ጸገም ጭቃን ሕፃን ተባዒጦም ግድላት ምፍታሕ መካይኖም ኣብ ዝግባእ ቦትአን ኣብ ምብጻሕ ከይተሓለሉ ሰሪሖም መኪና ተሸኺላትኒ ውሕጅ ዓጊቱኒ ኢሉ ደቂሱ ዝሓድር መራሕ መኪና ይትረአየን። ብዝገበረ ገይሩ ሽግሩ ምስ መጓዓዝቱ በዕሉ ክፈትሕ ነይርዎ። መራሕቲ መካይን ዝተውሃቦም ዕማም ንምፍጻም ምስ ምጸልማት እዮም ተቐዳዲሞም። ፀሓይ ዓራርቦ መካይን ካብታ ዕሽገናሉ ዝወዓላ ሰናጭሮን ኣግራብን መሰስ ይብላ። ሙሉእ ለይቲ ኣብ ጉዕዞ ይሓድራ። ኣብዚ ናይ ለይቲ ሰዓታት ድቃስ ዕረፍቲ ዝሕሰብ ኣይነበረን። ሓንቲ መኪና ኩሉ ጉዕዞኣ ብለይቲ ክትፍጽም ነይርዋ። ምኽንያቱ እንትርፎብ ግዜ ኩናት ብቐትሪ ምኻድ ኣደዳ ነፈርቲ ኩናት ዝገብር ስለ ዝነበረ ዘይሕሰብ እዩ ነይሩ። ኣብ ሜዳ ንመራሕቲ መካይን በንጻር ባህርያዊ ተፈጥሮ ብለይቲ ፀሓይ ዝበርቀሎም ዝነበረ

0: መብዛሕትኡ እቲ ናይ ለይቲ እንዲ ምንቅስቃስና ምስ ናይ ፀላዊ ኩነታት ናይ ቀትሪ ናይ ነፈርቲ ፀገም ስለ ዝነበረና ሰዓት ሸውዓተ ምስ መስልካ ፅልግልግ ምስ በለ ትጅምር ዋላ ንበሎ ከመበገሲ ካብ ደጀን ትመፅእ ካብ ደጀን ከም መበገሲ ኮይኑ ንበሎ ካብ ሂምበል ንበሎ ካብ ሂምበል ተበጊስካ ሰዓት ሸውዓተ ሽዱሽተ ፍራቃን ተበጊስካ ናቕፋሲ ሰዓት ዓሰርተ ኣቢልካ ታኣቱ ሰዓት ዓሰርተ ኣቢልካ ሰዓትካ ኣራጊፍካ ወይኑ ትኽኢልካ ንውሽጢ ናይ ድፋዕ ናይ መካይን ዋሕዲ ስለ ዝነበረ ነተን ኣብቲ ግንባር ዋላ ተመደባ መካይን ነይረን ግን ከም ሓገዝ ኩሉ ግዜ ካብቲ ደጀን ዝመፅእ ሓገዛት ናይተን መካይን እውን ክህሉ ከም መደብ ስለ ድተሓ ዝነበረ መጓዕ እዚያ ተኺኢልካ ውን ንውሽጢ ድፋዕ ይኸታኣቱ ውን ጉንዲ ሕሽካ ተኣቱ ወይ ከዓ መግቢ ሕሽካ ተኣቱ ካልእ ናይ ውጓኣት ኩነታት ተልዩ ውን ንባዕሉ ኣቲኻ ውሽጢ ኸታኣቱ ውሽጢ ኣቲኻ ተደኣ ውጋኣት ኣጋጣሚ ውጋእ ሃልዩ ኮይኑ እቶም ክሓልፉ ዝኽእሉ ይሓልፉን ዓራርብ ድዮም ዋላ ዚ ናይ በዓል ዓምርበብ ድዩ እቶም ዘይሓልፉ ውን ኣብቲ ግንባር ናይ ቀዳማይ ክስታይ ይግበረሎም ንስኻ ሕጂ ክዕረፍካ ሙሉእ ለይቲ ሰዓ ሸውዓተ ንበዓል ንበሎ ድሓን ብቀረባ ንበዓል ዓምርበብ ሰዓ ሸውዓተ ተኣቱ ናይ ንግሆ ሰዓ ሸውዓተ ተበጊስካ ናይ ምሸት ንበሎ ካብ ሂምበልሲ ኣቲኻ ነቲ ደድልየካ ኣራጊፍካ ኣብ ውይ እንተኣዚዝካ ንውሽጢ ስለ ተኣቱ ቲ ግንባር ውን ሓለፍቲ ናይ መጓዕዝያ ስለ ዘለዉ ውሽጢ ኣቲኻ ኸ ንውጉኣት ንገለን ክሳይ ኣቢልካ ከሳዕ ሸውዓተ ሓሊበት ትምለስ እዚ ንባዕሉ እንታይ ሽሙ እዩ እቲ ዝኸፍአ ማለት ብትኽስ ናይ ውልቅኻ ተምፆ ሳዕብየን ኣብቲ ውድብ ሓያል እዩ እዚ ከይመፅእ ኢልካ ትጥንቀቀሉ ብዙሕ ነገር ኣሎ ቁርብ ኣብቲ ዕድላት ተረኸብካ ብቲ ናይ ቀትሪ ክትድቅስ ኢልካ ኢኻ ክትፍትን ስለዚ ኣብዛ ናይ ለይቲ ግን ከም መደብ ስለትሕዛ ኣብ ድኾን ይኹን ናይ ትኻስ ጋጠመካ ይኸም ኣጋጣሚ ግን ክትባረበረሉ ትኽእል መንገዲ ኢኻ ትምህዝ እምበር ኣጋጣሚ እቲ ናይ ትኽስ እንዳኸትካ ውን ትፈዝዝ ትኽእል ኢኻ ውርድ ኢልካ ግን ናይ ማይ ምሕፃብ ድዩ ካልእ ገለ ሲስተም ትፈጥር ኢኻ ክትከደሉ ትኽእል ክትቆፅለሉ ትኽእል ስለዚ ከምዚ እንዳገበርካ ንስኻ ነታ ተዋሃበትካ መደብ ክትዓምም ትፍትን እምበር ጋጠሚ እዚ ናይ ትኽስ ግን ብትኽስ ተጋጢሙ ብዙሕ ሓደጋ ተጓንፈ ኣነ ቅርቡ ሳየብለላ ነ
1: ሰዓ ሽዱሽተ ንማካይልካ መዕሸግ ዝወፅእ እዚ ሕጂ ኣብ ምንታይ እዩ ኩናት ቁሩብ ኣብ ዝዓርፈሉ እዋን ሰዓ ሽዱሽተ ካብ መዕሸግ ይወፅእ ሕጂ ኣብቲ ተዋህበካ ቦታ ኣብ ዓቃቢ ብረት ድዩ ኣብ ስን እንዳ ስንቂ ከድካ ድዩ ኣብ እንዳ ህንፃ ድዩ ሕርሻ ከድካ ኮታስ ክትፅእን ትኸይድ ሕጂ ስጋዕ ሰዓ 8 ሰዓ 9 ኣብ ምፅዓን ኣለኻ ብድሕሪኡ ኢኻ ጉዕዞ ትጅምር ሕጂ ንናቕፋ ንድሕር ኮይንካ ሰዓት 10 ንድሕር ተበጊስካ ሲ ሰዓ 6ዱሽተ እዩ ድኸውን ስከዓ ናቕፋ ትበፅሕ ምክንያቱ መገድስ ከምቲ ትፈልጦ እዩ ፅሩይ መገዲ ስለዘይነበረ ሙሉእ ለይቲ ኢኻ ትሓድር ን7 ኪሎሜትር ክትከይሲ ሎሚ 500 ኪሎሜትር ንምሳሌ ተሰነይ ሲ ኣብ ሓደ መዓልቲ ምፍረቓን ንኣትወ ኣለና ማለት እዩ ሽዑ ግን 7 ኪሎሜትር እዩ በዓል ሓስታት 30 ኪሎሜትር እዩ ነይሩ ነዚ ክትበፅሐ ግን ሙሉእ ለይቲ ሕድረካ ነይሩ ሕጂ ትኸስ እንዳልካ ትኸዶ በዝሕ ካብቲ እንዳሰማዕካ ትኸዶ ኣፍንጫኻ እንዳሰርሰርካ ህንጥሸው ትብል ወሪድካ ማይ ትሕፀብ ሓደሓደ ግዜ ሰለስተ እግራ ላሻሂ ሓደሓደ ግዜ ንዓኻ ትኩንኩመን መገዲ ሳይ ንገብር ኢና ኣብ ጥፍ ኩሉ ግዜ ስለምታኸ ማለት እዩ ንዓ ትኽኢልካ ትበራብር ማለት እዩ ትስሓቅ ትቃለስ ኣብኡ ሕልኮ ትኣተተው ትቃለስ ምክንያቱ እዚ ክትበራብር ትደሊ ካልኣይ ነገርቲ ናይ ተጋደላይ ሂወት ብከምኡ ስለዝሓልፍ ከምዚ እናገበርካ ትኸይድ ኣብ ግዜ ኩነታት እንድሕር ኮይኑ ግን ሓደ ግዜ እዚ ናይ ሻድሻይ ወራር ዝነበረሉ ግዜ ዳርጋ ልዕሊ 30 ሰዓት ገፁ ከይኸውን እዩ ተጓዓዝና የዝከረና ምክንያቱ ካብ ዛራ ንኩርዲባ ካብ ኩርዲባ ብኡ ጌርካ ንገበይ ፃዕዳ ብገበይ ፃዕዳ ቢልካ ንኣስማጥ ንሓልሓል ማለት እዩ ሕጂ ብጣዕሚ ሓያል ነገር እዩ ዳርጋ እቲ ክሳይ ሲርሶ ሳብ ደይ ትቋፃፀረሉ ደረጃ ዝበፅሓሉ ሰዓት ነይሩ ማለት እዩ ግዜ እቲ ሕጂ ትገርመካ ሲ ዋላ ድኻም ሃሉ ፃዕሪ ይሃሉ እምበር ኣነ ዋላ ኣብ ጉዕዞስ እንዳተጓዓዝና ንእግሪ መገድና እንዳኸልና ከለና ዋላ ድቃስ ከቢድናስ ተገምጠለህና ማኪና ተጎድኣና ሰብ ዳርጋ ኣይዝከረንን ብሰላም ንበፅሕ ነርና ማለት እዩ

0: ኣብ ታሪክ መጓዓዝያ ካብ ኣእምሮ ብዙሓት ዝሃስስ መስመር ሳሕል ሱዳን እዩ። እዚ መስመር እዚ ካብቲ ግድነት ክኽየድ ዝነበሮ መጋቢ መስመር ህዝባዊ ግንባር ብምንባሩ ምንቅስቓስ መካይን ኣቋሪፁ ይፈልጥን። እንተኾነ እዚ መስመር እዚ እቲ ኣዝዩ ዝጸንከረን ንመራሕቲ መካይን ዝፈታትን ዝነበረን መስመር እዩ።
1: ሕጂ እዚ ሳጃ ከምቲ ዝበልናዮ ሓደ ዓብዪ ፀገማት ኣብቲ ባህሪ ተፃወቕታት ነይሩ። ንስኻ እንታይ እዩ እዚ ካብ ደጀን ንሱዳን ገጽካ ተኸደሉ እዋን ነይሩ? ከምዚ ዝበልኩኻ ኣብቲ ወታደራዊ ኩነታት ነፍሰ ከፍ ኣብቲ ግንባር እዩ ዝፀንሕ። ኣብ ተዛማዲ ናይ ሰላም ኩናት ዝዓርፈሉ ከዓኒ ንሱዳን ከይድካይ ከዓ መግቢ ከተምፅእ ትኸይድ ስንቂ ማለት እዩ ብሓፈሻ። ሕጂ ኣብዚ ናይ ሱዳን ናእትወሉ ነበርና ግዜ ከዓ እቲ ዝዓበ ፀገማት ድጓነፍ ነይሩ እዚ ሳጃ ዝበሃል። ሳጃ ንበሎ ቅድሚ ብክልተ መዳይና ንኸይድ ነርና፣ ብፍላይ በዚ ብብድሆ ጌርካ ብዓራ ጌርካ ብሓወልዕ ጌርካ ዓይተዋይ ጌርካ መራፊት ተኣትወሉ ብኡ ጌርካ ንተኮር ዝበሃል ኣሎ ንሱዳን ተኣትወሉ። እዚ እቲ ዝኸፈአ ናይ ባህሪ ነይርዎ ፀሓይ እዩ ደማ እቲ ፀሓይ ሳጃ ናይ 12 ሰዓት 15 ሰዓት ዝወስደና እዋን ነይሩ። ብፍላይ ኣብዚ ናይ በዓል ጥቃ ዓይተርባ ትበሃል ዓይተዋይ ትበሃል ቦታ ኣብኡ ኣብቲ ናይ መጀመርታ ግዜ ብ 81 82 ዝብለካ ዘለኹ ድሕሪ ናይ ምዝላቅ ኩነታት ብኡ ገፅና ክሳ ክነብል ከለና ሳጃ ሙሉእ ለይቲ ሙሉእ መዓልቲ ንውዕለሉ እዋን ነይሩ። እዚ ክብለካ ከለኹ ግን እዚ ኩሉ ድኻም ከሎ ኣይርዳእናኒ ነይሩ ኣይፍለጠናኒ እዩ ከም ሓቂ እየ ዝብለካ። ሓደ ምትሕባር ነይሩ ብደረጃ መሳርዒ ኢና ንኸይድ ነርና። እዚ ደረጃ መሳርዒ ሕጂ ኩሉ እቲ ጉልበት ናይ ሓባር ታሽም ኢና ንብድሆ ነርና ነቲ ንመፀና ባህሪ ዝፀገማት ሳጃ ዓበይቲ ጉናድ እዩ እዚ ቀላቢጦስ እዩ። ቀደም ኣብ ሓራ ክሳይ ተረኽበ ብድሕሪኡ እውን ቆሪፅካ ብዚ ናይ ደጀናት ዝነበረ ቦታታት ዓበይቲ ግራብ ኢካ ሕሽካ ትኸይድ። ነዚ ሳጃ እዚ ሕጂ ተሪኢልካ ኢካ ክሳይ ትግብር ተሪኢልካ ንሓንቲ መኪና በዝን በዝን ብክልተ ጎኒ ደድልያ ብክልተ ጎኒ ብመሳርዕ ክሳይ ጌርካ ብኡ እንዳበልካ ንሓንቲ መኪና ተውፅእ 8-9 መካይን ሓንሳብ 10 መካይን ብሓንሳብ ኢና ክሳይ ነውፅእ። ከምኡ ኢልና ምስ ከድና ናይ 5-6 ሰዓት ምስ ሰራሕና ከይድና ከዓ ከምኡ ትጋጠመና ሓሊፍና ከዓ ኣብ በዓል ከባቢ መራፊት ኣጋጠመና ከም ኢሉ ካብኡ ምስ ሓለፍና ወይ ኣብ በዓል ተኮር ጋጠመና ከምኡ ኢልና ስጋብ ሰዋኪን ናኣቱ ናይ 20 ሰዓት ሰሪሕና ናኣቱ 20 ሰዓት ክብለካ እዚ እውን ኣብ ሓደሓደ እዋን ክዛይድ ክእል ደውሑ ደው ኢና ኣለኹ። ከምዚ ዓይነት እዚ ሰሪሕካ ተኣቱ እቲ ሽግራት ዝክሎ ከምኡ ኢልካ ኣቲኻ ኣብቲ ኣተኸያ ቦታ ናይ ደጀን ሱዳን ኣብኡ ነቲ ተዋህበካ ናይቲ ሜዳ ኩነታት ስለ ትርዳእ ግዜ ትወስድ ኢኻ ኣይትዕርፍ ኢኻ ፅዒንካ ውን ከምአን ከም ንጓናፍካ ትፈልጥ ኢኻ። ነቲ ዘለካ ፀገማት ግን ስንቅን ገለን ጥራሕቲ ማላ ዝፀባ ገለመለ ትወሃብ ካብቲ ስንቂ ገለመለ ከምኡ ጌርና ኣቲና ከዓኒ ዝያዳ ነቲ ተልእኮ ንፍፅም። ስለዚ ከምዚ ዓይነት ናይ ሳጃ ሓደ ፍሉይ ታሪክ ዘለዎ ንባዕሉ እቲ ሳጃ
2: ቀንዲ ፅንኩር ዝነበረ መንጎ ተኮርን ኣብ መንጎ መራፊትን እዩ። በዚ ክዝለቅ ኢልካ ዘይተሓስቦ እሞ ሎሚ መንገዲ ኮይኑ ፀንሓካ ፅባሕ ጎቦ ኮይኑ ፀንሓካ ሎሚ በዚኣ ዕድር ረኺበልካ መንገዲ ብኣ ክትሓልፍ ፅኒሕ ኢልካ ድሕሪ ምልስ ምስልካ ንፅባሒቱ መንገዲ ተቐይሩ ፀንሓካ። ሕጂ በቲ ሓንሳእ ክሳይ ዝወሰድካላ ታርጌት ግን እቶም ኣብኡ ብፍላይ ኣብኡ ንመላለስ ነበርና መንገዲ ስለ ዝወሰድናሉ ታናና ሕ ኣነ ሒዝያ ነበርኩ ሪዶታ ነይርዋ ማርቸደስ እያ ካብ ፀላእ ተሰልበት እያ 120 ኩታልያ ትስከም እሳ ንድሕር ጥሒሰ ኣለና ንብቅድሚ ንድሕር ከይደ ዳርጋ እስዕባን ኣለዋ ኢኻ ትብል ቁሊሕ እንተበልካ ከዓ ማኪና ኣይትርእን። ኣበይ ዳ ተሪፋ እዛ ማኪና ኣበይ ኣለዋ ዘን ኮለኛ ድሕሪ ኣብኡ መሽካ ሳጃን ትንፋሶም ክመልኩ ይፀንሑካ መሊሶም ኣብኡ ብሳጃን ከም ዝብለካ መስሓቢ ነበረ እዚ ታኻትብሎ ሳጃታት ስለ ዝበርትዐ ነቲ ዕንጨይቲ ምስካም ውን ኣብ ገለ ድኻም ይመፅእ። ሕጂ እሞኸ ጠጠው ድን ክብላ ኣይብላ እንታይ ዳ ንፅዓር ንቀለስ ታሓንቲ ታውፅእ ዝበለት ቁሩብ ነቲ ኣ ትስሕባ ታውፅእ ዝበለት ሓንቲ ነቲ ኣ ትስሕባ ከምኡ እንዳለ እቲ መንገዲ ሕጂ ካብ ክቱር ምምልላስ ቁሩብ ናይ ምንድግዳግ ዓይነት ክገብረና ጀሚሩ። ሕጂ ምስቲ ምስላ እንታይ ከዓ ረኺብና እዘን ኦራል ዝበሃላ ናይ ሶቪየት ከዓ ናብ ካልእ ቦታታት እኳ ዘይኮነ ዝያዳ ናብታ ሩባ ናይ ተኮር ኣብ ዓብዓብ ክስያ ተፃዊታታ እቲ ሩባ ናይ ስዋኪን ናይ ተኮርሲ ናይ ብሓቂ ዳርጋ 300 ሜትር ይኸውን ከምዚ ንጎኑ ክትስንጥቆ ንድሕርኮንካ ላ 200 ሜትር ኣለ ገኒኡ ኣብገኒ ፅብብል ከምዚ እዩ ሕጂ ኣብኡ ማይ ንድሕር ቁሉ ፀኒሕዎ ተን ማርቼደሳት ምስ በላ ናብ መንጎ ሽምም ትብል ሓንቲ ተር ምስ በላ ከምዚአን ኮይኑ ኢና ክፀንሐን ሕጂ እታ ሎሪ ተኣቱ እንታይካ ትብላ ኦራል ትመፅእ መመንጢላሳ መመንጢላ ተውፅአን ምስ ትግተር እያ ፅዕነታ ውሑድ እያ ትፅዕን እምበር ንክትስሕብ ዓቕሚ ካልእ ነገር እያ እታ ኦራል ብከምዚ ዓይነት ኣብኡ ባህላኽ እሞ ጭቃ እናወስኩ እምኒ እንዳወሰኩ ለንዐአን በቲ ዘለለዎም ዕንጨይትታት እናእተዉ ምስአን ኣብኡ ጨፈቕፈ ትብል ኣይተለለን ኢኻ መን ክሻ መን ሰብ ኣይተለልዮን ኢኻ ናብኡ ኣብቲ ናይ ፍላይ ሩባ ተኮር ዝፀንክረ መንገዲ ከም ሩባ ተኮር ኣይነበረን

0: ብዘይካተን ካብ ሜዳን ሱዳን ኣብ ዝኣንፈተ መስመር ዝጓዓዛ ዝነበራ ንቁጠባዊ ንጥፈታት ንኸገልግላ ተባሂሉ ኣብ ውሽጢ ሱዳን ዝስራሓ መካይን እውን ነይረን እየን። እቲ ጉዕዞ ካብ ፖርት ሱዳን ንካርቱም ኮይኑ ኣብኡ ተመዲቦም ዝነበሩ ተጋደልቲ መራሕቲ መካይን ጉዕዞኦም ይኹን ኣወዳድብኦም ልክዕ ከምቲ ናይ ሜዳ ብዘይ ዕረፍትን ብዘይ ዝኾነ ሓለፋን ምስራሕ እዩ ነይሩ።
1: ካብ ፖርት ሱዳን ንካርቱም ኢና ንክድ ከም ሲቪል ኢና ከባ ንግለፅ ነርና። ፓቴንትና ከም ፍሉይ ክታይ ሽሙ ኮይኑ ነቲ ከባቢ ዘንፀባርቕ ኣብ ካልእ ቦታታት እውን ከም ሓፈሻዊ ነቲ ኣሰራርሓ ዕላማታት ነይርዎ። ሕጂ እዚ ካርቱም ክንመላለስ ከለና መብዛሕትኡ ትርክብና ምስ ስቢል እዩ ነይሩ። እዚ ዝነበረ ኩነታት ናይቲ ካልእ ተጋደልቲ ዋላ ነይሮም ኣብኡ ኣትዮም መናብሮም ከምዚኦም ገይሮም ኢልና ኣይድታልል መብዛሕትኡ ኣይነበረን ተጋዳላይ ብትኾነ ይኹን ከማን እቶም ኣብኡ ዝነበረ ዳርጋ ክልተ መሳርዕ ብጥርንፋት ነርና። ካብዘን ጥርንፋት መሳርዕ ካባና ነቲ መናብሮ ዝነበረ ኣንፀባሪቆም ካባና ክሳይ ትገብሩ ሰባት ኣይነበሩ።
2: ተራ ናይ መራሕቲ መካይን ኣዝዩ ከቢድ እዩ። ምክንያቱ መራሕቲ መካይን ኣብቲ እዋንቲ ዝነበሩ ምስ ኣሰራርሖኦም ምስ ሓፈሻዊ ረዳድኦም ንክትዛረበሉ ኣዝዩ ናልባሻና ክንቆልፆ ይኽእል ንኸውን። ምክንያቱ ኣብ ውሽጢ ኣነ ውድን ዝዝሑ ኣብ ውሽጢ ሱዳን ነይረ። ኣብ ውሽጢ ሱዳን ስለ ዝነበርኩ ከዓ ንሜዳ ዳኣትዋ ኮና ካብ ፖርት ሱዳን ንካርቱም ዝመላለሳ መካይን ብዙሓት ነይረናና። ኣብ ቦጣት ኹን ኣብ ካሶኒ እቲ ዝፅንከረ ከዓ እዚ መስመር እዚ እዩ ነይሩ። ብፍላይ ኣታዊታትና ንቅቢ ተባሂሉ ምስ ዝነበር እናትሕዝቶ ንመስመር ሱዳን መኪና ርሜርኬ ነይረናና ካሶኒ ቦጣት እውን ነይረናና። ኣብዚ ዝሕላፍ ዝነበረ እዋናት ኣዝዩ ዝንኩር እዩ። ምክንያቱ በዚ ስርዓት ኣብ ልዕልና ቁሩብ ሕማቅ ራእያታት ስለ ዝነበሩ ሓበሽ ከምዶ እንዳበልካ እንዳተፀርፉ እንዳተሃርሙ እዮም ተሓልፎዎ ነይሮም ትዋንቲ። ምክንያቱ ሓደ ሰብ እንዳሃረመካ እንዳኸባኻ ዘይርብሕ ንሓደ ስውልካ ክትህረም ሓደ ኣይትፀውሮን ኢኻ። ግን ዕላማ ስለ ዝነበረና ነብሲ ወከፍ ሰብ ከዓ መቲ ዕላምኡ ዕንቅፋት መታን ከይፈጥር እቲ ዘጋጥሞ ኩነታት ተሰኪሙ ጥራይ ዝኸይድ ነይሩ። ነዚ ሽግራት እዚ ምናልባሽ ከምሽዑ ክተቕሶ ዝፀናሕ ክኡ ገለ ንሽግራት መፍትሒ ተባሂሉ ምስ መርሓት መሳርዕ ዝተሓዝ ገንዘብ ነይሩ እውን ከምኡ ገገሮም ከዓ ነቲ ስራሕ የቃልልዎ ነይሩ። እዚ ሕጂ ካብ ካርቱም ተበጊሶም ንፖርት ሱዳን ኣብ ካልኣይ መዓልቲ ምናልባሽ ኣት ነይሩ ለይትን መዓልቲ ንኸዱ ነይሩ። ዕርፍቲ ዘይብሉ ብትኽስ እንዳበሉ ተሓገዝቲ ዋላ ይሃልዎም ኣምርቶም ተሓገዝቶም ብቕዓት ስለ ዘይብሎም ገሊኦም ምናልባሽ ከብሪቦም ዘይክእሉ ሰባት ነይሮም ዝተሰውኡ እውን ነይሮም ብትኽስ ኣብቲ እዋንቲ ዝክሮም ኣነ ወዲሓትናይ ለይቲ ሓንቲ መኪና ጠጠው ኢላ ከላ ንኣ ኣትዋ ዝሰው እዩ። ካልኦት እውን ምልክዕ ከም በዓል ጀሪካን ተክለ ጀሪካን ዝበሃል ዝተሰውኡ ኣሎ።
1: ካብ ፖርት ሱዳን ድሕሪ ተበጊስና ኣብ በዓል ኣሮማ ዴርደብ ዝበሃል ኢና ንሓድር ዕጅብታ ዳሓደርና ኣላ ክብ ኢልና ኢና ንሓድር በረኻ እዩ ደረ ፅርግያ ውስን ኢልና ንሓድር ስልጠና ኢና ንማላእ ስልጣንያ ጌርና ብሓባር ከምዚ ናይ ሜዳ ሓባር ክሳይ ጌርካ እንዳስሓቅካ እንዳበልካን ሻሂቡ ነፍልሕ ካብኡ ጌርና ኣብ መገዲ ንጉሆ ተበጊስና ገዳርፍ ናኣቱ ገዳርፍ ንጉሆ ምሳእተና ቢፅሕፈት ኣለና ናይ ገዳርፍ ንዓና ክሳይ ደብሉ ኣብኡ መናባብሮና ፅቡቅ እንታይ ሽሙ የብሉልና ምፅትና ኣብ ውዒልና ገለ ናይ ምሸት ተበጊስና ከዓ ካርቱም ናኣቱ። መብዛሕትኡ ግን ኣብቲ በረኻ ንሓድሮ ይበዝሕ ኣብቲ በረኻ ክንሓድር ከለና ሕጂ እቲ መናባብሮና ከም ናይ ሜዳ ኢና ንኸይድ ስልጠና ኣለና ብዓደስ ክሳይ ዝኾነ ተዓደስ ውን ነራ ያው ናይ ሱዳን ውስን እዋን እዩ እቲ ሕምልቲ ምስቲ ናይቲ ከባቢ ተብለሉ እምበር መብዛሕትኡ ተዓደስቲ ናይ ሜዳ መናባብሮና ጌርና ኢና ንኸይድ ርና ካልእ ፍሉይ ክሳይ
3: ስራሕኩም መሻርፍ ገንዘብ ዝበሃል ኣብ መገዲ ክትውዕሉ ኣይዋሃበኩም ነሩ
1: ኣርባዕተ ጂኒየ ዝበሃላ ነረናና ኣብታ መድረኻነ ዝፈልጠን እዘን ኣርባዕተ ጂኒየ ካብ ፖርት ሱዳን ተበጊስካ ንካርቱም ሽሕን ገለ መን ኪሎ ሜትር ንሰን ከዓ ሓደጋ ከይጓነፋኻ ገለ ኣብ እንታይ ሽሙ ንሻሂ ኢልካ ኢኻ ኣርባዕተ ጂኒየ ካብኡ የለን በቲ መሻርፍ ናይቲ ከምቲ ናይ ሜዳ ኢና ንኸይድ ካልእ ዝበሃል ትሕዝቶ ብሓለፋ ኣብ ከተማ ሰፊርኩም ገለ ተባሂሉ ድዋሃብ ኣይነበረን።
0: ኣብ ግዜ ሻድሻይ ወራር ኣብ ሜዳ ይኹን ኣብ ውሽ ሱዳን ዝነበሩ መራሕቲ መካይን ኣብ ርእሲ እቲ ዝነበሮም ፅንኩር ስራሕ ካልእ ዝፀንከረ ኩነታት ይጋጢምዎም። ነቲ ብለይቲ ዝጓዓዘሉ ዝነበሩ ኩነታት ከይተረፈ ጸላኢ ክቆጻጸሮ ፍቲኖ። ነቶም ኣብ ሱዳን ዝንቀሳቐሱ ዝነበሩ እውን ምስቲ ዝነበረ ዝምድና ሱዳንን ኢትዮጵያን እቲ መስመር ከም ዝዕጾተ ገይሩ። ግን ኣብዚ እውን ከይተሓለሉ ኩሉ ዘዋፅኦም ብልሓታት ተጠቒሞም ነቲ ጽንኩር ኩነታት ሰጊሮሞ።
4: ቅድሚ ሻልሳይ ወራር ምጅማሩ በቲ ዋና ፀሓፈ ናይቲ ግዜ ሰሚናር ካየድ ነይሩ። ጸላኢ ወታደራዊ ኮይናት ተወዲኡ ኣብ ስነ ኣእምራዊ ኮይናት ኣትዩ ዘሎ ሕጂ ንዓና ንእምሮና ክሳ ክገብር ዝኽእል ብዙሕ ነገር ብላዕሊ መብራህትታት ዝመስል ገለ ብሪምሪም ገለ ክድርብ እዩ ንሕና ክንጭነቕ የብልናን። እዚ ከዓ ነቲ መጓዓዝያና ምትዕንቓፍ ድወሰዶ ስጉምቲ እዩ። ንሕና ውን ነዝነቕሕና ኣሎ ክንፅንሕ ከም ዘለና ካብቲ ዝሃቦ ሰሚናር ሓደ እዚ ነይሩ ማለት እዩ። ሕጂ ካብ ሓልሓል ሰራዊት ፅዕና ሻድሻይ ወራር ንኣብ ጨዋይ ከይድና ንኣብ ጨዋይ ክንከይድ ከለና ካብ በዓል ስማት ጀሚሩ ብላዕሊ ድርበምሽና ታለ ድመስል ነርካ እንዳወደቐብቀ ቅድሜና እዚአን ኒን ድመስላ እንዳ ደርባ ብፍላይ ብዛዓቐብ ሽክብ ዛዓቐብ ሽክብ ግደፋኡ ተተኩሽካስ ብፀሓይ ክትከዶ ከለካ እውን ሕጂ ዝኾነ ሰብ ሓቂ ነይሩ ዝረባ ዝክብሎ እውን ኣይክእልን እዩ። ሕጂ እንዳተተኮሰካ ኣብኡ ገፂሕና
5: ኣብ ፍላይ ኣብ ሻድሻይ ወራር ዝነበረ ሽግር ሱዳን ምስ ንመሪ ተሰማሚዑ መንሃትሎ መንግስቱ መንገዲ ይዓፅወና ዳርጋ ምስቲ ክምቲ ዝብለካ ከምዝላቕ ብዙሕ ምስ መፃተን ማካይን ካብ ከበሳ ንሳዕል ምስ ወረዳ ብብዝሒ ስለ ዝነበራ እንታይ ሞ ዝሐ ንዳ ኣብዘ ኮፍኩላዶ ኮይነን ገለስ ስራሓ ተባሂሉ ኣብ ሱዳን ኣትዋ ሓደ 30 ማኪና ዝኾና ማኪና ሪሞርኬ ኣትዋ ካብኡ ሰባት ንአን ዝስዕቡ ተጋደልቲ እውን ምስአኒ ኣትዉ ኣብዚ እንታይ መፅ ኣብቲ መንጎ እዛ ናይ ሻድሻይ ወራር ትመፅእ ምንቅስቓስ ይፀበና ዳርጋ እኽልና እውን ኣብ ሰዋኪን ጠጠው ከም ዝብል ገይርዎ ኣብ መራፊት እውን ጠጠው ከም ዝብል ገይርዎ ሕጂ ነዚ እኽሊ እዚ ንድሕሪ ዘይንረክብ ኮይና ሽግርን ክፈጥረልና እዩ ሜዳ ቀለብ እዩ ቀሊል ኣይኮነ ከዓ 7 ኩንታል ኣብ ሓደ መክዘን 45,000 ናብ መራፊት ሓደ 78,000 ኣብ ሰዋኪን ዝተኣከበ እኽሊ ነይሩ። ነዚ ብምንታይ ዝለቕ ተባሂሉ በቲ ንፉዓት ነይሮም ኣብኡ ተዋሳእቲ ናብቲ ናይ ሱዳን ሰባት ብዝገበሩ ገይሮም መቸም ምስቶም ናይ ሱዳን ተሰማሚዖም ዕድል ከም ዝፅዕን ገይሮምልና። ሕጂ ብዘይ መብራህቲ ስጋዕ 2 ሰዓት ዝኣክል ትጎላኩን ፃዕዳ በታ ፃዕዳ ናይ ዝረግፃ ሰብ ንዓ እንዳጠመጥካ 2 ሰዓት ዝኣክል መብራህቲ ከይብራካ ትኸይድ ለይቲ ንኩሉ ማኪና መርቸደስ ፅዒነ ንኸታ ኣበይ ሽግር መፅ ሕጂ ናብ በዓል ተኮር ሩባ ተኮር ከዓ ብኸመይ ዘለቕ ኣብዚ ከዓ ፀገም ኮይኑ እቲ እኽሊ በተን ግልየን ሕጂ ብብዙሕ ፃዕሪ ተሳሒበን ከምዝ ሓልፋ ተገይረን ቶም ናይ ሱዳን ብሙልአን መመሊቆን ኣይንቀሳቐሳይ ተባሂሉ ነይሩ። ዝገበሩ ገይሮም ግን ሳላ መንፋዓት ናይ ብፆት ከምዝ ሓልፋ ገይሮምን ሓቢኦም መንገዲ ተኮረን ከምዝበፅሓ ገይሮምን ሩባ ተኮር ሕጂ ተን ፍርቀን ሰጊረን ተማዊቶም ኣስጊሮመን ካብ ሩባ ተኮር ተንገሊየን በዚ ተሪፈን ሕጂ ተንገሊየን ካብ ስዋኪን ፅዒነን ስጋዕ ትሩባ ተኮር ኣብዚ ይበፅሓ ተንገሊየን ሰጊረን ስለ ዝፀንሓ በዚ ኮይነን ፅዒነን ከዓ ንሜዳ ከምዝኸዳ ተገይሩ ሕጂ ናብዚ እቲ ሓደ ከም መስተንክር ዝተረእየ ናይ ተገይሩ ክዘብሎ ዘይትኽእል ኣብ ዓለም ኢኖ ፍልስ እቲ ሽግር ዘይምህረካ ነገር የለን ጀነረተር ኣምፅኦም ምህዞ ናይ መጓዓዝያ እዩ እዚ ጀነረተር ኣብዚ ስግር እዚ ንበሎ ትሩባ ጀነረተር ኣብዚ ኮይና ቱቡ ካብዚ ተዘርጊሑ ናበይ ይኸይድ ንሩባ ሰጊሩ ናብቲ ሓደ ስግር ይኸይድ ኣብቲ ስግር ትሩባ እዚ ውሕጂ ሓልፉ ዘለኩማይ ብልዕሊ እዩ ዘሎ እዚ እቲ ነዳዲ ካብዛ ቦጥ እዚኣ ተሲሒቡ ኣብታ ማኪና እቲ ኣይመልእ ምክንያቱ ሽግር
3: እዩ
5: በቲ ልዕሊ ውሕጅ እውን ብኡ ገይሩ ነታ ማኪና ከም ትመልእ ይገብርዎ ማኪና ኣብ ሱዳን ምንቅስቃስ ኣይነበረናን ሓንቲ ንእሽተይ ማኪና ናይ 50 ፍስቶ ትኸውን ኣብኡ ተወሲና ኣብኡ እንተሓፋሽ ድዋዊት እውን ናብ ሓቂ ፅቡቅ እዮም ተዋስኡ ነሮም ብጀሪካን ኹን ብታኒካ ኹን ብገለ ይኹን እናምፅኡ ኣብኡ ይእክቡልና ካብኡን ስዋኪን የምፅዎ ማኪና ዓባይ ፅዒና ኣብ ስዋኪን ካብ ብፀልማት ከምዝብለ ካብ ተኮርቶ ብፅሖ እዚአን ካብ ዝተገሊሉ ከዓ ናብታ ኒወይቲ ቦጥ ይኸይድ ብከምዚ ዓይነት ሻወራር ሽዑ እንታይ እቲ ፀገም ነይሩ እተን ናይ ኣሜሪካ ንብራ ታንኪ ቤንዚን ንሰት እያ ሕጂ በንዚን ስለ ዝኾነ ኣድላይ ስለ ዝኾነ ከዓ ብዘይ በንዚን ከዓ ንቀሳቀስ ኣይከላን እየ ንሳተን ሕጂ ነዚ ሽግር ተባሂሉ ክዝለቕ ኣለዉ ተባሂሉ ብዝከኣሉ መጠን መቸም እቲ ክፍሊ ናይ መጓዓዝያ ብዝከኣሉ ተቃሊሱ እዚ ሽግራት እዚ እውን ከምዚ ዝለቕ ኮይኑ ማለት እዩ

0: ክፍሊ መጓዓዝያ ህዝባዊ ግንባር ይኹን መራሕቲ መካይን ንሰራዊት ኣብ ምግልጋል ጥራይ ዝተሓፅሩ ይነበሩን ካብ 1984 ጀሚሩ ኣብ ህዝቢ ወሪዱ ንዝነበረ ደርቅን ምፍታሕ እኽሊ ረድኤት ኣብ ምምልላስን ህይወት ህዝቢ ኣብ ምድሓንን ዝገበርዎ ፃዕሪ ብቐሊሉ ዝረአ ይነበረን። ሽዑ ሙሉእ ዓቕሚ ህዝባዊ ግንባር ኣብ ዝዕማም እዙ ተዋፊሩ ነይሩ። እቲ ረድኤት ኣብ ተቐጻሊ ጸላኢ ዝቈጻጸሮ ቦታታት ከይተረፈ ክበጽሕ ስለ ዝነበሮ ነቲ ዘጋጥም ሓደጋ ግምት ከይሃቡ ኣብ ውሽጢ ድብያ ጸላኢ ከይተረፈ ብምእታው ህዝቦም ረድኦም።
1: ልክ እዩ። ናይ ባሓቂ ምዚ ሓድሽ ረድኤታት ዝግበር ዘሎ ብናይ ጥርቂ ተጠቂዑ ዘሎ ህዝብና መፍትሒ ንምዃን ብወገን መራሕቲ መኪና ዘይበሃል ፃዕርታት ይካየድ ከም ዘሎ ካብዚ ብምብጋስ ከማ ብወገንና እንድሕር ኮይኑ ማለት ካብ ደስታ ዝወፀ ደኺመ ኸይበለ ሙሉእ ለይቲ ክጓዓዝ ይሓድር ብተወሳኺ ከማን ካልእ ዘለዎ ሰዓታት ካብ ትሕልፍ ናይ ክድቅሶ ዝግብኦ ከበርክት ከም ዘሎ እናገበረ ስጋዕ ሕጂ ቃልሶታቱ የካይዳ ኣሎ። ብፍላይ ብፍላይ እንድሕር ኮይኑ ኣብዚ ሳጃታት ፃዕቂ ድኻማት ዘለዎን ከምኡ ከማን ጎደጉድ ዓሚቑን በሪኹን ዘሎ ዝጓዓዞ ናይ መካይን መስበርትታት ብዙሕ ኣብቲ ናይ መጀመርታታት ይጋጥመና ነይሩ። ብፍላይ ምዝ ሕጂ ሓደሽቲ መካይን ዝተተከኣሉ እዋን እንድሕር ኮይኑ ግን ናይ ብሓቂ ክረአ እንድሕር ኮይኑ እቲ መስበርቲ ወላ ካልእ ከምኡ ዝኣመሰለ ካልእ ጉድለታት ናይ መካይን እንዳተቃለለ ከም ዝኸደ በንፃሮ ኸማን ትስራሕ እንዳበለልና ከይድ ከም ዘሎ ማለት ፅቡቕ ንጥፈታት ከይድ ከም ዘሎ ናይ ብሓቂ ይረአየና ብወገና
2: ሓፈሻዊ ብዛዕባ ዝግብር ዘሎ ጉዕዞ ከዓ ልክዕ እዩ። ብብዙሕ ሰዓታት ኢና ንጓዓዝ ዘለና ማለት እዩ። ንሱ እንተደኣ ኮይኑ ልክዕ እቲ ጉዕዞና ዋላ ብሰንኪ ቁሩብቁሩብ ሓደ ናይ ነፋሪት እኳ እንተኾነ እቲ ጉዕዞና ዋላ ብለይቲ ድኣ ይኹን እምበር ርብሕ ዝበለ ሰዓት ማለት ክሳብ 13-14 ዝግመት ሰዓት በፂሐን ይመፅ ኣለዋ። ግን መካይና እዚ ኸማን ዝተፈላለየ ቦታ ኣባርካ ማለት እዩ እቲ ዝተፈላለየ ቦታ ዳርጋ ፅቡቅ ነተፈታተን የሳልጥ ኣለዋ። ነቲ ዝድለ ውን ደኺምና ከይበሉ መራሕቲ መካይን ዋላ መካይና ኸማን ክንደይ ሕፃን ገለ እንዳኸዳ የብፃሓሎም ኣለዋ። ፅቡቅ ንጥፈታት ብጣዕሚ ይርአ ኣሎ።
3: ኣብነት ካብ መስመር ናይ ምዕራብ ተኸፊዘሎ ዝነበረ ካብ በዓል ግርማይ ካኒ ምዕራብ ዝእቶ ዝነበረ ኩሉ ናይ ፀላእን ኣብ መንጎ ፀላእን ኣብ መንጎ እቲ ዝነበረ መስመራት እውን ኣዝዩ ሓደገኛ ስለ ዝነበረ እዚ መሰናኸላት እዚ ናይ ምሽካል ድዩ ናይ ፈንጅታት ድዩ ናይ ፀላኢ ጥራይ ዘይኮነ ፀላኢ ናይ ደርጊ እዚ ሓደ ካብቲ ጭቡጥ እዩ። ካልእ ግን ዝተፈላለየ ናይ ውድባት እውን ሓደ ካብቲ ዕንቅፋት ዝነበረና ጉዳይ እውን ስለዝኾነ እዚ ዕንቅፋታት እዚ ከሎ ኩሉ ስገር ክኣል ነይሩ ትዋንቲ ሕጂቲ ፀንክረ ቦታ ወይ ድማ እቲ ቦታ ትሲ ንዝኾነ ይኹን ሓደገኛታት ሓደጋ ክጋጥመካ ከም ዝኽእል ኢካ ፈሊጥካ ክትሰርሕ ነይሩ። መን ኣነ ቅድሚት ክኸውን ኣለን ዝብል ኣነይ ቅድሚት ዝኾውን ኣነይ ቅድሚት ዝኸውን እዮም ድብሉ። ምክንያቱ ተቐዳሚቲ ዝረኸበ ስነቲ ሰብ ክትረክብ ንሓደ ጥራይ ረኺባ ሰብ ክትብል ማለት እዩ። ካብ ከለሳና ሓይሽ እንዳተባሃልካ እቲ መንኪና ምምራሕ ዝነበረ ንቅድሚት ምምራሕ ምክንያቱ እቲኣስ ጣሓሲስ ስለ ዝኾነ ነቲ ሓደጋ ቀዳማይ ሓደጋ እውን ሳተ ጋጥሞ ነይሩ። ሕጂ እዚ ኩነታት እዚ ስለ ዝነበረ ናይ ምዕራብ ኣዝዩ ተኣፋፊ ሕማቅ ኩነታት እውን ስለ ዝነበረ ምስ ኩነታት ናይ ፀላዮ ዝወፍረሉ እውን መካይን በትን በትን ክተውፅአን ኣይትኽእልና ክሳብ ኣብ ትሕቲ መሬት ደፊኖም ዝወፅሉ ወይ ድማ ደፊኖምን ዝእለኢሉ እዋናት እውን ነይሩ።
0: መራሕቲ መካይን ከም ኩሉ ተጋዳላይ ተዋፊሮምሉ ንዝነበሩ ዕማም ንምፍጻም ወትሩ ድልዋት እዮም ነይሮም። ኣብ ትሕቲ ጽንኩር ወተሃደራዊ ኩነታት ሰራዊትን ዕጥቅን ጽዒኖም ኣብ ኩናት ይኣትዉ፣ ካብ ኩናት ውግኣትን ንብረትን ድማ የውፁ። ኣብ ከምዚ ህሞት ብመስዋእቲ ዝሓለፉን ዝሰንከሉን ኣዝዮም ብዙሓት እዮም።
4: መስዋእቲ ደኣ መሊእ ዝጋጠም ነይሩ ናይ መጓዓዝያ ኣባላት ብዙሓት እዮም ከዓ እንተሰው እዮም ብዙሓት ናይ ነፈርቲ መብዛሕትኡ እዚ ናይ ድሕሪ መስመር እዩ። ኣብዚ ድሕሪ መስመር ንኸደሉ ነበርና ሓደ ናይ ፀላኢ እዞም ቀኝ ዝበሃሉ ነይሮም ኮንፍሉ መደብ ሒዞም ነዚ መስመር ንሕና ንጥቀመሉ ፅርግያታት ፍንጅታት ዝገብሩ ነይሮም። ገፊሕ ስለ ዝኾነ ናይ ድሕሪ መስመር ከዓኒ ወላ ኣብዚኣ ገይሮም በቲ ሓለዋ ከለዉ ናህና ሰራዊት ከም ገለ ምዝምግዓት

0: ኣብዚ ሕጂ ብዙሓት ተሰውፀና ኣለዉ ናይ ኣባላት መጓዓዝያ ሓደ በዓል ኣኢሎም ባይራጋብር ዝበሃሉ ኹኑ በዓል ኣነንያ ዝበሃሉ ብዙሓት እዮም ኣብ ድሕሪ መስመር ዝክሮም ስለ ዘይክእል ከም ኣምነት እየ ዝብለካ እዚኣቶም ኣብ ናይ ፈንጂ ብዙሕ ድጓነፈና ነይሩ ዘይስውኡ ውን ነተን መካይን ዕንወት ጥራሕ ክሳ ገይረን ኣብቶም ኣባላት ዳሓን ዝወፅ ውን ነይሮምና ብፍላይ ግን ናይ ኤሎም ወይራ ጋብሪ ድብሎ ፃኢና ክሳዮ ከመናይ ተረክበን ሓያል ኣብ ዳሓር ኣብ ብርቱዕ ኣብ ከውሒ ዓይነት እየን ዝገብርኦ ኣብቲ ፅርግያ ወይ ንባዕሉ ክሰነንበይኑ ክሳይ ኣለዎ እንዲ ተሪር እንድሕሪ ኮይኑ ኣይ ነታ መኪና ኹን ዋላ ኣብኡ ዘሎ ሰብሲ ዳርጋ ኣብ ክሳራ ክሳይ ይገብረልካ ኣብ ገለገለ ምስሓታሃታያን ቁርብ ስታይ ሽ ፎኪስ ተኮይኑ ነትሮታ ጥራሕ ክሳይ ገይረን ዘብላ ስለዚ ብዚ ናይ ፈንጂ ብፍላይ ኣብዚ ናይ ድሕሪ መስመር ብዙሕ ኢና ከሲርና ብኣባላት ናይ መጓዓዝያ መስዋእቲ
1: ካብ በዓል ዓዲ ሃኪን ካብ መረብ ንሽላሎ ሓደ መብዛሕትኡ መብራህቲ ጥፊቃ ትኸዶ እዩ ካልኣይ ነገር ከዓ ናይ ድብያን ናይ ፈንጂን ቦታታት እዩ ከም ኣብነት ዛብ ናይ ቤት መርሰውራ ቆልዑ ብዙሕ ሽግር ከም ዘጋጠሞም እውን ዝኾነ እዋን ግለፅ እዩ ሕጂተን ማካይን ኣብኡ ስለ ዝንቀሳቀሳ ኹን ብዙሓት ብፈንጂ ከምኡ ኢሎም እግሮም ተቆርፁ ኣብኡ ተሰብኡ ኣለዉ እግሮም ተቆርፁ ከም በዓል ወዲ ቤት ሮስ ኣለዉ ከም በዓል ሃብቲ ክኤል ቀሺ ኣለዉ ከም በዓል ኣማኒኤል ሓይሊ ኣብ ኣለዉ እግሮም ተቆርፁ ብፈንጂ ተቆርፁ ተሰውኡ ከዓ ከም በዓል ኣለም ባይላ ጋብሪ ክብለካ ፀናሕኩ ከም በዓል ኣነንያ ዝበሃሉ ክያር ንብሎ ኣዋ ከም በዓል ክያር ንብሎ ከም በዓል ላሽመላሽ ወድንባይ ንብሎም ተሰውኡ ከዓ ኣለዉ ሕጂ ንክበሉ ክዝክሮ ስለ ዘይከኣልኩ ሓደሓደ ክጠቅስ ስለ ዝደለኸ እዮ እምበር ብዙሕ ሽግራት እዩ ነይሩ ሰጋእ መጋ ዝበሃል ነገር የለን እቲ ተዋበካ መምርሒ ኣብ ቦትኡ ክተብፅሐ ኣለካ ካብ መስዋእቲ ዝኾነ ተጋዳላይ ድሕር ስለዘይብል እምበሺ እንትደይ ተዓዊትካሉ ነቲ ነገር ጥራይኻ ዘይትሕጎስ እምበር ክሳይ ስለ ዝሰሓተካ ድብያ ኣለዎ ስለ ዝተባህለ በዓል ሃይለ ሳእላይ ብቅዱስ ማሊ ኣብዚ ተሃሪሞም እሞ ፅባሕ ከዓ ሕጂ ንዓና ክደግመናይ ድብልዎ ክሳይ ክንደይ ጀጋኑ ጠፍኦም ተሃሪሞም ኣብኡ ትሰው እዮም ሕጂ ንዓይ እውን ፅባሕ ከምያ ድበሃል ነገር የለን በዚ ሓደ ጎማ ተሃሪሙ ከሎ በዚ ድዳሓነ ምራሕ ማኪና ነይሮም ብዙሓት ሕጂ ትምእሎም በዚ ተሃሪመስ ፅባሕ ከዓ ዝተደገመነት ክገብር የዝበለ የለን እቲ ጉዕዞሲ እንድሕር ማካይን ጠጠው ኢለን እንድሕር ኣብ ድፋዕ ደሎ ሰብ ፀላይ መፂኡ ክሳ ከይገብረኒ ዝብል ስጋኣት ሕዲር ድኣት ቃልሲ ክቅፅል ስለ ዘይክእል ሲ ቅቡል እዩ ነይሩ ቀትሪ ተበገስ እንድሕር ተባሂልካ ክትብገስ ኣለካ ምሽ ተበገስ ተባሂልካ ናትካ ክሳይ እውን ሕጂ ስማይ ፅምኢ ተወዲኦም ህሉ እዮም ሕጂ ስምግቢ ከምዚ ኮይኖም ህሉ እዮም ዝኩሉ ኩናት ክሳይ እዳተካየዱ ከሎ ኢልካ ሲ ተኣትወሉ ነገር ኣሎ
2: ተፈንጂ ከምኡ ኣብ ጉዕዞ ሕጂ መገዲ ባርካ ክኾን ከሎ እዚ ንምዕራብ ፈንጂ እጋሮም ተቆርፁ ነይሮም ሓያለ ውን ተሰውኡ ኣለዉ ብፍሉይነት ካብ ዓይነይ ዘይትኸይድ ሓደ ብፃይ ውሕጅ ኣብ መንገዲ ረኺብዎ ማኪና ተሸኺላ እታ ማኪና ሕጂ ድሓን ኢሎሞ ንክድሕን እስኻ ውፅኣ እንበሪ እዛ ማኪና ሕጂ ኣይትወፅን እያ ነብስኻ ድሕን ኢሎሞ ወፅኡ ደገ ካላሽን ረሲዕዎ ኣብታ ማኪና ረሲዕዋ ካላሽን ንዓታ ንዓ እንዳልካ እናኸደ ከምፃ እየ ካላሽና ማኪና እያ ዘላ ከምፃ እየ ብል ድቕድቕ ይብል ሓድሽ ውሕጅ ሒዙ መፅ ዕር ስታ ካላሽ እቲ ኣነ ዝብል ጎበዝን ኣነ ዝብል ኣውቲስታን ካብቶም ብፅትና ዝነበረ ማለት እዩ ናይ ብሓቂ እዚ ዝሓልፍ ከም ሓዘን ተሰማዕትን ንመዓልቲ ካብኣ ንላዕሊ የላን ካላሽን ውድብ ናይ ውድብ ታሽ ካላሽን ከድሕን ክብል ሂወቱ ምስኣ ተሰውኡ ይኮዩ እዚ ናይ ፈንጂ ብዙሓት እዮም ተሰውኡ ብዙሓት ኣለዉ እጋሮም ትቁርፂ እውን ትሪእዎም ኣለኹም ብዙሓት እዮም
3: ኣብ ሶራ ኩሉ ምንቅስቃስ ተሽከርከርቲ ብኣዝዩ ተኣፋፍን ዘይምችእ መገዲ ዝካየድን ሓለኽለኽ ዝመልኦን ስራሕ እኳ እንተነበረ ብሰንኪ ድኻምን ሸለልትነትን መራሕቲ መካይን ዝተፈፀመ ሓደጋን ዘጋጠመ ክሳራን ነይሩ ክበሃል ኣይከኣለን
2: እቲ ብሓቂ ዘገርመኒ ውናነ ምዚ ናይ ሎሚ ክሪኦ ከለኹ መስቲ እሞ ጥራይ ጎልጎል ከምዚ ዓይነት ዕንወትን ከምዚ ዓይነት ክሳራ ክትሪኦ ከሉ ካብዚ እዋን እዚ ምልስ ኢልካ ናብቲ እዋን እቲ ክትሪኦ ከለካ ማኪና ፀዲፋ ማኪና ፅዕነት ከምዚ ኮይኑ ንክትሰምዕ ከም ሕልሚ እዩ ከም ሕልሚ እዩ ቆፀራእተን ማኪና ሓንቲ ማኪና ናብ ምናልባት ኣብ ጥሩቕሩቕ መንገዲ ናብኡ ከም ገለ ሸተት ኢላ ኢና ንርኢ እንበሪ ማኪና ፀዲፋትና ኣብ ጉዕዞስ ማኪና ፀዲፋ ዝብል ኣብ ሰውራ ዳርጋ ኣይተረኣየኒ ክብለካ ተባሃሉ ኣብ ምስታ መዝላቕ ኣብ 78 ሓደ ክልተ ማኪና ምስቲ ዝነበረሃተሃታ ኣብኡ ርኢና ኢና ካልእ ዝብለካ ኩሉ ብጥንቃቕን ዝኩሉ ድኻማት ምስዝኩሉ ፃዕሪ ኣውቲስታ ናይ ብሓቂ ውፍያት ኣውቲስታታት ስለ ዝነበሩ እሞ ጥንቃቐ ከዓ እታ ማኪና ድማ ልክዕ ከም ሂወቱ ገይሩ ስለ ዝርያ ጉድኣት ናብ ማኪና ማኪናስ ኣውቲስታ ጥቃስ ወሲድዎ ፀዲፉ ወይ ደኺሙ ከምዚ ኮይንዎ ዝብል ኣይነበረን ናይ ጥንቃቐ እተሓዛ ማኪና ውን ነይሩ እንታይ የድልያ ታ ማኪና ውን ቀትሪ ስለ ዝርዳእ እንድሕሪ ሓደ ነገር ትስምዖ ኣለያ ሓቢሩ ዝኽእሎ በዕሉ ገብራ ዘይክእሎ ተኮይኑ ነቶም ጋራጃት ሓቢሩ ቅድሚ ምንቃላ ኣብ መሓይሽ ስለዝወፅእ ማኪና ፀዲፋ ዝኩሉ ፀልማት እናኸድና ዝኩሉ ድፍዓት እናኸድና ዝኩሉ መብራህቲ ከም ዝብለካ ሓደ ሓደ እዋን ፃዕዳ ነፀላ ኣብ ቅድሜና ጌርና ንኸደሉ እዋናት ነይሩ ፃዕዳ ነፀላ ንኸደሉ እዋናት ነይሩ ሓደጋ ዝበሃል ኣይርእየና ማኪና እታ ነፀላ ሕጂ ብቅድሜኻ እንታይ ትገብራ ፃዕዳ ሰብ ሒዝዋ ከይድ ብቅድሜኻ ንዑ እንዳርኢኻ ታሽሙ ትኸይ
3: ተራ መራሕቲ መካይንን ተራ ክፍሊ መጓዓዝያን በዚ ዝተጠቕሰ ዝውዳእ ኣይኮነን ኣብ ሶራ ርእሱ ዝኽኣለ ዓብዪ ታሪክ ስለ ዘለዎ ብዘይካዚ ግን ኩለን መካይን ህዝባዊ ግንባር ንክንቀሳቐሳ ከም ቀንዲ ረቑሒ ዝገልገለ ጋራጅ ዩ ነይሩ ብዛዕባ እዚ ኣብ ዝቕፅል መደና

ሰላም ሰላም ሰላም ሰላም ሰላም፣ ኩልኹም ደቀይ ኣብ ውሽጥን ኣብ ወፃእን ትርከቡ ኩልኹም ስድራ ቤታት ከመይ ኣለኹም? ከመይ ቀኒኹም? ከመይ ኣሎ ምቅርራባት ናይ መርመራ? ተፅንዑ ዶ ኣለኹም? ዝሓለፈ ቀዳም ሓቢረኩም ነይረ ኣይትሕመቕ። እዞም ደቀይ ኩሉ ግዜ ንመፅሓፍኩም እንተቐሪብኩምሞ ነቲ ዝወሃበኩም ዕዮ ገዛን ናይ ክላስን እንተቐሪብኩምሞ እሱ ከዓ ቅርበኩም እዩ፣ መልሱ ቀሊል እዩ። እንድሕር ዝኾነ ነገር ዘይረአኻ ግና ክፅግመካ ክእሉ ኣብኡ ኮይኑ ኣለካ ጋን

ኮነካ ፕሮፊል ከየደ ኣለካ ሰደቃ ሽዑ ንየማን ንፀጋም ሽዑት መምህር እንታይ ይብለካ መርመራ ነገር ስራሕ ላ እንታይ ዳ ኮንካ ወይ ከዓ እታ መምህር ማለት እዩ። ስለዚ እዞም ደቀ እንተፅኒዕኩም ብግቡእ ቀስ ኢልኩም ኣብ ገዛኹም ከይተረበሽኩም ተፅኒዕኹም ኣብ ክላስ ምስኣተኹም ክፈክሰኩም እዩ። ሽዑኡ ኣብኡ ከለኹም ጣጣጣጣ ክተብልዎ ኢኹም መምህር ካርዩ መሰበሎ ፍሽክ እናበለ ሰብ ክብላ እዩ። ስለዚ ኣይትሕመቁ እዞም ደቀይ እምበኣር ሕጂ እታ ምጭውቲ መደብና መደብ ሃለው ቆልዑ ልክዕ ኣብ ግዜኣ ኣብ ሰዓታ ደበኺላ መፅያ ኣላ ከምቲ ኩሉ ግዜ ድጋብዘኩም ሓንቲ ሙዚቃ ንዕኹም እዞም ደቀይ

ኣረ እዞም ደቀይ ቁሩብ ተፈሲኹም ዶ ማለት ማክፈቲ ሸውሃት ሸውሃት ናይ ስነ ጥበብ ወይ ከዓ እቲ ብዝንእትዎ ማለት እንዳዛናጋዕካ ከመይ ጌርካ ናብ ቆልዑ ዝሓልፍ ኩሉ ሃሎ ቆልዑ ትገብሮ መደባት ኩሉ ግዜ ተድንቕዎ ኢኹም፣ ኩሉ ግዜ ደው ኢልኩም የቀኒልና ትብሉ ኢኹም። ንሕና ከዓ በዚ ኣጋጣሚ የቀኒልና ንብለኩም። ግን ሓደ ወላዲ ቅድሚ ሕጂ ሓቢሩኒ ነይሩ፣ ካልኣይ ክደግመኩም ገለ ቆልዑ ክትሓልፉ ከለኹም ካብ ትምህርቲ ድዩ ተለኣይኩም ዲኹም ማለት ክትሓልፉ ከለኹም ማኪና ከምዝገርኩም ትንክፍ ተብሉ ኣለኹ። ሕጂ ገሊአን የእውያተን ማኪና ውውው ይብላ። ምክንያቱ ኣይተሓዙና ንዘይትስቀሉና እንዲ ብላኩም ዘለዋ ማለት እዩ። ስለዚ ዘይትስቀላ ማኪና ኣይትሕዛን ኢከዓ ክነግረኩም። ካልኣይ ነገር እንታ ሓንፂፅካያ ከዓ ስድራኻ ዕዳ እዩ። ምክንያቱ እታ ማኪና ንድሕሪ ሓንፂፃ ዋና መፅኡ ታ ታምካ ሓንፂፅካ እንደ ኣይፈለጥኩም ዘለ ከም ኣይትኸይድን እያ ሽዑ ናብ ባባ ናብ ማማ ይድውል ተሓራይ ዘየድሊ ካልእ መፅ ማለት እዩ። እዞም ደቀይ ማኪና እንዳማትካ ምሕንፃፅ ማኪና እንዳማትካ ምትንካፍ ኣብ ቅድሚት ከትካፍቲ ኮፎኖ ኮፍ ምባል ጭፍልቕ ተብሎ ከምኡ ጌጋ እዩ። ብፍላይ ኣብዚ ዓድና ብሩኽ ኮይኑ እምበሪ ኣብ ካልእ ሃገር ከምኡ ተገይርካ የእስረካ እዩ። ስለዚ እዞም ደቀ ከምኡ ኣይትግበሩ። ንስኹም ቆልዑ ስለ ዝኾንኩም ዋላ ሓደ ዳእስረኩም የለን፣ ግን ስድራ ሕተቱ እየ። እቶም ዓበይቲ ስለ ዝሕተቱ ንስድራ ኣይተሸግሩ። እዞም ደቀ ሕጂ ናብ ንኡስ መደብ ዲሞይ ዳዲሞይ እንታይ ኮን ክርኢና ብሓባር

ነበረ ያ ነበረ ካብ መዓልትታት ሓደ መዓልቲ ሓንቲ ወላድ ደርሆ እንቋቁሖ ከተወድቕ እናቃቀወት መውደቂ እንቋቁሖ ዝኾና ቦታ ሃሰው ክትብል ከላ ዋናኣ ረኣየታ እሞ ሓንቲ ኣረጊት ጀንቢል ቀረበትላ ደርሆ ኣብታ ጀንቢል ዝልኢላ ኣተወት እሞ ኮፍ ብምባል ሓንቲ ቀያሕ ፍሪቲ እንቋቁሖ ኢሕላ ወለደት እሞ ሓቆፈታ ንፅቢሒቱ ክልተ ዘተላገባ መናቱ ፀዓድ እንቋቁሖታት ወለደት ብድሕሪ እዚ ደርሆ ኣከታቲላ ብድምር 11 እንቋቁሖ ወሊዳ ን21 መዓልቲ ሓቆፈቶም ድሕሪ 21 መዓልቲ እቶም መናቱ እንቋቁሖ ነቲ ድርዒ ሽፋን እንቋቁሖ ብኣፎም ተኺቦም በስዕዎሞ ተቐልቀሉ ኣዲኦም ድማ ብቐሊሉ ንኽነቑሑ ተሓጋገዘጡ ክልተ ፅቡቓት ብጫ ሕብሮም ጨቃዊት ድማ ነቑሑ ብድሕሪ እዚ ሓደ ድሕሪ ሓደ 11 ጨቃዊት ተር ኢሎም ከካብ እንቋቁሖኦም ነቂሖም ኣዲኦም ተሓጎሳ ዓለለት ዕልልልልልልልልል በለት ደርሆ ኣብ ጀንቢላ ኮይና እሞ ንኩሎም ደቃ ኣብ ሕቑፋ ይእትያ ኣማምቆቶም ብድሕሪ እዚ ኣደ እቶም ጨቃዊት ካብቲ ጀንቢል ዝል ኢላ ብምውፃእ ደቃ ከተዛውሮም ክትምግቦምን እናበለት ፀዋዓቶም ጨቃዊት ጀንቢል ኣዝዩ ስለ ዝነውሖም ክወፁ ኣይከኣሉን ብድሕሪ እዚ እታ ዋና ነቶም ጨቃዊት ሓደ ድሕሪ ሓደ ካብ ጀንቢል ኣውፃኣቶም ኣደ እቶም ጨቃዊት ንዋናኣ የቀኒለይ ጎይታይ በለታ እሞ ዋና ድማ ገንዘብኪ መዓረይ በለታ ደርሆ ጨቃዊታ መሪሓ እናበለት ኣብ ሓደ ድኩዒ ዘለዎ ቦታ ጠለበጊዕ ከደት እሞ እናፃሕተረት ጨቃዊታ ዝተፈላለየ ሓሳኹ ደንበ ክትምግቦም ጀመረት ሽዑ ሓደ ካብቶም ጨቃዊታ ኣደ ካብዚ ድኩዒ ፃሕቲር ዘብላዕክና ሓሳኹ ደንበ ክጥዕሙ ጉዳም እዮም ኣደ ወስኽና እባ በላ ማምኡ ድማ ሕራይ ሕራይ ዞም ደቀ

ብምባል ብፅፍራ ፃሕቲራ ፃሕቲራ ብዙሓት ሓሰኻ ደንበ ኣውፂኣ ንኩሎም ደቃ ብማዕረ መገበቶም ጨቃዊት ተሓጒሶም የቐኔልና ኣደ ንኩላህና ዝኸውን ምቁር መግቢ ጋቢስክና ዋይ ክጥዕም

0: እንታይ እዩ በላ ሽዑ ቃቃዊት ደርሆ ከምዚ ኢላ መለሰትሉ እዞም ደቀይ ሽላ ማለት ሰማይ ሰማይ ዝበርር ኮይኑ ጨራሩን ጨቃዊትን ዝምገብ በላዕ ስጋ ዑፍ እዩ በለቶም እሞ ዘረባኣ ከይወደአት ሓደ ሽላ ሰማይ ሰማይ እናበረረ ደበኽ በለ ቃቃዊት ደርሆ ናይ ተጠንቀቕ ደወል መንገብገባ እናንገብገበት ነቀወት ኩሎም ደቃ ኣብ ውሽጢ ሕቑፋ ተሸጐጡ ሽላ ዕድል ስኢኑ ኣብታ ካንሸሎ ዝነበረት ገረብ ዓለበ ሽዑ ቃቃዊት ደርሆ ንላዕሊ እናንቃዓረረት ዞም ደቀይ እዚ እዩ ሽላ ተጠንቂቕኩም ተተቐልቂልኩም ረኣይዎ በለቶም እሞ ጨቃዊት ድማ መንገብገብ ኣዲኦም እናገልሁ ተተቐልቂሎም ረኣይዎ ፍትዋት ቆልዑ ካብዛ ነበረያ ነበረ እንታይ ንምሃር ኣደ ንደቃ ከመይ ገራ ሓብሒባ ተኸናኺና ከም ትዕብን ካብ ጸላእትን ዓመፅትን ከመይ ገራ ከም ትከላኸልን ንምሃር ከይበልዐት መጀመርታ ንደቃ ከም ተብልዕ ከዓ ንምሃር ማለት እዩ
1: ሕራይ ኣባሊቆታ ኢሉና ብዛዕባ ሓንቲ ቃቃዊት ደርሆ ፅቡቅ ዝኾነ ማለትሲ ነበረያ ነበረ ክንብሎ ንኽእል ፅፅዋይ ክንብሎ ደለኹምዎ ግን እቲ ናብ ፅፅዋይ ዝኸደ ሓደ ፅቡቅ ዛንታ ነጊሩና እታ ደርሆ ሪኢኹማ ዶ ንደቃ ከመይ ገራ ትሕብሕብ ኩሉ ፍጡር ኣብ ዓለም ዘሎ ከዓኒ ንደቁ ብፍላይ ወላዲ ይሕብሕብ እንድዩ እዞም ደቂ ከምቲ ኣቀድም ኣቢለ ብዛዕባ ማኪና ምሽ ክዛረበኩም ፀኒሐ ስድራኻ እንዳሓብሓቡካ ከለዉ ንስኻ ክትፅይቀ ይብልካን እተን ጨቃዊት ኩሉ ሰሚዐን ሪኢኹሞ ዶ እቲ ሊላ ምስ መፀ ስኒ ኳኳኳ ዶ ትብልታ ደሮ ሽዑተን ጨቃዊት እቱ ኢለን ኣብቲ መንገብገባ ከምዚ ገይራ ሕስ ሽዑ ኣቀዲሙ ሓደ ጫቂት እንታይ ኢላ ሊላ ማለት ወይከዓ ሽላስ እንታይ እዩ ምስ በላ ነዲኡ ነጊራቶ ብግብሪ ከተርዮ ሽዑ ሓደ ሽላ መፅ ኣብ ገረ ምስ ዓለበ ረኣይዎ ሸሸለኩም ረኣይዎ ሽዑብ ተተቐልቂሎም ርኦሞ ሽላ እንታይ ምዃኑ ፈሊጦሞ ብድሕሪኡ እንታይ ክገብሩ እዮም ካብኡ ርሕቁ ንስኻትኩም ከዓኒ ንድሕሪ ድና ከስከልብሎ በቲ ጥቃ ገዛውቱ ኣይትሕለፉ መፅኡ ክነክሰኩም ይኽእል ወይ ከዓ ምስ ዓበይቲ ተሓልፉ ንኸልቢ ከዓ ንከምዝገርኩም ዕድርቢ ኢሉ ክሓርቕ ይኽእል ዩ ክመፀኩም ስለዚ ኩሉ ግዜ ካብ ድፃባኣካ ትርሕቕ ማለት እዩ ኣደ ከዓ ከምኣ ገይራ እትሕብሕብ ሕጂ ናበይ ከብለኩም የስከ ናብዚኣ ተየለ ትፈልጥዎ ኢኹም እታ ንኡስ መደብ መን ዝያዳ ዘከረ ኩልኹም ትሕጎስላ ንእሽተይን ቅጭን ዝኾነት መደብ ናብኣ ከብለኩም እየ ተወዳደሩ እዛ መደብ እዚኣ ምስተወዳደርኩም ከዓ ምስተወዳእካ ክድውለልኩም ኢና መፂኹም ብግብሪ ክትወዳደሩ ኢኹም እዚኣ ንዓኹም ዞም ደቀይ
2: ዳዕሮ ኣብ ኣፍሪካ ሓልቲ ዛጓለ ቁጥሪ ሓዊሽ ተራያ ጫጫ ዓሳ ቃ ጫጫ ሓዚ ሓሙሽተ ሕረት ሓሙሽተ ጫጫ ዓሳ ሽዱሽተ ጎቦታት ናቕፋ ታሪኻዊ ቦታ ናቕፋ ቁጥሪ ሸውዓተ ሓወልቲ ኣባፀ በዓል ጃዋር ራየ ኣብ ቁፅሪ 8 ኮራን ሕራይ ሰሓቢ ሕጂ ሓደ ቁፅሪ ደስ ዝበለክ ብቁፅሪ 8 ጀሚርክ ንቅድሚያ ክግበር እዮም ከይሕወስ ብራዊ እንታይ ነራ 8
3: ኮራን
2: ቁፅሪ 8 ኮራን እስከ ክሪያ ኢና ኮራን ኮይና ብድሕሪ ጀሚራ ዘሎ ክራዎ ኮራን 8

0: እና ዘረ ነቲ ቆፎታት ክውልውሎን ኣናህቡ ፀሓይ ከየጥቆዖም ቆፎታት ክሻታት ክኸድኖን ከሎ ሃመማ ነቲ ሓረስታይ ቀዊሉ ይርኦ ነበረን። ኣናህብ እቲ ሓረስታይ ኣብ ዝተመደብዎ መደባት ስርሖም በሊኦም ዕምበባታት ካብ ኣግራብን ኣቁፅልትን ናብ ቆፎኦም ከመላልሱ ከለዉ ገሊኦም ድማ ማይ ሒዞም ናብ ቆፎኦም እቱ ውፅእ ክብሉ ከለዉ ሃመማ ኣብ ሓንቲ ጓሓፍ ዝመልአት ሸንኬሎ ኮይኑ ቀዊሉ ይርኦም ነበረ። ብፍላይ እቲ ዋና ኣናህብ ሓረስታይ ነቶም ኣናህቡ ማይ ክቕርበሎም ንዕንበባታት ዝኸውን ዝተኸሎም ኣግራብን ኣታክልትን ክኩስኩሶም ምስ ረኣየ ሃመማ ብቕንኢ ዝኣኽሎ ጭጭሉ በኸየ። ወይ ኣነ ሃመማ ኩሉ ግዜ ንበይነይ ነዚ ሓፃር ዕድመይ ዝፈትወኒ ዘኽብረኒ እኳ ዘይብለይ ኣደይን ኣቦይን ወሊዶምኒ ዳኣ እምበር ኣበይ ከም ዘለኹ ዘይፈልጡ ንሶም እውን እንተኾነ ብዛዕባ ውልቆም እምበር ብዛዕባ ውላዶም ዘይሓስቡ መሕደሪኦምን መውዓሊኦምን ዘይፍለጥ ከም ንህቢ ገዛን ቤትን መነባብሮን ዘይብሎም ፅሉኣት ግዳም ሓደር ፍንፉናት ፍጥረት ዋይ ኣነ ንሃመማታት ሓደ ዝፈትወናን ዘኽብረናን ዝከናኸነናን ዘይብልና ፍንፉናት ፍጥረት ኮይና ክንነብር እናበለ ብኸየ። ሽዑ ሓንቲ ሽማግለ ንህቢ ፀሓይ ክትፅሎ ካብ ቆፎኣ ለመም እናበለት ወፀት እሞ ሃመማ ኣብ ሓንቲ ዓረጊት ሸንኬሎ መጉሓፍ ጉሓፍ ኮይኑ ከልቅስ ከስተንትንን ረአየቶ እሞ ሃመማ እንታይ ደኣ ኾንካ ዳኣልካ ተልቅስ ዘለኻ በሎቶ። ሃመማ ንህቢ ኣነ ካብ ኩሎም ፍጡራት ፍንፉን ዝፈትወኒ ዘይብለይ ገዛ እኳ ዝሓድረሉን ዝውዕለሉን ዘይብለይ ንበይነይ ዝነብር በለ። ሽዑ ሽማግለ ንህቢ ስማዕ ሃመማ፣ መጀመርያ ስነ ስርዓት ተመሃር። ኣነ ነዞም ኩሎም ኣናህብ ዝወለድክዎም ሽማግለ ንህቢ ዓባይካ ዝኣክል እንክንሰይ ንህቢ ትብለኒ ወይ ዓባየይ ዘይትብለኒ ወይ ኣደይ ዘይትብለኒ ትብሎ ሞ ሃመማ የቕሬታ ኩሉ ካብ መጥበሲኡ እንድዩ ኣነኮ ካብ ስድራይ ስነ ስርዓት ዘይተምሃርኩ ስድነትን ጠብለቕለቕን ጥራይ እየ ተማሂረ። ስለዚ ሓንቲ ስለ ዘይተምሃርኩ ብኸም እየ ኸም ኢለክሞ የቕሬታ ንህቢ ኢልዋ በሃል። ፍትዋት ደቀይ ሃመማ ናይ ውልቁ ጥራይ ዝሓስብ ኣብ ፈቆዶ ጓሓፋትን ሽቓቓትን ግንብታትን ዝውዕል ሓው ሓብቲ ኣቦ ኣደ ዘመድ ዘይብሉ ፍጥረት ኮይኑ ንህብን ፃፀን ሰሪሖም ብረሃፆም ክነብሩ ከለዉ ሃመማ ንዝሰርሑ ኣማዕዲ ዝርኢ ህኩይ ፍንፉን ፍጥረት እዩ። ንሃመማ ንምጥፋእ ድማ ኣብ ዓለም ዝርከብ ሰብ ብሚልዮናት ዝቁፀር ፊሊታት ሰሪሑ ይቐትሎም ኣሎ፣ ገና ከዓ ከጥፍኦም ይህቅን ኣሎ። ስለዚ ኩሉ ግዜ ከም ሃመማ ደይኮናሲ ከም ፃፀሓኾተን ከም ንህብን ሰራሕተኛታት ቁም ነገረኛታት ክንከውን ኣለና።
1: ግርም መምህር ብጫ ከመይ ድበለ ዛንታ እዩምፅ ኣብ መንጎ ሃመማን ንህብን ዘሎ ፍለሊ። ሃመማ ንውልቁ ኢዳ ሓስብ በይኑ እዩ ረኣይዎ ኣብቲ ገዛ ኣየ ናይ ሃመማ ኢዱ ተሓቋቆፍ በይኑ ኣብ ገለ ኮፍ ኢሉ ኣሎ። ወይ ኣብታ ፀባ ድቕዳዕኩም ኣብታ ጥቃዓ ንድሕርታ ሓደ ምፅ ኢሉ ከምዝብሎ በይኑ ንውልቁ ዝነብር። ንህቢ ግን ይወፍር ይኣቱ ይፅዕር ይርህፅ መዓር ጥዑም ከዓ ገብረልና ኩሎም ተሓጋጊዞም ኣብታ ውሽጢ ቆፎ ነብሩ። ነቲ ኣፍ ደጊኦም ከዓ ክነግረኩም ኣፍ ደገ ዝኾነ ፀላእ ከይመፀታ ይገብሩ ማይ እንዳ ጠልቀዩ ብእግሮም ብዝተፈላለየ ብመንገብገቦም ኣምፅኦም የጠልቅይዎ ሸታሕታሑ እዮም ብገብርዎ ከምዚ ሸታሕትሑ ሽዑ ድሕር

ዝኾነ ንዕኦም ብፀባእ ደይቡ ሸታት ኢሉ ንድሕሪ ትምለስ ሕጂ ዝኾነ ብእግሩ ድመፅእ ሸታት ጎራሕ እዩ ከመይ ገይሩ ካብ ፀላእቲ ከም ዘከላኸል ከመይ ገይሩ ከም ዘፍሪ ርኢኹሞ ሃመማ ግን ንውልቁ ነብር ፃፀ ከዓ ሓኾተ ፃፀ ሓኾተ ከዓ ልዕሊ ነብሱ ተሸኪሙ ፅዕሉ ኸይድ ሰሪሑ ሰሪሑ ሰሪሑ ከዓ ብሰላም ነብር ተሓቋቂፉ ምስኪን ናይ ሃመማ ግን በይኑ ንውልቁ ንነብሱ ሓስብ ስለዚ እስኻትኩም ከዓ ምስ ተምሃርኩም ንበይንኹም ኣይኮምኩም እንተሓስቡ ፈልጥ የ ንዓባይኩም ነባሓጎኹም ነቦኹም ነዲኹም ካልእ ነገር እዩ ንሕዋትኩም ንጎረባብትኹም ንሃገርኩም ከም ተሓስቡ እፈልጥ እየ ስለዚ እዚኣ ንዓኹም እዞም ደቀይ እዚኣ ንዓኹም እታ ተዋህበትና መደብ ከዓ እዚኣ ተወዲኣ ስለ ዝኾነት ስጋዕ ዝመፅእ ቀዳመ ማለትሲ ቀዳም እንዳበልኩኹም ክሰናበተኩም እየ ቻው ቻው ቻው ቻው እዞም ደቀይ ትምህርቲ ትሕመቑ ሰጢ ኢልኩም ኣፅንዑ እዚኣ ንዓኹም።

ሚሊዮን ዶላር እትፋቀየታ ርእስ ውዘራ ብሪጣንያ ኬር ስታመር ወርእስ ዩክሬን ቭላድሚር ዘለንስኪ እተሓልፈ ሳምን እት መዲነት ለንደን እተወደዎ ህድግቱ እልእትፋቅ ልል እትበፅሓ ኣባሳስለ እትፋቅ ለትሰንዓ ዩራኒዮም ዩክራን ዩራንኮ እበል እትበሃል እት ብሪጣንያ ለመርከዛ ሸሪከት ናይ ሕኩመት መኣሰሰ ጣቐት ነወየት ዩክሬን እግል እትነዳእቱ እልክነዲ በላ ርኢስ ውዘራ ብሪጣንያ ኬርስታ መረት ሩስያ መነ ሓዲስ ቀረራ እተይ መጃል ብትሮል ሩስያ እግል ላሓውን ላኣመመ መነ እፅዕነት ብትሮል ዋጋዛት ላከድማ ባክራት እቱ ትጋብልህላ ብኣሳስ እሊ ዓም ዕልብ ናይላ ብሪጣንያ መነዕ ለወዴት እተን ናይ ሩስያ ባክራት ዝያስስምት ባፅሓትለያ ብሪጣንያ ቀደም እላ ዝያዝ 3,000 ኣፍራድ ወመኣሰሳት ሩስያ መንዕ ቅርርት ከም ሰልዓለት ተሓብር ህነድዋ ስሎቫኪያ እትዮም 15 ዩን ዕላቀተን እትኩሉ መጃላ ሸራከተን እግል ኣዚደ ተፈቀያ እሊ እትፋቅለት በፅሓ ስሎቫኪያ ዝያረ ሰጅል ላሃላ ርኢስ ውዘራ ህነድ ራሪንድራ ሞዲ እት መዲናት ፕራስ ሎቫ ምስር ርኢስ ውዘራ ስሎቫኪያ ሮበርት ፋኮታ እግሊ ወደው ህድግቶ ክሊቶም ለመርሓት እት መጃላ ድፋዕ ትጃረት ቴክኖሎጂ ጣቐት ተዕሊም ፍጥር ጋብሆት እርሃብ ወህድግ ሸዓብ ምስል ሸዓብ ለገብእ መዓወነት እግል ኣደቀብ ህድግ ዋስዕ ወደው ርኢስ ውዘራ ህንድ ራሪንድራ ሞዲ እታ እግሉ ሃባ ሸርሕ ዕላቀት ክልኢተንላ ደውለት እትሸራከት ኩሉ መጃላት እግል ትትወቀል ለትነስአት ምስዳር እትፍንገ ክልኢተንላ ደውለት እትጠወር ትመፅእ ልህልየት መዓወነት ትርድት ለትወድሕ ከምሰል ተሓበራ እምበል እሊ ስሎቫኪያ እቲ ህንድ እት መጃላት ኣምን መነዘመት ምግልስ ቅራን ዕድውየት ሳብተት እግል ትፅበጥ ትቀድሙ ለህልየት ጠለብ ዝያድ ከምሰል ኣይድብ ድግማን ኣከዳ ርኢስ ወዘራ ህነድ እቲ ስሎቫኪያ ዝያረ ሰጅል ላሃላ ሓቋልፍ ስዕሚ ሳዕወ 3 እላ ናይ ሰልፍ ኢነቱታ ናይ ደንጎባ ኸበር ብሕምሳ ወክልኤ ለነውዕየተ ጣኢረት ኣሜሪካ ትዮም 15 ጁን እንደ ወጥቀት ምንደው 6-8 ሙሳፍሪን ኩሎም ከምሰል ሞተው ሸርሓ ለጣኢረት ርቱብ ወራታት ጀርቤህ ግልቲደት ውላየት ካሊፎርኒያ ምንለ ልትረከብ መርከዝ ጣኢራት ሓቆለት በገሰት ብዙሕ እንደየት ከሊእ ከምሰል ደው ሸሸቱ ልትሸርሕልላ ሰበብ ለብቆት እግል ደሌ ኣው እግል ትኣመር መርመራታት ገብእ ከምሰልህላ ሰብ ስልጠ ተሓበረው ምላታ ላመርመራታት ረስሚ እንደ ጫራ እግል ሸዓብ እግል ትሸርሕ ስክስስ ወርሕ እግል ልፅናሕ ከምሰል ቀድር ትሓበርላ ናይ ኣሜሪካ ላታ ሸሪከት ኣፍርዮት ጣኢራት ቢዮንግ ክልኦት ምንላ ኣሪላ ገብኦ ሸቃልሃ ከምሰልቶም ጠከዳ እልክእና ዲብህላ እታ ሕድለ ሸቢ ትዩ 20 ወክሌ ኤም 3 ለነውዕየተ ስትራቴጂ ጣኢረት ህጁም ሩስያ እንደ ወጥቀት ከምሰል ደውሸሸት ውዛረት ድፋዕ ሸርሓት ለውዛረት እታ እግሎ ኣፍገረት ሸርሕ ለጣኢረት እትመትላማ ዲብ እንታ ለብቆት ከምሰል ሳድፈት ትሓብርህልየት ኩሎም ኣንፋር ለጣኢረት በርዋሕቶም እብሰላም ከምሰል ንጀው ወለ ጀረ ከሳር ከምሰል ይህላ እተውሳክ ሸርሓ ሰበብ ለብቆት እት መቶር ለሳደፋ እክግልግባእ ከምሰል ቀድር ልትሓበር ሓይሳን ወሓይሳት መተቕብለትና ኣርሳ ኣኽባር እንደደገምና ክንሰራሕ ምንኩም ሳብተ ሰፋረት ደውለት ኤርትርያት መነዘመት ምግለስ ቅራን እት ጀኔቫ ከሊመ ተስማዕት እት ሙዴርያት ናቕፈለ ትትረከብ መድረሰት ፈንየት ዊና 118 ደረሳይ ብሸሃዳ ተድሓረት እተቕሊ ምግቢ መናሰበት 20 ጁን ኣምዕል ሸሃደ ኤርትርያ ወራታት ከይወሰር ገላ ብሪጣንያ ዩራኒዮም ስናዒ ኣስኩ ዩክሬን ከምሰል ነዳት ኣመረት ህነድዋ ስሎቫኪያ እት ኩሉ መጃላ ሸራከተ ንግል ኣዚዳት ተፈቐያ ብሕምሳ ወክል ለነውዕየተ ጣኢረት ኣሜሪካ እንደ ወጥቀት ምንደው 6-8 ሙሳፍሪን ክሎም ከም ሞቶም ትሸርሓ ግለ መታብዓትኩም ዲብ ሓመድ ግልዮም ምስየት ደሉ ይለዓለ ኣኽባር ቀበት ዓዶ ካሪ ዲብ እለ ነእተሞ ምስለተሊ በርናምጃ ምስየት ገይሩ በርከቱ

سلام كميت علو زي غوركم تعزبت علتها وزينا سبورت انه زينا زغرب لكم ميكال حرقم بالفدرشن سرغاتين زوبا ماكل بمغنيات مبساسا حمشن عمت بعلنا صنت تودي بك كاز غني سبورتا ودودا تزازيمو فدرشن سرغاتين زوبا ماكل بمغنيات معلتنا صنت ككايدوز غني ودد سرغاتين زحلف سنبت عصوت ربعة السنة اب جيمنازيوم همامت بستخايد ودد تزازيمو ኣብዚ ክካየድ ዝቕኒ ውድድር ተወዳድርቲ ብ4ተ ክልል ዕድመ ተኸፋፊሎም ውድድሮም ኣሰላሲሎም ተወዳድርቲ ክልል ዕድመ 12 ዓመት ኣብ ዘካየድዎ ፀወታ ኤስሮም ብክሮፅዮን ኤስሮም በረኸት ነቢ ዮናስ ካብ ቀዳመ ክሳብ ሳልሳይ ደረጃ ሒዞም ተወዳድርቲ ክልል ዕድመ 15 ዓመት ኣብ ዘካየድዎ ፀወታ ድማ ብናይ ደቂ ኣንስትዮ ድባብ ዮናስ ቀዳሚቶ ክትወፅን ከላ ሰሲና እዮ ብስዒባቶም ኣብ ናይ ደቂ ተባዕትዮ ድማ ኣቤል ብርሃነ እሰይ ኣዘዞም ዮናታን ብርሃነ ቀዳሞ ሰለስተ ዕወታት ኮይኖም ኣብ ክልል ዕድመ 15-18 ዓመት ዝርከባ ተወዳድርቲ ደቂ ኣንስትዮ ኣብ ዘካየዶ ፀወታ ድማ ሆስቲና ሓድሽ ኤልዳና እዮብ ናርዶስ ዮና ክዕወታ ከልዋ ኣብ ናይ ደቂ ተባዕትዮ ከዓ ሴም ተስፋኣለም ዮስያ ሶሎሞን ዮቤድ ሚካኤል ዕውታት ኮይኖም ልዕሊ 18 ዓመት ተወዳድርቲ ደቂ ኣንስትዮ ኣብ ዘካየዶ ፀወታ ሴልሆም ገብሩ ቀዳሚት ኮይና ክትዕወት ሴልሆም ዓብለሎም ካሊቲ ዮሳን ኪዳኒ ድማ ሳልሳይ ደረጃ ብምሓዝ ንውድድረን ፈጺመን ኣብ ተመሳሳሊ ክልል ዕድመ ውድድሮም ዘካየዱ ናይ ደቂ ተባዕትዮ ቀዳማይ ሶፎንያስ ሳምሶም ካልኣይ ሙሴ ዘምህረት ሳልሳይ ነቢ በረኸት ብምዃን ንውድድሮም ፈጺሞም ኣብዚ ብምኽንያት መዓልትና ፅነት ዝተኻየደ ውድድር ብክልቲ ፆታ 56 ተወዳድርቲ 124 ግጥማትን ብምስልሳል ውድድሮም ከም ዘካየዱ ፌደሬሽን ሰደቃቴን ዞባ ማእከል ኣፍሊጦም ብምኽንያት 20 ሰነ መዓልቲ ሰማታት ብፌደሬሽን ቸስ ዞባ ማእከል ተወዲቡ ክካየድ ዝቕነየ ውድድራት ተዛዚሞም ፌደሬሽን ቸስ ዞባ ማእከል ብምኽንያት መዓልቲ ሰማታት ንሰለስተ መዓልትታት ኣብ ኒያላ ሆቴል ዘካየደ ውድድር ቸስ ተዛዚሞም እዚ መስዋእቲ ዋጋ ሓርነት ብዝብል ቴማ ዝተሰላሰለ ውድድራት ኣብ ቀዳማይን ካልኣይን ዲቪዥን ዘለዉ 36 ደቂ ኣንስትዮ ዝርከቦም 128 ተወዳድርቲ ተሳቲፎም ኣብ ምድብ ሀ ዝርከባ ደቂ ኣንስትዮ ኣብ ዘካየደ ውድድር ኤልሻሎም እስያስ ቀዳሚቲ ክትወፅን ከላ ሚለን ተስፋ ሚካኤል ብስራት መንግስታብ ኣዝሄል ሳሙኤል ማክዳ ኣርኣያ ስዒበና ኣብ ተመሳሳሊ ምድብ ዝርከቡ ደቂ ተባዕትዮ ኣብ ዘካየዱ ግጥም ድማ ዳንኤል ደበሳይ ኣሕመድ ገፋር ያፌት ኣስመሮም ኣሌክሳንደር ገብረ ኪዳን ካብራል ተስፉ ካብ ቀዳማይ ክሳብ ሓምሻይ ዘሎ ደረጃታት ብምሓዝ ንውድድሮን ፈጺሞም ኣብ ምድብ ለ ውድድረን ዘካየዳ ደቂ ኣንስትዮ ተወዳድርቲ ደሊና ተኽለ ሎሚንታ ነጋሲ ሴሲና ቴድሮስ ቀዳሞ ሰለስተ ዕወታት ክኾና ከለዎ ኣብ ናይ ደቂ ተባዕትዮ ሮቤል ዮናስ ንመወዳድርቱ ረቲዑ ቀዳማይ ክወፅን ከሎ ሲሞን ተመስገንን ኣብርሃም ብየነን ድማ ተኸቲሎሞ ተወዳድርቲ ኣብቲ ሰንበት 14 ሰነ ዝተኻየደ ናይ መዛዘም ስነ ስርዓት ሽልማቶም ካብ ኢድ ዝተፈላለዩ ሓለፍቲ ተቐቢሎም ኣብ ዜናታት ወፃኢም ዝሰግር ግጥማት ዋንጫ ዓለም ትማሊሶኒን ሎሚ ሶልስ ንጎን ብዝተፈላለዩ ፆታታት ቀፂሎም 77 ምሸት ፀወተን ዘካየዳ ኣባላት ሸሙናይ ምድብ ዝኾነ ሃገራዊን ጋንታት ስጳኛ ኬቨርዴን እየን ነይረን እዘን ሃገራት ኣብ ምሳሌ ፊፋ ዘለዎን ደረጃታት ምስ ንምልከት ስጳኛ ኣብ ካልኣይ ደረጃ ዝተሰርዐት ክትከውን ኬቨርዴ ግን ኣብ መበል 67 ተርታያ ተቐሚጣ ዘላ ስለዚ እዚ ፀወታ ነታ ኣብዚ ውድድር ክዕወታ ካብ ዝኽእላ ሃገራት ብቐዳምነት ካብ ዝጥቀሳ ሓንቲ ዝኾነት ስጳኛ ልዕልታ ኣብዚ ውድድር ኣብ ታሪኻ ንፈለማ እዋን ተሳታፊ ዝኾነት ድሕሪ ኩራሳኡ ድማ ዝወሓደ ብዙሕ ህዝቢ ዘለዋ ተሳታፊት ናይዚ ውድድር ተባሂላ ኣርሲ ሰሪሓ ዘላ ኣፍሪቃዊት ሃገር ብዘይ ዝኾነ ፀቕጢነት ፀወታ ብምክያድ ክትዕወት እዩ ዝለዓለ ግምት ተዋሂብዋ ናብ ፀወታ ምስ ንኸይድ ኣብ ናይ ቅድሚ ዕረፍቲ ግጥም ሃገሬት ጋንታ ኬቨርደ ካብ ትፅኢት ብዙሓት ወፃኢን ሃገሬት ጋንታ ስጳኛ ገቲራ ብምሓዝ ከተሰንብዳ ከላ ሓላው ልዳታ ቮዚና ድማ ንሓያለ እትዋት ኳዕሳሱ ስጳኛ ክዓግድ ብምምሳዩ ኣገሪሙ እዩ ናይ ቅድሚ ዕረፍቲ ፆታ ብዘይሸቶ ተዛዚሙ ድሕሪ ዕረፍቲ ኣብ ዝቐፀለ ካልይ ኣብረ ግጥም ስጳኛ ንከም ላሚን ያማልን ሜሪኖን ናብ ሜዳ ብምልኣኽ እኳ ነቲ ፆታ ክትቂሮ ተፈትነት ክመፅእ ዝኻለ ለውጢ ኣይነበረን እቲ ፆታ ድማ ብዘይሸቶ ባዶ ባዶ ክዛዘም ከሎ ስጳኛ ኣብዚ ውድድር ብትሕቲ ትፅቢት ብዝኾነ ውፅኢት ንዓለም ከተሰንብድን ከላ ኬቨርዶ ድማ ኣብ በኽሪ ፆታ ነጥቢ ብምቓላ ኣብ ታሪኻ ሓድሽ ምዕራፍ ገንፂላ ኣብዛ ግጥም ወዲ 40 ዓመት ሓላው ልዳት ናይዛ ሃገር ቮዚና ብሉፅ ተፃወታይ ናይዛ ግጥም ተሰይሞ ብዘይካዚ ዝተፃወታይ በቲ ዘርኣዮ ብቕዓት ኣብ ናይ ማሕበራዊ ሚድያ ማለት ናይ ኢንስታግራም ሕሳቡ ዝነበረ ብዝሒ ሰዓብቱ ካብ ትሕቲ 50,000 ኣብ ውሽጢ 7 ሰዓታት ናብ ልዕሊ 4.8 ሚልዮን ብምብፅሑ እውን ሶኒ 15 ሰነ

226 ኣብ ታሪክ ናይ ዝተ ጻወታይ ተዘካሪት ዕለት ኮይና ሓሊፋ ኣላ። ሰዓት 10 ምሸት ፀወተን ዘካየደ ኣባላት ሸሙናይ ምድብ ዝኾነ ሃገራውያን ጋንታታት ቤልጅየምን ግብፅን እየ ነይረን። ኣብ ናይ ቅድሚ ዕረፍቲ ፀወታ ግብፂ ኣብ መበል 20 ካብ ኢማም ኣሹር ካብ መሓመድ ሳላሕን ዝተቐበላ ኩዕሶ ብልስቲ ሸቶ ከመዝግብን ከሎ በዛ ሸቶ ተሓጊዛኻ ግብፂ ሓደ ባዶ መሪሓን ዕረፍቲ ወፅያ። ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ግብፂ መገዲ ማርሙሽ ሓያሎ ሸቶ ክኾና ዝኽእላ ዝነበረ ዕድላት እኳ ተፈጥረት ቤልጅየም ኣብ መበል 25 ናብ ሜዳ ቀራ ዘእተወቶ ሮሜሎ ሉካኩ ድሕሪ ሓንቲ ደቂቕ ብናቱ ፀቕጢ ተኸላኸሊ ግብፂ መሓመድ ሃኒ ናብ ገዛ ልዳቱ ሸቶ ብምዝጋቡ ቤልጅየም ናብ ፀወታ ተመሊሳ። ብድሕሪ ዛ ሸቶ ክልቲአን ሃገራውያን ጋንታታት ምዕውቲ ሸቶ ትኸውን ንምንዳይ እኳ ተሰርሓ ክሰልጠን ግን ኣይከኣለን። እቲ ግጥም ብናይ ሓባር ውፅኢት ሓደ ብሓደ ተዛዚሙ። ኣብዛ ፀወታ ንስሙያ ተፃወቲ ቤልጅየም ካብ ስራሕ ወፃኢ ገይሮም ዘምሰዩ ተፃወቲ ግብፂ ኣብ ታሪኳን ጫዓለም ንፅበይዋ ዘሎ በኹሪ ዓወቶም ርኦም ክስእንዋ ከለዉ ሃገሮም ኣብ ዝውድድር ዓወት ካብ ዘይትሪ 92 ዓመታት ኣቑፂራ ኣላ። ሮሜሎ ሉካኩ ኣብዛ ግጥም ብሉስ ተፃታይ ዝተባሃለ እዩ። ሓለኻ ግብፂ መሓመድ ሳላሕ ትማሊ መበል 34 ዓመት ዕለተ ልደቱ ከብዕል እንከሎ ንሸቶ ትኸውን ኩዕሶ ብምቕራቡ ኣብ ታሪክ ዋንጫ ዓለም ድሕሪ 1966 ንፈለማ ግዜ ኣብ እዋን ልደቱ ንሸቶ ትኸውን ኩዕሶ ዝቐረበ ተፃዋታይ ተባሂሉ ኣብ ታሪክ ሰፊሩኣሎ። ሎሚ ሰዓት 1 ለይቲ ዝተራኸባ ሃገራት ኣባላት ሻምናይ ምድብ ዝኾነ ሃገራውያን ጋንታታት ስዑድ ዓረብን ኡራጋይን እየ ነይረን። ኣብ ናይ ቅድሚ ዕረፍቲ ፀወታ ኡራጋይ ብዝተፈላለዩ ፈተነታት እኳ ንልዳት መጋጥምታት ትፍትኖ ተነብረት ውፅኢታዊት ኮይና ግን ኣይቀረበትን። ስዑድ ዓረብ ኣብ መበል 41 ንቕ ካብ ኣልኣምሪ ብዝረኸብታ ሸቶ መሪሓን ዕረፍቲ ወፅያ። ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ኡራጋይ ንፀወታ ብምዕብላል ናብ ልዳ ስዑዲ ብዝተፈላለዩ መጥቃዕታት ክፅጋዕ ድሕሪ ምፅናሕ ኣብ መበል 80 ንቕ ካብ ማክሲ ኣሩጆ ማዕረ ዝገብረታ ሸቶ ብምዝጋብ ነጥቢ ተማቒላ። ኣብዛ ፀወታ 9 እትዋት ኩዓሳሱ ዘድሓነ ሓላው ልዳ ስዑድ ዓረብ መሓመድ ኣልወይስ ብሉፁ ተጻታይ ተባሂሉ ተሰይሙ። ስዑድያ ዝመፅእ 21 ሰነ ኣንጻር እስጳኛ ከምኡ ድማ ኡራጋይ ኣንጻር ኬፕ ቨርደ ኣብ ተመሳሳሊ ዕለት ክራኸበን። ሰዓት 4 ወጋሕታ ግጥምን ዘካየደ ሃገራውያን ጋንታታት ኢራንን ኒውዚላንድን እየን። እዘን ኣባላት ሻምናይ ምድብ ዝኾነ ሃገራት ቤልጅየምን ግብፅን ነጥቢ ብምቓልን ተዓዚበን ና ሜዳኣት እየን። ኣብ ናይ ቅድሚ ዕረፍቲ ፀወታ ኒውዚላንድ ኣብ 7 ደቕ ካብ ኤሊጃ ጃስት ብዝረኸብታ ሸቶ ክትመርሕን ከላ ኢራን ኣብ መበል 32 ደቕ ካብ ራዝያን ብዝረኸብታ ሸቶ ተመዓራርያን ዕረፍቲ ምሪሓ። ድሕሪ ዕረፍቲ ኣብ ዝቕፅለ ካልኣይ ብረት ፀወታ ኒውዚላንድ ኣብ መበል 54 ደቕ እንደገና ካብ ጃስት ካልኦት ሸቶ ብምርካብ ናብ መሪሕነት ክትምለስን ከላ ኢራን ድሕሪ 10 ድርካባት ፀወታ ብናይ ሓባር ውፅኢት 2-2 ተዛዚሙ። ኣብዛ ፀወታ ኢራናዊ ተፃወታይ ራሚን ራዝያን ይብል ተፃወታይ ተባሂሉ። ሕብራት መንግስታት ኣሜሪካ ካናዳን ሜክሲኮን ብሓባር ብምዃን ዘእንግድኦ ዘለዋ ዋንጫ ዓለም 2026 ሎሚ ሰሉስ ብዝተፈላለዩ ፀወታታት ቀፂሉ ከምሲ እዩ። ኣባላት ታሽዓይ ምድብ ዝኾና ሃገራውያን ጋንታታት ዘካየዶ ፀወታ ሎሚ ሸት ተሰሪዑ ዘሎ ግጥም ክኸውን ብቆፃፅሪ ሃገርና ሰዓት 10 ምሸት ዝካየድ ግጥም ሃገራውያን ጋንታታት ፈረንሳን ሴኔጋልን እቲ ዝለዕለ ግምት ተዋሂቦ ዘሎ እዩ። ዘና ሃገራት ቅድሚ 24 ዓመታት ማለት ኣብ 2002 ኣብ መኽፈቲ ፀወታ ተራኺበን ኣብ ዝነበራሉ ሴኔጋል ሓደ ባዶ ተዓዊታ ምንባራ ዝዝከር ኮይኑ ኣሰልጣኒ ናይዛ ሃገራዊት ጋንታ ፔፔ ቲያው ድማ ኣባልታ ሃገራዊት ጋንታ ዝነበረ ክኸውን ድሕሪ 24 ዓመታት ድማ ከመሰልጣኒ ብምዃን ካልእ ታሪክ ክደግም ትፅኢት ይግበር። ኣሰልጣኒ ሃገራዊት ጋንታ ፈረንሳ ዲዲር ዶሻምፕ ብዛዕባ ናይ ሎሚ ሸት ፀወታ ኣመልኪቱ ትማልሶን ኣብ ዘካየደ ጋዜጣዊ መግለፂ ሓቂኡ ገሊኦም ናይ ፅባሕ ፀወታ ሎሚ ሸት ምዃኑ እዩ። ብምዕዋት ሕነና ክንፈዲ ዝደልዩና ወገናት ኣለዉ፣ ግና ኣብ ኩዕሶ እግሪ ሕነ ምፍዳይ ዝበሃል ነገር የለን። ቅድሚ 24 ዓመታት ሴኔጋል ረቲዑምና ነይሮም እንኳ ሓጎሰኩም እብሎም። ናይ ሽዑ ነገር ተዓፅዩ ሓድሽ ምዕራፍ ካ ተኸፊትሎም። ሓደ ነገር ክብሎ ዝደሊ ግን ዝውፅኢት ናብ ረብሓና ንክንቅየር ኢና ክንሰርሕ ክብል ተዛሪቦ ዶሻምፕ ብምቕጻል ሴኔጋል ቀላል ዘይኮነት ሃገራዊት ጋንታ ምዃና ኣብ ውድድራት ኣፍኮን ብብሉፃት ተፃወታ ተሓጊዛ ዕውቲ ክትከውን ዝበቕዐት ሓንቲ ካብ ብሉፃት ሃገራውያን ጋንታታት ዓለምና እያ። ስለዝኾነ ኣንጻራ ዝካየድ ግጥም ጥንቁቕ ዝኾነ ፀወታ ብምክያድ ንኽንዕወት ክንሰርሕ ኢና ክብል ወሲኹም። ሃገራውያን ጋንታታት ዒራቕን ኖርወይን እውን ፅባሕ ረቡዕ ሰዓት 1 ለይቲ ክራኸበን።
ዝኸበርኩም ተዓዘብቲ ንሎሚ ዝተዳሉ ዕለታዊ ዜና ስፖርት ኣብዚ ፍፀም ስለምክታልኩም ኣዝየ መስኪ ምስ ተረፉ መርባቶዮር ቲቪ ሓድጎኩም ቦገነግም ሰላም።

0: ገጽታ ገጽታ ዘርስታ ሓዳሽ ተከታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞልሃንደ
2: ኣይፈለጥኩ መፅኻርያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትፀናቶ ሰላም ሰባት ከተእኑ ሰሓንእስነትካ ከም ቅምታ ቆፂርካ ሕነ ክትፈድየሉ ግዜ ተፀቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ጓሓላሉ
3: ቅድሜኹም ፀሓይ ዝረኣና ምዃና ዝተፈለደ
4: እንታይ ማለት ከ ይተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
5: ካልእ ነገር ተዓልም ስለ ዘለኻ መድቀሲንካ
6: ብገንዘበይ ድለይተይ ክገብር ዝኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልፅመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ ገጽታ ደራስን ዳይረክተርን ዮናስ ተኸስተ ኣፍራይ ጀር ስቱድዮ ዋና ኣፍራይ ሚኒስትሪ ዜና

ሰላም ከመይ ትኾኑ ክቡራት ተኸታተልቲ ፈነወ ዋልታ ቲቪ ሚኒስትሪ ምክልኻል። ሎሚ እውን ከም ወትሩ ትሕዝቶታትና ዳሊና ኣብ ሰዓትና ተረኺብና ኣለና። መደብና ፈሊሙ ክሳብ ዛዝም ምሳና ሓቢርኩም ክትፀንሑ ብክብሪ ንዕድም። ፈለማ ኣዳሊናዮ ዘለና ትሕዝቶ ዝኽሪ 63 ሰማእታት ኣብ ትሕቲ ዝብላ ርእስቲ ዝተዳለወ ይክኸውን ሓቢርና ንከታተሎ።

ዕለት 22 መጋቢት 2026 ኣብ ዞባ ዓንሰባ ንኡስ ዞባ ሓመልማሎ ምምሕዳር ከባቢ ሊበና ጀንገሬን ኩሉ ህዝቢ ንመዓልቲ መዓልቲ ዝኽረሓበን እያ ብምባል ምስቶም ካብ መላእ ኤርትራ ዝመፁ ውፃእ መዓቱ ዝኾኑ ጀጋኑ ተጋደልቲ ክፍለ ሰራዊት 96 ነበር ድነቶም ድሮ 38

0: ዓመት ተቆፂሮም ዝርከቡ ንስለዛ ክብርቲ ሃገሮም በጃ ህዝቦም ህይወቶም ዝኸፈሉ ጀጋኑ ሰማእታት ውዕሎ ታሪኾም ንምግላጽ ብሰብ ውዕሎ ተመሪሖም ብውዕው ዓገባብ ሰልፊ ናብ ሓወልቲ ስፍራ ጀጋኑ ጎቦ ወኽጁ ቶም ብምሕኳር ዝጀመሩ ኩሉ ሰልፈኛ ኣብ ስፍራ ጀጋኑ በፂሑ በቦቱኡ ምስ ሓዘ ድማ እቲ ሓበን ዝኽሪ ብኣመሓዳሪት ንእዘባ ሓመልማሎ ወይዘሮ ኣምና ሓጅ እዩ መእተዊ ተገይሩሉ። ወይዘሮ ኣምና ሓጅ ኩሉና ከም እንፈልጦ ነፍሲ ወከፍ ስድሪ መሬትና ሰማእታት ከፊ ኢልናላ ኢና። ታሪኽ ህዝቢ ኤርትራ ተሪኽካን ጽሒፍካን ዝውዳእ ኣይኮነን። እዚ ከምዚ ዓይነት ኣብ ሰፈር ጀጋኑ ናይ ምብጻሕን ምትራኽን መደባት ብቐጻሊ ክካየድ ንሓደስቲ ወለዶ ድማ ፍጻሜታት ገድሊ ብሰብ ውዕሎ ክዝንቶ እንከሎ ዝያዳ መቐረትን ርዝነትን ስለ ዝህልዎ ሕድርና እንሐድሰሉን መብጻዕታት እንኣትወሉን መደባት ክነካይድ እላቦ ብምባልያ ለበዋኣ ኣመሓላለፋ
1: ቃል ምምሕዳር ንእዞባ ሓመልማሎ ንዝክሪ ሰማእታት ክፍለ ሰራዊት 96 ዝኸበርኩምን ዝኸበርክንን ነዚ ረዚን ታሪክ ዝሓዘለ ሰፈር ጀጋኑ ሰማእታት ክትበፅሑ ዝመጻእኹም ብመጀመርያ ኩላህና ከም እንፈልጦ እንዝክሮ ነዚ ክቡር ናጽነት ንምርካብ ኣብ ነፍሲ ወከፍ ስድሪ መሬትና ጀጋኑ ሰማእታትና ዝኸፈልናሉ ስለ ዝኾነ ይዕበ ይነኣስ ኣኽራናትናን ጎላጉል ስንጭሮታትን እንተላይቲ ክቡር ኩሉ ጸላኢናን ፈታዊና ዝምነዮ ሃብታን ባሕርና ዘለዎ ረዚን ታሪኽ ጽሒፍካን ገሊጽካን ዝውዳእ ስለ ዘይኮነ እዚ ከምዚ ዓይነት ኣብ ሰፈር ጀጋኑ ናይ ምብጻሕን ምትራኽን መደባት ብቐጻሊ ክካየድን ኣቦ ተፍጻሜ ነዚ ነበርና ዝኽርታትና እንሕድሰሉ ንሓደስቲ ወለዶ ተረከብቲ ሕድሪ ድማ ፍጻሜታት ገድልን ብኣካል ብሰብ ውዕሎ ክዝንቶ እንከሎ ዝያዳ ምቕረትን ርዝነትን ስለ ዘለዎ ብኣተክሮ ብምሓዝ ከም ዓመታዊ ንግደትና ምስ መዓልቲ ሰማእታትና ብምትሓዝ ካልእ እዋን እውን መደባት ብምስራዕ ኣብ መዕረፊ ቦቶኦ መፅኢና ሕድሪና ንሕድሰሉ መብፃዓታትና እናኣትወሉ መደባት ክነካይድ እናተላበኹ ደጊመ ነዚ መደባት እዚ ክውን ንምግባር ንዝወደብኩምን ዝሓሰብኩምን ኣባላት ክፍለ ሰራዊት 96 ነበር ብስም ህዝብን ምምሕዳር ንእዞባ ሓመልማሎ የመስግን።
0: ኣብቲ እዋን ማለት ብዕለት 11 ወርሒ 5 1988 ኣዛዝ ብርጌት 49 ክፍለ ሰራዊት 96 ዝነበረ ኮሎኔል ኣሕመድ ዑስማን ፍሩጅ ወዲ ፍሩጅ ነቲ ዝነበረ ህሞትን ምረትን ኣብ ሓወልቲ ሰማእታት ኮይኑ ናብ 4 ማእዝናት እቲ ጎቦታትን ሽንጮርታትን ኣጻድፍን ባዕትታትን በብሓደ ድሕሪ ምዕዛብ እዛ ዕለት እዚኣ ዕለት 11 ወርሒ 5 1988 ኣነ ጸላም መዓልቲ እየ ዝሰምያ ኢሉ እዩ ዝኽርታቱ ጀሚሩ።
2: መጀመርታ ህዝቢ ሌባና እንቋዕ ገጽ ንገጽ ኣረኣየና። እዚ ቦታ እዚ ታሪኻዊ ቦታ እዩ። ኣነ ኣብ ተዘክሮታተይ ካብ 68 ክሳብ ሕጂ ማእላያ ዘይብሉ ውግኣትን ርብርብን ተኻይድሉ እዩ፣ ኣብ ግዜ ጀብሃ፣ ኣብ ግዜ ህዝባዊ ግንባር። ስለዚ ስያሜኣ ጸላም መዓልቲ እየ ዝብላ ታሪክ ናይ ተኣህዱ ብዝኾነ ግን ዝተወሰው እየ ሰዋ ስውእናት ክብረትና እዩ፣ መዓርግና እዩ፣ መትከልና እዩ፣ ሕልናና እዩ፣ ሕድሩ ክንፍፅም ግዴታ እዩ። መቓብር ስዋኣት ንዚ ከባቢ ዝጥርነፈሉ ኣለዎ። ኣብ ሌባና ከም ሰቡ ጠርኒፉ ኣብኡ ምእተዉ ነይሩ። ኣብዚ ከባቢ ዝነበረ ግን ተምረስ ሽዑ ዝጋጠመት ስለ ዝፈልጣ ኣብታ ቦታኦም ንግበሮም ኢሉ ኣብዚኣ ቦታ ምግባሩ ኣዝዮም ምስጋና ይብፅሖም። ሰማይ ጅግና
0: ኣዛዚ ካልኣይ ቦጦለኒ ብርጌድ 49 ዝነበረ ኮሎኔል ኣፈወርቂ ገብረ ስላሴ ብምስጋና ህዝቢ ጀንገሬን ምምሕዳር ከባቢ ሊበና እዩ ዝኽርታቱን መደርኡን ጀሚሩ። ካብ እኽለ ማይ ሓሊፉ ኣብ ውሽጢ ሕምብርቲ ጸላኢ ኮይኑ ታሪኽ ዝሰርሕ ንወገኑ ምስጢር ጸላኢ

0: ዘስንቕ ልክዕ ከም ተጋዳላይ ንስለ ሃገሩ ዝስንክልን ዝስዋእን ህዝቢ እዩ ብምባልዩ ዝኽርታቱ ጀሚሩ
1: እዚ ጉዳይ እዚ ሕጂ ብዓብዩ ንሕና ሕጂ እቲ ጉዳይ ውኣድናን ስዋኣድናን ከነውፅእ ኢልና ተማዊትና ሓንቲ ብርጌት ናይ በዓል መንጥሎ ነይራ እታ ቀዳማይቲ ብርጌት ጃበራ የለን ሕጂ ሎድ የለኒ ወዲ ጎበዛ ከኣሎ ብዙ ሳጅ ሓንቲ ሓይሊ ከይ ነገርና ኮለና ምስ ጀበራ ኮና ኣዚ ወዲ ጎበዛ ገይሩ እቲ ናይ ኣብ ዝኸቦ እዚ ኣብኡ ክንከላኸል ውዒልና እዚ ጉዳይ እዚ ግን ብዝኾነ ይኹን ነገር እቲ ስካብ ሕጂ ኣብዚ ከምዚ ዝበፅሕ እዩ ምፅሑት ነገር ንሕና ንዓኹም ሕጅና ዓድለኛት ኢና ክብል ዝኽእል ነዚ ጉዳይ እዚ ተራኒፍኩም ኩሉ ጌይርኩም ኣብዚ ደረጃ ዝምፃኹም ናይ ብሓቂ ኣነ መጠን ደብሉ እየ ከመስግን ትኽእልና
0: ገዲም ተጋዳላይ መንግስቲ ኣብ ፍስሓየ ወዲ ቐሺ ኣብቲ ግዜ እቲ ኣዛዝ ሓይሊ ዝነበረ ከምኡ ውን ካፒተን ወልደ ገብርኤል ወልዱ ኣብቲ ግዜ እቲ ኣዛዝ ጋንታ ዝነበረን በብወገኖም ነቲ ዝነበረ ውዕሎ ክገልጽዎን ከለዉ ነፍሲ ወከፍ ኣባሎም ብዝርዝር ኣስማት እንዳገለጹኦም ኣበይ ተሃሪሞም ዝወደቑላ ሩባን ሽንጭሮን ኩርባን ታባን እንዳገለጹ ታሪኽ ውዕለቶምን ታሪኽ እቶም ኣብታ ታባ ዝገደፍዎም ጀጋን ንምጸቶምን ገሊጾም
2: እዚ ቦታ እዚ ክነጠቃዕ ክና ዕለት 11 ወርሒ 5/88 እዚ ሸቶታት እዚ ካብ ርሑቕ እዩ ተሓቢርና ዝያዳ ናብዚ ቦታ እዚ እንዳለገብና ምስ መፃና ግን እዘን ግልተ ሓይሊ ናብዚ ዘለናዮ ዝቕድሜና ዘሎ ቁጀጅት ኢና ተፀጊዕና መፂና መጀመርታ ክንኣቱ ከለና ፀልማ ስለ ዝነበረ ብየመና ነበረ ዓቕሚ ከምቲ ከኣትዎ ዝግብኦ ኣይኣተወን ኣት ደ ኣተወን ክንራግፅ ኣይንኽእል እኒአና ኣቲና ዝግስጋሴና ናብዚ ዘለናዮ በሪኽ እናደየብና ከለና ግን ሃንደበት ጠላኢ ብየማና ረሻሻትን ታንክታት ገይሩ ካድማና ፈትዩ
3: ጋንታ ሓደ ንጉሶ ቆራይ ንብሎ ተመስገን ንጉሶ ቆራይ ተመስገን ይበሃል ኣብ ሓደ ካብ ብርሃን ኮንከ ትበሃል ስትዮ ሰለስተ ጋንታ ንኸውን ሕ ሰለስተ ጋንታ ምስኮና ክንሃር ምክ ንፍትን ግን ፀላኢ ገቲሩ ሕ ገቲሩ ምስ ሓዘና ወዲ ክበረትካ ስለ ዝኸደ እቲ ካልኣይ ናይቲ ቀዳሚ ጋንታ ኮምሳር ጋንታ ዝሓድሽ ዝብለኩም ዘሎ ኳ ኣብ ከሎ መሊሹ ጣዕ ብሎ ክልተ ጓል ገለን ናብ ልዕለና ውፅእ ኢሎም ጊሮም ትበሃል ወገነት ትበሃል ኣብኣ ወድቃ ድሕሪ ብዛቱ ንብሎ ወይ ታደሰ ዝበሃል እዩ መራሕ መስር ናይ ካብሳሪ መፃና ንስብ ኣብኣ ወደ ሰለስተ ጋንታ ንኸውን ሰለስተ ጋንታ ምስኮና ክንሃር ምክድ ንፍትን ግን ፀላኢ ገቲሩ ሕዩና ገቲሩ ምስ ሓዘና ወዲ ክበረትካ ስለ ዝኸደ እቲ ካልኣይ ናይቲ ቀዳሚ ጋንታ ኮምሳር ጋንታ ዝሓድሽ ዝብለኩም ዘሎ ኳ ኣብ ከሎ መሊሹ ጣዕ ብሎ ክልተ ጓል ገለን ናብ ልዕለና ውፅእ ኢሎም ጊሮም ትበሃል ወገነት ትበሃል ኣብኣ ወድቃ ድሕሪ ብዛቱ ንብሎ ወይ ታደሰ ዝበሃል እዩ መራሕ መስር ናይ ካብሳሪ መፃና ንስባብ ኣወዶ እዚ ኩላህና ተኣኪብና ኣነ ወዲ ቐሺ ብሓንሳብ ኮይና ሂንታ ወዲ ቐሺ እንታይ ንግበር እዚ ፀጋምና ካዚ ስለ ዝኾነ ፀጋምና ጥራሕና ዋላ ሓንቲ ፀጋምና ሃሴና ዘሎ ንበር ካልኣይ መሃሴና ንዓና ሕዚ ኣጀድ ክነብረኩ ዋላ ካልእ ካልእ እንተ ኣብ መጨረሻ ኩሉ ምስ ፈለው ምስ በለ ንታሕቲ ገፁ ኣነ ተርፍ ምስ ሰለስተ
0: ገዲም ተጋዳሊት ብስራት ዓንደ ብርሃን ገዲም ተጋዳላይ ኣሕመድ ኢብራሂም ሳበ ብወገኖም ህዝቢ ኤርትራ ብዓብኡ ድማ ተጋዳላይ ህዝባዊ ግንባር ዓመትትኹን ወርሒ ሰሙንትኹን መዓልቲ ሰዓትትኹን ደቂቕ ታሪኽን ቅያን ዘይተመዝገበለን ዘይተሰርሓላን የላን እንትበልካ ምግናን ኣይኮነን ናብዛ ዕለት እዚኣ ግን ፍሉይ ዝኾነ ኣጋጣሚታት እዩ ኣጓኒፍና
4: ፅቡቕ ኢና ገስጊስና ፅቡቕ ከይዱት መጥቃዕቲ ዳርጋ ፀላኢ ድፍዑ ገዲፉ ሃዲሙ ኣብ ፅቡቕ ኩነታት ነርና ማለት እዩ ኣብ መወዳእታ ኩነታት ተቀያይሩ ኣብ ከበባኣቲና ማለት እዩ ብታንክታትን እቲ ፀላኢ ከኣብ ድሕሪና ተጠውዩ ኣብ ከበባኣቲና ሽዑኡ ኣዝዩ መሪር ደማዊ ኩናት ተካይዱ ኣዝዮም ብሉፃት ላሃመት ሕብረተሰብ ዝኾኑ መንእስያት ኣዝዮም ንኣሽቱ ነዚ ሃገር ስለዚ ሃገር በጃ ሓሊፎም ማለት እዩ ኣዝዩ ኩሉ ግዜት ኩነታት ንድሕር ዘይተዓዊትካሉ ኩናት ብናትካ ዓወት ንድሕር ዘይተዛዚሙ መስዋእትሲ ድርብ እዩ ዝኸውን ማለት እዩ። እቲ መስዋእቲ ከፊልካ ሓደ ነገር ክትዕወት ኣለካ ሽዑ ክንዕወት ኣይከኣልና። ኣዝዩ ከቢድ መስዋእትን ዋጋን

ወጋሕታ ካብዛ ፀግዒ እዛ ሕጂ እዛ ሓወልቲ ንተፈላላ ዝዋዓና ሎሚ ካብ እግራ ካብዛ እግሪ ዝባ ፅግዒ ካብኣ ናይ መወዳእታ ውግኣት ሒዘ በታ ናይ መወዳእታ ባሬላ ዝመርሖም ዝነበርኩ በዓለይ ነይረ ብኣካ ዋጋሕታ ሰራዊት ኩሉ ፅሒቡ ንሕና ኣብዘ ጫፍ እዚኣ ካብ ዘሮባ ተሰኪምና ቤን ንኸይድ ነርና እዛ ፅርጊ ሕጂ ወፅያ ዳላ ቀደማ ይነበረትን በዛ እንጁና እዛ ትኽኢላ ትወርድ በዚ ክሻፈያ ነ ንሕና ግን በዚ ዝባንቲ ሒዝናዮ በቲ ላዕሊ ተጠዊና መገዲ ክንደይ ሰዓት እዩ ዋጋሕቶ እሞ ንሓልሓል ካብዚ ክተፅሖ ቀሊል ኣይኮነን።

0: ኣዛዚ ቀዳማይ ቦጠለኒ ብርጌድ 49 ክፍለ ሰራዊት 96 ዝነበረ ኮሎኔል መንግስቲ ኣብነጋሲ ጎበዛይ እቶም ብሓባር ተጠርኒፎም ኣብቲ ሰፈር ጀጋኑ ዝውዓሉን ብሓባር ኣብቲ መፅለሊ ቦታ ምስ ተራኸቡ እዩ መግለፂ ዝሃበ።
1: እዚ ኣጋጣሚ ነዞም ዝስዕቡ ኣካላት መልእኽቲ ምስጋና ክመሓላልፍ ልዑ ምስ ክብሪ ይስምዓኒ። ነፍሲሄር ኣባያቆ ብስካ ካብቲ ተፈሊና ሕጂ ምስቶም ናብና ክብሪ ቦትኦም ክዕርፉ ዝገበርዎምን ሓወልቲ ክሰርሕሎም ዝለዓለ ደረጃ ዝሰዓርሎምን ጀጋኑ ኮይኖም ነዚ ዕለት እዚ ይዝክርዎ ከም ዘለዉ ዘጠራጥር ኣይኮነን። ክብርን ምስጋና ይፀዓዮም። ሕጂ ኣብ መንደፈራ ናይ ዞባ ደቡብ ናይ ስታቲክስን ምሕዳርን ሓላፊ ናይ ሽዑ ምክትል ማዕዳን ንኡስ ኣውራጃ ሓልሓል ቦጎስ ነቲ ቅድሚ 36 ዓመት ዝገበርዎ መሰንክር ኣበርክቶ ድኻሙ ከይፀብፀበ ኣብ ውሽጢ ሓፂር መዓልትታት ብፅሑፍ መልክዕ ከም ዝቐርብ ብምግባሩ ካብ መንደፈራ ብምምፁ ኣብ ዝኽቡር ዕለት ምሳና ክውዕል ፈቓደኛ ምዃኑ ኣዝዩ ልዑል ምስጋና ከቕርበሉ እፈትን። ኣቶ ማቴዎስ ማሪቆስ ናይ ሽዑ ኣነባሪ ዓዲ ሊባናይ ንታሪክ ናይዞም ጀጋኑ ብዘደንቕ ብቕዓት ዓቂቡ ብምፅናሕ ዝገበረልና ኣበርክቶ ብምዝካር ልዑል ምስጋና ክቕርብ ከለኹ ደስታ ይስምዓኒ።
0: ካብ ሰብ ውዕሎ ክፍለ ሰራዊት 96 ነበር ከምኡ ውን ኣቦ ወንበር ማሕበር ምትሕጋዝ ክፍለ ሰራዊት 96 ነበር ሌተናል ኮሎኔል ረዘነ ተስፋሃነስ እዩ ንሕልና ዝቕስንን ሓላፍነት ዘሰክምን ናብ ወለዶታት ዘሰጋግር ረዚን ታሪኽ ሰማዕታትና እንስንደሉ መዓልቲ ዝኽሪ ኣብቅዓና ድሕሪ ምባል እዩ። ናብቲ ብዕለት 11 ግንቦት 1988 ዘጓነፈ ብሸነኽ ወገንን ብሸነኽ ጸላእን ዝነበረ ውዕሎ ገሊጹ።
2: ዕለት 11 ወር 588 ዝተኻየደ ናይ ወገን መጥቃዕቲ ኣሃታት ክፍለ ሰራዊት 96 ንጸላኢ ከቢድ ክሳራ እናወረዳን እናቐፍቀፋን ኣብዚ ዘለና ከባቢ ምስ ኣብፅሖኦ ጸላኢ ነታ ንወኪጁ ንምቁፅፃር ትጠማጠም ዝነበረት ኣባሃሪ ታንክታቱ ብድሕሪት ብምጥዋይ ኣብ ከበባ ብምእታው ከቢድ ክሳራ ከም ዘውረደላ ይፍለጥ።
0: እቲ ብዕለት 11 ወር 5988 ኣብ ልዕሊ ክፍለ ሰራዊት 96 ከምኡውን ኣብ ልዕሊ ህዝቢ ሊበና ብሓፈሻ ህዝቢ ጀንገረን ዝነበረ ክብደትን ምረትን ሓደ ካብቶም ዓብ ታሪክ ዝሰርሑ ኣብነታውያን ነበርቲ ምምሕዳር ከባቢ ሊበና ኣቶ ማቴዎስ ልቋስ ተስፋፅዮን እዩ መብርሂ ሂቡ።
3: እዛ ሽንጥረ እዚኣ ትረኣየኩም ዘላ ኣብዛ ግራት እንዳቦይ ሰረቀ ንታሕቲ በያን ተውረድ ኣብኣ ሓያለ ስውዓት ፀኒሖምና ኣብ ሓደ ቦታ እኩባት ፀኒሖምና ሕልፍ ምስ ዘለና ከዓ ባሕ ዝበሉ ፀኒሖም ኣብታ ኸላይቲ ሽንጥረታነ ወይቲ እታ ጎቦ ናንዳ ካክ ላዕሊ ገዛ ተውፅ ሽንጥረ ተቐምጦ ዘላታ ኣብኡ ድማ ካብ 10 ዘይበዝሑ ስዋኣት ብሓንሳት ፀኒሖም ውረድ ምስ በልና ከዓ ኣብ ክልተ ቦታያን ፀኒሐናና ዘን ደቂ ኣንስትዮ ብምንታይ ኣልዕሊናየን እዚ ረጆ ቤቶ ስለዝዘየናዩ ንበር ዓስሚ ነይሩ ረጆ ቤቶ ቁር ሕንትኽታ ክፀኒሕና ሳልሰይቲ በዚ ተቆምፀ ጋባ ኣላብታ ሙሽታን ኣብታ ንደ ገፃ መውፅኢት ዘላ ትሕታ ጋባ ኣብኣ ሱር ጋባ ተተርኢሳ ፀኒሓት እታ ሱር እታ ጋባ ተተርኢሳ ፀኒሓት ካልኦት ኣብዚኣ ተሰውኦም ዘለዉ እዚኣ ተቐብሩ 63 ስዋት እዩ እተን 3 ደቂ ኣንስትዮን ንብልንሕና እተን 3 ደቂ ኣንስትዮን እቶም 60 ደቂ ተባዕትዮን እዚ ምስሪአና ኣባ ያቆብ ዝበሃሉ ካህን መፂኦም

0: ተዋታዚ ነዞም ፅዋዓት ምስ ረኣየ ንዓላ ማትዮስ ኣበይ ኣብ ምምሕዳር ኣብ ምምሕዳር መፂና ወዲ ሃይገትኒ ፍፁምኒ ዝፋኒ ፀኒሖምና እዚኦም ውባም ክንገብረሎም ዘቕዱልና ዲኹም ኢለ ብቑድዩ ንሕና ከ ኣጓንኹም ኣለና ኢሎም ካብጎንና ከ ኣይተረፉን ዝያዳ ሰሪሖም እምበር ኣየጉደሉን እዚ ክቡር ህዝቢ ዝትርእይዎ ዘለኹም ካብቲ ሩባ ነሶም ዝተሰውኡሉ ሑፃ ብገመልኒ ብኣድግን ማይ ብገመልኒ ብኣድግን እናተጓረተ እዚ መቓብር እዚ ክስራሕ ክኢሉ እዚ መቓብር እዚ ክስራሕ እንከሎ ኣባ ያቆብ መንግስተ ሰማይ ኣዋርሶም ብሓቂ ሰብ ታሪክ እዮም ታሪክ ከዓ ገዲፎምልና ኣለዉ ንሂሮምና እውን እዩ ኣብ ህዝቢ ከረን ላዕላይ ቆመስ ነይሮም ህዝቢ ከረን ላዕላይ እንታይ ትገብሩ ከምዚ ርእዮ መፂ ኣለኹ ኢልዎም ኣጃኹ ተበገስ ንዓተቕ ኢልዎም ብህዝቢ ከረን ላዕላይ ዝሃብዎ ባጀትካ 10 ሳንዱቕ ኣብታ ልዕሊ ቀዳማይ መደበር ዘላ ፈለኛ ሜና ኣብኡ 10 ሳንዱቕ ዓበይቲ ተሰሪሐን ካብ ሹቕ ከድና ካብ ድኳን እንዳፀጋይ ሓጎስ ዝበሃል 5 ጣቓ ወሲድና ጣቓ እዘን 5 ጣቓ ትብርዓት ይብልና ትብርዓት ይብልና ዓሊፍና ብዙሕ ምስለና ኪዛና ኣስመዶም ዝበሃል በዓል ድኳን ከዓ 3 ጣቓ ይብልና እዚአን 8 ጣቓ ሒዝና መፂና ንኦም ክንኣሪ ኣብኦም ምስ መፃና ህዝብን ሰራዊትን ዝተበገሰ ሽዑ ብከምዚ እንደግስነት ኩሉ ዓለም ተሓጎሰሉ ነይሩ
1: ሲረ ይኹት ዕልብድነሪላ ግርገነ ኪትሪ ግርጋሽ ለሃረንድ ሌማ ኣርበሰይኳ ሌመስሒድ ለሃረንድ ወልታ ዕባብድ ዕልብድነሪ ታሪክና ኣክጃቢ ታኽቡን ናክርሽምቶ ተይ ሰጋኽ ግርገሽ ከላኣኹ 4ባኳ ስሕድ ሰሰድ ሰቀትረን ሰቀታ
2: ህዝቢ ኤርትራ ነዛ ህያብ ስዋኣትና ዝኾነት ሃገርና ኤርትራ ተሰዊኢናላ ሰንኪልናላ ደምና ዘፍሰስናላን ዓፅምና ዝዘረእናላን ምዃንና ኩልና ንሰምዓሉ ሓቂ እዩ ሸክ ማሕሙድ ዑስማን ንስለ ልዓላውነት ሃገሩ ብመንግስቲ ኢትዮጵያ ኣብ 2000 ዓመተ ምህረት ዓይኑ ዝኸፈለ እዩ ነቲ ካብ ግዜ ንእስነቱ ዝነበረ ፍጻሜታትን ግፍዕታትን ናይ ዕለት 11 ወር 5 1988 ብምዝካር ኢትዮጵያ ትበሃል ሃገር ርእሲ ዘለዎ ሓላፍ መሪሕዋ ኣይፈልጥን እዩ እዩ ኢሉ ናብቲ ግፍዕታት ዝኽርታቱ ዝኣቱ
3: ዕለት 22/3 ክልኤልፍ ወ26 ሚላድያ ሽሃዳ ናይ 1988 ዮም ተዝክረቱ ወዝያረ ሽሃዳና ግንባር ሓልሓል ላዕለት መንጠቀ ጀንግሪን ቀሬት ፎርታ ጀበል ወክዩ መቕበረት ሽሃዳ ዕንዋንናየ ህታታ ዮም 11 ሻር 5988 ክፍሊ ሰራዊ 96 ለስተብዴት ወለገበት ባተ
2: ኤርትራ መሬታ ባሕራ ነብሶ ከፍ ስድሪ ጅግና ዝወደቐላ ደም ጅግና ዝፈሰሰላን እያ ብጅግንነት ተቓሊሱ ረዚን መስዋእቲ ከፍ ኢሉ ናጽነት ተጐናጺፉ ጌና እውን ካብ ምምጻእ ናጽነት ሓሊፉ ኣብ ምክልኻል ሃገር ምውሓስ ላዕላውነትን ረዚን መስዋእቲ ዝኸፈለሉን ሕጂ እውን ብዅሉ መዳያዊ ዝኸፍል ዘሎን ስለ ዝኾነ ተረከብቲ ሕድሪ ብተዓጻጻፊ ንቕድሚት ክትወስድዋን ልዕሊ ዓለማ ክሰቕልዋን ይጽንሓለይ ዘይበሃሎ ጉዳይ እሞ ታሪኽና ታሪኽ ሰንሰለታዊ ወለድታት ስለ ዝኾነ ብኽብሪ ንሓዞን ንዓቁ

ቀላጽም ዓያሹ ብዝርዮ ዕብዳን ፍጥረተ ናዚራ ተገውቲ ምስሊ ሂቃን ብረቋብ ስነ ሓሳብ ጣቋን መሸንቆቓን ጥልፍላፍ ውዲትን ጀባእን ሓረጣን ከምዘይ ተፈጥረ ከውፅዎ ኻብ ዓለም ባይቶ ተጋቢኦም ክፍኣት ንኽነድፉ ካርታት ሓንፂፁ ንቕልቁል ዝኣፉ መርገፂ ምስ ከልዎ ተማሲሖም ርስቱ ጓና ምስ ተባህለ ኣብ ገዛእ መረበቱ ዕይቕኢልዎ በቃ ምግቡዕባዓን ወስታን ዓረ ጥዕምዎ ተግሳፅን ዓስዓስን ሕልፈት ሲኢኑሉ ልቦናን ልዝብን እምቢሉ ብጋህዲ ካብ ዓመፅ ሓኪሉ ርሕ እናበልዎ ምንሽር ኣልዒሉ

ገያሻይ ሓዋሩ ተጒጉ ብጸልማት ኣብቲ ኣሻኽ ባይታ ትርኢቱ ድልሃመት ፍቕሪ ናይ ዓደቦ ስንቁን ዕጥቁን ገይሩ ደሙን ዓፅሙን ሒዙ ዋጋ ነዛ ምድሩ ኣስያፍ ዝመንጸፉ ሩባሞት ሰጊሩ ጓህሪ ምስ ረመፁ ሲኦል ብጠቕልሉ ህርድግም ኢልዎ ዓድታት ተኳሉ ኣፎም ብኽፉቱ ጓህሪ መሊሱሉ ንስወት ዘሎ ዘየለኽ ነሱ ንሞት ገልቢጡ ብስሕለት ትንፋሱ ንፍትሒ ኽፈትሓ ንምድሪ ቦንቂሩ እንተስ ከኣምኑሉ እንተስ ከዕገርግሩ ቶባዕ ድሕሪ ደጊም ኢልዎ ብማሕላ ኣላታን የብላን ተፈንጢሩ ዝላ

ናይ ሓርነት ወይ ክሰርር ብሂወት ወይ ክነብር ብሕርሙት እናበለቐት ደርብታት ዓቕሊ ነው ከብሉ ወገጥ ዘመኑ ክዕሪ ንዕያግ ሕልሚ ዘመን ኢዱ ምስ ነፀገ ዳካ ምስ ሓተላ ኣልሚሙ እናፀረገ ዝቐደመ ተሃንፊፉ ዝደሓረ ስዕቡ ንመስዋዕት ረዲስ ዓረራረብሪቡ ስለ መጎት ሓይሊ ስስዐ ዘመንጎዶ ርትዐ ኣልቦ ፍርዲ ካብቲ ጸላም ኣጉዶ ያኢ ዛራ ማይ ንዓቐብ ውሒዙ ናትካ ብፅሩዩስ ማየይ ተዘሪቡ ዓይኑ ዘይሓሲ ግርምቢጥ ትንግርቲ ዛንታን በሳን በጊዕን ኣብ ሩባ ዓመፅቲ ኣብዛ ዓለም ተዋስኦ ምርኢት ትራጀዲ ዜና ሞት በረከታ ናይ ዘራፎ ዓውዲ ከዓከዓታኣ ግናይ ምሕደረኣ ሳሃሮ ሓሳባታ ኸይሲ ምድሪ ቤታ ቃውሮ ሻሞጥ በዚሕዎ ኣበሳ ዘይብሉ ምዐይ እንተበለ ሰጥበል እናበሉ ብጠቃር ትንቢቶም ዘመኑ ምስ ተደወነ ኣሂ ፍላጻታት ተስፍኡ ምስ ተደፍነ ዝሰዓቑና ምረት ነቲጉ ኸም ፈንጂ ነውፂ ኣቃሊሑ ሞደሻ ናይ ፍርዲ ኣይ ጾረነ ኢሉ ስርቂ ናይ ሓርነት መሰሉ ኽምንዝዕ ገጢምዋ ንሞት ሕይወቱ መኒኑ ንበሩለይ እናበለ ብዓጽመ ስግኡ መትከል እናተኸለ ብቕልቁል ተነቒቱ ሓኺርዎ ዓቐብ ብማእኸል ተርቢዑ መኒሁ ብድርብ ቅርኒብን ክርዳድን ፈልዩ እናለለየ ቀረድ ቀራዲዱ ተጻይ እናጸጸየ ሕቑኡ ሂቡዎ ንጠቃር ዘመኖም ባና ኣማዕድኡ ኪኖ ጽልግልጎም ካብቲ ሓድጊ ሰማይ መሊሱን ቃዕሪሩ ብሰማየ ሰማያት ናብ ራእይ ሓኺሩ ያኢ ኸውርድዎ ካብቲ በሪኽ ስፍራ ትምሕሕል ከሪሞም ክቐድሉ ባንዴራ ቅብር ከብልዎ ኣህጢሞም መቓልሑ ጊዜ ምስ ሃደሞም ጊዜ ኽልቅሑ ንሱጉን ተጒጉ ናሓድያ ኢሉ ግተት ናላህለሀ ጕያ ወሲኹሉ ፈንጺግዎም ከይዱ በሪሩ ኸም ንስሪ ዋና ትባሕሪ ደም ሰማያዊ ሃሪ

ህንፃ ዓደቦ መሰረት ተነፂፉ ኣውዲቑ ናውደቐስ ሚልዮናት ዝዕሪፉ ትንፋሳት እዩ ኸፊሉ ሓርነት ክዕድግ ንሎምን ጽባሕን ባዕሉ ንኽድንግግ ነብሱ ናሃበ ኣደራዕ ተቐቢሉ ንሱ ንዓበረ ወገኑ ይኸጢሩ ድባብ ንኽኸውን ነቲ ርቱዕ ፍርዲ ኣብ ኣድማስ ሰፊሩ ኣጽኒዕዎ ዓዲ ንሞት ቀይርዎ ናብ ክቡር መስዋእቲ ዘለዓለም ዝንበብ ረዚን መዛ

ክቡራት ተኸታተልቲ ፈኖ ዋልታ ቲቪ ሚኒስትሪ ምክልኻል ንሎሚ ዘዳለናዮም ትሕዝቶታት መደብና እዞም ክትከታተልዎም ፀናሕኩም እዮም ነይሮም። ኣብ ዝመፅእ ብካልእ ትሕዝቶ ክሳብ ንራኸብ ሰሰናይ ንኽሉና ዘለኣለማዊ ዝኽሪ ንሰማዕታትና

0: ደንደን ደርፊ ህያበይ ድርፍ ከብለልካ ስምካ እንዳፀዋዕኩ ሰማይ ክዕርገካ
1: በልና ዓመታ ከየጉደለ ኸይሸርምን በመሓጎስ የፅናሐና ገጽ ንገጽ የረአየና ጠለለ ዘለዎ መገዲ ግበረልካ

0: ሰላም ከመን ሲኹም ዝኸበርኩም ተኸታተልቲ መደባት ኤር ቲቪ ንሎሚ 316 ሰነ ዝተዳለዉ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪብ ኣለኹም ንምክታልኩም ብክብሪ ዝዕድ ምስኻትኩም ፀንሕ ሚካኤል ሓድጉ ፈልማ ግምቀነጡታት ፍልም ልኡኽ ኤርትራ ኣብ ጀኔቫ ብዝተኻየደ ኣብ ኩነታት ሰብኣዊ መሰላት ዝዘተ ርክብ መደረ ኣስሚዑ ኣብ ናቕፋ እትርከብ ቤት ትምህርቲ ስነኪነት ዊና 118 ተምሃሮ ብሰርቲፊኬት ኣመሪቓ ኣብ ከተማ ተሰነይ ስራሕተኛታት መንግስቲ ንስድራ ስዋኣት ገንዘባዊ ሓገዝ ገይሮም ኣብ ዜናታት ወፃኢ መራሕቲ ኣሜሪካን ሩስያን ኣብ ዝተፈላለየ ዛዕባታት ዘተኮረ ናይ ቴሌፎን ዝርርብ ኣካይዶም ካናዳን ኢጣልያን ኣብ ጉዳይ ብርቂ ማዕድና ዘተኮረ ስምዕ ከዲመን ቁጠባ ቻይና ኣብ ዝሓልፈ ወርሒ ግንቦት ውወታዊ ዕቤት ከም ዘመዝገበ ተገሊጾም ዝርዝር ዜና ልኡኽ ኤርትራ ኣብ ጀኔቫ ብዝተኻየደ ኣብ ኩነታት ሰብኣዊ መሰላት ዝዘተይርክብ ንርእቶን መድገፅን ኤርትራ ዘነፅር መደረ ኣስሚዑ ሙሉእ ትሕሱ ብመልክዕ ፀብጻብ ተዳልዩሎ ገረመስቀል ገረዝገር ካቕርቦ እዩ
1: ብቀዋሚት ኣምባሳደር ኤርትራ ኣብ ውድብ ሕብራት ሃገራት ወይዘሮ ሶፊያ ተስፋ ማርያም ዝትመርሐ ልኡኽ ኤርትራ ብ15 ሰነ ኣብ ጀኔቫ ኣብ ዝተኻየደ ንኹነታት ሰብኣዊ መሰላት ኣብ ኤርትራ ብዝምልከት ኣብ ዝቐረበ ጸብጻብ ኣብ ዘተርክብ መደረ ስሚዑ ኣምባሳደር ሶፊያ ኣብ መደረኣ ነቲ ብቤት ምክሪ ሰብኣዊ መሰላት ዝቐረበ ጸብጻብ ብዝተኸተሎ ስነ ኣገባብ ዘይተጣለለ ትሕዝትኡን ሒዝዎ ዘሎ ኣባይታ ካብ ዘሎ ክውንነት ዝረሓቐ ሓበሬታን ኤርትራ ብመንፈስን ትሕዝትኡን ከም እትነፅጎ ብምግላጽ ርክበታትን መደነምትኡን እውን ከም ተኣማኒ ምንጭን መዛረቢ ዛዕባን ክኸውን ከም ዘይክእል ኣነጺራ ጸብጻብ ኣካል ብቐንዱ ኣብ ስውራትን ዘይተኣምንትን ምንጭታት መሰረት ብምግባር ንሓበሬታ ናይቶም ስኑድ ገስጋስ ኣገልግሎታት ጥዕና ትምህርቲ ውሕስነት መግቢ ትሕተ ቅርፂ ከምኡውን ማሕበር ቁጠባዊ ምዕባለ ዘለዎም ትካላት ሕቡራት ሃገራትን ካልኦት ውድባትን ብዙሕ ግምት ስለ ዘይህብ እዚ ክውነት እዚ ኣብ ጸብጻቡ ትርጉም ዘለዎ መልክዕ ከም ዘይንፀባረቕ ብምግላጽ ብኣንጻሩ ብድፊኢት ጸቢብ ናይ ግዳም ዓንኬል ንዝቐርብ ዘንቀደ ክስታት ከየጻረየ ከም ዘሳሲ እዚ ድማ ንመትከላት ምፅብጻብ ሕቡራት ሃገራት ዘይክተልን ናብ ጉጉይ መድምታ ዝወስድን ከም ዝኾነ ኣምባሳደር ሶፊያ ገሊ

0: ገሊፃ ኣብ መወዳእታ ኤርትራ ከምዚ ንዝበለ መርትዖ ዘይብሉን ኣብ ባይታ ንዘሎ ዘየንፀባርቕን ዝደጋገም ክስታት ብቐፃሊ ክትምልሰሉ ከም ዝፀንሐት ብምጥቃስ ምንድግጋም መርትዖ ክኸውን ወይ ድማ ንናይ ጸለመ ክሲ ናብ ክውን ሓቂ ክልውጥ ከም ዘይክእል ኣነፂራ።
1: ናብ ካል ዜና ንሰግር ኣብ ኑ ዞባ ናቕፋ ትርከብ ኣሕዳሪት ቤት ትምህርቲ ስነክነት ዊና 42 ደቂ ኣንስትዮ ዝርከቦ 118 ተምሃሮ ብ14 ሰነ ብሰርቲፊኬት ኣመሪቓ ተመረቕቲ ብዓውድታት ዕርያ መኪና ኤሌክትሪክ ሲቲ ስራሓት ህንፃ ከምኡ ውን ፅርበት ዕንፀይትን ሓፂንን ንክልተ ዓመታት ብግብርን ክልሲ ሓሳብን እዮም ትምህርቶም ተኸታቲሎም። ዳይረክተር ቤት ትምህርቲ መምህር ቃል ኣብ ዘርዎ ኣብ ዘመሓላልፎ መልእኽቲ ተምሃሮ ቀሲሞሞ ዘለዎ ፍልጠት ኣብ መስርሕ ህንፀት ሃገር ንዘለዎ ኣስተዋፅኦ ብምጥቃስ ንሃገሮምን ህዝቦምን ብዓፀፋ ስራሕ ከም ዝኩሕሱ ፅኑዕ እምነቱ ገሊፆ። ኣብ ሚኒስትሪ ትምህርቲ ዋና ዳይረክተር ክፍሊ ቴክኒካውን ሞያውን ትምህርቲ ኣቶ ተስፋይ ስዩም ድማ ቤት ትምህርቲ ስነክነት ዊና ኣብ ዝሓለፈ 36 ዓመታት ዘፍሬቶም ሓያሎ መንእስያት ኣብ ዝተፈላለየ ከባቢታት ሃገር ኣድማዒ ስራሕ ይዓሙ ከም ዘለዎ ብምጥቃስ ዘመናዊ ናውቲ ንምዕጣቕ ብዕቱ ይስራሕ ከም ዘሎ ገሊፆ። ወኪል ተመረቕቲ ቦገና መሰረታዊ ሞያዊ ዓቕሚ ደሊቦም ከም ዘለዎ ብምሕባር ሃገር እትጠልቦ ኣበርክቶ ክገብሩ ድልዋት ምህላዎም ኣረጋጊፃ። ኣብ መወዳእታ ፀለልታ ንዝረኣዩ ተምሃሮ ክሽለሙ ከለዉ ብተመረቕቲ ዝፈርየ ስራሕ ንምርኢት ቀሪቦ። ኣብ ከተማ ተሰነይ ዝርከቡ ስራሕተኛታት መንግስቲ ካብ ወርሓዊ ደመዞም ዘዋፅዎ 190,000 ናፋ ብምክንያት 20 ሰነ ን95 ስድራ ስዋ ተመቓሪሑ። ስድራ ስዋት ናይ ምእላይ መደብ ብህዝብን ወነቲ ትካላትን ንነዊሕ እዋን ክስርሓሉ ምፅንሑ ዝሓበረ ኣመሓዳር ንኡ ዞባ ተሰነይ ኣቶ ስዩም ገብረ ኢየሱስ ነቲ ተበግሶ ንዝወሰዱ ስራሕተኛታት ሞጊሶም ዝሓለፈ ዓመት ብተመሳሳሊ ኣገባብ ስራሕተኛታት መንግስቲ ዘዋፅዎ 170,000 ናቕፋ ን70 ስድራ ስዋት ከም እተመቓርሐ ወኪል ኤሪን ሓቢሩ። ፀሓፈ ህግደፍ ኣብቲ ንኡ ዞባ ኣቶ ዓብድልሓሚድ እስማዒል ብወገኑ እቲ ዝግበር ደገፍ ኪነቲ ቁጠባ ረብሑኡ ዝኸይድ ረዚን ትርጉም ከም ዘለዎ ብምጥቃስ ካልኦት ኣካላት እውን ክስዕቦ ኣዘኻኺሮ። ብካልእ ወገን ብኣጋጣሚ 20 ሰነ ሰራሕተኛታት ትካላት መንግስቲ ኣብ ፀሮና ነበርቲ ሓውሲ ከተማ ፀሮናን ካልኦት ኣድማዒ ወፈራ ኣካይዶም። እቲ ብ14 ሰነ ዝተኻየደ ማእቶት ምንዳቕ መቓብር ሓርበኛታት ከምኡ ውን ምኩስኳስ ኣግራብን ካልእን ዘጠቓለለ ነይሩ። 14 ሰነ ኣህግራዊ መዓልቲ ልክስደን ብደረጃ ዞባ ሰሜናዊ ቀሕ ባሕሪ ኣብ ጊንዳዕ ተዘኪራ። ኣቦ ወንበር ወለንታውያን ለገስቲ ደም ዞባ ሰሜናዊ ቀሕ ባሕሪ ኣቶ ተወልደ ተስፋዝጊ ዕላማ ናይቲ ዝኽሪ ኣባላት ማሕልኦም ክሕድሱ እቶም ዛጊድ ዘይለገሱ ዘለዉ ድማ ኣብዚ ሕልናዊ ዕግበት ዝህብ ቅዱስ ተበግሶ ክፅንበሩ ንምትባዕ ከም ዝኾነ ብምሕባር በብእዋኑ ደም ንዝልግሱ ዘለዉ ዜጋታት ሞጊሶም። ንጥፈታት ማሕበር ኣብቲ ዞባ ናብ 10 ንኡ ዞባታት ብምስፍሑ ምስ መሻርክቲ ኣካላት ብምውሃድ ኣድማዒ ስራሕ ይዕመም ከም ዘለዉ እውን ኣረጋጊፆ። ሜዲካል ዳይረክተር ዞባዊ ሞከስ ሆስፒታል ጊንዳዕ ዶክተር ሳሙኤል ወልደ ገብርኤል ብግድዩ ብጉዱሳት ወለንታውያን ዝልገስ ደም ኣብ መድሓን ህይወት ኣገዳሲ ተራ ከም ዝፃወት ብምሕባር ንቕሓት ሕብረተሰብ ኣብ ዝሓሸ ደረጃ እኳ እንተሎ ናብቲ ዝድለ ደረጃ ንብፅሑ ግና ስራሕ ከም ዘድልዩ ኣረድዮም። ፕረዚደንት ማሕበር ለገስቲ ደም ኣብቲ ዞባ ኣቶ ረዘነ ፍስሓ ድማ ቀጻልነት ወለዶታት ንምውሓስ ኣፍልጦን ርድኢትን ናይቶም ደም ክልግሱ ዕድሚኦም ዘፍቀደሎ መንእስያት ምብራኽ ኣገዳሲ ከም ዝኾነ ብምዝኻር ክሳብ ሕጂ ብድሌትን ተበግሶን ስሩዕ ልክሲ ንዘካየዱ ዘለዉ ኣባላት ሞጊሶም። ንተራ ናበርክቶን ወለንታዮን ለገስቲ ደም ዘመጎሳ ኣካይዲ ስራሕ ምምሕዳር ዞባ ሰሜናዊ ቀሕ ባሕሪ ኣቶ ክብሮም ዓንደ ሚካኤል ቀጻልነት ልክሲ ደም ንምውሓስ ብደረጃ ዞባ ኮማዊ ስረት ምትሓዙ ስለ ዘድሊ ምምሕዳር ዞባ ኣብ ጎኑ ማሕበር ኮይኑ ከም ዝሰርሓሉ ኣረጋጊፆም። መደበር ፈልሲኑ ዞባ ፀሮና መደባት ምግራብ ንምዕዋት ዘድሊ መጠንን ዓይነትን ፈልስታት ኣግራብ ኣዳልያ ከም ዘላ ተሓቢሮም። ሓላፊ በዓል ስልጣን ኣግራብን እንስሳ ዘገዳምን ኣብቲ ንኡ ዞባ ኣቶ ክብሮም ገብረ ዮሃንስ ልዕሊ 150,000 ፈልስታት ናይ 21 ዓይነታት ኣግራብ ፈሊሱ ኣብ ኣብያተ ትምህርቲ ናይ እምነት ቦታታት ትካላት መንግስትን ካልእ ቦታታትን ክትከል ተዳልዩ ከም ዘሎ ገሊፆ። ኪላ ልምዓት ኣግራብ መንእሰይ ኣልኣሚን ማሕሙድ ብወገኑ እታ መደበር ፈልሲ ዝምስገን ንጥፈታት ተሰላስሉ እኳ እንተላ ዘለዋ ሕፅረታት ምስ ዝፍታሕ ብዝለዓለ ክትነጥፍ ከም እትኽእል ኣረድዩ እቲ ኣብ መደበር ፈልሲ ንዞባ ጾሮና ተዳልዩ ዘሎ ፈልስታት ቀላሚጦስ ዒቃ መቒዕ ቅንጭቢ ዓላ ጌሶ ሉሲንያ ኒም ኮሸም ሕኛ ሞሪንጋ ታሰስ ኣውሊዕ ጋባ ኣውሒ ዓየ ጨጎኖን ጎመሮን ዝርከቦ ምስቲ ከባቢ ዝሰማማዕ ከም ዝኾነ ተፈሊጡሎ ቤት ፅሕፈት ሃማምቲ ኣብ ንዞባ ዓሰብ ብቑዓት ስነ ጥበባውያን ንምፍራይ ዝወደቦ ነስታት 4 ዋርሒ ዝቐፀለ ንጥፈታት ብ13 ሰነ ተዛዚሞም ሓላፊቲ ቤት ፅሕፈት መንሰይ ዓሊ ኣሕመድ ሓዩ እቲ መደብ ድራማ ግጥሚ ቅባ ትሌትን ስነ ፅሑፍን ከም ዘጠቓልል ብምሕባር ነቶም በብወገኖም ክነጥፉ ዝፅንሑ ስነ ጥበባውያን ብምጥርናፍ ብቕዓቶም ንምፍታሽን ንምምዕባልን ዝዓለመ ከም ዝኾነ ኣብሪሆም ኣብቲ 800 ዓቕሚ ሰብ ዝተሳትፎ መደብ 28 ሃገራዊ ደርፍታት 35 ግጥምታት ከምኡ ውን መዛሙር ድራማ ስነ ፅሑፍ ሞኖሎግ ቅብኣን ትልሂትን ፈርዮም ሓላፊ ሃማመተ ዞባ ዶባዊ ቅሕ ባሕሪ ኣቶ ዑስማን ዓብደልቃድር ኣብ ባህላውን ዘመናውን ብውቕዓት ስነ ጥበባውያን ንምፍራይ ዝካየድ ዘሎ ፃዕሪ ዝምስገን ውፅኢት ይርከቦ ከም ዘሎ ብምጥቃስ ቀጻሊ ከም ዝኾነ ኣብሪሆም ዝኸበርኩም ተዓዘብቲ ሽዒቡ ዝቕርብ ዜናታት ሃገራት ወፃኢ ክኸውን ምክትታልኩም ክትቅፅሉ ደጊመ ብቕብሪ ዕድም ዜናዊ መሰናዶ ቲቪ ይቕፅላሉ ዝኸበርኩም ተዓዘብቲ ስለ ምክትታልኩም ኣዘየመስግን ዜና ወፃኢ መራሕቲ ኣሜሪካን ሩስያን ትማል 15 ሰነ ኣብ ዝተፈላለየ ዛዕባታት ዘተኮረ ናይ ቴሌፎን ዝርርብ ኣካይዶም ፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላድሚር ፑቲንን ኣብ ዝርርቦም ትግባር ኣቐዲሙ ዝተበፅሐ ክልታዊ ስምምዓት ክቀላጠፍን ዝምድና ሃገራቶም ንምምሕያሽ ዝግበር ርክባት ክሰፍሕን ምዃኑ ሓቢሮም ብዘይካዚ ሃገራቶም ኩናት ዩክሬን ብዘተነ ምዕራፍ ዝጀመሮ ርክብ ክቕፅል ምዃኑ ክገልፁ ከለዉ ፕረዚደንት ትራምፕ ኣብ ቀረባ መጻኢ ተዛታይ ጉጅለ ናብ ሩስያ ከም ዝልኽ ኣፍሊጦ ሩስያ ነቲ ኩናት ንምዕራፍ ኣሜሪካ ኣብ ዝሓለፈ ዓመት ንዘቕረበቶ እማመ ሰላም ከም እትቐበለቶ ብምጥቃስ ዩክሬን ተመሳሳሊ ተበግሶ ክህልዋ ክትፅውዕ ጸኒሓላ ብዘይካዚ ፕረዚደንት ትራምፕን ፕረዚደንት ፑቲንን ኣብ ቅልውላዊ ማእከላይ ምብራቕ ከም ተዘራረቡ ተገሊጾም ኣብ መንጎ ኣሜሪካን ኢራንን ዝተበፅሐ ስምዕ ዝመጎሰት ሩስያ ንትግባርኡ ኣድላይ ደገፊ ክትገብር ቅርብቲ ምዃና ነፂራ ፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላድሚር ፑቲንን ኣብ ዝሓለፈ ወርሒ መያዝያ እውን ኣብ ዝተፈላለየ ጉዳያት ዝዘተየ ናይ ቴሌፎን ርክብ ምክያዶም ዝዝከር እዩ ክልቲኦም መራሕቲ ኣብ ወርሒ ናሓሰ ናይ ዝሓለፈ ዓመት ኣብ ኣላስካ ሕቡራት መንግስታት ኣሜሪካ ብኣካል ተረኺቦም እወታዊ ውፅኢት ከም ዝነበሮ ዝተጠቕሰ ዝርርብ ከም ዘካይዱ ኣይርስዕን እዚ ከምዚ ኢሉ እንከሎ ፕረዚደንት ትራምፕ ኣብ መወዳእታ ናይዚ ዓመት ናብ ኣብ ሩስያ ምብፃሕ ክፍፅም ከም ዝኽእል ኣሚትሎ ካናዳን ኢጣልያን ኣብ ጉዳይ ብርቂ ማዕድናት ዘተኮረ ስምዕ ከቲመን እቲ ስምዕ ቀዳሞት ሚኒስትራት ክልትዮን ሃገራት ሎም 16 ሰነ ጎኒጎኒ ዋዕላ ሃገራት ጉጅለ 7 ኣብ ፈረንሳ ኣብ ዘካይዶ ዝርርብ እዩ ተኸቲሞ እቲ ክልታዊ ውዕል ኩባንያታት ኢጣልያ ኣብ ካናዳ ኣብ ዕድና ክነጥፋ ዘኽእል ምዃኑ ድማ ተፈሊጡሎ እዚ ካብ መወዳእታ ናይዚ ዓመት ክትግበር ከምዚ ጅምር ዝተጠቕሰ ውዕል ንቁጠባዊ ዝምድና ክልትዮን ሃገራት ብእወታ ከም ዝጸልዎ ይእመት እዚ ከምዚ ኢሉ እንከሎ ካናዳን ኢጣልያን ኣብ ጽላታት ምክልኻል ጸጥታን ጠፈርን ክተሓጋገዛ ምዃነን ሓቢረን ቁጠባ ህዝባዊት ሪፓብሊክ ቻይና ኣብ ዝሓለፈ ወርሒ ግንቦት ምስ ተመሳሳሊ ወርሒ ናይ ዝሓለፈ ዓመት ክነጻጸር እንከሎ ዕቤት ከም ዘመዝገበ ስታሲካዊ ጸብጻባት ሓቢሮም ኣብ ዝሓለፈ ወርሒ ግንቦት ቁጠባ ቻይና በስታት 4.5 ሚታዊት ከም ዝዓበየት ዝጠቐሱቶም ጸብጻባት ካብ ናይ ዓሚ ተመሳሳሊ ወርሒ ብባዶ ነጥ 400ት ከም ዝወሰኸ ይረድ በዚ መሰረት ቻይና ኣብ ውሽጢ ሓደ ወርሒ ጥራይ ምስ መሻርክታ ኣስታት 660 ቢልዮን ዶላር ዝግምት ንግዳዊ ምልዋጥ ከም ዘካሄደት እቲ ዝዓበየ ክፋሉ ድማ ንሰደድ ዝቐንዐ ምንባሩ ተሓቢሩ ፍርያት ኢንዱስትሪን ምስናዕን ኣብቲ ገስጋስ እወታዊ ትራ ከም ዝነበሮም ሚኒስትሪ ንግዲ ቻይና ኣፍሊጡሎም ቁጠባ ቻይና ኣብዚ ዓመት እዚ ብልዕሊ 4.5 ሚታዊት ክዓቢ ከም ዝኽእል እዩ ተገሚቱ ዘሎ ምምሕዳር ካሊፎርኒያ ሕቡራት መንግስታት ኣሜሪካ ብሰንኪ ሓደጋ ባርዕ ህፁፅ ናይ እዋን ሓደጋ ድንጋገ ኣዊጁ እቲ ምምሕዳር ነቲ ስጉምቲ ዝወሰደ ብሰንኪ እቲ ዛጊድ ጠንቁ ዘይተነፀረ

ዳርጋ ልዕሊ 2000 ሄክታር ጫካ ከምተሃሙኸን ኣብ ኣባይቲ ዕንወት ከም ዘወረደን ብምጥቃስ እዩ። እቲ ባርዕ ናብ ዝሰፍሐ ከባቢታት ይልሕም ብምህላው ኣከባብያዊ ክሳራታት ክውስኽ ከም ዝኽእል ይእመት። ነቲ ባርዕ ንምቁፃር ኣማይ ሰራሕተኛታትን ብርክት ዝበላ ሄሊኮፕተራትን ይሳተፉ ምህላዎም ተፈሊጡሎ። ኣብቲ ከባቢ ተኸሲቱ ዘሎ ልዑል መጠን ዋዒ ጥንቂ ናይቲ ሓደጋ ክኸውን ከም ዝኽእል ሰመዚ ምምሕዳር ክፍለ ሃገር ካሊፎርኒያ ኣሚቶም። ብሪጣንያ ንዝመፅእ 2 ዓመታት ዝተመስርሐ ዩራኒየም ናብ ዩክሬን ከም እትልኽ ኣፍሊጣ። እቲ ስጉምቲ ኣካል ናይቲ ሓይሊ ኤሌክትሪክ ዩክሬን ንምድጋፍ ዝዓለመ ናይ 280 ሚልዮን ዶላር ስምዕ እዩ። ቀዳማይ ሚኒስትር ብሪጣንያ ኬር ስታርመርን ፕረዚደንት ዩክሬን ቮሎዲሚር ዜሌንስኪን ዝሓለፈ ሰሙን ኣብ ከተማ ለንደን ኣብ ዝገበሮ ርክብ እቲ ስምዕ ተበፂሑ። ብመሰረት ስምዕ ዝተመስርሐ ዩራኒየም ዩሬንኮ ብዝተባሃለ ኣብ ብሪጣንያ ዝመደበሩ ኩባንያ ናብ መንግስታዊ ትካል ኒክሌሳዊ ፀዓት ዩክሬን ክለኣኽ እዩ። እዚ ከምዚ ኢሉ እንከሎ ቀዳማይ ሚኒስትር ብሪጣንያ ኬር ስታርመር ኣብ ልዕሊ ሩስያ ሓድሽ እገዳ ኣፅዲቑ። እቲ ንኣታዊታት ፅላት ነዳዲ ሩስያ ንምድኻም ዝዓለመ እገዳ ኣብ ምምልላስ ነዳድን ጋዝን ንዝነጥፋ መራኸብ ዘነፃፀረ እዩ። በዚ መሰረት ጠቕላላ ቁፅሪ ናይተን ብሪጣንያ እገዳ ዝገበረትለን ናይ ሩስያ መራኽብ ልዕሊ 600 በፂሑ ኣሎ። ብሪጣንያ ኣቐዲማ ኣብ ልዕሊ 3000 ውልቀ ሰባትን ትካላትን ሩስያ እገዳ ከም ዝወሰነት ፀብፃባት ይሕብሩ። ህንድን ስሎቫኪያን ትማል 15 ሰነ ዝምድነአን ናብ ኩሉ መድያዊ ሽርክነት ንምዕባይ ተሰማሚዐን። እዚ ስምዕ ዝተበፅሐ ናብ ስሎቫኪያ ምብፃሕ ዝፈፀመ ቀዳማይ ሚኒስትር ህንዲ ናሬንድራ ሞዲ ኣብ ከተማ ብራቲስላቫ ምስ ቀዳማይ ሚኒስትር ስሎቫኪያ ሮበርት ፊኮ ኣብ ዘካየዶ ርክብ እዩ። ክልቲኦም መራሕቲ ኣብ መድያት ምክልኻል፣ ንግዲ፣ ቴክኖሎጂ፣ ፀዓት፣ ትምህርቲ፣ ምህዞ፣ ምምካት ሽበራን ርክብ ህዝቢ ምስ ህዝብን ዝካየድ ምትሕባር ንምድንፋዕ ሰፊሕ ዘተ ኣካይዶም። ብዘካዚ ሓበራዊ ምርዳእን ምትእማንን ንምሕያል ኣብ መንጎ ትካላት መንግስቲ፣ ሓገልቲ ኣካላትን ሓንፀፅቲ ፖሊስን ዝካየድ ርክብ ክዛይ ተሰማሚዖም። ቀዳማይ ሚኒስትር ህንዲ ናሬንድራ ሞዲ ኣብ ዝሃቦ መግለፂ ክልታዊ ዝምድና ናብ ኩሉ መድያዊ ሽርክነት ንምዕባይ ዝተወስደ ውሳነ ኣብ መንጎ ክልትዮን ሃገራት እናማዕበለን ዝኸይድ ዘሎ ዱልዱል ምትእሳር ዘንፀባረቕ ምዃኑ ሓቢሮ። እዚ ከምዚ ኢሉ እንከሎ ክልትዮን ሃገራት ኣብ ፅላታት ምክልኻል፣ ዲጂታላዊ ቴክኖሎጂ፣ ትምህርቲ፣ ቱሪዝም፣ ስነ ፍልጠታዊ ምርምር፣ ምፍራይ ዜናዊ ትሕሶታትን ካልእን ናይ ምትሕባር ስምዓትን ሓበራዊ ናይ ምርዳእ መዘክርን ተፈራሪመን። ብዘካዚ ስሎቫኪያ ነቲ ህንዲ ኣብ ባይቶ ፀጥታ ውድብ ሕብራት ሃገራት ቀዋሚት ኣባል ንክትከውን ተቕርቦ ዘላ ጠለብ ዘለዋ ደገፍ ደጊማ ኣረጋጊፃ። ቀዳማይ ሚኒስትር ህንዲ ኣብ ስሎቫኪያ ምብፃሕ ክፍፅም ድሕሪ 1993 እዚ ናይ ፈለማ እዩ። ብ52 ዝዓይነታ ደብዳቢት ነፋሪት ኣሜሪካ ትማል 15 ሰነ ወሪቓ ብምሕምሻሻ 8 ተሳፈርታ ብምልኦም ከም ዝመቱ ተቓሪሑ። እታ ነፋሪት ስሩዕ ናይ ፈተነ ተልእኾ ንምክያድ ኣብ ክፍለ ሃገር ካሊፎርኒያ ኣብ ዝርከብ መደበር ኣየር ድሕሪ ምብጋሳ ነዊሕ ከይፀንሐት ከም እተሓምሸሸት እዩ ዝግለጽ ዘሎ። ጥንቅቲ ሓደጋ ንምፍላጥ ምርመራ ይካየድ ከም ዘሎ ሰበስልጣን ኣሜሪካ ሓቢሮም። ይኹን እምበር እቲ ምርመራ ብወግዒ ተጻርዩ ንህዝቢ ክግለጽ ክሳብ 6 ኣዋርሒ ክወስድ ከም ዝኽእል ተሓቢሩ ኣሎ። ኣሜሪካዊ ኩባንያ መፍረ ነፈርቲ ቦይንግ 2 ካብቶም ግድያት ሰራሕተኛታቱ ምዃኖም ኣረጋጊፆም። እዚ ከምዚ ኢሉ እንከሎ ኣብ ተመሳሳሊ መዓልቲ ቲዩ 22 ኤም3 ዝዓይነትዳ ስትራቴጂያዊ ደብዳቢት ነፋሪት ሩስያ ወዲቓ ከም እተሓምሸሸት ሚኒስትሪ ምክልኻል ገሊጾ። እቲ ሚኒስትሪ ኣብ ዘወፅኦ መግለፂ እታ ነፋሪት ልሙድ ናይ በረራ ልምምድ ተካይድ ከም ዝነበረ ተሓቢሩ ኣሎ። ኩሎም ኣባላትታ ነፋሪት ብሰላም ከም ዝወፁ፣ ኣብ ህይወት ዝወረደ ክሳራ ከም ዘየለ እውን ብተወሳኺ ኣነፂሮም። ጥንቅቲ ሓደጋ ኣብ ሞተር ዘጋጠመ ምብልሻው ክኸውን ከም ዝኽእል እዩ ዝእመፅ ኣሎ። ኤሮጳ ሕብረት ንመስርሕ ምፅምባር ዩክሬንን ሞልዶቫን ዝምልከት ዝርብ ብወግዒ ኣበጊሶም። ኣምባሳደራት 27 ኣባል ሃገራት ናይቲ ሕብረት ብ2 ሰነ ኣብ ከተማ ብራስለስ ኣብ ዘካየድዎ ኣኼባ ምስ ክልትዮን ሃገራት ኣብ ሉክሰምበርግ ዳግማይ ዝርብ ክጅምር ከም ተሰማምዑ ዝዝከር እዩ። እቲ ትማል 15 ሰነ ዝተኸፍተ ናይ መጀመርያ ምዕራፍ ዝርብ ኣብ መሰረታውያን መትከላትን ክብርታትን ናይቲ ሕብረት ዘተኮረ ምዃኑ ተገሊጹ ኣሎ። መራሕቲ ኤሮጳዊ ሕብረት ንምፅምባር ዩክሬንን ሞልዶቫን ዝምልከት ዝርብ ኣብ ወርሒ ታሕሳስ 2023 ክጅምር

እኳ እንተ ተሰማምዑ ብቀዳማይ ሚኒስተር ቪክቶር ኦርባን ዝምራሕ ዝነበረ መንግስቲ ሃንጋሪ ብሰንኪ ዘቕረቦ ተቃውሞ ደው ከም ዝበለ ዝዝከር እዩ። መስርሕ ምፅምባር ናብ ኤሮጳዊ ሕብረት ካብ ሕርሻ ክሳብ ንግዲ ኣብ ዝዝርጋሕ ሰፊሕ ዝርርብ ፖሊሲ ክካየድ ከም ዝጠልብ፣ እዚ መስርሕ ድማ ነዊሕ ዓመታት ክወስድ ከም ዝኽእል ፀብጻባት ይሕብሮ። ዩክሬንን ሞልዶቫን ናብ ኤሮጳዊ ሕብረት ንምፅምባር ኣብ 2022 ወቃዊ ሕቶ ከም ዘቕረባ ኣይርስዓን። ዝኸበርኩም ተዓዘብቲ ዜናታት ምዛም ቀንዲ ነጥብታቱ ክደግመልኩም። ልኡኽ ኤርትራ ብጀኔቫ ብዝተኻየደ ኣብ ኩነታት ሰብኣዊ ምስላት ዝዘተ ርክብ መደረ ኣስሚዑ። ኣብ ናቕፋ ትርከብ ቤት ትምህርቲ ስነኪነት ዊና 118 ተምሃሮ ብሰርቲፊኬታ መሪዓ። ኣብ ከተማ ተሰኒ ስራሕተኛታት መንግስቲ ንስድራ ስዋት ገንዘባዊ ሓገዝ ገይሮም። ኣብ ዜናታት ወፃኢ መራሕቲ ኣሜሪካን ሩስያ ናብ ዝተፈላለየ ዛዕባታት ዘተኮረ ናይ ቴሌፎን ዝርርብ ኣካይዶም። ካናዳን ኢጣልያን ኣብ ጉዳይ ብርቂ ማዕድናት ዘተኮረ ስምዕ ከቲመን። ቁጠባ ቻይና ኣብ ዝሓለፈ ወርሒ ግንቦት እወታዊ ዕቤት ከም ዘመዝገበ ተገሊጹ። ነዚ ምሽት ዝተዳለወ ዜናዊ ምስናዶ ኣብዚ ይፍፀም። ስለምክታልኩም ኣዝየ መስግን። ሲትኮም እንዳዘማም ፅዒባ ክትቀርብያ ቦገን ይግም ሰላም።

0: ገጽታ ገጽታ ዘርስታ ሓዳሽ ተከታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞልሃንደ
2: ኣይፈለጥኩ መጽሓርያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጸናቶ ሰላም ሰባት ከተዕኑ ሰሓን ስነትካ ከም ቅምታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ጓሓላሉ
3: ቅድሜኹም ፀሓይ ዝረኣና ምዃና ዝተፈለደ
4: እንታይ ማለት ከ ይተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበ ሓደን ብስስዐ ንሓዊ ዓዚቡ ዘይጸዱ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
1: ካልእ ነገር ተዓልም ስለ ዘለኻ መድቀሲንካ
5: ብገንዘበይ ድለይተይ ክገብር ዝኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ ገጽታ ደራስን ዳይረክተርን ዮናስ ተኸስተ አፍራይ ጀር ስቱዲዮ ዋና አፍራይ ሚኒስትሪ ዜና

0: ዘኸለ ሰብ ከይሰምዓካ ብሰብኣይ ካስ
1: ክንዲፅህ ሰብይ ዘበይት ኣለዎ ይቃንዛ
0: ሕማም ንኩሉ ፆታ ማዕረኳ ዘጥቃዕ እንተኾነ ብተፈጥሮና ግን ልዕሊ ደቂ ኣንስትዮ ደቂ ተባዕትዮ እዩ ተፀዋርነት ዘለዎ።
1: ሓሶት ተፀዋርነት ሲ ደቂ ኣንስትዮ ዳ
0: ዋ ዘይተባህለ ብኸመይ ልዕሊ ደቂ ተባዕትዮ ደቂ ኣንስትዮ ፀዋራት ኮይኑ
1: ብኸመይ ዝብል ሕቶ ኣነ ይኮንኩን ዝምልሶ
0: ሓራይ መንዲ ኣምልሶ
1: መንዲ ዘራሒና በዓሉ ሎ በዓሉ እዩ ዝምልሶ
0: እሞ ብኸመይዳ ደቂ ኣንስትዮ እዮን ፀዋራት ክትብል ፀኒሕካ
1: እሞት ናይ ደቂ ኣንስትዮ ሓርስን ቀንፃን ስቅያት እንዳ እሞ ሰብኣይ ይኽእሎ ኢል ክትሓስቢ
0: ኣንተ ባባ እንታይ እዩ ዝኽሉ ኣይ
1: ኣቲ ከምዝተኸፊቱ ዝሓደረ ቡምባር ክንክጃሓሓሓ ክፈስ ዝሓደረ ደመይሲ ንሱ ቀሊል ኮይኑ ዝስማዓክ ዘሎ
0: ቀሊል እዩ ዘይበልኩ እንታ ባባ ግን ዋላ ደም ተፈሰሰካ ስጥዑም እንዳበላዕካ ኢካ ትጥ
1: ጥዑም ዳ ቀደም ነይሩ ጥዑም ደለ ሕጂ
0: በዓል ባባካ ብነብስኩም ናፍቅቲ ትማሊ ኢኹም ግን ከዓ ተጋራጫዊ
1: ብኸመይ ዳ ተጋራጫዊ
0: ሕጂ ስኻ ስነባሓጉይ ኩሉ ግዜ ኢካ ትኸሱ
1: መን ኣነ
0: ወስኻ ዓባያይ ናይ በይኑ ፃሕሊ ገይረ ኣዝስርሓሉ ነራ ኢልካ እንዲኻ ትዛርብ
1: ኣብ ጥዑም ዶ ኣብ ጥዑም ዳ ንዓና ስጋ ድስቲ ገይራ ድስጋ ትስርሓልና ነራ ነቦይ ካሪክ ኣብ ንሽተ ፃሕሊ ገይረካ ሽሮ ትስርሓሉ ራ ጥዕምቲ ሽሮ ትስርሓሉ ራ እዚ ሞ እንታይ ሓለፋ ዲት
0: ባባን ዓባ ዝዛ እንታይ ትገላብጦ ንስኻ እንዲኻ ንዓና ከም መፍደይሕ ንክትጥቀመልና ሓሲብካ ነርካ ከምታ ብሕጎይ ንዓኻ ዝገበረካ ግን ማማድሓንቲ
1: ቶብሽልሃልካጥቕልኒ ዋዚኽ ዘረባ ክንታይ ዲ ክትገብር እዩ ዘለኸ ክፉፍ ሕርክ እንዳውፃ ክንፅሕምን
0: እንታ ሕሙም ስበሽቃ ጥቆልዓዮ ክብሎ ሓክባ እዩ
1: ማይንዳ ሕጂ ሩሩ ሽሩሩ ኣብል ንብዛ ምድሪ ቤት ሓዚልኪ
2: ሰልጠነ ሰልጠነ ዓዋልት ዝህነነ እንተንቂዱ ዘይምለስ ምስሓረነ እንቋዕ እኳ ናተይኮነ
3: ኣብ ሽርካ መሳፍንቲ ኣብ ሽርካ እንታይ እዩ ሞ ብደገ ምስ መፃኹ ኮይኑ እምበር ቃንጫት መስል ምእቲ ኣብዛ ገፅካ ምጠቃዓ ክልከር እዩ
2: እንታይ ጠቅም ኣለዎ ከምዝጠቃዓ ከንዲ ሓስባ
3: ረኸብ ኣይትሰኣል ሕሰባ
2: በቃ ሚእትን ኣቕፋ እውደካ ኣለኹ ኣብ ዝረኸብካ ኣሎ ትበኒ ጠቅምኩም እንታንካ ትስሓቅ
3: ናትካ ነገር ድዩ ዝሕስበኒ ኩሉ ነገርካሲ ምስ ገንዘብ ተኣሳሰረ
2: ዋ ግድን ኩሉ ኣብ ነብሶ ከብ ስጉምና ገንዘብ እንዲና ንሕተት ግድ ኣብ ግዜ ቁርሲ ንሕልካ ናይ ሽኩር ናይ ቀጠፍ ናይ ባኒ ናይ እንቋቑሖ ገንዘብ ክስራሕ ክትወፍር ከለካ ናይ ኣውቶቡስ ናይ ታክሲ ገንዘብ ሓበሬታ ክትረክብ ጋዜጣ ክትገዝእ ትደሊካ ገንዘብ
3: ሱስሓቅ በልቃል ትኹነኒ ክበክዕ
2: ከምኡ በል መቤንዳ ፀኒሕካ
3: ኣብዚ ባንክ ደም ፀንሐ
2: ባንክ ደም ንስኻ ኮይ ትገድፍን ኢኻ ከም ገንዘብ ርኢካ ለካ ደም ከዋህልል እየ ክትብል እያ
3: ሓደ ግዜ እኳ ሓደ ክነስኻ ሕውስውስውስውስ ትብለኒ ሞ ምፍላይካ ኮ ዕልስ ርድእተይን ከም ዘዕለለልካን ፊኖ ወዲ ከተማ ትመስተኒ ሞ ኣብ ገለገለ ግን እንዶ ናይ ከተማ ነትስእነልካ ሞ እግረም
2: እንዳካ ዚኣ ክላስ በኣኻ ዋራ ዝያድ ዝበሃል መሳሉ ንስኻ ዋይ
3: እብለካ ንእየ ዘለኹ ሕጂ ብዛዕባ ደም ባንኪ እንታይ ይፍልጦ ኣለካ
2: እንደይ ባዕልኻ ኒካ ደም ባንክ ዶ ደም ባንክ ዶ ትብል ዘለካ
3: እሞ ብዛዕባኡ እንታይ ይፍልጦ ኣለካ
2: ኣይትሕስወኒ
3: ደም ባንክ ማለት ኣብ ትሕቲ ፅላል ሚኒስትሪ ጥዕና ኮይኑ ምስ ማሕበራት ለገስቲ ደም ብምትሕብባር ንኩለን ዘቦታትና ደም ዘቕርብ ጥዕናዊ ትካል እዩ
2: እንታይ ኢኻ ትብላ ንታ ሕጂ ስኻ እንታይ ጌርካ መፅኢኻ ማለት እዩ
3: ኣንደ 450 ሚሊሊትር ደም ለጊሰ መፅ
2: እዎ ክንዱኡ ዝኣከል ካብ ሰውነትካ ደም ወሲ ደምሲ ድሓና ኣለካ
3: ደሎ ሓንቲ ናይ ኮኳ ጥርሙዝ እያ
2: ሕጂ እንታይ ይስማዓካ ኣሎ
3: ፍኩስ ኢልኒ ከምዚ ዓዳይ ዝኸፈልኩ ፀረይ ዘራገፍኩ ኮይኑ ትሰሚዕኒ እዚ ከዓ ሰብኣውነት እዩ
2: ሕጂ ብገንዘብ ክንደይ ከፍ ኢሎም ካ ማለት እዩ
3: ኢለካ ኸ ሕውስዋስኩ ኢኻ ሰብኣይ
0: እንታ ባቢ
1: እንቲ ጓል እዚ ይክለድ
0: ድሓን ከስ እያ
1: ወይ ክበለ ኢልኪ ጥዑማት ከ ከዓ
0: ጥዕማዶ
1: ብል ዓ
0: ሚኮ ሕክምና ብዙሕ ደም ስለ ዝፈሰሰካ መተካእታ ድም ክትወሃብ ይሃሎም ካ
1: ካል ሰብስ ደም ተወሲደ ዳ ከዓ መምን ትስሕቃ

0: ገገራ ሞይ ስከዚ ማይ ካብ ማይ ዶ መለሰ ኣለዎ እዩ
1: ኣለዎ ወይ ምስከ ማጨው ናይ ኢላ ናይ ኣባጅ ጎኒ ዳማ ሓደ ኢልክ
2: ዳ ሓናኡ ተበፂሕካ ሲ ኣፃሪኻ ሓደ ክንገብሮ ክከኣል
1: ዶ ከምከ ኣለዎ እዩ ትብል ዳሃብዛ እንዳይ
2: ድሞ ድሓን ናይ ሰብ ተፀሊእካዮ ከዓ ናተይ ናይ ጓልካ ኮነልካ ኣነ ዘይበካ
1: ናት ክትምቲ ወሲደ ዳ እሞ ከማ ክቆፍ ኢለ ዘሸንኩኸይ
2: ባስበስ ኣነ ኮ ጓልካ እየ ሕረ ናይ ካልእ ሰብ ንድሕር ፀሊእካዮ ኣነ ህበካ ኣነ ከዓ ከም ናትካ ደሚ ዘለኒ ኦፖዚቲቭ
3: ርታ ሓብተይ ድሓር ርድት ዘይምህላው እዩ ግን ቅድሚና ምልጋስ መስርሒ ምካድና ክትፈልጥዮ ዘለኪ ነጥብታት ኣሎ
2: እንታይ እንታይ እዮም ቶም ነጥብታት
4: ዝኾነ ዝልግስ ሰብ ኣብ ነበርኩምታት ጥዕና ክህሉ ኣለዎ ክብደቱ ልዕሊ 50 ዕድሚኡ ድማ ልዕሊ 16 ሂሞግሎቢንን ፀቕጢ ደሙ ድማ ንቡር ክኸውን እዩ ዘለዎ
2: እሞ ኣነ ኮ ዝኽእሉ ትብልዮ ዘለኪ መምርሒታት ዘማላእኩ ዓይነት ሰብ እዩ
4: ሓራይ ፅቡቅ ጥዕና ክነብር ንሕሉ ኣሎ መንን መዓስን ክትልግስ ለኪ ንፁር መምርሒ እዩ ዘሎ
2: እንታይ እዩቲ መምርሒታት
4: እቶም ንግዜያውነት ክልግሱ ዘይክእሉ ሰባት መድሃኒት ዝወስዱ ሰዓል ዝሓመሙ ንቡር ጥዕና ዘይብሎም ካብ ቦታ ናብ ቦታ ዝንቀሳቀሱ እዮም
1: እንቲ ሚካል ባ ሰዓል ዶ ክትብሉ ፀኒሕ ሰዓል ዳ ግዜያዊ ዶይኮነኒ
4: ኣንተ ሓበይ ምሃቡ ነ ዝብለካ ዘለኹ ንኣብነት ሕጂ ኣነ ንድሕር ሰዓል ሓሚመ ክልግስ ኣይክእልኒ ኢንፌክሽን ስለ ዘለኒ ካብ ሰዓል ምስሓወ ክግን ከም ንቡር ልግስ ማለት እዩ
2: ጓለይ ሜኩ እቶም ቀፃሊ ደም ክልግሱ ዘይፍቀደሎም ሰባት እንታይ ከመይ ከመይ ዝበሉ እዮም
4: ንሳቶም ድኣ ፍኑ ፆታ ውርክብ ዝገብሩ ሕዱር ሕማም ዘለዎም ከም በዓል ሽኮርያ ፀቕጢ ደም ድኻም ልቢ ሕማም ምፍርፋር ሕማም ፀላም ከብዲ ገለ ዘለዎም እዩ
1: ከም በዓል መስፍን ፈገራገርክ
2: ከም ናቱ ስትረፈካ እሶም ዳቶም ኩ ሓደ ካብቶም ፀበሎም ኣይልከየና ዝበሃሉ ዓይነት ሰባት
5: መስፍን ኣነ ኣባል ሃማ ወለደ እየ
6: ኣባል ሃማ ድየ ሓብተይ ከመይከ ኣብቲ ማሕበር ዳ መራሒት ጉጅለ ገለ ገይሮም ከለዉ ማለት እዩ ኣባላማ ድአ ወይ ከምዚኣምካ ሰሓቅ መሊሐ ይፈልጥ
5: ስሕካ ዶ ሰሓቅካ ወዲእካ ዶ ብግደ ክስሓቅ
6: እወ
5: ከም ሎሚ ደይስምዑ ዶስምዑ ሰብ ርኢ ፈልጥን ክገርበካ
6: ኣባል ሃማድየ ደልካ ኣባል ሃማድየ ማለት ሃማድየ ማለት ከዓ ማሕበር ደቂ ኣንስትዮ ኤርትራውያን ማለት እዩ እዚ ማሕበር እዚ ከዓ ርኢ ከለካ ማሕበር ኣዴታትናን ኣሕዋትናን ኣንስትናን ማለት እ ያ ይኮነ
5: እዚ ንመን ጠፍኦ ንመሰረቱ ኣነ ሃማድየ ይበልኩካ ኣነ ዝበልኩካ ሃማ ወለደ እየ ኢለካ
6: ሃማ ወለደ ሃማ ወለደ ዝበሃል ከሎ ድ
5: ስለ ዘሎ ስኳ ኣባል ማሕበር የለካ
6: ብዛዕባብዛዕባናይምንታይ ማሕበር እዩ ዝሕ
5: ካብ ሽሙ ዶ ክጅምበርካ ሃማ ወለደየ ማለት ሃገራዊ ማሕበር ወለንታዊ የለገስቲ ደም ኤርትራ ማለት እዩ
6: እምበኣር ከዓ ማሕበር ኢኸዓ እማ ሕጂስ ከምዚ ቴንዳ ሓፃዊ ናይ ዳስ ምለሊኽ በራድ ካባሌቲ ምለሊ ኣለዎ ማለት
5: እዩ እታ መስፍት ማሕበር ለገስቲ ደም እዩ
6: ሕራይ ኣባል እዚ ማሕበር እዚ ምኳንካ ሲ እንታይ ትርራሕ
5: ረብሑ ብቐጥታ ናብ ጅባኻ ዝኣቱ ገንዘብ ዘይኮነሲ ብዝትካእ ደም ዘይትካእ ሂወት ብድሓን እዚ ከዓ ሰብኣውነት እዩ
6: ሕራይ ካልእ ግ
5: ካልእ ድማ ሂወት ብድሓንካ መንፈሳውን ሕልናውን ዕግበት ስማዓካ እዚ እውን ሰብኣውነት እዩ
6: እሞ ሕጂ ኣብ ጥዕናካ ዝኾነ ሃስያብልካን ከምዚ ባል ስድሓን ስማዕካ ኣሎ
5: እንታይ ያሱ እዩ ታ እኳ ልኣ ደም ምልጋስ ኩነታት ጥዕናካ ተረጋግፅ
6: ኣንታ ሕጂ እንዲ ካልኣ ዝብላዕ ዘረባ ምፅኢኻ ከመይ ኢላላ ዝያዳ ከመይ ያዳ ዝያዳ
5: ኣብ ግዜ ለክሲ ደም ፀቕጢ ደም ዋሓዲ ወይ ብዝሒ ሄሞግሎቢን ወይቦ ኤች ኣይ ቪ ዝኣመሰሉ ነገራት ነፃ ምኳንካ ተረጋግፅ ንስኡ ከዓ ዓይነት ደምካ ትፈልጥ
6: እሞ እዚ ድኣ ነፃ ልክሲ ደም ዘይኮነ በቲ ልክሲ ደም ዳ ርአኻ ኣምሳዩኡ ንስኻ ኮንዲሽንካ ትፈልጥ ኣለካ ማለት ኮይ
5: ወረ ጥዑም ጥዑሚ ይጥዕመካ ንዓኻ ከዓ ምስ ነፍስካ ዓርቀካ ካብ ኩሉ ሰብሰብ ትሽትት
6: ቅድም ከ ዲበላ ሽት ኣታይ ሎም ኣልተገባ ዘኒ ሰብኣ ንበክሓተካ ካልኣይ ግዜ ክደግም ትኽእል ክትልግስ ትኽእል
5: ይከኣልዎ ደቂ ተባዕትዮ ኣብ ዓመት 4 ግዜ ክልግሱ ክእሉ እዮም ማለት ኣብ 3 ወርሒ ናይ 9 መዓልቲ ፍሉ ማለት እዩ
6: ሕራይ ደቂ ኣንስትዮ
5: ደቂ ኣንስትዮ ድማ ኣብ ዓመት 3 ግዜ ናይ 4 ወርሒ ፍሉ ናይ 120 መዓልትታት ማለት እዩ እዚ ድማ ወርሓዊ ፅጃ ስለ ዘለዎኒ
6: ስማ እንዳ ሕጂ ሓትክ እስኻ ክንደይ ግዜ ሕጂ ደም ለጊስካ ኣለካ
5: ኣነ ዳ 10 ግዜ
6: እዎ ስማዕ ዶ እዚ ሲ ብገንዘብ ሸጥካዮ ወይ ብገንዘብ ተሚንካዮ ትኸውንክንደይ መኾነልካ
5: ኣንታ ኣኺልካ ምስ ገንዘብ ኢኻ እዋይ እዚ ገር ፀልግልካ
7: ጓል የሚኩ እንድሕር ኮልካ ክትልግስ ዶ
3: ትናት
8: ጥንስቲ ጥንስቲ
9: ጥንሲ
2: ኮይነ ግን ኣቦኹ መሪቑ ዝሃበኒስ መንከልካሊት ጌርክ ኢል
1: ከምቲ ናጭ ኣውታብ ክቤተርሲ ኢሉ ከጫጫሓከልዩ
9: ክትልግሰይ ተኸልኒ
2: ይሄ ተኮይኑ ዘይፍቅድኒ
9: ክገሰይ ተኸልኒ ጥንስቲ ትልግስንያ
2: ወንምንታይ
9: ስለዚ ይፍቀራ ሓንቲ ጥንስቲ ንክሳብ ተወለ ጥራሕ ዘይኮነ ወላ እንዳቅመወቱ ክትልግሳ ይትኽልኒ
1: ወ ሓቃ ፅቡቕ ፅቡቕ ኣለኺ መስከ ነፍሶ ፆርዳ ትወሃብ እምበር ትህብ ድያ ትልግስ ምስ ሓራስ ስጋይ ስጋኻ ዘይብል ስ ኣብ ሓራሳ ይቅረብ እኳ ትበሃል
2: እሞ ድሓን ሓሪሰ ቆልዓጡ ምስገላ ኮ
9: ሽዑ ኣብ ንብሩ ክና ጥዕና ተልክዳ ትልግስዋ
1: ሽዑካ ደኪም እየ ትርሳኪ

0: ወይ ሓወይ እቲ እምበር ብዙሕ ደም ይኸይድዎ ኣቲ ናይ ክንደይ ወርሒ ኢኸ ነይሩ
1: ማማና እዚ ኸይድዎ ደይልና ኪና
0: እንድዕለይ ኣቲ እንታይ ኸይለ እንታይ ከም ዝበልኩ እኳ ደይተረዳእኒ
2: ማዕለሽ ማልሃብ የጋጥም እዩ ያ ሩት ሕጂ ሞ ንዓምና ያኒ ደም ክወሃበ ድዩ ተኣዚዙ ዘሎ
3: እዋ ሓኪም ከምኡ ኣይዙ
4: እሞ ደም ክትህብቲ ኾንካስ ከመይ ዓይነት ሰብ ክኸውን ኣለካ
3: ጥዕነኻ ሙሉእ ክኸውን ኣለዎ ክብደት ሰብነትካ ክቐልዕል 50 ኪሎ ክኸውን ኣለዎ
4: እሞ ናይ ዝገዛ ዝጣዓየት ማማ ዳሃብ እንዳ ግዴ ማማ ዳሃብ ዘይትህቦ
0: ብያል ግዜ ደከደርቂ ክቲ ዋይ ካብ ዓስበልያስ ዓስበባል ቐርበካ ድዮም ዝብሉ መሳሎ ስምዕስኪ እቲ ደመይቲ ንስኽ ክትፋተውሉ ድርብ ድኣ ደው በለለየ ክብለፀልካ ለሊ ዋሃቢቲ ኾንኪ ሃየ ካብቲ ደምኪ ቀዲሕከ ቀዲሕከ ቀዲሕከ ሃብየት ኣቴ ወረ ክንደይ ኪሎ ኢኸ እሞ ድምዛል
4: ኣነ ሞታይ ፈሪጡ ክንደይ ከም
0: ንድዕሉ እንቲ 5-15 ኣወት
1: ኣብደና ካብ 25 ክብደት ይምባልሲ ዓባይ ሰበይት እየ እንተትብል እኳ ምክንያትኩም ተኣምነ
0: ንስ ዳኣብ ዓብዪ እንዲ ለማልመ
3: ናቱ ዳኣ ዳሓን መጀመርታካ ትኮይኑ ስጋብ ወዲ 6 ዓመት ቀፃለት ልግስቲ ኮንካ ካብ 65 ስጋብ ወዲ 7 ዓመት ክትልግስ ትኽእል ኢኻ
2: የጀማዕ ትርክብ እዚ ኩሉ ዓመታት ብሓንሳብ እናሰርሕና ኣነ ኣባል ማሕበር ወለንታውያን ለገስቲ ደም ምኳኑ ትፈልጡ ዶ
4: ኣይንፈልጥን ሕጂ ትነግረና ኣለካ
2: ጠይብ ሕጂ ፈለጡ ኣሰረይ ሰዓቡ ኣሰረይ ብምስዓብ ድማ ኣባላት ማሕበር ወለንታውያን ለገስቲ ደም ኩኑ
4: ዋይ ዕስማን ካ ዘይምነወካ ዳሓር ሰብ ተኣሪጉ ማሕበር እዩ ዘብዝሕ ኣታ ወዲ ተኣርግ ኣለካ ግዲ
2: ያ ኣዛኒት እዚ ብክፋል ሂወትካ ንካልኦት ደው ምባል ምርህራ ምሕላይ እዚ ምስ እርጋን እንታይ ዘራኽብ ኣለዎ
0: ስቁ እንደበል ዑስማን ንዓይ ክትወቅዕ ደልያ እንዳ ኣሎ ብቐዳማይሲ ኣብቲ ጎረባብትናስ ማሕበር መትሕግጋዝ ንመስርት ኢለስ ክጎሳጉስ ቀኒየ ኢለ ነጊረያ ነይረ እንዲ ሕጂ ንዕኡ ዘኪራሲ ጉዳይ ኣረጋውያን ከተል
4: ማማድሃበይ ዋላ ክንሕለልኪ ጭራሽ ከምኣ ዘይሓሰብኩዋ
0: ከይዲ ዳ ክድክድ ድሓ ንስኺ ካልእ ተሓስቢ ካልእ
2: ያ ሩት ኣነ ንዓምና ደማ ይኮነ ዕንተይ ከማ ንህቦ ሕጂ ደም ክልግሰሉ
0: ኣየኸየ ዕንተካ እንተሂብካ ዳ ፅባሕ ንጎ ከዓኒ ምሩሓኒ እንዳበልካ ኣትዕብ ተብሎ
2: ይመብሃብ ኣብ ምልጋስ ኣብ መሃብ ዘሎ ደስታ ሕልፉ ኩሉ እዩ እሞ ከዓ ንእትፈልጦ ይትረፍ ንዘይትፈልጦ ብሰላ ደምካ ሂወቱ ሰሪራ ድሒና ክብሉካ ከለዉ ካብ ዛዕቢ ደስታሲ እንታይ ኣሎ
1: ጭራሽ ሸያባይ ትፀውዕ ለባም ፀውዕ ዝተባሃለኮ ከምዝላትካ ይታ

0: ለሚኩ እታ ሓትትና ክስ ትብል ስልናር
1: ሕቶቱ ኣነ ድማ ብግዲ ይሓተኩ በዚ ኣሳምዑ
0: ዲኹምዋሊ ደቂ ሰባሲ ፀዓዱን ፀለምቲ ተባሂልና ብሕብሪ ቆርበትና ኣብ ክልተ ይነፋለና
1: ብልክዕ
0: ፅቡቅ ከም ሕብሪ ቆርበትና ኣብ ደምና ስፍልልዩ ኣሎዶ ዋለስ ኣነ ንሓደ ፃዕዳስ ደም ክህቦ ክእል
1: ዋይኖታ ተሰጠ ናይ ደቂ ሰባት ደምና ኮ ኩሉ ሓደ እዩ ወላ ሽሕ ግዜ ብሃይማኖት ብዕድመ ብዓሌት ንፈላለ ደምና ግን ኩሉ ሓደ እዩ

0: ኢኻ ኩላትና ደቂ ሰባት ኣብ ቅድሚ ፈጣርን ኣብ ቅድሚ ሕግን ሓደ ዓይነት መሰልን ሓታትነትን ዘለና ሓቂ ኢልና
1: እሞ እንታይ ደኣ ብደረጃ ዓለም ቀዳማይን ሳልሳይን ኣብ መነባብሮና ከዓ እሞ ናይ መሬትን ሰማይን ፍልሊጋ
2: ትፈትዳትመጋጥ ይመስለካ በተሓሳስባና ብሓፈሻ ኣብ ሂወት ዘለና ርድኢት ድማ ብፍላይ
0: ኣጣብ ዕድሊታ ሰተሓወይ ንሕና ተረጊምና ኢና እንተ ፃዕራ ግን ብር ክትብል ተሓጎስ ተባሂሉ ስለዝተመረቐ ንሱ በጢሉ ደቂሱ

0: ምርምርን ክደልዮ ከሎ በዓል ድሕራ ካብ ምቁርቋስ ምንቋር ንደልዩ
1: ዝሓቆቆዐ ደምና ተዓቂቡ ኣክንዲ ዝተፀጎሙን ዝተወፅዑን ዜጋታት ዝጠቅምሲ ንክንቱ ክፈስስ
0: ኣተወዲስ ሓንሳትን ፀገለፀታት ንጠቕሶ ከም ዝኽእል
1: እንታይ ሓንቲ ገል ዓይነት ውሩይ ትጠቕሲ ኮላ
0: እንታይ ትብ
1: ፅቡቅ ጥድ በለደ ናብ ባንክ
2: ጥብ ዝበለት ማይ ናብ ጊጋያ ትባሃል ኮፒራይ ትባሃል
0: ይተ እንተ የሉ በቲ ኮይኑ በቲ ኮ ሓደ ንጥቕምን ውሕስነትን ሂወት ዘስምዕ
1: ስም ደሚቱ እዞም ቀያሕቲ ዋዮታት ደን ብባሃሉ ኣብ ውሽጦም እንታይ ዓይነታይ ትሕዝቱ ዝሓዝዮም
2: ፅርሖሞ ሚኬ ቅድሚ እንታይ እንታይ ንሕዙ ምምላስ ክሲ ደቂ ሰባት ደምና ሓደ ዓይነት እኳ እንትኾኑ ግን ኣብ ደም ፍልል የለ ድዩ
0: ፍልል ዘይኮነ ጉጅለታት እዩ ዘሎ ንሳቶም ከዓ ኤቢ ከምኡውን ኣባሃሉ
1: ንምኳኑ ዋዮ ስንታይ
0: እዩ ዋዮ ዳኣሴላታ ሰተ ንሕና ድማ ደቂ ሰባት ኣብ ኣካላትና ክልተ ዓይነት ዋሕታት ደም ኣለውና ንሳቶም ድማ ፃዓዱን ቀያሕቲ ንበሃሉ
1: ሃራይ እዞም ቀያሕቲ ሕጅስ ኣብ ውሽጦም እንታይ እንታይ ትሕዝቱ ኣሎ
0: ቀያሕቲ ዋሕታት ደንዳ ኣብ ውሽጦም ኦክስጅን ዝሓቁፍ ሂሞግሎቢን ኣሎ ሂሞግሎቢን ድማ ናብ ምላእ ኣካላትና ኦክስጅን ዘጓዓዝ ባእታ እዩ
2: እዚ እንታይ ምስባል ፕላዝማ ዝበሃላሉ ሓቂ
0: ዋ ፕላዝማ ድማ ሞያዊ ክፋል ናይ ደም ኮይኑ ኣብ ውሽጡ መኣዛዊ ምግብን ኣንቲቦዲን ትሕዝቶ ኣለዎ
2: ኣንተ ኣነኮ ግርም ዝብለኒሲ ንኣብነት ሽጉርቲ ድዩ ስጋ ኮታ ዝኾነ ነገር እንዳመተርና ኢድና ንሕረ ድማ ደም ንወፅእ ሽዑቲ ደም ዝበዕሉ ረጊኡ ደው ይብል ከመይ ከመይ እዚ
0: እዚ ንምንታይ ድዮ ትሄርለየ ፕላትሌታት ዝበሃሉ ኣለውና ኣብ እዋን ሓደጋ ደም ዝፈሰና እዚ ፕላትሌታት ይዓክቶ ማለት እዩ
1: ሃራይ ጎጎለይ ዝሓተትና ክትብል ይስክልና ኣላኺ ንዓና ጅደ ይብላ ኣኡለይ ከዓ ሓተትና ንሰል
0: ንሓ ኣባይ ፈሊጥኩም ዲኹም
2: ኣብዛ ትኮ
0: ሆስፒታል ከይዱ ቸክ ምስ ገበረ ደም ክልገሰልካ ኣለዎ ተባሂሉ ስለዚ እንታይ ይበልክትኹም
1: ዋ ንዓምናዳ ኖርማል ደመይ ደም መንእሰይ ስለዝኾነ ካብ ሚሕ ምውዓይ ልቡ ከይህውፆመ ኖርማል
3: ኣብታታኹምኩም ኣታ ሓንቲ ኣልሓሚ መለ ትበልኩም ንስላይ ትኾኑ
4: ሕጅስ እንታይ ማይ ሓሊፎ ወረ ኣብ ፅቡቅ ኢካ ርኪብካ ዘለካ
3: ከይበፅሕ ናይ ጥራይ ከይወፅ
5: ውፃዳ ጌና እዩ ኣይስዑም እግሪ እንዲኻ ኣብቲ ሓገዝ ዘድልየሉ ግዜ ኻ መፅኻ ዘለኻ
3: ሓገዝ ዘድልዮ ንመሐከም እዮ ክንደይ ገንዘብ ድምሓቶም
5: ገንዘብ ኣይኮነን ልግስ ደም እዩ ተደልዩ
3: ደምደምደም ዝቀይሕ ደም
5: ወደ
3: ዝደኣነ ህቦ ሕሉፍ ኮይ ኢሉ
5: ኦይ ኣታ በዛ ፍንትናትካ ደም ደኣ ኸውንዶ ትብሎ
3: ታይ
5: ደም ደኣ ደ ግና ኩሉ ሓደ ዶ ኮይኑ
3: ኣተታ ክጎበጎቦ ትብል እቲ ክትብል ዘለኹ ደ ምታዕ ብል እዮ
5: ምንታዕ ግደፍ ኣብ ምንታዕ ተበፂሕካ ምፅይቕ ለለ ዴጋ ዳኣክልኣለይ እምበር ክትብል እየ ዝደለኽ ዝተረዳእኒ ምስለኒ
4: ኣንቲ ሓፍተ እቲ ተረዳእኪ ኣብ ክንቲ ትዕብዕብዮ ቶጉን ደብል እዮ
5: ይህ መሳፍንቲ ድልውነትካ ከመይ ንእንዛረቦ ዝፃወሮ ዲኻ
3: ኣንቲ ክፃወረን ከይፃወረን ሲ ቅድም ክሰምዑ ኣለኒ እኳ ኣነ
5: እማ ካበልካሲ በረቂ ዝተቓጠነ ደምሲ ንልግስ በቅዕዶ ትብሎ
3: ከመይ ጌርክ ክኽእል ክዮ ክሳብ ክንድኺ ግን በቲ ካልእ ወገን ከዓኒ ትሕዝንኒ ምክንያቱ ነተወበ ክሳይ ተጠቐምክሉን ምስኪነይቲ

0: ኣዝዩ ተሰሊጣት
1: ሰሓቢ ስ ክሰሓቢ ሰሓቢ ወርሳ
0: ኣዋይ

0: ሄሎ፣ እንታይ ስማዕክ ሎ?
1: ዝተወዳ ኮይኑ እዩ ስማኑ ዘሎ
2: ኣጀር እዩዋ ከመፅኪ ክትውድ ኣይ ሕጂ ሰብነት ክሓድሽ ዶም ክትከኣል ክንዲባዕሉ ኣቀይንሽኒኩ
3: እዋ ደማም ንንግሰሉ እዋን ሰብነታ ድማ ሓደስቲ ውያታት ደማ ምስራሕ ይተባባዕ ከም ውፅኢቱ ድማ ምስራሕ ውሃያታት ይሕል
0: መብዛሕ መዘያዳ ውሃያታት ኣብ ምሕዳስ ኢና ዘለና በለኒ
3: ተሓሰብክዮ ክተኣዚተ
4: የጀማዕ ትርክር ደስ ክብለካ ምሽ ከምዚ ከማይ ንድሕር ኮይንኩም ኣነ ብውሽተይ ተፈሲሐ ዘለኹ እዚ ከዓኒ ሰብኣውነት እዩ ዝበሃል
3: ናይ ሰብኣውነት ካብ ምፅኻ ድኣ ናይ ሎም ዓመት ቴማ ድሮፕ ኦፍ ሂማኒቲ ጊቭ ብላድ ኤንድ ሴቭ ላይቭስ እንዳ ትብል እዚ ማለት ድማ ብንጣብ ሰብኣውነት ደም ነጊስና ሂወት ነድሕን ማለት እዩ
0: ዋው ደስ ተብል ቴማ ናይ ባሓቂ ደም ምልጋስ ሰብኣውነት እዩ
1: ሓቂ ክንዲኹምዎ

0: ኣነ ከዓ ሓንቲ ሓራስ ብዙሕ ደም ዝፈሰሳ ሳላልክስ ደመይ ብድድ ኢላ ናብ ፈጣሪኣ ተመስገን ንረአየኒ ኣሎ።
1: ኣነ ከዓ ሓደጋ ዘጋጠሞ በዝሒ ኣብ ህፁፅ ረድኤት ደም ተሓሲቱ ደመይ ክልገሰሉ ረኣየኒ።
2: ሰተ ክንተይ ይረኣየካ?
3: ኣነ ደኣ ንሕና ብንልግሶ ደም ሓደሽቲ ናዝላታት ትሕቲ ሚዛን ወይ ከዓ ዝተፈላለየ ናይ ልቢ ፀገማት ሒዞም ዝውለዱ እሞ ድማ ኣብ መጥባሕቲ ዝገብርሉ እዋን ደምና ዋሕስ ክኾኖም ይረኣየኒ። ክንዩ ድማ ዓብዮም ዓበይቲ ሰባት ፀለውቲ ሰባት ኮይኖም ብክብሪ ክዝክርና ቅደድ ኢሉ ንረኣየኒ።
1: ኣየ እውን ካልእ ክትከውን ኣብ ድሕነት ደቂ ሰባት ኣብርክቶ ክህልዎካ ከመይ ቅዱስ ተግባር እዩ።
2: እወ እወ ናይ ባሃቂ
4: ሓቦይ ንዳ ደው ኢሉ
5: ያ ሚካኤል በጃኺ ንዓምና ላውድ ስፒከር ጌርኪ ኣዛርብ እዩ።
4: ሄሎ ሓቦይ።
6: ሄሎ ሚካኤል ጓደይ ሕራይ ደይ ሎምኺ
4: በዓል ምን ኢልካኒ?
6: በዓሎም ጉይን ሓንጎሪ ማታት
4: ሓበይ በዓል መን እዮም ዞም ጠቕሶም ዘለካ?
7: ኣቶም ሰራሕተኛታት ኮ ሓንጎሪ ማ ዝብል ሳጓቁ ኣጥቢቀሎም ዘሎ።
4: እንተ ሓበይ ለውድ ስፒከር ገይረ እየ ዛረበካ ዘለኹ። እዞም ትብሎም ዘለካ ሰራሕተኛታት ድማ ደም ልግስ ኣለዉ።
1: ብሓን ዓምና ሰሚዕናካ ኢና። ንሕና ሳንጎሪ ማታት ንበሃል
6: እንትለምለም ሃብተ ህውቁታት ዝብል ኮ ሓንጎሪ ማይደ ኣንቲ ኣረቂሳት ንዶ ይካርበ

0: ፍታ ገጽታ ዘርስታ ሓዳሽ ተኸታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞድሃንደ
2: ኣይፈለጥኩ መፅሓርያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትፀናቶ ሰላም ሰባት ከተዕኑ ሰሓን ስነትካ ከም ቅምታ ቆፂርካ ሕነ ክትፈድየሉ ጊዜ ተፀቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊርካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ጓሓላሉ
3: ቅድሜኹም ፀሓይ ዝረኣና ምዃና ዝተፈለደ
4: እንታይ ማለት ከ ይተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበ ሓደን ብስስዐ ንሓዊ ዓዚቡ ዘይጸዱ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
1: ካልእ ነገር ተዓልም ስለ ዘለኻ መርቀሲንካ
5: ብገንዘበይ ድለይተ ክገብር ዝኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልፅመይ ድለይተ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ ገጽታ ደራስን ዳይረክተርን ዮናስ ተኸስተ አፍራይ ጀር ስቱዲዮ ዋና አፍራይ ሚኒስትሪ ዜና

0: ናይ ፅባሕ ፍረ ዝኾነ ቆልዑ ሃብ ዝብፃሕ ክበፅሑን ፅቡቕ ፍረ ክፈርዩን ብፍቕሪ ክኮስኮሱ ይግባእ። ነዚ ዝተረድአ ሕብረተሰብና ድማ ደቁ ብኣእምሮን ልብን መታን ክዓብዩ ብሕብረት ኣብ ምህናፆም ይርከብ። ኣብ መላእ ሃገር ብምልኣት ኣብያተ ትምህርቲ ብምኽፋት መሰረት መጻኢኦም የጣጥሑ ኣለዎም። ከንብብን ክፅሕፍን ጥራይ ዘይኮነ ዝተወልደ ቆልዓ ብዛዕባ ዓለም ብዙሕ ፈሊጡ ንኽነብራ ኣይሽከርን። እዚ ድማ ስሉሳዊ ጥምረት ወለዲ ምምሃራን ተምሃሩን ብልዕልና ይቕፅል ከም ዘሎ ዘረድእዮም።
1: እቲ ህንፃ እቲ ገዛ ፍልጠት ዘፈልፍለሉ ክኸውን ንሃገር ዘበርክቱ ምሁራት ሰባት ከፍሪ ዝኽእለሉ መገዲ ንምፍጣር እቲ ህንፃ ዝስራሕ ዘሎ። ከምኡ እንተኮይኑ ምሕደራ እቲ ወሳኒ ነገር እዩ። ምሕደራ ወሳኒ ስለ ስጋብ ዝኾነ ኮሚቴ ወለድን ርእሰ መምህር መምሕዳርን ርእሰ መምህር ናይታ ቤት ትምህርትን መምሕዳር ናይታ ቤት ትምህርትን እዞም ሰለስተ ኣካላት እዚኦም ተዋሂዶም ካብታ ዝደቀቐት ንብረት ናይታ ቤት ትምህርቲ ስጋብቲ ዝዓበየ ምክትታል ክገብሩ ኣለዎም።
0: ማሕበረኩም ነብሲ ወከፍ ቤት ትምህርቲ ኣብ መስርሕ ምምሃርን ምስትምሃርን ዝጎደለየ ኣብ ምምላእ ይርከብ። ንሕጂ ኣብ ዞባ ማእከል ወለዲ ብሓፈሻ ከዓ ማሕበረኩም ኣብያተ ትምህርቲ ዝገብርዎ ዘለዉ ኣስተዋፅኦ ኢና ክንርኢ ምክትታልኩም ብክብሪ ንዕድም።
1: ኣብቲ ምምሃር ምስትምሃር መምህራን ከመይ ይኸዱ ኣለዉ? ተምሃሮ ከመይ ይኸዱ ኣለዉ? ወለዲ ምክትታል ተምሃሮ ዘለዉ እንታይ ይመስል ኢሉ ኮሚቴ ወለዲ ናይ ሓንቲ ቤት ትምህርቲ ናይ ዝኾነት ብደረጃ ሃገር ዘለዋ ቤት ትምህርትታት ኣብ ሃገር ዘለዋ ቤት ትምህርትታት ብዛዕባ እዚ ብዕምቆት ክዘትዩሉ ክእሉ ኣለዎም። እዚ እንተተዘትዩ እታ ቤት ትምህርቲ ፍረ ዘለዎም ናይ ፅባሕ ናይዚ ሃገር እዚኣ መፃኢ ንብሎም ዘለና ፍረ ዘለዎ ነገራት ክረኽቡ ምዃኖም ርግፅ እዩ። ምክንያቱ ንሕና እዚ ፃዕርታ እዚ መሰካየድና ዓመ ብደረጃ ዞባ ኣብ ዝተገብረ ውድድር ናይ ሓፈሻዊ ፍልጠት ቀዳማይ ዝወፀ ካብ ቤት ትምህርቲ ቀሓውታ እዩ። ምክንያቱ ኣብ ተምሃሮን ኣብ መምህራን ዘለና ዕቱብ ምክትታል ኣዝዩ ፅኑዕ እዩ። ሓደ ተምሃራይ ካብ ክላሱ ወፅኡ ኣብቲ ሜዳ መፃወቲ ኩዕሶ ክረአ የብሉን ብጀካ ናይ ስፖርት ፐሬድ ተዘይኮይኑ ሓንቲ መምህር ወይ ሓደ መምህር ካብ ሰዓታቱ ደንግዩን ናብቲ ቤት ትምህርቲ ክኣቱ ከም ዘይብሉ ምስ ርእሰ መምህር ናይቲ ቤት ትምህርቲ ዘቲና መምህር ከዓ ብዕቱብ ስለ ዝሓዞ እቶም መምሃራን ኣብቲ ቦታ ዘሎ ብስነ ምግባር ኣብ ተምሃሮአን ኣብ ምምሃርን ምስትምሃርን ብዝዓበየ ደረጃ ዝከታተሉ ዘሎ። እዚ ኣገባብ እዚ ኣብ ኩለን ኣብያተ ትምህርቲ እንተ ኣትዩ ተኣታትዩ ኣለዎ። ግን ብዝላዕለ ደረጃ እንተ ተሰሪሕሉ

0: ዝዓበየ ውፅኢት ክርከቡ ይኽእል። ንሕና ሎሚ ኩለን ናይቲ ከባቢ ዘለዉ ተምሃሮ ናብ ቤት ትምህርቲ ቀሓውታ ዘይብል የለን። ግን ንመን ክትከውን ቦታ ቤት ትምህርቲ ቀሓውታ ንብላ ዘለና ኣብ መንጎ ፀሎትን ኣብ መንጎ ቀሓውታን ትርከብ ዘላ ቤት ትምህርቲ ኣብቲ ትሕትሕቲ መምሕዳ ንእዞባ ጉዳይፍ ኮይና ኣብዚ መንጎ እዚኣ ዘላ እቲ ዓቕሚ ሰብ ከም ዝበልኮ ሰፊሕ እዩ። ንመን ክትከውን ሞዛ ቤት ትምህርቲ እዚኣ ሕጂ ዘን ብሎክ ንሰርሓ ዘለና ዘ ሓንቲ ብሎክ ሓሙሽተ ክፍሊ ዘለዋ ክፍ እተ ተወዲኣ ተዛዚማ ብዛ ዓመት እዚኣ ዝዓበየ መሰረታዊ ፍታሕ ክትፈጥረልና ከም ትኽእል ርግፅ እዩ። ስለዚ ናብኣይና ንጎይ ዘለና ኩለን ካልኦት ኣብያተ ትምህርትካ ከምኡ ገይረን ሽግራተን ክፈትሓ በዚ ጋጣሚ ተመክሮ ናይ ቤት ትምህርቲ ቀሓውታ ክቐስማን ክወስዳን ይኽእላ የን ማለት እዩ።
1: ጎኒ መንግስቲ ደው ብምባል ነቲ መንግስቲ ብልዕሉ ወፃኢታት ዝሰርሑ ዘሎ ህንፃታት ትምህርቲ ብዋዒ ቆልዑ ክጎድል ከሎ ህዝቢ ብልዕሉ ህንጢነት ኣብ ምህናፁ ይርከብ። ስለዝኾነ ካብቲ ዝነእሰ ንብረት ክሳብ እቲ ዝዓበየ ህንፃ ቤት ትምህርቲ ብውሽጣዊ ዓቕሞም ዝሰሪሖምን ይሰርሕዎን ኣለዉ።
2: ነቲ ነዊሕ እዋን ዝመሃረና ቤት ትምህርቲ ተበግሶ ብምውሳድ እሞ ከዓኒ እቲ ነዊሕ ኣገልግሎ ስለዝሃበ ጎናዊ ህንፅኡ ስለዝፈረሰ ካብዚ ተበግሶ ብምውሳድ ምስ ኮሚኒቲ ብምርዳእ ምስ ሚኒስትሪ ትምህርቲ ብላዕሊ ዘለዉ ኣካላት ብምርዳእ ነዚ ፅገናዊ ከፊላዊ ክነካይድ እቲ ኮሚቴ ተበግሶታት ወሲዱ። እዚ ክንገብር ከለና ግን ኩሉ ብምእክል ዝበለ ሞያውያን ሰባት ዝተሓወስዎ ናይቲ ሶሳይቲ ናይቲ ኮሚኒቲ ብጉልበቶም ብፍልጠቶም ብክእለቶም ዝዋስእሉ ባይታን ውዳቤን ብምጥርናፍ እዩ።
1: እዚ ህዝቢ ኤርትራ ንንቕሓት ደቁ ዝገብሮ ዘሎ ድልውነት ዘረጋግፅ እዩ። ትማሊ ብሕብረት ናፅነት ተረኺቡ ሕጂ ድማ ብሕብረት መንእሰይ ኣብ ምህናፅ ይርከብ። ህንፃ ብዘይ ርእሲ ትርጉም ከም ዘይብሉ ኣሚኑ ወግሒ ፀብሐ ኣብ መትመፀ ወለዱ ኣብ ምግባር ይርከብ ኣሎ።
3: እቲ ኮም ብደረጃ ኮሚቴ ወለዲ ከምቲ ፖሊሲ መንግስቲ ዝሓንፅፆ ማለት እዩ ብኡ ቆይሙ ብኡ ተወዲቡ ኣብ ልዑል ተሳትፎ ኣብ ልዑል ንጥፈት ይርከብ ማለት እዩ። ሕጂ ክንብል ከለና ምናልባሽ ሕጂ ኣብዛ ሰዓት እዚኣ ንሕና ኣብ ፅዑቕ ናይ ህንፃ ናይ ስራሕ ወይ ከዓ ናይ ፅገና ንርከብ ኣለና ማለት እዩ። እዚ ዝግበር ዘሎ ዝካየድ ዘሎ ብዓብኡ ብሓገዝ ናይ ሚኒስትሪ ትምህርቲ ዞባ ማእከል ብኣልይነቱ ብኣበርክቶ ናይ ኮም እዩ ዝካየድ ዘሎ።
2: እቲ ኮሚኒቲ ብምእኩል ኣገባብ እንዳገበረ ዝስራሕ ዝነበረ ንጥፈታት ምዃኑ እየ ክሕብር ዝደሊ። ስለዚ ንሕና ከም መበገሲ ይካየድ ኣሎ ይጅመር ኣሎ እምበር ተወዲኡ ኣሎ እውን ኣይንብልን። ቀፃሊ እዩ ቀፃሊ ከዓ ስለ ዝኾነ እቲ ሶሳይቲ ኣብ መፃኢ ነዚ ዓበይቲ ዝምሮ ዘለና ፕሮጀክትታት እውን ብዝከኣሎ መጠን በቲ ዓቕሙ ኣብ ብምት ብምእታብ ክፅግኖ እዩ ዝብል ድኢት ኣለና ኣብ ደገኹን ኣብ ውሽጢኹን ዘሎ ነዚ ብኣካል ዝስራሕ ነገራት ከዓ ኩሉ ግዜ ሕብረተሰብና ብኣካል ስለ ዝርኢ ሰብ ኣይኮነን ዝዛረብ እቲ ሂወታዊ ዘሎ ባዕሉ እውን ኣፍ ኣውፅኡ ዝዛረብ ስለ ዝኾነ እዚ እቲ መሰረት ናይቲ ኮሚኒቲ ንጥፋት ኣብ ንኡስ ዘባ ሰንበል ዝካየድ ዘሎ ብሓፈሻ ፅቡቕ ኢለ እየ ክግምግም ዝኽእል።
1: ውሳኽ መምሃሪ ክፍልታት ምሕዳስ ህንፃን ምዕቃቡን ገለ ካብቲ ማሕበረኮም ብዕቱብ ዝሰርሓሉ ዘለዩ ከም ቤት ትምህርቲ ቀሓውታን ካልኦትን ድማ ብማሕበረኮም ብዙሕ ክፍልታት ብውሽጣዊ ዓቕምን ሃኒፀን ኣብ መመረቕታ ኣብፂሕኖ ይርከባ። ነዚ ዝረኣየት ጨንፈር ትምህርቲ ዞባ ማእከል ድማ መባእታ ትምህርቲ ዝነበረት ናብ ማእከላይ ደረጃ ቀይርሎም ከም ዘሎ ኣብ ዕለተ መመረቕታ ኣበሲርዎም።
0: ብሓቂ ህዝቢ ሓበሬታ ጥራይ ዝደሊ መምሕዳር ከባቢ ቀሓውታ ነዚ ሓሳብ እዚ መሰካፈልናዮም ጥራይ ዝሰልዑልና እምበር ንሕና ንደቅና ዘይንኸውን ኣይኮናን ክንሰርሕ ኢና ኢሎም ምሕዳር ከባቢ ጸሎት ኣኼባት ምስ ተፀዊዖም ምስ መፁ ብደረጃ ምሕዳር እዚ ሓበሬታ እዚ ምስሃብናዮም ንሕና ካብ ደቅና ነጉድሎ የለን ካብዚ ማእከል ዓዲ ጸሎት ተበጊሶም ንኣብ ኣፍ ደገ ቀሓውታ ከይዶም ካብኡ ማእከላይ ደረጃ ቅፅሉ ንውድሆ ይኸዱ ካብኡ ሃይስኩል ክቅፅሉ ካልእ ቤት ትምህርቲ ይቕፅሉ። ስለዚ እቲ መንገዲ ነዊሕ ስለ ዘሎ ንሕና ኣብ ከባቢና ኮነልና

0: ድልዋት ኢና ንሕና ኣበርክቶና ክንገብር። ምክንያቱ ናብ ሓላ እዮም ዝቕፅሉ ሃይ ስኩል ክቕፅሉ ተኮይኖም ናብ ቤት ትምህርቲ ሓላ እዮም ዝቕፅሉ። እዚ ፀገማትና ትፈትሑ እንትኾንኩም ንሕና ድልዋት ኢና ጥራይ ተለኣኹና ኢሎም ንሕና ከዓ ከም ኮሚቴ ንለኣኸ ኢልና በዚ መሰረት ህዝቢ ኣዋፂኡ 1.3 ሚልዮን ገንዘብ ኣውፅኢ ማለት እዩ። እዚ 1.3 ሚልዮን ካብ ክልቲኡ ምሕዳራት ምስ ተኣከበ ኣብ ከባቢና ሓደ ዓብዪ ቤት ፅሕፈት ጠቕላላ እሳብ ሓይልታት ምክልኻል ኤርትራ ኣብ ከባቢና ስለ ዘሎ ንሱ እውን ኣካል ናይትኮም ስለ ዝኾነ ኣበርክቶ እንታይ ክገብር ኣለዎ ምስ ሓተትና ንሱ እውን እጃሙ ንትምህርቲ ዘለዎ ኣረኣዩ ኣዝዩ ዕዙዝ ስለ ዝኾነ ሓለቓ ጠቕላል ስታፍ ሚኒስትር ምክልኻል ጀነራል ፊልጶስ ወልደ ዮሃንስ ከዓ ዝግባእ ሓገዝ ከዓ ነቲ ቤት ትምህርቲ ከዓ ገይሩ። ስለዚ በቲ ኮይኑ በቲ 4 ክላስ ዘለዎ ሓደ ብሎክ ክንሰርሕ ክኢልና ኣብ ውሽጢ 8 ወርሒ ዘይመልእ ሰዓት ግዜ ማለት እዩ። ምክንያቱ እታ ቤት ትምህርቲ ከምዚ ዝኾነትሉ ከዓ ኣብቲ ምምሃርን ምስትምሃርን ደረጃ እውን እንዳ ዓብየትን ተምሃሮ እንዳሓየሉን እናበርትዑን ስለ ዝመፁ ኩለን ገለ ኣብያተ ትምህርቲ ወለዲ ካብ ውፅአን ናብቲ ቤት ትምህርቲ ከምፅኦም ጀሚረን። ስለዚ ካብ 1050 ኣቢሎም ተምሃሮ ዝነበርዎ ኣብዛ እዋን እዚኣ 1620 ተምሃሮ ኣለዎ ኣብ ክልተ ዓመት ክንዲዚ ዓይነት ዓቕሚ ሰብ ክትውሰኽ ክኢላ። ስለዚ እዛ ቤት ትምህርቲ ሓደ ብሎክ ተሰሪሑ መመረቕታ ተገይሩላ ኣብ ዝሓለፈ ዓሚ መመረቕታ ተገይሩ ኣብቲ መመረቕታ ኩሎም ሓለፍቲ መንግስታ ተኣኪቦም ኣብኡ ተዓዲሞም መፅኦም መባእታ ያ ነራ እዛ ቤት ትምህርቲ በቲ ፀዓርን በቲ ኣበርክቶ ናይቲ ህዝብን ምምሕዳርን ምስ ተረኣየ ከዓ ዕብት ናይታ ቤት ትምህርቲ ምስተር ገልፀ ኣብቲ ርክብ ጨንፈር ሚኒስትሪ ትምህርቲ ዞባ ማእከር መምህር በላይ ሃብ ተጋብር ካብ ሎሚ ጀሚራ ማእከላይ ደረጃ ኮይና ኣላ ዝብል ከዓ ነቲ ህዝቢ እዚ ደስታ እዚ ከዓ ኣበሲርዎ።
1: እዚ ከም ኣብነት ምፃንያ ድኣ እምበር ብዙሓት ኣብያተ ትምህርቲ ሃገርና ካብ ኣበየቦጡ ማሕበረኩም ብዘበርከትዎ ሓገዝ ብዙሕ ለውጢ ገይረን እየን። ትምህርቲ ክቐፅል እንተ ደኣ ኮይኑ ብዘይደገፍ ወለዲ ኣይከውንን። ውፉይ መምህር ተዘየለውን ትርጉም ሓቀኛ ትምህርቲ ኣይረጋገፅን። ተማሃራይ መጭዎ እንተተማይሩ ድማ እዩ እዚ ኩሉ ክመፅእ ዝኽእል። ስለዚ ጥምረት ስሉሳዊ ኩርናዕ ዓቂቡ ንዝኸየድ ዘሎ ጨንፈር ትምህርቲ ማእከል ወለዲ መምሃራን ከምኡውን ተምሃሮ ምስጋና ይግብኦም እናበልና ምስ ዝተረፉ መደባትና ንሓድገኩም ብርኽ ሰንበት።

0: ገጽታ ገጽታ ዘርስታ ሐዳሽ ተከታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞልሃንደ
2: ኣይፈለጥኩን መጽሓራያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጸናቶ ሰላም ሰባት ከተዕኑ ሰሓን ስነትካ ከም ቅንታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ጓሓላሉ
3: ቅድሜኹም ፀሓይ ዝረኣና ምዃና ዝተፈለደ
4: እንታይ ማለት ከይ ተረዳን
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
3: ካልእ ነገር ተዓልም ስለ ዘለኻ መድቀሲንካ
5: ብገንዘበይ ድለይተይ ክገብር ኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ ገጽታ ደራስን ዳይረክተርን ዮናስ ተኸስተ አፍራይ ጀር ስቱዲዮ ዋና አፍራይ ሚኒስትሪ ዜና

ሰላም ፈነው ኤር ቲቪ ኣብ ምክትል ትርከቡ ክብራትን ክብራን ከመይ ትውዕሉ ሎም 36 ሰነ ፍርቂ መዓልቲ ፈረቓ ስላለዎ ዜናታት ውሽጥን ወፃእን እንሆ ዜና ዘቕርበልኩም ለዋም ተኽለ ክትከታተሉና ብክብሪ እንዳዓደምኩ ድማ ኣርእስተ ዜና ክቐድም። ቤት ትምህርቲ ስነኪነት ውይ ናይ 118 ተምሃሮ ብሰርቲፊኬት

እንሪኢኻ። ቤት ፅሕፈት ኣገልግሎት ውሸባ ብቑልን እንስሳን ንኡዘባ ተሰነይ ዘይሕጋዊ ፍርያት ሕርሻ ንምቁፅፃር ይነጥፍ ኣሎ። ኣብ ዞባ ማእከል ምክንያት 20 ሰነ ማእታዊ ንጥፈታት ተሰላሲሉ። ብሪጣንያ ንዝመፅእ 2 ዓመታት ዝተመስርሐ ዩራኒየም ናብ ዩክሬን ከም እትልእኽ ኣፍሊጣ። ህንድን ስሎቫኪያን ዝምድነአን ናብ ኩሉ መድያዊ ሽርክነት ንምዕባይ ተሰማሚዐን። ብ52 ዝዓይነታ ደብዳቢት ነፋሪት ኣሜሪካ ወዲቓ ብምሕምሻሻ 8 ተሳፈርታ ብምሉኦም ከም ዝሞቱ ተቓሊሑ። ኣብ ዝርዝሩ ክንሰክር፣ ኣብ ንኡስ ዘባ ናቕፋ እትርከብ ዋሕዳሬት ቤት ትምህርቲ ስነኪነት ዊና 42 ደቂ ኣንስትዮ ዝርከቦም 18 ተምሃሮ ብ14 ሰነ ብሰርቲፊኬት ኣመሪቓ። ተመረቕቲ ብዓውድታት ዕርያ መኪና ኤሌክትሪሲቲ ስራሕት ህንፃ ከምኡውን ፅርበት ዕንፀይትን ሓፂንን ን2 ዓመት ብግብርን ክልሲ ሓሳብን እዮም ትምህርቶም ተኸታቲሎም። ዳይረክተር እታ ቤት ትምህርቲ መምህር ቃል ኣብ ዘርኡ ኣብ ዘመሓላለፎ መልእኽቲ ተምሃሮ ቀሲሞምዎ ዘለዎ ፍልጠት ኣብ መስርሕ ህንፀት ሃገር ንዘለዎ ኣስተዋፅኦ ብምጥቃስ ንሃገሮምን ህዝቦምን ብዓፀፍ ስራሕ ከም ዝኽሕሱ ፅኑዕ እምነቱ ገሊጹ። ኣብ ሚኒስትር ትምህርቲ ዋና ዳይሬክተር ክፍሊ ቴክኒካውን ሞያውን ትምህርቲ ኣቶ ተስፋይ ስዩም ድማ ቤት ትምህርቲ ስነኪነት ዊና ኣብ ዝሓለፈ 36 ዓመታት ዘፍረየቶም ሓያሎም መንእሰያት ኣብ ዝተፈላለየ ከባቢታት ሃገር ኣድማዒ ስራሕ ይዓሙ ከም ዘለዉ ብምጥቃስ ዘመናዊ ናውቲ ንምዕጣቕ ብዕቱብ ይስራሕ ከም ዘሎ ገሊጹ። ወኪል ተመረቕቲ ብወገና መሰረታዊ ሞያዊ ዓቕሚ ደሊቦም ከም ዘለዉ ብምሕባር ሃገር እትጠልቦ ኣበርክቶ ክገብሩ ድልዋት ምዃኖም ኣረጋጊጻ። ኣብ መወዳእታ ፀብለልታ ንዘርኣዩ ተምሃሮ ክሽለሙ ከለዉ ብተመረቕቲ ዝፈረየ ስራሕ ንምርኢት ቀሪቡ። ቤት ፅሕፈት ኣገልግሎት ውሸባ ብቑልን እንስሳ ንኡስ ዘባ ተሰነይ ዘይሕጋዊ ፍርያት ሕርሻ ንምቁፅፃር ውፅኢታዊ ስራሕ ይዓምም ከም ዘሎ ተገሊጹ። በዚ መሰረት ብ13 ሰነ ብዘይሕጋዊ መንገዲ ናብ ሃገር ክኣቱ ዝተፈተነ ፍርያት ሕርሻ ኣብ ትሕቲ ቁፅፅር ከም ዝወዓለ ሓላፍቲ ቤት ፅሕፈት ኣቶ ዘርእሰናይ ፀጋይ ሓቢሩ። እቲ ዝተታሕዘ ፍርያት ሕርሻ ኣሕምልትን ፍረታትን ከምኡውን እንቃቑሖን ፈልስታትን ከም ዘጠቓልል እውን ገሊጹ። እቲ ንብረት ዝምልከቶም ኣካላት መንግስቲ ኣብ ዝተረኸብሉ ናይ ምቅፃል ስጉምቲ ከም እተወስዶ ብምሕባር ነጋዶ ዘይሕጋዊ ፍርያት ሕርሻ ዘኽትሎ ጥዕናውን ማሕበረ ቁጠባውን ሳዕቤናት ተገንዚቦም ክቁጠቡ ፀዊዑ። ሚኒስትሪ ሕርሻ ምስ ምቅልቓል ሕማም ኢንፍሉዌንዛ ኣዕዋፍ ኣብ ዓለም ኣብ 2005 ብኣዋጅ ደረጃ እታው ጭቃዊትን እንቃቆሖን ደው ከም ዘበለ ዝፍለጥ ኮይኑ ሓሓሊፉ ብዘይሕጋዊ መገዲ ክኣቱ ዝፍትን ንምቁፅፃር ዕቱብ ፃዕሪ የካይድ ከም ዘሎ ፀብጻባት የረድ። ሓላፊ ቤት ፅሕፈት ኣገልግሎት ውሸባ ብቑልን እንስሳን ንኡስ ዘባ ተሰነይ ኣቶ ዘርእሰናይ ፀጋይ ኣብ መደምደምታ ብዘይካቲ ብዝምልከቶም ኣካላት ብቕዓቱ ተረጋጊፁ ዝኣቱ ፍርያት ሕርሻ ካልእ ኩልኩል ከም ዝኾነ ኣነፂሩ። ብምክንያት 14 ሰነ ዓለምለኻዊ መዓልቲ ልግሲ ደም ኣባላት እዚ ምዕራብን ፖሊስ ዞባ ጋሽባርካን ብ13 ሰነ ደም ለጊሶም። ዕላማቲ ኣብ ቀፅሪ ሆስፒታል ባረንቱ ዝተኻየደ ናይ ልግሲ መደብ ትሕዝቶ ባንክ ደም ብምስሳን ሂወት ዜጋታት ንምድሓን ከም ዝኾነ ኣብ ጨንፈር ጥዕና ዞባ ጋሽባርካ ሓላፊ ኣህዱ ሕክምናዊ ኣገልግሎት ነርስ ተስፋ ኣለም ተወልደ ገሊጹ። በብእዋኑ ብዝካየድ ጎስጓሳት ንቕሓት ዜጋታት እናበረኸ ብምምፅኡ ልግሲ ደም ኣብ ሰራሕተኛታት መንግስቲ፣ ተምሃሮ፣ ህዝቢ፣ ኣባላት ሓይልታት ምክልኻልን ፖሊስን ከም ባህሊ እናሰረፀ ብምምፅኡ ኣብ ትካላት ጥዕና ክርአ ዝፀንሐ ፀገማት ብተዛማዲ ይቃለል ከም ዘሎ ኣብሪሁ። ነርስ ተስፋ ኣለም ብዘይካዚ ቁጠባዊ ትሕዝቶ ማሕበር ንክሕይል ሰብ ፀጋን ትካላት መንግስትን ኣበርክቶኦም ክዕዝዙ ኣዘኻኺሩ። ኣብ ዞባ ማእከል ብምክንያት 20 ሰነ መዓልቲ ሰማዕታት ኤርትራ መእተታዊ ንጥፈታት ተሰላሲሉ። በዚ መሰረት መበል 35 ዓመት ናፅነት ኣብ ሃገሮም ንምብዓል ዝመፁ ኤርትራውያን ነበርቲ ሆላንድ ብ11 ሰነ ኣብ መካነ መቓብር ሓርበኛታት ኣስመራ ከምኡውን ኣባላት ማሕበር ምትሕጋዝ ክፍለ ሰራዊት 85 ነበር ስራሕተኛታት ሃገራዊ መወከሲ ሆስፒታል ሓሊበትን ሚኒስትሪ ፋይናንስን ሃገራዊ ልምዓትን ብ13 ሰነ

ኣብ ቀፅሪ ሃገራዊ መወከሲ ሆስፒታል ሓሊበት ምኩስኳስ ኣግራብን ወፈራ ፅሬትን ኣካይዶም። በተወሳሳሊ ብ16 ሰነ 13 ስራሕተኛታት ኤሪቴል ኣብ መቓብር ሓርበኛታት ኣስመራ ተመሳሳሊ ንጥፈታት ዓሚሞም። ኣብ ከተማ ከረን ኩሉ ዓቕምታትና ንጥሬት ከተማና ብዝብል ቴማ ህዝቢ ሰራሕተኛታት መንግስትን ኣባላት ሰራዊትን ዝተሳተፍዎ ሰፊሕን ኣድማዕን ወፈራታት ፅሬት ብ13 ሰነ ተኻይዱ። እቲ ብሓገዝ ናይ ፅዕነት መካይን ዝተኣመ ስራሕ ኣዝዩ ውፅኢታዊ ከም ዝነበረ ኣዋሃድቲ ናይቲ ስራሕ ሓቢሮም። ሓላፊ ምክትታል ከባቢታት ከተማ ከረን ኣቶ በኺት ግብጣን ብወገኑ እቲ መደብ ብምውሃድ ምምሕዳራት ዞባ ኣንሰባን ከተማ ከረንን ከም እተወደበ ብምጥቃስ ንተራ ኣመሓደርቲ ከባቢ መራሕቲ ዞናት ከምኡውን መራሕቲ ንኡስ ጨናፍርን ጉጅለታትን ህግደፍ ሞጊሱ። ኣብ ከተማ ከረን ዝርከባ ውሃብቲ ኣገልግሎት ትካላት ቱሪዝም፣ ንግድን ሰንዓን ከምኡውን ካልኦት ተመሳሳሊ ኣገልግሎት ዝህባ ትካላት ፅሬት ከባቢ ንምርግጋፅ ኣብ ዝካየድ ፃዕሪ ብንቕሓት ክዋስኣ ኣዘኻኺሩ። ሓላፊ ጨንፈር ኣከባቢ ዞባ ኣንሰባ መሃንድስ ተስፋ ማርያም ገብሪ ህይወት ብግድኡ ጥዕንኡ ዝተሓለወ ኣከባቢ ጥዑይ ሕብረተሰብ ከም ዝፈጥር ብምግላፅ ጉሓፍ ብግቡእ እንተመሓዲርናዮ ፀጋና እንተዘይኮይኑ ድማ ጠንቂ ሕማምን ብከላን ምዃኑ ኣረድዩ። እዚ ከምዚ ኢሉ እንከሎ ኣብ ንኡስ ዞባ ናቕፋ ምምሕዳር ከባቢ ማሬት ኣብ ምዕቃብ ሓመድን ማይን ዘተኮረ ወፈራታት ይሰላሰል ኣሎ። ነበርቲ ኣብ ዝሃብዎ ርእቶ ንጥፈታት ብዕቀብ ሓመድን ማይን ኣብ ምህብታም ታሕተባይታዊ ማይን እቶታውነት ሕርሻን ልዑል ግደ ስለ ዘለዎ ክሳብ ምጅማር ክራማት ብዝለዓለ መልክዑ ክቕፅልዎ ምዃኖም ገሊፆም። ክቡራትን ክቡራን ቀፅሉ ዝቐርብ ዘናዊ ፀይ ንምክህታልኩም ደጊመ ብክብሪ ዕድል ዜና ወፃኢ ክንሰግር፣ ብሪጣንያ ንዝመፅእ ክልተ ዓመታት ዝተመስርሐ ዩራኒየም ናብ ዩክሬን ከም እትልእኽ ኣፍሊጣ። እቲ ስጉምቲ ኣካል ናይቲ ሓይሊ ኤሌክትሪክ ዩክሬን ንምድጋፍ ዝዓለመ ናይ 280 ሚልዮን ዶላር ስምምዕ እዩ። ቀዳማይ ሚኒስትር ብሪጣንያ ኬር ስታርመርን ፕሬዚደንት ዩክሬን ቮሎዲሚር ዘለንስኪን ዝሓለፈ ሰሙን ኣብ ከተማ ለንደን ኣብ ዝገበሮ ርክብ እቲ ስምምዕ ተበፂሑ። ብመሰረት እቲ ስምምዕ ዝተመስርሐ ዩራኒየም ዩሬንኮ ብዝተባህለ ኣብ ብሪጣንያ ዝመደበሩ ኩባንያ ናብ መንግስታዊ ትካል ክሎሳዊ ፀዓት ዩክሬን ክለኣኽ እዩ። እዚ ከምዚ ኢሉ እንከሎ ቀዳማይ ሚኒስትር ብሪጣንያ ኬር ስታርመር ኣብ ልዕሊ ሩስያ ሓድሽ እገዳ ኣፅዲቑ። እቲ ንኣታዊታት ፅላት ነዳዲ ሩስያ ንምድኻም ዝዓለመ እገዳ ኣብ ምምልላስ ነዳድን ጋዝን ዝነጥፋ መራኽብ ዘነፃፀረ እዩ። በዚ መሰረት ጠቕላላ ቁፅሪ ናይተን ብሪጣንያ እገዳ ዝገበረትለን ናይ ሩስያ መራኽብ ልዕሊ 600 በፂሕሎም። ብሪጣንያ ኣቐዲማ ኣብ ልዕሊ 3,000 ውልቀ ሰባትን ትካላትን ሩስያ እገዳ ከም ዝወሰነት ፀብጻባት ይሕብሩ። ህንድን ስሎቫኪያን ትማሊ 15 ሰነ ዝምድነን ናብ ኩሉ መድያዊ ሽርክነት ንምዕባይ ተሰማሚዐን። እዚ ስምምዕ ዝተበፅሐ ናብ ስሎቫኪያ መብፃሕ ዝፈፀመ ቀዳማይ ሚኒስትር ህንዲ ናሬንድራ ሞዲ ኣብ ከተማ ብራቲስላቫ ምስ ቀዳማይ ሚኒስትር ስሎቫኪያ ሮበርት ፊኮ ኣብ ዘካይዶ ርክብ እዩ። ክልቲኦም መራሕቲ ኣብ መድያት ምክልኻል፣ ንግዲ፣ ቴክኖሎጂ፣ ፀዓት፣ ትምህርቲ፣ ምህዞ፣ ምምካት ሽበራን ርክብ ህዝቢ ምስ ህዝብን ዝካየድ ምትሕብባር ንምድፋዕ ሰፊሕ ዘተ ኣካይዶም። ብዘይካዚ ሓበራዊ ምርድዳእን ምትእምማንን ንምሕያል ኣብ መንጎ ትካላት መንግስቲ፣ ሓገግቲ ኣካላትን ሓንፀፅቲ ፖሊሲን ዝካየድ ርክብ ክዛይድ ተሰማሚዖም። ቀዳማይ ሚኒስትር ህንዲ ናሬንድራ ሞዲ ኣብ ዝሃቦ መግለፂ ክልተኣዊ ዝምድና ናብ ኩሉ መድያዊ ሽርክነት ንምዕባይ ዝተወስደ ውሳኔ ኣብ መንጎ ክልቲአን ሃገራት እናማዕበለ ንዝኸይድ ዘሎ ድልዱል ምትእስሳር ዘንፀባርቕ ምዃኑ ሓቢሩ። እዚ ከምዚ ኢሉ እንከሎ ክልቲአን ሃገራት ኣብ ፅላታት ምክልኻል፣ ዲጂታላዊ ቴክኖሎጂ፣ ትምህርቲ፣ ቱሪዝም፣ ስነ ፍልጠታዊ ምርምር፣ ምፍራይ ዜናዊ ትሕዝቶታትን ካልእን ናይ ምትሕብባር ስምምዓትን ሓበራዊ ናይ ምርድዳእ መዘክርን ተፈራሪመን። ብዘይካዚ ስሎቫኪያ ነቲ ህንዲ ኣብ ባይቶ ፀጥታ ውድብ ሕብራት ሃገራት ቀዋሚት ኣባል ንክትከውን ተቐርቦ ዘላ ጠለብ ዘለዋ ደገፍ ደጊማ ኣረጋጊፃ። ቀዳማይ ሚኒስትር ህንዲ ኣብ ስሎቫኪያ መብፃሕ ክፍፅም ድሕሪ 93 እዚ ናይ ፈለማ እዩ። ብ52 ዝዓይነታ ደብዳቤት ነፋሪት ኣሜሪካ ትማሊ 15 ሰነ ወዲቓ ብምሕምሻሻ 8 ተሳፈርታ ብምልኦም ከም ዝሞቱ ተቓሊሑ። እታ ነፋሪት ስሩዕ ናይ ፈተነ ተልእኾ ንምክያድ ኣብ ክፍለ ሃገር ካሊፎርኒያ ካብ

ዝርከብ መደበር ኣየር ድሕሪ ምብጋሳ ነዊሕ ከይፀንሐት ከም እተሓምሸሸት እዩ ዝግለጽ ዘሎ ጥንቅጥ ሓደጋ ንምፍላጥ መርመራ ይካየድ ከም ዘሎ ሰበስልጣን ኣሜሪካ ሓቢሮም ይኹን እምበር እቲ መርመራ ብወግዒ ተጻርዩ ንህዝቢ ክግለጽ ክሳብ 6 ኣዋርሕ ክወስድ ከም ዝኽእል ተሓቢሩሎ ኣሜሪካዊ ኩባንያ መፍረ ነፈርቲ ቦይንግ 2 ካብቶም ግዳያት ሰራሕተኛታቱ ምዃኖም ኣረጋጊጹ እዚ ከምዚ ኢሉ እንከሎ ኣብ ተመሳሳሊ መዓልቲ 2-22-M3 ዝዓይነታ ስትራቴጂያዊ ደብዳቢት ነፋሪት ሩስያ ወዲቓ ከም እተሓምሸሸት ሚኒስትሪ ምክልኻል ገሊጹ እቲ ሚኒስትሪ ኣብ ዘውፅኦ መግለጺ እታ ነፋሪት ልሙድ ናይ በረራ ልምምድ ተካይድ ከም ዝነበረት ሓቢሩሎ ኩሎም ኣባላት እታ ነፋሪት ብሰላም ከም ዝወፁን ኣብ ህይወት ዝወረደ ክሳራ ከም ዘየለን እውን ብተወሳኺ ኣነጺሩ ጥንቅቲ ሓደጋ ኣብ ሞተረ ዘጋጠመ ምብልሻው ክኸውን ከም ዝኽእል እዩ ዝእመት ዘሎ ኤሮጳዊ ሕብረት ንመስርሕ ምፅምባር ዩክሬንን ሞልዶቫን ዝምልከት ዝርርብ ብወግዒ ኣበጊሱ ኣምባሳደራት 27 ኣባል ሃገራት ናይቲ ሕብረት ብ2 ሰነ ኣብ ከተማ ብራስልስ ኣብ ዘካየድዎ ኣኼባ ምስ 2 ሃገራት ኣብ ላክሰምበርግ ዳግማይ ዝርርብ ክጅምር ከም እተሰማምዑ ዝዝከር እዩ እቲ ትማሊ 15 ሰነ ዝተኸፍተ ናይ መጀመርያ ምዕራፍ ዝርርብ ኣብ መሰረታውያን መትከላትን ክብርታትን ናይቲ ሕብረት ዘተኮረ ምዃኑ ተገሊጹሎ መራሕቲ ኤሮጳዊ ሕብረት ንምፅምባር ዩክሬንን ሞልዶቫን ዝምልከት ዝርርብ ኣብ ወርሒ ታሕሳስ 2023 ክጅምር እኳ እንተተሰማምዑ ብቀዳማይ ሚኒስተር ቪክቶር ኦርባን ዝምራሕ ዝነበረ መንግስቲ ሃንጋሪ ብሰንኪ ዘቕረቦ ተቃውሞ ደው ከም ዝበለ ዝዝከር እዩ መስርሕ ምፅምባር ናብ ኤሮጳዊ ሕብረት ካብ ሕርሻ ክሳብ ንግዲ ኣብ ዝዝርጋሕ ሰፊሕ ዝርርብ ፖሊሲ ክካየድ ከም ዝጠልብ እዚ መስርሕ እዚ ድማ ነዊሕ ዓመታት ክወስድ ከም ዝኽእል ጸብጻባት ይሕብሩ ዩክሬንን ሞልዶቫን ናብ ኤሮጳዊ ሕብረት ንምፅምባር ኣብ 2022 ወግኣዊ ሕቶ ከም ዘቕረባ ኣይርስዓን ሩስያ ኩናት ዩክሬን ብሰላም ንምዕራፍ ዝሓለፈ ዓመት ኣብ ኣላስካ ኣብ ዝተኻየደ ርክብ ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ቭላድሚር ፑቲንን ንዝቐረበ እማመ ንምትግባር ቅርብቲ ከም ዘላ ሚኒስተር ጉዳያት ወፃኢ ሰርጌይ ላቭሮቭ ሓቢሩ ሃገሩ እቲ ብኣሜሪካ ዝቐረበ እማመ ሰላም ከም እትቐበለቶን ንትግባሪኡ ከም እትሰርሐን ዝጠቐሰ ሚኒስተር ላቭሮቭ ዩክሬን ከምቲ ዝድለ ትስዕቦ ከም ዘየላ ወቒሱ ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ቭላድሚር ፑቲንን ብ15 ነሓሰ 2025 ኣብ ኣላስካ ኣብ ዘካየድዎ ታሪካዊ ተባሂሉ ዝተጠቕሰ ርክብ ኣብ ጉዳይ ኩናት ዩክሬን እወታዊ ዝርርብ ከም ዘካየዱ ዝፍለጥ እዩ ፕሬዚደንት ዶናልድ ትራምፕ ኣብቲ ርክብ ዘቕረቦ እማመ ሰላም ኩናት ዩክሬን ብሰላም ንምዕራፍ ዝሓሸ ኮይኑ ከም ዝረኸበቶ እያ ሩስያ እትገልጽ ይኹን እምበር ሃገራት ኤሮጳ ነቲ ናይ ሰላም ተበግሶ ንምትዕንቓፍ ይሰርሓ ከም ዘለዋ ሩስያ ክትወቅስ ጸኒሓ እያ እዚ ከምዚ ኢሉ እንከሎ ኣሜሪካ ኣብ ጉዳይ ኩናት ዩክሬን ዝዝቲ ብፍሉይ ልኡኽ ፕሬዚደንት ትራምፕ ስቲቭ ዊትኮፍ ዝምራሕ ተዛታይ ጉጅለ ኣብ ቀረባ ግዜ ናብ ሃገሩ ክትልእኽ ምዃና መንግስቲ ሩስያ ሓቢሩ ፕሬዚደንት ትራምፕን ፕሬዚደንት ፑቲንን ኣብ ጉዳይ ኩናት ዩክሬንን ዝምድና ሃገራቶምን እወታዊ ውፅኢት ከም ዝነበሮ ዝተጠቕሰ ተደጋጋሚ ናይ ቴሌፎን ዝርርብ ከካይዱ ምፅንሖም ይግለጽ ኣሜሪካ ኣብ ልዕሊ እቶ ፍርያት ነቢት ፈረንሳ ናይ 100 ሚታዊት ቀረጽ ክትውስን ከም እትኽእል ኣጠንቂቓ ፈረንሳ ኣብ ልዕሊ ቴክኖሎጂያዊ ፍርያት ሃገሩ ወስናቶ ዘላ ወፃእ ቀረጽ ምስ ዘይተልዕሎ ነቲ መደብ ከተግብሮ ከም ዝኽእል ፕሬዚደንት ዶናልድ ትራምፕ ሓቢሩሎ ፈረንሳ ነቲ ኣሜሪካ ዘቕረበቶ መጠንቀቕታ ብዝምልከት ዝሃበቶ ምላሽ ዘጌት የለን ኣሜሪካ ነቲ ውጥን ምስ እተተግብሮ ንግዳዊ ዝምድና 2 ሃገራት ብኣሉታ ክጽሎ ከም ዝኽእል ይእመት ፈረንሳ ዓመታዊ ብገምጋም 12.5 ቢልዮን ዶላር ዝዋግኡ ፍርያት ነቢት ናብ ኣሜሪካ ከም እትልእኽ ጸብጻባት የረዱ ኣውስትራልያን ጃፓንን ዝኸተሞ ኣብ መዳይ ምክልኻል ጸዓትን ብርቂ ማዕድናትን ዘተኮረ ናይ ምትሕብባር ስምምዕ ክሳብ መወዳእታ ናይዚ ዓመት እዚ ከተግብርኦ ከም ዝጅምራ ኣፍሊጠን 2 ሃገራት ቀረብ ጸዓት ብርቂ ማዕድናትን መግብን ንምውሓስ ብሓባር ክሰርሓ ኣብ ፈለማ ዝሓለፈ ወርሒ ግንቦት ከም እተሰማምዓ ዝፍለጥ ኮይኑ ኣውስትራልያ ብርድ ፕሮጀክት ብርቂ ማዕድናት ዝውዕል 1.3 ቢልዮን ዶላር ደገፍ ከም እትገብር ተገሊጹ እዩ ብዘይካዚ ኣውስትራልያን ጃፓንን 7 ቢልዮን ዶላር ዝግመት ወታደራዊ ውዕል ከም ዝኸተማ ዝጠቐሱ ጸብጻባት እቲ ውዕል ኣውስትራልያ 11 ዘመናውያን መራኽብ ካብ ጃፓን ክትሽምት ዘጠቓልል ምዃኑ የረድኡ
اتينا متحببار وعل زو

ኣዊ ሰላምን ርግኣትን ንምርግጋጽ ወሳኒ ከም ዝኾነ መንግስታት ክልቲአን ሃገራት ሓቢሮም ኣለዉ። ህዝባዊት ሪፓብሊክ ቻይና ኣብ ዝተፈላለዩ መድያት ዝነጥፋ 8 ሳተላይታት ብሓደ ሮኬት ወንጪፋ። እዘን ናብቲ መዓልቲ 15 ሰነ ኣብ ዘውግሐ ለይቲ ዝተወንጨፋ ሳተላይታት ኣብ መራኸቢታት ምክትታል ክሊማዊ ነውፂ፣ መፅናዕቲ ሕርሻን መስርሕ ምኽታምን ዘተኮረ መፅናዕቲ ከካይዳ የን። እቲ ተልእኾ መቐፀልታ ናይቲ ሃገሩ ፅላት ጠፈር ንምምዕባል ተካይዶ ዘላ እቦታዊ ገስጋስ ምዃኑ ማእከል ምርምር ጠፈር ቻይና ገሊጹ። ቻይና ነቲ ፅላት ንምምዕባል ኣብ 2022 ናይ ገዛ ርእሳ መደበር ጠፈር ከም ዝደኮነት ኣይርስዕን። ክብራትን ክርባን ዘነቅድ ምዛምና ኣርስታቶ ክለግመልኩም ቤት ትምህርቲ ስነ ኪነት ወይ ናይ 18 ተምሃሮ ብሰርተፊኬት ኣምሪቓ ቤት ፅሕፈት ኣገልግሎት ውሸባ ብቑልን እንስሳ ንኡዘባ ተሰነይ ዘይሕጋዊ ፍርያት ሕርሻ ንምቁፅፃር ይነጥፍ ኣሎ። ኣብ ዞባ ማእከል ምክንያት 20 ሰነ ማተታዊ ንጥፈታት ተሰላሲሉ። ብሪጣንያ ንዝመፅእ 2 ዓመታት ዝተመስርሐ ዩራኒየም ናብ ዩክሬን ከም እትልእኽ ኣፍሊጣ። ህንድን ስሎቫኪያን ዝምድነ ናብ ኩሉ መድያዊ ሽርክነት ንምዕባይ ተሰማሚዐን። ብ52 ዝዓይነታ ደብዳቢት ነፋሪት ኣሜሪካ ወዲቓ ብምሕምሻሻ 8 ተሳፈርታ ብምሉኦም ከም ዝሞቱ ተቓሊሑ። ንምክታል ክሪ መስክር ምስ ተረፍ መደባት ኤርቲቪ ክሓድገኩም ብወገነ ግን ብርኹም ዓልቲ

سلام كميت علو زي غوركم تعزب تعلتها وزينا سبورت انه زينا زغرب لكم ميكال حرقم بفدرشن سرغاتين زوبا ماكل بمغنيات مبساسا حمشن عمت بعلنا صنت تودي بك كار زغني سبورتا وددا تزازيمو فدرشن سرغاتين زوبا ماكل بمغنيات معلتنا صنت ككايدو زغني ودد سرغاتين زحالف السنبت عصوت ربعة السنة اب جيمنازيوم همامت بستخايدو ودد تزازيمو ኣብዚ ክካየድ ዝቕኒ ውድድር ተወዳድርቲ ብ4 ክልል ዕድመ ተኸፋፊሎም ውድድሮም ኣሰላሲሎም ተወዳድርቲ ክልል ዕድመ 12 ዓመት ኣብ ዘካየድዎ ፀወታ ኤስሮም በኽሪ ፅዮን ኤስሮም በረኸት ነቢ ዮናስ ካብ ቀዳማ ክሳብ 3ይ ደረጃ ሒዞም ተወዳድርቲ ክልል ዕድመ 15 ዓመት ኣብ ዘካየድዎ ፀወታ ድማ ኣብ ናይ ደቂ ኣንስትዮ ድባብ ዮናስ ቀዳሚቶ ክትወፅን ከላ ሰሲና እዮብ ስዒባቶም ኣብ ናይ ደቂ ተባዕትዮ ድማ ኣቤል ብርሃነ እሰይ ኣዘዞም ዮናታን ብርሃነ ቀዳሞ 3ለስተ ዕወታት ኮይኖም ኣብ ክልል ዕድመ 15 ክሳብ 18 ዓመት ዝርከባ ተወዳድርቲ ደቂ ኣንስትዮ ኣብ ዘካየዱ ፀወታ ድማ ሆስቲና ሓድሽ ኤልዳና እዮብ ናርዶስ ዮና ክዕወታ ከልዋ ኣብ ናይ ደቂ ተባዕትዮ ከዓ ሴም ተስፋኣለም ዮስያስ ሶሎሞን ዮቤድ ሚካኤል ዕወታት ኮይኖም ልዕሊ 18 ዓመት ተወዳድርቲ ደቂ ኣንስትዮ ኣብ ዘካየዱ ፀወታ ሴልሆም ገብሩ ቀዳመይቲ ኮይና ክትዕወት ሴልሆም ዓብለሎም ካሊቲ ዮሳን ኪዳኒ ድማ ሳልሳይ ደረጃ ብምሓዝ ንውድድረን ፈፂመን ኣብ ተመሳሳሊ ክልል ዕድመ ውድድሮም ዘካየዱ ናይ ደቂ ተባዕትዮ ቀዳማይ ሶፎንያስ ሳምሶም ካልኣይ ሙሴ ዘምህረት ሳልሳይ ነቢ በረኸት ብምዃን ንውድድሮም ፈጺሞም ኣብዚ ብምኽንያት መዓልትና ፅነት ዝተኻየደ ውድድር ብክልቲ ፆታ 56 ተወዳድርቲ 124 ግጥማትን ብምስልሳል ውድድሮም ከም ዘካየዱ ፌደሬሽን ስርቃቴን ዞባ ማእከል ኣፍሊጦም ብምኽንያት 20 ሰነ መዓልቲ ሰማታት ብፌደሬሽን ቸስ ዞባ ማእከል ተወዲቡ ክካየድ ዝቕኒ ውድድራት ተዛዚሞም ፌደሬሽን ቸስ ዞባ ማእከል ብምኽንያት መዓልቲ ሰማታት ን3ለስተ መዓልትታት ኣብ ኒያላ ሆቴል ዘካየደ ውድድር ቸስ ተዛዚሞም እዚ መስዋእቲ ዋጋ ሓርነት ብዝብል ቴማ ዝተሰላሰለ ውድድራት ኣብ ቀዳማይን ካልኣይን ዲቪዥን ዘለዉ 33 ደቂ ኣንስትዮ ዝርከቦም 128 ተወዳድርቲ ተሳቲፎም ኣብ ምድብ ሀ ዝርከባ ደቂ ኣንስትዮ ኣብ ዘካየደ ውድድር ኤልሻሎም ኢስያስ ቀዳሚቲ ክትወፅን ከላ ሚለን ተስፋ ሚካኤል ብስራት መንግስቲ

0: ሳብ ኣዝሄል ሳሙኤል ማክዳ ኣርኣያ ስዒበና። ኣብ ተመሳሳሊ ምድብ ዝርከቡ ደቂ ተባዕትዮ ኣብ ዘካየዱ ግጥም ድማ ዳንኤል ደበሳይ፣ ኣሕመድ ገፋር፣ ያፌት ኣስመሮም፣ ኣሌክሳንደር ገብረ ኪዳን፣ ካብራል ተስፉ ካብ ቀዳማይ ክሳብ ሓምሻይ ዘሎ ደረጃታት ብምሓዝ ንውድድሮን ፈጺሞም። ኣብ ምድብ ለ ውድድሮን ዘካየዳ ደቂ ኣንስትዮ ተወዳደርቲ ደሊና ተኽለ፣ ሎሚንታ ነጋሲ፣ ሴሲና ቴድሮስ ቀዳሞ ሰለስተ ዕወታት ክኾና ከለዎ ኣብ ናይ ደቂ ተባዕትዮ ሮቤል ዮናስ ንመወዳድርቱ ረቲዑ ቀዳማይ ክወፅእ ከሎ ሲሞን ተመስገንን ኣብርሃም ቤየነን ድማ ተኸቲሎሞ። ተወዳድርቲ ኣብቲ ሰንበት 14 ሰነ ዝተኸደ ናይ መዛዘም ስነ ስርዓት ሽልማቶም ካብ ኢድ ዝተፈላለዩ ሓለፍቲ ተቐቢሎም። ኣብ ዜናታት ወፃኢ ዝሰግር ግጥማት ዋንጫ ዓለም ትማሊሶንን ሎሚ ሶልስ ንጎን ብዝተፈላለዩ ፀወታታት ቀፂሎም። ሳዕሸዓት ምሸት ፀወተን ዘካየዳ ኣባላት ሸምናይ ምድብ ዝኾነ ሃገራዊ ጋንታታት ስጳኛ ኬፕ ቨርዴን እየን ነይረን። እዘን ሃገራት ኣብ ምሳሌ ፊፋ ዘለዎን ደረጃታት ምስ ንምልከት ስጳኛ ኣብ ካልኣይ ደረጃ ዝተሰርዐት ክትከውን፣ ኬፕ ቨርዴ ግን ኣብ መበል 67 ተርታያ ተቐሚጣ ዘላ። ስለዚ እዚ ፀወታ ነታ ኣብዚ ውድድር ክዕወታ ካብ ዝኽእላ ሃገራት ብቐዳምነት ካብ ዝጥቀሳ ሓንቲ ዝኾነት ስጳኛ ልዕልታ ኣብዚ ውድድር ኣብ ታሪኻ ንፈለማ እዋን ተሳታፊ ዝኾነት ድሕሪ ኩራሳኡ ድማ ዝወሓደ ብዙሕ ህዝቢ ዘለዋ ተሳታፊት ናይዚ ውድድር ተባሂላ ኣርሲ ሰሪሓ ዘላ ኣፍሪቃዊት ሃገር ብዘይ ዝኾነ ፀቕጢነት ፀወታ ብምክያድ ክትዕወት እዩ ዝለዓለ ግምት ተዋሂብዋ። ናብ ፀወታ ምስ ንኸይድ ኣብ ናይ ቅድሚ ዕረፍቲ ግጥም ሃገራዊት ጋንታ ኬፕ ቨርዴ ካብ ትፅኢት ብዙሓት ወፃኢ ንሃገራዊት ጋንታ ስጳኛ ገቲራ ብምሓዝ ከተሰንብዳ ከላ ሓላው ልዳታ ቮዚና ድማ ንሓያሊ እትዋት ኳዕሳሱ ስጳኛ ክዓግድ ብምምሳዩ ኣገሪሙ እዩ። ናይ ቅድሚ ዕረፍቲ ፆታ ኣብዘይሸቶ ተዛዚሙ ድሕሪ ዕረፍቲ ኣብ ዝቐፀለ ካልኣይ ኣብረ ግጥም ስጳኛ ንከም ላሚን ያማልን ሜሪኖን ናብ ሜዳ ብምልኣኽ እኳ ነቲ ፆታ ክትቂሮ ተፈትነት ክመፅእ ዝኻለ ለውጢ ኣይነበረን። እቲ ፆታ ድማ ብዘይሸቶ ባዶ ባዶ ክዛዘም ከሎ ስጳኛ ኣብዚ ውድድር ብትሕቲ ትፅቢት ብዝኾነ ውፅኢት ንዓለም ከተሰንብድን ከላ ኬፕ ቨርዶ ድማ ኣብ በኽሪ ፆታ ነጥቢ ብምቓላ ኣብ ታሪኻ ሓድሽ ምዕራፍ ገንፂላ። ኣብዛ ግጥም ወዲ 40 ዓመት ሓላው ልዳት ናይዛ ሃገር ቮዚና ብሉፅ ተጻዋታይ ናይዛ ግጥም ተሰይሙ። ብዘይካዚ ዝተጻወታይ በቲ ዘርኣዮ ብቕዓት ኣብ ናይ ማሕበራዊ ሚድያ ማለት ናይ ኢንስታግራም ሕሳቡ ዝነበረ ብዝሒ ሰዓብቱ ካብ ትሕቲ 50,000 ኣብ ውሽጢ 7 ሰዓታት ናብ ልዕሊ 4.8 ሚልዮን ብምብፅሑ እውን ሶኒ 15 ሰነ 2026 ኣብ ታሪክ ናይ ዝተጻወታይ ተዘካሪት ዕለት ኮይና ሓሊፋ ኣላ። ሰዓት 10 ምሸት ፀወተን ዘካየዳ ኣባላት ሸሙናይ ምድብ ዝኾነ ሃገራዊ ጋንታታት ቤልጅምን ግብፅን እየ ነይረን። ኣብ ናይ ቅድሚ ዕረፍቲ ፀወታ ግብፂ ኣብ መበል 20 ካብ ኢማም ኣሹር ካብ መሓመድ ሳላሕን ዝተቐበላ ኩዕሶ ብልስቲ ሸቶ ከመዝግብን ከሎ በዛ ሸቶ ተሓጊዛኻ ግብፂ ሓደ ባዶ መሪሓን ዕረፍቲ ወፅያ። ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ግብፂ መገዲ ማርሙሽ ሓያሎ ሸቶ ክኾና ዝኽእላ ዝነበረ ዕድላት እኳ ተፈጥረት ቤልጅም ኣብ መበል 25 ናብ ሜዳ ቀራ ዘእተወቶ ሮሜሎ ሉካኩ ድሕሪ ሓንቲ ደቂቕ ብናቱ ፀቕጢ ተኸላኸሊ ግብፂ መሓመድ ሃኒ ናብ ገዛ ልዳቱ ሸቶ ብምዝጋቡ ቤልጅም ናብ ፀወታ ተመሊሳ። ብድሕሪ ዛ ሸቶ ክልቲኤን ሃገራውያን ጋንታታት ምዕውቲ ሸቶ ትኸውን ንምንዳይ እኳ ተሰርሓ ክሰልጠን ግን ኣይከኣለን። እቲ ግጥም ብናይ ሓባር ውፅኢት ሓደ ብሓደ ተዛዚሙ። ኣብዛ ፀወታ ንስሙያ ተፃወቲ ቤልጅም ካብ ስራሕ ወፃኢ ገይሮም ዘምሰዩ ተፃወቲ ግብፂ ኣብ ታሪክ ዋንጫ ዓለም ንፅበይዋ ዘሎ በኹሪ ዓወቶም ርኦም ክስእንዋ ከለዉ ሃገሮም ኣብዚ ውድድር ዓወት ካብ ዘይትሪ 92 ዓመታት ኣቑፂራ ኣላ። ሮሜሎ ሉካኩ ኣብዛ ግጥም ብሉፅ ተጻዋታይ ዝተባሃለ እዩ። ሓለቓ ግብፂ መሓመድ ሳላሕ ትማሊ መበል 34 ዓመት ዕለተ ልደቱ ከብዕል እንከሎ ንሸቶ ትኸውን ኩዕሶ ብምቕራቡ ኣብ ታሪክ ዋንጫ ዓለም ድሕሪ 1966 ንፈለማ ግዜ ኣብ እዋን ልደቱ ንሸቶ ትኸውን ኩዕሶ ዝቐረበ ተጻዋታይ ተባሂሉ ኣብ ታሪክ ሰፊሩኣሎ። ሎሚ ሰዓት 1 ለይቲ ዝተራኸባ ሃገራት ኣባላት ሻምናይ ምድብ ዝኾነ ሃገራውያን ጋንታታት ስዑድ ዓረብን ኡራጋይን እየ ነይረን። ኣብ ናይ ቅድሚ ዕረፍቲ ፀወታ ኡራጋይ ብዝተፈላለዩ ፈተነታት እኳ ንልዳት መጋጥምታት ትፍትኖ ተነበረት ውፅኢታዊት ኮይና ግን ኣይቀረበትን። ስዑድ ዓረብ ኣብ መበል 41 ንቕ ካብ ኣልኣምሪ ብዝረኸብታ ሸቶ መሪሓን ዕረፍቲ ወፅያ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ኡራጋይ ንፀወታ ብምዕብላል ናብ ልዳት ስዑዲ ብዝተፈላለዩ መጥቃዕታት ክፅጋዕ ድሕሪ ምፅናሕ ኣብ መበል 80 ደቂ ካብ ማክሲ ኣሩጆ ማዕረ ዝገብረታ ሸቶ ብምዝጋብ ነጥቢ ተማቒላ። ኣብዛ ፀወታ 9 እትዋት ኳዓሳሱ ዘድሓነ ሓላው ልዳት ስዑድ ዓረብ መሓመድ ኣልወይስ ብሉፅ ተጻዋታይ ተባሂሉ ተሰይሙ። ስዑድያ ዝመፅ 21 ሰነ ኣንጻር ስጳኛ ከምኡ ድማ ኡራጋይ ኣንጻር ኬፕ ቨርዴ ኣብ ተመሳሳሊ ዕለት ክራኸበን
1: They get closer, into the box, headed down, save! Another one, and they tie it at one!
0: ሰዓት 4 ወጋሕታ ግጥምን ዘካየዳ ሃገራውያን ጋንታታት ኢራንን ኒውዚላንድን እየን። እዘን ኣባላት ሻምናይ ምድብ ዝኾነ ሃገራት

ጅሙን ግብፅን ነጥቢ ብምቓልን ተዓዚበንና ሜዳት እየን። ኣብ ናይ ቅድሚ ዕረፍቲ ፀወታ ኒውዚላንድ ኣብ ሸዊዒቲ ደቂቃ ብኤሊጃ ጃስት ብዝረኸበታ ሸቶ ክትመርሕን ከላ ኢራን ኣብ መበል 32 ደቂቃ ብራዝያን ብዝረኸበታ ሸቶ ተመዓራርያን ዕረፍቲ ምሪሓ። ድሕሪ ዕረፍቲ ኣብ ዝቐፀለ ካልይ ኣብረት ፀወታ ኒውዚላንድ ኣብ መበል 54 ደቂቃ እንደገና ካብ ጃስት ካልኦት ሸቶ ብምርካብ ናብ መሪሕነት ክትምለስን ከላ ኢራን ድሕሪ 10 ድርካባት ፀወታ ብናይ ሓባር ውፅኢት 2-2 ተዛዚሙ። ኣብዛ ፀወታ ኢራናዊ ተፃዋታይ ራሚን ራዝያን ይብል ተፃዋታይ ተባሂሉ። ሕብራት መንግስታት ኣሜሪካ ካናዳን ሜክሲኮን ብሓባር ብምዃን ዘእንግድኦ ዘለዋ ዋንጫ ዓለም 2026 ሎም ሶሉስ ብዝተፈላለዩ ፀወታታት ቀፂሉ ከምሲ እዩ። ኣባላት ተሽዓይ ምድብ ዝኾና ሃገራውያን ጋንታታት ዘካይዶ ፀወታ ሎም ምሸት ተሰሪዑ ዘሎ ግጥም ክኸውን ብቆፃፅሪ ሃገርና ሰዓት 10 ምሸት ዝካየድ ግጥም ሃገራውያን ጋንታታት ፈረንሳን ሴኔጋልን እቲ ዝለዕለ ግምት ተዋሂቦ ዘሎ እዩ። ዘን ሃገራት ቅድሚ 24 ዓመታት ማለት ኣብ 2002 ኣብ መኽፈቲ ፀወታ ተራኺበን ኣብ ዝነበራሉ ሴኔጋል ሓደ ባዶ ተዓዊታ ምንባራ ዝዝከር ኮይኑ ኣሰልጣኒ ናይዚ ሃገራዊት ጋንታ ፐፐትያው ድማ ኣባልታ ሃገራዊት ጋንታ ዝነበረ ክኸውን ድሕሪ 24 ዓመታት ድማ ከም ኣሰልጣኒ ብምዃን ካልእ ታሪክ ክደግም ትፅኢት ይግበር። ኣሰልጣኒ ሃገራዊት ጋንታ ፈረንሳ ዲድየር ዶሻምፕ ብዛዕባ ናይ ሎ ምሸት ፀወታ ኣመልኪቱ ትማልሶን ኣብ ዘካየዶ ጋዜጣዊ መግለፂ ሓቂኡ ገሊኦም ናይ ፅባሕ ፀወታ ሎ ምሸት ምዃን እዩ ብምዕዋት ሕነና ክንፈዲ ዝደልዩና ወገናት ኣለዉ፣ ግና ኣብ ኩዕሶ እግሪ ሕነ ምፍዳይ ዝበሃል ነገር የለን። ቅድሚ 24 ዓመታት ሴኔጋል ረቲዖምና ነይሮም እንኳ ሓጎሰኩም እብሎም። ናይ ሽዑ ነገር ተዓፅዩ ሓድሽ ምዕራፍ ከዓ ተኸፊትሎም። ሓደ ነገር ክብሎ ዝደሊ ግን ዚ ውፅኢት ናብ ረብሓና ንክንቅየር ኢና ክንሰርሕ ክብል ተዛሪቦ። ዶሻምፕ ብምቕፃል ሴኔጋል ቀላል ዘይኮነት ሃገራዊት ጋንታ ምዃና ኣብ ውድዳት ኣፍኮን ብብሉፃት ተፃወታ ተሓጊዛ ዕውቲ ክትከውን ዝበቕዐት ሓንቲ ካብ ብሉፃት ሃገራውያን ጋንታታት ዓለምና እያ። ስለዝኾነ ኣንጻራ ዝካየድ ግጥም ጥንቁቕ ዝኾነ ፀወታ ብምክያድ ንኽንዕወት ክንሰርሕ ኢና ክብል ወሲኹም። ሃገራውያን ጋንታታት ዒራቅን ኖርወይን እውን ፅባሕ ረቡዕ ሰዓት 1 ለይቲ ክራኸበን። ዝኸበርኩም ተዓዘብቲ ንሎሚ ዝተዳልዉ ዕለታዊ ዜና ስፖርት ኣብቲ ፍፅም ስለምክትታልኩም ኣዝየ መስኪ ምስ ተረፉ መርባቶ ኤርቲቪ ሓድጎኩም ብወገነይኩም ሰላም።

0: ገጽታ ገጽታ ዘርስታ ሐዳሽ ተከታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞልሃንደ
2: ኣይፈለጥኩ መጽሓርያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጸናቶ ሰላም ሰባት ከተዕኑ ሰሓን ስነትካ ከም ጥንታ ቆጢርካ ሕነ ክትሰድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ብኽፍኣት ክትረሩ ቤትካ ጓኒኻዮ ሞፍቶ ጓሓላሉ
1: ቅድሜኹም ፀሓይ ዝረኣና ምዃና ዝፈለደ
3: እንታይ ማለት ከይ ተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበየ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
1: ካልእ ነገር ተዓልም ስለ ዘለኻ መድቀሲንካ
4: ብገንዘበይ ድለይተይ ክገብር ኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ እያ ገጽታ ደራስን ዳይረክተርን ዮናስ ተኸስተ አፍራይ ጀር ስቱዲዮ ዋና አፍራይ ሚኒስትሪ ዜና

ምህናፅ ሃገር ዘየቋርፅ ምስርሕ ዝሓትት ናብቲ ዝድለ ክብታ ንምብፃሕ ከዓ ወትሩ ሓያልን ረቂቕን ስራሕ ይጠልብ። ጉዕዞ ልምዓትን ዳግመ ህንፀትን ኤርትራ ኣብ ዓሚቑን ተርግርን መሰረት እዩ ተሰሪቱ። ዓበይትን ጽኑዓትን ዓንድታት ድማ ኣቖይሞሞ ቤት ቅድሚ ምህናፅካ መን ከም ተስፍረሉን ተንብረሉን ክትፈልጥን ክትውስንን ናይ ግድን እዩ። ሓርነት ዘምጻእካሉ ህዝቢ እውን ቅድሚ ናብ ሰፊሕ ዳግመ ህንፀት ሃገር ምፅምባርካ መንነት ክትህቦ ይግባእ። ኣነ ኤርትራውየ ዝብለሉን ዝሕበነሉን መንነት ክህልዎ ኣለዎ። ነዚ ዕላማን ክንዩ ንዝጥምት መንግስቲ ኤርትራ እምበኣር ንመደባት ዳግመ ህንፀትን ልምዓትን ብመሰረትን ሰራውርን ጀሚርዎ። ኣብ 1992 ልክዕ ድሕሪ ዓመት ሓርነት ኤርትራ ቤት ፅሕፈት ዜግነትን ኢሚግሬሽንን ብምቓም ኩሉ ኤርትራዊ ዜጋ መንነት ንክህልዎ ተሊሙ። ብዘደንቕ ቅልጣፈን ዝሕብን ዕማምን ከዓ ምልኣት ዕድመ ዝበፅሐ ኩሉ ኤርትራዊ መንነት ጨቢጡ። ድሕሪ ደጊም ኣነ ኤርትራውየ ወለቐት ስደተኛ ዝሕዝ ዜግነት ኣልቦ ሰብ ኣይኮንኩን። ብደምን ኣዕፅምትን ዝተቐለመ ኤርትራዊ መንነት ወኒነ የ ክብል ከኣለ። ኤርትራዊ ወረቐት መንነት ንማሕበራዊ፣ ቁጠባዊ፣ ፖለቲካውን ስነኣምራውን ርግኣት ዝፈጠረ ክስተት እውን እዩ። እዚ መሰረት ሓደ ካብ ዓበይቲ ሃገራዊ መደባት ህንፀት እዩ ነይሩ። ምዝገባ ዜግነትን ምዕዳል ወረቐት መንነትን ክንዮ ሓበን ዝኸይድ ዕማምን ስራሕን እዩ ኣሳሊጡ። እቲ ብደም ዝተረኽበ ሓርነት ብድምፂ ክረጋገጽ ዝኽኣለ ሓያል ስራሕ እውን እዩ። ህዝቢ ኤርትራ ነቲ ብፖለቲካዊ ዓሉቕ ዝተነፍጎ መሰል ብመሪር ተጋድሎን ከቢድ መስዋእትነትን ምስ ረጋገጸ ነቲ ዝኣመነሉ ንኣቐዲሙ ዘን ረፈረንድም ንምትግባር ሕጋዊ መስርሕ ተኸቲሉ ንማሕበረሰብ ዓለም ዓብዪ ትምህርቲ ዝኾነ ረፈረንድም ኣካይዱ። ምጽፈትን ኣወዳድባን ረፈረንድም መጽሕፍቲ ታሪኽ ብዕንቆት ክገልጹ ኣይክእሉን። ኣብቲ እዋንቲ ኩሉ ድምፁ ኸስምዕ ብዝኽእሎን ዝከኣሎን መንገዲ ተሳቲፉ፣ ብዓረብያ፣ ብቓሬዛ፣ ብሰብ ተጸይሩ ድምፁ ስሚዑ። እቲ ዝነበረ ስምዒታት ናይ ገዛ ርእሱ ተገንጺሉ ዘይውዳእ ሰነድ እዩ። ኣብ ምህናፅ ሃገርን ሃገራውነት እውን ናይ እምነ ኩርናዕ ቦታ ነይርዎ።

0: ህንፀት ሃገር ብምሉእ ሱታፌ ዜጋታት እዩ ዘረጋገጽ። ኣብ መደባት ህንፀት ሃገር ነፍሲ ወከፍ ኤርትራዊ ዜጋ እጃሙ ከበርክት ተዓዲሙ ንምትግባር እቲ መደብ ሓያል ጻዕሪ ተኻይዱ። ብሕልፍቶም ብኣዘራዕ መግዛዕቲ መረበቶም ገዲፎም ዓዲጓና ክስደዱ ዝተገደዱ ዜጋታት ናብ ሃገሮም ተመሊሶም ኣብ መደባት ዳግመ ህንፀት ክሳተፉ ባይታ ተጻጢሕሎም። ምምላስን ምጥያስን ስደተኛታት እውን ድሕሪ ናጽነት ካብ ዝተዓመሙ ዓበይቲ መደባት ልምዓት እዮም። ካብ 1992 ክሳብ 1995 ኣብ ውሽጢ 3 ዓመታት 14 ሚልዮን ኤርትራውያን ስደተኛታት ካብ ዝተፈላለያ ሃገራት ናብ ሃገሮም ተመሊሶም። እግሪ ዘይተኸለ መንግስቲ ዝተፈላለየ መትከል እግሪ ዝኾኑ ፕሮግራማት ኣዳልዩ። ካብ ቴንዳ ስደተኛ ወፂኦም ብሕርሻ ብንግድን ካልእ ሞያን ተጻይሶም ቀድም ገዛ ርእሶም ክኢሎም ኣብ ሃገራዊ መደባት ህንፀት ከዓ ምቕሉል እጃም ኣበርኪቶም። እዚ ሓደ ካብ ዓበይቲ መደባት ልምዓትን ህንፀትን እዩ ነይሩ።
1: እቲ ዓቕሚ እንተልዩ ናይ ትራንስፖርት ሓገዝ እውን ይወሃብ እዩ። ግን እቲ ናይ ትራንስፖርት ዓቕሚ ኣዝዩ ውሱን ስለ ዝኾነ መብዛሕትኦም ብናቶም ዓቕሚ እዮም ዝመፁ። እዚኣቶም ከምቲ ዝበልኩ ካብ ከተማታት ዝመፅኦም ካብ ማዓስከራ ዝመፁ ብዙሕ ፀገም ኣለዎም። እዚ እቲ ካብ የማን ፀጋም ካብ ቤተሰብ ድዩ ካብ ሓደ ሓገዝ ረኺቡ ከምኡ እውን ኣጉድኡ ሸይጡ ዘለዎ ንኣሽቱ ንኣሽቱ ንብረት ሸይጡ ዝመፅእ ማለት እዩ።

እቲ ካልእ ክፋል ከዓእቲ ብናትና በዚ ሕጂ ዝበልናዮ ብውድብ መልክዕ ዝመፅእ ማለት እዩ። ስለዚ ኣብ ሃገር ምስ ኣተወ እቲ ብፍኑ ዝኣቱ ዝበልናዮ ድሕሪ ሰለስተ ወርሒ ልክዕ ከም ኣብዚ ሃገር ዘሎ ኩሉ ኤርትራዊ ስደተኛ ምዃኑ ተሪፉ ልክዕ ኣብቲ ዘሎ ዓድታት ተመቓሪሑ ይነብር ማለት እዩ።

0: ምረት መግዛእቲ ዘየ ዝተማቐረ መቐረት ናፅነት ክግምግም ይሽገር እዩ። ናፅነት ምቁር እዩ፣ መቐረቱ ግን በቲ ዝተኸፍለ ዋጋ እዩ ዝልካዕ። ዋጋ ናፅነት ከቢድን መሪርን እዩ። ኣብቲ ናይ 30 ዓመት መሪር ተጋድሎ ሓፊስ ደም ፈሲሱ፣ ዓፅሚ ሓቂ ተቐቢሩ፣ ኮታ ልዕሊ 65 ሽሕ ተጋደልቲ ተሰውኦም፣ ክቡር ህይወቶም በጂ ሃገር ወፍዮም። ሚዛን ምስ ማእትነት ከቢድ እዩ። ሰማእት ረዚን ክብሪ ይውንኑ። ኣብ ቋሕን ሰምን ሽሞም ብኽብሪ ይለዓል ብዝኽሪ ሰማእታት። ብኡ እውን ደው ኣይበለን መንግስቲ ኤርትራ ንነፍሲ ወከፍ ስድራ ሰማእታት ብኽብሪ ወረቐት ምስክር ሓርበኝነት ዓዲሉ። እዚ ኽቡር ስራሕ እዚ መግለፂ ሓበንን ኩርዓትን ጥራይ ዘይኮነ መነፀሪ ትርጉም ናፅነት እውን እዩ። መንግስቲ ዓቕሙ ዝፈቕዶ መጠን ደቢሱን ስድራ ስውኣት ምንባይ ደቂ ስውኣትን ኣብ እንግድዑ ፀይሩ ናይ ሕልና ሓላፍነት ንመላእ ህዝቢ ኤርትራ ኣሰኪሙ። እቲ መሰረት ከዓ ብድልድሉ ይቕፅል ኣሎ።
1: ብሰለስተ መድረኻት ክገልፆም ደለኹ። ንኣብነት እቲ ቅድሚ ሕጂ ዝነበረ ናይ 30 ዓመት ብረታዊ ቃልሲ ኤርትራ ነቶም ዝሓለፉ ሂወት ሓቲታቶም እቲ መዐቀኒ ከዓ ሂወቶም ሂቦም ዋዶ እዩ መሊሶም ለኸ ሂወት ሓቲታቶም ሂወቶም ናፅነት ከዓ ምፅኦም ሕጂ እቲ መዐቀኒ ዝበለፀ መዐቀኒ እሱ ብድሕሪ ቀፂሉ ናፅነት መፅኡ እንደገና እውን ትርጉም ናይቶም 65 ሽሕ ዝሓለፉ ትርጉም ክህልዎ እንተኮይኑ ናፅነት ክትዕቀብ ኣለዋ። እሱ ድማ እቲ 20 ሽሕ መንእሰይ ዝሓለፈ ነቶም ናይ ዝሓለፉ 65 ትርጉም ሂቦ ዓቂብዎ ንሕና ከዓ ናይዞም ክልትዮም ድምር ሃገር ተሓተና ደለ ሕቶ ንምልስ ኣለና ዶ እንታይ እያ ክትሓተና ሃገር ኣብ ምዕባለ እያ ዘላ ሃገርና ሕጂ ብኩሉ እንትኑ ብቑዕ ዝኾነ መንእሰይ እያ ክትሓትት

ህዝባዊ ግንባር ኣንጻር ኩሉ ብድሆታት እናተቓለሰ ኣብ እዋን ብረታዊ ቓልሲ ዝሃነጾ ትካልን ትካላውነትን ተደጊፉ ድሕሪ ናጽነት ናብ መምሕዳር ከባቢ ዝወረደ ማሕወራት መንግስቲ ክቕውም ኣይተሸገረን፣ ግዜ እውን ኣይወሰደን። ንሰፊሕ ሱታፊ ህዝቢ ብሓፈሻ ንመንእስያት ከዓ ብፍላይ ክውድብ ኣይተሸገረን። ኣብ ግዜ ብረታዊ ቓልሲ ኣብ ሳሕል ዝቆሞ ቅርፂ ኣወዳድባ ድሕሪ ሓርነት እውን ካብ ክፍሊ ናብ ሚኒስትርታት ዓብይዎ። ነፍሲ ወከፍ ሚኒስትሪ፣ ኮሚሽን፣ ኮርፖሬሽን እውን ንዝቆማሉ ዕላማ ራእይ መትከልን ዝሓዘ ሰነድ ሕጊ ኣውጀን። ኣብ ምምዕባል ሰብኣዊ ዓቕሚ ዘተኮረ ኣብ ስራሕ ተዓሚሙ። እዚ ድማ ተሬር መሰረት ናይቲ ዓበ ህንፃ ክኸውን ክኢሉ

0: መንግስቲ ኤርትራ ማሕበራዊ ፍትሒ ከረጋግፅ ብምትከል እዩ ዝሰርሕ። ኣብ ፅባሕ ናፅነት ማሕበራዊ ኣገልግሎት ናብቲ ኣውራ ግዳይ መግዛእቲ ዝነበረ ከባቢታት ክዓምም ኣተኮረ። ካብ ከተማን ሓውሲ ከተማን ናብ ርሑቕ ገጠራትን ቁሸታትን ኣድሃበ። በተን ኣብ ሜዳ ታሪክ ዝስራሕ ኣህዱታት ህንፃ ኣቢሉ እውን መስመር ፅርጊያ ሃኒፁ ጎቦታት ቀዲዱ ሰጣሕን ሕፃውን መንገዲ ኣዘልዲሉ መገዲ መዓልትታት ዝነበረ ጉዕዞ ናብ ሰዓታት ኣውረደ። ካብኡ ዝዓበየ እውን ነፍሲ ወከፍ ዜጋ ኣብ ዓዲ እምበር ኣብ ቁሸት ፅሩይ ማይ ክሰቲ መሰሉ ምዃኑ ኣረጋጊፁ ቀረብ ዝስተ ማይ ንምውሓስ ብዓብኡ ኣብ ምዕቃብ ሓመድን ማይን ዘተኮረ ዓበይቲ ስራሕ ከሰላስል ተረእዩ። ሃገር ናይ ወለዶታት ሓረግን ሰንሰለትን እያ። ብሓደራን ሕድርን መንእሰይ ከዓ ትጸንዕ። መንእሰይ ማእገር ሃገር እዩ፣ መላግቦ ወለዶ እውን ንሱ እዩ። ግደን ግዴታን መንእሰይ ልዕሊ ኩሉ ምዃኑ ኣይካትዕን። ክብረትን ክብደትን ሕብረተሰብ ህላወን ቀጻልነትን ሃገር እውን ኣብ መንእሰይ ዝምልኮት። ነዚ ረዚን ሓላፍትነት ዝከም ዜጋ ብኩሉ እንትኡ ብቑዕ ካውን ይግባእ። ብቕዓት ብኣካል ብመንፈስ ብኣእምሮ እዩ ዝልካዕ። መንግስቲ ኤርትራ ከም ኣካል መደባት ዳግመ ህንፀት ሃገር ኣብ ህንፀት ናይቲ ሃገር ዝሃንፅ መንእሰይ ልዑል ኣተክሮ ገይሩ ሰሪሑ። ንተምሃሮ ባህሊ ስራሕን ፍቕሪ ሃገርን ክሓድሮ ምእንቲ መደባት ክረምታዊ ማእቶት ወዲቡ። ብዓብኡ ኸዓ ዋልታ ልምዓትን ምክልኻልን ካብ ምዃን ሓሊፎም ኣብ ሰፊሕ ሃገራዊ መደብ ብበቓዓት ዝዋስኡ መንእስያት ብመደብ ሃገራዊ ኣገልግሎት ሃኒፁ።
1: ሃገራዊ ኣገልግሎት ከምዚ ድሕሪ ናፅነት ዝመፀ ኣተሓሳስባ እሞ ብፍላይ ከዓ ምስ ምክልኻል ናይ ሃገር ተኣሳሰረ ኣምሲልካ ምርዱ ካብ መቓን ወፃኢ ኢኻ ትሪኦ ዘለኻ ማለት እዩ። ሃገራዊ ኣገልግሎት ኣብ ቅድሚ ናፅነት ኣብ ሓርነታዊ ቃልሲ ሃገራዊ ኣገልግሎት እዩ። ኩሉ ሰብ ንሃገሩ ክገልግል ኢሉዩ ተሰሊፉ ዝተኸፍለ መስዋእቲ ኩሉ ዓይነት ድኻማት ኩሉ ዓይነት ብድሆታት ብሃገራዊ ኣገልግሎት ኩሉ ሰብ ንሃገሩ ብተወፋይነት ናፃ ሃገር ንምምፃእ ሲ ኣገልግሎት እዩ ነይሩ።
0: እቲ ኣብ 1992 ተኣውጁ ኣብ ሓምሌ 1994 ብታዕሊም ኣብ ሳዋ ዝፈለመ መደብ ሃገራዊ ኣገልግሎት ሓደ ካብ ዓበይቲ ዓኑት ህንፃ ሃገር ይኮይኑ መደባት ሃገራዊ ኣገልግሎት ብዙሕ ረብሓታት እዩ ተረኺብዎ። መንእሰያት ወልትሃ ስራሕ ክኾኑ ዘሪኹ ብፍቕሪ ሃገር ዝነድድ መንእሰይ ወለዶ ፈጢሩ። መደባት ሃገራዊ ኣገልግሎት ምስጢር ጽንዓት ዘመስከረ ሓደ ካብ ዓበይትን እስትራቴጃውን ዕማማት ሃገር እዩ።

0: ርእሰ ምርኮሳ ሓደ ካብ ዓበይቲ መደባት ህንፀት መንግስቲ ኤርትራ እዩ። ኣተሓሳስባ ርእሰ ምርኮሳ ኣብ ኩሉ ፅላት ክስርሓሉ ኽኢሉ ኣብ ገዛ ርእሱ ዝተኣማመን መንግስቲ ሓራ መስመር ዝኽተል ስርዓት ንሓፋሽ ህዝቢ ኣተሓሳስባ ርእሰ ምኽኣል ኣስሪጹሉ ህዝቢ ሓርነት መሬት ጥራይ ዘይኮነ ሓርነት ኣእምሮ እውን ክውንን ኣኽኢልዎ ንተጸባይነት ወጊድ ክብል ግዜ ኣይወሰደን። ረድኤትን ብረድኤት ዝኣቱን ዘይሓዊ ሕማም ተጸባይነት ካብ ኣእምሮን መንፈስን ዜጋታት ተሓኺኹ በቲ ካልእ ሸነኽ እውን ብእኩብ ዝሓስብ ብጥሙር ዝሰርሕ ንሃገራዊ ረብሓ ዝቐድም ሕብረተሰብ ተሃኒፁ። እዚ ልምዓት ኣእምሮ እዚ ኣብ ህንፀት ሃገር ቀሊል ትርጉምን ክብርን ኣይኮነን ዝሕዝ
1: ዓሪ ናይዚ ሚኒስትሪ ንደቂ ኣንስትዮ ዝያዳ ዘተባብዕ ኣገባባት እናተጠቐምካ ናታትን ተሳታፍነት ኣብ ኩሉ ደረጃታት ናይ ትምህርቲ ክብ ከም ዝብል ምግባር እዩ። እዚ ፃዕሪ እዚ ንባዕሉ ከምዚ መባእታ ንሪኦ ዘለና ፅቡቅ ውፅኢት ኣምፅእ ኣሎ። ኣብቲ ካልእ ደረጃታት ከዓ በቢግዚኡ ምእንቲ ከምኡ ዝኣመሰለ ለውጢ ከምፅእ ብቐፃሊ ይስርሓሉ ኣሎ። ባህሊ ናይ ሓደ ሕብረተሰብ ንመዋእል ሰሪፁ ዝፀንሐ ተሓሳስባ ናይ ሓደ ሕብረተሰብ ግን ምፅእ ኢልካ እሞ ከዓ ብዙሕ ሕፅረታት ናይ ፋይናንስ ናይ ዓቕሚ ኣብ ዘለካ ኣብ ሓፂር ግዜ ክትልውጦ ቀሊል ስለ ዘይኮነ እዚ ብሕጂ ብዙሕ ዓቕሚ ብዙሕ ፃዕሪ ዝሓተና ስራሕ ከምምኳኑ ጌርና ኢና ንግምግሞ።

መንግስቲ ኤርትራ ኣብ ውህደትን ሓባራዊ ስራሕን ንልምዓት ጎደቦታት ብፅንዓት እዩ ዝምራሕ። ምስ ናይ መሬትን ባሕርን ጎደቦታት እውን ብሰላም ብሓልዮት ንሓባራዊ ርግኣትን ፀጥታን ከውሕስ ይሰርሕ። ኩሉ ዘጋጥም ጉዳያት እውን ብሰላምን ብሕግን ክፈትሕ ዓቃልን ዕጉስን ኣካይዳ ይኽተል። ኣብ ቀዳሞት ዓመታት ናፅነት እውን ብመትከል ከም ዝሰርሓሉ ኣረጋጊፁ፣ እወታዊ ኣተሓሳስባ ንልምዓት ጎደቦታት ኣበጊሱ፣ ካብኡ ሓሊፉን ንሕጋዊ ውሳኔ ዝቕበልን ኣተግባሪ ሕጊ ምዃኑን ኣረጋጊፁ። እቲ ምስ የመን ዘጋጠመ ሕቶዋንነት ደሴታት ዝቑል ሓድሽ ዝሰረኣየ ጽንዓት መንግስቲ እኹል መርትዑ እዩ። ድሕሪ ናጽነት ኣብ መጀመርያ 1992 ዝፈለመ ጠንቅታት ግጭት መንግስቲ ኤርትራ ብዓቕሊ ልዝብን ልቦናን ሒዙ ናብ ዳንነት ኣብፅሕዎ። ኣብ 1995 ንውሳኔ ቤት ፍርዲ ተቐቢሉ ሕጋዊ መኸተምታ ገይሩሉ። ኢትዮጵያ ብምስምስ ዶብ ልዑላዊ መሬት ኤርትራ ንምውራር ዘካየደቶ ሃቐነ እውን እንተኾነ ብዓቕልን ልዝብን ብሕግን ውሳኔ ቤት ፍርድን ናብ መዓልሞ ከብፅሖ ዝተኸተሎ መንገዲ ጽንዓት ተወሳኺ ጭብጢ እዩ።

0: ማዕፆን መፍትሕን ዘይብሉ ገዛ ክበሃል ኣይክእልን። ብናይ ካልእ ሃገር ባጢራ ብምጥቃም ቁጠባዊ ምንቅስቃስ ዝካየድ ህዝቢ ወይ እውን ናይ ገዛ ርእሱ ባጢራ ዘይብሉ ሕብረተሰብ ብትብዓት ሃገር ኣለኒ ክብል ኣይክእልን እዩ። ስለዝኾነ ከዓዩ መንግስቲ ኤርትራ ኣብ 1997 ናይ ገዛ ርእሱ ባጢራ ዘሕተመ ናቕፋ እውን ዝበሎ ናቕፋ ትእምርቲ ጽንዓት እያ። ህዝቢ ኤርትራ ንፈለማ እዋን ንቁጠባዊ ሓርነቱ ሓርነቱ ዘውሕስ ባጢራኡ ወኒኑ ነፍሲ ወከፍ ዜጋ ብባጢርኡ ንግዳዊ ንጥፈታቱ ኸሰላስል ክኢሉ እዩ። ኣብ እዋን ወራር ይኹን ድሕሪ ወራር ብዓብዩ ኣብ መደባት ወፍሪ ዋርሳ ይከኣሎን ብድሕሪኡ ኣብ ዝቕፅል ዘሎ ሰፊሕን ኣሳታፍን ልምዓታዊ መደባት ዓብዪ ኣበርክቶ ክገብር ጸኒሑን ኣሎን። ብዓብዩ መንግስቲ ኤርትራ ክብሪ ባጢራ ናቕፋን ቁጠባዊ ዓቕሚ ሃገርን ንምዕባይ ዝተኸተሎ ናይ ጽንዓት ስራሕ ኣብ ጃምላ ቁጠባዊ ልምዓት ሃገር ዝፈጠሮ ሓይሊ ብቐሊል ዝግምገም ኣይኮነን። ኣብዚ መገዲ ጽንዓት እዚ ኣብ ኩሉ ማሕበራዊ ቁጠባዊ ስነኣእምራዊ ፖለቲካውን ወተሃደራውን ዓቕሚ ክጐልብት ኣኽኢልዎ እዩ። ብጽንዓት ስለ ዝተጓዕዚ ኸዓ ክዕወት ይርአ ኣሎ። ጽንዓት መለለዪ መንግስቲ ኤርትራ ኣብ ህንፂ ሃገርን ሃገራውነትን እዩ።
1: እቶም ክብርታት እዚኣቶም ስለምንታይ ኢና ንግደሰሎም? ኣብ ሃገር ሓራ ምግባር ተርኦም ተፃዊቶም ንዕኦም ስለ ዝሓዝና ኢና ሓይልና ሰሪሕና እሞ ተዓዊትና ሕጂ ኸ ንዓቶም ካኣቶም ክብርታት ክንሕዞም ክንክእል ኣለና።

አገ ፊቴ ምን ተጉቶ

0: ገጽታ ገጽታ ዘርስታ ሐዳሽ ተከታታሊት ናይ ትግርኛ ፊልም አብ ኤርቲቪ
1: ሞልሃንደ
2: አይፈልጥኩ መጽሐራ አንጃ
0: አብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍአት ጸናቶ ሰላም ሰባት ከተእኑ ሰሓን ስነትካ ከም ጥንታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ጓሓላሉ
3: ቅድሜኹም ፀሓይ ዝረኣና ምዃና ዝተፈለደ
4: እንታይ ማለት ከ ይተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበ ሓደን ብስስዐ ንሓዊ ዓዚቡ ዘይጸዱ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
5: ካልእ ነገር ተዓልም ስለ ዘለኻ መድቀሲንካ
6: ብገንዘበይ ድለይተይ ክገብር ዝኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ ገጽታ ደራስን ዳይረክተርን ዮናስ ተኸስተ አፍራይ ጀር ስቱዲዮ ዋና አፍራይ ሚኒስትሪ ዜና

0: ከመ ፀኒሕኩም ዝኸብርኩም ተዓዘብቲ በዛኽተ ዝተማቕሩ ፅናሕኩም ደርፊና ኢሎም ሰብ ንመደብና ፈሊምና ኣለና። ናብ ዝቕፅል ትሕዝቶና ምስ ንሰግር ስፖርታዊ ውድዳት እዚ ተወርዋሪ ዝሓለፈ ሰሙን ከም ዝተዛዘመ ይፍለጥ እዩ። ብዛዕባ እዚ ዝተዳለወ ፀብጻብ ክስዕብ እዩ። ሰናይ ምክትኣሎ
1: ዓመት መፀ ዝካየድ ቅነ ስፖርት እዚ ተወርዋሪ ሓይሊ ብስፖርታዊ ህልኽን ተወዳዳርነትን እዩ ዝፍለጥ። እቶም ኣብ ኩናት ንስለ ሃገር ብማዕረ ግንባርና ንዓረር ዝበሉ ኣብ ልምዓታዊ ስራሓት ኢደኢድ ካይሎም ረሃፆም ዝኸዓቡ ስፖርታዊ ውድድራት ክጅምሩ እንከሎ ኣብ ዲቕ ዝበለ ህልኽ ይፅመዱ። ናይ ሎም ዓመት ሻምፒዮን ንሕና ኢና ንኸውን፣ ጎብለል ንሕና ኢና ንወስዳ ዝብል ወግዒ ካብ ኣዘዝቲ ክሳብ ተራ ኣባላት ዘለዉ ይደጋግምዋ። እቲ ናይ ዓወት ድልየት ይብርኽ፣ እቲ መንፈስ ፀወታ ይረዝን፣ ኣህዳዊ ስሚዒት ሓድነትን ድማ ይብርኽ። ንዓወት ማዕረኽ ንደይ ከም ዝበሃግዋ ኣብ መዛዘሚ ዕለት ንኣዘዝቶም ሓንጊሮም ዘንጸባረቕዎ ስምዒት ምስኩር መግለጺ እዩ። ናይ 2026 ቅነ ስፖርት እዚ ተወርዋሪ ሓይሊ ድሕርቲ ኣብ ክረን ዝተኻየደ ስፖርታዊ ውድድራት ሓይልታት ምክልኻል ኤርትራ ይካየድ ብምንባሩ ክለባት ብሉፃት ተፀወተን ኣኸቲተንን ተቐሪበን ንኸባቢ ክልተ ዓመት ስሩዕ ውሽጣዊ ውድድራት ብምካያድ ንጋንታና ይውክሉን ዓወት የግዝሙናን ዝበልኦም ተፀወቲ ብክልቲ ፆታ ብምድላው እኹል ስልጠናን ልምምድን ብምቕሳብ ናብቲ ናይ ሓባር ውሽጣዊ ግጥማት እዚ ተወርዋሪ ሓይሊ ዝሰላስለሉ ሜዳ ኣቕንዓ
2: ጅግና ሰራዊት እዚ ተወርዋር ሓይልን እንኳዕ ንሓን መጻኹም እናበልና እዚ ብዕለት 16 መጋቢት ሀይሉ መጋረጁ ዝቐንጠጠ ስፖርታዊ ንጥፈታት እዚ ተወርዋር ሓይሊ ኣብ መንጎ 7 ጋንታታት ብናይ ክልቲ ፆታ ኣብ ዝተፈላለየ ዓውድታት ብዝተኻየደ ሓያል ምትህላቕ ዝዓብለሎ ፀወታ ጌና ክቕፅል እዩ። ሕጂ እታ ሃንኮው ኢልኩም ትፅበይዋ ዘለኹም ጉጅለ ባህሊ ሓሬና እዚ ተወርዋር ሓይሊ ነዚ ናይ ዕረፍቲ ግዜ ድምቀት ክትውስኸሉ ጥበባዊ ስራሕት ሒዛ ጆባ ኢላ መፅያትኩም ኣላ። መደባተይ ከላልየኩም ቀዲሙ ዝመፃና ድምፃዊ ጣህር ሑሴን ሾናመ ሾናመ ላጋና ካላ እናበለ ብቋንቋ ኩናማ ምስ መፀ ካብኡ ቕፅል ኣቢሉ ነቲ ሕድሪ ተቐቢሉ ልኡላውነት ከይድፈር ዝዕበረ ቃሉ ገሸል ኮይኑ ሂወት እናተኸልፈ ክሳብ ሎሚ ዕጥቁ ዘይራገፈ ጅግና ሰራዊት እዚ ተወርዋር ሓይሊ ንዑኡ ትገልፅ ተወርዋሪ እትብል ጣዕመ ዜማ ክመፃናያ እሞ ሰናይ ምክትታል

ኔብሮ ባረ ዓላ ኣልጌን ተውለ ዓድረሶ ቶከር ኣውገት ብድሆን ሓደስትን ክኢላታትን ስፖርታውያን ፀንቢረን ሓያል ስፖርታዊ ህለ ከንፀባርቓ ትፅቢት ተገይርለን ናብ ውሽጣዊ ስፖርታዊ ውርድራት እዘ ተወርዋሪ ዘምርሓ ናይ ሎም ዓመት ውርድር ኣብ ርእስቲ ዝነበረ ውርድራት ውርድራት ኩዕሶ ስኪዔት ቸዝን ምሕምባስን ጠርኒፍዩ ውርድራቱ ኣሃድ ኢሉ ፈሊሙ።

ናይ ሎም ዓመት ቅነ ስፖርት እዚ ተወርወር ሓይሊ ከም ወትሩ ኣብ ክልተ እብረ ተኸፊሉ ተኸይዱ ኣልጌን ኣብ 224 ኣብ ዝተኸየደ ቅነ ስፖርት እዚ ተወርወር ሓይሊ ጎብለል ኮይና ብምዛማ ናይ ሎም ዓመት ስፖርታ ውርድራ ደጊማ ክትዕወተሉ ኣንቂድያ ፈሊማ እተን ቀመም ውርድራት ናይ ዝእዝ ዝኾናን ንነዊሕ ዓመታት መተሃለኽቲ ዝኾና ብድሆን ባርዕን እውን ዓም ዝሰኣኖ ክብሪ ናይ ምምላስ ባህጊ ነይሩዎን ብሓደስትን ተስፋ ተፃወትን ዝተሃንፀት ዓላ ተጠማቲት ብምዃን ብኣጉ ግምት ተዋሂቦዋ ዝነበረት ጋንታ እያ ዓድሮሶ ንብድሆረት ይዓ ሻምፒዮን ኩዕሶ እግሪ ኮይና መንባራ ሎም ዓመት ክብራ ንምዕቃብ ናብ መድረኽ ውርድር ኣምሪሓ ኔብሮ ቶከር ተውለ ኣውገት ዝነበረን ሃጓፍ ሸፊነን ሰናፋት ከም ዘይኮና ንምንፅብራቕ ኩሉ ምድላዋተን ኣፃፊፈን መፃ ላዕለዎት ኣዘዝቲ ሓይልታት ምክልኻልን ሓለፍቲ እዚ ተወርዋር ሓይልን ኣብ ዝተረኽብሉ ድማ ብወግዓዊ ስፖርታዊ ውርድራት እዚ ተወርዋር ሓይሊ ኣሃዱ ኢሉ ፈሊሙ

0: ስፖርታ ውርድራት እዚ ተወርወራ ሒሊ መድረኽ ብመድረኽ ሩስን ህልኽ እናንጸባረቐ ናብ ናይ ፍጻመ ሰዓት በጽሐ ኣብ ናይ ፍጻመ ጸወታ ብኩዕሶ እግሪ ዓላን ባርዕ ዓይነን ንሜዳ ወሪደን ጋንታ ባርዕ 29 ነጥብን 12 ሸቶን ዝኣከበት ነይራ። ዓወትን ማዕረኔ ዋፃ ብምንባሩ ርእሰ ተኣማንነቶም በሪኽቢ ነይሩ። እቶም ኣብ መድረኽ ስፖርታዊ ውርድራት እዚ ተወርወራ ሒሊ ሓደስቲ ብምልከት ኣጻወታ ተጠምቲ ዝነበሩ ጋንታ ዓላ ድማ 29 ነጥቢ ምስ 11 ጸብለልታ ሸቶ ዝነበሮም ብምዃን ነታኒ ዓወት ታሪክ ዝነበራ ባርዕ ረቲዖም ብኹሪ ዓወት ክጓናፀፉ ናብ ሜዳ ወረዱ። ክልትኤን ክለባት ንዓወተን ብሸቶ ከድምቆ ናብ ርዳት መጋጥምቶም ብተደጋጋሚ ከጥቅዑ ተረእዩ። ሸቶ ኣመዝጊባ መሪሕነት ዝሓዘት ብኣንጻር ጋንታ ሸቶ ተመዝጊብዋ ክትመዓራረ ጸኒሓ መሪሕነት ክትሕዝ ምዱብ ፀወታ ሰዓት ኣኸለ። ፀወታ ድማ 2-2 ተዛዘመ። ባርዕ ድማ ብ30 ነጥብን 14 ሸቶን ሻምፒዮን ስፖርታዊ ውርድራት እዚ ተወርወራ ሒሊ ኮነት። ዓላ ካልእቲ 29 ነጥብን 13 ጸብለልታ ሸቶን ዘመዝገበት ነብሮ ድማ ሳልሰይቲ ኮይና ውርድረን ዛዚመንኦም።
1: ጋንታ ባርዕ ምስ ጋንታ ዓላ ድምቕ ዝበለ ጠቕዒት ጌርና ንቀበልና ተፃወትና ሞራል ጌርኩም ትውልና ተፃወትና ሞራል ጌርኩም ትውልና ጋንታ ባርዕ ምስ ጋንታ ዓላ ናብ ሜዳ ይወርዳ ኣለዋ ኣብ ዘለናያ ሞራል ጌርና ንቀበለን ሓያል ፀወታ ናይ ብሓቂ ሓያል ፀወታ።
0: ኣብ ናይ ደቂ ኣንስትዮ ውርድራት ድማ ባርዕን ቶከርኒን ናብ ፍጻመ ፀወታ ምሪሐን። ባርዕ ብ35 ነጥቢ 20 ሸቶ ቶከር ድማ ብ33 ነጥብን 20 ሸቶን ተማሪሐን ነይረን። ባርዕ ዓወትን ማዕረን ቶከር ድማ ዓወት ጥራይ የገደሳ ብምንባሩ እቲ ፀወታ ብኣጉ ርሱን ነይሩ። ቶከር ሸቶ ንምርካብ ክግስግሳ ባርዕ ልዳተን ኣፅኒዐን ዓወትን ከውሕሳ 90 ደቂቕ ሰሓበን ጥንቁን ፀወታ ዝተራዩ ግጥም ኣሕለፋ። ዝተመዝገበ ሸቶ ብዘይምንባሩ ፀወታ ባዶ ባዶ ተዛዚሙ። ባርዕ ድማ ሻምፒዮን ስፖርታዊ ውርድራት እዚ ተወርወራ ሒሉ ኮይና ቶከር ካልኢቲ ኣልጌን ድማ ሳልሰይቲ ብምዃን ውርድረን ዛዚመን። ኣብ ኩዕሶ እግሪ ባርዕ ብክልቲኡ ፀወታ ጎብለል ብምዃን ሕልፊ ካልኦት ክለባት ዝደመቐት ጋንታ ነይራ።

ፀወታን እዩ ኩዕሶ ምሰክዐት ብምርኻብ ዓወት ጋንቶም ዝፈጠሩን ዘውሓሱን ተፃወቱ ድማ ብሉፃት ኮይኖም ተሸሊሞም 17 ሸቶ ዘመዝገበት ወይኒ ገብረ መስቀል ናይ ኣልጌን ቀዳመይቲ ክትከውን ከላ ሰለማዊት ሳሙኤል ካብ ዓላ ብ13 ሸቶ ካልእቲ ናይ ባርዕ ሰምሃር መሓር ድማ ብ10 ሸቶ ሳልሰይቲ ኮይና ቃና ሙልጌታ ካብ ኔብሮ ሲራክ ምስግና ካብ ባርዕ ሳልሕ ስዑድ ካብ ዓላ ድማ ብዘመዝገበ ሸቶ ካብ ቀዳማይ ክሳብ ሳልሳይ ዘሎ ደረጃ ዝሓዙ ተፃወቱ ኮይኖም

ኣብ ውርድራት ኩዕሶ መርበብ ኣውገት ኣልጌን ብድሆም ካብ ቀዳማይ ክሳብ ሳልሳይ ዘሎ ደረጃ ዝሓዛ ናይ ደቂ ተባዕትዮ ጋንታ ክኾናን ከለዋ ኣብ ናይ ደቂ ኣንስትዮ ድማ ቀዳሚት ጋንታ ኣልጌን ክትሕዝን ከላ ዓላን ብድሆን ድማ ካልኣይን ሳልሳይን ብምውፃእ ስዒበን።

0: ቅነ ስፖርታዊ ውድድራት እዚ ተወራ ሒሊ ናይ 224 ክዛዘምን ከሎ ጋንታ ኣልጌን ኣብ ኩሉ ስፖርታዊ ውድድራት ብዘመዝገበቱ ዓወት ጎብለል ቅነ ስፖርት እዚ ተወራ ሒሊ 224 ብምዃንያ ነቲ መድረኽ ዓፅያቶም ጋንታት ኣድሓና ዓመታ የራኽበና ብምባል ክሕርናን ከለዋ ኣልጌን ድማ ሽዑ የራኽበና ብምባል ኣተፈንያተን ስፖርታዊ ውድድራት ናይ ዚ ዓመት ምስ ፈለመ ክለባት ካብ ጎብለልነት ንምጉንፃፍ ኣብ ሓያል ውድድር ተጸምዳ ዋንጫ ጎብለል ናይ መን ትኸውን ሕቶ ኩሉ ነይሩ መድረኽ ውድድር ክዕፅ እንከሎ ድማ ጋንታ ኣልጌን ጸብለል ብምባል ደጊማ ጎብለል ብምዃን ዓባይ ዋንጫ ዓቲራ ንዓመታ ንሳልሳይ ግዜ ሃትሪክ ክትሰርሕ ብምንቃድ ድማ ናብ ስፍራ ተመሊሳ ቅነ ስፖርት እዚ ትወራ ሒሊ ነቲ ካብ ሓይልታት ዝጀመረ ውድድራት ስፖርት ኣብ ዝለዓለ ደረጃ ዘካይድ እዩ ኪኒው ዝሰይሩ ድማ ነታ ኣብ ውድድራት ስፖርት ሓይልታት ምክልኻል ነተወርወረ ሓይሊ እትውክል ጋንታ ሓሪና ድርዒ ዝኾኑዋ ተፃወቲ ምምራፅን ኪኒው ድማ ንሃገራዊት ጋንታ ዝበቕዑ ተፃወቲ ምምልማልን እዩ ዝተበገሱ ዕላማ ብግቡእ ብምፍፃም ስፖርት ኣብ ወተሃደራዊ ተዕሊም ምዃኑ ብዘንፀባረቕ ውዕውዕ ስፖርታዊ ውድድርን ኣህዳዊ ስምዒትን ብዘርኣዮ ኣገባብ ድማ መጋረጁ ዓፅዩ
1: ቀዳማይ ደረጃ ተዓዋቲ ብሙዚቃን ደርፍን ክፍለ ሰራዊት 526 ወጅለ ባህሊ ዓዲ ረሶ ዋንጫን 5000 ኣቅፋል ዝብራ ኮሎኔል ፍቅሪ ኣሕመድ
2: ዋንጫን ወርቂ መዳልያን 7000 ኣቅፋል
3: ሴ ጋንታ ኣብዚ ቅድሚኦም ዘለዋ ሞራል ሃውለይ ሞራል ሃውለይ
4: ድመቕ ዝበለ ጣቕዒት ኣብለይ ድመቕ ዝበለ ጣቕዒት ጋንታ በረ
5: ኣሎ መዓልቲ ነካይዶ ዘለና መዛዘ ስለ

0: ስፖርታውን ፍታት ብዝተወርወረ ሓይሊ ዕድሜና ክቢርኩም ብምፍታኹም ብስመይን ብስም ሓበሬታን ጎዝጓዘን ብዝተወርወረ ሓይሊ ልዑል ምዝጋና ይብፃሕኩም። እዚ ሎሚ ነካይቶ ዘለና ፅምብል መዛዘን በዓልና ኣብ ቅድሚያት መበል 35 በዓልና ፅነት ተውዕሎ ምህላውና ተወሳኺ ዝምከት እይበና እዩ። ኩለን ጋንታትና ዘረየኦ ዘይተሰዓርነትን ኣህዳውነትን ናይ ክትሰዓር ዘይብድላይ መንፈስ ብጣዕሚ ዝምስገን ገይሩ ኩልኹም ስፖርታውያት ብኻዓትኩም ደረጃኹም ናብ ዝለዕለ ደረጃ ንምብፃሕ ከም ንምባልን ብዲስፕሊን ተቐይድኩም ስፖርታዊ ስነ ምግባር ከተዘውትሩ ይላበኩም። ብዲስፕሊን ስፖርታዊ ስነ ምግባርን ተኸስኪሱ ዝዓበየ መንእሰይ ንህዝቡን ሃገሩን ዘበርክቶ ኣበርክቶ ኣዝዩ ልዑል እሞም ናብ ዝለዕለ ደረጃ ንምብፃሕ ኣበርቲ ኹም ክሰርሑ ደኪኑ ይላዎም
1: ኣካል ናይቲ ኩሉ ከነካይዘ ስራሕና ዝተፈላለየ መደባትና ንፅባሕትና ስለዝኾነ ቀፃሊ እቲ መደብ ከም ኣካል ናይ ፃል ስራሕ ምዃኑ ፈሊጥኩም ቅርቡነትኩም ብዛዕለ ደረጃ ትቐርቡ ንዓመታኩም ዝሕጂ ከዓ ኣብዚ ሜዳ ዝራኽበና ዓወትና ኣፍ ኮይነ

full

ኣቶ ግርማይ መጀመርያ ስለቲ ግዜኹም ኣዝና ኢና ንምስግን። ድሕሪ እዚ ዝሓለፈ ሰሙን ብድምቀት ዝተካየደ ማራቶን ኣስመራ ኢና ተረኺብና ዘለና። ናይ ሎም ዕላና ድማ ብሓፈሻ ብዛዕባ እቲ ማራቶን ኣስመራ ሓፈሻዊ ኢና ከነዕልል። ማራቶን ኣስመራ ከም ዝዝከር ኣብ 2017 እዩ ኣብ ትሕቲ ስዋ ማእከል ፈሊሙ፣ ኣብ ዝቐፅል ዓመት ድማ ኣብ ትሕቲ ሃገራዊ ፌደሬሽን ኣትለቲክስ ኤርትራ ተወዲቡ ክሳብ እዚ ዓመት እዚ ይካየድ ኣሎ። ብሓፈሻ ዕላማ ናይዚ ዓመታዊ

0: ዝካሄድ ማራቶን ኣስመራ እንታይ እዩ?
1: ብመጀመርያ ከምዝኣመሰለ ዕድል ብምሃቡ ሚኒስትሪ ዜና ከመስግን ፈቱ እቶም ኩሎም ሰዓብቲ ናይቲ ስፖርትን ነቶም መራሕቲ ናይቲ ስፖርትን ኣብ መፃፃእ ናይ ማራቶን ክንሓስብ ከለና ብቅድሚ ልደተ ክርስቶስ ብ490 ዓመት ኣብ ሃገረ ግሪክ ኣብ መንጎ መንግስትታት ፋርስን ግሪክን ብዝነበረ ውግእ ግሪክ ምስ ተዓወተት ካብቲ ባትል ኦፍ ማራቶን ዝበሃል ናብ ኣቴንስ ሓደ ፊልፒደስ ዝበሃል ወተሃደር ናይ ግሪክ ብእግሩ ናጎየየ ከበስር ነቲ ዓወት 42 ኪሎ ሜትርን 195 ሜትርን ጎዩ ኣብታ መድረክ ምስ በፅሐ ኣብኣ ይዓርፍ። ቅድሚ ምዕራፉ ግን ፊልፒደስ ወዲ ኣቴነ መዓልትናያ ኢልዎ ሞተ እዩ ዝብል እቲ መዝገብ። ካብ ዝተላዒሉ ማራቶን ኣብ ሙሉእ ዓለም ውሩይ ኮይኑ እቲ ዓብ መድረክ ናይ ውድድር እዩ ማለት እዩ። ከምኡ ስለ ዝኾነ ከዓነ ነፍሲ ወከፍ ኦሊምፒክ ዝኽፈተሉ ግዜ እታ ሽግ ናይ ኦሊምፒክ ካብ ሃገረ ግሪክ ኣቴንስ ተላዒላ ናብታ ውድድር ዝካየደሉ ሃገር ይኸይድ ማለት እዩ። እዚ እቲ መሰረት እዩ። እዚ በዚ መሰረት እዚ ብዙሓት ሃገራት ኣብ ዓለም ከተማታት ማለት እየ ከም ቦስቶን፣ ሎንዶን፣ ኒውዮርክ ማራቶን ናይ ከተማታተን ይገብራ እየን። ኣዋና ኣብ ኤርትራ እውን ኣብ 2017 ኣትሒዙ እምበኣር ብሽምታ ውሪትን ፍልጥትን ዝኾነት ርእሲ ከተማና ኣስመራ ማራቶን ዝብል ክንፍፅም ይግባኣና ዝብል ሓሳብ ተላዒሉ ካብቲ ግዜ ተጀሚሩ ን9 ዓመታት ክኸይ ዝግብኦ ዝነበረ ብምክንያት ናይ ኮቪድ 2 ዓመት ተቋሪፁ ማለት እዩ። 7 ዓመታት ግን ካብ ግዜ ናብ ግዜ እናማዕበለ እናተመሓየሸ እቲ መደብ ይኸይድ ኣሎ። ነዚ ንምግባር ከዓኒ እታ ሃገራዊ ፌደሬሽን ኣትሌቲክስ ሓደ ቦርድ ናይ ኣሰናዳኢ ኮሚቴ ኣቑማ እንደገና 8 ዝኾና ጉጅለታት ጨናፍርኒ ዕዮ መዲባ ካብ መጀመርያ ጀሚሩ ክሳዕ መወዳእታ እዚ መደብ እዚ ብውብእን ስሩዕን ኣገባብ ክኸይድ ኣብ ኤርትራ ዘለዉ ተወዳደርቲ ጥራሕ ዘይኮኑ ከዓኒ ብዝተኻእለ መጠን ንግዚኡ ካብ ምብራቅ ኣፍሪቃ እንዳ ዓበየ ምስከደ ከዓኒ ካብ ኩሉ ዓለም እውን ዝሳተፍሉ ውድድር ብምስራዕ ይካየድ ኣሎ ማለት እዩ። ስለዚ ብዙሓት ሃገራት ኢና ንዕድም ካብ ምብራቅ ኣፍሪቃ እሱ ጥራሕ ደይኮነ ከዓ ኣካየድቲ ናይ ዓለም ናይ ኣትሌቲክስ እውን ብፍላይ ዋና ፀሓፊ ናይ ምብራቅ ኣፍሪቃ ናይ ኣትሌቲክስ ዓመት ኣተናህና ንምገብሮ ውድድራት ይሳተፍ እዩ። ከምዝኣመሰለ ድባብ ዝሓዘ ምስ ዓለም ዘረኽበና ከተማና ምስ ህዝቢ ዘፋልጥ መደብ እዩ። ከተማ ኣስመራ ካብ ዓለም ብብራኺኣ ሻድሻይ ካብ ኣፍሪቃ ከዓ ካልኣይ ዝኾነት እያ። ስለዚ ነዚ መደብ እዚ መማዕረጊኡ ከዓኒ ብማስ ስፖርት ወይ ከዓ ሓበራዊ ጉያ ኩሉ ህዝቢ ዝሳተፎ ብምክያድን ናይቶም ስንኩላን ኣሕዋትናን ደቅናን ዝሳተፍሉን ፆታ ናይ ደቂ ኣንስትዮን ናይ ደቂ ተባዕትዮን ዝወዳደርሉን መደብ ሰሪዕና ኢና ነካይዶ። ስለዚ ህዝቢ ደቂ ኣንስትዮ ስንኩላን ኣትሌታት ዝሳተፍሉ ዓበ መደብ እዩ ማለት እዩ። ዝበዝሕ ግዜ ድሕሪ እቲ ክቡር ናይ ነፃነት በዓልና ኣብ ወርሒ ሰነ እዩ ዝካየድ ዚ መደባት እዚ። ከም ዝረአኹሞ ከዓ ብፅቡቅ ድባብን ብፅቡቅ ናይ ዜና ምውካልን ይካየድ ኣሎ። እዚ መደብ ንምፍፃም ብፍላይ ሚኒስትሪ ትምህርቲ ብፍላይ ከዓኒ ጨንፈር ናይ ዞባ ማእከል፣ ሚኒስትሪ ዜና፣ ሚኒስትሪ ጥዕና፣ ሚኒስትሪ ምክልኻል፣ ሃገራዊ ፖሊስን ፀጥታን ከምኡ እውን ዝተፈላለያ ሃገራውያን ማሕበራት ህዝባዊ ማሕበራት ማለት እየ መወልቲ ኩላቶም ዝሳተፉ እዮም። እቶም ኣባላትና ከዓኒ ብውሕዱ እታ ቀንዲ ቦርድ ካብ 17 ክሳብ 10 ዝኾኑ ኣባላት ክህልዋ ከለዉ ኣብ ትሕቲኣ ዝተፈላለዩ ጨንፈራት ልዕሊ 120 150 ዝበፅሑ ንጡፋት ኣባላት ኣለዉና። ናይ ነዊሕ ዓመታት ተመክሮ ስለ ዝደለቡ ከዓ ዝበዝሑ መምህራን እዮም ናይ ባሓቂ እቲ መደብ ዕውት እንዳኾነ ይኸይድ ኣሎ ብመንገዲ ተዓዘብቲ እንተረኣና እውን ብዘይካቲ ብሚኒስትሪ ዜና ዝፍኖ ናይ ቴሌቭዥን መደብ ኣብ ኩሉ ኩርናዓት ናይቲ ዙርያ ዝካየደሉ ኩሉ ህዝቢ ክሳተፎ ንርኢና እዚ 42.195 ኪሎ ሜትር ብ6 ዙርያ ማለት ነፍሲ ወከፍ 7 ኪሎ ሜትር እንዳኸዱ ዝፍፅሞ ዘለዉ እዩ ኣብ ለብዘበን ዝፈፀምናዮ ፍሉይ ኣገባብ እንታይ እዩ እዚ 42 ኪሎ ሜትርን 195 ሜትርን ብፍላይ ምስቲ ናይ ዓለም መለክዒ ከይድ ስለ ዝግብኦ ካብ ኣህጉራዊ ናይ ዓለም ማሕበር ውርያት ሰሙያ መፂኦም ዘድሊ ዓቐን ኣካይዶም ኣብ ከተማ ኣስመራን ኣብ ከተማ ምፅዋዕ ሙም ነካይድ ስለ ዝኾነ ናይ ፍርቂ ማራቶን እዚ ሓደ ስሩዕ ዝኾነ ኣገባብ ኣትሒዞምና ኣለዎ ማለት እዩ እዚ ክኸውን ከሎ እዚ መደብ እዚ ኣብቲ ናይ ኣህጉራዊ ዓውደ ኣዋርሕ ወይ ከዓ ካላንደር ናይ ዓለም ምዝጎብ እዩ ዝውድድር እዚ እዚ ውድድር ዝኾነ እቲ ናይ ምፅዋዕ ውድድር ማለት እዩ ስለዚ ዓብ ግምት ዝወሃቦ ኣብ ዓለም ዝምዝገብ እቶም ተወዳደርትና እውን ካብ ግዜ ናብ ግዜ ዝሳተፍሉ ዓብ ጉያ እዩ ቅድሚ ሕጂ ኣስተቢልኩም እንተኮይንኩም ኣብ 3-4 ውድድራት ካልኣይ ወይ ሳልሳይ ናይ ወፃኢ ሃገራት እዮም ድወስዱ ነይሮም ነቲ ዋንጫ ማለት እዩ ኣብዛ ዓመት እዚኣ ግን ኣጋጣሚ ኮይኑ ክሳዕ 7ይ 8ይ ዘለዉ ብምሉኦም እቶም ናህና ኣትሌታት እዮም ክሳዕ ክንደይ ኣብቲ ዕብት ናይቲ ምድላዋት ከም ዘሎ ዘርዲእ እዩ እቶም ካብ ደገ ድመፁ ዘለዉ ኩሎም ክኢላታት ዝተፈልጡ ተወዳደርቲ እዮም ግን ንዓታቶም ብከምዝኣመሰለ ብድሆ ክንቀርቦም ከሎና ንሃና ተወዳደርቲ ዓብዪ ዝላ ይካይዱ ከም ዘለዉ ዝፍለጥ እዩ ኣብዚ ክዝክሮ ዘሎ እንታይ እዩ እዚ ዓመት እዚ ኣብ ናይ ኣፍሪካን ሻምፒዮንሽፕ ኣብ ናይ 5,000 ሜትር ዳዊት ሳዕረ ቀዳማይ ኮይኑ ሪኢኹምዎ ተዘርጊሑ እውን ነይሩ እዩ ዓብ ስታይ ዝሓለፈ ዓመት እውን ኣሌክሳንደር ከምኡ ዝኣምሰለ ናይ ወርቂ ስታይ ኣምፂ እዩ ብዙሕ ሰብ ሕጂ ክዝክር ከሎ ንዘርሰናይን ንግርማይን ጥራሕ እዩ ዝዝክር ነገር ግን ብድሕሪ እዩ ዝሓድሽ ወለዶ እውን ምስ ሙሉእ ዓለም እዮም ብወዳደር ዘለዉ ካብ ናይ ሙሉእ ዓለም ብደቂ ኣንስትዮ ኮነ ብደቂ ተባዕትዮ ኣብቲ ፍቕዲ 10 ዝበሃል ደረጃታት ብዙሓት ተወዳደርቲ ዘፍሪ ዘሎ እዩ እዚ ንምግባር ከዓ ብፍላይ ሚኒስትሪ ትምህርቲ ነቶም ኩሎም ተምሃሮን ነቶም ኩሎም ኣትሌታትን ኩለን ጨንፈራት ናይ ስፖርት ኣብ ሙሉእ ዞባታት ዘለዋ ሚኒስትሪ ምክልኻል ሳዋ ዘሎ መደባት ናይ መንእሰያት እንዳፍረየ ከይ ስለ ዘሎ ዓብይ ተስፋን ሂወትን ዝዘርኢ እዩ
0: ራይ ኣቶ ግርማይ ከምዚ ኣቐዲምካ ዝገለፅካዮ ማራቶን ኣስመራት ዝሓለፉ ዓመታት ካብ ዓመት ናብ ዓመት ኣብዚ ፍሉይ ምዕላታት እንዳምፀ እዩ ክከይድ ፀኒሑ ክንብል ፀኒሕና ማዕረቶም ዓበይቲ ውርድራት ማራቶን ኮይኑ ዓበይቲ ኣትለታት ዝስሕበሉ መንገዲ ኣብ ምፍጣር ማራቶን ኣስመራ እንታይ ስራሕ ዝተርፎ ተፈላጥነቱ ብተወዳዳርነቱን ሰሓብነቱን ማዕረቶም ዓበይቲ ውርድራት ንክስራዕ እንታይ ዕማማት እዩ ዝተርፎ ዘሎ
1: ንሱ ስለ ዝኾነ ሓደ ናብ ኩለን ምብራቅ ኣፍሪቃ ዝርከባ ሃገራት ዕድመታት ተሓላለፍ እዩ መታንቶም ዝሓሽ ተወዳደርቲ ክመፁ ብዝብል ካልኣይ ምስ ቁጠባ ዝተተሓሓዘ ጉዳያት ከዓ ኣሎ ካልኣይ ነገር ከዓኒ እቶም ኩሎም ተወዳደርትና ኣብ ሙሉእ ዓለም ዘለዉ ኣብ ናይ ኣትሌቲክስ ኣብቲ ዝግባእ ደረጃን ዓቐንን መፂሖም ዘለዉ ብምልኦም ዝሳተፉ ውድድር እዩ ሕጂ ብዛ ናይ ትማሊ እንድሕር ዝተቢልካ ኮይንካ ዳርጋቶም 7ቲኦም ኣብቲ ላዕሊ ዘለዉ ደረጃ እዮም ስለዚ በዚ ዕብት እዚ እናሰጎመ ዝኸይድ ዘሎ እዩ እሱ ጥራሕ ዘይኮነ ከዓኒ ከተማ ኣስመራ ምስተን ካልኦት ከተማታት ናይ በዓል ቦስቶን ናይ በዓል ኒውዮርክ ገለን ንብሎ ዘለና ደረጃ እንዳዓበየ ምስ ከደ ከዓኒ ኣብ ኣፍሪቃ ኮነ ኣብ ሙሉእ ዓለም እተዓብየሉ ክኸውን ይኽእል ብቲ ዝዝርግሕዎ ዘለኹም መደብ ከዓኒ ኣብ ሙሉእ ዓለም ይዝርግሐን ይረአን ስለ ዘሎ ናና ክስታይ ኣብ ኣፍሪቃ ሲ ከምዝኣመሰለ ማራቶን ዘዳልዋ ርእሰ ከተማታት ዳርጋ የለዋ እንተበልና ክስታይ ኣይኮነን ስለዚ ብከምዚ ዓይነት ኣገባብ እናዓበየ ይከይድ ከም ዘሎ ኢና ንርኢ ነዚ ዝኾኑ ከዓኒ ሃገራዊ ፌደሬሽን ኣትሌቲክስ ዝተፈላለየ ግዜ ንነዊሕ ግዜ

0: ደጋጊሙ ኣብዚ ዓመት ዝጥራሕ ብዙሕ ስልጠናት ኣካየድ እዩ። ኣንቲዶፒንግ ወሲኹ ብመደባትን ካልእ እንዳሰርዐ ብዙሕ መደባት ዘርጊሑ እዩ። ካልእ ክንርድኦ ዘሎና ብፍላይ ካብ ዓብን ጀሚሩ ቅዋም ናይቲ ፌደሬሽን ኣብ 2003 ዓመተ ምህረት ጀሚሩ እንደገና ተኸሊሱ ምስቲ ሓድሽ ኣካይዳ ይኸይዳ ኣሎ። መተሓዳደርን ሕግታትን መምርሒታትን ናይ ኣትሌታት ከዓኒ ብ4ን 5ሽተን መፅሓፍቲ ካብ ናይ 12 ሃገራት ቅዋምን መምርሒታትን ተዘሊቡ ወፂኡ ዛዓበየ ምድላውን ዛዓበየ ምቅርራባትን ዝግበረ ዘሎ ጉዳይ እዩ ማለት እዩ።
1: ራይ ኣቶ ግርማይ መብዛሕትኡ ሰብ ማራቶን ኣስመራ ናይ ሓንቲ መዓልቲ ፀወታ እዩ ድመስሎ። ይኹን ግን ቶም ኣካየድቲ ኣካል ይኹን ኣባላት ቦርድ ነቲ ውድድር ፅፉፍነቱ ሓልዩ ኣብ ምክያድ ብዙሕ መስራሕት እዩ ዝሓልፉ ሞ ብዝያዳ ብኣባላትኩም ተነሰምዖ ተተሓልፎ ጉድሆታት ነቲ ውድድር ፅፉፍነቱ ሓልዩ ምዕሩግ ኣገባብ ንክካየድ
0: ካብ ንክካየድ ብዙሕ ነገር እዩ ዝካየድ። መጀመርያ ነገር ናይ ዝሓለፈ ዓመታት ኩሉ ገምጋም ይካየድ። እንታይ ሃጓፍ ነገራት ነይሩ፣ እንታይ ክመሓይ ዘለዎ ነገራት ነይሩ ዝብል ኣኼባ ብምካየድ ገምጋማት ይካየድ። ድሓር ቀፃሊ ንኣብነት ሕጂ ናይ 2026 ወዲእና ኣለና። ን2027 ካብ ሕጂ ዝነበረና ኩነታት ርኢናን ገምጊምናን ኣመሓይሽናን 2027 ከበየናይ ኣገባብ ኢና ንቀርብ ዘለና ብዝብል መደባት ይካየድ ማለት እዩ። እንደገና ፍሉይ ማንዋል ማለት መምርሒ ፅሑፍ እዚ ዓመት ብፍላይ ተዳልዩ ነተን 8 ጉጅሎታት ክብለን ፀናሕኩ መምርሒአን ፈሊጠን ይኸዳ ኣለዋ። እንታይ ከዓ ጠቕመና ኣሎ ዝርዝር ናይቶም ኩሎም ዘገልግሉና ስለ ዘሎ እቲ ዘለዎም ተመክሮ በታ ንክካፍሉ ኩሉ ግዜ በቲ ዝርዝርቲ እናሰርሕዮም ዝነብሩ ዘለዉ ብነፃ ጉልበቶም ግዜኦም እናወፈዩ ዘገልግሉና ዘለዉ መንእሰያት ኮነ ኣሰልጠንቲ ኮነ መምህራን ኮነ ኩሉ ግዜ ከነመስግኖም ይግባእ። እቲ ሰብ ሓንሳ እዩ ድርያ ዘሎ ንዓ ንምድላው ግን ዝግበር ፃዕርን ድኻምን ኣዝዩ ብዙሕ እዩ። ነፍሲ ወከፎም ክፅሕፉ፣ ከንብቡ፣ ከለማመዱ፣ ክማኸሩ ዝሕልፍዎ ግዜ ኣዝዩ ፅንኩር እዩ። ብዝኾነ ግን ሃገራውነት ወሲኾም ተወፋይነት ወሲኾም ዝህብዎ ዘሎ ኣገልግሎት ስለ ዝኾኑ ኩሉ ህዝቢ ክፈልጦን ከመስግኖምን ክኽብሮምን ዝግባእ እዩ። እቶም ተወዳደርትና እውን ኩሉ ግዜ ትሪእዎ ኣለኹም ኣብቲ መገዲ ኣብ ብዙሕ ግዜ ክጎዩ ንሪኦም ኢና። ናቱ መንፈስ ስለ ዘሎ እዩ። ኣብ ዞባታት ተኸትካ እውን ኣብ ኩለን ዞባታት ውድድራት ይካየድ እዩ ዘሎ። ስለዚ ከምዝኣመሰለ ኩነታት ይኸይድ ኣሎ። ብፍላይ ከዓ ሚኒስትሪ ትምህርቲ ብሓቂ ዝገብሮ ዘሎ ፀዓት ኣብ ቤት ትምህርቲ ሜዳ ዘይብሉ የለን። ኣብ ቤት ትምህርቲ መምህራን ኣብኡ እዮም ዘለዉ፣ እቶም ዝሳተፉ ተወዳደርትና ኣብኡ እዮም ዘለዉ። ከምኡውን ናይ ምክልኻል ውድድራት ንሪኦ ኣለና። ስለዚ እዚ እዩ ዘሎ። ብከምዚ ዓይነት መገዲ ከዓኒ ኣብ ዝዓበየ ደረጃ ከም ንመፅሕ ብዙሕ እምነትን ተስፋን ኣሎና ማለት እዩ።
1: ራይ ኣቶ ግርማይ ሓደ ውድድር ክዓቢ ዝኽእል ህዝባዊ ሰረት ምዝህልዎ ከምኡ ድማ ካብ ብቐፃሊ ካብ ኣብ መንግስቲ ተፀባይ ካብ ዝኸውን ኣብ ህዝብን ኣብ ትካላትን ወሪዱ ዝስራሓሉ እዩ እሞ ምናልባት ንማራቶን ኣስመራ ዝምውላ ትካላት ኣብ ምድላይ ትገብርዎ ስራሕት እንታይ ድመስል?
0: ንምምዋል ብዙሕ ፃዕሪ ይካየድ እዩ። ለብዘበን ንኣብነት ካብ ዘካየድናዮ ፃዕሪ ብደረጃታት ፈሊናየን ኣለና። እተን ቀዳማይ ደረጃ ሂብናየን ዘለና 6 ትካላት እየን። ንሳተን ከዓ ምምሕዳር ዞባ ማእከል፣ ሃገራዊ ኦሊምፒክ ኮሚቴ፣ ቶታል ኤሪትራ፣ መገዲ ኣየር ቱርኪ፣ ምክልኻል፣ ፍረ ፃዕሪ ሚኒስትሪ ሕርሻ፣ እዚአን 6ዱሽተን ብቀዳማይ ደረጃ ውፈያን ምትሕጋዝን ዝገበራ እየን ማለት እዩ። ተንካልኣይ ደረጃ ከዓኒ ትካል ዋርሳይ፣ ትካል ማይ ጋዝ፣ ድባርዋ፣ ኦይል ሊብያ ዝኣመሰላ ከምኡ ከዓ ማሕበር ስንኩላን ከይተረፈ ኣብዚ ካልኣይ ደረጃ እዮም። ኣብታ ሳልሳይ ደረጃ ከዓኒ ከም ኤሪትራኮ ኢግል ትራቨል እዛ ሚድያን ሆቴል ከዓ እዚኣቶም እዮም። ሕጂ ልክዕ እዩ ምስቲ ዘሎ ኩነታት ማሕበር ታክሲ እውን ኩሉ ግዜ ዓመት ዓመት ይሕግዙናን ይወዳደሩን እዮም። ነዚ ርእዩ ከዓኒ እቲ ህዝቢ እውን ባዕሉ ብፍላይ ሕጂ ኣማ ስፖርት ማልዩ ሒዙ ዕጥቁ ገይሩ ኢድ መፅእ ዘሎ ስለዚ ብ

0: እዚ ዓይነት መንገዲ ፃዕርታት ይካየድ ኣሎ። ነዚ ኩሉ ዝሽፍን ከዓ እቲ ኩሉ ሃጓፋት ናይ ባጀት ኮነ መምርሒታት ኮነ ኣገባብ ኮነ ኮሚሽን ባህልን ስፖርትን ተሰኪሙ ዝኸይድ ዘሎ ንዕብት ናይ ሃገርና ናይ ስፖርትን ዓብዪ እጃም ዓብዪ ምዕባሌ ዝርኢ ዘሎ ምኳኑ ከዓ ክንዝክርን ክንፈልጥን ይግባኣልና። መንግስቲ እቲ ዝዓበየ ኣካል ናይቲ ፅሮት ናይቲ ባጀትን ናይቲ መደባትን ከም ዝኾነ ኩሉ ግዜ ክንዝክርን ክንፈልጥን ይግባእ። ዕብት ናይ ስፖርት መለክዕኡ ዝያዳ ብመንግስታዊ ደረጃ እዩ። ኣብ ህዝቢ ንክሓልፍ ከዓ ማሕበራት ኩላተን ክሳተፋ ንዕድመን ኢና። ብዘይብክኡ ከዓ ምምሕዳራት ናይ ንኡሳት ዞባታት ኮነ ናይ ዓድታት ኮነ ንክሳተፍዎ ፃዕሪ ይግበር ኣሎ። ኩሎም ተምሃሮ ከዓነ ካብ ነፍሲ ወከፍ ገዛ ዝወፁ ዘለዎ እዮም። ስለዚ ነፍሲ ወከፍ ሰብ ነፍሲ ወከፍ ቤት ብዛዕባ ኣትሌቲክስ ኮነ ብዛዕባ ስፖርት ዘይፈልጥ ኣብ ኤርትራ ኣሎ ንምባል ኣይከኣልን። ኣብ ነፍሲ ወከፍ ቁሸት ናይ ኤርትራ ኣብ ፍልልኒ 5 ኪሎ ሜትር ሓደ ቤት ትምህርቲ ኣሎ። ኣብቲ ቤት ትምህርቲ ከዓ እዚ ዓይነት ስፖርት ኣሎ ሞ እዚ እዩ ዘሎ እቲ ኩነታት
1: ራይ። ምናልባት ጎኒ ጎኒ ማራቶን ኣስመራ ዝካየድ ናይ ህዝቢ ዝሳተፎ ሓበራዊ ጉያ ኣሎ። እዚ ድማ ፆታን ዕድመን ከይፈለየ ዝካየድ እዩ። ምናልባት ሓበራዊ ጉያ ባህሊ ስፖርት ዘዕቢ ጥዕና ዘውሕስ እዩ። ኩሉ ሰብ ንክሳተፎ ኣብቲ ዓመት ሓንስ ኣብ ትካየድ ዘላ ሓበራዊ ጉያ ጥራይ ዘይኮነ እውን ህዝቢ ብቐፃሊ ስፖርት ከዘውትር እንታይ ጎስጓስ እዩ ክካየድ ዘለዎ? በዚ ቀጠም
0: ይካየድ እዩ። መጀመርያ ነገር ኩሉ ሰብ ሕጂ ኣብ መደብ ስፖርት እቲ ዓቕሚ ዘይብሉ ብምዕዛብ እዩ ዝኸዶ። እቲ ዓቕሚ ዘለዎ ከዓኒ ኣብ ቤቱ ከይተረፈ ምንቅስቃስ እናገበረ ብእግሩ እናተንቀሳቀሰ ክሳተፍ ከም ዘለዎ እዚ ንሪኦ ዘለና ኩነታት እዩ። ኤርትራውያን ከዓኒ ኣብ ኣትሌቲክስ ጥራሕ ዘይኮነ ኣብ ኩሉ ዓይነት ስፖርት 14 ፌደሬሽናት እየን ዘለዋና። ከምቲ ዝበልኩ ኣብ ኣብያተ ትምህርቲ ተዘርጊሑ ኣሎ፣ ኣብ ምክልኻል ተዘርጊሑ ኣሎ፣ ኣብ ሰባ ተዘርጊሑ ኣሎ። ኣብ ገሊኡ ኣብያተ ፅሕፈት እውን ብመደብ ተተሓይዙ ዝኸይድ ኣሎ። ከም በዓል ሃኮስእ ማሕበራት ኮነ ከም ካልኦት ማሕበራት ኮነ እዩ። ስለዚ ንሕና ከዓኒ ማስ ስፖርት እታ መዓልቲ እቲኣ ጥራሕ ደይኮነሲ ኩሉ ግዜ ከነዘውትሮ ዝግባአና ንጥዕናና እዩ። ንጥዕንኡ ስለ ዝኾነ ሰብሲ ብእግሩ ክንቀሳቀስ ብእግሩ ወይ ብእግሩ ክኸይድ ዓበ ነገር እዩ እሞ እዛ ነካይዳ ዘለና ማስ ስፖርት ሓደ ኪሎ ሜትርን ፈርቓን ገፃ እያ። ከም ቅቡእ ግን ሓደ 10 ኪሎ ሜትር ዝኸውን ክወዳደርሉ ዝግባእ እዩ ሞኒ ኩሉ ግዜ ጎዝጓስ ነካይደሉ ኢና። በዛ ኣጋጣሚ እውን ነዛ መዓልቲ እዚኣ ንምኽባር ጥራሕ ደይኮነስ ንህወትካ ንምእላይ እውን፣ ምክንያቱ ኣካልካስ ምስፖርት ተተሓሓዘ ስለዝኾነ ስለዝኾነ ህዝቢ ክሳተፎ ክፈልጦ ክወዳደር በዚ ዕድሜና ክነሕልፍ ይደሊ፣ መልእክትና ክነሕልፍ ይደሊ። ነታትኩም ሓጎስ እውን ከልየና እዩ።
1: ስራሕ ናይ ፀገም የብሉን። ኣብ መወዳእታ ምናልባት ናይ ሎም ዓመት ማራቶን ኣስመራ ከመይ ገምጊምኩምዎ? ምስቲ ኣብ ዝሓለፉ ዓመታት ንመፃይ ሒዝኩምዎ ዝነበርኩም ትልምታት ከመይ ተዛሚድልኩም?
0: ፅቡቅ ሎም ዓመት ብፍላይ ሓደ ርእሱ ዝኸኣለ ከም ዝበልኩ ጥራዝ ናይ መምርሒ ዝያዳ ካብ ናይ ቅድሚ ተመክሮታት ኣውፅኢና እዘን 8 ጉጅለታት ነናተን መደብ ዕዮ እንታይ ከም ዝመስል ከመይ ክገብረ ከም ዘለዎን ኣብቲ ሓበራዊ ኣኼባ ሓበራዊ መምርሒ ዝወሃብ ከይደን ከዓ ነናተን ምስቶም ናቶም ጉጅለታት ከይደን ዝሰርሓሉ ኣገባብ ተፈፂሙ እዩ። ስለዚ ከም መወከሲ ከዓ እዚ ፅሑፍ እዚ ንነፍሲ ወከፎም ተዋሂቡ ዘካይድሉ ዝነበሩ እዩ። ኣብዚ ክንርሰዑ ዘይብልና ቀፃሊ ኣኼባታት ይካየድ እዩ። ብፍላይ ድሕሪ መዓልቲ ነፃነት ንዘሎ ዝተዋሳሰነ መዓልቲ ዳርጋ ዕለታዊ ናይ 3 ናይ 4 ሰዓታት ውድ እንሳይ እንዳገበርካ እንታይ ጎደሎት ኣለና እንታይ ፀገማት ኣለና ከመይ ጌርና ንፍትሓዮ ኩነታት ዝፈጥሮ ኩነታት እውን ኣሎ። ንኣብነት ናይ ለብዘበን ኩነታት እንተሕርኢና ናይ መጓዓዝያን ናይ ካልእን ዝነበረ ሽግራት ኣሎ። ነዚ ኩሉ እዚ በየናይ ዓይነት መንገዲ ኢና ንብድሆ እንዳተባሃለ ብዙሕ ፃዕርን ብዙሕ ድኻምን ይካየደ እዩ። ነዚ ኩሉ ንክንፍፅም ኣጋጣሚ ብዝተዋህበኒ መድረኽ ነቶም ኩሎም ኣባላት ናይቲ ኮሚቴና ከመስገን ይደሊ። ምክንያቱ ብዘይ ቀላ ዓለም ለይትን መዓልትን ደኺሞም ፅዒሮም እዮም። ብመሪሕነት ኮሚሽን ስፖርት ንርክቦ ዘሎና ሓገዝ ከዓኒ ማርያ ይብሉን ከምተን ካልኦት ሚኒስትራት ማለት እዩ።
1: ራይ ኣቶ ግርማይ ኣርኣያ ስለቲ ሰፊሕ መብሪኻ ኣዝና ነመስግን። ኣብ ቀፃሊ ስራሕኹም ድማ ዓወትና ሳልጦ ንምነ ብኣርከስ ዝኸበርኩም ተኸታተልቲ ንኡስ መደብ ዘተ ስፖርት ናሎሚ ዛዕባና ኣብ ማራቶን ኣስመራ ኣተወኪርና ምስ ኣባል ቦርድ ኣካየዲት ኮሚቴ ማራቶን ኣስመራ ኣቶ ግርማይ ኣርኣያ ዘካየድናዮ ዕላል እዩ ነይሩ። ኣብዚ ድማ ዛዚምና ኣለና። ምስ ተረፉ መደባት ለስ ስፖርት ንሓድገኩም ወገነይ ሰላም።

ዋላ ኣብ ስድራይ ከማ ንሓደሓደ ግዜ ሆረር ኢሎም ፅውዑን ኣለዉ ደቂ ሓፍተይ ሓድሽ ኣበራ ኣብ ገዛ ኸንሻ ተወሊዱ ኣድዩ ኣብኡ ክዕሾ እናተፃወት ክከለኹ ቲ ገዛውቲ ከባቢ ቤት ትምህርቲ ኣዱሊስ ወዲ 10 ዓመት ኣቢሉ ይኸውን ነይሩ ሽዑ እናተፃወት ክከለኹ ኣደይ ፍቓዱ በራኺ ዝተባሃላ ነይረን ዘዕበያና ማለት እዩ ኣጋጣሚ ኣብቲ ከባቢ መፅአን ኣብኣያ ገዘአን ብድሕሪኡ ሓድሽ ወደ ይብላኒ ኣብት ንዓባ ካብዛ ሸቕ ጉልዕ ድአን ገለን ፀለ ኢለናኒ ካብኣ ናብኣ ድማ ቀረባያ ጎየ ኸይደ ነታ ንብረት ኣንፅአያ ፀወቱ ፀኒሖምኒ እታ ነገር የብፅሓ ኣለን ዶ ኣብቲ ፀወታ ኣት ሰኣቶም እናተፃወት ክከለኹ ከም ገለ ወፅአን ኣንታ ሓድሽ ወደይ ኣድያ ንድኒ ንዓባ ምፀለ ኢላና ዋ ኣደይ ፍቓዱ ኣምፅያ ኳየ እዋ ዋይ ከምዛ ኮረር ኮረር ኮረር ኮረር ኢልካ መፂኻ ኢለናኒ በዚኣ ታሽን ኮረር ትብል ዝጠበቐት ዳርጋ 63 ዓመት ገይራ ኣላ።

ኣብ ገዛውትና ኣብሰኒታ ዝበሃል እዚ ወረታ ቀዳማይ ረድኤት ዝበሃል እዩ ገዛውቲ ሕጂ ተሰሪሑ ዘሎ ኣብኡ ነይሩ ሕጂ ገዛውቲ ስለ ዝስራሕ ነበረ የእማን ነይሩ ቲ ገዛውትና ከምዚ ንገዛውቲ ድራገፍ ፀሊም እምኒ ሕጂ ኣብ ኮይና ቦሊቦል ከምዚ ቴኒስ ገለ ንቀባበል ስለነበርና ሕጂ ኣብ ኣርባዕተ ሰብ ኢና ተኸፋፊልና ሕጂ ከም እዳገበርና ኣጋጣሚ እታ እምኒ ሽው ትብል ናብ ክልቲኡ ትወስደኒ ማለት እዩ በዝን በዝን እንታይ ዝበሃል ትኸውን ማለትት ደም ወፅእ ሕጂ ጥቁኡ ስለነበረቲ ቀዳማይ ረድኤት ሆስፒታል እዚ እዚ ተሰርሐ ነይሩ ኣብኡ ከላ ግን ኣብኡ ከላ ሒዞሙ ንኸዱ ምስከዱ ሽዑ ኣብዚ ሊሕምኒ ድሓር ከዓ ኣብዚ ሊሕምዋ ሕጂ ርእኒ ሕጂ ብክልቲኡ ተላሒምካ ክትከይድስ ደሳ ይብል ኣብኡ ከሎ ሽዑ ጠምጢምዋ ምስ ጠምጠማ ሽዑ ከይድ ሓደ መንግስተ ሰማይ ዋርሶ ተሰውኡ ኣሎ ቴድሮስ ዝበሃል ወድ ግዛውትና ምፅም ስበል ክርኢ ምሰበለ ነሱ ወይ ቀሺ ንእሽተይ ኢልኒ በቃ በኣ ኣይትቀበሎን ኢኻ ግን ዋላ ሓንቲ ከይወፃኺ ውዒ ለኣጋጣሚ ኣብ ሓመ ስለ ንፀዋት ምሸት ምሸ ሰዓት ሓሙሽተ ሽዑ ይፅውዑን ማ ይመፅ ነ ኢለዮም እዚ ከይፈትዎ ምፅኦምኒ ገለ መለ ፀዋትና ኩዕሱ ከዓ ብዝበለፀ ኩዕሶ ይፃወትን እዩ ግን ከምኡታት ከምዚ ካቦ ስለዝነበረ ማለት እዩ ብኣ ትቕፅል ቀሺልካ ከምኡ ኢልካ ትከይድ ብንእሽተኻ ማለት እየ ብጣዕሚ በቃ የሰክፈኒ ስለነበረ በቃ ድሓር ግን እናተለመደት ከይዳ ድሓር ኣብ ቤት ትምህርቲ ኣብዚ ዳህላክ ኣጋእዝያ እንዳስላሴ ቀፂላ ከማ ኢላ ብሽመይ ትፅዋዕኒ የለን ብቐሺ ትፅዊዓ ናብ ልኡ መኮነን ዘኪራ ካብ ልኡ መኮነን ከዓ ሽዑ ኣብኡ ናብ ትኩዕሶ እግሪ ምስኣቶ ከዓ ብኣ ቀፂላ ሓድሽ ዝብለኒ የለን ብቐሺ ትፅዋዕ ማለት እየ

ናይ ቀሬታት እንዳተፃርና ከለና ብወዲ መምህር ወይ ድማ ብባግራይ ዝፍለጥ ነይረ። ድሓር ግን ኣብ ኣድሉስ መሳእትኹ ቅድም ኣብ ቅድሚት የ ድፃት ነይረ ጥቃዓይ ድሓር ግን እቲ ቁፅሪ ሰለስተ ናይ ኣድሉስ ዝነበረ ምስተሃረመ እስኪ ንድሕሪት መሊስና ደይ ንፍትኖ ኢሎም በዓል ኣሰልጣኒ ተኬ ብርሃ ኣብ ድሕሪት ምስ ተመለስኩ ምክልኻል ገዲፈስ ናብ ምጥቃዕ ከዓ ዘለሃብ ኩሉ ፀወታታት ስለ ዝነበረ የሴፍ ማና ዝበሃል ነይሩ ሓደ ብጣዕሚ ጎያይ ንፉዕ ክገርመካ ብምምድ ብጣዕሚ ሓያላይ ትሕዞ ኒኻ ኣለዉ ሕጂ ተፃወቶት ኣብ ልምምድ ሓያላት እሞ ኣብ ሜዳ ምሳእተውካ ምስ ናይቲ ሰብዲ ምስ ናይ ገለ ጭንቀት ስለዘሉ ዝገብሩ ድኦም ገለ የሓንቁ ኣብ ልምምድ ግን ብጣዕሚ ንየሴፍ ማናስ ኣይትሕዞ ኒኻ ብጣዕሚ ካብቶም ሓያላታት ዓይ ነይሩ ሽዑ ቁጥሪ ሰለስተ ንዑ ምስ ሓስክዎ ቅድሚኡ ጫዓይ ዝበሃል ናይ ኣድሉስ ተፃታይ ነይሩ ገብ ሂወት ሽሙ ምንችበይ ነይሩ ኣሳዚ ስልክዕ ከምቲ ጫዓይ ይመሲሉ ይመስል ቀይሕ እውን ዓይ ዝመስል ዋላ ብፀወትኡ ንሱ ራፊኡ ኣነ ግን ዳሓኔ ኣብ ክዕሶ ደረሃብኩ ስለዝፃወት ብዙ ኣይተሃራርምኒ ግን እዚ ሰብኣ ከሎ ጫዓይ ዝመስል ምስ በለኒ ብኣ ጫዓይ ላ ዘጊባትኒ የሴፍ ማና ሕጂ ኣሜሪካ ኣሎ የሴፍ ማና ሙሴ ማና ድበሃል ተፃወቶት ነይሮም ሕጂ ኣሜሪካ ኣለዉ ንሱ ይውፅኢለ ብኣ ካብኣ ብኣ ርዒማ መጀመርታ

ካብታ ባግራይ ናብ ጫዓይ ምስ ኣበለሲ ከምዚ ዕራይ ጫዋይ እንዳሕላ ኮይኑስ ጫዓይ ገለገለ ቁርብትላይ ተቐበልኳ ነይረ ድሓር ግን ምስ ገነነት ከይፈተኹ ርዕመ ማለት እዩ እዚ ብኣ ፅዋዕ ኣለኹ ማለት እዩ ብድሕሪኡ ግን ካልኦት ቤተሰብና ገለ ዝፈልጡስ ኣሕዋትካ ሓቦታትካን ኣቦካ እውን ኮ ጫዓይ ይበሃሉ ነይሮም እዮም ኢሎምን እሞ ርዒማ ሕጂ ድማ ናባይ ከይዳስ ናብ ኣሕዋተይ እዚ ድማ ናብ ወደይ ምስ ማይ ተመናይ ዝፃደሎ ጫዓይ ይበሃል ኣሎ ሰንሰለታዊት ኮይና ትቕፅላላ ማለት እዩ።

And not pointing fingers.

ዝኸበርኩም ተዓዘብቲ መደብ ለሰ ስፖርት ናብ ምዝዛም ገፂኡ ተርፈና መደብ ሌላ ስፖርት እያ ክትከውን ኣብ ናይ ሎሚ ሌላ ስፖርት ንንጥፈታት ግራስሩት ምምሕዳር ንኡዞባ ሰንበል ዝድስስ ትሕዝቶ ይክኸውን ሰናይ ምክትል።

ንጥፈታት ግራስሮት ኩዕሶ እግሪ ኣብ መላ ሃገር ዝካየድ ዘሎ ዓብዪ ስፖርታዊ ወፍሪ እዩ። እዚ ወፍሪ ዕላሙ ህፃናት ነቲ ካብ ንእሶም ዝመርፁ ዋዕሩ ስፖርት ብስነ ፍልጠታዊ መገዲ እናተማሃሩ ክእለቶም ክዕብሉ ምእንቲ እዩ። ኣገራት ኤሮጳ ኮነ ላቲን ኣሜሪካ ኣብዚ እዋን ብፍላይ ኣብ ውድዳት ኩዕሶ እግሪ ዓብለልቲ ዝኾናሉ ምኽንያት ኣብዚ መደብ ፀቒጠን ብምስራሕን እዩ። ነዚ ንምስራሕ ከኣ ንኩዕሶ እግሪ ክሳዕ ናብ ኮም ደረጃ ከም ዝወርድ ብምግባር ንምዕባል እዩ ብቐረባ ክትከታተሎ ዝከኣል እዩ። ሃገርና ኤርትራ ቅድሚ 10 ዓመታት ነዚ መደብ ከተተግብር ካብ እትጅምር ብቁፅሪ ብዙሓት ዝኾኑ ህፃናትን ኮተቴን በዚ መደብ ብምሕላፍ ተጠቀምቲ ክኾኑ ከም ዝኽኣሉ ድማ ካብ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ኣብ ዝተፈላለዩ እዋናት ዝወፀ መግለፂታት የነፅርን። ኣብ ዞባ ማእከል እውን መደባት ግራስሩት ኣብ ዝተፈላለዩ ንኡዞባታት ኣብ ምክያድ ዝርከብ ኮይኑ ከም ኣካልቲ ዝካየድ ዘሎ ወፍሪ ድማ ብዙሓት ተስፋ ዘለዎም ተፃወቲ ክርከቡ ክኢሎም እዮም። ኣብ ናይ ሎሚ መደብና እምበኣር ኣብ ምምሕዳር ንኡዞባ ሰንበል ንዝካየድ ዘሎ ንጥፈታት ግራስሩት ዝድስስ መደብ ሒዝና ኢና ቐሪብና ዘለና። ሰናይ ምክትታል ኣሎ።

0: ግራስሮስ ምምሕዳር ንዞባ ሰንበል ኣብ ቀዳመ ሰንበት ዝካየድ ኮይኑ ካብ ዕድመ 89 ክሳብ 17 ዓመት ዝዕድሜን ቆልዑን ኮተቴን ኣብ ዝተፈላለዩ ጋንታታት ብምጥርናፍ ስልጠና ይህብ። ኣብ ትሕትኡ ልዕሊ 300 ሰልጠንቲ ተጠርኒፎም ድማ ኣለዉ። ዝተፈላለየ ምስ ዕድሚኦም ዝሳነ ልምምዳትን ስልጠናታትን እናተዋህቦምካ ንዓመት መመላእታ ብዝተፈላለዩ ስፖርታዊ ንጥፈታት ውሽጣዊ ውድድራትን ኣብ እዋን ክረምቲ ድማ ብክብሪ ባህልን ስፖርትን ዞባ ማእከል ኣብ ዝውደብ ዞባዊ ውድድር ንንዞቦም ወኪሎም ኣብ ዝተፈላለዩ ውድድራት ይፅመዱ። ንሓፈሻዊ ንጥፈታት ግራስሮት ናይዚ ንዞባ ዋና ፀሓፊ ኮሚቴ ስፖርት ንዞባ ሰንበል መምህር ፍስሓ ገብረ ንጉስ መብሪ ሂብና ኣሎ። መምህር ፍስሓ
1: ግራስሮት ከም ንፈልጦ ብሃገራዊ ፌደሬሽን ካብዲ ጅምር ዳርጋ ዓሰርተታት ዓመታት ኣለዎ። ኣብዚ ንዞባና ከ ክንዱ ድኸውን ዕድመ ኣለዎ። ኣብዚ ንዞባና ንዞባ ሰንበል ብፅሓት ተፃወቲ ብክሊ ዕድመ ዝተፈላለየ ካብ ዕድመ 6 ክሳብ 15 ዘለዉ ብዙሓት ተፃወቲ የፍሪ ኣለዉ። ብክልቲኡ ፆታ ብደቂ ተባዕትዮን ደቂ ኣንስትዮን ማለት እዩ።

0: እዚ መደብ ካብ ዝጅምራት ሒዙ ልዕሊ ሓደ ዕቑድ ዝኾነ ግዜ ኣውፂሩ ኣሎ። ኣብዘን ዓመታት ዝዓመሞ ንጥፈታት እንታይ ይመስል፣ ንጥፈታቱ ዝግምግም ውድዳት የካይዶ፣ ነተወዳዳርነቱ ኣመልኪቱ እውን መምህር ፍስሓ ገሊጹልና ኣሎ።
1: እወ ቀንዲ ዕላማ ናይቲ ኮሚተ ናብዚ ምምሕዳር ስንበል መጀመርያ እቲ ዕላሙ እንታይ እዩ? ብዲስፕሊን ዝተሃነፀ መንእሰይ ወይ ከዓ ቆልዑት ምፍራ እዩ። እዚ ክንብል ከለና ግን ጎኒ ጎኑ ምስ ትምህርቲ ዝተተሓዘ ነገር ትምህርቲ ቀዳምነት ሂብና ማለት እዩ። ኣብዚ ክካየድ ድቐነየ ዓመታት ናይ ግራስሩት ምምሕዳርና ዝተፈላለየ ዓወታት ተጎናፂፈ እያ። ብቅድድም ምሽክሌታ ይኹን ብኣትሌቲክስ እውን ብኩዕሶ እግሪ እውን ድሓን ድኾነ ደረጃታት ኬና ኢና ብዙሓት ዓወታት ካ መዝጊብና ኢና ማለት እዩ። ሓቂ ምዝራብ ሓይሽ ብዘይተሳትፎ ናይ ህዝቢ ወላሓደ ድኽየ ነገር ኣይኮነን። ንሕና እዚኦም ኮሚተ ክንሰርሕ ከለና ኣብ ፅላል ምምሕዳር ኮይና ኢና ንሰርሕ። ስለዚ ምምሕዳር ምስ ኮሚተ ከ ምስ ህዝቢ ተወሃይዱ ዓብ ስራሕ ኢና ንሰርሕ ዘለና ማለት እዩ። ስለዚ ተሳትፎ ናይ ህዝቢ ኣብዚያ ኮሚተ ይኹን ኣብዚ ስፖርት ናይ ምምሕዳርና ዓብይ ዓበ ዝተዋፅ ኣሎ። ብዓብዩ ከምዚ ትሪኦ ዘለካ ቁፅሪ ተፃወትና ኣዝዩ ብዙሓት እዮም። እንታይ ማለት እዩ እዚ? እቲ ወላዲ ፈቓደኛ ኮይኑ ንደቁ ደቂ ኣንስትዮ ይኹና ደቂ ተባዕትዮ ሰዲዱ የሳትፋሎ ማለት። ስለዚ ተሳትፎ ህዝቢ ኣዝዩ ልዑል ማለት እዩ።

0: ንሓፈሻዊ ዝምድና ህዝቢ ምስ መደበር ኣመልኬትና እውን ሓበሬታ ንክንረክብ ንፕረዚደንት ናይዚ ንኣቦምበር ናይዚ ኮሚተ ኣቶ ስቴፋኖስ ተወኪስና ነርና ኢና። ኣቶ ስቴፋኖስ ኣብ መብሪኡ ህዝቢ ምምሕዳር ንኡ ዞባ ሰንበል ከምኡ ድማ ኣብ ወፃእ ሃገር ዝነብሩ ተወለድቲ ናይዚ ከባቢ ንዕቤት ናይዚ መደበር ስፖርት ዓብዪ ዝኾነ ኣበርክቶ ይገብሩ ከም ዘለዉ ብምግላጽ ኣብ ቀጻሊ እውን ብዝለዓለ ኣገባብ ተወዲቡ ንኽስራሕ ተላብዩ
1: ይቐኒለይ ክብረት ሃበለይ ፈለማ ምስ ተዓዘብቲ ስምካ ከተላለየና ኣብዚ ኮሚተ ዘለካ ፅፍ ሓላፍነት
2: ሽመይ ስቴፋኖስ ገብራ ይበሃል። ኣብዚ ናይ ንኡ ዞባ ኮሚቴ ስፖርቲ ከም ኣብ ወንበር ኮይነ ይነጥፍ ኣለኹ።
1: ኣቶ ስቴፋኖስ ንጥፈታት ግራስሮትስ ናይ ዝንኡ ዞባ ኣቐዲሙ ክግለፅ ከም ዝፀንሐ ንሱ ኣቦቱ እናሃለወ ዝምድና እዚ ግራስሮት ምስ ህዝቢ ዘለዎ ምስ ማሓወራ ዘለዎ ወይከዓ ምስ መሻርክቲ ከመይ መስል ንኸምዕብል ከ እንታይ ክግበር ዘለዎ ትብል?
2: እቲ ዝምድናታት ከም ዝተገልፀ ኮይኑ ምስ ህዝብን ምስቲ ምምሕዳር ንኡ ዞባ ኮይኑ ካልኦት መሻርክቲ ዝበሃሉ ናይ ደቂ ሰንበል ኣብዚ ከባቢ ዝዓበዩ ማለት እዩ ገዳይም ተፃወቲ ዝነበሩ እሳቶም ብዙሕ ኣበርክቶ እዮም ዝገብሩና። ኣብ ዝተፈላለየ እውን ብማዕከና ዜና ተቃዲሑ ነይሩ እዩ። ሕጂ እውን ኩሉ ግዜ ካብ ጎንና ስለ ዘይፍለዩ ኣብዚ ቀረባ ግዜ እውን ገለ ሓገዝ ሂቦምና። ስለዚ እቲ ዝምድናና ምስኦም ጥብቅ ዝበለ ኮይኑ ኣብ ቀፃሊ እውን ብናቶም ሓገዝ ኢና እቲ ዝዘድልየና ምክንያቱ ስፖርት ባጀት እዩ።

ናይ መሻርክቲ ደገፍ ንደሊና ዝያዳ ከዓቲ መሻርክቲ እቲ ህዝቢ ከምቲ ተጠቕሶ ኮይኑ ልዕሊ ኩሉ ግን እቶም ኣብ ደገ ዝቕመጡ ተፃወቲ ኣዝዮም ፍሉጣት ናይ ሰንበል ተፃወቲ ኩሉ ግዜ ከየመስገናዮም ኣይናሓልፍን ዳሓር ብኩዕሶ እግሪ ከዓ ዝና ዝነበሮም ኩሎም ሃገራዊት ጋንታ ዘይኣተወ ወዲ ሰንበል ኣይነበረን ክብል ንኽእል። ምክንያቱ ኣዝዮም ንፉዓት ተፃወቲ ዝነበሩ ነዚ ከዓ ተገዲሶም ሕጂ ከምንሳቶም ብሉፃት ናይ ሃገር ኮይኖም ዝነበሩ እዞም ንኣሽቱ ቆልዑት ከዓኒ ናብቲ ሰብ ዘጥሕቦ ደረጃ ንክበፅሑ ንሕና ብዓቕምና ዘድልየና ፃዕሪ ንገብር ኣለና። ህዝቢ ከዓ ኣብ ጎንና ከም ዘሎ ከዓ ንረጋግፅ ማለት እዩ። ከምኡውን ምምሕዳር ንዞባ ሰንበል

0: ሰልጠንቲ ኣብ ዝተፈላለዩ ግዜ ኣብ ስታድዮም ኣስመራ ምስ ዓበይቲ ክለባት ዝተፃወቱን ክሳዕ ንሃገራዊት ጋንታ ኤርትራ ዝወከሉን ተፃወቲ ዝነበሩ ዝዕለሙ ብምዃኖም ኣብ ሓደ ግዜ ትምህርቲ ናይ ኩዕሶ ክወስዱ ከለዉ ኣብቲ ካልእ ከዓ ተመክሮ ይቐስሙ ብምዃኖም ኣብ ዕቤቶም ዓበይ ግደ እዮም ዝፃወቱ። እዞም ኣሰልጠንቲ ዝተፈላለዩ ናይ ኣሰልጠንቲ ስልጠና ብምቕሳም ናብዚ መደብ ዝተፀንበሩ ብምዃኖም ድማ መደብ ግራስሩት ብከምቲ ዝተመደቦ ብፅቡቕ ይዕመም ኣሎ።
1: መጀመርታ እቲ ግራስሩት ማለት ከምዚ ናይ ተኽሊ ግራስሩት ኣምፅኻ ነቲ ቆልዓ ካብ የማን ፀጋም ምምፃእ ማለት ዓላማ እዞም ሰባት እዚኦም ከዓ ዋላ ሓንቲ ኣፍልጦ ዘይብሎም ኩዕሶን ምስ እግሮም ከም ድኸይ ትገብሮም ካብዚ ደረጃ ወፂኦም ካ ዘማ ቆልዑ ከዓ ኣቢልካቢልካ ኣፍሪኻ ታ ከላይ ጅናላትና ናይ ሰንበል በቲ ከዓ ንሃገር ድኾኑ ተፍሪ ማለት እያ ታ ናይ ግራስሩት ስራሕ ሳይና ሳታ ኮሶ

0: ስፖርታዊነት ፈታት ግራስሮትስ ክዓብቲ ኮይኑ ህዝቢ ነዚ ዕላማ ብዝግባእ ብምርዳእ እጃሞ ምስ ዘበርክት እዩ። ወለዲን ደቆም ናብዚ መደብ ምስ ዝልእኹ ኣካላውን ኣእምራውን ዕቤት ደቆም ክረጋገጽ ስፖርት ካብቲ ወሳኒ ብምዃኑ ምትሕባሮም ክዓቢ ከምኡ እውን ልምምድ ዝገብርሉ ዘለዉ ሜዳ ምትዕራይ ክግበረሉ ዝምልከቶ ኣካል ምስ ምምሕዳር ንህዝቢ ብምዃን ነዚ ሜዳ መሰረታዊ ፍታሕ ክግበረሉ ተማሕፂኖም።
1: መጀመርታ ወለዲ ነዚ ነገር ክፈልጦ ኣለዎ። እዚ ግራስሩት ማለት ነቶምቆሎ መጀመርታ ካብ ወልፊ ናጣ ክኾኑ ኣለዎም። በቲ ኸ ፊዚካሎም ኣካላዊ ፍሉይ ማለት እዩ፣ ስፖርተኛ ማለት ፍሉይ ማለት እዩ። እዚ ኸ ካብ ወልፊ ናጣ ተምጢኻ ዝሓሰብ ንሃገሩ ንህዝቡ ነቲ ብዓብዩ ነብሱ ኸ ጥዕና ረክባሉ ማለት እዩ። እዚ ቻለንጅ ደሎ ኸ ሓደ ከም ዘርከያ ኩዕሶ የድልየካ፣ ናይ ሜዳ ዋሓድ የድልየካ፣ ምስቲ ብዙሖም ምህላው ኣብዚ ኸ ፀገም ኣለና ዝበለስ ኣሎ ዝሽግር ኣሎ እምበር ብጣዕሚ ብዓቕምና ካልእኻ ሓገዝ ገብሩና ኣለዉ። እቲ ቻለንጅ ኣሎ። ናይ ግድን ግን መስዋዕትና ከፈልክያ ከነ ዘማቆል ተፍርዮም ናቱ እቲ ዕላማኻ ሓደ ኤርትራስ ከመይ ኢሉ ኣብ ደረጃ ኣብ ሲካፋ ድዩ ኣብ ዋንጫ ኣፍሪካ ድዩ ኣብ ዓለም ከም ሳተፍ እስኻ ብዓቕምኻ ሰርሕ ኣለካ። ፀዋት ካብ ዝበፅሑ ኸ ኣብ ድብጂን ዝበፅሑ ኣለዉ፣ ብሃገራዊ ዝጋንታ ዝበፅሑና ኣለዉ፣ ኣብ ክንደይ ጋንታት ከ ዝበፅሑ ኣለዉ። ማለት ክትፅዕር ኣለካ ኢድካ ትክትብ ይብልካ ካልይ ተወሳኺ እንታይ ክብለካ ዘለ ኣለዋና ፀገም ዘንበለስ ዘለዋ ፀገም ኣለዋና ነቲ እሾኽ ቀፃሊ ዮንኩላና እስኻ ብመንግስቲ ደረጃ ድዩ ብዞባ ዲ ገለ ዘንተልግስልናኻ ፅቡቅ

0: ደቂ ኣንስትዮ እውን ኣብዚ መደብ እትዋት ኮይነን ማዕረ መዛኖ ናይ ልምምድን ፀወታታትን ግዜ ይስርዓለን እዩ መምሕዳኑ ዞባ ሰንበል ኣብ ሻምፒዮን ሊግ ደቂ ኣንስትዮ ዞባ ማከል እትሳተፍ ክለብ ስለ ዘላታ እውን ካብዚ መደብ ብዛዕብያ ተፃወቲ እናተመገበት ውድድራታ ተካይዳኣላ ኣሰልጣን ግራስሮት ደቂ ኣንስትዮ ንዞባ ሰንበል ኣቶ ኣብርሃለይ ኣብርሃ መብሪ ይብና ኣሎ
1: ከምዝተባሃለ ኣብ ደቂ ኣንስትዮ ብዙሕ ፀቂጠ ዝሰርሓነ ምክንያቱ ደቂ ተባዕትዮ ደፀግም ነገር ስለ ድየለ ብዝሐ እውን ስለ ደሎ ከምቲ ድላይና ክንረክብ ስለ ንክእል ኣብ ደቂ ኣንስትዮ ግን ካብ ምስድርአና ትሒዝካ እናተረዳእኹ ስጋብዛ ሰዓት እዚኣ ኸ ካብ 212 ክምስረት ከሎ ግራስሩት ማለት እዩ 212 ወርሒ 3 እዩ ተመስሪቱ ናብ መሰራርቱ ንምልከት ብጨንፈር ከዓ ኣብዚኣ ምስ ተመደብኩ ስጋብዛ ሰዓት እዚኣ ኸ ደቂ ኣንስትዮ ኣብ ምጉስጓስ ይርከብ ኣለኹ ማለት እዩ ሕዚ ተን ደቂ ኣንስትዮ ከምዚ ድበልናዮ ብዙሕ ኣፀጋማት ስለ ዘለዎ ነቲ ስድራ ቤት ረዲእኻ ኢኻ ተምፅን ምስ ተምፃ ኸን ከዓ ብግቡኡ ከዓ ከም ወላዲኦም ኮንካ ተኸታቲልካ ከዓ ናይ ምብፅሕ ሓላፍነት እውን ኣለኒ ቀደም ብብሽክለታ ኣጓራቢተ የብፅሕ ነረ ስጋብ ቦንዳ ስጋብ ኤርሶ ከባቢ ስለ ዝኾነ ናይ ንኡ ዘዋሰንበል ከምኡ

ኣገበርኩ ስጋብዛ ሰዓት እዚኣ ከዓኒ ተወሳኺ ከመን ግራስሩት ሓንቲ እንዲያብ ሰሙንቲ በቲ መምርሒ ተዋሃበና ደቂ ኣንስትዮ ግን ምስ ዝደለና ዋሓዲ ኢለ ኣብ ሰሙን ሰለስተ ግዜ የደግብረን ትሬን እሱ ከዓ ከምኡ እንዳበልና እንዳዕበናየን ምስ ከድና ከዓ ኣብ ድብፃሕ ክበፅሓ ድከኣላ ከዓ 212 ተጀሚሩ ከምቲ ድበልክዎ ኣብ 217 ዕውድቲ ኮይና ማለት ናይ 17 ዕድመ ቀዳመይቲ ኮይና ምስ ሓለፍና ቀዳማይ ዲቪዥን ተመስሪቱ ናይ ደቂ ኣንስትዮ ካብኡ ከዓ ኣብ ቀዳማይ ዲቪዥን ተን ዓበይቲ ሒዝና ማለት እዩ ተን ድበፅሓ ንኣሽቱ ከዓ እንዳመልመልና ከምዛ ትሪእዎን ዘለኹም ኣብዚ ቅድሚኹም ዘሎዋ ከምኡ ከዓ እንዳመልመልና ከዓ ስትል ስጋ ሓጂ ንኸይድ ኣለና ምክንያቱ ተን ደቂ ኣንስትዮ ክትከኣ ስለ ደይክእላ ምስ ስድራ ቀንዲ ርክብ ንገብራና ሕጂ ምስ ስድረ ስድራ ቤተ እንደይፈልጥዎን ኣየምፀኒ መፀት ከዓ ብናተይን ብናይ ስድርእን ተመሪሐን ከምኡውን ምስ ኩሉ ምስ ኮሚቴ ምስ ገለ ብምርዳእ ብምግባር በዚ ንኸይድ እተን ደቂ ኣንስትዮ ሕጂ ኣብ ድብፃሕ በፂሐን ኣለዋ ማለት እዩ ብዝያዳ ኣብ ስታድየም ከም ንፈልጦ ዓበይቲ ጋንታታት ኣለዋ ድበሃላ ንዕአን ሕጂ ካባና ኣላትና ከዓ ናይ ሰንበል ካብዚኣ ኣፍሪና ናብኣኢና ነስግር ካብኡ ከዓ ንክምዕብላ ከዓ ንሃገርን ገለን ወኪለን ድፀዋታ ከምኡው እንታ ፕሮፌሽናል ተፃዋቲት ንመጀመርያ ግዜ ናይ ኤርትራ ንኣዲስ ኣበባ ናብ ባንክ ተሸጠት ከዓ ካብዛ ምምሕዳር እዚኣ ድፈረትያ ብኣና ድፈረትያ ብምምሕዳር ንእዘዋ ሰንበል ሪም ገዛኢ ትበሃል ማለት እዩ ስጋብ ከምዚ ኣብ ፅሕና ኣለና ሕጂ ከዓ ካዋ ንላዕሊ ከዓ ሓንቲ ሳብ ፅሕና ኣለና ካልኦት ውን ኣለዋ ስጋ ሕጂ ዝፀዋት ኣለዋ ኣብ ናሽናል ቲም

0: ንዝምድና ህዝቢ ምዝመደብ ዘሞቕ ጎሳእቱ ኣብርሃለይ ወለዲ ብቐጻሊ እናመፁ ኩነታት ደቆም ክከታተሉን ምስ መምህራኖም ድማ ክላዘቡን ድሕሪ ምፅዋዕ ኩነታት ሜዳን ቀረብ ናውቲ ስፖርትን ክሕሰበሉ ተላብዩ
1: ናብ ህዝቢ ደሞ ሓላልፎ ብዘይቀል ዓለምቲ ህዝቢ ምስ ዘሎ ናይ ስራሕ ኩነታት ገለይ እምበረይ ይስዕበና እዩ እቲ ብዝያዳ ሕጂ እዞም ኩሎም ደቅና ትርእዎም ዘለኹም መፂኦም ኣብዚ ሓደ ሓደ ደተባብዑ ኣሎ ብዝያዳ ግን ኩሎም ከምኡ መመፂኦም ንደቆም ሞራል ተዝህቡ ካብኡ ዳዓቢ ነገር የለን ብፍላይ ኣብ ደቂ ኣንስትዮ ኣለዋ ይመፃናየን ኣብ ደቂ ተባዕትዮ ከዓ ከምኡ ዝያዳ እንተዝመፁና እቲ ህዝቢ እታት ግብኦ ስለ ትገብር ዘሎ ትሕጎሰሉ ኢኻ እዚ ህዝቢ ናይ ሰንበል ፈቃሪ ናይ ስፖርት ፍቕሪ ኣለዎ ካብ ብንእሽትኡ ስጋብዛ ሰዓ እዚኣ ኣብዚኣ ተወሊደ ከም ዓብየ ከም ዝድበልኩኻ ኣብ ስፖርት ዘለዎ ኣረኣያ ህዝቢ ሰንበል ብጣዕሚ ይፅቡቅ ግን ምስቲ ናይ ስራሕ ኩነታት ገለ ግን ከምቲ ድላ ኣይመፃካን ይትሰብ ብሕጂ ግን ክመፁና ተስፋ ንገብር ሕፅረት ሕጂ እዛ ሜዳ ንባዕላ ከምዚ ትርእዋ ዘለኹም ቀዳመይቲ ሕፅረት ናብ ሰንበል እዛ ሜዳ እያ ሜዳ እኹል ክልተ ሜዳ ኣለና ግን ሓፁር ሰኣን ምኽባብ ከምዛ ክትከባተልዋ ፀንሕኹም ብኣጋር ሓልፉና ብሽክለታ ሓልፉ ከምኡ ናብ ፍራስ መኪናታት ገለ ሓልፍዎ እንድን ታቐን ዳኣነ ፀገም ኮይና ስማዓኒ እዚኣ ሓፁር እንተዝግበረላ ነይሩ በቲ ድምልኮታ ኣካል ንሕና ነፃ ኮይና ምሰራሕና እቶም ቆልዑ ከዓ ነፃ ኮይኖም ኣብዚ ድላዮም ገበሩ ካልእ ግን ኣብቲ ናይ ስፖርት መሳርሒ ከዓ ድሕጉዝና ከምዚ ኣብዚ ዳዓበዩ ደቂ ሰንበል ኣለዉ ኣብዚ ዓብዮም ሲ ኣብ ወፃኢ ሃገራት ዘለዉ ብጣዕሚ እዮም ነዞም ቆልዑ እዚኦም ከምዚ ኮይኖም ስለ ዳዓበዩ ይሰዱልና በቲ ድምልኮታ ኣካል ኣትዩ ከዓኒ ኣብኦም ነውዕሎ ኣለና እቲ ዝሰድዎ ነገራት እዚ እቲ ሓደ ሓደ ግን ከም ኩዕሶ ከም ኮን መሳሊ ግን ኣዝዩ ቁርብ ዋሓድ ኣለና ከምቲ ድለ ነቶም ቆልዑስ ነፃ ኮንካስ ነቲ ከተሰልጥን ከምቲ ድለ መሳርሒ ኣይትረክብን ኢኻ እምበር ካልእ ግን እቶም ቆልዑ ከምዚ ትሪኦም ዘለካ ተሓጒሶም ስለ ዝኸዱ ንሕና ፀገም ዝበሃል የብልና እታ ፀገምና ናይ ሜዳ ያቐንዲ

ዝቐብርኩም ተዓዘብቲ ምስ ንጥፈታት ግራስሮትስ ስፖርት ንዞባ ሰንበር ዘላሊ ዝተዳልዎ መደብ ኣብዚ ፍፀም ስለምክታልኩም ኣዜና ነመስግን ሰላም።

ኣወስኸት ክትከይድ ናትኩም ተሳትፎ የድልያ እዩ ከምቲ ኩሉ ሰዓ ንብሎ ድማ እዛ መደብ እዚኣ ካባኹም ብኣኹም ንዓኹም ስለ ዝኾነት ምስ ኩላቶም ኣባላት ስቱድዮ ብሓባር ብምዃን ዝሰናበተኩም ሰላም።

0: ፍታ ገጽታ ዘርስታ ሐዳሽ ተከታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞልሃንደ
2: ኣይፈለጥኩ መጽሃራያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጸናቶ ሰላም ሰባት ከተዕኑ ሰሓን ስነትካ ከም ቅምታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊርካ ንኽፍኣት ክትረሩ ቤትካ ጓኒኻዮ ሞፍቶ ጓሓላሉ
3: ቅድሜኹም ፀሓይ ዝረኣና ምዃና ዝተፈለደ
4: እንታይ ማለት ከይ ተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኩሉ ዓቕሙ ገጽታ
3: ካልእ ነገር ተዓልም ስለ ዘለኻ መርቀሲንካ
5: ብገንዘበይ ድለይተይ ክገብር ኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ እያ ገጽታ ደራስን ዳይረክተርን ዮናስ ተኸስተ አፍራይ ጀር ስቱዲዮ ዋና አፍራይ ሚኒስትሪ ዜና

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ስሙን ኣብ መዘርግሒ ንቕጣታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሃየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። መንፋሕቲ ከስዐ ስለምንታይ የጋጥም? ጋዜጠኛ ሱሌማን ኣሕመድ ኣብ ዓምዲ ዓምዲ ጥዕና ዳሲስዎ ኣሎ። መፅናዕትታት ከም ዘመልክትዎ 18 ሚታዊት ካብ ህዝቢ ዓለም ኣብ ሰሙን ሓንሳብ መንፋሕቲ ከስዐ የጋጥሞ። መንፋሕቲ ከስዐ ኣብ ደቂ ኣንስትዮን ሽማግለታትን ብዙሕ ልሙድ ከም ዘይኮነ ይግለጽ። መንፋሕቲ ከስዐ ባህ ዘየብል ስምዒታት ስለ ዘለዎ ማሕበራዊ ንጥፈታት ኣብ ምክያድ ዓንቀፍ እዩ። ይኹን እምበር ብቐሊሉ ንምእላዩ ከም ዝከኣል ክንዝንግዕ የብልናን። ምውስዋስ ኣካላት ምክያድ፣ መተካእታ መድሃኒት ምውሳድ፣ ማሳጅ፣ ለውጢ ኣመጋግባ ወዘተ

ነዚ መንፋሕቲ ብቐሊሉ ንምእላዩ ዝሕግዙ ኣገባባት እዮም። ኣብ ዓምዲ ርእቶ ዓገብ ውራያት መመረቕታ ይገፍሑ ኣለዉ ዘርእስቱ እዋናዊ ርእቶ ፕሮፌሰር ገብረ ብርሃን ዕቕመዝጊ ይጸንሐና። ንዝኾነ ጸገም ንምፍታሕ ወይ ድማ ጌጋ ንምዕራም እቲ ብቐዳምነት ክንገብሮ ዘለና ነቲ ጸገም ወይ ድማ ጌጋ ብግቡእ ምርዳ እዩ። ማለት ጥቕሚ ዘይብሉ ነገር ምዃኑ እናፍለጥና ጸገም ወይ ጌጋ ኣይኮነን ንብል እንተኮይና ፍታሕ ክንረክባ ይንኽእልኒ ኢና። ነቲ ርድኢት ናብ ኩሉ ዝምልከቶ ክበጽሕ ንኩሉ ድማ ብግቡእ ከም ዝርድኦ ምግባር መራኸቢታት ብዙሓን ህዝባውያን ትካላት ከም ሃማትኤ ሃማድአ ምምሕዳራት ወዘተ ኮለጃት ወለድን ተምሃሮን ኣብዚ ቀንዲ ተዋሳእቲ ክኾኑ ይግባእ። ኣብዚ ቀረባ እዋን ብምምሕዳራት ዝውሰድ ዘሎ ስጉምታት ተስፋ ዝህብ እዩ። ንኣብነት ኣብ ኣስመራ ኣብ ንኡ ዞባ ቲራቨሎ ምምሕዳር ከባቢ ዊና ውርያት ቁርጥዋት ክኾኑ ዝኽእልሉ ሜላታት ኣተኣታትዮም ኣለዉ። ኣብ ካልኦት ንኡሳን ዞባታት ከተማ ኣስመራ እውን ተመሳሳሊ ስጉምታት ይውሰድ ኣሎ ይርከቦ። ኣዳላዊ ዓምዲ ባህልን ስነ ጥበብን ጋዜጠኛ ኤፍሬም ሃብተፅዮን ፅውፅዋይ ዶ ንነጋገር ብዝብል ኣርእስቲ ፅውፅዋይ ብግጥማውን ስዲ ፅሑፋውን ኣገባብ ዝቐርብ ሞራላውን ግብራውን ትምህርቲ ድማ ዝህብ ኣካል ኣፋውያታ ወይ ኣፋዊ ተረት ኮይኑ ኣብ ሂወት ብኸመይ ክንዋሳእ ከም ዘሎና ዝምህረና ኣገዳሲ ኣካል ሂወትና እዩ። ዝተፈላለዩ ሕብረተሰባት ምስ ባህሎም እምነታቶም ኣነባብሮኦም ልምድታቶም ሕልምታቶም ባህግታቶም ክውንነቶም ዝኸዱ ፅውፅዋያት ፈጢሮም እዮም። ማእከል ብዙሕ ፅውፅዋይ እንስሳታት ወይ መናፍስቲ ኮይኖም ባህርን ተግባርን ሰባት ዝለበሱ እዮም ተጠቂሱ። ብተወሳኺ ኣብ ዓምዲ ባህልን ስነ ጥበብን ንኩሉ እንቋዕ ርከብ ኩሉ ሓፂር ምስትምቓር መፅሓፍ ሓፂር ታሪክ ህይወት ወዲ ገብሩ ከምኡ ድማ ኣረብረቦም ዘርእስታ ግጥሚ ኤፍሬም ሃብተፅን ወዲ ገደ ንረክብ። ስለዘየለ ካብ ሪም ዝዓቢ ኩሉ ኮይኑላ ብዓዱ ኩሉ ይኮነላ ንዓዱ ኣሂ ዘፀሓየ ኣረብራቢ ዓወት ዘድሃየ መዛረቢ ሃገር ወኒኑ ይምርሽ ንቅድሚት ሓያል ህዝቢ ሓያል መንግስቲ ሓያል ሰራዊት ኤርትራ ኣው ዓሊት ዕንደራ ኤርትራ ኣልዛቢት ፈኸራ ኤርትራ ኣረብራቢት ኤርትራ ዘይረብራቢት ካብ ትሕዝቶ ግጥሚ ኣረብራቢ ዝተቆንጨለ እዩ። ኣብ ዓምዲ ሸባብ ብሜርያም ዮሴፍ ዝዳለው ንኡስ ዓምዲ ሓሳባት ርኢና ንኣመን ዝኣመንናዮ እውን ንርኢ ዘርእስቱ ዛዕባ ይፀንሐና። ብሓፈሻ ድምር ናይቲ ኣብ ሰውራና ዝተጠርያ ተሓሳስባ ዝተኸስኮሰ ባህሊ ዝተደለበ ተመክሮ ወዘተ ናፅነት ክኸውን ከም ዝኽእል ጥረይ ዘይኮነ ከም ሓደ ዘይተርፍ ሓቂ ጌርካ ብምውሳድ ዝተኸደ ጉዕዞ እዩ። ሰውሪ ኤርትራ እምበኣር ነቲ ዘይከኣል ዝበሃል ዝነበረ ዓለማዊ ስነ መጎስ ሰይሩ ብሓይሊ ራእይ ሓድሽ ታሪክ ዝስርሓሉ ምክንያት እምነት ብቐዳምነት ስለ ዝሰርዐዩ ናፅነት ኤርትራ ኣብ 24 ግንቦት 1991 ጥራይ ኮነትን ተረጋጊፃ። ናፅነት ኣብ ኣእምሮ እቶም ብቆራፅነት ዝተበገሱ ሰውራውያን ተቓለስቲ ገና ኣብ በረኻታት ሳሕል ከለዉ ዝተረአየቶምን ርግፅትን እያ ነይራ። ታሪክ ኤርትራ ንዓለም ዝምህሮ ዓብዪ ትምህርቲ እንተሃልዩ እምበኣር እዚ እዩ። ሓይሊ ብቐዳምነት ኣብ ኣእምሮ ህዝብታት ዝህነፅ ዳኣ እምበር ብነገራዊ መዐየሪ ጥራይ ዝትመን ኣምር ኣይኮነን። ብዝሕያ ኣፅዋርን ሰራዊትን እቲ ፍጹም መዐቀን ሓይልን ብቕዓትን ክኸውን ከም ዘይክእል ድማ ካብ ታሪክና ብቐረባ እንምሃሮ እንመሮን ተመክሮ እዩ። ረአዩ ንብረት ዝመርሕ እምነት ድማ ኣእምሮ ሰራዊት ይሃንፅ። ስእላዊ መግለፂ ማራቶን ኣስመራ 2026 ቀሪቡሎ። ጋዜጣ ኤርትራያል ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ ዋና ኣሰናዳይ መሓመድ ኑር ያሕያ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃደር ዜና ወፃኢ ዓረቢ መሓመድ ጌታ ሌኣውት ኑራ ዑስማን መሓመድ ፋጥማ ሕመድ እድሪስ ሪፖርታጅ ምዝዛም ውድድር ምጉት ኣብያተ ትምህርቲ ዞባ ማእከል ብደረጃ ዞባ ንኡስ ዞባን ጉጅለን ብጋዜጠኛ ዓድል ሳልሕ እድሪስ ዝተርጉሞ እዩ። ጋዜጠኛ ጀማል ዓሊ ኣብ ዓምዲ መልሓቅ ላውዳ ብዋልፍኑን ንባህላዊ ውርሻታት ብሄረ ብሌን ብዝምልከት ምስ መምህር ዘካርያስ ዓንደ ብርሃን ዘካየዶ ቃለ መጠያቅ ንረክብ። ብሚኒስትሪ ዕዮን ሰብኣዊ ድሕነትን ኣብ ዝዳሎ ዓምዲ ማሕበራት ዕቤት ተራ ወለዲ ኣብ ዕቤትን ምዕባለን ህፃናት ዕዙዝ ምዃኑ መሓመድ ዑመር ናይር ኣብ ዝተርጎሞ ትሕዝቶ ተገሊጹ። ብጋዜጠኛ ማሕሙድ ዓብደላ ኣብ ኪፋሓ ብትዳሎ ዓምዲ ሲሓ ወኣሰር ተኽእሎታት ዕቤት ፅላት ቱሪዝም ኣብ ኤርትራ ተዳሲሶም ይርከቡ። ብወርዳ ገብሪ ሂወት ኣብ ዝዳሎ ዓምዲ ዕሉም ወቴክኖሎጂ ዝተፈላለዩ ሓደስቲ ምህዞታትን ርኽበታትን ሰፊሮም ይጸንሑና። ስእላዊ መግለፂ ማራቶን 2026

ኣብ ዓምዲ ዓለማዊ ዛዕባ ኣብ ማሕበራዊ መራኸቢታት ሻህማት ፀወታ ኢራናውያን ዘርእስቱ ብሳሙኤል ገብረ ብርሃን ዝቐረበ ጽሑፍ ይጽንሐና። ታሪክ ሻተራንጅ ካብ ጥንታዊት ህንዲ ማለት ቻቱራንጋ ተበጊሱ ኣብ መበል ሻርሻይ ክፍለ ዘመን ናብ ግዛኣት ሳሳኔድ ፋርስ ከም ዝኣተወ ይፍለጥ። ይኹን እምበር እቶም ፋርሳውያን ነቲ ፀወታ ተቐቢሎም ጥራይ ኣይተዓገሱን። ይግዳስ ናይ ገዛእ ርእሶም ማሕበራዊ ፖለቲካውን ወተሃደራውን ትርጉም ብምሃብ ኣመሓይሸሞ። እቲ ሻህ ማለት ንጉስ ዝብል ስያመን ባዕሉ ካብ ቋንቋ ፋርስ ዝመፀ እዩ። ፀወታ ምስ ተወደአ ዝድመፅ ሻህማት ማለት ንጉስ ሞይቱ ወይ ተሳዒሩ ዝብል ቃል እቲ ሎሚ ኣብ መላእ ዓለም ቸክሜይት ዝበሃል ዘሎ እዩ። እዚ ፀወታ እዚ ንፋርሳውያን ንጉሳውያን ስድራ ቤትን ወተሃደራዊ መራሕትን ከም ናይ እምሮ ልምምድ ኮይኑ የገልግል ነበረ። በቲ ቀደም ዘመን ሓደ መራሒ ኩናት ቅድሚ ናብ ሓቀኛ ግጥም ምውፋሩ ኣብ ሰሌዳ ሻተራንጅ ክልተ ግዜ ክዕወት ናይ ግድን ነበረ። እዚ ድማ ኩናት ብሓይሊ ዘይኮነስ ብስልታዊ ብልሒ ከም ዝዕወት ዘርኢ ቀዳማይ ትምህርቲ እዩ። ኣብዚ ሕጂ ዘሎ ውግእ 2026 እቲ ኣብ ሻተራንጅ ዝርአ ስልታዊ ምንቅስቓስ ምስቲ ኢራን ገጢምዋን ዘሎ ዘይተመጣጠነ ኩናት ማለት ኣሴሜትሪክ ዋርፌር ንምብዳህ እትኽተሎ ዘላ ሜላታት ዝመሳሰል ኮይኑ ንረኽቦ ተጠቒሱ። ኣብ ዓምዲ ፀጋታት ባሕሪ ተኽለ መንግስቱ ንታሪካዊ ኣማዕባብላ ሕጊ ባሕሪ ዳሲሱ ይርከብ። ብጋዜጠኛ ኣብርሃም ዘርአ ወዲ ሃለቃ ኣብ ዝዳሎ ዓምዲ ቐለ ምሕተት ሳልሳይ ክፋል ትሕዝቶ ገስጋስ ጉዕዞ ትምህርቲ ሃገርና ዝምልከት ምስ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ዝተኸየደ ቐለ ምሕተት ይጸንሐና። ብጋዜጠኛ ምሉእ ብርሃን ሃብተ ገብርኤል ኣብ እትዳሎ ዓምዲ ልቦናን ፍልስፍናን ካልኣይ ክፋል ጽፈት ስራሕ ሰፊራ ኣላ። ንነፍሲ ወከፍ ስራሕ ገደብ ግዜ እንተደኣ ተገይርሉ ንሰራሕተኛታት ዝያደ ሓላፍነት የሰክሞም እዩ። እቲ ገደብ ግዜ ንኣፍረይትን ዓማዊልን እንተደኣ ንፂርሎም ብኡ መጠን ንሓድሕዶም ክፀዋፀቡ ይኽእሎም። እዚ ተሓታትነት ይዕዝዝ። እንታይ ክግበር ከም ዘለዎን ብመን ክግበር ከም ዘለዎን ኣብ ዝብሉ መዳያት ንዝፍጠሩ ምድንጋራት ወይ ምውጅባራት ከዓ ይንኪ። ንዋሕዚ ስራሕ ማለት ወርክ ፍሎውስ ከምኡ ውን ነቲ መስርሕ ምስላጥ ኣብ ምፍርያምነት ናይ ትትካል ከም ፀኦ ዝኽእል እወታዊ ውፅኢት ዘርዜርካ ዝውዳእ ኣይኮነን። ብሱራፍኤል ተስፋ ብሮኻ ኣብ ዝዳሎ ዓምዲ ዳይሪ ሰማያዊ ርግቢ ምቁር ቃንዛ እናክትጥፍሽ ኣደ ንምዃን ዝብሉ ትሕዝቶ ዳይሪ ይፀንሑና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ። ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ብዓብደላ መሓመድ ዓሊ መዓለማ ብትዳሎ ዓምዲ ደላባብ መበል ሸርሻይን ናይ መወዳእታን ክፋልን ዛንታ ዛዛሚ ኩናት ገድሊ ህዝቢ ኤርትራ መረብ ድብለ ናይ ደንጎቤ ኣምዒላት ቀሪባኣላ። ብጋዜጠኛ ሳልሕ ጋማ ብትዳሎ ዓምዲ ዓማር ኣብ ዝሓለፉ ናይ ናፅነት ዓመታት ኣብ ህንፀት መዐቀቢ ማያት ዝተረጋገፁ ዓወታት ተዳሲሶም ንረኽቦም። ብሚኒስትር ትምህርቲ ኣብ እትዳሎ ክልተ ሰሙናዊት ዓምዲ ባና ተዕሊም ዑመር ኢብራሂምን ህወይዳ መሓመድ ስዒድን ዝተፈላለዩ ትምህርትን ፍልጠትን ጠቀስ ትሕሶታት ኣስፊሮም። ብጋዜጠኛ ካልሽም መሓመድ ኣብ እትዳሎ ዓምዲ ዓፍየት ኢቦላ ካባና ዝረሓቕ እኳ እንተኾነ ድልውነትና ንምክልኻሉ ኣቦትኡ ከም ዘሎ ብሰፊሑ ተገሊጹ ንረኽቦ። ብጋዜጠኛ ኣድማ ብሓርሻ ብዝዳሎ ዓምዲ ፍሬ ካደም ድሕነት መግቢ ናይ ኩሉ ሓላፍነት ምዃኑ ብሰፊሑ ተገሊጹሎ። ኣብ ዓምዲ ሸባብ ምስ ኣብነታዊ ሓኪም እንስሳ እድሪስ ዓብደላ ዘዳል ትሕዝቶ ብሕዱግ ስሌማን ተዳልዩ ይርከብ። ስላዊ መግለጺ ማራቶን ኣስመራ 2026 ኣብ ዓምዲ ፈኖ ዓፍየት ዝተፈላለዩ ባህልን ሕብረተሰብን ጠቀስ ትሕሶታት ይጸንሑና። ብፋጥና ኣደም ኣብ ዝዳሎ ዓምዲ ነፌት ኣምር ጥዑምን ሕማቕን ጨና ዝነዝዑ መግብታት ኣብ ጥንቲ ኣብ ምዕቃብ ዓሳ ዝዝውተሩ ዝነበሩ ሜላታት ኣስማት ከተማታት ደቡብ ኣሜሪካ ትፈልጥሎን 10 ፍልልያት ረኸቡን ይርከቡ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምነት እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ። ዋና ሰነዳኢ ኣማኑኤል መስፈን፣ ምክትል ኣሰነዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ኣብ ዓምዲ ስፖትላይት ኤርትራ ኣባል ቤት ምክሪ ቁጠባውን ማሕበራውን ጉዳያት ውድብ ሕቡራት ሃገራት ኮይና ንኽተገልግል ብሓፈሻዊ ባይቶት ውድብ ምምራፃን ኣመታቱን ብኣባላት መርበብ ሓበሬታ ሻባይ ዝቐረበ ጽሑፍ ይጸንሐና። ኣብ ዓምዲ ዴቨሎፕመንት ጋዜጠኛ ባና ንጉሰ ወለንተኛታት ለገስቲ ደም ባንክ ደምን ድሕነት ብዝትካእ ነጠብጣብ ደሞም ዘይትካእ ህይወት የድሕኑ ምህለዎም ዳሲሳላ። ኣብ ዓምዲ ስፖርት ኪዳነ ሽሞንዲ ዘቕርቦ ጸብጻብ

ኣስመራ ማራቶን 2026 ንረክብ። ኣብ ዓምዲ ስፖትላይት ብዕርዲ ኢሳያስ ዝተዳለወ ኣብ ኤርትራ ምስሳን ውሽጣዊ ቱሪዝም ኣብ ምዕባለ ክህልዎ ዝኽእል ኣበርክቶ ተዳሲሱ። ኣብ ዓምዲ ኪዩንኤ ጋዜጠኛ ሳብሪና ሰለሞን ትሕዝቶ ሌላ ምስ ኤርትራዊ ኣሜሪካዊ ሓኪም ኢንተርፕረነርን ዶክተር መንግስ ባይሩን ፀገማት ጥዕና ዓይኒ ኣብ ኤርትራ ንምፍታሕ ምስ ብፀቱ ዝገብሮ ኣበርክቶን ኣቕሪባላ። ብጋዜጠኛ ተስፊት ሓጎስ ኣብ ዝዳሎ ዓምዲ ቆጠባን ዋኒንን መበል ሸምናይ ክፋል ቻይና ካብ ፍወሳ ብነውፂ ከመይ ኣምለጠት ቀሪባላ። እቲ ውጡን ደፋእታውነት ዝተሰሚየ ኣገባብ ካብ ደምዳሚ መረዳእታ ብዝብገስ ምሉእ ናይ ኤረማ ኣገባብን ስጉምታትን ዝሓዘ እዩ። ደገፍቲ ናይ ዝበሓደ ይተግበር ዝተባሃለ ጥማር ኤረማ ከዓ ብሓደ ዝተወጠነ መገዲ ብጥብቅን ቅልጣፈን ክትግበር ይመርፁ ነበሩ። ናይቶም ቻይናውያን ኣገባብ ግና ነቲ መገዲ ኣብ ጉዕዞ ምንፃር ዝብል ነበረ። ነፍሲ ወከፍ ናይ ኤረማ ስጉምቲ እንታይ ውፅኢት የለዎ፣ ከምኡውን ዝበለፀ ዝበሃል ኣጠቃላለ ኣገባብ እንታይ ምዃኑ ሙሉእ ብምሉእ ከም ዘይፈለጡ ብምእማን ንቅድሚኦም ሃሰው እናበሉ ቀጣሊ ዳሳስ ምክያድ ይመርፁ ነበሩ ይርከቦ። ዝኽሪ ሰነ ጥርዚ ወራራት ኣላሽ ዝበላላ ወርሒ ብኣሴር ሰለሞን ቀሪቡሎ። ኣብ ሻርሻ ወራር ስርዓት ደርጊ ኣስታት 50,000 ሰራዊት ኣጥፊኡ ከቢድ ሰብኣውን ንዋታውን ክሳራ ተሰከመ። ህዝባዊ ሰራዊት ዝኸፈለ ዋጋውን ቀሊል ኣይነበረን። ልዕሊ 2700 ብሉፃት ኤርትራውያን ተጋደልቲ ተሰዊኦም ልዕሊ 5,000 ቆሲሎም ክበሃል እንከሎ ዳርጋ ፍርቂ ዓቕሚ ናይቲ ሽዑ ዝነበረ ተዋጋኢ ሰራዊት ህዝባዊ ግንባር ምዃን እዩ። ሻድሻይ ወራር ሰውራ ኤርትራ ክሰዓርን ዘይክሰዓርን ኣብ ከቢድ ፈተነ ዝኣተወሉ ተጋዳላይ ብጡመይ ከብዱ ኣብ ጠልጠላ ጻድፍ እናሓደረን እናዋዕለን ብዓቕሚ ኣዝዮም ዝተዓጻጸፎ ሰራዊት ገጢሙ ክቡር መስዋእቲ ከፊሉ ነዚ ፈታኒ መድረኽ ብዓወት ሰጊሩ ቀጻልነትን ተዓዋትነትን ሰውራ ዘረጋገጸሉ ጽንዓትን ጅግንነትን ህዝቢ ኤርትራ ደሚቑ ዝወጻሉ ፍሉይ ታሪኻዊ መድረኽ እዩ። 20 ሰነ መበል 44 ዓመቱ እንዝክረሉ ኣጋጣሚ እምበኣር ነዚ ፍሉይን ድንቅን ዘሕብን ጅግንነታዊ ፍጻመ እዚ ብልዑል ሃገራዊ ሓበን ከደድምቆ ይግባእ እዩ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ስርዓት መሰረት ኩሉ ዕቤት ምዃኑ ተነፂሩ ይፀንሐና። ህዝቢ ኤርትራ ኣብዚ እዋን እውን ኣንጻር ኩሉ ተጻብኦ ብፅንዓት ክምክት ዝኽኣሎ ኣብ ስርዓት ዘለዎ ግቡእ ግንዛበ ሓደ ካብ ዓበይቲ ርቑሒታት እዩ። ኣብዚ ምውሓስ ህላወና ፀጥታናን ስኒትናን ቀዳምነት ሂብና መሳርዕ ስርዓትና ከይዘረግና ልምዓታዊ መደባትና ከነተግብር ቁጠባዊ ኩነታትና ከነመሓይሽ ኣብ ንምክተሉ ዘለና እዋን ልሂቓኒና ዝብሉ ብምስምስ መሰል ህዝቢ ብፍላጥ ይኹን ብዘይፍላጥ ካብ ደገ ይኹን ካብ ውሽጢ ብስውር ይኹን ብግሁድ ጉዕዞና ንምስንኻልን ስርዓት ህዝቢ ንምዝራግን ሰሪሖምን ይሰርሑ ኣለውን። ንቕሓት ህዝብን ዘይመዓት ሓቀኛ መሪሕነትን ግን ንኹሉ ኣበርዒንዎ። ስርዓት ክነቐድም ምርጫና እዩ። ኣብ ጉዕዞና ኩሉ ክንረክብ ስርዓትና ክነውሕስ ዘይተማታእናሉ ሓቂ እዩ። ከም ህዝቢ ፀገምና ክንፈትሕ ጎድሎና ክንመልእ ዝእግመና ከምዘየለ ታሪክና መምህር እዩ። ስርዓት ባህልና ጌርና ብስምዒት ከይተደረኽና ዝብፃሕ ክንበፅሕ ድማ ሓባርን ደጋፍን ዘድልየና ኣይኮነን። ስርዓትና መሰረት ኩሉ ዕቤትና ስለ ዝኾነ ብተወሳኺ ኣብ ንኡስ ዓምዲ ሓሳባት ነብሰ ምሕደራ ኣብ ውልቃዊ ሂወትካ ዝተድረኻ ከባቢኻን ሃገርካን ዘለዎ ረብሓ ከመይ ዝበለ እዩ። ርእቶ መንእስያት እድሪስ መሓመድን ሙና ወልደ ገብርኤልን ሰፊሩሎ። ብጋዜጠኛ ዮሴፍ ሃይለማርያም ኣብ እትዳሎ ዓምዲ ስድራ ቤት ዮሃንስ ኪዳኔ ዝበሃል ኣብ ሃገር ኣሜሪካ ከተማ ሲያትል ይቕመጥ። ኣብ ሕዳር 2008 ኣብ ኣስመራ ተወሊደ። ወዲ 18 ዓመት ኮይነለኹ ማለት እዩ። ስም ወለዲተይ ማለት ኣደይ ወይዘሮ ምሉእ ተስፋ ምስጋና ይበሃል። ወለዲተይ ኣብ 2010 ሒዛትኒ ናብ ስደት ኣምሪሓ። ኣብዚ ግዜ እዚ ከዓ ብሓንሳብ ኣብ ኣሜሪካ ንቕመጥ ኣለና። ኣቦይ ኣቶ ኺዳነ ኣብ 2006 እዩ ምስ ኣደይ ተላልዮም። ኣብቲ ሽዑ ግዜ ኣደይ ኣብ ቤት ምግቢ ኣበባ ጥቓ ፑሽኪን ዘላ ትሰርሕ ነይራ። ኣቦይ ድማ ናብቲ ቤት ምግቢ ይመላለስ ምንባሩ ሓቢራትኒ። ኣብኡ ዝጀመረ ፍቕራዊ ሌሎኦም ከዓ ንዓይ ወሊዶምኒ። ሓበን ለገሰ ታደሰ ዝበሃል ካብ ኣቦይ ተጋዳላይ ለገሰ ታደሰ ኣርኣያን ካብ ኣደይ ተጋዳሊት ሳዕድያ ኣብበከርን ብዕለት 9/1991 ኣብ ከተማ ከረን ተወሊደ። ኣቦይ ወዲ 2 ዓመት ከለኹ ናብ ቦትኡ ምስ ተመልሰ ክሳብ ሎሚ ኣይተረኸብናን። ኣነ ምስ ወላዲተይ ተጋዳሊት ሳዕድያ ይዓበ ክንዲ ሰብ ኮይነ ደሃ ኣቦይ ክረክብ ብዙሕ እኳን ተፈተንኩ ክሰልጠኒ ግን ኣይከኣለን። ብመሰረት ዝረኸብክዎ ሓበሬታ ኣቦይ ኣብ ትሽዑ እዋን ኣባል

ክፍለ ሰራዊት 88 ብርጌድ 37 እንዳስለያ ምንባሩ ፈሊጠ። ነቦይ ኣዲኡ ወይዘሮ ጽገ ገብረ ክርስቶስ ከበደ ትበሃል ኮይና ኣሕዋቱ ድማ ሃብተ ታደሰ፣ ሰመራ ታደሰ፣ ትበርህ ታደሰ ይበሃሉ። ምቡቆል ዓዲ ኣቦይ ዓዲ ክሳድ ንዞባ ማይምነ ማለት ዞባ ደቡብ ምዃኑ እውን ካብ ሚኒስትር ምክልኻል ዝተዋህበኒ ሓበሬታ የመልክት። ምስሕ ዳሪት ቤት ትምህርቲ እዚ ማእከል ዘላሊ ጽሑፍ ብጴጥሮስ ተፈሪ ቀሪቡሎ ብመትከላት መንግስትን መምርሒታት ሚኒስትር ትምህርትን ተኸቲሉ ብምእኩል መንገዲ ይትግበር። ከም ቀደም ኣብ ትሕቲ ገረብ ኮንካ ዘይኮነ ግን ዝተማልአ ትሕቲ ቅርፂ ናይ ትምህርቲ ኣብ ዝተማልኣሉ ማዕቡል ህንፃን መሳለጥያታትን ይካየድ። ሓንቲ ካብዘን ብምዕቡል ደረጃን ቀረብን ዘስተምህራ ኣብያተ ትምህርቲ ከዓ ኣሕዳሪት ቤት ትምህርቲ ካልኣይ ደረጃ እዚ ማእከል እያ። ቁልቁለት ቀይሕ ኮር ውሪድካ ነቲ ትኽ ዝበለ ፅርግያ ጋዴን ሒዝካ ሰሳሕ ስግር ምስ በልካ ብብሎካት ተኸፋፊሉ ኣብ ጎላጉል ለም ዝበለ ማሕበራውን ኣካደማውን መሰለጥያ ዝተመልኣሉ ምዕቡል ህንፃ ናይዛ ቤት ትምህርቲ እዩ ዝቕበለካ። ብጀካ እቲ መምሃሪ ክፍሊታት እንዳ ኮምፒዩተር ቤት ንባብ ዓራትን ፍርናሽን ዝተዋደደሉ መደቀሲ መመገቢ ኣዳራሽ መእከቢ ኣዳራሽ ብዘመናዊ ኣገባብ ዝተሃንፀ ነፍሲ ወከፉ ኣብ ሓደ ግዜ ልዕሊ 12 ሰባት ክእንግድ ዝኽእል 3 ብሎክ መሕፀቢ ሰብነትን ዓይኒ ምድርን ነዚ ዝምግብ ብፀሓያዊ ሰዓት ን24 ሰዓት ዝሰርሕ ናይ ማይ ቀረብ ዘጠቓለለ ዝተማልአ ቤት ትምህርቲ እዩ ተጠቒሱ። ብዓንዶም ግርማይ ወደረስ ኣብ ዝዳሎ ዓምዲ ልምዓት ምስ ዶክተር ተመስገን ሕረት ኣብ ዘላሊ ትሕዝቶ ይፀንሐና። ኣብ ዓምዲ ሜን ሆና ውህናክ ብሞተር ብሽክለታ ቱክቱግን ካሜራ ሌንስን ንብድሆ ስንክልና ኣዳው ዝሰዕረት ጓል 36 ዓመት ሊባኖሳዊት ሓኒን ፋሩቅ ህቡነት ከም ዝረኸበት ተገሊጹ። ደቡብ ሱዳናዊ ኣቦ ኣቡበካ ምስ ናይ 21 ዓመት ዝኾነ ዘረባን ሓሳብ ምግላፅን ዘይማዕበለት ጓሉ ብመሳርሒ ሙዚቃ ዑድ ከም ዝረዳዳ ይገለጽ። ጓል 26 ዓመት ጁልያና ማርስ ኣብ ቱሪስት ዝንቀሳቀሱሉ ቦታ ኢንዶኔዥያ ካብ 600 ሜትሮ ብረኸ ፀሪፋ ሞይታ ከም ዝተረኽበት ተሓቢሩ። ኣብ ሕርሻ ዓሳ ጃፓን ዝቁፀሩ ሓደሽቲ ሰራሕተኛታት ወግዓዊ ናይ ስራሕ ክዳን ተኸዲኖም ኦክስጅን ዓጢቖም ኣብ ባሕሪ ብምንቋት ወረቐት ስርሖም ከም ዝተዓደሉ ተገሊጹ። ኣብ ዓምዲ ያልኡስራ ሕርቀን ንምቁፅፃር ዝጠቕሙ ሜላታት ጥዕናዊ ጥቕምታት ባናና ምኽርታትን ሜላታትን ፅበቐ ኣዳው ክሽነ ስድራ ሜላታት ምድላው መረቕ ዱባ ይፀንሑና። ኣብ ዓምዲ ጥዕና ጋዜጠኛ ሱሌማን ኣሕመድ ናይ ኣገዳስነት ወለንታ ውልቅስ ደም ዳሲሱ። ደም ህይወት እዩ። ብዘይ ደም ቀጸልነት ህይወት የለን። ኣብ ኣገልግሎት ጥዕና ህላዊ ብቕዓቱ ዝተሓለወ ውሕስ ደም ወሳኒ እዩ። ብዘይ ደም ዝተፈላለዩ ቀለልቲ ይኹኑ ከበድቲ ሕክምናዊ ስራሓት ብምክያድ ህይወት ዜጋታት ንምድሓን ዝከኣል ኣይኮነን። ኣብ ዘመናዊ ፍልጠትን ምርምርን ደቂ ሰብ ንሓይለ ዝኸደሉ ዘሎ ዘመነ ቴክኖሎጂ ደም ክስናዕ ከቶ ኣይትኽእለን ዘሎ። በዚ ድማ ብዝተፈላለዩ ምክንያት ዘጋጥሙ ሕማማትን መጉዳእትን ንሱ ዘስዕቦ ምፍሳስ ደምን ንምትክኡ ካብ ደቂ ሰብ ደም ምእካብ እቲ እንኳ ኣማራፂ ድሕነት ተወሲዱ ይርከብ። ብሚርያም ኣብርሃም ኣብ ዝዳሎ ዓምዲ ትንታነ ዜና መዓልቱ ዘይተወድኣሉ ማእከላይ ምብራቕ ዝብል ዛዕባ ተላዒሉ ይርከብ። ኣብርሃም ዝርአ ወዲ ሃለቃ ኣብ ዘዳለዎ ዓምዲ ቀለ መሕተት መበል 4ይ ክፋል ጉዕዞ ግስጋስ ትምህርቲ ኣብ ኤርትራ ምስ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ዝተኻየደ ርክብ ሰፊሩሎ። ሽሞንዲ ዕቕባ ሚካኤል ኣዳላዊ ዓምዲ ማህደር ጀጋኑ ኮማንዶ ሮራ ቤት ገብሩ ብዝብል ኣርኣያ ዓንዱ ድራር ሓደ ካብቶም ኣብ ከባቢ ክረን ዝንቀሳቀሱ ዝነበሩ ውፍያት ነባሪ ሮራ ቤት ገብሩ እዩ። ኣርኣያ ኣብ ሰሜናዊ ምዕራብን ግንባር ከረን ስልያዊ ምክትል ብዝገብር ዝነበረ ኣባ ስልያ 72 መሓሪ ጭንዕ ኣብ 1988 ተወዲቡ። ድሕሪ ምውዳቡ ንዝተዋህቦ ቀዳማይ መደብ ስራሕ ኣብ ዝሓፀር ግዜያ ተግቢሩ ብዓወት ምስ ተመልሰ ወታደራዊ ክሻፋ ከላሽንን ቦምባን ተዋሂቡ ንዝያዳ ዓበይት ስራሕ ድሉ ኮነ። ብተወሳኺ መሳርሕቲ ዝኾኑ ምስ ሓደ ረሞዳን መሓመድ ዝተባህለ ዜጋ ከም ዝላለ ተገብረ። እዚኣቶም ከም ደቂ ዓዲ ክፋለጡ ዝፀንሑ ኮይኖም ንክልቲኦም ብሓንሳብ ናይ ሓንቲ መዓልቲ ኣቀባብራን ኣወፃፃ ነቶክቲ ትምህርቲ ከም ዝወስዱ ተገይሩ። ድሕርዚ ኣብ ከባቢታት ጀንገሬንን ሮራ ቤት ገብሩን ሓበራዊ መፅናዕቲ ከካይዱ ጀመሩ። ድሕሪ ነፍሲ ወከፍ ወፍሪ እውን ፀብፀባቶም ናብ መሓሪ ጭንዕን የማንን ማለት ወደብቲ የረክቡ ነይሮም። ኣብ ወርሒ መስከረም ናይ 1988 ብምክንያት ምምፃእ ናብ ስልጣን ስርዓት ደርግ ንምብዓል መስከረም 2 ኣብ ዝግበር ዝነበረ ምሽብሸባት ኣብ መስመር ጀንግሬን ንሓልሓል ዘብል ጽዑቕ ምንቅስቓስ ተራእየ። በዓል ኣርኣያ ኣብዚ መስመር እዚ ነቶክቲ ክቐብሩ
እንትኽኢሎም ንጸላኢ ዕንቅፋትን ልቢ መሊኡ ካብ ምንቅስቓስን ክዕንቅፎም

ከም ዝኽእል ግምት ወሰዱ። ግርማይ ወልደ ገርግሽ መንከኒኖ ፍቕሪ ጋምባለ ከይወድአ ዝተሰውአ ወዲ ቕሉት ኣብ ዘስፈረ ጽሑፍ ወዲ ቕሉት ሓደ እዋን ብርቱዕ ሕማም ሓሚሙ ነይሩ ተሓኪሙ ከዓ ሓውዩ። ይኹን እምበር ከም ሳዕብየን ናይቲ ሕማም ጉረርኡ ልኽት ልኽት ከብሎ ጀመረ እሞ ከይፈተወ ናይ ምባል ባህርያዊ ግብረ መልሲ ኣማዕበለ። እዚ ተደጋጋሚ እሕሕ ናይ ምባል ባህርያት እዚ ምስ ናይ ድፋዕ ኩነት መንብሮ ምቅዳው ሰኣነ። ምሸት ድፋዕ ምስ ሓዙ ኣይኮነንዶ ብፀቱ እንተላይ ጸላኢ እቲ ኣሃዱ ምህላዋን ዘይምህላዋን በዛ እሕሕ የረጋግጽ ነበረ። ቦታ እንተቐይሩ እኳ በዚ የነበረ የወንበደ ቡድን ወደዚ ቀይረ፣ በዚ ዝነበረ በዚ ቀይሩ ብምባል የዛረቡ ምንባሮም ይፍለጥ። ወዲ ቅሉት ምስ ጸገሙ ብዙሕ ግዜ ናብ ዝእለየሉ ቦታ ማለት ደጀን ክኸይድ ተነጊርዎ ኣብዚ ምሳኹም ይስዋእ እምበር ካብ ድፋዕ ክፍለ ማለት ክሳደይ ንሴፍ ስለ ዝበለ ከም ባህጉ ክነብር ሓዲጎሞ። ብሄለን መኸታ ኣብ ዝዳሎ ዓምዲ ንቑሕ ደመና ትምህርትን ውፅኢቱን ኣብ ትምህርቲ ንፉዕ ዓዲና ዝብል ዛዕባ ቀሪቡ ይጸንሐና። ጋዜጠኛ ዮርዳኖስ ጽገያ ብትዳልዎ ዓምዲ ዜና ዓለም ካናዳ ትሕቲ 16 ዓመት ዝዕድሚኦም ቆልዑ ማሕበራዊ መራኸቢታት ከይጥቀሙ ዝእግድ ሕጊ ከም ዘውፀት ተሓቢሩ። እቲ ሓድሽ ሕጊ ነተን ንኣእምሮኣዊ ድሕነት ቆልዑ ኣብ ግምት ኣትየን ስራሓ ማሕበራዊ መራኸቢታት ግን ዝምልከት ከም ዘይኮነዩ ተነጺሩ ዘሎ። እቲ ሕጊ ንቆልዑ ካብቲ ብሰንኪ ማሕበራዊ መራኸቢታት ዘጋጥም ናይ ኣእምሮ ሕማማት ወልፍን ምትላልን ንምክልኻል ዝዓለመ ምዃኑ እዩ ዝግለጽ። ብመሰረት ተሓድሽ ሕጊ ዕድሚኦም ትሕቲ 16 ዓመት ዝኾኑ ቆልዑ ከም ፌስቡክ፣ ኢንስታግራም፣ ቲክቶክ፣ ስናፕቻትን ዩቲብን ዝኣመሰላ ማሕበራዊ መራኸቢታት ክጥቀሙን ሓድሽ ሕሳባት ክኸፍቱን ኣይክፍቀደሎምን እዩ። ጋዜጠኛ ዓረቢ መሓመድ ጌታ ዘዳለዎ ካልኣይ ክፋል ትሕዝቶ ቐለ ምሕተት ምስ ዶክተር ምስማይ ገብሪ ህይወት ሰፊሩኣሎ። ኣገልግሎት ጥዕና ብምሉእ ድጎማ መንግስቲ ከም ዝሰላስል ተገሊጹ ይርከብ። ኣብ ትሕቲ ጽላል ሚኒስትሪ ሕርሻ ዝቐርብ ዓምዲ ሰምራ ጅህድ ሚኒስትሪ ሕርሻ ኣብ ድሕነት መግቢ ምሕላው ዘረጋግጾም ዓወታት መኣዛ ሰምራ ጅህድ ይጸንሑና። ኣብ ዓምዲ ወቕፋ ፍንያ ጋዜጠኛ ጀማል መሓመድ ዓሊ ዘዳለዎ ጸብጻብ ውድድር ምልከት ቋንቋ ቻይና ኣብ ኤርትራ ቀሪቡሎ። ኣብ ዓምዲ ሸባብያት ትርጉም ናጽነት ንመንእስያት ተምሃሮ እንታይ እዩ ዝብል ጽሑፍ ብጋዜጠኛ መሓመድ ዓብደላ ብኪፋሕ ተተርጊሙ ቀሪቡሎ። ጋዜጠኛ ጳውሎስ ነተባይ ዘዳለዎ ሪፖርታጅ ዑደት ክቡር ፕሬዚደንት ኢሳያስ ኣፈወርቂ ኣብ ግብፂ ሰፊሩሎ። ፕሬዚደንት ሪፐብሊክ ግብፂ ዓብደልፈታሕ ኣልሲሲ ብ8 ሰነ ኣብ ቤተ መንግስቲ ኣልዕትሓድያ ንፕሬዚደንት ኢሳያስ ኣፈወርቂ ዝገበሮ ብናይ ክብሪ ሰላምታ ሰልፍን ሃገራዊ ምዝሙር ኤርትራን ግብፅን ዝተሰነየ ምዕርጉ ውግዓዊ ናይ ምቕባል ስነ ስርዓት መግለፂ ናይቲ እናሰፍሐን እናዓምቕን ክመጽእ ዝጸንሐ ታሪኻውን ሕውነታውን ዝምድናታት ኤርትራን ግብፅን እዩ። ክልቲኦም መራሕቲ ዘካየድዎ ኣብ ክልተኣዊ ግርባኣዊ ዞባውን ኣህጉራኣውን ጉዳያት ዘተኮረን ሰፊሕ ሸፈነ ማዕክናት ዜና ዝረኸበን ዓሚቕ ዘተ ድማ ንመጻኢ ዝኣመተ እዩ። ኣብዚ ናይ ሕጂ ዑደት ፕሬዚደንት ኢሳያስን ፕሬዚደንት ኣልሲሲን ኣብ ዘካየድዎ ሓበራውን ዕፁውን ኣኼባታት ኩሉ መድያዊ ዝምድና ኤርትራን ግብፅን ናብ ዝበረኸ ናይ ምትሕባር መድረኽ ክብንምባል ኣብ መድያት ቁጠባ ፖለቲካን ዲፕሎማስን ጭቡጥ ስጉምትታት ክውሰድ ብመሰረት ዝተበፅሐ ስምምዕ ኣብ ሃብቲ ዓሳ ትሕተ ቅርፂ ወደባትን መጓዓዝያን ዕቱብ ንጥፈታት ክካየድ መምርሒ ስራሕ ሂቦም። ኣብ ዓምዲ ፍረ ጻዕሪ ንኡስ ርቡሕን ቃጽዖ ሕርሻ ንርቃሕ ብምልኣት ብዝብል ሚኒስትሪ ሕርሻ ኣብ ትሕቲ ውሕሱን መእዛውን ምግቢ ንኹሉ ኣብ ኩሉ ዝብል መርሓ ጎደና ካብ 224 ክሳብ 228 ዝዝርጋሕ ስትራቴጂያዊ ውጥን ኣዳልዩ ኣብ ምትግባሩ ይርከብ ተጠቒሱ። ኣብ ዓምዲ ኩርናዕ ተምሃሮ ምህዞ ናይ ዘውትር መጓዓዝቲ ወዲ ሰብ ሰነ ኣትዩ ንፈተና ትዳለዉ ኣለኹም ዶ ጥቕሲ ዝሰሙን እዚ ይጸንሑና። ኣብ ዓምዲ ተርምማ ፍቕሪ ዝሓዘለ መቕጻዕቲ ንልቦና ኣብ እዋን መርመራ ዘገልግሉ ምኽርታት መልሲ ዝተመሰቐለ ቓላት ሰፊሩኣሎ። ግርማይ ወልደ ጊዮርጊስ መንከኒኖ ኣብ ካልኣይ ክፋል ዛንታ ፍቕሪ ጋምባለ ከይወድአ ዝተሰውአ ወዲ ቕሉት ልኡል ከውታለይቲ መስርዕ ኣብ ልዋም ድቃስን ከላ ብሰላሕታ መጺኡ ከምታ ንግዜያዊ መራሕ ሓይሎም ጭቁን ዝገበሮ ነተን ጋምባለ ካብ እግሩ ፈቲሑ ወሰደሉ። ወዲ ቕሉት ንግሆ ካብ ድፋዕ ክወፁ ብድድ ምስ በለ ነብሱ ግንብድን በሎ እሞ ነቶም ዋርድያ ዝሓደሩ ጸላኢ መጺኡ በዓልቲ ቓል ኪዳኑ ከም ዝወሰደሉ ብዝመስል ነድሪ ንዓኹም ኣሚና እንዲና ደቂስና ዝሓደርና፣ ስለዚ ተሓተቲ ኢኹም፣ በዚ ሸለልትነትኩም እዚ ስጉምቲ ክውሰደኩም እዩ ክብል ከም ዝሕንሕን ከልብን ዕጣን ከም ዝተቐረቦ በዓል ቈለን ኣጉርዐ። እቶም ኩነታቱ ዝፈልጡን ዘስተባሃሉን ብፁ

ኦት ናብ ዘየድሊ ባእሲ ከይዓርግ ልኡል ይወሲዱልካ ዝኸውን ድሓን በዓልና ዝገበርና ጌርና ክነምፃ ኢና ክብሉ ልቡ ኣረጋግእሉ ተጠቂሱ። ብጋዜጠኛ ሃብተ ሚካኤል ዕዋ ስላሴ ኣብ ዝዳሎ ዓምዲ መዛነይ ኣድናቆት ናይ ንግሆ ሰላምታ ተስፋ ምስናቕ ቂምታ ጥቕስታት መዛነይ ፀንሑና። ጋዜጠኛ ኣስማ ዓብደላ ሳላሕ ኣብ እተዳልዎ ዓምዲ ሚንሆና ውህናግ ስንክልና በዲዩ 450,000 ክሳብ 600,000 ዶላር ዝበፅሕ ዋጋ ክሽየጥ ምዃኑ ተገሊጹ። ክልተ ሕብሪ ዘለዋ ብርቂ ዝኾነት ትፋሕ ኣቐልቦ ሚልዮናት ምስሓባ ተሓቢሩ። ቻይናዊት በዓል ቤታ ነበር ቅድሚ ምፍትሖም 2,000,000 ዶላር ሓቢኡ ምንባሩ ድሕሪ ምርግጋጻ ኣብ እትነብረሉ ኣከባቢ ከቢድ ምድንጋፅ ክትረክብ ምኽኣላ ተገሊጹ። ኣብ ባሕሪ ብምንስፋፍ ምስ ሞት ን7 መዓልታት መመላታ ዝተቐለሰ ቻይናዊ ብገፈፍቲ ዓሳ ክድሕን ምኽኣሉ ተሓቢሩ። ብጋዜጠኛ ሃጅር መሓመድ እትዳሎ ዓምዲ ውሓት ኣልጥፍል ህፃናት ጥቀስ ኣዘናጋዕትን መሃርትን ትሕሶታት ሒዛ ትፀንሐና። ብጋዜጠኛ ጳውሎስ ነተባይ ዝተዳለወ ሪፖርታጅ ዑደት ክቡር ፕረዚደንት ኢሳያስ ኣፈወርቂ ቀሪቡሎ። ኣብ ዓምዲ ዝርዓ ወቅት ሳድ ጋዜጠኛ ማሕሙድ ዓብደላ ብኪፋሕ ዘዳለወ ፀብጻብ ፅምብል ኣህጉራዊ መዓልቲ ድሕነት መግቢ ኣብ ኩሉ ከባቢ ቀሪቡሎ። ኣብ ዓምዲ ኣሰርዋ ኣልባሕርያ ተጓዳእቲ ዓይነት ዓሳታት ዘላል ትሕዝቶ ብመሓመድ እድሪስ ሰሊም ተተርጊሙ ይፀንሐና። ጋዜጠኛ ሙሴ ኤፍሬም ኣብ ዓምዲ ደቨሎፕመንት ህልው ታሪክ መንገዲ ባቡር ሃፋ ኤርትራ ብመግለፂ በፃሕቲ ፀብፂቡሎ። ኣብ ዓምዲ ስፖትላይት ጋዜጠኛ ባና ንጉሰ ኣብ ኤርትራ ኣብ ምክልኻል ዘድሃበ ርትዓውን ከም ማእከል ዝገበረ ስርዓት ኣገልግሎት ጥዕና ኣብ ባይታ ዘረጋግፁ ዓወታት ዳሲሳላ። ኣብ ዓምዲ ካልቸር ኤንድ ኣርትስ ኪዳነ ማርያም ፍዳይ ብመንገዲ ዓርኩ ናይ ዝተዋህቦ ፅሑፍ ዝኽርታት ዳዊት ዮሃንስ ወዲ ጆን ብፍላይ ኣብታ ንሽዳ እትምልከት ፅሑፍ ዝኽሪ ምስ ኣዝተኣሳሰሩ ጉዕዞታት ሂወት ተገረላይን ብድሆታቱን ኣቕሪቡ ይርከብ። ኣብ ዓምዲ ስፖትላይት ደቂ ኣንስትዮ ኣትሌታት ፍረ ፃዕሪ ኣብ ፅቡቅ መንገዲ ዓወት ረጊፀን ምህለወን ተገሊጹ። ኣትሌታት ዲያና ሽሻይን ፋጥማ ኣሕመድን ንካልኦት መዘነአን ፅቡቅ ኣብነት ክኾና ዓብ ትፅቢት ይግበር። ኣብ ዓምዲ ኪዩንዲኤ ጋዜጠኛ ሚካል ተኽሎም ትሕዝቶ ሌላ ምስ ቀባኢ ማቴዎስ ኣብርሃም ኣስፊራላ። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብ ዝተፈፂሙሎ ሰላም።

0: ገጽታ ዘርእስታ ሓዳሽ ተኸታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞድሃንደ
2: ኣይፈለጥኩን መፅኻርያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጠናቶ ሰላም ሰባት ከተእኑ ሰሓንእስነትካ ከም ቅምታ ቆፂርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ጓሓላሉ
3: ቅድሜኹም ፀሓይ ዝረኣና ምዃና ዝተፈለደ
4: እንታይ ማለት ከ ይተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበ ሓደን ብስስዐ ንሓዊ ዓዚቡ ዘይጸዱ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
3: ካልእ ነገር ተዓልም ስለ ዘለኻ መድቀሲንካ
5: ብገንዘበይ ድለይተይ ክገብር ዝኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ ገጽታ ደራስን ዳይረክተርን ዮናስ ተኸስተ ኣፍራይ ጀር ስቱድዮ ዋና ኣፍራይ ሚኒስትሪ ዜና

0: ወይ ኣታ ተበጊስና ከበልኩም ስበሉ ኣይትጥፉኡና ኢኹም ምልስ በሉና
1: በሊ እንቋዕ ጥራይ ዝኾነ ሞ ካብ ሎሚ ክሳብ ሓሪስ ክነብሲ ክትድልድል ካብ ስራሕ ክትዕርፍ እየኺ
0: እንታይ
2: እወ ምእንቲ እዚ ክብሪ ሓድሽ ኤርትራዊ ውድብና ዕረፍቲ ሂባ ትክላ
1: ግና ሕማቕ ኣሎ ፅቡቕ ኣሎ ወትሩ ጥንቅቕ ትኹኒ እቲ ምዝናይ ከይገራሃኪ
0: ኣህ እዋይ ብፆተይ

0: ነፍሰይ ፈትሮ ጠሊመኩም ኣታ
1: ጓል ድራር ኮምባይ ትበሊ ሎም ቦኽሪ ኣበባ ውላድ ክምበር ቦኽሪ ውላድ ክዲና ክንርኢ ዝግባኣና ነይሩ።
2: እንታይ ነፍሱ ትወዲ ክዝበልኪ? ነፍሱ ትወተ ዝህሉ ክድኣ ቀደም እንዶም ፈተኺ እዚ ኩሉ ንለይቶ ዓላን ባዳን ዓሳ ዒላን ነፍሲ ፍትወዲና ውፅሒኪ
1: ኩሉ እቲ ዝኽፈል ዋጋኩ ከፊልኪ የኺ ወይ ጦታት ጸራና ተራእያ ሸሓማዓያ ወፅያ ደርዓንተ ደይብ ኪሎም ዶይ ኣየብሮ ኢልክን ተኸቢብኪ ካብ መንጎ ዝናብ ጠያይት ኩዕክ ወፂኺ
2: እወ እምና ሓይሊ ሽኻ ወዲ ብስራት ሓልሓለ ካብ ምብራቕ ክሳብ ምዕራብ ክትመላለሲ ብትሕቶ እግሮም ደይኮን ክንተሓልፍ ነርኪ
1: ክላእ እዚ ሞ መዓዝ ዘመክሕ ኮይኑ ከም ሰበይ ከማኻትኩም ኮ ይሓሊፈ እዮ
2: ድሓን እዚ ኹኑ እቲ ኣንቲ ጓል ድራር ንወዲ ተኽለኻ ኣባ ሓሰብሉ ወተኽለኮ ሓደ ይንስድሩ ሓድ ግባ ክገድፍ ሕማቓሎ ጽበቓሎኮ መስዋዕትሉ
1: ሓቂ እዩ ብዝኾነ ደጊምና ጽነትና ቐሪብ እዩ ኣብ ሓፂር እዋን እውን ከነበስረኪ ኢና
0: ግር ብስራትኩም ትጥዓም ንጽበኻ ንሕና ኣታ ንዕበሉ እስኪ ንዕበሉ ዶ ኣቢለኩም ንዕኺሉ ናብ ሰብ ስራሕኩም ኣይትጥፍኡን ከ ምልስ በሉኒ እዚ ኸባቢ ፍትሽ ፍትሽ ከብለልኩም ሞ በዚ ኣቢልኩም ክትከዱ
2: ገረ ደይ ወዲእና ኢና ተላሊና ኢና እቲ ዘሎ ንብረት ከዓ ጠራኒፍና ኢና
0: ሓራይ ግርም በሎ ምስከድኩም ከ ይትጥፍኡን ኢኹም ምልስ በሉኒ
2: ኣጀኺ ክንምለስ ኢና ምእንቲ ውላድና ክንብል
3: ኣበድ ስከበልዮ ኤልሳ ኣሎ ዶ ስኺ ከዓ ምስኡ ምፅኒ
2: መርሓባ ኣካል
3: ንዑስከ ናብ ጓል ድራር ተበገሱ
2: መሬት ኣይድሓን እንድ
3: ወዲ ጥረ ከምዝ ኸድዐ ተሓቢርና ኣሎ
1: ወዲ ጥረ
3: እወ
1: እዋ ኣካል ወዲ ጥረ ዳ ብስራሕ ኣይኮን ንተንቀሳቂሱ
3: ከዲዑ ንብለክ ኣለና ክድዓቱ ከይኣክል ድሮ ንጸላእ መሪሑ ውፍያት ክሃድድ ናብ ጓል ድራር የምራሕ ኣሎ
1: እሞ ሕጂ ድ ዝሕበር ኣቐዲምና ኮይና ጥንቃቓ ክንገብር ዝግባአና
3: ስምዐኒ ምኽዱዑን ጸላኢ መሪሑ ምምፅኡን ኩሉ ብሓደ እዩ ዝመጸና ዘሎ ሕጂ ኻብ ምጽራይ ንቀላጠፍ ብለክ ኣለኹ
1: ቁሩብከ እንተኾይኑ ይበሃል
3: ንሱ ጸኒሕካ ዝረአ ሕጂ ብዛዕባቶም ንሱ ዝፈልጦም ውድባት ንጓየ
1: ተረዲእካ ብፍላይ ንጓል ድራር ምትሓዝ እኮ ካብቲ ናቱ ኽድዓት ትዝኸፍአ ሳዕብየን እዩ
3: ብዛዕባ ህይወታ ደኣ እምበር ንውፀታን ንውድባን ሓሊፋ ትህብ ጸይቲ ይኮነትን
2: ንሱስ ሓቅኻ ገለ ዘጠራጥር ዝሓዘቶ ነገር ኣለዋ ድ
3: ሽጉጥ ኣለዋ ወላ እውን ክኒና ኣለዋ ምኽድዑ ስለ ዘይፈለጠት ግን ከየገርሃ ንሰግእ ድሃይ ጓል ድራር ከነጣልሉ ሞ ተኸፋፊልና ክንንቀሳቐሲ ኢና ሎሚ ኣድካሚ ስራሕ ክህልወና እዩ ምዞም ኣብ ከባቢና ዘለዉ ኣህዱታት ተሓባቢርና ዝገበርና ጌርና ውድባትና ክነድሐ ኢና
1: መርሓባ ካልእ ተተረፈስ ክምለሰ ከለዎ ኣድቢና ደይ ንጸንሐን
3: ኤልሳ ወዲ ጥራ ዓሻ ኸይመስለኪ ነቲ መሓንቆታት ኣቐዲሙ ብዝሕብ ዘለዎ ሰራዊት ከም ዝእሰር ገይሩ ኣሎ
1: ሓቅኻ ግን ንድሕሪ ተላኢኹና ተባህለስ ምኽድዑ ብኸመይ ተፈሊጡ
3: ምንጭታትና ካብ ውሽጢ እቲ ዝሰለመሉ መዓስከር ሓቢሮም እንተኾነ ክስልምን ሒዝዎም ክወፍርን ሓደ ስለ ዝኾነ ክንዳሉ ዕድል ኣይሃበና
2: ዋይ ዝለኹመኛ ጓል ድራር ከዓ ከም ቀደማ ከይትሓድብ ሓዳሽ ሓራስ ያደላ እንታይ ግድኻ መእተዊ ገዛስ ክገብር እዩ
3: ሓሪሳ ድያ
1: እዋ ሓሪሳ ብቐዳማይ ብፆት መፂኦም ሓቢሮምና ነይሮም ግን ቁሩብ ዕድል ረኺባ ኣንቆልቁል ተተብል እኮ ደፊረ ናይ ስዕባኣኒ
3: ንሱስ ፈፂሙ እዩ ገድፋኒ እዩ ክጻብኣ እዩ
2: ንሕና እውን ተጋጊና ኢና ዓይና ተኣክል ሲ ኣብቲ ኣፋፍ ቦታ ክንገድፋ ይነበረና
3: ኣይትጋገባ ኣበት ኣብኡ ስለ ዘጽናሕና እኳ ኢና ዓይንና ኮይና ዘለ
1: እንታይ ኸ ክሳብ ክንዲ ዝብፅሕዎ ገለ ምሳኻ ወይ ምስ ብፆት ተባኢሱ ድዩ
3: ኣብ ክድዓት ምኽንያት ዝበሃል ነገር የለን ምሳይ ስለ ተባእሰ ወይ ከዓ ምስ ካልእ ስለ ተባእሰስ ክኸድዕ
1: ኣንስ ምናልባት ኢለ እየ
3: ብዛዕባኡ ሕጂ ኢና ክነጽንዖ እንተብ ክድዓት ምስ ውልቀ ሰባት ዘለካ ባእሲ መምኽንየት ኣይኮነን ወላ ደም ዝሓለፎ ይኹን ቅቡል ኣይኮነን
1: እንድዕ በጀኻ ጀጋኑ እንዳበልናዮም ንኽድዖም ድየ ተሓሳስበካ
3: ኣይትጋገይ ኤልሳ ጅግና ዝበሃል ሰብ ክሳብ መወዳእታ ጅግንነቱ ክዕቅብ ከሎ እዩ

0: ሰሚዕኻ ሻምበል? እዚኣ በምንም ተኣምር ክተምልጥ የብላትን። ኣብ ቤትዋ ትራንኩል ደቂሳ ከም ትፀንሕ ፍሉጥ ነው።
1: ወደኛ ከምዚ ከዳእካ ኣይፈለጡን ትላለህ?
0: ሻምበል ከምዚ መጻኻ ባበል ናብ ኣቤታዊት ኢትዮጵያ መምጣት ምኽዳዕ ነው እንዴ?
1: እሺ ደህና፣ ወደኛ ከምዚ መጻእካ ኣላወቁ?
0: ኣበይ ካኣውቁ መገሻ ድሕሪ መስመር ምስ ተላእኳቸው ነው እኮ ሕጂ ነው የምትዓወትላቸው ኢለ ጥዊ ኢለ መጽአኩም ተጫወትኩላቸው እኮ።
1: ወደ ኋላ ዞርክ መጣ ማለት ነው?
0: ሕጂ ረኺብካያ መሬት ደህና ነው እዮም ዝብሉ ዘሎ። ብፍላይ ይህቺ ስርኤል ብኢዳ ሕዝ ዘቢልካ ግንባራ በጥይት መተኮስ ነው። ኣብ መሬት ድፍእ መባል በካራ ደሞ ከብድዋ ቅድድ ብትን መባል ነው።
2: ስማዕታ ዕልንተ ሻዕብያ ብንቡ ክንቀትል ንሕናን ኣቤትና ንከታይ ጠማና
0: ሃይላይ እንታይ ደኣ ክትገብሯ ሒስናያ ክንምለስ ኢልኩም ከይተሓስቡ። ንሳ በዘን መንጎ ክልተ ተጻብዕትኩም እኳ ሙሉቕ ኢላ ስውር ክትብል ዘይትጽገም ፍጹም ዘይትጭበጥ ንፋስ ፍጥረት እያ።
2: ንሱ ናባና ግደፎ ናትካ ተራ ቦታ ምርአዩ ተራኻ ግበር። ንሱ ናይ በዓልና ውሳነ ይኸው።
0: ሳምበል ዘረብኡ ሰማዕካቸው?
1: ኣዎን፣
0: ግና እዚ ዘረባ በሽተኛ ነው።
1: ብቻ ንቀጥል።
0: እሺ ምቅጣል ዳኣ ንቀጥል። ምቅጣል እየተደሰትኩ። ሰሚዕካ ሻምበል? ጓልድራር ማለት አንደኛ አደገኛ ሻዕብያ ማለት ነው። ለስዋ መሓዝ ማለት ደግሞ ንኹሎም ኣብዚ ከባቢ ዘለዉ ወንበዴዎች መሓዝ ማለት ነው።
1: አንተስ ስንተኛ ሻዕብያ ነበርክ?
0: እንታይ ሞ ክንዛረበሉ እምበር ነበርና። ዋና ሓላፊ ነበርኩ። ሚስ ኢሳያስ ኣፈወርቂ ከይተረፈ ዝተዋወቅ ዋና ሓላፊ ነበርኩ።
3: እንዴ ለኢሳያስ ታውቀዋለ? ምን ይመስላል?
0: ደህና ናብ ቤቱ ኣሞ ንኺድ ከርኤከ እዛ ወንበዴ ስእሉ ኣላት።
3: የኢሳያስን ፎቶ?
0: ኣዎ የኢሳያስ ኣብ ናቕፋ ምስኡ የተሰኣለቶ።
3: ኧረ በእግዚኣብሔር ናቕፋ ኣልክ? ናቕፋ?
0: ኣዎ። በሉ ሻምበል እቲ ዕ ቤትዋ ሂዱ። ኣነ ኣብዝ ኾይኖ ወንበዴታት ከይመፁ እከታተል ኣለሁ። ግና ከይተምልጣችሁ ተጠንቀቁ።
1: ከማን ከኛ ካብ ቤታችን ክትሃድም አሳይሃለሁ። አንተ ብቻ ወንበዴውን ጠብቅ።
0: ኦ ዋዛ አይደለችም ሻምበል። መምለቁን ተረኺባ ጥይት እውን ኣይተርክባነ ባው ብላ ትጐያለች።
1: ሽጉጥ ምናምን ትይዛለች እንዴ?
0: አዎ ሽጉጥ ኣለዋ። ኣብቲ ሽሻ ውሽጢ ተቐምጠዋለች።
1: እንዴ እሺ በልደህና ግን አንተ ጥሩ አርገህ ጠብቅ።

0: ውፃእ ዕልንቲ ሸዓብእያ
1: ወይ በስማ ወ ለንፈስ ቅዱስ ጥፈሎ እንታይ ሸዓቢ እዩ እታ
0: ንስ ገዲግ ሸዓውያ ጓልድራር
1: ዋ አንታ ሓወይ በጃኻ በጃኻ ስለ ሓራስ ጓል ማርያም ሓራስ ሸዕብያ ዶላ እያ
0: እንድዒ ኣበድያ ድኣላ ኣምፂ እያ ኣይኮነን ከዓ ክምንጥለክ ወድምኡ ዝዋዛ ይብለ ወታድር ፈትሽ
1: ኣታወይ ኣታወይ እንድዒ ኣነ ድፈልጦ ሸዕብያ ይብለዩ በጃኹም በጃኹም ገዛ ተጋጊኹም ከይትኾኑ
0: እማየ ገዛ ሓብርኒ
1: ገዛ ክሕብረካ እንተ ኮይነ ድኣሞ ሽማ ክፈልጦ ኮለኒ መንድያ ሽማ
0: ሽማ ድኣ ፈሊጠላ ድ
1: ኣይ እንታይ ጉተረኸበ ደቀ እሞ እንታይ ንኣይናት ንብሎ እንታ መዓሪ እዛ ሸዕብያሲ ንዓነ ካልእ ሽም ንዓኻትኩም ድማ ካልእ ሽም እየን ዝጥቀማ ኢሎመ
0: ዋይ ሻምበል እዚ ሸዓብያ ከም ንፋስን ጥኢትኒ እናበለ ኣጋጊድና እዩ ንኽድ
1: ኤህ እዋይ ይኸዋተይ ኣጋጊምኹም እውእ ንዑስኪ ንዕኸፈሉ ብርክኹም ስበሩ ሞ ጋዕት ቀጥቀጥ ከብለልኩም እ ናይ ሓራስ ከዓት እዮም
0: ኣይ እንቋዓ ማርያም መሓረድክ ጥራይ ዝሓውተይ
1: ሕራ ይበሉ እስኪ ሕራ የቃንዓልኩም ኤ ኣድኹም ትደፋ ብሰንኪ ዘን ሸዓብያታት ሲ ከብድኹም ብጥም እዩ ጉረሮኹም ብጥምኡ ሲ ኩለልክትብሉ ኪዱ በሉ እስኪ የቃንዓልኩም

0: ይተ ሽንኩም ኣድኹ
1: ስኽበል ወንበደ ከም ንፋስሮ ከም በርቂ እናበልካ ናብ ሓንቲ እገራ ዘይትልዕል ሓራስ ክሰደና
0: ኣታ ንሳያታ ኣታ ንስዋነሽ ሻምበል ሒዝኩማ ከለኹም ፈኒኹማ ተመለሱ በጃኹም ንዑ ርጡ ርጡ በጃኹም ሻምበል
1: ኣታ ጋዓት ክጉዕተልኩም ትብል ለዎ ሓራስ ጓል ማርያም ኢና ንብለካ ዘለና
0: ኣታ ወጉዮ እዩ ግዳ ከመይ ጥበበኛ ዳ መስለኩም ሃዮ ደ ግዳ ጉዮ እዩ
1: ናይ ባሓቂ ኸዲኻ እዛ ሓራስ ሻዕብያ ሓራስ ሻዕብያ ኣላ ድያ
0: ኣታላ ወታ ሻምበል ሩጡ ንሩጡ ብለኩም ኣለኹ በጃኹም ዋላ ንዑ ናይ ባዕለይ ክመርሐኩም

0: ኣለኩም እንዴ? እዚኣ ዕድል ክትረክብ ዘይነበራ ሸዓ ኩያ ለቅብ ወይ ግንባራ በቅ ኔራታ።
1: ወይ ኣነ እዚ ኩሉ ድኻመ ይባእ ንብላሽ።
2: ኣሁን ኣሁን እዚህ ነበረች፣ ወዴት ለመሄድ ትችላለች? ቤትን በሙሉ ፈልጉ።
0: ሻምበል የ ቤት እኮ ዝፍለግ የብላ ዝፈላለግ ንኺድ ኣብዚ ኸባቢያ ትህሉ ብማዕዶ ዝረአያ ተኩሽ የውድቃ።
3: ፈድራል ንስኽ በዚ ኣገር ከደሚ ንሕና ንከታተለክ ኢና፣ ውላድክ ግን ንሕና ሒዝናዮን ከይድ ኢና።
4: ጠዋሊ ጠዋሊ በዚ ኣነ በዚ ኣቢላ ክሓልፍ
3: ደቂ ርግምቲ ረኺበናታ ክትክሰሉ ንኽኣል
4: ሓሰብ ዓቕሊ ግበር። ጓልድራር ብራሕተኛ ባዕላ ነብሳ ክተድሕነ ሕና ጥራይ ክውሉ ንበል።

0: አንታሽ ከአቶም ለመጠ ከርክባዶ ዳርክ ሽጉጥ ጌራ ተመንከለት ነው አምንት ምንታ አታ በዛ ሐሊፋታ አታ ነው አታ በዛ ሐሊፋታ ናና መጻውቲ ጋየርከና በዚ ገይዳ በሰመርሰና በልካ አንግልክ ተብለና መሬት ኮመሲ አንግልክ ነው
1: እሞነኒ እሞነኑ ለኩማሉ ናይ ሞድ አታ አንተ ዘይረኺብና ወራን አይቁቱል ይልካ نغير المرحب
2: وا انت عم بتعبي ابغى ما بده يصنحت انت وانا رسول الله هو قال دراركه ናኻትኩም ደይኮንኩም እንታይ ዳ ፅቂጥኩም
3: ኣይረኸብናያ
2: እንታይ ትብላ ኣለኻ ኣበት ደሃያ ዲኹም ዘይረኸብኩም
3: ኣይፋሉን ክሳብ ካብቲ ዓዲ ትወፅእ ደኣ ደሃያ ነይሩና እምበር ድሓር ግን ናብቲ ሸኻ ናብቲ በለስ ምስኣተወት ስውር ኢላትና በቲ ዝነበረቲ ቦታ ተኽስ ምስ ሰማዕና ናብቲ ኣንፈት እንተኸድና መሬትካ ጸልሚጡ ስለ ዝነበረ ወልሓንቲ ክንረክብ ኣይከኣልና ናብዚ መፂያ ከይትኾን ኢልና ተኺልና ናብዚ መፂና
4: እሞ ተመሊስና ዶ ክንሪኣ
5: ክሳብ ዝኾነ ሓድሽ ሓበሬታ ዝመፀና ዝኾነ ሰብ ከይንቀሳቐስ
6: እዋይ ፅቡቅ ቆልዓ
7: ኣእቱ የስ ክበሊ ቁሩ ከይኮኖ
6: ነቡ እዩ ከዓ ዝመስል

0: ብጾት ብጾት ጓልድራር መፅያ።
1: መርሓባ ብጾት።
2: መርሓባ ጓልድራር። ኣንቲ ከመይ ኢልክ ዳኣ መፅኺ? ኣይበቲ ዝነበርክ ህወታቶ ክዝም ዝሰማዕና ቀቢፅና ክንና ነርና።
1: ዘገርም እዩ ርኢ ምሰበልኩም ኣብቲ በለስቲ ሓበይ ኣሕሊፈ እዮ። ብድሕሪኡ ተኽሲ ሰሚዐ። ካብቲ ዝነበርኩዎ ክወፅእ እንተበልኩ ግን ብድኻም ኣዘይ ተሰኒፈ ስለ ዝነበርኩ ድቃስ ወሲድኒ በቃ ሃልዋት የጥፍ ለይቲ ምስ

0: ፀይና ደኣ መን ኮይኑ?
1: እብ ክንደይ ዝሓለፈ ብፃይ ወዲ ጥረ እዩ ነይሩ።
0: ወዲ ጥረ ሞይቱ
1: ዋ ኣካ እንታይ ትብላ ኣለኸ? ወዲ ጥረ ብፃይና ተሰዊኡ እንዳበልኳስ መይቱ ብፃይና እኮ እዩ።
0: መስዋእት እኮ ምእንቲ ህዝብኻን መሬትካን ምሕላፍ ደኣ እምበር ነብስኻ ምፍታው ኣይኮነ።
1: እወ ጅግና ክኽዳዕ ኣይፀብቐሉን እዩ። ዋ ኣተንታይ ኹም ትብሉኒ ዘለኹም? ወዲ ጥረስ ከዲዑ ትብሉኒ ኣለኹም?
2: ኣወ ንዓ ክኽትሕዘርክ ዝሓሰበ ንስ እዩ ነይሩ።
1: ዋይ ሃወይ ደንጊፀሉ ማቱ ዘይተርፎስ ንምንታይ ንምንታይ ኣብ ከም ዝወሪቁ ምእንቲ ህዝብኻን መሬትካን ምስዋእ ሓላለኩ እዩ። ናይ ወዲ ጥረ ግን ክልተ ሞት ሞይቱ። ወይ ኣነ ሓወይ
0: ኣንቱም ሰባት ብመንገዲ ያ መፅያ እቲ ቆልዓኻ ጠሚ ይበኩሎ ሃየ ድሃ ይግበሩ ንሕና ኸ ነናብ ስራሕና ንኽእል።

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ። ሰናይ ምክትታል። ብምክንያት 20 ሰነ መዓልቲ ሰማዕታት ብፌደሬሽን ብሽክለታ ዞም ኣክል ተወዲቡ ዝተካየደ ውድድራት ብሽክለታ ትማሊ ሰንበት ብካልኣይ መድረኹ ተኻይዱ።
1: ሰላም ዝኸበርኩም ተኸታተልትና ከመይ ፀኒዕኹም? ዘለናዮ ቦታ ከባቢ ኢንሹራንስ ኮይኑ ብምክንያት 20 ሰነ መዓልቲ ሰማዕታት ኤርትራ ንክልተ ሰሙን ክካየድ ዝፀንሐ ፀወታ ሎሚ መፈፀምቱ ረኺቡሎ። ኣብዚ ፀወታ እዚ ስፖርታዊ ክልኽ ዘይኮነ ሃገራዊ ኒሕን ዝኽሪ ሰማዕታትና ብልዑል ኒሕ ዝካየድ ዘሎ ፀወታ ተረኺብና ንርከብ ኣለና። ሕጂ እውን ቀፂልና ምስቶም ዕዉታት ናይዚ ክቡር ዝኾነ ረዚን በዓል ሕፅር ዝበለ ፃኒሕት ክንገብር ኢና። ምሳና ፅንሑ።
2: ናይ ክልተ መድረኽ ዕምሪ ዘለዎ ውድድር ቅድድም ብሽክለታ ዞባ ማእከል ብምክንያት 20 ሰነ መዓልቲ ሰማዕታት ኤርትራ ዋንጫ ሰማዕታት 2026 ኣብ ዝሓለፈ ቀዳማይ መድረኹ ከም ዝተካየደ ዝዝከር እዩ። ናይ ማውንቴን ባይክ ካልኣይ መድረኽ ውድድር ብምክንያት ምዕፃው ትምህርቲ ተምሃሮ ናይ መወዳእታ ፈተና ዝጅምሩሉ ዕለት ብምግጫቡ እቲ ንዕለት 13 ሰነ ኣብ መስመር ፅርግያ ዓዲ ሰግዶ ተሰሪዑ ዝነበረ ካልኣይ መድረኽ ውድድር ንሰንበት ዕለት 21 ሰነ ኣብ መስመር 50 መደበር ፖሊስ ኣስመራ ክካየድ መዲቡ ኣሎ። ኣብ ናይ ማእከሎትን ዓበይትን ተቀዳደምቲ ምስ እንሰግር ድማ ኣብ መወዳደሪ ቦታ ኢንሹራንስ ዝተሰርዐ ኮይኑ ማእከሎት ተቀዳደምቲ እዮም ልክ 18 ፈርቓን ኣብ መስመር ተረኺቦም። ኣብቲ ዕለት ናይቲ ውድድር ቀዳማይ ኮይኑ ዝተዓወተ ናትናኤል ሃብቲ ኣብ ካብ ጋንታ ኤሪተል ክኸውን ከሎ ንዕኡ ቀፂሉ ድማ ዮናታን ቴድሮስ ካብ ደንደን፣ ዩኤል ሚካኤል ካብ ደንደን ብምዃን ተዓዊቶም። ብውህሉል ድማ ዮናታን ቴድሮስ ካብ ደንደን ጋንታ ደንደን ድማ ብውህሉል ዕውድቲ ኮይና። ቀፂለን ናይ ደቂ ኣንስትዮ ተቀዳደምቲ ኣብዚ ፀወታ ዝኾነ ናይ ምምላእ ኮነ ካልእ ዝኾነ ፀወታ ብዘይምንባሩ ድማ ብሓባር እየን ፀወተ እንዛዚመን። ናዚ ውፅኢት ድማ ኣድያም ዳዊት ካብ ደንደን ቀዳመይቲ ክትኣቱ ከላ ሚዛን ሃብተ ስላሴ፣ ናርዶስ ፀጋን ካብ ደቡብ ብምዃን ስዒበና። ኣብዚ ናይ ክልተ ሰሙን ብውህሉል ግዜ ካብ ዞባ ደቡብ ሱዛን ፍሳይ ዕውድቲ ናይዚ ረዚም በዓል ኮይና። ቀፂሎም ናብ መዛዘሚ ፀወታ ዝተረኸቡ ዓበይቲ ተቀዳደምቲ ኮይኖም ኣብዚ ፀወታ ድማ ካብ መጀመርቱ እዩ ብረስኒ ጀሚሩ። ናይዚ መርኣይ ድማ ብዙሓት ክቁረፁ እንከለዉ ብዙሓት ጉጅለታት ድማ ክመቓቐላ ጀሚረን። ኣብዚ ናይ መተባብዒ ወፈያታት እንዳተገበረሉ ንፀወታን ተዓዘብትን ኣዘናይ ዝኾነ ፀወታ ዘሰላሰሉ ዓበይቲ ተቀዳደምቲ ኣብ መወዳእታ ድማ እተን ዝተጋማምዓ ጉጅለታት በብቕረብ እንዳተጠርነፋ መፃ። ኣብ መዛዘሚ ድማ ነዚ ኩሉ ዝተዓዘበ ተቀዳዳማይ ገዛማንዳ ኤስሮም ተስፋይ ብምምላቕ ብዘይተቐጻጻይ ንመስመር ረጊፁ። ቀፂላ ዓባይ ጉጅለ ድገበሮቶ ቅፅበታ ውድድር ድማ ካብ ጋንታ ደንደን ኤፍሬም ዘረጋብር ካልኣይ፣ ናኦት በረኸት ካብ ሰንበል ሳልሳይ ብምዃድ መስመር ረጊፆም። ብውህሉል ግዜ ድማ ኤፍሬም ዘረጋብር ካብ ደንደን ናይዚ ውድድር ዕውድ ተባሂሉ።
3: መጀመርያ ሽመይ ኤፍሬም ዘረጋብር ይበሃል። ናይ ጋንታ ደንደን ተፃወተይ ማለት እዩ። ብጣዕሚ ዓብ ሓጎስ ማዕኒ ምስቲ 20 ሰነ ምዃኑ ፀወታ ብጣዕሚ ኣነስ ዝዓበይት ዋንጫ ይክብላ ዝኽእል ዋ ብጋንታና ንገብሮ ትሬይን ይኹን ዋላ ንትሕግጋዝ እኳ ካብ ንሓንቲ ፀወታ ይኮንና ይኮና እንዳሉ ንኩሉ ፀወታ ኩሉ ዘለ ፀወታስ ድልዋት ኮይና ንኣቱ ኣምላኽ ሓጊዝና ስትራቴጂ ዝገበርና ካብ ስልጣንና ጀሚርካ ትጋንታ ገ ኩሎም ተደጋንታ ካ ተሓጋጊዝና ዝዓወት ክነምፅ ክኢልና ማለት እዩ። ፀጋሚ ነሩ እኳ ዝብሎ ሓንቲ የብለየን ብደጋንታይ ኩሉ እቲ ፀገምሲ ኣይረኸብን ምክንያቱ እቶም ደጋንታይ ከቢቦም እኒኦም ውዒሎም ዘድልየን ኩሉ እናገበሩ ዳርጋ ተሸጊረስ ክብላ ይክል ነሩ ማለት እዩ። 20 ሰነ ክበሃል ከሎ ቀሊል ሽም ኣይኮነን ምክንያቱ ደሞም ኮፍ ኢሎም ናብ ዝደብፅሑና ማለት እዩ። ኣነ በቲሶም ዝገበሩለይ ኣብዚ ዓወት በፂሐ ኣለኹ ንዕኦም ሕድርናቶም ገይረ ከዓ እቲ ዝዓበየ እቶም ዓበይቲ ሕወትና በፂሐ መሩ ኣለዉ ክበፅሖ ኣምላኽ ሓግዘኒ እዋ ኣነ እኳ ዝዓወት ተዘይውሕድዎም ኣይበዝሖም ኣነ ዝብል ንዕኦም ሲ ዝክሕዶ እምበር ኣይበቕዖምኒ እዩ ምክንያቱ ድሓን ብዓቕሜ ዘን ዘለዋ ሕጂ ወፍንዕኦም ክፍየ ወፍየ ደሊ ማለት እዩ ስጋዕቲ ዝወፀ ዝላዕሊ ደረጃ ንበፅሕ ብዓቕሚ ዘ ውፍየሉ ማለት እዩ።
1: ሰላም ብመጀመርታ እንኳዕ ሓጎሰኪ ሙሉእ ሽምክን ጋንታኽን ከተላልየና።
4: ሽመይ ሱዛን ፍሳ በሃል ጋንታይ ከዓ ጋንታ ዘዋዶ እዎ። እዘን ክልተ ሰንበት ዝነበራ ዋንጫ ሰማዕታት ብጣዕሚ እየ ተዳልየሉ ንሻምፒዮን ኤርትራ እየ መዳለው ገይረ። እዚ ክልተ ሰንበት ዝነበረኻ ፀቂጠ ንሻምፒዮን ኤርትራ መዳለው ኢሉ የ ሓሲበዮ ኣብ ዝገበርክዎ ከዓ ተዓዊተ ማለት እዩ። ናይ ሎም ዓንቲ ኣብ ትኮርቱ ብርትዕ ኢሉ ነይሩ መጀመርታ ሰንበት ስለ ሰዓርኩ ናይ ግዜ ቀዳሚት እየ ነይረ ቁሩብ መጥቃዕቲ ፍጠር ነይሩ ገለ ግዜ ዓቂባ ክወፅ ከዓ ብኣሰልጣን እየ ተዋሂብኒ በቲ ዝተዋህበኒ ከዓ ሰሪሐዮ ማለት እዩ። እዚ ናይ ሎም ዓንቲ ውድድር ዝኽሪ ሰማዕታት እዚ ዝሓለፉ ማለት እዩ ብጣዕሚ እየ ሕጉስቲ እንደይ በቃ መግለጽ የብለይን ብጣዕሚ ተሓጒሰ ኣለ
3: እቲ ሒዝንያ ዝኣተና ስልቲ ማለት እታ ጉርቦ ተተኣኪባ ነቶም ስፕሪንተራት ከመይ ጌርካ ተውፅኦም እዚ ኩሉ ከምቲ ናትና ዳርጋ መብዛሕቶም ኣብ ተቐዳማይ ዲቪዥን ስፕሪንተራት ስለ ዘለዉ ከመይ ጌርና ንዓቶም ንሰርሓሎም እዩ ነይሩ ኣብ መወዳእታ ግን እታ ዘጋጠመት ዝነበረት ኣብ እንዳ ማርያም ዝነበረታ ናይ ቀዳሚት ፀወታ ናይ ምምላቕ ደረጃ ነይሩ ብድሕሪኡ እውን ናይ በዓል ፍሬም ናይ በዓል ምክየደ ናብኡ ጃምፒንግ ገይረም ኣትዮም ናብታ ቀዳሜይቲ ጉሩብ ኣብ መወዳእታ ከዓ ሰለስተ ናትና ስለ ዝነበሩ ብጋንታ ናይ ቀዳማይ ኢድ ሒዝና ወፂና ናይ ብ44 ማሓዲግናን ኣቲና ነተን ምሳና ዝነበራ ብውልቂ እውን ናይ ቀዳማይ ናይ ሳልሳይን ሒዝና ወፂና ኣብ ካልኣይ ዲቪዥን እውን ከምኡ እታ ጉሩፖ ዳርጋ ከምኡ ሒል ዝበለ ፀወታ እዩ ነይሩ ሱ እውን ብጋንታና እውን ኣብኡ ናይ ካልኣይ ዲቪዥን እውን ብናታል ቴድሮስ ናይ ቀዳማይ ሉፍታ ኣሚናዳብ ወለ ዮሃንስ ከዓ ናይ ካልኣይ ራብዓይ ተሻዒ ሒዝና እውን ወፂና ኣብ ካልኣይ ዲቪዥን ኣብ ናይ ሳልሳይ እውን ልክዕ ከምኡ ናይ ቀዳማይን ናይ ሻብዓይን ሒዝና ወፂና ሒዝንያ ዝነበርና ስልትስ ናይ ብሓቂ ተዓዊትና ኣሉ ኣብ ካልኣይ ሰንበት ዝነበረ ዝውድድር ከዓ እቲ ዙርያ ብርትዕ ዝበለ ኣብ ቀዳማይ ዲቪዥን ብፍላይ ናይ 147 ኪሎ ሜተር እዩ ነይሩ እሱ ከዓ ኣብቲ ቀዳማይ ሒዝንያ ዝኣተና ትስልቲ እንታይ እዩ ከመይ ጌርና ሒዝንያ ዘለና ዓቂብና ከመይ ጌርና ከዓ ነቶም ናይ ቀዳማይ ናይ ሳልሳይን ሒዞም ዘለዉ ከመይ ጌርና ንዕውት በቶም ጋንታ ልክዕ እቲ ዝሃብናዮ ፕላን ከዓ ነቶም ተቀዳደምቲ በቡ ጉቡእ ኣብ ሰሰዓት እውን ስለ ዝገበርዎ ብርትዕ ዝበለ ክብድ ዝበለ ፀወታ እዩ ነይሩ ኣብ መወዳእታ እውን ልክዕ ከምቲ ዝሓሰብናዮ እውን ናይ ቀዳማይን ናይ ካልኣይን ሒዝና ወፂና ናይ ጋንታ እውን ናይ ቀዳሚት ተሸሊምና ኣብ ናይ ካልኣይ ዲቪዥን እውን ልክዕ ከምኡ ብዮናታል ቴድሮስን ብዩኤል ሚክኤልን ናይ ሳልሳይን ረኪብና ናይ ቀዳሚት እውን ናይ ጋንታ ኣብ ሳልሳይ ዲቪዥን እውን ናይ ቀዳማይን ናይ ጋንታ እውን ተዓዊትና እቲ ፕላንናስ ናይ ብሓቂ ዕውት ኮይኑ ቀሊል ነገር ኣይኮነን ነይሩ ማለት እዩ እቲ ስራሕ ናይ ብሓቂ እዚ 20 ሰነ ዝዓበየ ክቡር በዓል እዩ ናይ ብሓቂ እሱ ከዓ እንታይ እዩ መዓልቲ ሰማእታት ቀሊል ኣይኮነን ኣብ ኩሉ ልቢ ኤርትራዊስ እንታይ ይስምዖ ድሳሓት ነገር ኣይኮነን በዚ ከቢድ ዋጋ ዝተኸፍሎ ከምዚ ኢላ ጋንታይ እውን ናይ ቀዳማይ ዲቪዥን ናይ ካልኣይ ዲቪዥን ናይ ሳልሳይ ዲቪዥን ከምዚ ኢሎም ናይ ቀዳሚቲ ብምውናና ናይ ብሓቂ ደይርሳዕ ታሪክ ንዓና ብኡ ከዓኒ ኦም ጥራይ ዘይኮነ ሚኒስትሪ ምክልኻልን እውን ጎስ

0: ዝና ሓበሬታ ቀሊል ነገር ኣይኮነን እቲ ዝግበረልና ንዓና ፕላስ ንዓና እውን ዓብ ዋጋ ኣለዎ ናይ ብሓቂ ከምዚ ኢልና መዕወት ለካ ናይ ብሓቂ እንኳዕ ሓጎሰና እየ ዝብል
1: እምበኣርከስ ዝኸበርኩም ተዓዘብትና ነዚ ናይ ክልተ ሰሙን ዝኣክል ውድድር ክካየድ ዝቐነየ ህያብ ዘበርከተሉ ነዚ ናይ ፌደሬሽን ዞባ ማእከል ኣብ ደገ ዝቕመጥ ገዲም ተቐዳዳማይ ዝገበርክዎ ሓፂር ዕላል ኣሎ ናብኡ ከብለኩም
2: መጀመርታ ሙሉእ ሽምካን ዝመፅኻሉ ሃገርን ክተላለየና
3: ቀኒለ መጀመርያ ስመይ ሃብቶም መንግስቱ ተቐዳዳማይ ኣስቢኮ ነበር ዝመፅኸሉ ዓዲ ካብ ሕቡራት መንግስታት ኣሜሪካ ኣትላንታ ጆርጂያ ነዚ ረዚን ዕለት ነዚ ሽልማት እዚ ሒዘ ክመፅእ ደገሰኒ መጀመርታ ነዚ ክቡር ዕለት ላይ ኪኖ ደሞ ምንዕፅምቶምን ላይ ኪኖ ደበርከቱ ላይ ኪኖ መስዋእቲ ላይ ኪኖ ነዚ ሃገር እዚኣ ነዚ ነስተንፍሶ ዘለና ንፋስ ነዚ ንሪኦ ዘለና ላይ ኪኖ ሰላማዊ ድኾነት ሃገር ዝፈጠሩልና ደበርከቱና ንዓኣቶም ጎን ጎን ነዚኣቶም እውን ተቀዳደምቲ ብሽክለታ ዝተፈላለየ ዓይነት ስፖርት ዘለዎ ላይክኖ መስዋእቲ ተኸፈሉ ስለ ዝኾነ ንዕኦም ነቶም ተቀዳደምቲ ብሽክለታ ላይክኖ ተሰውኡና ንዕኦም ዝኽሪ ንክኸውን ሙሉእ ከዓ ብሓፈሻ ከዓ ንኩሎም ሰማእታት ኤርትራ ንእሽተ ኣበርክቶን ንዓይ ንሕሊ ናይ ዕረፍቲ ኮኑኒ ዝብል ቀጻሊ ናይ ሓሳብ ስለ ዝነበረኒ ነዛ መዓልቲ እዚኣ ላይክኖ እግዚኣብሄር ፍቓዱ መሊእለይ ከዓ ነዛ መዓልቲ እዚኣ ከዓ ንእሽተይ ንዕኦም ንዝኽሪ ትኸውን እየ ኣወፍያ ዘለኹ መጀመርታ ላይክኖ ኣብ እቶም ዘለውና ናይ ኣብ ሕብረት ኣሜሪካ ላይክኖን ካናዳን ኢኩና ትብል ሓንቲ ማሕበር ኣለሃና ቀጻሊ ዕላማ ናይዛ ማሕበረ እዚኣ ነዚ ናይ ስፖርት ሃገርና ላይክኖ ኣበርክትኡ ላይክኖ ንምብርካት እዩ እቲ ዕላማ ቀንዲ ዕላሞ ኣብኡን ንደቅና ላይክኖ ሕውነትን ፍቕርን ብስፖርት ተሃኒፆም ንክዓብዩ እቲ ቀንዲ ዕላማ ንዕኡ ጎኒጎኒ ነዚ እውን ኣብ ካልኦት ሃገራት ኣብ ኤሮፓውን ከምኡ ኣለውና ቀጻሊ ነቲ መደባቶም ነዚ ናይ ሽልማት ነዚ ላይክኖ ንሃገርና በፂሕዎ ዘሎ ደረጃ ናይ ቅድም ብሽክለታ ንዕኡ ንምዕባይ ላይክኖ ኣበርክትኦም ላይክኖ ከምዚ ንእሽተይ ኣበርክቶ ክገብሩ ንዕንስ እንታይ ይሕልፍ ላክን እቲ ኩሉ ግዜ ድሌታቶም ኣሎ ነብሶኮም መብዛሕትኦም ተቀዳድምቲ ነብሶኮፎም ኣበርክቶ ይገብሩ እዮም ላይክኖ ግን ብሓፈሻ ከምዚ ላይክኖ ኣነ ላይክኖ ንእሽተይ መበገሰ ኮይኑ ዘሎ ምክንያቱ እንታይ መበገሰይ ከዓ ካልኣይ ንሕና ኣብ ንቀዳደምሉ ነበርና ቅድሜና ነበሩ ኣሕዋትና ላይክኖ ኣያታትና እዮም ነዚ ንዕና እዳተባብዑ ኣብዚ ላይክኖ በፂሑ ዘሎ ብቅድም ሽክለታ በፂሑ ሞ እዞም ኣብ ደገ ዘለዉ ተቐዳድምቲ ከዓ ጎኒ ጎኒ ነቲ ማያታትና ዘፅንሑልና ላይክኖ ናይ ምሃብ ናይ ምልጋስ ናይ ምትብባዕ ባህልና ከም ምኳኑ መጠን እቶም ኣብ ደገ ዘለዉ ነብሲ ወከፎም ላይክኖ ነዚ ሃገርና ናይ ቅድም ሽክለታ ዞባ ማእኸል ፌደሬሽን ላይክኖ ንዓኣቶም ንምሕጋዝ ነብሲ ወከፎም ኣብ ፌደሬሽን ቅድም ሽክለታ ነባራ ተቀዳድምቲ ብደይ ምንም ክፍልት እዮም ላይክኖ ደሞ ምን ረሃፆም ንክፍሉ ዘለዎ ሞ ንሕና ላይክኖ ብዓቕምና ነዚኦም ጎንጎኒ ነቲ ንሳቶም እውን ግዜኦምን ጉልበቶም ከይበቕቑ ነዚ ብሽክለታ እዚ ኣብ ምዕባይ ፀሓይን ቁሪ እናተወቕዑ ዝገብሩ ዘሎ ንሕና ክኣስ ንእሽተ ኣበርክቶ ክንገብር በዚ ጋጣሚ እዚ ንነብሲ ወከፍ ደገ ዘለኹም ተቀዳድምቲ ምሕፅ እንታይ ይሕልፍ ላይክኖ እዚ ገበርኩምለይ ንእሽተ ሓፃር ቀንምፅ ከዓ ንኤረቲቪ ከይመስገቡ ከምኩም ክሓልፍ ኣይደለኒ ንኪ
4: ብፌደሬሽን ኩዕሶ እግሪ ዞባ ማእከል ተወዲቡ ዝካየድ ዞባ ውሊግን ዋንጫ ሰማእታትን ዝሓለፈ ቀዳሚ ሰንበትን ቀፂሩ ተኻይዱ ትማሊ ሰንበት ሊግ ዞባ ማእከል ኣብ ስታድዮም ኣስመራ ብክልተ ግጥማት ቀፂሩ ተኻይዱ ፍለማ ናብ ሜዳ ዝወረዳ ኣልተሕሪር ኣንጻር ማይ ተመናየን ነይረን ክልቲአን ምብል 13 ፀወተን የካይደን ኣልተሕሪር ኣብ ካልኣይ ዙር ሓያል ተወዳዳርነት ብምርኣይ ንሰለስተ ብዓወት ሓደ መዓረ ብምውፃእ ኣብ ሻምናይ ናብ ራብዓይ ተርታ ክብ ዝበለት ትማል እውን ኣንጻር ማይ ተመናይ ኣብ ዝገጠመትሉ እውን ኣይናሓሰትላን ፀወታ ምስ ፈለመ ኣብ ታሽዓይ ደቂ ብመንገዲ ሄርሞን ገብረ ገርግሽ ብዘመዝገባ ሸቶ ሓደ ባሮ ንዕረፍቲ መሪሓ ውፅያ ድሕሪ ረፍቲ ኣብ ዝቐፀለ ፀወታ ኣልተሕሪር ፀወታ ምስ ፈለመ ኣብ መበል 46 ደቂቕ ብመንገዲ ብርሃነ ተኽሊ ሚካኤል ብዘመዝገባ ሸቶም ክልተ ብሓደ መሪሕነት ኣደልዲላ ኣልተሕሪር ብዚ ውፅኢት ኣየብቅዕትን ሄርሞን ገብረ ገርግሽ ንዕቡ ካልእቲ ንጋንቱ ድማ ሳልሰይት ሸቶ ወሲኹ ኣልተሕሪር ዓብላልነታ ብምቕፃል ኣብ 72 ከምኡ ድማ 90 ደቂቕ ካብ ኣክረም ኣደምን ኣቤል ክፍለን ሸቶ ወሲኻ ብገፊሕ ድማ 5 ባሮ ተዓዊታ ኣብዚ ግጥም ተፀዋታይ ሄርሞን ገብረ ገርግሽ ብሉስ ተፀዋታይ ናይ ዝግጥም ተፀዊዑ ቀፂለና ሜዳ ዝወረዳ ኣትሉስ ምስ ዝራእትን ጥሪትን ነይረን ክልቲአን 5 ፀወተን ኣካይደን ኣብ ካልኣይ ዙር ክልተ ዓወትን ክልተ ማዕረን ብዘመዝገበቶ 23 ነጥቢ ሒዛ ናብ ዝግጥም ኣንጻር ኮርፖሬሽን ዘራእትን ጥሪትን ኣትያ ኣዱሉስ ንፀወታ ናብ ረብሓ ንምቕያር ግዜ ይውስድላን ኣብ 10 ደቂ ብመንገዲ ቢንያም